0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ብምክንያት ዋንጫ ናፅነት ብፌደሬሽን ብሽክሌታ ዞባ ማእከል ተወዲቡ ንክልተ መድረኽ ዝቕፅል ውርድራት ማውንተይን ባይክ ትማለ ቀዳም 9 ግንቦት ኣብ ፀፀራት ከባቢ መቓብር ሓርበኛታት ተኻይዱ።
1: ውድድር ብምክንያት ዋንጫ ናፅነት 226 ብፌደሬሽን ብሽክሌታ ዞባ ማእከል ተወዲቡ ንክልተ መድረኽ ዝቕፅል ተቀዳደምቲ ማውንተይን ባይክ ትማሊ ቀዳም ዕለት 9 ግንቦት 226 ኣብ ፀፀራት ከባቢ መቓብር ሓርበኛታት ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 37 ኪሎ ሜትር ምሽፋን 101 ተቀዳደምቲ ኣብ መሳርዕ ተረኪቦም ውድድሮም ኣካይዶም። መርሃዊ ዘሚካኤል ካብ ጋንታ ሳሊና ንውድድሩ ብ49 ደቂቕን 12 ሰከንድን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቡ። ሄኖስ ዳዊት ካብ ትፅቢት፣ ዩኤል ኣቤል ካብ ኣድማስ፣ ክብረት ገብረ ገርግስን ኤዶም ሰሎሙን ክልቲኦም ካብ ትፅቢት፣ ካብ ኤል ነጋስን ሰናይ መኮንን ክልቲኦም ካብ ገጀረት፣ ኬነጂ ኣልኣዛር ካብ ቀይ ባሕሪ፣ ሙሴ የማነ ብውልቂ፣ ተመዝገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ 10ይ ተዓዊቶም። ቀፂሎም ውድድሮም ካብ ዘካየዱ ምድቢ ድማ 41.4 ኪሎ ሜትር ንምሽፋን 143 ተቀዳደምቲ ኣብ መስርዕ ተረኪቦም መሳጢ ውድድር ከዓ ማርዶካይ ብርሃን ካብ ጋንታ ኣድማስ ንውድድሩ ብ1 ሰዓትን 4 ደቂቕን 15 ሰከንድን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ኣብ ሂር ካብ ጎዳይፍ፣ ኤስሮም ክብርኣብ፣ ርእሶም ተስፋ ሚካኤል፣ ህያብ ዮሴፍ ሰለስተዮም ካብ ቀይሕሪ፣ ላሜክ ግርማይ፣ ኣብርሃም ሃብተማርያም፣ ናታንን ሳሮን ሰለስተዮም ካብ ትፅቢት፣ ናትናኤል ዓንደ ብርሃን ካብ ኣድማስ፣ ፊሊጶስ ወልደ ሚካኤል ካብ ትፅቢት ካብ ካልኣይ ክሳብ 10ይ ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ካብ ዝሸፈና ተካእቲ ተቀዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ ፀውታ ካብ ግዜ ናብ ግዜ ብቕዓታ ብምባል ንውድድር ደቂ ኣንስትዮ ብሒታቶ ዘላ ተቀዳዳሚ ብስራት ስቴፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብ1 ሰዓትን 7 ደቂቕን 15 ሰከንድን ብዝኾነ ግዜ ኣብ ሰዓት 32.5 ኪሎ ሜትር ብምርጋፅ ቀዳሚት ኮይና ተዓዊታ። ማሙቅ ተወለ ካብ ሰራይር ሳዋ፣ ፅዮን የማነ ካብ ሳሊና፣ ከሆብ ተወለ ብርሃን ካብ ሰራይር ሳዋ፣ ሶሱና ተስፋ ገርግሽ ካብ ሳሊና፣ ባና ፍፁም ካብ ጋላ ነፍሒ፣ ኣርያም ኪዳነ ካብ ሳሊና፣ ዮርሳሌም ፋኑኤልን ማርታ ተስፋይን ክልቴን ካብ ኤርስታርስ፣ መክሰብ ሰመረ ካብ ፅንዓት ድማ ካብ ካልኣይ ክሳብ 10ይቲ ናይ መድረኽ ዓወት ኣመዝጊበን። ኣብ መወዳእታ ውድድሮም ዘካየዱ ዓበይቲ ማውንቴን ባይክ ምድብ ኤ ኮይኖም 132 ተቀዳደምቲ 45 ኪሎ ሜትር ንምሽፋን ኣብ መሳርዕ ተረኺቦም።

0: ኣብ ዘካይድዎ ሓያል ውድድር ድማ ሙሴ ሚካኤል ካብ ጋንታ ትፅቢት ንመወዳድርቱ ብሽኳር ርጥዑ ቀዳማይ ኮይኑ ተዓዊቱ። ቤኑር ደበሳይ ካብ ገጀረት፣ ተመስገን ሳሙኤል ካብ ጎዳይፍ፣ ሴም ሙሴ ካብ ቀይሕ ባሕሪ፣ ላሜክ ገብረ መስቀል ካብ ትፅቢት፣ ኤልያስ ግርማይ ካብ ሳሊና፣ ሃብቶም ኪዳነ ካብ ትፅቢት፣ ዳንኤል ተስፋ ሚካኤል ብውልቂ፣ ኬብሮም ደብረ ፅን ካብ ኣሰር፣ እስተይ ሚካኤል ካብ ቀይሕ ባሕሪ ካብ ካልኣይ ክሳብ ዓስራይ ተመራሪሖም ኣብ ናይ መድረኽ ዕውታት ኮይኖም። ኣብቲ ኣጋጣሚ ብኣቶ መለስ ሃብተ ነባሪ ሃገር ሆላንድ 15 ሙሉእ ዕጥቂ ብመንገዲ ማሕበር ገዳይም ተቀዳደምቲ ብምውፋይ ሓንቲ ጓል ኣንስተይቲ እትርከቦም ሓገዝ ዘድልዮም ተቀዳደምቲ ብምልላይ ተዓዲሉ። እዚ ውድድር ቀዳም 16 ግንቦት 2026 ኣብ ኤክስፖ ከባቢ ሓምሻይ መድበር ፖሊስ ብናይ ካልኣይ መድረኽ ውድድሩ ክዛዝም እዩ።
1: ስፖርታዊ ቅነ ተሓጋጋዚ ሓለቓ ጠቕላል ስታፍ ኣፅዋር ብሓሙስ ብውድድራት ኩዕሶ እግሪ ደቂ ተባዕትዮ ብወግዒ መጋረጁ ዓፂዩ። እቲ ካብ 23 መጋቢት ክሳብ 7 ግንቦት 2026 ንሓደ ወርሕን ክልተ ሰሙንን ክካየድ ዝፀንሐ ውድድራት ስፖርት 10 ጋንታታት ዝተሳተፍኦ ንዓውድታት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኣትለቲክስን ጨመተ ተኽስን ብክልቲኡ ፆታ ኣጠቓሊሉ እዩ ተኻይዱ። ኣብቲ ሓለፍቲ ክፍታት ሚኒስትሪ ምክልኻል ኣካየድቲ ስፖርት ዕዱማት ኣጋይሽን ኣፍቀርቲ ስፖርትን ዝተረኽብሉ ናይ መዛዘሚ ስነ ስርዓት ፀወትአን ዘካየዳ ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ፀበጥን ባዚትን ይኒረን። ብወገን ክልቲአን ጋንታታት ሚዛናዊ ፀወታ ኣብ ዝነበረሉ ጋንታ ባዚት ዕረፍቲ ቅድሚ ምእካሉ ካብ ንኣውድ ሃይልን ኖቨል ኣበበን ክልተ ሸቶታት ብመርከብያ ንዕረፍቲ ክልተ ባዶ መሪሓ ወፅያ። ካብ ቅድሚ ዕረፍቲ ኣትሒዙ ብማይ ዝተሰነየ ፀወታ ዘካየዳ ዘንጋንታታት ኣብ ሰዓበ ድሕሪ ዕረፍቲ እውን ምህራማ የቋርፀን። ጋንታ ፀበጥ ፅቡቅ ምቅባል ዝረኣየሉዋ ክዕሶ ድማ ሰዕረ ሰለሙን ናብ ልዳት ዝለኣኻ ብዘይተቓጻፂ ናብ ስክዒት ተፀንቢራ። ፀወታ ክልተ ብሓደ ኣብ ዝኾነሉ ደገፍቲ ኣብቲ ብዝናብ ዝተሰነየ ፀወታ ብጥሩምባን ፊስካን ሂወት ክዘርእሉ ከኣሉ። ተፃወቲ ፀበጥ ሸቶኽ ደግሞ ናብ ልዳት ኣንጻር መጋጥምቶም ክፅጉዑን ፈተነታት ከውሕዝን እኳ እንተፈተኑ ተፃወቲ ባዚት ግን ልዳቶም ኣደሊሎም ክድፍርዎ ዕድል ኣይሃቡን። በንጻሩ ዓወቶም ከውሕሱ ክደፍኡን ኣብ ዝጀመሩሉ ሰሊጥዎም ካብ ናኣዱ ሃይለ ደጊሞም ሸቶ ብምርካብ መሪሕነቶም ኣውሓሱ። ፀወታ ሓያል ብትላኽ እኳ እንተተረእዮ ዝተመዝገበ ሸቶ ብዘይምንባሩ ጋንታ ባዚት 3-1 ብምዕወት ዕወትቲ ጋንታታት ደቂ ተባዕትዮ ክትከውን ከኣለት። ኣቐድም ኣቢለን ደረጃ ኣውላን ገለብን ኣብ ዝተረኸባሉ ብዓወት ኣውላኢ 2-1 ተዛዚሙ ነይሩ። በዚ መሰረት ጋንታ ኣውላ ሳልሳይ ደረጃ ዓቂባ። ብድሕር እዚ ንዕውታት ጋንታታት ሽልማት ተዋሂቡ። ኣብ ውድድራት ጨመተ ተኽስን ኣትለቲክስን ዝተዓወቱ ስፖርታውያን ናይ ገንዘብን መዳልያን ሽልማትም ክወስዱ እንከለዉ ኣብ ኩዕሶ እግሪ ክልቲኡ ፆታ ብሉፃት ኮይኖም ዝተሸለሙ ናርዶስ ሃብተ ካብ ጋንታ ኣንሰባ፣ ሄኖክ ሃብተ ካብ ጋንታ ፀበጥ ዝተዳለወሎም ናይ ገንዘብን መዳልያን ሽልማትም ተዋሂቦም። ኣብ ኩዕሶ ምርበብ ደቂ ኣንስትዮ ዕውታት ዝኾነ ጋንታታት ገለብ ዓንሰባ ላልምባ፣ ብደቂ ተባዕትዮ ሰንበል ላልምባ ማእከል። ኣብ ውድድራት ኩዕሶ እግሪ ደቂ ኣንስትዮ ዓንሰባ ገለብ ሰንበል፣ ኣብ ናይ ደቂ ተባዕትዮ ድማ ባዚት ፀበጥ ኣውላ ብምዕዋትን ዝተዳለወለን ናይ ማልያ ሙሉእ ዕጥቂ መዳልያን ዋናጩን ሽልማትን ተዓዲለን። ብሓፈሻዊ ድምር ውፅኢትካ ጋንታ ሰንበል ጎብለል ስፖርታዊ ውድድራት ስታፍ ኣፅዋር ብምዃን ዓባይ ዋንጫ ኣልዒላ። ስፖርታዊ ቅነ ስታፍ ኣፅዋር ንሳልሳይ ግዜኡ ክካየድ እንከሎ ጋንታታት ላልምባ፣ ገለብ፣ ፀበጥ፣ ማእከል፣ ራሕባ፣ ባዚት፣ ሰንበል፣ ዓንሰባ፣ ፎርቶን ኣውላን ድማ ንስታፍ ኣፅዋር ዝወከላ ተሳተፍቲ ጋንታታት እዩ ነይረን።
2: ናይ ዝሓለፈ ዓመታት ከ ሎም ናይ ሎም ዓመት ዝሓየለ እዩ ነይሩ። ምክንያቱ ኩለን ጨናፍርትን ኩለን ኣሃዱታት ኣብ ሓያል ዝኾነ ስምዒታት ኣትየን እኹል ምድላዋት ገይረን ስለ ዝመፃ ኩለን ጋንታታት ተወዳደርቲ ኮይነን እየን ቀሪበን ማለት እዩ።
3: ኣብዚ ናይ ሎም ዓመት 2026 ካብቲ ቅድሚ ካይዱ ዝነበርና ቅነ ናይ ውድድር ናይ ጨናፍሪ ስታፍ ኣፅዋር ናይ ለዘበን ዝፈልዩ ሓደ ኣዝዮ ብቑዓ ዝኾኑ መንእሰያት ክንርኢ ክኢልና ተወዳዳርነት ናይ ጨናፍር ዝለዓለ ደረጃ ቀፂሉ ንሱ ጥራይ ዳይኮነ ድማ ነፍሲ ወከፍ ኣባል ናይ ነፍሲ ወከፍ ጨንፈር ብልዑል መንፈስ ብልዑል ፍቕሪ ናይ ስፖርት ትፎ ዘብምዃን ኣህዱኡ ከተባብዕ ምስ ስፖርታዊ ንጥፈታት ከምዝሕይል ክገብር ተራእዩ ማለት እዩ። ስለዚ ካብቲ ዝሓለፈ ዓመታት እዚ ናይ ሎም ዓመት ብመንፈስ ናይ ተወዳዳርነቱ ብመንፈስ ናይ ተዓዛባይ ኣብ ልዕሊ ጋንቲኡ ዝነበሮ ደገፍን ብብቕዓት ናይቶም ተፃወትን መንእሰያ ዝዓብለሎ ተፃወቲ ብምዃን ድማ ኣዝዩ መሳጥን ሰሓብን ከም ዝነበረ እየ ዝግምግሞ ማለት እዩ።
4: ጋንታታት ብርቱዓት እየ ነረን። ብሓፈሽ ግን እቲ ኣባል ከምዚ ዓይነት ውሑድ ግዜ ስለ ዘካየድ እንተዘይኮይኑ እቶም ጋንታታት ኩሎም ንፍዓት እዮም። ግን ንሕና ስለ ፀዓርና እቲ ኣብ ብዙሕ ቦታታት ከ ኣብ ተኽሱ ይኹን ኣብ ካልእ ብዙሕ ስለ ዝዓወትና ኸ ጎብለ ክንኸውን ክኢልና ማለት እዩ።
2: ብቐፃሊ ንጋንታ ዓንበርበብ ንምግብ ኢና ጋንታ ዓይታሮ እዛ ስታፋ ፅዋር

0: ትበሃል ብቐፃሊ ንጋንታ ዓንበርባብ ቀዳሚቲ ደገፍትህብ ጋንታ ሳያ ብኩሉ ዓቅሚ ሰብ እውን ስለ ዘለና ቀፃሊ ተማኡ ዘለዉ ክሳብ ናሽናል ቲም ዝበፅሑ ተፃወቲ እውን ኣብ ጋንታ ዒታረ ወይከዓ ብስታፍ ኣፅዋር ዝነበሩ እዮም ማለት እዩ እጂ ከዓ ንዑ ንምምጋብ እዩ ዝቐንዲ ዕላማ ንገብሮ ዘለና ካብ ውን ሓደ ክልተ ተፃወቲ እውን ሕጂ እውን ንዓ ክንምግብ ኢና ማለት እዩ ዝተሓፀዩ ኣለዉ ናብኡ ዝበፅሑ ማለት እዩ
1: ውርድራት ኩዕሶ መርበብ ዘበማእከል ይቕፅል ኣሎ ብምክንያት በዓል ናፅነት ፌደሬሽን ኩዕሶ መርበብ ዘበማእከል ተወዲቡ ዝካየድ ዘሎ ውርድራት ኩዕሶ መርበብ ገማግም ባሕሪ ትማለ ሓሙስ እውን ኣብ ሜዳ ማዓስከር ደንደን ብሓሙሽተ ግጥማት ቀፂሉ ተኻይዱ ንፈንቅል ሓደ ከምኡ ውን ኣውላ ንማእከል ክልተ ብተማሳሊ ክልተ ባሮ ስዒረነን ኣብ ደቂ ተባዕትዮ ንምኩራት ተፃወቲ ዝሓቆፈ ተስፋ ዓብላልነት ብምርኣይ ኣብ ልዕሊ ኣውላ ክልተ ብባዶ ዓወት ከተመዝግብን ከላ ንሽደን ተስፋ ይፀንበረት ዓንበርበብ ድማ ነታ ብሉፅ ምንቅስቃስ ዘርአየት ካብ ተዓዘብቲ ንኣዳ ዘትረፈትን ብሰናይ ይርጋት ስልጥን ፈንቅል ብፀቢብ ውፅኢት ክልተ ብሓደ ረቲዓታ ናይቲ ዕለት ናይ መዛዘሚ ፀወታ ዘካየዳ ንምኩራት ተፃወቲ ዝሓቆፈትን ኣብ ፍላሚ ፀወታ ስዕረ ዝቐመሰትን ኢራብ ምስቶም ናብ ቀዳማይ ዲቪዥን ብምስጋር ኣብ ውርድራት ኩዕሶ መርበብ ገማግም ባሕሪ ንፈለማ ግዜኦም ዝሳተፉ ዘለዉ ተስፋዋት ተፃወቲ ጴጥሮስ የማነን ኤስሮም ሃብተዝገን ዝሓቆፈት ማእከል ክልትያ ተረኺባ ፀወታ ካብ ምፍላም ኣትሒዙ ብማዕረ ውፅኢት ነጥቢ ኣብ ዝኸደሉ ዝነበረ ኢራብ ኣብ ቀዳመይትን ካልአይትን ሰት ዘለዋ ውህል ተመክሮ ተጠቒማ ንፀወታ ክልተ ባሮእ መኸተምታ ጌይራትሉ እዚ ውርድር ብሰንበት እውን ብሓሙሽተ ግጥማት ቀፂሉ ተኻይዱ መስረ ዝረኸበ ውፅኢት ፈንቅል ሓደ ንኣውላ ፈንቅል ክልተ ንማእከል ክልተ ባሮ ስዕረን ከለዋ ዓንበርበብ ድማ ንማእከል ክልተ ክልተ ብሓደ ተዓዊታትላ ጋንታ ደቂ ተባዕትዮ ፈንቅል ነታ ንሓደስ ተፃወቲ መሪሕን ናትናኤልን ዝፀርነፈት ማእከል ሓደ ክልተ ባሮ ስዕራን ከላ ኢራብ ድማ ንኣውላ ብፀቢብ ውፅኢት ክልተ ብሓደ ረቲዓታ ኣብዚ ውርድር ኣርባዕተ ክለባት ዘሳተፈት ማእከል ተፃወታ ተምሃሮ ማእከላይን ካልኣይን ደረጃ ክኾኑ ከለዉ ዋላ እኳ ክትሓ ዝሓልፍ ኣይትኽኣል ተፃወታ ብዝርኣይዎም ሓያል ተወዳርነትን ምልከት ፀወታን ካብ ተዓዘብቲ ልዑል ንኣዳ ትሪፋ ውርድራት ኩዕሶ መርበብ ገማግም ባሕሪ ረቡዕ እውን ብክልትዩ ፀወታ ቀፂሉ ክውዕል እዩ እዚ ከምዚ ኢሉ እንከሎ ክለባ ሳሳይ ዲቪዥን ኩዕሶ መርበብ ዝበማእከል ብሰንበት ፀወቱ ኣሰላሲሉ ብመሰረት ዝረኸበ ውፅኢት ኣብ ደቂ ኣንስትዮ ኣዱሊስ ንደንበስ ሰንበል ክልተ ብሓደ ኣብ ደቂ ተባዕትዮ ኣዱሊስ ንዋርሳይ ባሕቲ መስከረም ንድያ ብተመሳሳሊ ክልተ ባዶ ከምኡ ውን ኣብ ሓሙሽተ ግጥማት ከይተሰዕረ ትግስግስ ዘላ ዓዲ ጓዕዳድ ምስ ብሉፅ ፀወታ ብኣደናቂ ብቕዓት ኣብ ልዕሊ ፍትሒ ክልተ ባዶ ተዓዊታ ፌደሬሽን ባይታ ቴኒስ ዘበማእከል ብምክንያት በዓል ናፅነት ውርድራት የካይዳ ኣሎ
2: ብምክንያት ውድድር በዓል ናፅነት ዋንጫ ናፅነት ባይታ ቴኒስ ዞባ ማእከል ብ9 10 ግንቦት ናይ ንፅል ፍርቂ ፍጻሜ ቀፂሉ ተኻይዱ ኣብ ናይ ታሕቲ 16 ዕድመ ደቂ ተባዕትዮ ኣብ መንጎ እፎይታ ግርማይን ኬብሮን ተሸመን እፎይታ ግርማይ 6-3 6 ብባዶ ስዒሩ ሓሊፉ ኣብ መንጎ ኖህ በረኸትን ኣማኑኤል ኣስጎዶምን ድማ ኖህ በረኸት 6-2 6-1 ንፍርቂ ፍጻሜ ስዒሩ ሓሊፉ ኣብ ናይ ፅምሊ ፀውታት ድማ ኣብ ናይ ታሕቲ 12 ዓመት ደቂ ኣንስትዮ ኣብ መንጎ ጋንታ ህያብ ፅግሃናን ቅሳነት ተክለ ሃይማኖት ኣንጻር ኤልዳና ተስፋ ኣለምን ለዋት ኣሮንን ጋንታ ህያብን ቅሳነትን ብ6 ብባዶ 6 ብባዶ ስዒረን ውድድረን ዛዚመን ኣብ ናይ ተመሳሳሊ ዕድመ ናይ ደቂ ተባዕትዮ ዝነበረ ፀወታት ድማ ፍኖት የማነን ፍቅረ ማርያም ሓድሽን ኣንጻር ቅዱስ ሰሎሞን ዩኤል ብርሃንን ዝነበረ ፀወታ ድማ ኣብ ቀዳማይ ፀወታ ቅዱስን ዩኤልን 7-5 ማለት ብታይ ብሪክ ክወስጥዋ ከለዉ ኣብ ካልኣይ ፀወታ ድማ ብገፊሕ 6-1 ስዒሮም ውድድሮም ዛዚሞም ኣብ ናይ ትሕቲ 14 ናይ ደቂ ተባዕትዮ ድማ ኬቨን ዕቋይን ኣቤል ኣንጎሶምን ኣንጻር ብሩክ ዕድልን ሳሙኤል ኣስመሮምን ኬቨንን ኣቤልን ብ6 ብባዶ 6-3 ስዒሮም
1: ኣብ ንኡስ ዞባ መልቂ ብምክንያት መበል 35 ፅምብል ናፅነት ስፖርታዊ ንጥፈታት ይካየዳሎ ኣብ ንኡስ ዞባ መልቂ ብምክንያት መበል 35 ፅምብል ናፅነት ሰለስተ ፌደሬሽናት ስፖርታዊ ንጥፈታት የካይዳ ከም ዘለዋ ተገሊጹ መሰረት ዝረኸበ ሓበሬታ ኣብ ኩዕሶ እግሪ ብ23 መያዝያ ኣብ ዝተካየደ ጋንታ ማይ ዝሕልቶ ንጋንታ ሕረት 4-3 ጋንታ እንዳጋብር ንጋንታ ጀሃን ማዕረ 1-1 ብ29 መያዝያ ቀፂለን ሜዳ ዝኣተዋ ጋንታታት ማይ ዝሕለት ንጋንታ ፈለግ 3-1 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ እንዳጋብር ንጋንታ ፈለግ 5-1 ጋንታ እንዳጋብር ንማይ ዝሕለ 7 ብባዶ ብዝኾነ ውፅኢት ረቲዐንን ብዝተኸየደ ውርድር ነጥቢ ብኣብ 4 ፀወታ ጋንታ እንዳጋብር ብ8 ነጥቢ ብውህልል ቀዳመይቲ ኮይና ትመርሕ ከም ዘላን ጋንታ ጀሃን ፈለግን ኣብ 2 ፀወታ ብ4 ነጥብን 3 ነጥብን ካልኣይን ሳልሳይን ብምዃን ውርድረን ይቕፅል ኣለዋ ኣብ ፌደሬሽን ኩዕሶ መርበብ ኣብ መንጎ 5 ክለባት ዝተኸየደ ጋንታ ማይ ዝሕለት ንጋንታ ሕረት 4 ኣርባዕተ ብሓደ ጋንታ ፈለግ ንጅሃን ሰለስተ ብባሮም ጋንታ ጅሃን እንዳጋብር ሰለስተ ብክልተ ጋንታ እንዳጋብር ንጋንታ ሕረት ሰለስተ ብክልተ ጋንታ ጅሃን ንጋንታ ሕረት ኣርባዕተ ብሓደ ጋንታ ፈለግ ምስ ጋንታ ማይ ዝሕልቶ ሰለስተ ብባዶ ጋንታ ፈለግ ንጋንታ እንዳጋብር ሰለስተ ብባሮ ጋንታ እንዳጋብር ንማይ ዝሕልቶ ሰለስተ ብክልተ ጋንታ ፈለግ ብትሽዓተ ነጥቢ ትመርሕን ከላ ጋንታ እንዳጋብርን ጅሃንን ነፍሲ ወከፈን ብሓሙሽተ ነጥቢ ብምውህላል ውርድራተን ይቕፅል ኣለዋ። ኣብ ቅድም ብሽክለታ ንሓሙሽተ ሰናብቲ ኣብ ዝተካየደ ኣብ ቀዳማይ ዲቪዥን ቀዳማይ ንኣውቶ መስገን ካልኣይ ሽደን ትኽለ ሃይማኖት ሳልሳይ ንኦድ ሓደራ ራብዓይ ሙሴ ኣማኑኤል ሓምሻይ ኮኸብ ጸጋይ ሻድሻይ ኤስሮም ሃብተ ኣብ ካልኣይ ዲቪዥን ቀዳማይ ሄኖክ ተመስገን ካልኣይ ዳንኤል ከሰተ ሳልሳይ ሃኒባል ከሰተን ሙሉእ ዮሃንስን ራብዓይ ፍናን ትኽለ ሃይማኖት ሓምሻይ ሓበን ሃብተ ስላሰ ብምዃን ተዓዊቶም። ፌደሬሽን ኣትሌቲክስ ንኡዞባ እምኒ ሓይሊ ብምኽንያት ቅንናፅነት ንኣስታት ክልተ ወርሒ ዘካየዶ ውርድራት ኣትሌቲክስ ዛዚሙ። ፌደሬሽን ኣትሌቲክስ ንኡዞባ እምኒ ሓይሊ ብምኽንያት ቅንናፅነት ንኣስታት ክልተ ኣዋርሕ ዘካየዶ ስፖርታዊ ውርድራት ኣትሌቲክስ ብ6ዱሽተ ጉንቦት ተዛዚሙ። ዝረኸበ ውፅኢት ምስ ንዕዘብ ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ሜሮን ምስግና ኩደብዑር፣ ካልኣይ ናኦድ ፍቓድ ኣድከመ ምልጋ፣ ሳልሳይ ሄርሞን ገብረ ኢየሱስ ኩደብዑር። ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳመይቲ ኣኽብረት ዕቕባ ገርግሽ ካብ ዛራ፣ ካልአይቲ ሶልያና ፀሓየ ኣድከመ ምልጋ፣ ሳልሲይቲ ፊዮር ዮሴፍ ካብ ሓድነት። ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ናሆም ደበሳይ ኣድከመ ምልጋ፣ ካልኣይ ወሃብ ጀማል ካብ ዛራ፣ ሳልሳይ ድሌት ኣዱንያ ኣድከመ ምልጋ። ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣስማይት ኣስምሮም ኣድከመ ምልጋ፣ ካልአይቲ ስምረት ገብረ ሚካኤል ኩደብዑር፣ ሳልሲይቲ ድያና ተስፋይ ካብ ዛራ። ኣብ ናይ 5000 ሜትሮ ደቂ ተባዕትዮ ቀዳማይ ሄኖክ ገብረ ሚካኤል ክረብዑር፣ ካልኣይ መዋእል ቤህነ ክረብዑር፣ ሳልሳይ ኢስያስ ግርማይ ኣድከመ ምልጋ። ኣብ 3000 ሜትሮ ደቂ ኣንስትዮ ቀዳመይቲ ቤትኤል ኤልያስ ኣድከመ ምልጋ፣ ካልአይቲ ስሪና ክፍለ ማርያም ክረብዑር፣ ሳልሲይቲ ፌበን ሳህለ ክረብዑር።
3: ኣብ ከተማ ዓዲ ቀይሕ ብምኽንያት በዓል ናፅነት መጻረዪ ውርድራት ኣትሌቲክስ ተኻይዱ።
1: ኣብ ከተማ ዓዲ ቀይሕ ብምኽንያት በዓል ናፅነት መጻረዪ ውርድራት ኣትሌቲክስ ተኻይዱ። እዚ ብ9 ግንቦት ዝተኻየደ መጻረዪ ውርድራት ብዞባ ደረጃ ኣብ ደቂ ኣምሓረ ንዝካየድ ጉያ ናፅነት ዝዓለመ ኮይኑ ውርድራ ደቂ ተባዕትዮን ደቂ ኣንስትዮን ዘሳተፈዩ። ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ናይ ፅርግያ ውርድር ቀዳማይ ብእምነት ሙሉእ፣ ካልኣይ ዓወት ዕቕባይ፣ ሳልሳይ ክፍሎም ክፍለ የሱስ፣ ራብዓይ መርሃዊ ገብሪ ህይወት፣ ሓምሻይ ኣሌክሳንደር ዕቕባይ፣ ሻድሻይ ኤስሮም ኣለም። ኣብ ደቂ ኣንስትዮ 3 ኪሎ ሜትር ቀዳመይቲ ሲዶና ግርማይ፣ ካልአይቲ ሳሮን ተስፋ ሚካኤል፣ ሳልሰይቲ ቅሳነት ሽማ ንጉስ፣ ራብዐይቲ ፍትሓዊት ገብረ ህይወት፣ ሓምሸይቲ ፍረ ህይወት ሓጎስ፣ ሻድሸይቲ ኤልዳና ኢስያስ። ኣብዚ ዝተዓወቱ ካብ ፌደሬሽን ኣትሌቲክስ ዝተዳለወ ገንዘባዊ ሽልማትን መዳልያን ካብ ዝተፈላለዩ ሓለፍቲ ተዋሂቦም።
3: ውርድራት ኩዕሶ መርበብ ንኡዞባ ባረንቱ ብዓወት ጋንታ ከተማን ቢሻን ተዛዚሙ።
1: ውርድራት ኩዕሶ መርበብ ንኡዞባ ባረንቱ ኣብ መንጎ ክለባት ከተማ ባረንቱ ብናይ 4 ክለባት ደቂ ኣንስትዮን 5 ክለባት ደቂ ተባዕትዮን ኣሳቲፉ ክካየድ ዝቐነየ ውርድራት ብዓወት ጋንታ ከተማ ናይ ደቂ ተባዕትዮን ጋንታ ቢሻ ናይ ደቂ ኣንስትዮን ተዛዚሙ። ኣብቲ ዝተኸየደ ውርድራት ናይ ደቂ ኣንስትዮ ኣብ መንጎ ክለባት ቢሻን ደርማስን ኣብ ዝተኸየደ ውርድር ብናይ 3 ብ2 ውፅኢት ጋንታ ቢሻ ክትዕወትን ከላ ኣብ መንጎ ጋንታ ደርማስን ጋንታ ኣውላን ኣብ ዝተኸየደ ድማ 3 ብ2 ጋንታ ደርማስ ተዓዊታ። ቀፂለን ኣብ መንጎ ክለባት ገልዓሎ ን ጋንታ ኣውላን ደቂ ኣንስትዮ ኣብ ዝተኸየደ ውርድር ጋንታ ገልዓሎ 3 ብ2 ተዓዊታ። ኣብ መንጎ ጋንታ ደርማስን ጋንታ ገልዓሎን ደቂ ተባዕትዮ ኣብ ዝተኸየደ ግጥም ጋንታ ደርማስ ንመጋጥምታ ጋንታ ገልዓሎ ብገፊሕ 3 ባዶሮት ይዓታ። ኣብ መንጎ ክለባት ቢሻን ኣውላን ደቂ ተባዕትዮ ኣብ ዝተኸየደ ውርድር ጋንታ ቢሻ ንመጋጥምታ ጋንታ ኣውላ 3 ባዶት ዕወተላን ከላ ኣብ መንጎ ክለባት ከተማን ኣውላን ኣብ ዝተኸየደ ተመሳሰለ ውርድር ድማ ጋንታ ከተማ ብ3 ባዶት ዓዊታ። ቀፂለን ውርድረን ኣብ መንጎ ክለባት ቢሻን ደርማስን ዝተኸየደ ኮይኑ ጋንታ ቢሻ ንመጋጥምታ ጋንታ ደርማስ 3 ብባዶ ብዝኾነ ውፅኢት ረቲዓታ። ኣብ መንጎ ጋንታ ገልዓሎን ጋንታ ኣውላን ኣብ ዝተኸየደ ግጥም ድማ ጋንታ ገልዓሎ 3 ብ1 ተዓዊታ። ኣብ መዛዘመናይቲ ዕለት ኣብ መንጎ ጋንታታት ከተማን ጋንታ ቢሻን ደቂ ተባዕትዮ ኣብ ዝተኸየደ ውርድር ጋንታ ከተማ ንመጋጥምታ ጋንታ ቢሻ 3 ብ2 ረቲዓታ። ፌደሬሽን ኩዕሶ መርበብ ንኡዞባ ባረንቱ ብምኽንያት በዓል ናፅነት ንምድማቕ ኣብ መንጎ ክለባት ከተማ ባረንቱ ብናይ 2 ፀወታ ኣሳቲፉ ዝወደቦ ውርድራት ኣብ ናይ ደቂ ተባዕትዮ ጋንታ ከተማ ጎብለል ብምዃን ዓባይ ዋንጫ 2,000 ኣቕፋን ኩዕሶን ክትሽለምን ከላ ኣብ ደቂ ኣንስትዮ ድማ ጋንታ ቢሻ ጎብለል ብምዃን ተሸላሚት ዓባይ ዋንጫን 1,500 ኣቕፋ ኮይና። ውፅኢት ናይቲ ንሓሙሽተ መዓልታት ዝቐፅለ ውርድራት ኩዕሶ መርበብ ጋንታ ከተማ ባረንቱ ምስ ንዕዘብ ኣብ ደቂ ተባዕትዮ ካልአይቲ ጋንታ ቢሻ ብምዃን ተሸላሚት 1,500 ኣቕፋን ኩዕሶን ክትከውንን ከላ ሳልሲይቲ ጋንታ ደርማስ ተሸላሚት 1,000 ኣቕፋ ብምዃን ውርድሮም ዛዚሞም። ኣብ መንጎ ክለባ ደቂ ኣንስትዮ ዝተካየደ ውርድራት ካልእቲ ጋንታ ደርማስ ብምዃን ተሸላሚት 1,000 ኩዕሶን ክትሽለምን ከላ ሳልሰይቲ ድማ ጋንታ ገልዕሎ ተሸላሚት 2 ኩዓሳሱ ብምዃን ውርድረን ፈጺመን። ኣብ መወዳእታ ዝተካየደ ውርድራት ንብሉፃት ተፃወቲ ሰረብቲ ሃረምቲ ኣጣዓምትን ዓጋትን ከም ዝተሸለሙ ሓላፍ ፈደረሽን ኩዕሶ

0: መርበብ ንኡ ዘባባረንቱ መንእሰይ ናትናኤል ገብረ መስቀል ሓቢሩ።
1: ንዋንጫ ናፅነት መን ወሰደ ዝካየድ ዘሎ ስፖርታዊ ውድራት ኩዕሶ መርበብ ኣብ ከተማ ከረን ይቕፅል ኣሎ። ኣብ መጀመርታ ወርሒ ግንቦት ዝጀመረ ንዋንጫ ናፅነት መን ወሰደ ዝካየድ ዘሎ ስፖርታዊ ውድራት ኩዕሶ መርበብ ኣብ ከተማ ከረን ብ6 ግንቦት እውን ቀፂሉ ውዒሉ። እቲ ኣብ መንጎ 12 ጋንታት ናይ ደቂ ተባዕትዮን 8 ጋንታት ናይ ደቂ ኣንስትዮን ዝካየድ ዘሎ ናይ ኣውዲካ ምሕላፍ ፀወታታት ብ6 ግንቦት ጋንታታት ስኒትን ሜካን ናይ ደቂ ተባዕትዮ ኣብ ዝገበሮ ሓያል ህልኽ ዝነበሮ ውድድር ጋንታ ሜካ ናይ 3-1 ኣብ ልዕሊ መጋጥምታ ዝኾነት ጋንታ ስኒት ናይ ተሃድሶ ክትዕወት ከላ ሙኒር ኣድም ካብ ጋንታ ተሃድሶ ብዘረያ መሳጥ ፀወታ ኣቓልቦ ተዓዘ ንስሒቡ ውዒሉ። ብተመሳሳሊ ትማሊእ 10 ግንቦት ኣብ ሜዳ ግራንድ ሆቴል ፀወተን ዘካየዳ ጋንታት ኣዳልን ደንደን ናይ ደቂ ተባዕትዮ እየን ነይረን። እቲ ፀወታ ድማ ብዓወት ጋንታ ኣዳል 3-1 ክዛዘም ከሎ ቀፂለን ኣብ ሜዳ ዝወረዳ ጋንታታት ደንደን ምስ ከረን ካልኣይ ደረጃ ናይ ደቂ ኣንስትዮ እየን ነይረን። ፀወታ ድማ ብዓወት ጋንታ ደንደን 2-2 ተዛዚሞ።
2: ኣብ ከተማ ባፅዕ ብምክንያት በዓል ናፅነት ውድድራት ቅድም ብሽክለታ ይካየዳ ኣሎ።
0: ፌደሬሽን ቅድም ብሽክለታ ንኡዘባ ባፅዕ ብምክንያት በዓል ናፅነት 3 ዲቪዥናት ናይ ደቂ ኣንስትዮን ማውንቴን ባይ ከምኡ ውን ናይ ዳኮርሶን ውድድራት ይካየዳ ኣሎ። ብ10 ግንቦት ዝተካየደ ውድድር 25 ዙርያ ዝሸፈነ ኣብ ሳልሳይ ዲቪዥን ቀዳማይ ብሩህ ገብረ ኪዳን፣ ኣሚር መስዑድን ቅዱስ ኣሌክሳንደር ማ ካልኣይን ሳልሳይን ተርታሒዞም። ኣብ ናይ ደቂ ኣንስትዮ ቀዳሚይቲ ሚለና ፀጋይ፣ ካልኢቲ ሳዕድያ ሁሴን፣ ሳልሰይቲ ድማ መንከም ዳንኤል ብምኳን ተዓዊተን። ኣብ ካልኣይ ዲቪዥን ቀዳማይ ዩኤል ኣባዲ፣ ካልኣይ መሓመድ ኣሕመድ፣ ሳልሳይ ሴም ወልደ ጋብር ብምዃን ተዓዊቶም። 30 ዙርያ ኣብ ዝሸፈኑ ቀዳማይ ዲቪዥን መሓመድ ሳልሕ ቀዳማይ ኮይኑ ተዓዊቶም። ሜል ኣብ ክብረ ኣበን ዑስማን ዮስፍን ድማ ተኸቲሎሞ። ብተዓዘብቲ ልዑል ትፅቢት ዝተገብረሉ ናይ ዳኮርሶ ውድድር ፀወታ በዳሃን ሰሓብን ነይሩ። ናትናኤል ፀጋይ ያሬድን ፊሊሞን ሰሎሞንን ንመዋድርቶም ብምግላፍ 2 ዕውታት ብምዃን ውድድሮም ፈፂሞም።
2: ስፖርታዊ ውድድራት እዚ ተወርወራ ሓይሊ ብውድድራት ምሕምባስ ቀፂሉ ተኻይዱ።
0: ብዝተፈላለዩ ስፖርታዊ ውድድራት ኣብ ምስልሳል ዝርከብ ውሽጣዊ ውድድራት እዚ ተወርወራ ሓይሊ ናይ ዝተፈላለዩ ሜትሮ ውድድር ምሕምባስ ኣካይዱ። ኣብ ዝንፈልማ ግዜ ሎሚ ዓመት ዘካየደ ውድድራት ምሕምባስ ናይ 500 ሜትሮ ዝሓንበሰ ደቂ ኣንስትዮ ቅሳነት ተስፋይ ካብ ጋንታ ተውለ ቀዳሚት ክትወፅእን ከላ ንሃሚን ፋሲል ካብ ኔብሮ፣ ፌሮዝ እስቴፋኖስ ካብ ብድሆስ ይዕበንአን። ኣብ ናይ 800 ሜትሮ ድማ ባናተኪኤ ካብ ተውለ፣ ሮዳስ ለባሲ ካብ ኔብሮ፣ ፍርቱና ምስግና ካብ ብድሆ ቀዳሞት 3 ዕውታት ኮይነን። ኣብ ናይ 1000 ሜትሮ ድማ ክርስቲና ታደሰ ካብ ተውለ፣ ቅሳነት ሽሻይ ካብ ኔብሮ፣ ገነት ተስፋይ ካብ ኣልጌን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሓዚአን። ናይ 1000 ሜትሮ ውድድር ዘካየዱ ደቂ ተባዕትዮ ድማ ኣቤል ንጉሰ ካብ ኣልጌን ቀዳማይ፣ ኣቤል ዘሚካኤል ካብ ብድሆ፣ መኸተ ዓብለል ካብ ኣልጌን ስዒቦሞም። ኣብ ናሽን 500 ሜትሮ ዓሊ ኣሕመድ መሓመድ ካብ ተውለ፣ ንርኣዮ ሳህለ ካብ ዓድሮሶም፣ ማጆር ፍትዊ ካብ ባርዕ 3 ዕውታት ኮይኖም። ኣብ ናይ 2000 ሜትሮ ድማ ማህዲ ብርሃነ ካብ ኣልጌን፣ ናትናኤል ተኽለ ሃይማኖት ካብ ብድሆ፣ ናታን ወልደ ስላሰ ካብ ባርዕ ዕውታት ኮይኖም። እዚ ከምዚ ኢሉ እንከሎ ውድድራት ካልኣይ ዙርያ ኣብ ምክያድ ዝርከብ ግጥማት ኩዕሶ እግሪ ኣብ ናይ ደቂ ተባዕትዮ ብድሆ ንዓድሮሶ 2-2፣ ተውለ ንቶከር 1-1፣ ባርዕ ንኣልጌን 2-1፣ ቶከር ንኣውገት 1-1፣ ኔብሮ ንቶከር 4-1፣ ኔብሮ ንዓላ 3-1 ረቲዐነን። ኣብ ናይ ደቂ ኣንስትዮ ኔብሮ ምስ ዓድሮሶ 2-2 ክወፃን ከለዋ ቶከር ንብድሆ ከምኡ ውን ባርዕ ንተውለ፣ ዓድሮሶ ንብድሆ 1-1፣ ባርዕ ንዓላ 2-1 ረቲዐነን። ብተወሳኺ ብደረጃ ግንባር ሓሪና ምስ ሽዑላ 2 እግሪ ምሕዝነታዊ ግጥም ኣካይደን። ኣብ ቀዳማ እግሪ ብደቂ ኣንስትዮ 1-1 ውድድረን ክዛዝማን ከለዋ ኣብ ደቂ ተባዕትዮ ድማ ሓሪና 1-0 ተዓዊታ። ኣብ ካልእ እግሪ ድማ ሓሪና ብክልቲኡ ፀወታ ዓወታ መዝጊባ። ውሽጣዊ ውድድራት እዚ ተወርወረ ሓይሊ ብሓያል ውድድር ካልኣይ ዙር ግጥም ኩዕሶ እግርን መርበብን ኣብ ምስልሳል ከም ዝርከብ ጎስጓስን ሓበሬታ ናይቲ እዚ ኣብ ዝለኣኸልኒ ሓበሬታ ገሊጹ።
2: 3 ኤርትራውያን ተቀዳደምቲ ክሳተፍዎ ዝቐነዩ ዙር ሄላስ ማል ሰንበት ብሓምሻይ መድረኹ ተዛዚሙ።
0: ንዝሓለፉ 5 መዓልታት ኣብ ምክያድ ፀንሐ ዙር ሄላስ ሰንበት 10 ግንቦት ብሓምሻይ መድረኹ መጋረጁ ዓፅዩ። ኣብ ዛኔ መወዳእታ መድረኽ ተቀዳደምቲ 146.5 ኪሎ ሜትር ዝርሕቐታ ውድድር ኣካይዶም። ኣብ መወዳእታ ድሕሪ ዝተካየደ ሓያል ቅፅበታ ውድድር ዴንማርካዊ ኣባል ስዋት ክለብ ማድስ ኣንደርሰን ንውድድሩ ብ3:09.24 ካልኢትን ብምዛም ቀዳማይ ኮይኑ ሕንፃፅ ረጊፁ። ኣብዚ ውድድር ተፀሚዶም ካብ ዝውዓሉ ኤርትራውያን ተቀዳደምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንምልከት ምስ ዕውድ ብተመሳሳሊ ሰዓት ኣባል ባይክ ኤድ ኤቨን የማነ መበል 12፣ ናሆም ኤፍሬም መበል 27፣ ኣባል ቡርጎስ ኦሎምፒካዊ ምርሃብ ቅዱስ ድማ ብ36 ካልኢታት ድሒሩ መበል 58 ተታሒዙ ሕንፃፅ ረጊፁ። ብሁሉል ሰዓት ቼክ ሪፓብሊካዊ ቫችላቭ ጀዜክ ብ20:27

0: 34 ካልኢትን ዕውት ዝርሄላስ ብምዃን 125 ናይ ዩሲኣይ ንጥቢ ወሲዱ። ኣባል ሶሉሽን ቴክ ገዲም ኢጣልያዊ ተቃዳማይ ዶሞኒኮ ፖሶቪቮ ብ11 ካልኢት ድሕሩ ካልኣይ ስዊዘርላንዳዊ ኮሊን ሱቱሉ ድማ ብ12 ካልኢታት ድሕሩ ሳልሳይ ተረት ሒዙ። ኤቨን ይማነ ብ10 ደቂቕን 43 ካልኢትን ድሕሩ መበል 20፣ ምርሃው ቅዱስ ብ13 ደቂቕን 35 ካልኢትን ድሕሩ መበል 23፣ ናሆም ኤፍሬም ብ24 ደቂቕን 55 ካልኢትን ድሕሩ መበል 36 ተረታሒዙ። ብነጥቢ ኣባል ባይክ ኤር ላቲቪያዊ ክርስቲያንስ ቤልሆቭስቺክስ ብ43 ነጥቢ ቀዳማይ ኮይኑ ተዓዊቱ። ኣባል ባይክ ኤር ናሆም ኤፍሬም ብ27 ነጥቢ ሳልሳይ ተረታ ብምሓዝ ውድድሩ ዛዚሙ። ኣብ ኒዓ ቐብ ላክሰምበርጋዊ ሎይች ብ38 ነጥቢ ኣንበሳ ዓቐብ ዙር ሄላስ ኮይኑ ክዕወት ክንከሎ ናሆም ኤፍሬም ብ2 ነጥቢ መበል 23 ተርታሒዙ። ዕቡድ ዙር ሄላስ ቼክ ሪፓብሊካዊ ቫችላቭ ጀዜክ ብሉፅ መንእሰይ ዙር ሄላስ ኮይኑ ተዓዊቱ። ኤቨን የማነ ራብዓይ ናሆም ኤፍሬም ድማ 10ይ ተርታሒዞም። ብጋንታ ናይ ምርሃው ቅዱስ ቡርጎስ ቀዳሚት ኮይና ተዓዊታ። ባይክኤድ ብ48 ደቂቕን 27 ካልኢትን ድሕራ 7ይ ተርታሒዛ ውድድራ ፈጺማ።
1: ንመበል 109 ግዚኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ትማሊ ሰንበት ብሳልሳይ መድረኹ ተኸይዱ።
0: ንመበል 109 ግዚኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ሰንበት 10 ግንቦት ብሳልሳይ መድረኹ ቀጺሉ። እዛ መድረኽ 175 ኪሎ ሜትር ዝርሕቐታን ንናሽኳ ተቓደምቲ እተረብሕን መድረኽ ነይራ። ኣብ መወዳእታ ፈረንሳዊ ዕውት ቀዳማይ መድረኽ ኣባል ክለብ ሶዳል ኩክስቴ ፖል ማግኔር ንውድድሩ ብ4:09:42 ካልኢትን ብምዝዛም ካልኣይ ናይ መድረኽ ዓወት ናይ ዝውድድራ መዝጊቡ። ኣባል ትሬክ ኢጣልያዊ ጆናታን ሚላንን ሆላንዳዊ ኣባል ዩኒቤት ሮዝ ሮኬትስን ዲላን ግሪኖ ቬገን ድማ ካልኣይን ሳልሳይን ተርታሒዞም። ኣብዛ መድረኽ ኤርትራዊ ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔር ምስ ዕውት ፖል ማግኔር ብተመሳሳሊ ሰዓት መበል 168 ተርታሒዞ። በዚ መሰረት ኡሩጋያዊ ኣባል ኣስታና ቶማስ ጉሌርሞ ሲልቫ ብ13:10:05 ካልኢትን መሪሕነት ጅሮ ዲ ኢታልያ ዓቂቡ። ኣባል ቱዶር ጀርመናዊ ፍሎሪያን ስቶርክን ኣባል ኔት ካምፓኒ ኢኒዮስ ኮሎምቢያዊ ኢጋን በርናልን ብተመሳሳሊ 4 ካልኢታት ድሕሮም ካልኣይን ሳልሳይን ተርታሒዞም ይኽተልዎም። ዴንማርካዊ ዮናስ ቢንጌጋር ብ10 ካልኢት ድሕሩ መበል 19 ተርታሒዙሎም። ዕውት ክልተ መድረኻት ፖል ማግኔር ቢትን 5 ነጥቢ መሪሕነቱ ኣስፊሑ። ጆናታን ሚላን ብሳን 4 ነጥቢ ካልኣይ ዴንማርካዊ ኣንደርሰን ብ42 ነጥቢ ሳልሳይ ተርታሒዙሎም። እስጳኛዊ ኣባል ቲም ፖሊቲ ፓብሎ ሲልቫ ብ42 ነጥቢ መሪሕነት ኣንበሳ ዓቐብ ጅሮ ዓቂብሎም። ማኑዌል ታሮዚ ብ12 ነጥቢ ይኽተሎም። መራሒ ናይ ዝውድድር ጉሌርሞ ሲልቫ መሪሕነት ብሉፅ መንእሰይ ዓቂቡ ወፂኡ። ብጋንታ ሞቪስታር ቀዳመይት ኮይና ትመርሓ። ጅሮ ዲ ኢታልያ ሶኒ 11 ግንቦት ብራብዓይ መድረኹ ክቕጽል እዩ።
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ካብ ዝቐጽለሉ ኣርሰናል ወሳኒ ዓወት ኣመዝጊባ።
2: መራሒት ናይ ዝውድድር ዘሎ ኣርሰናል ናብ ሜዳ ለንደን ብምጋሻ ኣንጻር ዌስትሃም ዩናይትድ ወሳኒ ፀወታ ኣካይዳ። ኣርሰናል ኣብዛ ግጥም ጥንቁቕ ዝኾነ ፀወታ ከተካይዱ ነይርዋ። ነጥቢ ምስ ተጥፍ ንጉዕዞ ሻምፒዮንነት ኣብ ሓደጋ ዘእቱ ብምዃኑ እውን ኣሰካፊ ዝነበረ ክኸውን ብወገን ዌስትሃም እውን እዚ መፅዓምተ ስፖርት ናብ ውድዳ ሻምፒዮንሽፕ ንኸይትምለስ ኣብ እተካይዶ ዘላ ቃልሲ እዛ ፀወታ ንዓገዳ ሲትያ ነይራ። ናብ ፀወታ ምስንምልከት ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ግጥም ኣርሰናል ብዌስትሃም ተፈቲን እያ። እንተኾነ እቲ ፀወታ ብዘይሸቶ እዩ ንዕረፍቲ ተዓፅዩ። ድሕሪ ዕረፍቲ ኣብ ዝቕጠለ ካልይ ኣብረ ግጥም ዌስትሃም መገዲ ማቴዎስ ፈርናንደዝን ታቲ ካስቴላኖስን ንልዳት ኣርሰናል እኳ ተፈተነቶ ሓላው ልዳት ዴቪድ ራያ ብብሉ ዝኾነ ብቕዓት ብምዕጋት መሪሕ ተዳ ተፃዊቱ። ኣርሰናል ክሳብ 83 እንደኸነ ትጸኒዑ ዝነበረ ዕርዲ ምክልኻል ዌስትሃም ንኽትብስዕ ተሸጊራ ድሕሪ ምጽናሕ ትሮሳርድ ካብ ኦዴጋርድ ንዝመጸቶ ኩዕሶ ምሰኪዕ ብምርኻቡ ክለቡ መሪሓ ንጾታ ክትቅልሶ ጀሚራ። ጾታ ብምዝዛሙ ዌስትሃም ካብ ዊልሰን ማዕረስ ገብረታሸቶ እኳ ትረኸበት ቫር ናይ ዌስትሃም ፓብሎ ኣብ ልዕሊ ሓላው ልዳት ኣርሰናል ራያ በደል ብምፍጻሙ ነታሸቶ ብምስራዝ ኣርሰናል ታሪኻዊ ዝኾነ ዓወት ብምዝጋብ ናብ ሻምፒዮንነት ተጸጊዓ። ኣብዛ ጾታ ናይ ኣርሰናል ራያ ይብል ሰጻታይ ተባሂሉ ናብ ሳሲካዊ ጸብጻብ ናይ ዘን ክለባት ምስንምልከት ዌስትሃም ብኣርሰናል ኣብ 39 ጸወታታት ተረሲዓ ብምህላዋ ዘገረመት ክትከውን ብዘይካዘዛ ክለብ ብሊቨርፑል እውን 39 ግዜ ተሳዒራኣላ። ኣርሰናል ዝበዝሕ ግዜ ዝረታዓታ ክለብ ኤቨርቶን ኮይና 4 ግዜ ተዓዊታትላኣላ። ኣርሰናል ናብ ሜዳ ለንደን ብምጋሽ ኣብ ዘካየትሰን 3 ዳዕሮ ጸወታታት ብድምር 12 ሸቶታት ብምዝጋብያ ተዓዊታ። ዌስትሃም ኣብ ናይ ሎም ዓመተ ስፖርት ካብ ሜዳኣ ኣብ ዘካየደተ ናይ ደርቢ ጾታታት ኣብ ኩለን ተሳዒራ ኣላ።

0: with Martin Ødegaard. And Trossard! How big a moment could that be? Leandro Trossard has tightened Arsenal's grip on the Premier League trophy.
1: What a fantastic finish there from Trossard.
0: Everyone forward now for West Ham, including their goalkeeper, Manta Manson. It's up towards him. Raya didn't get there. Was that blocked on the line? It's crossed the line. They are appealing that David Raya was held inside his six-yard box.
2: After review, West Ham at number 19 commits a foul on the goalkeeper. Final decision is direct free kick.
0: Goal overturned. So Arsenal retain their...
3: ማንቸስተር ሲቲ ኣብ ሜዳ ኣንጻር ብሬንፎርድ ወሳነ ጸወታ ኣካይዳ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ጸወታ ኣብ ዘይሸቶ እኳ ተተፈላለያ ድሕሪ ዕረፍቲ ኣብ ዝቐጸለ ካልይ ኣብ ርግጥም ማንቸስተር ሲቲ ኣብ መበል ስሳደቕ ካብ ዶኩ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ኤርሊን ሃላንድ ንመሪሕነት ክለቡ ናብ ክልተ ባዶ ዘደሂበት ካልእቲ ሸቶ ወሲኹ ዑምር ማርሙሽ ኣብ መበል 92 ደቕ 6 ሸቶ ብምዝጋቡ ድማ ትጸወታ ብዓወት ሲቲ 3 ባዶ ተዛዚሞም ዶኩ ኣብዛ ጸወታ ብሉሰ ጸወታ እዩ ዝተባህለ እዩ ብሬንፎርድ ናብ ሜዳ ኢትሓድ ብምጋዝ ዘካየደተ ዳሕሮት 5 ጸወታታት ኣብተን 4 ክሰዓርን ከላ ኣብ ወርሒ ሕዳር 2022 ግን 2-1 ተዓውታ ምንባራ መዛገብቲ ፕሪምየር ሊግ ይሕብሩ ማንቸስተር ሲቲ ኣብዚ ዓመት ብቶተንሃም ድሕሪ ዝወረዳ ስዕረት ብድሕሪኡ ኣብ ሜዳ ካብ ዘካየደተ ዳሕሮት 16 ጸወታታት ዛጊዳ ይተሰዓረትን ኣብ 13 ክትዕወትን ከላ ኣብ 3 ኸ መዓረ ተፈላለያ
4: ስቶፔጅ ታይም ኣንድ ሲቲ ሃቭ ኖት ኦንሊ ዋን ዚስ ጌም. They've improved their goal difference as well. And they have put the pressure back on Arsenal to deliver at West Ham tomorrow. Marmoush with a final layer of icing on this jubilant cake.
3: ማንቸስተር ዩናይትድ ናብ ሜዳ ኦፍ ላይት ብምጋሽ ኣንጻር ሳንደርላንድ ያገጢማ ዩናይትድ ዝሓለፈ ሰሙን ሊቨርፑል ካብ ሰዓሩ ተጻወታ ነቶም 5 ብምዕራፍያን ጸወታ ከተካይድ ወሲና እዘን ክለባት ሸቶ ዘየተመዝገበ ጸወታ ከካይዳ ከለዋ ሓላዊ ልዳት ማንቸስተር ዩናይትድ ላሜንስ ድማ 3 ኳዕሳሱ ብምዕጋቱ ብልሰ ጸወታ ናይ ዝግጥም ተባሂሉ እዘን ክለባት ኣብ ዘካየዶ ዳሕሮ 34 ጸወታታት ሳንደርላንድ ኣብተን 3 ጥራያ ክትዕወትን ከላ ኣብ 7 መዓረ ተፈላለያ ኣብ 24 ጸወታታት ግን ተረቲዓ ዩናይትድ ናብ ስታድየም ኦፍ ላይት ብምጋሽ ኣብ ዘካየተን ዳሕሮት 16 ጸወታታት ኣብ ወርሒ ለካቲት 2016 ጥርያ 2-1 ተቐፂዓ ኣብ 10 ተዓዊታ ኣብ 5 ኸ መዓረ ተፈላለያ ሳንደርላንድ ድሕሪ ወርሒ መያዝያ 2014 ኣብ ልዕሊ ቸልሲ ዘመዝገበቶ ናይ 2-1 ዓወት ብድሕሪኡ ኣንጻር ምስ ቀዳሞት 4 ካብ ዝተሰርዓ ክለባት ኣብ ዘካየደተን 29 ግጥማት ፕሪምየር ሊግ ክትዕወት ተጸጊማ ኣላ 19 ተሳዒራ ኣብ 10 ኸ ነጥብ ተማቒላ ድሕሪ ወርሒ ጥሪ ናይዚ ዓመት ማንቸስተር ዩናይትድ 33 ነጥቢ ብምእካብ ኣብ ቅድሚ ዘላ ክለብ እያ ኣስቶን ቪላ ናብ ሜዳ ታርፍ ሙር ብምጋሽያ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገጸት በርለይ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ጾታ በርለይ ኣብ ሻምነቲ ዶ ካብ ኣንቶኒ ብዝረኸብታ ሸቶ ክትመርሕን ከላ ቪላ ዕረፍቲ ቅድሚ እካሉ ካብ ባርክሊ ማዕረስ ገብረታ ሸቶ ረኺባ ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ቪላ ኣብ መበል 56 ዶ ካብ ዋትኪንስ ካልእ ሸቶ ብምርካብ ካብ ድሕሪ ተበጊሳ መሪሕነት ክትሕዝ በርለይ ኣብ መበል 58 ደቕ ካብ ፍለሚን ማዕረስ ገብረታ ሸቶ ብምርካባ ትጾታ 2-2 ተዛዚሞም በርለይ ድሕሪ ወርሒ ለካቲት ናይዚ ዓመት ፈለማ ነጥቢ ክትረክብን ከላ ኣስቶን ቪላ ድማ ካብ ቅልስ ናይ ሻምፒዮንስ ሊግ ንኸይትወፅእ እተሰክፍ ክለብ ኮይና ኣላ ናይ በርለይ ኣንቶኒ ብልሶ ጸወታ ናይዛ ግጥም ዝተሰሚዑ እዩ
5: Chowna heavily involved. Ball over the top of the Watkins has got that pace. And he gets there and scores. Ollie Watkins, long kick from Martinez. Watkins got there ahead of the keeper and touches it home into the box. Touch back Fleming, 2-2. Barely a level. Theo Fleming. Really well worked from Burnley.
3: ኖቲንግሃም ፎረስት ኣብ ሜዳ ንኒውካስል ዓዲማ ዘንገረቶ ጾታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካይዶ ጾታ ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ግን ፍለማ ኒውካስል እያ ኣብ መበል 74 ካብ ባርነስ መሪሕነት ዘተሓዘታ ሸቶ ብምርካብ ንጾታ ክትቅልሶ ጀሚራ ጾታ ብምውድኡ ፎረስት ኣብ መበል 78 ካብ ኤንደርሰን ማዕረስ ገብረታ ሸቶ ስለ ዝረኸበት እቲ ጾታ 1-1 ተዛዚሞ ኣብዛ ግጥም ናይ ፎረስት ኤሌት ኤንደርሰን እዩ ብልሶ ጸወታ ይተባሂሉ
6: It ends up hitting the bar and it's still loose, and then a shot from Bruno Guimaraes near post is held. Has it again, feeds it forward towards Ramsey, who sends it forward to Harvey Barnes, who's clean through, and Harvey Barnes has scored. Straight down the middle, Harvey Barnes scores. Halfway, this is Morato. Morato forward into the feet of Wood, trying to turn on the edge of the penalty area. Sends it, tees it up for Jesus, who rides, challenges and stabs it towards goal. Yeah, he leaves it for Anderson. Little ball into McAtee. McAtee gives it back to Anderson, who's running through.
2: Yes!
6: And he scores! Elliot Anderson cramps up as he fires into the Trent end net. Gets an equaliser. It'll mean so much to him, scoring against Newcastle United at the Trent end.
3: ክሪስታል ፓላስ ኣብ ሜዳ ሴልሃርስ ፓርክ ኣንጻር ኤቨርተን ዘካየዶ ጾታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካየዶ ጾታ ኤቨርተን ኣብ ሻሸይቲ ደ ካብ ታርኮስኪ ብዝረኸብታ ቅልጥፍቲ ሸቶ ክትመርሕ ጀሚራ። ፓላስ ኣብ መበል 37 ደ ካብ ኢስማዒል ኣሳር ማዕረ ዝገብረታ ሸቶ ረኺባ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ኤቨርተን ኣብ መበል 47 ደ ካብ ቤቶ ካልእ ሸቶ ብምርካብ እንደገና ናብ መሪሕነት ክትምለስን ከላ፣ ፓላስ ድማ መበል 77 ካብ ማቴታ ካልእ ሸቶ ስለ ዝወሰኸት እቲ ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ናይ ፓላስ ሳር ብሉስ ተጻዋታይ ዛ ግጥም ዝተባሃለ እዩ።
2: ስቲል ቤቶ ትዊስቲንግ ተርኒንግ ስኮሪንግ ጋና ጎስ ፎር ኢት ኤንድ ዴ ኒድድ ሴቪንግ ባይ ሃንደርሰን ሂ ቲፕድ ኢት ኦቨር ዌል. Quarter of an hour to play. Everton led and were pegged back. They lead again. And Palace looking for the second equaliser and finding it. Jean-Philippe Mateta. Cambo. This is Wharton. Mateta. Might just get in here. He does, but Pickford is out. Alcaraz. But Mitchell was there first.
3: ናይ ዝሓለፈ ሰሙን ዝዓበየ ፆታ ዝተባሃለ ዓበይቲ ክለባት ሊቨርፑልን ቸልሲን ዘካየዶ ፆታ እዩ ነይሩ። እዚ ትሕቲ በዓት ኮይኑ ዘቕረበ ግጥሞ ኣብ ናይ ቅድሚ ዕረፍቲ ሊቨርፑል ዝሓሸ ምንቅስቓስ ዝተረኣየሉ ፆታ ኣንፀባሪቓ ኣብ ሻሸይቲ ደ ካብ ግራቨንበርጅ ብዝረኸብታ ሸቶ ቀልጢፋ መሪሕነት ሒዛ። ቸልሲ ዕረፍቲ ቅድሚ እካሉ ኣብ መበል 35 ካብ ኢንዞ ፈርናንደስ ብዝረኸብታ ሸቶ ተመዓራርያ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ዝተኸስተ ፍጻመ ይነበረን ትፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሞ። ኣብዛ ፆታ ናይ ሊቨርፑል ንጉሞዩ ብልሰ ፀዋታይ ተባሂሉ ቸልሲ ናብ ብሜዳ ኣንፊልድ ብምጋሽ ኣብ ዘካየተ እንዳሕሮት 11 ፆታታት ኣብ ሓንቲ ፆታ ጥራያ ተዓዊታ። እዛ ዘመዝገበት ተዓወት ድማ ብናይ ቅድም ዓላሚኣ ናይ ሎማ ስልጣን ሃገራት ጋንታ እንግሊዝ ዘሎ ጀርመናዊ ቶማስ ቱሸል እናተዓለየት ኣብ ወርሒ መጋቢት ናይ ዓመት 2021 ዘመዝገበታ ናይ ሓደ ባዶ ዓወት ምንባራ ናይ ቀረባ ተዘክሮ እዩ። እዛ ክለብ ኣብተን ዝተረፋ 6 ፀወታታት ነጥቢ ክትመቐልን ከላ ብ4 ኸ ተሳዒራ። እዛ ክለብ ኣብ ዳዕሮት 14 ፀወታታት ኣብ ነስ ወከፍ ፀወታ ሸቶ እናተመዝገባ ብምውፃእ ግን ኣገሪማ
7: ኣላ። It's a sensational goal by Ryan Gravenberch and Liverpool have the perfect start to the afternoon. And all the way across to the far post, back across goal it goes. Van Dijk might have taken one in the head from his own player, Konate. Well, they've taken the corner short and delivered long, and it's a free chance at the far post. And
3: ብራይተን ኣብ ሜዳ ኣሜሪካን ኤክስፕረስ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገጸት ክለብ ወልቭስ እያ ተጻዊቷ። ኣብ ናይ ቅድሚ ዕረፍቲ ጸወታ ብራይተን ኣብ ቀዳሚቲ ደቕ ናይቲ ግጥም ሂንሽሉድ ብዘመዝገበላ ሸቶ ቅልጥፍቲ መሪሕነት ክትሕዝን ከላ፣ ኣብ ሓምሸይቲ ደቕ እውን ካብ ዳንክ ብዝረኸብታ ካልእቲ ሸቶ ንናይ ቅድሚ ዕረፍቲ ግጥማ ብናይ 2 ባዶ መሪሕነት ዓጺያቶ። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ብራይተን ኣብ መበል 76 ካብ ሚንተ ሳልሰይ ሸቶ ስለ ዝወስኸት ነቲ ግጥም 3-1 ተዓዊታ ትሉ ወፅያ። ናይ ብራይተን ሂንሽል ውልድ ብልሰ ጻታ ናይ ዝግጥም ዝተሰመየ እዩ።
8: It's a fair challenge by Mosquera, not once but twice. Tenacious defending, then breaks to Minte, who lashes it home. Brighton have their third. The 3 points secure. And with 2 games to go, the European dream very much alive. He knows it.
3: ዝመፅእ ዓመተ ስፖርታ ብኤሮጳ ውድድራት ንምስታፍ ዝቃለሳ ዘለዋ ክለባት ፉልሃምን ቦርማውዝን ወሳኒ ፆታ ካይደን ኣብ ናይ ቅድሚ ዕረፍቲ ፆታ ኣብ ዘካየዱ ግጥም ዘን ክለባት ሓሓደ ተፃውቱ ብቀይሕ ካርድ ክኸስራ ከልዋ ማለት ቦርማውዝ ኣብ መበል 41 ዶ ንክሪስቲ ፉልሃም ከዓ ዕረፍቲ ቅድሚ እካሉ ንተፃወታይ ኣንደርሰን ቦርማውዝ ኣብ መበል 53 ዶ ካብ ራያን ብዝረኸብታ እንኮሸቶ ግን ካብዚ ፆታ 3 ነጥዋ ኣኪባ ክትወፅእን ከላ ራያን ድማ ብሉሰ ፃታይ ዝተባሃለ እዩ
9: ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐፅለሉ ባርሴሎና ኣብ ታሪክ ላሊጋ እስጳኛ ንፈለማ ግዜ ኣብ ግጥም ኤል ክላሲኮ ዋንጫ ምዕታራ ኣፍሊጣ
10: ባርሴሎና መበል 29 ናይ ላሊጋ ዋንጫ ንምዕታር ሓንቲ ነጥቢ እናድለየታያ ኣብ ሜዳ ስፖቲፋይ ካምፕኖ ነታ ልዕሊ ዝኾነ ግዜ ኣብ ቀውሲ ዘላ ታሪካዊት መቐናቕንታ ሪያል ማድሪድ ዓዲማታ ኣብ ታሪክ ላሊጋ እስጳኛ ኣብ ግጥም ኤል ክላሲኮ ካብ ክልትን ክለባት ተዓዊታ ዋንጫ ምዕታራ ኣፍሊጣ ዘይትፈልጥ ብምፅናሓ ድሕሪ ነዊሕ ዓመታት ነዚ ዕድል ዝረኸበት ባርሴሎና ኣብ ልዕሊ ማድሪድ ተዓዊታ ነታ ዋንጫ ምዕታር ዓብ ትርጉም ነይርዎ ኣሰልጣንያ ሃንስ ፍሊክ ዋላ እኳ ሰዓታት ቅድሚ ዝግጥም ሞት ወላድዩ እንተተረድአ ሓዘኑ ፀሩ ኣብዛ ታሪካዊት ምሸት ንባርሳ ክምርሕ ይወሲኑ ወሰን ተፃወቱ ካብዛ ናይ ፈለማ ናይ ኤል ክላሲኮ ግጥሙ ዝኸሰረ ኣርቤሉኣ ዝተወሰኑ ምቅያራት ገይሩ ናብዚ ግጥም ኣትዩ ኣብ ተሸዓይ ደቂቕ ባርሴሎና ኣብ ከባቢ ሳንዱቅ ንዝረኸበታ ንፃቕላዕ ማርኮስ ራሽፎርድ ብኣዝዩ ማራኽ ህራም ንሓላውሉዳት ሪያል ማድሪድ ሺቦ ኮርቷ ኣብ መሬት ሰጢሑ መበል 14 ሸቱ ብማልያ ባርሴሎና ኣመዝጊቡ ግብሪ መልሲ ክህቡ ከምቲ ዝድለ ሸውሃት ዝነበሮም ዘይመስል ተፃወቲ ማድሪድ ጌና ካብ ድንዛዘ ዝተመዝገበቶም ሸቶ ከይወፁ ፌራን ቶረስ ኣብ መበል 18 ደቂቕ ካልይቲ ሸቶ ኣቁፂሩሎም ራሽፎርድን ፌራን ቶረስን ድሕሪ ዘመዝገብዎን ሸቶታት ነቲ ሓዘን ወላድዩ ፀሩ ክመርሖም ምስ ዝምሰየ ሃንስ ፊሊክዮም ፀምቢሎሞ ድሕሪ ዘን ክልተ ሸቶታት ዝተመዝገበ ሸቶ ብዘይምንባሩ ባርሴሎና ኣብ ልዕሊ ሪያል ማድሪድ ተዓዊታ መበል 29 ናይ ላሊጋ ዋንጫ ዓቲራ ኣብ ኤል ክላሲኮ ተዓዊታ ዋንጫ ምዕታራ ዝፍለጠት ናይ ፈለማ ጋንታ ድማ ኮይና ባርሴሎና ኣብ 11 ተኸታተልቲ ግጥማት ብምዕዋት እያ እቲ ሊግ ንክዛዘም 3 ግጥማት እናተረፍዎ ንማድሪድ ብናይ 14 ነጥቢ ጋግ በሊፃ ዓወታ ርጉፅ ገይራ ባርሴሎና ኣብ ቅድሚ ደገፍታ ኣብ ዘካየረቶም 18 ግጥማት ናይ ዝዓመት ኣብ ኩሎም ዓወት ኣመዝጊብያ ነዚ ክብሪ በቂዓ ኣብ ማእከላይ ሰሙን ካብ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤሮጳ ብኣርሰናል ዝተገለፈት ኣትለቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሜትሮፖሊታኖ ኣንጻር ጌታፈ ኣብ ዘካየረቶ ግጥም ሓደ ባሮ ተረቲዓ ኣትቃዓይ ሴልታ ቪጎ ቦራ ኢግላስያስ ኣብ መበል 62 ደቂ ብዘውፀራ ሾቶያ ኣብ ዝግጥም ፍልልያ ተፈጢራ ዝያዳ ሚዛን ፀወታ ሒዛ ዘምስየት ኣትለቲኮ ማድሪድ 4 ዕላምን ዝሓለዋ 20 ፈተነ ክተካይድን ከላ ብኣንጻሩ መጋጥምታ ሴልታ ቪጎ ሓንቲ ዕላማ ዝሓለወት 3 ፈተነ ኣካይዳ ወፅያ ቢጫ ሳብማሪን ቪያርያል ካብ ሜዳ ወፃኢ ኣንጻር ማዮርካ ኣብ ዘካየረቶ ግጥም ማዕረ ሓደ ባሕሪ ተፈላለያ ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀረላ ሸቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ክትወፅእ ኣብ ዝተቐረበትሉ ማዮርካ ኣብ ተወሳኺ ደቂ ናይ ቅድሚ ዕረፍቲ ቪዳት ሙሪቂ ብዘውፀረላ ሸቶ ተማዓርያ ድሕሪ ዕረፍቲ ዝተመዝገበ ሸቶ ይነበረን እቲ ግጥም ማዕረ ሓደ ብሓደ ተዛዚሙ ኣብ ሳን ማመስ ንቫለንሽያ ዝፀውዐት ኣትለቲኮ ቢልባኦ ሓደ ባሮ ተረቲዓ ሳዲቂ ኣብ መበል 72 ደቂ ብዝቆፀራ ሸቶያ ቫለንሽያ ሓደ ባሮ ተዓዊታ ኣብ ካልእ ግጥማት ኤልቺ ኣንጻር ኣላቨስ ማዕረ ሓደ ብሓደ ሰቪያ ንስጳኞል 2 ብሓደ ሪያል ሶሴዳድ ኣንጻር ሪያል ቤትስ ማዕረ 2 ብ2 ሪያል ኦቬዶ ኣንጻር ጌታፈ ብዘይሸቶ ባዶ ባሮ ተፈላለየን ባርሴሎና ብ91 ነጥቢ ሻምፒዮን ላሊጋ ኮይና ሪያል ማድሪድ ብ77 ነጥቢ ካልይቲ ቪያርያል ብ69 ነጥቢ ሳልሰይቲ ኣትለቲኮ ማድሪድ ብ63 ነጥቢ ራብዒቲ ሪያል ቤትስ ብ54 ነጥቢ ሓምሻይ ተርታሒዛላ ሪያል ኦቬዶ ናብ ታሕተዋይ ዲቪዥን ምምላሳ ርጉፅ ኮይኑ ለቫንተን ኣላቨስን ግን ቀፀልተን ኣብቲ ሊግ ኣብ ዝቕፅሉ ግጥማት ክውሰን እዩ
9: ግጥማት ሴርያ ጥልያን ዝሓለፈ ቀዳሚ ሰንበትን ብዝተፈላለዩ ግጥማት ቀፂሎም ተኻይዶም።
10: ሻምፒዮን ሴርያ ናይ ዝዓመት ምዃና ኣቐዲማ ዘረጋገፀት ኢንተር ሚላን ናብ ከተማ ሮማ ተጓዒዛ ኣብ ስታድዮ ኦሎምፒኮ ኣንጻር ላዚዮ ኣብ ዘካየረቶ ግጥም ብገፊሕ 3 ብባሮ ተዓዊታ። ላውታሮ ማርቲነስ ኣብ ሻድሻይ ደቂቕ ንኢንተር ሚላን መሪሕነት ዘተሓዘት ሸቶ ኣመዝጊቦም። ሱቺቺ ኣብ መብ 39 ደቂቕ ንመሪሕነት ኢንተር ሚላን ናብ 2 ባሮ ዘበረኸት ሸቶ ወሲኹ። ድሕሪ ረፍቲ ኣብ መበል 59 ደቂቕ ላዚዮ እንተፃወትያ ሮማ ግኖሊ ብቀይሕ ካርድ ከሲራ ንዝተረፈ 30 ደቃይቕ ብጎደሎ ነታ 2 ባሮ መሪሓታ ዝነብረት ኢንተር ሚላን ክትገጥማ ተገዲዳ። ኣብ መበል 76 ደቂቕ ድሕሪ ምዛም ናይ ዝዓመተ ስፖርት ካብ ኩዕሶ እግሪ ጥሮታ ክወፅን ክቕፅልን የገናዝብ ከም ዘሎ ዝንገረሉ ኣርሜንያዊ ሄንሪክ ማኪታርያን ሳልሴት ሸቶ ኢንተር ወሲኹ ነቲ ግጥም ድማ ኢንተር ሚላን 3 ባሮ ተዓዊታትሉ። ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሌቸ ኣብ ዘካየረቶ ግጥም ሰርቢያዊ ኣጥቃዓያ ዱሳን ቪላሆቪች ኣብ ቀዳሜቲ ደቂቕ ብዘውፀረላ ሸቶ ኣብ ልዕሊ ሌቸ 1 ባሮ ተዓዊታ። ጁቬንቱስ ኣብዛ ግጥም 6 ዕላመን ዝሓለዋ 15 ፈተነ ክተካይድን ከላ ብኣንጻሩ ሌቸ ድማ ካብ ዘካየረተን 8 ፈተነታት 3 ዕላመን ዝሓለዋ ነይረን። ኣብ ሳንሲሮ ንኣትላንታ ዝዓደመት ኤስ ሚላን ኣብ ሜድኣን ኣብ ቅድሚ ደገፍታን 3 ብ2 ተረቲዓ። ኣትላንታ ቅድሚ ዕረፍቲ ካብ ኤደርሰንን ዛፓኮስታን ብዘቆፀረተን 2 ሸቶታት ንዕረፍቲ 2 ባዶ መሪሓ ውፅያ። ድሕሪ ዕረፍቲ እውን ኣትላንታ ብሳልሴት ሸቶ ራስ ፓዶሪ ተመሊሷ። ድሕራ ፀቕጢ ዝፈጠረት ኤስ ሚላን ኣብ መበ 88 ደቂቕ ካብ ፓቭሎቪች ኣብ ተወሰኺ ደቂቕ ድማ ብፍጹም ቅላ ካብ ክሪስቶፈር ንኩንኩ 2 ሸቶ ኣመዝጊባ። ድሕራ ዘመዝገበተን ሸቶታት ኣብ ዝግጥም ኣኸልቲ ነበራ ኣብ ቅድሚ ደገፍታ ብኣታላንታ 3 ብ2 ተሳዒራ። ኣብ ፓርማ በዳሃ ግጥም ዘካየደት ናይ ጋስፔሪኒ ሮማ ኣብ መወዳእታ ደቃይቕ ብዘመዝገበተን ሸቶታ 3 ብ2 ተዓዊታ። ዶለን ማለን ኣብ መበል 22 ደቂቕ ብዘቁፅራ ሸቶ ንዕረፍቲ 1 ባዶ መሪሓ ዝወፀት ሮማ ድሕሪ ዕረፍቲ ተፃወታይ ፓርማ ጋብርኤል ስትራፌዛ ብዘመዝገበላ ሸቶ ተመዓርያ። ፓርማ ኣብ መበል 87 ደቂቕ ኬይታ ንፀወታ ዘዕወተት ዝመሰለት ሸቶ ኣመዝጊቦም። ኣብ ተወሳኺ ደቂቕ ማለት ኣብ 94 ደቂቕ ሮማ ካብ ረንሲንቺ ማዕረ ዝገብረታ ሸቶ ረኺባ። ፓርማ ኣብ 99 ደቂቕ እንተፀወትያ ብሪስቲጊ ብ2 ብጫ ብቀይሕ ካርድ ከሲራ። ሮማ ኣብ መበል 101 ደቂቕ ንዝረኸበታ ፍጹም ቅላዕ ማለን ቀሊዑ ንሮማ ወሰንቲ 3 ነጥቢ ከተምፃላ ዝኽኣለት ሸቶ ኣመዝጊቡ እቲ ግጥም ድማ ብዓወት ሮማ 3 ብ2 ተዓፅዩ። ኣብ ካልእ ግጥማት ኮሞ ንሄላስ ቬሮና 1 ብባዶ፣ ክሬሞነዘ ንፒሳ 3 ብባዶ፣ ፊዮረንቲና ኣንጻር ጀኖዋ ብዘይሸቶ ባዶ ብባዶ፣ ኡዲኔዘ ንካልያሪ 2 ብባዶ ረቲዓታ። ሻምፒዮን ምዃን ኣቐዲማ ዘረጋግፀት ኢንተር ሚላን ብ85 ነጥቢ ቀዳመይቲ፣ ናፖሊ ብ70 ነጥቢ ካልአይቲ፣ ጁቬንቱስ ብ68 ነጥቢ ሳልሴቲ፣ ኤስ ሚላን ብ67 ነጥቢ ራብዒቲ፣ ሮማ ብተመሳሳሊ 67 ነጥቢ ብፀብለልታ ሸቶ ተበሊፃ 50 ተርታሒዛላ። ፒሳን ሄላስ ቬሮናን ኣቐ ዲመን ናብ ሴርያ ምምላሰን ዘፍለጣ ኮይነን ክሬሞነዘ ካብ ሌቸ ብሓንቲ ነጥቢ ድሕራ ብ31 ነጥቢ መብል 18 ተርታሒዛላ።
9: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

ሰላም ከመይ ውዕሉ ዝኸበርኩም ተኸታተልቲ ንሎሚ ሰሉስ 12 ግንቦት ሰዓት 5 ዝተዳለወ ዜና ውሽጢ ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ንዕድም። ጴጥሮስ መንግስት ምስ ኣቕራ ቤት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ኣርስተ ዜና። ኣብ ሃገርና ቀርብ ቱሪስት ተማይ ንምርጋፅ ናይ ኣስታት 25 ቢልዮን ናቕፋ ወፍሪ ከም ተገብረ ተገሊፁ። ኣብ ሓሊብ መንተል ብቕዓት ትምህርቲ ብተሳትፎ ኮም ንምምሕያሽ ዝዓለመ ዋዕላ ተቓኒዩ። ሃማመተ ዘዋድዎ ኣብ ከተማ መደፈራ ውድድር ጉጅለታት ቀያሕቲ ዕምባባ ኣካይዱ። ጃፓን ናይ ነዊሕ ርሕቀት ሚሳይላት ንምውፋር

ትሕዝቶ ዘላ ስጉምቲ ሩስያ ኮኒናቶ። ኣብ ፓኪስታን ብዝተኻየደ ሽበራዊ መጥቃዕቲ ብውሕዱ 20 ሰባት ከም ተቐትሉ ተቓሊሑ። ኤውሮፓ ሕብረት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብር ከም ዝኽእል ኣሚቱ። ኣብ ዝሓለፈ 35 ዓመታት ናፅነት ቀረብ ፅሩይ ስተማይ ንምርጋፅ ብዝተገብረ ግዚፍ ማላዊ ወፍሪ መጠን ሸፈነ ብደረጃ ሃገር ልዕሊ 85 ሚታዊት ከም ዝበፅሐ ሚኒስትሪ መሬት ማይን ኣከባብን ገሊጹ። ወኪል ኤሪና ዮናታን የዕብዮ ንዘዳለዎ ፀብጻብ ገረመስቀል ገረዝግሄር ከቕርቦ እዩ።

0: ኣብ ሃገርና ቀረብ ፅግሽተ ማይ ኣብ ከተማን ገጠርን ንምስፋሕ ብዝተኻየደ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ እቲ ሸፈነ ልዕሊ 85 ሚእታዊት ከም ዝበፅሐ ተገሊጹ። ኣብ ሚኒስትሪ መሬት ማይን ኣከባብን ዋና ዳይረክተር ክፍሊ ሃብቲ ማይ ኢንጂነር መብራህቱ እያሱ ነዚ ዝገለጸ ቀረብ ፅሬቱ ዝተሓለወ ስተ ማይ ኣብ ማሕበር ቁጠባዊ ምዕባለ ሕብረተሰብ መሰረታዊ ብምዃኑ ንምምሕያሽን ንምስፍሑን ኣብ ዝሓለፈ 35 ዓመታት ናፅነት ንዝተኻየደ ፃዕሪ መልኪቱ ንኢሪና ኣብ ዝሃቦ ሓበሬታ እዩ። ኣብ 1991 ሸፈነ ቀረብ ፅሩይ ስተማይ ኣብ ገጠር ትሕቲ 7 ሚእታዊት ኣብ ከተማ ድማ 30 ሚእታዊት ከም ዝነበረ ዝጠቐሰ ኢንጂነር መብራቱ እቲ ቡምባ መዐደሊ ነቁጣን ቦጥን ዘጠቓልል ኣገልግሎት ኣብ ዓመተ 225 226 ኣብ ገጠር ናብ 80 ሚእታዊት ኣብ ከተማ ድማ ናብ 95 ሚእታዊት ክብ ከም ዝመለ ብምሕባር እቲ ሸፈነ ብዓድታት 57 ሚእታዊት ብተጠቃሚ ህዝቢ ድማ 85 ሚእታዊት ከም ዝበፅሐ ገሊፁ።
1: ጥዑይ ኣፍራይ ሕብረተሰብ ክህልወና እንተኮይኑ መጀመርያ ጥዕንኡ ዝተሓለወ ፅሩይ ስተ ማይ ክረክብ ክኽእል ኣለዋ።
0: ብዘይካዚ ልዕሊ 83 ካብ ዝበፅሓ ኣብያተ ትምህርቲ ትካላት ጥዕናን ህዝባውያን ትካላትን እተን 65 ሚእታዊት ኣገልግሎት ከም ዝረኽባ ኣፍሊጡ። ንዓይነት ናይቲ ተዋዲሉ ዘሎ 1565 ስርዓተ ቀረብ ማይ ኣመልኪቱ ኣብ ዝሃበ ሓበሬታ ድማ 675 ብናይ ኤድ ፓምፕ 890 ድማ ብፀሓይ ውፅዓት ጀነሬተርን ኤሌክትሪክን ዝሰርሐ ምዃኑን ብምግላፅ ሓፈሻዊ 2775 ኪሎ ሜትር ዝንውሓቱ ሻምበቆታትን 2760 መዕደሊ ነቕጣታትን ከም ዘጠቓልል ኣፍሊጡ።
1: ስርዓተ ቀረብ ማይ ሰለስተ ደረጃታት እዮም ደለውና። ቀዳማይ ደረጃ ኢልና ንጠቕሶ ንኽእል መስመር ማይ ኣብ ገዛ ገዛ ምስ ኣተወ እዩ። ክኸውን ክኸውን ኣብ ውስጢ እቲ ገዛ ብባዕሉ ኣይኮነን ከዓ ኣብቲ ቀፅሪ ናይቶም ገዛውቲ ተደኪነናሉ ዘለዋ ዝበፅሖ ቦታታት ማለትና እዩ። ስለዚ እቲ ካልኣይ ናይ ሓባር መዐደሊ ነቕጣ ብመሰረት ናይቲ ዘሎ ተጠቃሚ ህዝቢ ብዙሒ ነቕጣታት ከም ዝህልዋ ብዝተኻሊ መጠን ድማ ካብ 50-100 ሜትሮ ዘይርሕቕ ኮይኑ ነፍሲ ወከፍ ስድራ ቤት ካብቲ መዐደል ነቕጣ ከይዳ ማይ ክትረክብ ከም ዘለዋ ዝግበር። ሳልሳይ ደረጃ ንብሎ ናይ ኢድ ፖምፓታት ወይ ከዓ መገለሊታት ተኺልና እንተበዝሐቕ 200 ሜትሮ ጥራሕ ተጓዒዞም ማይም ክረኽቡ ከም ዘለዎም ይግበር። ክሳብ ሕጂ ብኢድ መገለሊ ትጥቀሙ ወይ ተተኽሉ ክሳብ 675 ይኾኑ ሙሉእ ስርዓተ ቀረብ ማይ ማለት ከዓ ኬትካ ናይ መቕዳሕ ወይ ካብ ኣብ ገዛኻ ዘሎ ናይ ትቦ ማይ ቀዲዕካ ናይ ምውሳድ ኣብ ግምት ዘእተወ ኮይኑ ክሳብ 1565 ዓድታት በፂሕወን ኣሎ ማለት እዩ። እዚ ምንጪ ናይ ፀዓቱ ገሊኡ ብፀሓያዊ ፀዓት ትሰርሕ እዩ፣ ገሊኡ ሞቶራይዝድ ጀነሬተር ማለት እዩ፣ ገሊኡ ድማ ካብ ዘሎ ዝርግሐ ናይ ኤሌክትሪክ እውን ዝጥቀሙ ኣለዉ። ስለዚ ብድምር ክሳብ 890 ዝኾና ስርዓት ቀረብ ማይ ኮይነን ኣለዋ ማለት እዩ።
0: ኢንጂነር መብራህቱ ብቕዓት ስተ ማይ ንምርግጋፅ ንዝተሰላሰለ ስራሕ ኣመልኪቱ ኣብ ዝሃበ ሓበሬታ ኣብ 12290 ቅምሶታት ቀመማውን ህወታውን መርምራታት ከም ዝተካየደ ዓመታዊ ብውሓይ ዝኸይድ ፃዕቂ ድበት ንምፍላጥ ድማ ኣብ 1997 ዝተዋደደ ላቦራቶሪ ዓብዪ ኣስተዋፅኦ ይገብር ከም ዘሎ ብዝርዝር ኣረዲዩ።
2: ኣብ ሓሊብ መንተል ብቕዓቲ ትምህርቲ ንምድንፋዕ ብሓፈሻ ውፅኢት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ድማ ብፍላይ ዝዓለመ ዋዕላ ተቓኒዑ። ወኪል ኤሪና ተስፋ ሚካኤል ገብሬስ ብመልክዕ ፀብጻብ ንዘዳለዉ ትሕዝቶ ያሲን ሳልሕ ከቕርቦ እዩ።
3: ኣብ ሓሊ መንተል ንእዞባ ዒላ ብርዕድ ብቕዓት ትምህርቲ ንምምሕያሽ ዝዓለመ ዋዕላ ብ10 ጉንበት ተቓኒዑ። እቲ ብቕዓት ትምህርቲ ብተሳትፎ ሕብረተሰብ ምርግጋፅ ብዝብል ቴማ ዝተኻየደ ዋዕላ ብቕዓት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ካብ 2018 ብተበግሶ መምህራንን መራሕቲ ሃይማኖትን ክካየድ ብዝፀንሐ ፃዕሪ ንዝተረኸበ ተስፋ ዝህብ ውፅኢት ብተሳትፎ ሕብረተሰብ ንምድርዑ ዝዓለመ እዩ። ኣብቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃን ዘሎ ኩነታት ትምህርቲ ዝምልከት መብርሂ ዝቐረበሉ ዋዕላ ክካየድ ብዝፀንሐ ፃዕሪ ኣብ ዝሓለፈ 5 ዓመታት ውፅኢት ተምሃሮ ኣብ ሃገራዊ ምርምራታት እናበረኸ ከም ዝመፀ ተገሊጹ። ኣመሓዳሪት ንኡዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኑር ኣብ ዘስምዐቶ ቓል እቲ ዋዕላ ኣብ ገስጋስ ትምህርቲ ክርአን ፅንሐ ፀገማት ብተሳትፎኮም መፍትሕን ምንዳይ ሓጋዚ ከም ዝኾነ ብምጥቃስ ዝወፅእ መምርሒታት ብምልኣት ንምትግባር ተሳትፎ ኩሎም ኣካላት ወሳኒ ምዃኑ ኣገንዚባ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብግድኡ ብቕዓት ኣብ ውሁድ ፃዕሪ ኣብያተ ትምህርቲ ተምሃሮን ወለድን ስለ ዝምርከስ እቲ ተበግሶ ብኻልኦት ኣካላት ክሰዓብ ዝግብኦ ኣብነታዊ ዕዮ ምዃኑ ሓቢሩ። ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዝሃቦ መዛዘም ቓል ተወሲዱ ዘለዎ ተበግሶ ምሉእነት ንኽህልዎ ሕብረተሰብ ምስ ኣብያተ ትምህርትን መምህራንን ተወሃሂዱ ብምስራሕ ሓላፍነታውያን ወረስቲ ኣብ ምፍራይ እጃሙ ኸልዕል ኣዘኻኺሩ። ሓንቲ ካብ መምሕዳራት ከባቢ ንኡዞባ ዒላ በርዕድ ኣብ ዝኾነት ሓሊብ መንተል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 8 ኣብያተ ትምህርቲ ከምኡውን 1360 ተምሃሮ ኣለዉ።
2: ኣብ ዞባ ዓንሰባ ኣብ 5 ንኡዞባታት ክካየድ ዝቐነየ ቅነ መፅሓፍትን ምርኢት ምህዞን ሰንዓን ብ10 ግንቦት ተዛዚሙ። ነቲ መፅሓፍ መሰረት መሃዝነትን ምዕባልን ብዝብል ቴማ ካብ 30 ሚያዝያ ክሳብ 10 ግንቦት ዝተካየደ መደብ ኣሽሓት ህዝቢ ከም ተዓዘቦን ልዕሊ 3,000 መፅሓፍቲ ከም ተሸጠን ተገሊጹ። ሓላፋ ሃማመተ ዞባ ዓንሰባ ኣቶ ኣዛዚ በረኸታብ ንውድድር ምህዞን ሰንዓን ኣመልኪቶ ኣብ ዝሃቡ ሓበሬታ ተሳተፍቲ እቲ ኣጋጣሚ ንዓበይቲ መድረኻት ዕድል ከም ዝፈጠረሎም ተገንዚቦም ኣብ መጻኢ ብዝሓየለ ክሰርሑ ዶ ኣዘኻኺሩ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ክብሮምን ረኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያምን ብወገኖም ብመንገዲ ምርኢት መፅሓፍቲ ናይ ምንባብ ባህሊ ንምኩስኳስ ብውድድር ምህዞን ሰንዓን ድማ ዓቕሚ መንእስያት ንምምዕባል ንዝተወስደ ተበግሶ ብምምጓስ ከምዚ ዓይነት መደባት ብዝሓየለ ክድፍኣሉን ኣብ ሙሉእ ዞባ ክዝርግሓን ተላብዮም። ኣብ መወዳእታ ነቲ መደብ ኣብ ምዕዋት ኣበርክቶ ንዝገበሩ ወረቐት ምስክር ተዓዲሉ። እዚ ከምዚ ኢሉ እንከሎ ቤት ፅሕፈት ሃማመተ ኣብ ንኡዞባ ከተማከርን ኣብ ዝወደቦ ስልጠና ኣሰራርሓ ምግቢ ዝተሳተፉ 32 ሰልጠንቲ ብ10 ግንቦት ተመሪቖም። ሃማመተ ዞባ ደቡብ ከም ኣካል መደባት ቅንያት ናፅነት ስነ ጥበባዊ መደባት ዘጠቓለለ ውድድር ጉጅለታት ቀያሕቲ ዕንበባ ወዲቡ ወኪል ኤሪና ፊልሞን ትካቦ ዘዳለዎ ትሕዝተሎ ይስዕብ።
4: ቀያሕቲ ዕንበባ ኣብ እዋን ሓርነታዊ ቃልሲ ህዝቢ ኤርትራ ኣብ ከተማ ደቀ ምሓረ ብ1977 እተመስረተ ውዳበ እዩ። ኣብቲ ሽዑ እዋን መሪሕ ውድብ ህዝባዊ ግንባር ቆልዑ ካብ ሓደጋታት ነቶት ብሰብራዊ ስነ ሓሳብ ተሃኒፆም ንክዓብዩን ዓሊሙ ዘቐሞ ውዳበ እዩ። ከምኡ ስለ ዝኾነ ከዓ እዩ ሃማመተ ዞባ ደቡብ ነዚ ሰብራዊ ርሻ ንምኩላዕ ዓሊሙ ተበግሶታት ኣብ ምውሳድ ዝርከብ።
5: ሃማመተ ዞባ ደቡብ ቀያሕቲ ዕንበባ መሰረት ብሩህ መጻኢና ብዝብል ቴማ 12 ንኡሳን ዞባታት ዝተሳተፍኦ ውድድር ጉጅለ ቀያሕቲ ዕንበባ ካብ 8 ክሳብ 10 ግንቦት ኣብ ከተማ መንደፈራ ኣካይዱ። እቲ ኣካል መደብ ቅንያት ናፅነት ኮይኑ ዝተወደበ መደብ ውድድር ግጥሚ፣ ደርፊ፣ ሙዚቃን ትልሂትን ዘጠቓለለ እዩ ነይሩ። ውዳብ ቀያሕቲ ዕንበባ ካብቲ ብኣተኩሮ ዝስራሓሉ ኣብ ምምእዛን ቆልዑ ዝቐንዐ ንጥፈታት ማሕበር ከም ዝኾነ ዝገለጸ ሓላፊ ሃማመተ ዞባ ደቡብ ኣቶ ግርማይ ገብሩ እዚ ብመልክዕ ውድድር ዝካየድ መደብ ሰውራዊ ርሻታት ንምኩላዕ ዝዓለመ ከም ዝኾነ ኣረድዩ። ካብ ኣዋህቲ ናይቲ መደብ ስነ ጥበበኛ ሸሻይ ሓይልኣብ ኣብ ዝሃቦ ገምጋም ብሓፈሻ 55 ሓደሽትን ዝተደግሙ ደርፍታትን መዛሙርን ከም ዝቐረበ ጠቒሱ ብፍላይ ሓደሽቲ መዛሙር ብዕምቆትን ኣመራርፃ ኩርናዕን ዝተፈለየ መንባሩ ኣብርሁ። ኣቦ ወንበር ባይቶ ዞባ ድቡብ መምህር ወልዳይ ገብረ ብወገኑ ንኣሹ ወለዶታት ብቑዕ ፍልጠት ንኽድልቡ ከምኡ ውን ብባህልን ክብርታት ሕብረተሰቦም ተኸስኪሶም ንኽዓብዩ ዝግበር ወፍሪ ኣብ መጻኢ ህወቶም ኣዝዩ ሓጋዚ ስለ ዝኾነ ሃማመተ ዝያዳ ክደፍኣሉ ኣዘኻኺሩ። ኣብ መወዳእታ ኣማሕዳሪ ዞባ ደቡብ ኣቶ ሃብታብ ተስፋፅን

ሸነኽ ሰሜን 65 ኪሎ ሜትር ርሒቓ ትርከብ። ዝኸበርኩም ተኸታተልቲ ሰዕብ ኣህጉራዊ ዜናታት። ጃፓን ኣብ ወታደራዊ መደበራታ ናይ ነዊሕ ርሕቀት ሚሳይል ንምውፋር ትወስዶ ዘላ ስጉምቲ መንግስቲ ሩስያ ደጊሙ ኮኒንዎ። እቲ ውሳነ ንፀጥታ ዞባ ኤስያ ፓስፊክ ኣብ ሓደጋ ዘእቱ ምዃኑ ዝሓበረት ሩስያ ድሕነታ ንምሕላው ኣድላይ ስጉምቲ ከም ትወስዳ ተንቂቓ ኣላ። ጃፓን ልዕሊ 1000 ኪሎ ሜትር ዝውንጨፍ ሚሳይላት ከተዋፍር ከም ዝጀመረ ዝጠቐሱ ፀብፀባት ተወሰኽቲ ኣፅዋር ንምውዳድ ተሰርሕ ከም ዘላ ይሕብሩ። መንግስቲ ጃፓን እቲ ስጉምቲ ዓቕሚ ምክልኻል ሃገሩ ብምድልዳል ግዳማዊ ፀጥታዊ ስጋት ንምምካት ዝዓለመ ምዃኑ ክገልፅ ፀኒሕሎ። ድሕሪ ምውላዕ ኩናት ዩክሬን ኣብ ልዕሊ ሩስያ እገዳታት ከተፅድቕ ዝፀንሐት ጃፓን ብሰንኩ ዝምድና ክልተና ሃገራት መሊሱ ከም ዝሻሕከረ ናይ ቀረባ ተዓዘብቲ ይጠቕሱ። ሩስያ ጥራይ ዘይኮነት ቻይና እውን ንወተሃደራዊ ምንቅስቓሳት ጃፓን ብምቋም ሃገራት ኤስያ ፓስፊክ ብሓባር ክምክትኦ ክትፅውዕ ፀኒሓላ። ኣብ ፓኪስታን ሎሚ 12 ግንቦት ብዝተካየደ ሽበራዊ መጥቃዕቲ ብውሕዱ 28 ሰባት ከም ተቐትሉ ተቓሊሑ። በቲ ኣብ ሰሜናዊ ምዕራብ ፓኪስታን ኣብ ዝርከብ ብዕሙር ዕዳጋ ዝተፈፀመ መጥቃዕቲ ሁስያት ዝርከቦም ልዕሊ 30 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ሰብ መዚ ፀጥታ ተሃገር ሓቢሮም። ዛጊት ናይቲ መጥቃዕቲ ሓላፍነት ዝወሰደ ኣካል እኳ እንተዘየለ ካብ ኣፍጋኒስታን ሰሊኾም ዝኣተዉ ዕጡቃት ፈፂሞም ክኾኑ ከም ዝኽእሉ ፓኪስታን ወቂሳ። ኣብ ዝሓለፈ ሳልስቲ ኣብ ፓኪስታን ብዝተካየደ ተመሳሳሊ መጥቃዕቲ እውን 15 ኣባላት ፖሊስ ከም ተቐትሉ ዝዝከር እዩ። እዚ ተደጋጋሚ መጥቃዕትታት ካሃድእ ተስፋ ተገይሩሉ ንዝፀንሐ ምትፍናን ፓኪስታንን ኣፍጋኒስታንን መሊሱ ከኽርሮ ከም ዝኽእል ይእመት። ክልቲዩ መጥቃዕትታት ኢድ ኣፍጋኒስታን ክህልዎ ከም ዝኽእል ዝኣመተት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም ትወስድ ኣጠንቂቓ ኣላ። ኣብ መንጎ ክልተን ጎረባብቲ ሃገራት ካብ ፈለማናይ ዝዓመት እዚ ክካየድ ብዝፀንሐ ምልዋጥ መጥቃዕትታት ልዕሊ 600 ሰባት ከም ተቐትሉ እዩ ዝግለጽ። እቲ ግጭት ኣቐዲሙ ኣብ መንጎን ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝሓየለ ምዃን እዮም ፀብጻባት ዘረድኦም። ኤሮጳ ሕብረት ኣባል ሃገራት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብራ ከም ዝኽእል ኣሚቱ። ማሕበራዊ መራኸቢታት ንቆልዑ ጠንቂ ኣካዳሚያዊ ድኻማትን ዘይተደልየ ወልፍታትን ይኸውን ከም ዘሎ ዝገለፀት ፕሬዚደንት ኮሚሽን ኤውሮጳ ኡርሱላ ቮንደርላየን ንዝተወሰነ ክሊ ዕድመ ተጠቃምነት ዝኽልክል ሕጊ ክፀድቕ ከም ዝኽእል ኣሚታ። ይኹን እምበር ኣበየ ናይ ክሊ ዕድመ ዝርከቡ ከም ዝእገዱ ዛጊታ ኣይነፀረትን። ሓያሉ ሃገራት ማሕበራዊ መራኸቢታት ኣብ ቆልዑ ዘሎ ኣሉታዊ ሳዕቤናት ብምርዳእ ክኽልክላ ምፅንሐን ፀብፀባት ይረዱ። ማሕበራዊ መራኸቢታት ጎኒ ጎኒ ማሕበረ ቁጠባዊ ረብሓታቱ ኣብ ቆልዑ ኣሉታዊ ሳዕቤናቱ ንዓበየ ይመፅእ ከም ዘሎ ክኢላታት ይጠቕሱ። ፈረንሳን ብሪጣንያን መራኸቢ ኩናት ናብ መፃወቢ ሆርሙዝ ካብ ምውፋር ክቁጠባ መንግስቲ ኢራን ኣጠንቂቑ። እዚ መጠንቀቕታ ዝተዋህበ ክልተን ሃገራት በቲ እስትራቴጂያዊ መስመር ዝካየድ ምንቅስቓስ መራኽብ ንምውሓስ 40 ሃገራት ዝሓቆፈ ወታደራዊ ልፍንቲ ንምምስራት ይሰርሓ ከም ዘለዋ ኣብ ዝግለጸሉ ዘሎ እዋን እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝረክሑ ፅሑፍ ኣብ ዙርያ መፃወቢ ሆርሙዝ ተወሰኽቲ መራኽብ ውግእ ምውፋር ተኸሲቱ ንዘሎ ወጥሪ ዘጋድድ ከምኡውን ብኣሜሪካ ንዝካየድ ዘሎ ዘይሕጋዊ ተግባራት ዝድግፍ ከም ዝኾነ ገሊጹ። ጸጥታን ውሕስነትን መፃወቢ ሆርሙዝ ብኢራን ጥራይ ከም ዝረጋገጽ ዝሓበረ እቲ ምክትል ሚኒስተር ሰራዊት ኢራን ኣብቲ መፃወቦ ንዝካየድ ወታደራዊ ምትዝታው ተሪርን ቅጽበታውን መልሰ ግብሪ ከም ዝህበሉ ኣጠንቂቖም። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣሜሪካ ዘይምኹኑ ጠለባት ተቕርብ ከም ዘላ ወቒሱ። ኢራን ግጭት ደቡብ ክብልን መፃወቢ ሆርሙዝ ዳግማይ ክኽፈትን ዘቕረበቶ እማመ ሕጋዊ ጠለብ ከም ዝኾነ ዝሓበረት ኣፈኛ ፕሬዚደንት ትራምፕ ነቲ እማመ ብምንጻግ ጸጥታን ምርግጋን ናይቲ ዞባ ኣብ ሓደጋ ወዲቑ ከም ዘሎ ገሊጹ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ካብ ናብን ወደባት ኢራን ንዝግበር ምንቅስቓስ ንግዳውያን መራኽብ ንምዕጋት ዝካየድ ስርሒት ንምጅማር ይሓስብ ከም ዘሎ ምስ ማዕከን ዜና ፎክስ ኒውስ ኣብ ዘካየዶ ቃል መሕትት ሓቢሩ። ኤሮፓ ሕብረት ካብ 2011 ተቋሪፁ ንዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዝኽእል ውሳነ ኣጽዲቑ። እቲ ሕብረት ነቲ ኣብ መንጎ ክልትዮም ወገናት ዝተኸተመ ግን ከዓ ንኣስታት 15 ዓመታት ብኸፊል ተወንዚፉ ዝፀንሐ ናይ ምትሕባር ስምዕ ብምሉእ ክትግብሮ ወሲኑኣሎ። እቲ ስምዕ ንመብዝሕቱ ሰደድ ፍርያት ሶርያ ናብ ኤሮጳዊ ሕብረት ካብ ቀረፅ ናፃ ዝገብር ከምኡውን ኣብ ሰደድ ወርቂ ነዳድን ማዓድናትን ዝፀንሐ ማሕንቆታት ክላዓል ዝግድድን እዩ።
ኮሚሽን ኤውሮጳዊ ሕብረት ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣብ

0: ንብላ ዘለና ኣዚኣ ልዕሊ 2200 ተምሃሮ ኣለዋ። ሕጂ ኣብ ሓደ ቦታ ክንዲ ዝኣክል ተምሃራይ ከቢድ እቲ ክስራሕ ከሎ እኹል ጌርካ ስለ ዝተሰርሐ እምበር ሕጂ ክሱ ክተደሊ ተኣሽሙ መእተውን ኣይርከብኒ። ስለዚ ዕብት ናይቲ ከተማ ብንታይ ዝረጋገፅ ብዙሒ ህዝቢ እንዳወሰኸ ይኸይድ ከም ዘሎ ዕብት እንዳርኣ ይኸይድ ብዙሒ ተምሃራይ እንዳዓበየ ይኸይድ ኣሎ። ስለዚ ኣብያተ ትምህርቲ ክውስኻ የድሊ። ሕጂ እዚ ካልኣይ ደረጃ ካብዚ ትሕትና ካብ ዘለናዮ ንታሕቲ ዋላ ናይ ዞባ ካሽባርካ ከይተረፈ ዝመሃርሉ ሰፊሕ ቤት ትምህርቲ እዚ ካልኣይ ደረጃ። ካልእ መዋእለ ህፃናት ኣብ ነብሶ ከፍ ዓዲ ሕጂ ማለት እዩ ኩለን ዓድታት መዋእለ ህፃናት ኣለዋ። ኣብዚ ከተማ ውን ኣብ ኩሉ ኩርናዕ መዋእለ ህፃናት በቲ መንግስቲ ዘውፅኦ ክራይተርያ መሰረት ኩሉ መዋእለ ህፃናት ዘይብሉ የለን ማለት እዩ። ብኩሉ ኩርናዕ ኣለዎ ማለት እዩ። ሕጂ ኣብዚ ከተማ ኣብ 2-3 ኣሎ። ኣብዚ ነብሶ ከፍ ዓዲ ከዓ ናይ መዋእለ ህፃናት ኣብያተ ትምህርቲ ተኸፊተን ትምህርቲ ምህራሃም ዘለዋ ዚ ይፍለጥ ማለት እዩ። ስለዚ ናይ ትምህርቲ ከም ዝመስል
1: ዝርግሐ ማሕበራዊ ኣገልግሎት ኣብዚ ከባቢ ክረአን ከሎ ብፀሓዊ ፀዓት ዝሰርሕ ናይ 24 ሰዓታት ኣገልግሎት ኤሌክትሪክሲትን እኹል ቀረብ ዝተፅሩይ ማይን ኣሎ። ኣብ መዳይ ትምህርቲ ጥዕና ኣገልግሎት መጓዓዝያ ዝውዕል ቀረባት እኳ እንተሎ ብዝያዳ ክሰፍሕ ከም ዘለዎ ኣይማትእን። ኣብ መዳይ ጥዕና ከም ኣብነት ሓንቲ ማእከል ጥዕና ተተኺላ ኣገልግሎት እናሃበት ትርከብ እኳ እንተላ ምስ ብዙሕ ህዝቢ ዝመጣጠን ግን ኣይኮነን። ኣብ መዳይ ትምህርቲ መዋለ ህፃናት 3 ኣብ ከባቢ ዓድታት ዝርከባ 5 መባእታ ቤት ትምህርቲ ሓንቲ ማእኸላይን ካልኣይን ደረጃ ቤት ትምህርቲ ይርከባ። እዚ ግን ምስ ዕቤት ዓድታትን እናወሰኺ ዝኸይድ ዘሎ ብዝሒ ህዝብን ዝምጥን ክኸውን ዝያዳ ቆላሕታ የድልዮ።
0: ልዕሊ ኩሉ ከዓ ናይ ትራንስፖርት ፀገም ኣለዎ ማለት እዩ። እዚ ቦታ እዚ ዋላ ሰንተር ንበሎ እምበር ኩሉ ፀገም እዩ ዘለዎ ማለት እዩ። ካብዚ ንመንደፈራት ከይድ ካብዚ ናብ ካልእ ናብ ኩሉ ናብቲ ዓበይቲ መስመራት ማለት እዩ። ካብዚኣ ንባሮንቶ ክትከይድ ንመልቆ ክትከይድ ኩሉ ፀገም እዩ ማለት ዋላ ካብዚኣ ንዓረዛ ክትከይድ እውን መኪና ኣይትረክብን ኢኻ። ስለዚ ፅዕነን ዝኸዳ ናይ ኤነትረ መካይን ኢኻ ተጓዒዙ እዩ ዝኸይድ ዘሎት ህዝቢ ወይ ከዓ ናይ ውልቂ ብታኣሽሙ ደይክፈል ከፍ ኢሉ እዩ ዝንቀሳቀስ። ስለዚ ናይ ትራንስፖርቲ ፀገም ስለ ዘለዎ ዝቆላዕታ ክግበረሉ ኢና ንላቦ ማለት እዩ።
1: እዛ ከተማ ምስቲ ካብ እዋን ናብ እዋን ተመዝግቦ ዘላ ዕብየትን ምዕባልን ካብን ናብን ንዝግበር ንግዳዊ ንጥፈታት ዘገልግል ናይ ባንኪ ኣገልግሎት ክህሉ ሓደ ካብ ጠለባት ነበርታ እዩ።
0: ዋ ከም ሕፀረታት ሕጂታ እዩ እዚ ከተማ እዩ ዕብየቱ ከም ትሪኦ ዘለካ ዕዳግኡን ገለመልዩን ኣዝዩ ታኣሽሙ እዩ ዝገብል። ሕጂ እንታይ እቲ ኩሉ ንግዳዊ ንጥፈታት ብገንዘብ ካሽ እዩ ዝኸው ዘሎ። ሕጂ ካብዚ ንመንደፈራ ከይዱ ኣብ ባንኪ እትዩ ካብ ባንኪ ውፅኡ ሰርሕ ስለ ዝፅገብ ሰብ ዳርጋ መብዛሕትኡ ብቲ መንግስቲ ዘተኣተተዎ ፖሊሲ ገንዘብ ኣብ ባንኪ ብትራንስፈር ብቸክ ተሓዝ ዝብል ብሰንኪ እዚ ረሓቂ ባንኪ ዘይምህላውን እቲ ሰብ ካብ ናብን ናይ ብካሽ ናይ ብጥቃም ቀፃሊ ከዓ ክኸይድ ናይ ትራንስፖርት ፀገም ኣሎ። ስለዚ ኩሉ ኩሉ ከምዚ ተኣሳሲሩ እቲ ናይ ባንኪ ኣገልግሎት ነዚ ህዝቢ ኣገዳሲ እዩ።
1: ከተማ ማይ ድማ ከም ኩለን ከተማታትን ዓድታትን ኤርትራ ናታ ዝኾነ ኣመፃፃእ ስም ኣለዋ። እቲ ዝበሃል ካብ ክልተ በበይኖም ዝንገሩ ዛንታታት ከም ዝነቐለ ከዓ ይንገር።
0: እዚ ብፅሑፍ ተደገፈ ወይ መርትዖ ዘሎ ሰነድ ዘሎ ተኣሽሙ እኳ ይተረክበን ግን እንታይ እዩ ዝበሃል በቲ ሓደ ሸነኽ ብዝሒ ድማ ዝበሃል ገረብ ስለዝነበሮ ካብዚ ድማ ዝበሃል ገረብ ዓበይቲ ግራብ ኣብዚ ሓደሓደ ኣሎ ሕጂ እውን ካብዚ ዝነቐለ እዩ ዝብል። መብዛሕትኡ ግን ሓደ ጋሻ ሰብ ትጉዕዝ ውዒሉ ኣብዚ ኮፍ ኢሉ ዕሪፉ ቆሎ በሊዑ ቆሎ ምሳብዎ ቆሎ በሊዑ ንጎረሮይ ዝኸውን ማይ ድማ ኢሉ። ስለዚ እታ መፀውዒት ማይ ድማ ደይኮነስ ማይ ድማ ስለዝበለ ክሰቲ ማይ ድማ ሃቡኒ ማለት እዩ። ስለዚ ካብዚኣ ታመበገሲት ዝብል ከኣሎ ዝኾነ ብፅሑፍ ተሰነደ ከም ዝተኣሽሙ የለን ግን እቲ ኣፈ ታሪክ ካብዚ ዝነቐለ እዩ ዝብል እቲ ናይ ደቀባ

0: ሰላም ከመይ ከኒኹም ዝኸበርኩም ተኸታተልቲ
1: ናይ ሎሚ መደብ ዶክተራት ኣብ ስቱድዮ ንኣእምሮኣውን ምዕባላኣውን ስንክልና ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ኣእምሮኣውን ምዕባላኣውን ስንክልና እንታይ እዩ? ክንደስሶ ክንፍትን ኢና፣ እንታይ ምልክታት ኢና ክንዕዘብ ዘለና? ኣብ ከባቢና ቆልዑ ይኹኑ ዓበይቲ ዚ ሕማም እዚ ዝተጠቑዑ ምስዝኾኑ ወይ እዚ ዓይነት ስንክልና ምስዝህልዎም ብኸመይ ክንፈልጦም ንኽእል? ኣብ ምሳና እንተዳለዉ ከዓ ኣተኣላለያና ከመይ እዩ ክኸውን ዘለዎ? እንታይ ኢና ክንገብር ዘለና? ኣብ ሕክምና ምስ ከዱ እንታይ ዓይነት ኣልያ እዩ ዝግበረሎም? ክንድህስስ ክንፍትን ኢና። ነዚ ዝምልከት መብርህ ዝህበና ኣቶ ያቆብ ሃይለ ሓኪም ኣእምሮ እዩ። ያቆብ ዕድመና ክቢርካ ብምምፃእካ ኣዝ መስግነካ። በቲ ሳይንሳዊ መግለፂኡ ክንጅምር፣ እንታይ እዩ እዚ ኣእምሮኣውን ምዕባላኣውን ስንክልና ዝበሃል?
2: ሕረ ይቀኒለ ዝተዋሃበኒ ዕድል ይቀኒለ። መጀመርያ ኣእምራዊ ምዕባላዊ ስንክልና ክበሃል ከሎ ሰፊሕ ጠንቂ ወይ መበገሲ ዘለዎ ኮይኑ ኣብ ግዜ ቁልዕነት ካብ ዝክሰቱ ወይ ካብ ዝብገሱ እዩ። ትሕቲ 18 ዓመት ዕድመ እዩ ዝብገስ። ብሓፈሻዊ ሕፅረታት ዓቕሚ ኣእምሮን ንኣብነት እንታይ ማለት እቲ ዓቕሚ ኣእምሮ ከም ምምዝዛን፣ ግድላት ምፍታሕ፣ ብመደብ ብምኻድ ረቂቕ ኣተሓሳስባ ምህላው፣ ኣብ ኣካዳምያዊ ዓቕሚ ካብ ተመክሮካ ክትምሃር ናይ ምክኣል ክእለታት ምስ ዝድረቱ ብሰንኪ እዚኣቶም ከኣቲ መዓልታዊ ክልመድ ዝኽእል ተግባራት እቲ ሰብ ብናፅነት ኣብ ማሕበራዊ ሓላፍነት ክሽከምን ዕለታዊ ተግባራቱ ክፍፅም ወይ ክዋሳእ ኣብ ምብሃል ብኣካዳሚ ብብቕዓት ኣብ ገዛን ኣብ ኮምን ከማልእ ምስ ዝፅገም እዩ ምስ ኣእምራዊ ምዕባላውን ስንክልና ኣሎ ዝበሃል። ሕጂ እዚ ኣእምራዊ ምዕባላውን ስንክልና ፅላል ናይ ብዙሓት ዝተፈላለዩ ኩነት እዩ። ንኣብነት ናይ ኦቲዝም፣ ዳውን ሲንድሮም፣ ፍራጃይል ኤክስ ሲንድሮም፣ ሰረብራል ፓልሲ ገለ እንዳበሉ ልዕሊ 800 ጠንቅታት ዘለዎ ዓይነት ስንክልና እዩ። ሕጂ እዚ ዓይነታት ዎ ከበግስዎ ዝኽእሉ ናይ ኣእምራዊ ምዕባላውን ስንክልና። ሕጂ ኣእምራዊ ምዕባላውን ስንክልና ክንብል ከለና ግን ፅላል ናይ ዞም ኩሎም እዩ ማለት እዩ። ኩሎም በዚ ክንጠቕሱ ዝፀናሕና ሕፅረታት ይልለ እዩ ማለት እዩ። ሕጂ ምስ ቆልዓ ምስ መዘንኡ ብምንፅፃር ኢና ክንፈልዮ ንኽእል። እዚ ከዓ ኣብ ግምት ባህሊ ድሕረ ባይታ ኣብ ግምት እቲና ኢና። ክልተ ቆልዑት ዋላ ተመሳሰልቲ እኳ እንትኾኑ ኣብ ምዕባሊኦም ግን ሓፈሻዊ ምዕባሊኦም ተመሳሰልቲ ኾኑ ኣብ ገለ ፍልልይ ከም ዘለዎም ሙሉእ ሙሉእ ምምስሳል ከም ዘይብሎም ክንዕዘብ ንኽእል ማለት እዩ። ሕጂ ኣእምራዊ ስንክልና ክንብል ከለና ንብቕዓት ኣእምሮ ክእለት ምምሃር ዝፀሉ ኩነት እዩ። ምዕባላኣዊ ስንክልና ክንብል ከለና ከዓ ብቐንዱ ንኣካላዊ ወይ ተገንዝባዊ ምዕባለ ዝፀሉ ኩነት እዩ ማለት እዩ። እዚ ፍሉይነት ወይ ኩነት ዳኣ እምበር ሕማም ኣይኮነን። ቅድማ ኣቢልካ ሕማም ኢልካ ጀሚርካ ነርካ ሕማም ዘይምኳኑ በዚ ጋጣሚ ምክንያቱ ንሙሉእ ዕምሪ ዝቕፅል ዘይግስግስ ከዓ ዘይውስኽ እቲ ስንክልና ግን እቲ ክልመት ዝኽእል እቲ ኣዳፕቲቭ ወይ ልዕበታዊ ክእለታት ንብሎ ግን እሱ ዝግባእ ደገፍተ ደይተገይሩሉ ክብል ይኽእል እዩ። ንድሕሪት ክምለስ ኽእል እዩ። ምድንጓይ ወይ ምቁራፅ ምዕባለ ዳኣ እምበር ብመድሃኒት ዝፍወስ ሕማም ከምዘይምኳኑ ከዓ ከነፅር ደሊ ማለት እዩ።
1: ስንክልና ግን ንብሎ
2: ስንክልና ንብሎ ምክንያቱ ጉድለት ናይ ክእለታት ስለ ዝኾነ እቲ ናይ ኣእምራዊ ዓቕምን ናይቲ ዕለታዊ ክንላማመዶ ንኽእል ማሕበራዊ ዝምድናና ናይ ኣካዳምያዊ ክእለትና ምስ ሰብ ናይ ምውሳእ ክእለትና እዚ ስለ ዝድረት እዩ እምበር ነዚ ሕጂ ብመድሃኒት ክፍወስ ዝከኣል ኣይኮን እዚ ብልምምድ ክመሓይዝ ዝኽእል እዩ። እዚ ስለ ዝኾነ እዩ ከዓ በዚ ኣፀዋውዓ እዚ ካብቲ ሕክምናዊ ኣሰያይማ ወፂኡ እቲ ማሕበራዊ መለክዒታት ተዋሂብዎ መግለፂ ዝወሃቦ ዘሎ ስንክልና ዝብል ትርጉም ማለት እዩ። ስለዚ ስንክልና ንብሎ ዘለና ጉድለት ወይ ሕፅረታት ናይ ክእለት ስለ ዝኾነ እዩ።
1: እንታይ እቲ ምክንያት ናብዚ ዘብፅሖ ሓደ ሰብ?
2: ሕጂ ብእቲ ጠንቂ ንፁር ጠንቂ ፍሉጥ ኣይኮነን እዚኣ ክንፈልጣ ዘለና ግን መበገሱ ክኾኑ ዝኽእሉ ምክንያታት ኣለዉ። ሓደ እቲ ጀነቲካዊ ተኽእሎታት ኣሎ። እቲ ጀነቲካዊ እቲ ክሮሞዞም ዝበሃል ንወዲ ሰብ እቲ

0: ፍጥረቱ ንክስንድ ሓበሬታ ዘለዎ ረቂቕ ዝኾነ ንዋት ኣብኡ ዘይንቡርነት ምስ ዘጋጥም ሓደ ከም ጠንቅታት ውሰድ እዩ። ኣብቲ መስርሕ ናይ ዋህዮታትና ከዓኒ ኣብቲ ዕማማቱ ምስ ጌጋታት ምስ ዝፍፀም ከምኡ ከጋጥም ይኽእል እዩ። ዘይንቡር ሽክና ርእሲ እውን ምዕባይን ምንእሰን እውን ተኽእሎታት ኣለዎ። ሕጂ ኣብ እዋን ምውላድ ዝክሰቱ ከ ኣለዉ። ንኣብነት ረክሲ ከም ሩቤላ፣ ፍንጣጣ ግዜኡ ዘይኣኸለ ህፃን ክውለድ እንከሎ መጉዳእቲ ኣብ ማህፀን እንከሎ እቲ ዕቤቱ ዝዛሕተለ ፀገማት መድሓንቲ ናይ መድሓንቲ ፀገማት ኣብ ብፍላይ ከዓኒ ኣብቲ ቀዳማይ ዕብረ ናይ ጥንሲ ሰለስተ ዋርሒ ከዓኒ ሓኪም ዘይኣዘዞም ብዘይ ሓኪም ኣፍልጦ ዝውሰዱ መድሃኒታት መበገሲ ክኾኑ ተኽእሎ ኣለዎም ማለት እዩ።
1: ከመይ ዓይነት መድሃኒታት ንኣብነት?
0: ሕጂ ኣዝዮም ፍልይ ዝበሉ መድሃኒታት ኣለዉ እንዲኦም፣ ግን መብዛሕትኦም መድሃኒታት ኣብ ቀዳማይ ደረጃ ጥንሲ ኣይውሰዱን እዮም። ውሑስ ዝበሃል መድሃኒት ዳርጋ የለን ኣብቲ ቀዳማይ። እዚ ብምክሪ ናይ ሓካይም ዝግበር ውሱናት መድሃኒታት እቲ ብልጮኦም ዝዓቢ ተኮይኑ ዝውሰደሉ ኣጋጣሚ እዮም ጠቐምቲ ክኾኑ ዝኽእሉ። ብፍላይ እዞም ንቓንዛ ተባሂሎም ዝውሰዱ መድሃኒታት ከም በዓል ብሩፎን ገለ፣ ግን ብዘይ ኣፍልጦ ኣብቲ መጀመርያ ግዜ ጥንሲ ምውሳድ ሓደገኛነት ስለ ዘለዎም እዚኣቶም ከነስተውህለሎም ይግባእ ማለት እዩ። ስለዚ ብዘይ ናይ ሓኪም ምክሪ ዝኾነ መድሃኒት ኣብ መጀመርያ ጥንሲ፣ ካልእ እውን ኣልኮላዊ መስተ ዝኾነ ኣልኮላዊ መስተ ውሑስ ዝበሃል የለን። ኣልኮላዊ መስተ ሓንቲ ጥንስቲ ብትወስተሉ እውን እሱ እውን ተኽእሎ ኣለዎ ኣእምራዊ ምዕባለውን ስንክልና ክድርኽ ማለት እዩ። ካልእ ኣብ ቁልዕነት ዘጋጥሙ ፀገማት ኣለዉ። መጉዳእቲ ርእሲ፣ ተቓላዕነት፣ ንዝተፈላለየ ንጨረር፣ ንዓረር፣ ንምረዛ ዝተቃልዑ እዚኣቶም ንከም ሰራብራላዊ መልመስቲ ዝኣመሰሉ ከቃልዑ ክእሉ እዮም። ካልእ እዚ ማሕበረ ባህላዊ ምሕራም ንብሎ ዘለና ቆልዑት ዝግባእ መነቕቃሕ ንኸይረኽቡ ዘቃልዕ ነገራት ንኣብነት እዚ ሕጂ እናበዝሒ ዝመፅእ ዘሎ ማንዛዊ ዝኾነ ስበላቶም ቆልዑት ሙሉእ መዓልቲ ኣብ ሞባይላትን ኣብ ቴሌቭዥናትን ዝውዕልዎ ዘለዉ ተመሳሳሊ ልክዕ ኦቲዝማዊ ዝመስል ባህርያት ከንፀባርቁ ዕድል ኣሎ ማለት እዩ። ካልእ እቲ ናይ ጥዕናኣእምሮ ፀገማት እውን ምስኡ ምትእስሳር ስለ ዘለዎ እዚ ከነስተውህለሎም ዝግባእ መበገሱ ክኾኑ ዝኽእሉ እዮም ማለት እዩ።
1: ገና ከይተወለደ ድዩ ከምዚ ሒዙ ዝመፅእ ሓደ ህፃን ወይስ ድሕሪ እውን ድሕሪ ምውላድ ፀኒሕካ ምስ ዓበኻ እውን ክመፅእ ዝኽእል ነገር እዩ?
0: ሕጂ እታ መሰረታዊት መበገስ እንታይ እያ? ንምዕባለ ሓንጎል ክፅኡ ዝኽእል ቅድምን ድሕርን ኣብ ግዜ ሕርስን ዘጋጥሙ ዝተፈላለዩ ምክንያታት መበገሱ ክኾኑ ይኽእሉ እዮም። ሕጂ እቶም ጀነቲካዊ ተኽእሎታት ዘለዎም ኣቐዲሞም ክልለዩ ይኽእሉ እዮም። ኣብ ግዜ ጥንሱ ከለዉ እውን ብህልው ዝኾነ ናይ ሕክምናዊ ምዕባለ ናይ ምልላይ ተኽእሉ ኣለዎም። እቶም ካብ ጀነቲካዊ ወፃኢ ብመጉዳእቲ ብረክሲ ብካልእ ዝመፁ ዓይነታት ኣእምራዊ ምዕባለውን ስንክልና ግን ድሕሪ ወሊድ እዮም። ሕጂ እቶም ጀነቲካዊ መበገሲ ዘለዎም ብዙሕ ግዜ እንታይ ባህርያት የንፀባሪቆም ናይ ባህርን ኣብ መልክዕ ሓድግታትን ይጎድፉ እዮም። እዚኦም ከዓ ትሕቲ 2 ዓመት ኣብ ዘሎ ግዜ ዝያዳ ክልለ ይኽእሉ እዮም። እቶም ካልእ መበገሲታት ዘለዎም ግን ትምህርቲ ምስኣተው እዩ ዝያዳ ክልለ ዝጅምር። ትምህርቲ ምስኣተው እቲ ኣካዳሚያዊ ዓቕሞም ማሕበራዊ ምውስኦን ክፍተን እንከሎ እዩ ዝያዳ ዘብል። ሕጂ ጥዕና ህፃናትን ኣዴታትን እንተ ደኣ ተዋሒሱ እዩ ጥዑይ ዝኾነ ዘርኢ ከጋጥም ዝኽእል። ሕጂ እንታይ ማለት እዩ ግን ኣዴታትን ጠንቂ ንዝብል ማለት ግን ኣይኮነን። ንኩሉ ዋላ ናይ ኣቦ ጥዕና እውን ወሳኒ እዩ። ምክንያቱ እቶም ኣብ ዋህዮታት ዘጋጥሙ ዘይንቡርነት ካብ ኣደ ከጋጥም ይኽእል፣ ካብ ኣቦ ከጋጥም ይኽእል። ስለዚ ውሑስ ጥዕና ክረጋገፅ ናይ ኩሉ ሰብ ማለት እዩ ናይ ኣደ ናይ ኣቦ ናይ ዕሸላት ክረጋገፅ እንተኮይኑ ውሕስ ጥዕና ክህሉ ኣለዋ። ስለዚ እቶም ዘየድልዩ ረክስታት ክፍወሱ ዝኽእሉ ዓፀቦ፣ ተቓላዕነት፣ ንጨረር ገለ ዝኣመሰሉ እቲ ውሑስ ዝኾነ ጥዕና ኣልኮላዊ መስተ፣ ኣወለፍቲ ባእታታት እዚኣቶም ዝኣመሰሉ ሰብ ከወግዶም ዝኽእል እዩ። እቲ ብሓደጋ ከጋጥም ዝኽእል ንመጉዳእቲ ርእሲ ክዕድም ዝኽእል ነገር ሰብ ተኽእሎታቶም ከወግዶም ዝኽእል እዩ። ስለዚ ምልላዮም ከም ዝበልናዩ እዩ። ገና ኣብ ማህፀን ከሎ ክልለ ተኽእሎ ኣሎ እቶም ጀኔቲካዊ መበገሲታት ዘለዎም። ዳሕራይ ከዓኒ እቶም ካልእ መበገሲ ዘለዎም ግን እቲ ዓቕሚ ናይ ኣእምሮኦምን እቲ መዓልታዊ ክእለቶምን ኣብ ትምህርቲ ክሕወሱ ምስ ጀመሩ እዩ ዝያዳ ጉልሕ እናኾነ ዝመፅእ ሽዑ ከዓ ሰብ ከስተክለሉ ዝጀመር ማለት እዩ።
1: ሓደ ሰብ ቀልጢፍካ

0: ተለልየ ተሊሓ ከምዚ ዓይነት ፀገም ከም ዘለዎ ኣእምራ እውን ምዕባላ እውን ስንክልና ከም ዘለዎ ተራሰብ ክፈልጦ ይኽእል ዩ ኣቦ ኣደ ክፈልጦ ይኽእሉ ድዮም ወይስ ብሕክምና ወመዳይ ወይ ሞያዊ ክትኮን ኣለካ?
1: ሕጂ ተራ ናይ ወለዲ ኣብ ትሕቲ ዝኾነ ይኹን ምክንያት ዝና ኣሳ ይኮነ ንሳቶም እዮም መጀመርያ ዘለልይዎ ምዕባለ ናይ ውላዶም። ግን ሓደገኛ ዝኾኑ ምልክታት ወይ ከም ቀይሕ ባንዴራ ዝጥቀሱ በብዕ ደረጃ ዕድመ ፈላሊና ክንሪኦም ኢና። ኣብነት ካብ ዝታ ዝተወለላ ክሳብ ዓመት ዘሎ ቆልዓ ነገራት ከምዚ ጌርካ እናንቀሳቀስካ ዓይኒ ክስዕበካ ዘይክእልቲ ኮይኑ ንድምፂ ግብረ መልሲ ክህብ ዘይክእልቲ ኮይኑ ወዲ 5 ወርሒ ህፃን ብከብዱ ደቂስካ ርእሱ ሓፍ ከብል ዘይክእልቲ ኮይኑ ምስ ስድራ ቤቱን ምስ ካልኦትን ድምፅን ፍሸኽታን ክልግስ ዘይክእልቲ ኮይኑ ከባቢኡ ክድህስስ ካብ ኣለይቱ ክፍለ ዝፅገም ዝኸውን እዚ ሓደ ካብቲ ምልክታት እዩ ማለት እዩ። ኣብቲ ሓደገኛ ምልክታት ከሰብህሉሉ ዝግባእ ኣብቲ ካብ 0 ክሳብ 12 ዋርሒ ክሳብ ዓመት ዘሎ ግዜ እዩ። ዳሕራይ ካብ ሓደ ዓመት ክሳብ 3 ዓመት ምስ ኮነኸ ወዲ 18 ኣዋርሕ ወይ ከዓኒ ዓመትን 6 ወርሕን ማለት እዩ ብእግሩ ክኸይድ ምስ ዘይክእል ውሱናት ቃላት ባባ ማማ ክብል ዘይክእል ዓይንን ዓይኒ ክጥምተካ ዘይክእል ኣማዕቢልዎን ዝነበረ ክእለታት እውን ከጥፈአን ምስ ዝጅመር ብሓንሳብ ከዓ እናቀያየረ ጎነፅን ኩቱር ሕግብግብ ምባል ምስ ወለዱ ዘርኢ ካብ ስድራ ቤቱ ክፍላ ኣዝዩ ዝሽገር ምስ ዝኸውን እዚ እውን ኣማቲ ዝኾነ ምልክታት እዩ ማለት እዩ። ድሓር ደቂ 3-5 ዓመት ምስ በፅሑ እውን ውሱን ዘረባ ዝዛረቡ ምስ ቆልዑ ዘይፃወቱ ቀሊል ለውጥታት ዘሸግሮም ኣብ ገዛ ዝግበር ናይ ንብረት ይኹን ናይ ዝኾነ ለውጥታት ናይ ድምፂ ናይ ግሳ ይኹን እዚታት ምስ ተደጋጋሚ ምንቅስቃስ ዘዘውትሩ ንኣብነት ገብገብ ዘብሉ ኢዶም ድነጥሩ ምስ ካልእ ሰብን ቆልዑትን ተገዳስነት ዘጉድሉ ምስ ዝኾኑ ወይ ሸለል ዝብልዎ ምስ ዝኾኑ ስምዒቶም ክቋፃፀሩ ምስ ዝፅገሙ እዚ ሓደ ካብቲ ሓደገኛ ምልክታት እዩ። ደቂ 5 ዓመት ክሳብ 8 ዓመት ምስ በፅሑ ከዓኒ ክልተ ሓበሬታ ሂብካ ዮም ንኣብነት ክዳንካ ኣውፃዮ ጫማካ ምለሶ ትብል ነዚ ኣክስዕብዋ ዘይክእሉ ምስ ዝኾኑ ባዕሉ ክክደን ክለብስ ዘይክእል ኩቱር ጎነፅ ዘርኢ ጉሉል ዝኾነ ምስ ቆልዑት ክዋሳእ ዘይክእል ምስ ዝኸውን ኣዝዩ ዝፈርሕ ዝጓነፅ ሓፋር ወይ ከዓ ሕዙን ዝመስል ዘይንጡፍ ወይ ከዓ ዘይንቡር ዝኾነ ምግላል ምስ ዘርእኻ እዚኣቶም ኣዝዮም ሓደገኛታት ምልክት እዮም። ብሓፈሻ ግን ንዝኾነ ክሊ ዕድመ ዘለዎ ቆልዑት ምልክት ክኸውን ዝኽእል እንታይ እዩ? ሓያል ተገዳስነት ናይ ወለዲ እንታይ እዩ ረኺብዎ ዝውላደይ ዝብል ሕቶ ምስ ዝመፆም ጉልሕ ጉድለታት ናይ ክእለት ምስ ዝህልዎን ከዓ ንድምፅን ንስእልን ዝኣመሰለ ግብረ መልሲ ዘይህቡ ምስ ዝኾኑ ምስ ዓበይቲ ይኹን ምስ ቆልዑ ድኹም ምውሳእ ምስ ዝህልዎም ውሱን ዝኾነ ዓይንን ዓይኒ ምጥምማት ዘለዎም ብዙሕ ግዜ እዚኦም ከምዚ ዓይነት ቆልዑት ኣይግደስን እዩ እናተባህሉ ኣደዳ ማህረምትን ጎነፅን ዝኾኑ እውን ኣለው። ኮነ ኢሎም ዝሕንጉዱ ዘለዉ ዝመስሎም እውን ኣይሳኒ ካብ የማናይ ፀጋማይ ጎኒ ከዓኒ እቲ ሓይሊ ዝፈላለ ምስ ዝኸውን ስንፍ ዝበለ እቲ ሓደ ጎኒ ምስ ዝኸውን እቲ ትሪ ናይ ጭዋዳታቱ ፍልይ ምስ ዝብል እዚ እውን ሓደ ካብ ተኣማት ምልክት እዩ። ልምሉም ወይ ትርር ድበለ ኣካላት ከዓ እዚዩ ተወጠረ ድልዳለ ኣካላት ምዕባለ ናይ ምንቅስቃስ ምስ ዝህልዎም ምኳ ምንቅስቃስ ፅልዋ ዝፈጥር ምስ ዝኸውን እዚኦም ዝኾነ ሰባት ዝተብሂሉ ኣማቲ ሓበሬታ ስለ ዝኾነ ኣእምራዊ ወይ ምዕባላዊ ስንክልና ክህልዎ ስለ ዝኽእል ህፃን ናብ ዝግብኦ ቦታ ንኸነምፅእ ኣማቲ ሓበሬታ እዮም እዚኦም ዝኾነ ሰብ ክፈልጦም ዝግባእ ሓበሬታ እዮም ከዓ
0: ገለገለ ካብዚ ምልክታት ክንሪኦ ዝፀኒሕና ከም ንቡር ኮይኑ ድስማዕካ ኣሎ ንኣብነት ምዝሓል ክትጠቕሶ ፀኒሕካ ዝሕል ምባል ቀልጢፍካ ግብረ መልሲ ዘይምሃብ ሕጂ ከምዚ ዓይነት ምልክታት ክትርኢን ከለካ ግድን ድዩ ኣእምራውን ምዕባላውን ስንክልና ኣለዎ ኢልካ ክድምድም እትኽእል ወይስ ናይ ካልእ ምልክታት እውን ክኾን ስለ ዝኽእል ሰብ ቀልጢፉ ናብ ከይድ ይኽእል
1: እዩ? ሕጂ ሓደ ሸለል ክንብሎ ዘይብልና እንታይ እዩ ሓደ ዓይነት ምልክት ስለ ዘረአዩ ኩሎም ነቲ ስንክልና ጥራይ ክንሓመዮ የብልናን ሸለል ግን ክንብሎ የብልናን እቶም ምልክታት። ምክንያቱ ናብ ዝግባእ ከይድና ዝግባእ ምክርን ሓበሬታን ክንረኽበሎን ክንክእል ኣለና። እምበራይ ዝኾነ ከምዚ ዓይነት ምልክት ናብ ስንክልና ጥራይዩ ኢልና እንተ ደኣ ኣድሂብናሉ ፀገም ክፈጥር ይኽእል እዩ። ካልእ ምስኡ ብሰንክቲ ዘርእይዎ ባህርያት ምስ ቆልዑት ክሕወሱ ምስ ዘይክእሉ ንቡር ተግባራቶም ክገብሩ ምስ ዘይክእሉ እዩ ዝያዳ ጉልሕ ዝኸውን። ስለዚ ጉልሕ ክኸውን ኣለዎ እቲ ነገር። ካልእ እውን ናይ ፀቕጣ ኣእምሮ ከጋጥሞም ይኽእል እዩ። ቅዛነት ካልእ ሕማማት ኣእምሮ ምስኡ ተደሪቡ ከጋ

0: ክጥቅሞም ስለ ዝኽእል ንዕኡ ጥራይ ሓሚና እሱ ዩ ትፀገም ክንብል ኣይግባእን እዩ። ግን ኣመት ክንገብር ግን ዝሕብረና ሓበሬታ ስለ ዝኾነ ኣብ ዝግባእ ቦታ ኸድና ዝግባእ ምክሪ ሓበሬታ ክንረክበሉ ኣገዳሲ እዩ።
1: ከምዚ ዓይነት ፀገም ዘለዎ ሰብ ወይ ከምዚ ዓይነት ስንክልና ዘለዎ ቆልዓ ኣብ ገላ መዳይ ዕውት ወይ ከም ንቡር ወይ ፅቡቅ እንብሎ ማለት እዩ ሽግር የብሉ እንብሎ ነገር ክህልዎ ኣብ ገለ መዳይ ከዓኒ ሽግር ክህልዎ ይኽእል ድዩ ወይ ኣብቲ ሂወቱ ብሙሉእ እዩ ዝትንከፍ ከምዚ ዓይነት ፀገም ኣጋጢሞ?
0: ወሕጂ እዚ ኣእምራዊ ምዕባለውን ስንክልና እንተጋጢሙ ሰባት ብቐሊሉ ክርድኡካ ስለ ዘይክእሉ ግዳይ ናይ ዝተፈላለየ ምንዋር ምንኣኣስ ክትከውን ትኽእል ኢኻ። ሕጂ ፅልዋ ኣለዎ ኣብቲ ሂወቱ ማለት እዩ። ዝግባእ ሓልዮት እንተ ደኣ ረኺቡ ግን ዝግባእ ኣስተብህሎ እንተ ደኣ ረኺቡ ግን ከም ዝኾነ ሰብ ኣፍራይ ናይ ምዃን ዕድል ኣለዎ ማለት እዩ። እቲ ፅቡቅ ነገሩ እቲ ዝበዝሐ ካብዚ ስንክልና እቲ ዝፈኮሰ ደረጃ ዘለዎ እዩ ማለት እዩ። ሕጂ ዝፈኮሰ ደረጃ ስለ ዝኾነ ብዙሕ ክንሰናበድ የብልናን። ማለት ዝግባእ ደገፍ ጌርና ነቲ ሰብ ሓልዮት እንተ ደኣ ጌርናሉ ለውጢ ከመፅእ ምስ ሰቡ ተፀንቢሩ ሂወቱ ክመርሕ ተኽእሎ ኣለዎ ማለት እዩ።
1: በዳህቲ ባህርያት ኢልካ ጠቂስካይና ኣለካ ዚአን ክንሪአን
0: ፅቡቅ። ሕጂ እቲ ኣእምራውን ምዕባለውን ስንክልና ምስ ኣጋጠመ ንስድራ ቤትን ንኣለይትን ኣዝዩ ኣሸጋሪ ዝኸውን እቲ ናይ ምስ ባህሪ ተዛሚዱ ዝመፅእ ፀገማት እዩ። ንኣብነት ጉሉል ባህርያት የርዮም። ንኣብነት ኣውያት፣ ምውጫጭ፣ እቲ መቐመጫኻ ምትኩታ ቀልቀልካ ምፅያቕ፣ ባዕልካ ከተምልስ ምቅስቃስ፣ ስርቂ ዝኣመሰለ በዚ ጋጣሚ እውን በቲ ዘለዎም ድኹም ናይ ምግንዛብን ናይ ምስትውዓልን ክእለት ግዳያት ናይ ገበናት ክገብርዎም ውን ሰባት ክእሉ እዮም። ስለዚ ሕርቃንካ ናይ ዘይምቁፅፃር ባህርያት እውን ንርአ እዩ። ኣብ ንብረትን ሰብን ዕንወት ክመፅእ ክእል እዩ። ነብሶም ናይ ምጉዳእ ባህርያት እውን ኣለዎም። ቆርበትካ ናይ ምብጥቋል፣ ዓይንኻ ናይ ምጉርጓር ባህሪ፣ ርእስኻ ምንጓዕ፣ ኢድካ ምብላዕ ዝኣመሰሉ ባህርያት ኣለው። ምስ ሰብ ዘይምቕራብ ከዓ እቲ ማሕበራዊ ምግላል በይኖም ጥራይ ምኳን ተደጋጋሚ ምርባሽ፣ ሻቁሎት፣ ፍርሒ፣ ዋዒ ዝኣመሰለ ታህዋኽ ዝኣመሰለ ተደጋጋሚ ዝረአ ባህርያት ከዓኒ እዚኣቶም ነቶም ስድራ ቤታት ኣዝዮም በዳህትን ከቢድን ዝገብርዎ ማለት እዩ። ነቶም ኣለይቲ
1: ስለምንታይ እዩ ከምኡ ድኾኑ ሕጂ ከምዚ ዓይነት ባህርያት ስለምንታይ
0: እዋ ሕጂ እዚ ሓደ ክንርድኦ ዘለና እዚኦም ከምዚ ዓይነት ባህርያት ክንርኢ ከለና ጥራይ ክስታይ ከይመስለና ማለት ሕማቅ ጥራይ ማለት ኣይኮነን ነቲ ዘይተማልኣሎም ነገር ወይ ነቲ ብቓሎም ክገልፅዎ ዘይክእሉ ተስዓ ሚእታዊት ምዝ ስንክልና ዘለዉ ሰባት ናይ ምብህሃል ፀገም ኣለዎም። ናይ ብሓሳብካ ናይ ምግላፅን ብቓላት ክትዛርም ናይ ዘይምኽኣልን ፀገማት ጉልሕ እዩ ማለት እዩ። ስለዚ ብቓል ክገልፅዎ ስለ ዘይክእሉ ኣምሳያ ናይቲ ስምዒታቶም ዘንፀባርቕዎ ክኾኑ ክእል እዮም። ስለዚ ኣስተብህለለይ ማለት ክኸውን ክእል እዩ። ብዓብዪ ካብ ካልኦት ዝተመርኮሰ ሂወት ጠንቂ ዝተፈላለየ ፀገማት ክኸውን ክእል እዩ። ሰብ ጥራይ ካኣሌካ ናዕበዚ ናዕበዚ ክብለካ ከማእዝነካ ከለካ እሱ እውን ጠንቂ ናይቲ ድሊ ባህርያት ክኾኑ ዝኾነ ዘርእይዎ ባህርያት ግን ነቲ ስንክልና ጥራይ ዝገልፅ ስለ ዘይኮነ ዝተፈላለየ ፀገማት ጥዕና ኣእምሮ ከጋጥሞም ክእል እዩ። ቅዛነት፣ ነውፃ ኣእምሮ፣ ካልኦት ዝኣመሰሉ ናይ ጥዕና ፀገማት ከጋጥሞም ስለ ዝኽእሉ ሱቕ ዝበለ ቆልዓስ ናይ ኣእምሮ ስንክልና ኣለዎ። ኮፍ ዝበለ ቆልዓስ ከምኡ ጥራይ እዩ ኢልና ክንገልፅ ግቡእ ስለ ዘይኮነ ዋላ ሰብ ሞያ ዋላ ወለዲ ዝያዳ ግንዛበት ፅን ክብልዎም ከም ዘለዎምን ክንገብር ኣለና ማለት እዩ።
1: ስለዚ ሓደ ወለዲ ኣብ ውላዶም ከምዚ ዓይነት ምልክታት ሪኦም ብሕክምና እውን ምናልባት ወሲዶም ኣረጋጊፆም ኣለው ንበል ኣእምራ እውን ምዕባለኦምን ስንክልና ኣለዎ ሰብ ገሊ ግዜ ምዕባለዊ ጥራሕ ክኾን ይኽእል እዩ። ከም ዝርዳእ እንደሎ ገሊ ግዜ ከዓ ኣእምራዊ ጥራሕ ክኸውን ይኽእል እዩ። ከምዚ ፀገም እንተ ኣለዎ ብዘይካቲ ኣብ ሕክምና ዝግበረሉ እቲ ዝበዝሕ ግዜ ምስ ስድራ ቤት እውን ስለ ዘሕልፎ እቲ ቆልዓ ወይ እቲ ግዳይ ንብሎ ዘለና እንታይ እዮም ኣብ ኣተኣላለያና ከመይ እዩ ክኸውን ዘለዎ ከመይና ክንሕዞም ዘለና?
0: ሕጂ ምናልባሽ እቲ ቅድሚያ እተን ደረጃታት ትንክፍ ዶኽነ ብለ መለሰ መተሓሓዚ ክኾነ ማለት ነሰ ሕጂ ደረጃ ናይ ዝስንክልና እዚ ኣብ ኣርባዕተ እዩ ዝምቀል በቲ ዘለዎ ዝፈጥሮ ብድሆታት ማለት እዩ። ሕጂ እቶም ዝበዝሑ ክሳብ 90 ታዊት ካብ 85 ክሳብ 90 ታዊት ዝኾኑ ፍኩስ

0: ዝበለ ኣእምራዊ ሰንከልና እዩ ዘለዎም ትሕቲ 5 ዓመት ዕድሚኦም ከዓ ንቡር ምዕባለ እዮም ከርእዩ ዝፀንሑ ድሕሪ ትምህርቲ ከኣቱ ምስ ጀመሩ እዩ እቲ ስንክልና ዝያዳ ጉልሕ እናኾነ ዝመፅእ። እዚኦም ብሞያዊ ስልጠና ነብሶም ክመርሑ ዝኽእሉ እዮም ኣብ መጻኢ ሂወቶም። ብዙሕ ግዜ ግን ካብ 6ይ ክፍሊ ንላዕሊ ትምህርቲ ቁፅሉ ይፅገሙ ማለት እዩ። እቲ ማእከላይ ደረጃ ንብሎ ዘለና 10 ሚታዊት እዮም ማለት እዩ። ዋላ እኳ እቲ ናይ ማሕበራዊ ግንዛበ ዝጎድሎም እንተኾነ ክዛረቡ ክመሃሩ ይኽእሉ እዮም። ብዙሕ ግዜ ግን ካብ ካልኣይ ደረጃ ትምህርቲ ካልኣይ ክፍሊ ክቕፅሉ ይፅገሙ ማለት እዩ። እቶም ከቢድ ኣለዎም ዝበሃል ድኹም ናይ ክእለት ናይ ምንቅስቃስ ኣለዎም ዘረባ ክድንጉ ይኽእሉ እዮም ወይ ዘይብሎምውን ክኾኑ ይኽእሉ እዮም። ካልእ ብጥቡቕ ምክትታል መባእታዊ ዝኾነ ናይ ዘረባ ናይ ነብስኻ ምእላይ ክእለታት ከማዕብሉ እቲ ኣዝዩ ዝኸበደ ግን ጉልሕ ፀገማት ስለ ዘለዎም ሙሉእ ሂወቶም ተኣለይቲ ናይቶም ስድራ ቤታት እዮም ማለት እዩ። እዚ ከምዚ ዓይነት ዝተፈላለየ ብድሆ ስለ ዘሎ ተኣላልዩ እውን ኣብይ ዝምርኮስ ማለት እዩ።
1: ስለዚ ካብ ከም ዝርዳእ እንደሎ ካብ እናማዕበለ እውን ክኸይድ ይኽእል እዩ ማለት እዩ
0: እዎ። ሕጂ እቲ ስንክልና እቲ ዘጋጠመ ስንክልና እናወሰኸ ይከይድኒ እቲ ክእለታት እቲ ሰብ ብግዜ ከማዕብሎ ዝኽእል ኣዳፕቲቭ ልዕበታዊ ክእለት ንብሎ ዘለና ብግዜ ዝምዕብል ማሕበራዊ እቲ ናይ ምውሳእ ክእለት ከባቢኻ ናይ ምልላይ ክእለት ዝግባእ ምንቕቓሕ እንተ ደ ዘይተገይሩሉ እሱ መሊሱ ንድሕሪት ክውሰስ ክእል እዩ። እቲ ነቲ ስንክልና ኣጋጢሙ ዘሎ ግን ከምቲ ካልእ ሕማማት ንኣብነት ናይ ረክሲ ሕማማት እናወሰኸ እናወሰኸ ዝኸይድ ከምኡ ዝውስኽ ኣይኮነን ኣብ ሓደ እዩ ዘሎ። ንዕኡ ግን ዝግባእ ምልምማት እንተ ደይተገይሩሉ ዝኸበደ ክኸውን ይኽእል እዩ። እንተ ደ ዝግባእ ልምምት ተገይሩሉ ግን ዝሓሸ ውፅኢት ሂወቱ ክመርሕ ዘለዎ ተውሎ ብበዝሑ ከኣኒ ኣብቲ ፎኪስ ደረጃ እዮም ዝርከቡ ማለት እዩ።
1: ንኣብነት ከምዝጠቀስካዮ ገሊኦም ክሳብ 6ይ ክፍሊ ካብ 6ይ ክፍሊ ንላዕሊ ክስግሙ ኣይኮሉን እዮም ኢልናዮም ዘለና ምናልባት ስለምንታይ እዩ ብትምህርቲ ዝዕቀን ዘሎ እንተ በይኑ ነቲ ንዑ ብዝጥዕም መንገዲ ትምህርቲ እንተ ጌርካሉ ግን እቲ ኣእምሩስ ኪኖቲ ንብሎ ዘለና ናይ ደረጃ ትምህርቲ ክኸይድ ይኽእል ስለ ዝኾነ ድ
0: እዋ ሕጂ ኣካዳሚ ሓደ ደረጃ ብቕዓት ናይ ብልሃ ኣእምሮ ስለ ዝዕቅኒ እምበር እቶም መዕቀኒ ጥራይ ኣካዳሚ ይኮነን ማሕበራዊ ዝምድና እቲ ከባቢኻ ናይ ምፍላጥ ናይ ምግንዛብ ናይ ምስትውዓል ነገራት ናይ ምምማይ ክእለት ኣብቲ መጀመርያ ዝገለፅናዮም ነዚኦም ኩሎም ኢኻ ሚዛን ትቦም። በዚ ናይ ዚኦም ኩሎም ሚዛን ሞኸኣኒ ብሓደ ቅርፁ ዝሓለወ ኣገባብ ስርዓት ተሓሊኻ ኢኻ ሚዛን ክውሰድ ዘለዎ። እዚ እቲ ኣካዳሚ ግን ሓደ ካብቶም ብዙሓት ረቑሒታት ስለ ዝኾነ ኢና ከም ኣብነት እንተቕሶ ዘለና እምበር ትምህርቲ ዘይተማሃሩ ቆልዑት እውን ኣእምራዊ ስንክልና ኣለዎም ክንብል ኣይንኽእል ኢና። ግን ሓደ ንብቕዓት ኣእምሮ ዝልክዕ ስለ ዝኾነ ኣብ ቤት ትምህርቲ ከዓ ብዙሕ ተግባራት ስለ ዝግበር ምክንያቱ ጥራይ ኣካዳሚ ይኮነን ምስ መዘንኦም ሕወሱ ኣብ ከባቢኦም ይዋስኡ ብዙሕ ነገራት እዮም ዝገብሩ። ስለዚ እቲ ናይ ትምህርቲ መዕቀኒ ሰፊሕ ምዃኑ ከዓ ንዝተምህለሉ ግን ሓደ ካብቶም ንብልሓ ኣእምሮ ዝዕቅኑ ክእለታት ከም ምዃኑ ኢናብ ግምት ክንእትዎ ዘለና ማለት እዩ።
1: እዚ ጉዳይ ከምዚ ዝበልናዮ እናገደደ ኣይከይድኒ እቲ ስንክልና ሓንሳብ መዘጋጠመ እናገደደ ኣይኮነ ዝኸይድ እቲ ኣብኡ ዝገብሮ ኣተኣላለያ ግን ነቲ ሂወት ናይቲ ሰብ ክሓላልኾን ካሃስዮን ይኽእል እዩ። ስለዚ ብሰንኪ እዚ ስንክልና እዚ ኣብ መወዳእትውስ ከምዚ ዝኸውን እቲ ሰብ ኣብ ከምዚ ድበፅሕ ክንብል ኣይንኽእል ኒና ማለት እዩ። ምክንያቱ ካብ ሰብና ሰብ ስለ ድፈላለ እቲ ተላለየኻ ከዓ ስለ ድፈላለ ዲና ንብል ዘለና
0: ብርግፅ ሕጂ እንታይ እዩ ናይ ዝኾነ ሰብ ዕድልን መጻእን ኣብቲ ዝገብሮ ፃዕሪ ዝውሰን ናይ ዝኾነ እቲ ብቕዓት ኣለኒ ጥዕና ኣለኒ ዝብልን ካልእን ኣብቲ ዝገብሮ ፃዕርን ወፍርን እዩ ዝምርኮስ ማለት እዩ። ስለዚ እዞም ሰባት እዚኣቶም ከዓ ነቲ ዘለዎም ጉድለታት ናይ ክእለት ስንክልና እዩ ንብሎ ዘለና ነቲ ክእለት ጎዲልዎም ዘሎ ንዕኡ ዝሕይል ወይ ዘጎልብት ዝግባእ ተግባራት ተደኣ ተገይሩ ኣብቲ እቲ ናቶም ደረጃ ክበፅሕዎ ዝኽእሉ ይበፅሑ እዮም። ንዓለምና እውን ለውጡ ደምፁላ ሰባት እኮ መብዛሕቶም ምስ ኦቲዝማዊ ባህርያት ዝነብሩ እዮም። እዞም ንዓለም ቀጥቀጥ ደብል ኣልበርት ኣንስታይን ንበሎ ማርክ ዙከርበርግ ንበሎ ከዚ ናይ ማይክሮሶፍት ገለ ዘለዉ ሕጂ ኩሎም እዚኦም ኦቲስቲካዊ ባህርያት ዘለዎም እዩ ጉሉል ዝኾነ ማሕበራዊ ምውሳእ ዘለዎም ዓይነት ሰባት እዮም። ግን ተኣምራታዊ ዝኾነ ለውጢ ኣምፂኦም እዮም ኣብ ዓለም። ስለዚ እንታይ እቲ ዝግባእ ነቲ ሰብ ነቲ ዘለዎ ጉድሎቱ ዝትክእ ስርዓትን ኣገባብን እንተ ተኣታቲና ነቲ ዝግባእ ደረጅኡ ኣብቲ ዝለዓለ

0: ደረጅኡ ክበፅሕ ይኽእል እዩ።
1: ጥቡቅ። ስለዚ ሓደ ሰብ ናብ ሕክምና ብምውሳድ ናይ ሕክምናዊ ሓገዝ ክግበረሉ ኣልያ ክግበረሎ በቲ ሓደ መዳይ ድማ እቶም ወለዲ እቲ ከባቢኡ እውን እንተ ደኣ ሓጊዝዎ ነዚ ሰብ እዚ ኣድማ ክልተ ነገር ኮይኑ ስማዕና ኣነ እቲ ሓደ ከምዚ ዝበልካዮ ዓበይቲ ነገራት ክበፅሕ እውን ይኽእል እዩ። ዓቕሙ ኣብኡ ጥራሕ ዝድረት ኣይኮነ ነታ ንሪኣ ዘለና ጥራሕ ደይኮነ ኣብ ብዙሕ ነገር ክገብር ይኽእል እዩ። ከምዞም ኣብነታት ከተምፅም ፅናሕካ በቲ ሓደ መዳይ ድማ ሂወቱ እውን ፍቁስ ዝበለን ፅቡቅ ንክኸውን ስቅያት ደይብሉን ሽግር ደይብሉን ንኸውን ከዓ ናይ ወለዲ ተራ ኣዝዩ ኣገዳሲ እዩ። እተ ጉድሳት ወለዲ ኣለዎ እቲ ቆልዓ ዘይተሃሰየ ቆልዓ ክኾን ይኽእል እዩ ንብላ ኣለና። ስለዚ ኣብታሕቶን ክንከይድ ኣገዳስነቱ ዓብ ስለ ዝኾነ ቁርብ ዝቐጠላ ዘለኹ ስለዚ ተኣላልያ ከመይ ይኸውን ዘለዎ ክንብል
0: ሕጂ እንታይ እዩ እቲ ተኣላልያ ኣብ ሰለስተ ደረጃታት ከፊልና ክንሪኦ ኢና። መጀመርያ እቲ መበገሱ ክኾኑ ዝኽእሉ ነገራት ንምውጋዝ ዝግበር መባእታዊ ዝኾነ ነገራት ኣሎ። ማሕበረ ቁጠባዊ ኩነታት ክመሓየሽ ክኽእል ኣለዎ። ንኣብነት ክጠፍኡ ዝግብኦም ንኣብነት ዘይምንቕቃሕ ንቆልዑት ኣብዚ ግዜ እዚ ሱቕ ክብሉ ሓደ ቦታ ንክሕዙልካ ተባሂሉ ምስ ሞባይል ምስ ቴሌቭዥን ጥራይ ከባቢኦም ንከይፈልጡ ንከይነቃቁሑ ዝግበር ዘሎ ሓደ ነቲ ምዕባለ ሓንጎሎም ዝድርት ተግባራት እዩ። ከምዚ ዓይነት ቆልዑት ዕድል ናይ ፀወታን ናይ ትምህርቲ ናይ ከባቢኦምን ዘይረኽብሉ ጋጣሚ ዝግበር ዘሎ እዚ ካደ ካብቶም ክጠፍኡ ዝግብኦም እዩ ማለት እዩ። ከምኡ ዓፀቦ ሰንኪ ዓፀቦ ንዝተፈላለየ ማእዛዊ ሕፅረታት ብምግጣብ ቆልዑት ኣብ ሓደጋ ክወድቁ ስለ ዝኽእሉ ማለት እዩ። ቅድሚ ግዜኦም ዝውለዱ ቆልዑት ከዓ እዚታት እውን ክውገድ ዝኽእል ነገራት እዩ ብዕቱብ ዝኾነ ሕክምናዊ ምክትታል ማለት እዩ። ካልእ እቲ ሕክምናዊ ምክትታል ስሩዕ ዝኾነ ሕክምና ይከታተላ ብውሕዱ ኣርባዕተ ግዜ ንኣብነት ሓንቲ ጥንስቲ ትምፃእ ዝበሃል ዘሎ ነዚኦም ተኽእሎታት ከበጋግሱ ዝኽእሉ ነገራት ንምእላይ እዩ ማለት እዩ። ክታበት ብሰንኪ ረክሲ ዝመፁ ሩቤላ ፍንጣጣ ገለ መሰና ክንጠቕሶም ዝፀናሕና እዚኣቶም ውን እንተ ተወጊዶም እቲ ንምዕባለ ሓንጎል ዝድርት ተግባራት ተርፊ ማለት እዩ። ስለዚ እዚ መሰጋጠመ ምኽሪ ነቶም ወለዲ እንተጋጢሙ ከዓ ምኽሪ ምእዘና ጎስጓስ ኣካል ናይቲ ጎስጓስ ዝሕጂ ንገብሮ ዘለና መፅናዕቲ እውን ኣገዳሲ እዩ ማለት እዩ። ስለዚ ቆልዑ ከባቢኦም ክድህስሱ ዕድል ኢና ክንፈጥር ዘለና። ምክንያቱ ቀዳሞት 10 ዓመታት ቆልዑ ዕፅፊ ናይ ዓበይቲ እዮም ሓንጎሎም ዝጥቀምሉ። ስለዚ 60 ሚእታዊት ካብቲ ዝጥቀምሉ መእዛዊ መግብታት ከዓ ኣብ ቀዳማይ ዓመት ዕድሜኦም ሓንጎልና ይጥቀመሉ። ኣብ 3ይ ዓመት ግን ብ30 ሚእታዊት እናጎደለ መፅእ። ስለዚ መእዛዊ መግቢ ኣገዳስነቱ ከባቢያዊ ምንቕቓሕ ኣገዳስነት ስለ ዘለዎ ከነስተብህለሉ ይግባእ ማለት እዩ። ካልኣይ ደረጃ ኣገባብ ኣተኣላልያን ምክልኻልን እንታይ እዩ? ኣቐዲምካ ምልላይ ኣቐዲሙ ክላለዩ ክነለልዮም ክንክእል ኣለና። እዞም ሓደገኛ ምልክታት ዝበልናዮም ዝኾነ ሰብ ኣብ ኣእምሩ ክሕዞም ዘለዎን ምሰለለኸያ ኢንታን ኣድልዎን ከዓ ከነወግድ ክንክእል ኣለና። እዚ ዝሑል እዩ ድስኩል እዩ ኣበይ ከይበፅሕ እዩ ገለ ዝብሉ ባሃሚ እዩ ገለ እንዳተባህለ ብዙሕ ዝዝረቡ ነዚኦም ኢንታን ኣድልዎና ወጊድና ሓቋፍነት ወይ ከዓ ምስ ሰቦም ማዕረሰቦም ዝፅንበሩሉ ባይታ ምጥጣሕ ኣገዳሲ እዩ ማለት እዩ።
1: ከምኡ ኢልካ ከም ትዕዝብቲ ክኾን ይኽእል እዩ። ንዕው እነተቆልዓኮም ምባሃል ኣለዉ ዝገደደ ማለት እዩ። ባዕልኻ ከምኡ ሓሲብካስ ንካልእ ሰብ ምንጋር ጥራሕ ደይኮነ ነተቆልዓ ባዕሉ እውን ከም ምባል ዝያዳ ሃሳይ ክኾን ይኽእል።
0: ብጣዕሚ ኣዝዩ ሃሳይ እዩ። ኣብነት ጠቅስ ሓደ ኣባል ማሕበርና ንጓሉ ዘጋጠሞ ከምኡ ስታይ ነይሩ ኣብዚ ነዚ ስንክልና ዝፅርንፍ ሃገራዊ ማሕበር ኣእምራዊ ምዕባሎ ስንክልና ዝበሃል ኣብ ኤርትራ ኣሎ ነዚታት ፀገም ስለ ዘዝተባሃለ ማለት እዩ። ሕጂ እንታይ ይብልዎ ነታቕላ ኦቲዝም እንኳ ይክስኽ ኢሎም ጠቕሶዋ ሞነታቕላ ነቶም ወለዳ መፅ ኣነ ኦቲዝም ደ ትብሎ ሕጂ እንታይ ንምባል እዩ? ገሊኡ ሰብ እውን ንፀርፊ ንገለ ኢሉ ክጥቀመሉ ዝፍትን ኣሎ። እዚ ዘሎን ዝነብርን ዝቅፅል ኩነተ ህላ ወደ እምበር ናይ ዝኾነ ሰብ ዕጫ ወይ ትዕድልቲ ይኮነን። እቶም ሎሚ ጋጢሞዎም ዘሎ እቶም ሎሚ ዘየጋጠሞም ዝመስሎም ፅባሕ ከጋጥሞም ይኽእል እዩ። ምክንያቱ እዚ ተጨባጢ ጠንቂ የብሉን ተጨባጢ ዕድል ወይ ዕጫ እውን የብሉን። ስለዚ ከምኡ ገይሮም ሰባት ከቋሽሽዎም ከለዉ ኣነ እምበኣር ኦቲዝም ኢሎም ኣብ ገዝኦም ብዙሓት ካብዞም እዚ ስንክልና ዘለዉ ብርሃን ፀሓይ ዝተነፍጎም ሰባት እዩ። ምክንያቱ እቶም ወለዶም ፍርሕ ኣለዎም እቶም ቆልዑት እውን ፍርሕ ኣለዎም። ምክንያቱ እቲ ኢንታ ኣሎ እቲ ኣድልዎ ኣሎ ድሕ ወፂኻ ይህታ ኦቲዝም ይህታ ዳውን ይህታ ገለ እናተባህለ ዝጥቀስ ጎደሎ ስሑብ ገለ ዝብሉ

0: ትምህርቲ ቋንቋታት ስለ ዘለዉ እቶም ወለዲ ደፊሮም ከውፅዎም ኣይክእሉን እዮም። ምክንያቱ እቲ ሕብረተሰብ ተናእሶም ስለ ዝኽእል ከምኡ ውን ቶም ቆልዑ ተወፂኦም ከዓኒ መላገፂ ኣብ ገለገለ ዝረአ እውን ንስንኩላን ከም መስሓቅ መላገፂ ገይርካ ዝግለፅ ኣገላልፃ እውን ንዓያቶም ነቲ ናቶም ንያት ስለ ዘዕርብ ጉቡእ ሓልዩት እወ ጥንቃቐ የድልዮ እዩ። ብፍላይ ኣብ ገለ ስነ ጥበባዊ ንጥፈታት ኮሚታት ተርእዮታት ኣሎ ማለት እዩ። ስለዚ እዚ ኢንተርና ድልዎን ነቶም ሰባት ከም ሰብ ዝገብር ስለ ዘይኮነ ክሕሰበሉ ዝግባእ፣ ኩሉ ሰብ ክነቕሓሉ ዝግባእ እዩ ማለት እዩ። ካልእ እቲ ነገር መሰጋጠመ እቲ ናይ ስድራ ቤታ ሽግር ከዓ እንታይ ምክሓድ እዩ ዘሎ ብኣጋ ለሊኻ እዩ እቲ ዝያዳ ውፅኢት ዝርከቦ ብኣጋ ዝግበር ምትእትታዊ ውፅኢት ዝርከቦ ስድራ ቤት ግን ፍቆዱ ኮለል ክብል ዘሕልፎ ግዜ ኣሎ። እታ ምስጢር ኣብዛ ዓለም ተበፂሓደና ሳብ ሕጂ ብምድግጋም ብፍቅርን ቀፃልን ደገፍ ምግባር እያ። ነዚኣ ሕጂ ኣብቲ ምዕቡል ዓለም ዝበሃሉ ከምኣ ንዓ ተቆፂሮም ዝሰርሑ ሰባት ኣለዉ። ከምኣ ስለ ዝሰርሑ ብዙሕ ገንዘብ ይእትዉ ይክፈሉ ገለ ክኾኑ ይኽእሉ እዮም። ተጨባጢ ውፅኢት ግን የምፁ። ስድራ ቤታት ግን እንታይ ይኹን ኣለዉ ነዚ ናቶም ዕጫ ናቶም መርገም ገይሮም ስለ ዝርድእዎ ናብ ብዙሕ ከልበትበት በዚ ገሊኦም ፀባ ግመል ድስተ ኣሎ ብልዎም ኸዱ፣ በዚ ገለ ሃገር ኣሎ ፍሩታ ዘብልዑ ኣለዉ ብልዎም ኸዱ። ሕጂ ዕንክሊል ክብሉ ግዜኦም ዘሕልፍዎ ኣለዉ። ቀዳማይ ምቕባል እዮም ተቕበላ ምድግጋም ያኸ ደጋጊምካ ነቲ ዝጎደሎም ክእለት ምድጋፈይ ማለት እዩ። ስለዚ እቲ ወላዲ ነቲ ፀገም መሰጋጠመ ከምዚ ናቱ ዕጫ ገይሩ ስለ ዝርድኦ ወይ ናቱ መርገም ገይሩ ስለ ዝርድኦ ከውፅኦ ኣይደፍርን ኣይቅፅልን ማለት እዩ። ስለዚ ነቶም ስድራ ቤት ማዕረ ደገፍ ከም ዘድልዮም ካልእ ናይ ተሃድሶን ሞያውን ደገፋት እውን ኣገዳሲ ምዃኑ እቶም ስድራ ቤታት ምኽሪ ኣገዳሲ ምዃኑ እቲ ምስጢር ግን ደጋጊምካ ቀጻሊ ብፍቕሪ እንተ ዳ ርኢኸዮም ነቲ ዝጎደሎም ክእለት ክመሓየሽ ከም ዝኽእል ዓለም ዝረአየ ተሓቂ
1: ፅቡቅ ቴሌፎን እንተዳ ኣለና ዕድል ክንም ኢና ብ12244 ከምኡ 12247 ቴሌፎን ብምድዋል ኣብ ዝልዕልናዮ ዘለና ዛዕባ ሕቶ ይኹን ርእቶ ክተቕርቡ ትኽእሉ ይኹም ኣብ ኣእምሮኣውን ምዕባልኣውን ስንክልና ማለት እዩ። ያቆብ ወለዲ ክገብሮ ዘይብሎም ነገራት ኣብዚ እንታይ እዩ? ከም ጌጋ ዓበይቲ ጌጋታት ዝበሃል ምናልባት ምዛ ሒዝና ፀናሕና ትተኣሳሰር ስለ ዝኾነት ክጠቕስን ፈቲንካ ካልእ ዓይነት ሕክምና ምንዳይ ዘየለ ነገር ምግባር ኣብ ኣተኣላለያቶም ቆልዑ ክትሕዞም ከለካ ውላድካ እዩ ከምኡ ከም ደጋጥሞ ፈሊጥካ ኣለኻ ስኻ ውን ብፅቡቕ ድሌት እቲ ነገር ክትሕዞ ፈቲንካ ኣለኻ ብሕማቅ ደይኮነ ወይ ከምዚ ክትብሎ ፀናሕካ ደይ ምቕባል ገለ ዘይኮነ ተቐቢልካዮ ሒዝካዮ ኣለኻ ፅቡቕ ክገብረሉ ኣለኹ እናበልካ ግን ጌጋታት ክትፍፅም ትኽእል ኢኻ ብተኣዳልያ ኣሎ ዶ ክንጥንቀቐሉ ዘለና ነገራት ኣብ መጋግብኦም ኣብ ምንቅስቃሳቶም ኣብ ዘረባኻ ኣብ ገለን ክንገብሮም ዘይብልና ነገራት
0: ፅቡቅ ሕጂ እቲ መሰረታዊ ነገር ተቐዳሜታ ምቕባል ክንብል ከለና ቀላል ኣይኮነትን እ ሓደ ብድሆ መሰጋጠመካ ነቲ ብድሆ ተቐቢልካ ንዑ ዝዳረግ ነገራት ክትገብር ቀሊል ኣይኮነን። ግን ትፀገም እንዲሕጋጢሙ ኣሎ እዚ ዓይነት ምድንጓይ እንዲሕጋጢሙሎ እንታይ እየ ክገብር ዘለኒ ተቐዳሜት እዩ። ድሕሪ እቲ ትገብሮ ተግባራት ግዜ ከም ዝወስድ ምፍላጠ ትዕግዝትኻ ከም ዝፅንቅቕ ፍቕሪ የድልዮም እዩ። ብዙሕ ግዜ እንታይ የጋጥም እዩ እቲ ኣድካሚ ስለ ዝኾነ ቅፃል ፃዕሪ ስለ ድድልዮ ብሰንኪኻ እዩ ብሰንኪኺ እንዳተባህሉ እውን ግዳይ ማህረምቲ ግፍዕን ናይ ወለዶም እውን ይኾኑ እዮም። እዚ እቲ ወላዲ እንታይ እዩ ክኸውን ዘለዎ ትዕግዝቲ መጀመርያ ተድልዮ ማለት እዩ ዝግባእ ፍቕርን ግዜ እኹል ግዜ መሃብኒ ንኣብነት ንሓደ ምስ ኦቲዝም ዘሎ ሰብ ተጨባጢ ውፅኢት ከተምፃሉ እንትኾንካ 40 ሰዓታት ኣብ ሰሙን ናይ ኣልያ ግዜ የድለየካ። እዚ ክትገብር እንትኾንካ ወፊርካ ተምፅኦ ዝነበርካ ቅጫ እውን ክተርፍ እዩ ማለት እዩ። እዚ ንክኸውን ኮይኑ ምውህሃድ የድለየካ እቲ ዘሎ ስድራ ቤት ብዓቕሙ ከመይ ገይሩ እዩ ዝዋፅኦ
1: ግድን ኣይኮነን ሓደ ሰብ ኩሉ ግዜ ካል
0: እዩ ኣብ ሓደ ሰብ ክወድቕ የብሉን እሱዩ ሕጂ እቲ ብሓደ ብዙሕ ግዜ ብደቂ ኣንስትዮ እንዲ ድወድቕ ኣብ ኣደ ወድቕ ካብ ኣደ ከዓኒ ሕልፍ ኢሉ ናብ ታጓል ኣንስተይቲ ውላዳ እዩ ዝወድቕ። እዚ እዚአን ከዓ ኩሉ ዕድላተን ይበኩር ማለት እዩ። እዚ ምትሕብባርካ እታ ቀዳመይቲ ተሓባቢርካ ምእላያ እታ ካልአይቲ ከዓ ማለት እዩ። እዚ ዝግባእ ፍቅሪ ጌርካ ዝግባእ ግዜ ሂብካ ዝግባእ ሓልዮት ሂብካ ነዊሕ ግዜ ከም ዝወስድ ፈሊጥካ ምቀላስ እያ ትሓትት ማለት እዩ። ሕጂ እቲ ካልእ መፍትሒ ክትረክብ ኢልካ ዕንክሊል ዝበሃል ናብ ዝተፈላለየ ሃገራት ናብ ዝተፈላለየ ክእለት ዘለዎም ናብ ዝተፈላለየ ዝኽየድ

0: ኣራይ ምናልባሽ ካልእ ዘቅርቦ ዘሎ ሕቶ እንታይ እዩ? ሓደ ካብቲ መበገሱ ክኸውን ዝኽእል ተኽእሎታት እቲ ቅድሚ ግዜኻ ምውላድ፣ ትሕቲ ሚዛን ምውላድ፣ ንምዕባለ ሓንጎል ተግባራት እውን ክፀሉ ስለ ዝኽእል ሓደ ከም መበገሲ ክጥቀስ ይኽእል እዩ። እታ ቆልዓ ተርእዮ ዘላ ባህርያት እውን ከምኡ ዓይነት ድኻማት ተርእላ እዚ ጌና ዓመትን ሰለስተ ወርሕን ስለ ዘላ ከምኡ ዓይነት ደምዳም ዝኾነ መግለፂ ክትህብ ኣይትኽእል ኒኻ። ግን ኣብ ጥቁን ዘሎ ሕክምና ኣገልግሎት ጥዕና ክውከስ ኣለዎ። ቀጻሊ ምክትታል ከዓ ከም ዘድልያ ምክንያቱ እቲ ምድንጓይ ከም ዘሎ የርእሎ። ግን ደገፍ ከዓ የድልዩ፣ ምንቅቃሕ የድልዩ። እዚ እቲ ቀዳማይ ሽግር እንታይ እዩ? ስድራ ምስ ወረዶ ነቲ ፀገም ይከብዶ ስለ ዝኾነ ንክቕበሎ ሕልኑ ይዕርብ እዩ ዝገብሮ እውን ጠፎ እዩ። ብውሕዱ ብውሕዱ ርእሳ ምሕካኽ ነዛ ቆልዓ ሓጋዝ ነገር ኢና ንቕቃሕ ባህርያት ማለት እዩ። ካልእ ኣብ ገዛ ኮፍ ስለ ዝበለት ንዓ ሱቅ ክትብለልና ከይቲ ውጭጭ ገለልካ ሞባይል ምሃብ ቴሌቭዥን ምውላዕ ገለ ልዕሊ ዓቕን ብዝኾነ ማለት እዩ ግዜ መጥፋእ ከዓኒ ንዓኣ ኣይሕግዛን እዩ ማለት እዩ። እዚ እዚታት ከዓ ክውገድ ዘለዎ ተግባራት እዩ። እቲ ምድንጓይ ኣመታት የርእሎ ግን ምስ ኣብኡ ዘለዎ ሓካይም ከዓ ምልዛብ ኣገዳሲ እዩ።
1: ካብቲ ተላለያ ከይወፀና ያቆብ እቲ ከምዛ ዝበልካ ጠቂስካ እቲ ሕሉፍ ክንክን ኣሎ ነቲ ቆልዓ ድላዩ ነገር ከተም ክትህቦ ምፍታን ከም ፅቡቅ ድዩ ዝውሰድ እዚ ምክንያቱ እቲ ናይ ምዝራብ ነገር የለን እንታይ ደልዩ እውን ብግምት ኢካ ትኸይድ ትኸውን ኢለ ሓስብ ኩሉ ደዲ ጠለቦ ብናቱ ጥራሕ ምኻድ ይጠቕሞ ድዩ ከመይ እዩ?
0: ኣይጠቕሞን እዩ። ምክንያቱ እንታይ እዩ? ድሌታት ሰው ኢልካ እናማላእኻዮም ተመፂኻ ደረት እናሰኣን እዮም ዝመፁ። እዚ እቲ ዝግብኦ ክንክንን ሓልየትን እቲ ዝግብኦ ፍቅሪ ስኒት ገለ መሃብ ኣገዳሲ እዩ። እተዘይኮይኑ እቲ ፀገም እንታይ ኮን ኸውን ስለ ዘይተረዳእካዮ ኩሉ ከተማልእ ክትከድኖ ክተብልዖ ክተስትዮ ገለ ዝጠፍእ ግዜ ነቲ ቋንቁ ተግባራትን ክትርድኦን እውን ዕድል ስለ ዘይትረክብ ንዕኡ ሓጋዚ ይኮነን ብግባእ ምዕባለ እውን ኣይምፅእን እዩ። እዚ እታ ዝበለፀት ተተኻኢሉ ኣብ ዓድና ቶም ዝበለፁ ናይ ቆልዑ ሓካይም ክንጀሃረሎ ንኽእል ቆልዑት እዮም እውን ምክንያቱ ብፍላይ ንስነ ድቦና ቆልዑት ማለት እዩ። ዓበይቲ ጌጋ ገለ እንዳበልና ኢና ንኸይድ ምስ ቆልዑት ተሓዊስካያን ግን ኩሉ ጌጋን ቁኑዕን እንዳተረድኡ ስለ ዝኸዱ ምስ ቆልዑት ናይ ምሕዋስ ዕድል ክንፈጥረሎም እቲ ዝበለፀ እዩ ማለት እዩ።
1: ፅቡቅ ምናልባት ሞያ እውን ይሕግዘካ ይኸውን ኣብ ከምዚ ትዳ
0: እዋ ሱ ክሕድና ይኮና እንቲ ሞያዊ ክስታይ ኣቦቱ እዩ ዘሎ ምክንያቱ ሱ ሞያዊ ደገፍ ናይ ግድን እዩ። ግን ተቀዳማይ እቲ ወላዲ ብጥቁኡ ዘሎ ክገብሮ ዘለዎ ናብ ቆልዑት ምሕዋስ እዩ። ካብኡ ሓሊፉን ዝመፅ ፀገማት ግን ኣብ ጥቃኻ ዘሎ ናይ ሕክምና ኣገልግሎት ምጥቃም ኩሉ ነዚ ተኽእሎታት መበገስን መባእታዊ ምክርን ዝለዓለ ደረጃ ሕክምና ናይ ምርካብ ዕድል ስለ ዘሎ ነዚ ከዓ እሞ ብነፃን ብቀዳምነትን ውን ዕድል ስለ ዘለዎም ክጥቀምሉ ኣገዳሲ እዩ።
1: ኣብዘን ተሪፈና ና ደለዋ ክልተ ደቃይቅ ምናልባት ብሂላት ኣሎ ብዙሕ ጠቂስካዮን ኣለካ ብዚ ክመሃሩ ይክእሉን እዮም ዝተፈላለዩ ኣገባብ ክምዕብሉ ይኽእሉ ዝብላ ንዕንትን ክፋ ቢልና መደምደምታ ክትገብረና
0: ፅቡቅ። ሕጂ ከምዚ ዓይነት ስንክልና መሰጋጠመ ብዙሕ ግዜ ክምዕብሉ ይክእሉን እዮም እንታይ ከይገብሩ ዝበሃል ዘረባ ኣሎ ንዖም ብዝምጥን ኣገባብ ስልጠና ዝግባእ ምዕባለ ክምፅኡ ይኽእሉ እዮም። ዝኾነ ሰብ ከዓ ንዑ ዝምጥን ተግባራት ተረኪቡ እዩ ክምዕብል ዝኽእል እምበር ስንክልና ምስ ስንክልና ስለ ዘሎን ዘየለን ኣይኮነን ሕጉሳት ኣይኮኑን ዝብል ዘረባታት እውን ይመፅ ዝግባእ ደገፍ ተረኪቦም ሕጉስ ሂወት ናይ ምምራሕ ድል ኣለዎም። ከም ዝኾነ ሰብ ካልእ ጓል ኣንስተይቲ ኣጠንቅን ዝብል ከምኡ ዓይነት ጭብጢ ዘለዎ ነገራት የለን። ንኣብነት ኣብ ዳውን ሲንድሮም

ዕድመ ጓል ኣንስተይቲ ክውስኽ እንከሎስ እቲ ተኽእሎ ይዓቢ። ኣብ ፕራደር ዊሊ ሲንድሮም ዝበሃል ከዓ ከምኡ ናይ ወዲ ተባዕታይ ዕድመ ክውስኽ ከሎስ እቲ ተኽእሎ ይዓቢ። ስለዚ ንዝኾነ ፆታ ዝብል ኣይኮነን መርገም እዩ ናይ ውሱናት ዕድል እዩ ዝበሃል ከዓ

0: ዘለዎም ኣእምራዊ ምዕባለውን ስንክልና ዘለዎም ዋንነት ናይ ውሱናት ወገናት ኣይኮነን ምስ ስንክልና ዘለዎ ክበሃል እዩ ዝምረፅ። ምስቶም ሓደ ዓይነት ዝመስሉ ዝበሃል ኣሎ። ንስድራ ቤቶም ወለዶም እዮም ዝመስሉ፣ ፍሉይ መለክዕ የብሎምን። ምስቶም ጥዑያት ቆልዑ ምምውድዳር ከዓኒ ከምኡ ዝበሃል ዘረባ ኣሎ። ምስ ጥዑያት ቆልዑ ዘይኮነሲ ምስቶም ምዕባሊኦም ዝተለለየ ቆልዑ ኢና ክነወዳድሮም ዘለና ምዕባል እዮም ስለ ዘየለለና ግዳያት ዝብል ከዓኒ ናይ ሓደ ወገን ወይ ናይ ስቃይ ሕላገት ወይ ናይ ወፃኢ ሕላገት ስለ ዘይኮነ ግዳያት ክበሃሉ ኣይምረፅን። ውፁዓት ንዝብል ከዓ ፍትዋት ኣባላት ስድራ ቤት ዳኣ እምበር ንወፃኢ ዝገልፅ ኣይኮነን። ከምኡ ውን ንመጉዳእትን ንክሳራን ዝገልፅ ስለ ዘይኮነ ከም ግዳያት ገይርና ክንገልፆም ፅቡቅ ኣይኮነን። ኣብ መደምደምታ እንታይና ክንብል ንክእል፣ ፍሉይ ኩነት ምዕባለ ዳኣ እምበር ሕማም ዘይምዃኑ ኣሸጋሪ ባህርያቶም ከዓ ኣገባብ መባሃሊኦም ስለ ዝኾነ ፅን ክንብሎም ኣገዳሲ እዩ። ዝያዳ ካልእ ሰብ ፀገማት ጥዕና ኣእምሮውን ከጋጥሞም ስለ ዝኽእል ግን ሓልዮታይ ንብቀቀሎም ኣብ ሓያል ጎኖም ዳኣ እምበር ኣብ ድኻማቶም ከነስተብህል የብልናን። ንዑ ዝምልከት ማሕበር ስለ ዘሎ ብዓድና ከዓ ብማሕበር ደረጃ ክጥርነፉ ፀገማቶም ተጠርኒፎም ክቃለሱሉ ከዓ ዕድል ክንፈጥረሎም ይግባእ።
1: ኣዚና ነመስግነካ ኣቶ ያቆብ ሓይለ ሓኪም ኣእምሮ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ዛዚምና ኣለና። ዝመፅእ ሰሙን ኢና ክንራኸብ ኣብ ኣእምሮ ኣውን ምዕባለ ኣውን ስንክልና ዘተኮረ መደብ ዶክተራት ኣብ ስትድዮ ይፀኒሑ ተሓቀኒ እዩ።

እቲ ንምጉልባት ሓይሊ ሰውራን ምድኻም ሓይሊ መግዛእትን ዘጉልሐ ስርሒት ነጥበ መቐይሮ ዝብል ሽም ተዋሂብዎ። ህዝባዊ ግንባር ሓርነት ኤርትራ ብዘይካቲ እናበረኸ ዝመፀ ፍናን ተጋደልቱ በቲ ንውቃው እስ ደምሲሱ ዝሰለቦ ኣፅዋር ናይ ተኽሲ ዓቕሙ ኣውራ ድማ ብታንክታት መዳፍዕን ከበድቲ ረሻሻትን ደልደለ። ብገለ ኩርናዕ ኣብ ልዕሊ እቲ ሞራሉ ብሩኡይ ከንቆልቁል ዝጀመረ ሰራዊት ደርግ ከጥቅዕ ምዃኑ ኸዓ ግሙት ነበረ። ንጸላኢኻ በሎ ጸጊምዎ ኸሎ መባእታ ሕጊ ኩናት ብምዃኑ

0: 16 ሚያዝያ 1984 ሰዓት 2 ድሕሪ ቀትሪ ጸጋማይ ግንባር ናፋ ካፕተን ንእስ ውቃው ኣብ ጎላጉል ኣውገትን ክራይንስ ደምሰሳ ኣህዱታት ህዝባዊ ግንባር ኣጋር ብርጌዳት 44 23 ምስ ገለ ክፋል ናይ መካናይዝን ኣህዱታት ነቲ ካብ ጎላጉል ግራት ክሳብ እምባብሉሕ ዝዓረደ ሰራዊት ደርግ ሓደጋ ወደቖ እቶም ኣብ ጎላጉል ግራት ዓሊዶም ዝነበሩ ብምድምሳስ ውቃው እዝ ሰንቢዶም ዝፀንሑ ወተሃደራት ደርግ ነቲ ሃንደበታዊ መጥቃዕቲ ኣይተፃወርዎን ዝቕተል እናተቐትለ ዝማረኽ እናተማረኸ ከዓ መዛግቦም ረሕሪሖም ናብ ጎላጉል ዓገት ሓደሙ የማናይ ክንፊ ናይቲ መጥቃዕቲ ግን ከምቲ ዝድለ ይሰጎመን እቶም ኣብ ፅርዳፍ እምባብሉሕ ዓሪዶም ዝነበሩ ወተሃደራት ደርግ መዛግብናይ ንገድፍን ኢሎም ብትርመከቱ ኣብ ፀገማይ ግንባር ናቕፋ እትርከብ ብህዝቢ ናይቲ ከባቢ ደብር ብሉሕ ሸመር ኣደግ ብደቂ ኣንስትዮ ድማ እቲ ትሰመ ዝብሉ 3 መፀዊዒታት እትፍለጥ እምባብሉሕ ካብ ፅፍሒ ባሕሪ 103 ሜትሮ ብራኸ ዘለዋ ብኣሸሓት ነተኩቲ ዝተሓፅረ 3 ደረጃታት መዛግብ ዝተሰርሓላ ፅንዕቲ ዕርዲ ሰራዊት ደርግ እያ እዛ ብሳላ ብራኺኣ ንኹሎምቶም ብሰሜን ደቡብ ይኹን ምዕራባዊ ሸነኻት ዝርከቡ ተጋደልቲ ዝዓረድሎም ድፍዓት ብምብራቕ ድማ ክሳብ ገማግም ባሕሪ እተቆፃፅር እምብዛ ፀዳፍ እምባ ብዘይካታ ብድሕሪ መዛግብ ወተሃደራት ደርግ እትርከብ ቀጣን መንገዲ ኣጋር ኣይኮነን ዶ ንመታኾሲ መደየብ እውን የብላን መራሒ ናይታ ንጥርዚ እምባብልሕ ክትቆፃፅር ዝተመደበት ናይ ብርጌድ 23 በጠሎና ሓደ ሓይሊ ሱሳ ተጋዳላይቲ ክስተ ተኽለ ማርያም ዳምባን ኣባል ናይቲ ሓይሊ ተጋዳላይቲ ነቢያት ዓንደ መስቀልን ኣብቲ ጥምጥም ካብ ዝሓደሩ ተዋጋእት እዮም
1: ናይ ሸመር ኣድግ ፅንካረሲ ፅግዕ ምሰልካይ ነት ጎቦ ደርጋ ብርባዕቶም ማሓወርካ ክትኸዱ
2: ካባና ንየማን ነበሩ ሓይሊ 101 መምርሲዩም ንኣብነት ተሃሪሙ እንዳርኣናዮ ኒሕና ፀዲፉ ኣብ መጨረሻ ኣብ ገረብ ተታሒዙ ዳሕራይ ወሪዶም ኣውፅኦሞ ኣዝዩ ፀዳፍ ስለ ዝኾነ ትስተሃር መሰብቲ ናይ ምድሓን ሂወትስ ብምፅዳፍ እያታ ተቐበሎ ነይራ
0: እቶም ብ16 ሚያዝያ 1984 በቲ ሸለው ዝበለ ገደል እምባብሉዕ ተሃድሙ ዝተመዘዙ ኣህዱታት ብርጌድ 23 ብድሕሪ ናይ 4 ደቓይቕ ድማዊ ውግእ ብደቡባዊ ምዕራባ ንእትርከብ መንከሲ ክትኮኖም እትኽእል ቀዳማይ ዓንኬል መዛግብ ጸላኢ ዝነበራ ታባ ሰማይ እትበሃል ብራኼ ተቆጻጸሩ
1: ሕጂ ሓይልና እታብ መጀመርታ ዋርድያ ናይ ታባ ሰማይ ዘሎ ንዑ ክነጥቃ ንዕና ሓላፍነት ንወስድ ማለት እዩ ቀዳማይ ድፋዕ ንሰብሮ ካልኣይ ድፋዕ ንሰብሮ ኣብ ፍርቂ ዘሎ ማለት እዩ እንታ ናይ መወዳእታ ኳል ሸመር ኣድግ ዝባነት መፅዕ ዘለና ግን ፀድፊ እዩ ክንሕዛ ኣይንኽእል
0: ናብ 17 ሚያዝያ 1984 ኣብ ዘርግሕት ለይቲ ኣብ እምባ ብሉሕ ዝተኻየዱ ተደጋገምቲ ህጁማት ከምቲ ዝድለ ዕውታት ኣይነበሩን ተጋደልቲ ህዝባዊ ግንባር ድሕሪ ብርቱዕ ምርብራብ ንኻልኣይ ዓንኬል መዛግብ ጸላኢ ሰይሮም እኳ ክቆጻጸሩ እንተኸኣሉ ንሰማይ ገጾም ዘንቃዕረሩ ኣጻት እምባብሉሕ ግን መንከስ ዝተሳእኖም መሬት ክበርህ ከሎ ድማ እቶም ንምቁጻራ ዝተጸገሙ ተጋደልቲ ካብ ደብዳብ ነፈርቲ መዳፍዕን ረሻሻትን ሰራዊት ደርግ ምጡን ከውሉ ንምርካብ ናብታ ብድሮ ዝተቆጻጸርዋ ታባ ሰማይ ከዝልቑ ትእዛዝ ተመሓላለፈ
3: ኦተኸብለ ዘልኩዋ ንጉዲ ጸኒሐሎ ሞ ዳሕራይ ክንርአና ምስናይ የማናይ
0: ሕጂ እውን እቶም ካብ ብራኺ እምባብሉሕ ብወተሃደራት ደርግ ዝትኮስ ኣይሂጠያይቲ እናዘነቦም ብሰማይ ብነፈርቲ ብመሬት ብመዳፍዕን ሞርታራትን ክድብደቡ ዝወዓሉ ተጋደልቲ ኣይረብረቡን መሬት ዓይኒ ምስሓ ዘሎም ከዓ ብጥውዮ ነጸላታትን ብረታቶምን ከይተረፈ እናተዋጠጡን እናተሓናገሩን በቲሸለው ዝበለ ጸድፊ ብምህጃም ነቲ ብድሮ ዝተቆጻጸርዎ ካልኣይ መዛግብ ጸላኢ ተመልስዎ ኣብ ጫፍ ናይታ ብራኺ ዝተኣከቡ ወተሃደራት ደርግ ናይ ሞትን ሕየትን ውግእ ስለ ዘካየዱ ግን ኣብ ካልኣይ ምሸት እውን ንእምባ ብሉሕ ክቆጻጸርዋ ኣይከኣሉን ምስ ጽንካረ ናይቲ ቦታ ካብኡ ንንዮ ምቕጻል ብመጽርቲ ዝኽፈል መስዋእቲ ስለ ዘይዋጽእ ከዓ ብምሉእ እቲ ኣሃዱ ካብቲ ቦታ ዝሊቑ ናብ ናይ ቀደም ድፋዓቱ ክምለስ ግድን ኮነ
2: ኣብቲ ጸዳፍ ቦታ ምስ በጻሕና ክንቅጽል ኣይከኣልና ምክንያቱ ሓደ ክልተ ሰብ ኮይኑ ጥራሕ ነቲ ሓንቲ መንገድስ ክትሓልፋ ኣይትኽእልን ብየማና ፀጥፊ

0: ፀጋምና ፀድፊ እዩ እታ ሓንቲ መንገዲ ትበሃል መውረዲተን መደየቢተን ከዓ ኣሲረናላ ዓፂና ማለት እዩ ኣምሓራ ደይኮናስ ትቦታ ተዋጊእና ውዒልና ዳርጋ ስጋ 11 ናይ ለይቲ እው ሓዲርና ከነዚ ልቕክልና ማለት እዩ።
1: ኣብታ ለይቲ ካብ ጋንቲኡ ንሸነኽ ፀጋም ፍንትት ኢሉ መከላኸሊ ዝኾነ ኣእማን ጨሪሑ ዝተኾስ ዝነበረ ናይ ተኣሃዱ ፍሉጥ ተዋጋኣይ መንእሰይ ጀሚል ሓሰን ምስቲ ዝነበረ ፃዕቂ ተኽሲ ነቲ ናይ ምዝላቕ መምርሒ ይሰምዖን ተኽሲ ብፆቱ ስሒው ኣብቲ ፀላም ንበይኑ ምህላው ምስ ፈለጠ ከዓ ኣብ ሓንቲ በዓቲ መሳሊት ዓባይ እምኒ ተፀግዐ ኣብቲ ፅዕፅዕ ናይ ለይቲ ህጁማት ኣብ ኢዱ ዝተወግአ ናብ ብርጌድ 23 በጠሎን ሓደ ሓይሊ ሱሳ ካብ ዝምደብ 3 ሶሙን ጥራይ ዝገበረ ኣብ ሜዳ መኮነን ብዝብል ካልኣይ ሽም ዝፅዋዕ ተጋዳላይ መኩርያ ታደሰ ብርሃነ እውን ኣብታ ብኹሪ ኣብ ውግእ ዝተሳተፈላ ፀዳፍ እምባ ብሉሕ ከም ናይ ጀሚል ዕጫዩ ኣጋጢምዎ ኣብቲ ፀልማት ምፃዕቂ ተኽሲ ኣንፈቱ ስለ ዘጥፍአ ምስ ብፆቱ ከዘልቕ ኣይከኣለን ንሱ ንናይታ ለይቲ ተመክርኡ ኣመልኪቱ ኣብታ ተጋደልቲ ህዝባዊ ግንባር ተመክሮ ሓድሕዶም እናተለዋወጡ ዝበራረዱላ ዝነበሩ 2 ወርሓዊት ውሽጣዊት ወታደራዊት መፅሄት ተዓጥቕ ኣብ ናይ መያዝያን ጉንበትን 1989 ሕታም ቅፂ ዓቲ ተላሒጎም ምፅንፃኖም ቀጸሉ ተጋደልቲ ንድሕሪት ከም ዘዝለቑ ዝተረድኡ ወታደራት ደር ብፅዑቕ ተኽሲ ተሰኒዮም ናብቲ ጀሚልን መኮነንን ዝነበሩሉ ከባቢ ወረር ወረር ክብሉ ጀመሩ ዝርከባ ክወፅላ ዝኽእሉ መንገዲ ዝተዓፅወቶም ጀሚልን መኮነንን ካብቲ ኸበባ ናይ ምውፃእ ዕድሎም ካብ ደቂቕ ናብ ደቂቕ እናፀበበት ከደት ንዝመፀ ነገር ክገጥምዎ ድማ ከላሽናቶም ይዕንቂሮም ኣብታ በዓቲ ልሕግ ብምባል ኣስቀጡ ኣብ ብርጌድ 23 ናይ ዓውደ ኩናት ጋዜጠኛ ዝነበረ ተጋዳላይ ተኸስተ ገብረ መድህን ንሰራሕቲ ቕያ እምባብሉሕ ጀሚልን መኮነንን ብቐጥታ ብምዝርራብ ንዛንቶኦም ፅሒፉ ናብ ድምፂ ሓፋሽ ኤርትራ ሰዲድዎ ነይሩ ኣብቲ ብዛዕባ ውልቀ ጅግንነት ምቅላሕ ብዙሕ ልሙድ ዘይነበረሉ ውድብ ህዝባዊ ግንባር ድማ ብዛዕባ እቲ እቶም 2 ጎባልል ኣብ እምባ ብሉሕ ዝፈፀምዎ ቕያ ብድምፂ ሓፋሽ ኤርትራ ብቋንቋታት ትግርኛን ትግረን ተኸታታሊ ፈነወታት ተገብረሉ
2: ድምፂ ሓፋሽ ኤርትራ መሬት ኤርትራ ዝርከብ ናይ ህዝባዊ ግንባር ሓርነት ኤርትራ መደበር ራድዮ እዩ
3: እቶም 2 ጎብለላት ሓቀኛ ዛንታ ብተጋዳላይ ተኸስተ ገብረመድህን ጀሚልን መኮንንን ካብ ጋንቶኦም ተገሪዞም ዝትረፉ ጸላኢ ከይርእዮም ኣብ ሓደ በዓቲ ተሓቢኦም ነይሮም ኩነታት ናይ ምምላጥ ዕድሎም ፀቢብ ነይሩ ምርጭኦም ድማ ንዳግማይ መጥቃዕቲ ናይ ብፆቶም ምፅባይ ኮነ ግዜ እናሓለፈ ብዝኸደ ግን ካብቲ ኣብ ልዕሊኦም ዝነበረ ዕርዲ ኣይዞሕ ጎበዝ ወንበዴ መቓቡሩ ዝኾነ ጉድጓድ ኩዒቱ ኣሎ ዝብል ድምፂ ሰምዑ እቲ ልሙድ ፈኸራ ናይ ሰራዊት ጸላኢ ንመንኮን ይኸውን ንዕጨ እምንዶ ንበዓል ጀሚል
4: ኣብዚ ግዜ እዚ እቲ ህጣሙ ኣጥፊኡ ዝነበረ ሰራዊት ጸላኢ
5: ኣይዘጎበዝ ሺኣን ድናና ስደፍርም
4: ኢሉ እናፈከረ ናብቲ ካናሌ እዚ ዘይበሃል ቦምባ ዒድን ጥያይትን ድሕሪ ምትኳስ ኣተወ ጀሚል ነዚ ምስ ተዓዘበ
5: በለ መኮነን ብፆትና ብርግጽ ነዚ ቦታ ገዲፎሞ እዮም ንሕና ድማ ኣብ ቁፅፅር ጸላኢ ስለ ዘሎና ጸላኢ ብርግጽ ከረኽበና እዩ ምስ ዋእትና ስለ ዘይተርፍ ጅግንነት ፈጺምና ክንስዋእ ኣሎና በሎ
1: ጀሚል ሓሰን ነታ ዝዓበየት ምስጢር ዓወት ተጋዳላዩ ንመኮነን ነጊርዎ ንመስዋእቲ ብደውካ ምቕባል መስዋእትኻ ዘይተርፈካ ታሪኽ ሰሪሕካ ብጅግንነት ምሕላፍ ኣብ ቆሓየን ዓዲ በተቲ እትበሃል ዓዲ ተወሊዱ ዝዓበየ ሓድሽ ተጋዳላይ መኮነን ታደሰ ኣብዛ በኹሪ ዝኣተዋ ፈታኒት ውግእ እኳ ኣብ ከበባ እንተኣተወ ኣይተዳህለን እቲ ምኩር ተጋዳላይ ጀሚል ሓሰን ዝገበሮ ክገብር ድሉው ምዃኑ ንነብሶ ኣሚኑ ንመስዋእቲ ክግንሸል ቀረባ ናይ መወዳእታ ውሳነ ክቡባት ተጋደልቲ ጀሚልን መኮነን እንታይ እዩ ክኸውን ህያው ዛንቶኦም ካብ ሳልሳይ ክፋል ናይ እዋን ብረታዊ ቃልሲ ድምፂ ሓፋሽ ኤርትራ እንሆ
3: መኮንን ንጀሚል ኣብ ማውታን ኣይነኽፍእ ነዘን ኣብ ቅድሜና ዘለዋ ወተሃደራት ለኻኺምና ንሕለፍ ኢሉ ነታ እንኮ ምርጮኦም ኣትሪሩ ምስ ጸቐጠላ ጀሚል ሓዊ ብቕድሜኻ ሓዊ ብድሕሬኻ ጌርካ ብሂወትካ ምጥላዕ መኽሳር ጥራሕ ይትርፉ። ስለዚ ግዜ ምምራፅ ከድልየና እዩ በሎ።
1: ጀሚልን መኮነንን ኣብ ክንዲ ካብቲ ኸበባ ምውፃእ ኣብ ውሽጢ እቲ ኸበባ ቅያ ንምስራሕ ንሓድሕዶም ተኣማሚኖም ወሲኖም እዮም። ብረታቶም ለጊሞም ከዓ ንዝባን እምባብሉሕ ነቐሉ። ካብ በዓቶም ወፂኦም ቁሩብ ምስ ሰጎሙ ግን ደርጓዕጓዕ ዝብል ረግፀ ኣጋርን ጨርባሕባሕ ዝብል ድምፂ ብረታትን ብልዕሊኦም ሰምዑ። ናብ ቀዳማይ ድፋዓቶም ዝሓልፉ ወታደራት ደርግዮም ብኡ ንብኡ ከዓ ህሩግ በልዎም።
6: መኮነን እንታይ ይብሎ? ጀሚል ክንገብር ኢና ብሎ ተሓስ ክበል ጥራይ ስቕበል ንገብሮ ባሓር ክነግረካ ኢሉ ቴንዳ ገለ ነይርዎ መትየሎም ክደንዎ ሕጂ ቴንዳ ምስ ተኸድኑ እንተኾይኖም እዮም ዝረኣዩ ዘሎ እንእዮም ዝመስሉ ማለት እዩ።
1: እቶም ወተሃደራት ብመስርዕ ናብቲ ብድሮ ተመንዚዖሞ ዝነበሩ መዛግቦም ሓለፉ። እቶም ክልተ ጎባልል ከዓ ሓሳቦም ከይቀየሩ ዝተዓንቀራ ብረታቶም መዚኖም ሰላሕ እናበሉ ናብታ ንኣሃዱ ምሉእ ዝሐለለት ጸዳፍ እምባብሉሕ ተበገሱ። ኣጻሪፍ ናይታ ተጋደልቲ ክሕዝዋ ወተሃደራት ደርጊ ድማ ከየት ሕዝዋ ናይ 38 ሰዓታት ናይ ሞትን ሕየትን ርብርብ ዝተኻየደላ እምባብሉሕ ግን ሕጂውን ብቐሊሉ ዝሕኮሩ ኮይኖም ኣይጸንሕዎምን። ኣብቲ ሸለው ዝበለ ገደል ዝተገተረ ከውሒ ድማ ምሕላፍ ከልዩ ዓገቶም። ብኸመይ ዳ ኣሰገርዎ ብልሳኖም ንዝተነግሩ ብፆቶም ምስማዕ ይሓይሽ። ናይ ቀረባ መዳቕስቲ መዋግእትን ዓርክን ጀሚል ሓሰን ዝነበረ መድፋዕ ጅብሬን ተጋዳላይ ሃይለ ገብረ ሚካኤል ዒው ሓደ ካብቶም ዘይሕከኽ ዝኽሪ ዘለዎም ተጋደልቲ እዩ።
7: ክዲቦዋ ከለዉ ጀሚል እንታይ ብሎ ሞክርያ ኢሎ ንስኻ ንዓይዘይ ስለ ዘይትኽእለኒ ኣነ ንዓኻ ንቕድም ክሕንግረካ ይብሎ ጀሚል ሕንግሮ ሞክርያ እዩ ድዩ ምስ ደበ በዓር እሱ ንጀሚል ይውጥጦ ጀሚል ከዓ ብረቱ ሂቡ እዳተንፋሓኹ ይድይብዋ።
3: ምንቅስቓስ ጸላኢ ጠፊኡ መሬት ምስ ጸመወት ኣብ ክንድነቶም ኣብ ቅድሚኦም ዝነበሩ ወተሃደራት ዝፍንጥሱ ቀጥታ ናብታ ልዕሊኦም ዝነበረት ጽንዕቲ ዕርዲ ጸላኢ ደዮም። ኣብኡ ከዓ ፋሕ ኢሎም ሓለዋቶም ኣጥፊኦም ዝደቀሱ 12 ወተሃደራት ረኸቡ። ዋላ ሓደ ዝሰምዖም ኣይነበረን። መደቦም ግን እንታይ እዩ? ብልሓቶም ንምፍላጥ ነቲ ፍጻመ ዝከነከታት
5: ጀሚል ጉብጥ ጉብጥ እናበለ ናብ መኮነን ምስ ተመልሰ ንስኻ ነዞም ሓሙሽቲ ኣብ ርእሶም እናልገብካ ቐቲልካ ናብዛ ላዕለ ወይቲ እንዳ ቡምባ ኸትካ ነዞም ታሕተዎት ብድሕሪኦም ረኩዓ ኣሎም። ኣነ ድማ ካብዚ ንንየው ዘለዉ 7 ወተሃደራት ቀቲለ ክርክበካ የ ብምባል ጀሚል ኣብ ገዛ ዕርዶም ብድቅሶም ከለዉ ንሞት ፈረዶም።
1: ብቓላት ናይቲ ኣብ ሕድሮ እምባብሉሕ ኣብ ጎኒ ጀሚል ንኺሱ ቅያ ዝሰርሐ መኮነን ታደስኸ እቲ ኣነ እኹል ተመክሮ ኣለኒ ንዝብል ኣብ ውትድርና ዓለም ዝበሰለ ሰብ እውን ሃንደራ ኢልካ ዝእመን ዘይመስል ምድምሳስ ናይቶም ናይ ቅድሚት ሓለዋ ውፅኢና ኣለና ኢሎም ቀሲኖም ዝደቀሱ ወተሃደራት ደር ከመይ ነበረ ከም ስጋ ጉዚ ኢና ተመቒልና የኒ ዝብል ዘሎ ባዕሉ ኣብ መጥሄት ተዓጠቕ።
8: ጀሚል ከም ንስጋ ጎዛ እዚኻ ንክልተ ወይ ሰለስተ ትመቕሎ ንዕአን እውን ካብዚ ብዘይፍለ ካብዚ ንዓኻ ካብዚ ከዓ ንዓይ ኢሉ ብሓንሳብ ተኽሶን ከፍት ኣመልከተለይ ብኡ ንብኡ ከዓ ሻምብቆ ብረትና ብነብሰን ብምልጋብ ብቕልጣፈ ዲቕዲቕ ኣበልናዮ። ኣብ ውሱና ሰኮንታት ድማ 18 ዕሱባት ናብ ሬሳ ቀየርናዮ።
5: ከምቲ ስምምዖም መኮነን ንሓሙሽቶኦም ቀቲሉ ናብታ ገዛ ኸይዱ እንተፈተሸ ክልተ ወተሃደራት ከቦርታ ተሸፋፊኖም በጢሎም ጸንሕዎ። ነዚኦም እውን ኣብ ጕንዲ እዝኖም ሓሓንቲ ዓረር ሂቡ ንላዕሊ እንተወፀ ሓደ ወተሃደር ቀባሕባሕ ክብል ጸንሖ። ጌና ናይ ዝረኣዮ ነጸብራቕ ኣብ ሓንጎሉ ከይተቐርጸ ኸሎ ኣብ ግንባሩ ወቒዑ ኣዕረፎ። ጀሚል እውን ብወገኑ ነቶም 7 ወተሃደራት ቀቲሉ ናብቲ ምብራቃዊ ወገን ናይቲ ታባ ኣማዕደወ። ብድሕርዚ ጀሚል ኣብ ጎኒ መኮንን ኮይኑ ነቶም ታሕተዎት በል ክብሎም ጀመረ። ካብቶም ተደናጊሮም ዝገብርዎ ዝጠፍኦም ወተሃደራት ዝመፅኦም ዝነበረ ተቃውሞ ማነ የምትተኩሰው እኛ የወገን ወታደሮች ነን ዝብል ጥራይ ብምንባሩ ቅድሚ ምብትታኖም መኮነን ሰለስተ ጀሚል ክርቴ

0: ከምዚ ገይሮም ድማ እቶም ክልተ ጎብለላት ነታ ኣፀጋሚት ኣባግልሕ ትቆፃፀርዋ።
1: እዞም ነቶም ብባህሪ ተሓጊዞም ወይ ከምነቕ ብምባል ዝመከትዎም ወታደራት ደርግ ኣፃፂኦም ነቲ ንክልተ ለይትን ክልተ መዓልትን ንኣሃዱ ምሉእ ዝሐለለ ፀዳፍ እምባ ብሉሕ ዝተቆፃፀሩ ጀጋኑ ጀሚልን መኮነንን ብድሕሪኡ ኸ እንታይ ኮን ገበሩ ነዚ እውን ባዕሉ መኮነን ኣብ መፅሄት ተዓጠቕ ፅሒፍዎ ኣሎ።
2: ጀሚል ሓይልና ኣብቲ ቅድሚ መዓልቲ ዝውዓልናሉ ቦታ እዮም ዘለዉ ኢሉ ብምሕሳብ ንክመፁና ዓውሉ ደጋጊሙ ዳምባ ዳምባ ዎ ዳምባ ኢሉ ፀውዐ። ነቲ ፃውዒት ዝምስሰምዓየን ከዓ ሸበድ ብዝኣተውን ድሕሪ ፃውዒት ምስምዐን እታ ቦታ ከም ዝተሃጅመት ኣረጋገፃ። ኩሉ ዝነበረ ንብረት ከም ብሬን ኣርቢጅን ዶሽካን ዝኣመሰሉ ገይረን ከዓ ነታ ቦታ ክኩዕታኣ ጀመረ። ኣብ መላእቲ ግንባር መጥቃዕቲ ዝተፈንወ ከዓ መሰለ። እቶኽስና ፃዕፅዐ ምስ ከደ ነቲ ውፅንሓና ሰለስተ ብሬን ጀሚል በብተራኽ ትኩሰሉ ፈተነ። ስለዝኣበዮ ግን ንሰለስትኡ በቲ ገደላ ኣፅደፎ ነቲኡ ዝነበረ 14.5 ከዓ ቦምባ ደርግመሉ።
3: ቀቲዶም ምስ ወድኡ ነቲ ገዛውቲ ብምሉእ እየንድድዎ ቦምባ እትብሉ። ስለዚ ብረት ዝፀንሖ ቦምባ ዝፀንሖ ገለ ከዓ ተረግሮ ግብል ኣብ መወዳእታ እዚ ፒኣር ዝብል ዝበሃል ብረት ገለ ይፀንሖ ማቁ ካብ ፒኪ ኣዝዩ ዝዓበየ እዩ ክፀርቦ ይክእሉን እዮም። ንዕኡ በቲ ፀድፊ ሸለዎ ብልዎ ሕጂ እቲ ጎቦ መዓት ቁልቁለት እዩ ዘለዎ ንሕና ንእግሪ ገፅና ንወሪ ስለ ዘለና ንዕአን ውድኡ ሽዑ ንዓየቁ ኮይኑ ዝፅዋዕኒ ዳምባ ይፅውዕ ዳምባ ይፅውዕ ዓሚቕ ስለ ዝኾነ ንሕና ክንሰጉቀኒኢና ሕጂ ደብረ እመን ዝነበሩ ብፀትና ግን ንትሕዳ ኮይነን ብኸመይ ነዚ ሽምሲ ፈሊጠኖ ሕጂ ሰብ ሒዘን ወይንታ ኮይነን ገሌሎም ይጠራጠሩ ማለት እዩ
4: ኩላታ ቦታ ዝተቋፃፂሮማ እዮም ክፅውዑ ክኢሎ ዝተቋፃፀርዋ ንብምላእ ዝየሮም ኣምሓራይ ዝበሃል ከምደይብላ ኣረጋጊፆም ዳንባ ኢሎም ተውዮም ማለት እዩ ብምልሶሉ ሰብ ካይረክበኒ ሕና ዝሊዕና ታሕቲ ወሪድና ነርና።
1: ጀሚልን መኮነንን ናይ ልቦም ፈፂሞም እዮም። ብፀቶም ካብኣቶም ርሒቖም ኣብ ዓሚቕ ቦታ ብምኽዋሎም ፀዊዖም ዝሰምዖም ኣይረኸቡን። ካብኡ ኔው ኣብቲ ቦታ ምፅናሕ ብዘይካ ክሳራ ካልእ ፋይዳ ከምዘይነበሮ ግንዙብ እዩ። ዝቕተል ወተሃደር ደርቀቲሎም ዝፀድፍ ኣፅዋር በቲ ሸለው ዝበለ ገደላ ፅዲፎም ከዓ በቲ ዝደየብሉ ፀድፊ ሸታሕታሕ እናበሉ ብሰላም ናብ ኣደ ኣሃድኦም ተፀንበሩ።
3: ጀሚል ዳንባ ኢሉ ክፅውዕ ከሎ ንሕና ደይ ምስማዕና ኣዝዩ ተሰሚዕና ንዓና ነቲ ንሕና ሰሚዕና ነርና ትንኸውን ምተመለስና ልክ እታ ድፋዕቲኣ ከዓኒ ምተታሓዘት ነራ ብማሓዞም ተሓጉሽና ኣብ ሓረ ምቆታሎም ተሓጉሽና ግን ተመሊስና ንሕና ነቲ ሶም ዝፈፀሞ ጅግንነት ብዘይመሓዝና ከዓኒ ጉሂና።
5: ኣነ ብተስዓ ዓመተ ምህረት ድብል ኣባፀ ክትተሓዝ ኮነ ካብኡ እዛ ሬድዮ ሰምዕ ኣብታ ካልኣይቲ መዓልቲ ፖሊስ ኣብ ሓዝሓዝ ዘለዉ ሰሚዖማ ፈሊጦማ ኣብ ገዛይ መፂኦም ዳርጋ ሰዓትን ፈረቓን ፈትሽም
6: ክልተ ገብላ ኣነ በዕል ትና ድምቲ ዓባይ ታሕቲ ኣውሪድ
5: ከምዲተረዳካዶ
6: ይሰምዕ ተሰማዕኮ ድማ ናይ ታባ
5: ብሉሕ
6: ኣይደክራ ንሱ ማንበር ታባ ንሱ ዝደየባ ሽዑ ምስ ካልኣይ መኮነን ወዲ ጓሓይን
5: ሰንበት ሰንበት ሸዓ ሰምዕ
6: ድያ ከም ተዓወተ ይፈልጥ
7: መኮነንን ጀሚልንስ ክልቲኦም ኮይኖም ሸመራ ኣድግ ትበሃል ታባ ክልቲኦም ኮይኖም ከም ተቋፃፀርዋ ሕሉፍ ክእያ ከም ዝገበሩ ከምዚ ይሰምዕ ሓበን እዚ ኣብ ኩላትና ኩርዓት እዩ። ግን ብፍላይ ከምዚ ኢልካ ክግለፅ ከሎ ክትንተን ከሎስከ ታሪክ ካልተ ዝኸውንስ
1: እያ። ናይዞም ጎባልል እምባ ብሉሕ ኣብቲ ብኢብራሂም ዓፋ ወታደራዊ ኣካዳሚ ዝፍለጥ ዝነበረ ዝለዓሉ ሓለፍቲ ዝስልጥንሉ ላዕለዋይ ወታደራዊ ቤት ትምህርቲ ውድብ ህዝባዊ ግንባር እውን ብዕቱብ ካብ ዝተዘተየሎምን ኣድናቆት ዝረኸቡን ቅያታት ክኸውን በቂዕ እዩ። ብድሕሪ ምድምሳስ እዝናዶው ኣብ 1988 ኣብ ሓራ ከተማ ፍዓበት ንመራሕቲ በጠሎኒታት ናይቲ ውድብ ኣብ ዝተዋህበ ወታደራዊ ስልጠና ከም ፍሉይ ተመክሮ እዩ ቀሪቦ።
8: ሓደ ካብቶም መምሃራና ሻምበል ተስፋ ማርያም ነይሩ ንዓናታ ኮር ስበና ሕጂ ኣኪቡና ንስኻትኩም ካብ ነዊሕ ግዜ ኣብ ውግእን ምስ ውግእን ይኹም ዘለኹም ናይ ውግእ ፍፃሜታትና ከዓ ኣይተሰነደን ተትፈልጥዎ ንምስናድ ገለ ግበሩ በብጉጅለ ጎጃጅሉና
1: መምህራን ናይቲ ፍሉይ ወታደራዊ ቤት ትምህርቲ ህዝባዊ ግንባር ነቲ ተመክሮ ናብ ኩሎም ተጋደልቲ ናይቲ ውድብ ንምስፍሑ ኣብ ናይ 1989 ቀዳማይ 40 ዓመት ቅፅ 10 ቁፅሪ 5 ሕታም መፅሄት ተዓጠቕ ክሕተም ወሰኑ።
8: እዞም ኣብዚኣ ተጠቂሶም ዘለዉ ምክኤል ገብረሃድ ወዲቕሺ ስዉእ፣ ተስፋ ልደት ስዉእ፣ ምክኤል ግን ወሎ፣ ኣነን ምክኤልን ኣለና ኣብታ ጉጅለ ኣብዚኣ ካብ ዝነበርና እቶም ክልተ ግን ስዋኣት እዮም። ንሕና ኣብዛ ጉጅለ እዚኣ ምስ ተጠርነፍና ኣጋጣሚ ኩላና ንፈልጦ ኢና ነዝበልዓ እዚ ነነዝክሮ ጌርና እዛ ፅሕፍቲ እዚኣ ተፃሒፋ።
1: በዚ ከዓ እዚ ኣብ እምባ ብሉሕ ብጀጋኑ ጀሚልን መኮነንን ዝተፈፀመ ቅያ ሓደ ካብቶም ብፍሉይ ተሰኒዶም ንወለዶታት ክመሓላለፉ ዝተሓርዩ መስተንክራት ተጋደልቲ ህዝባዊ ግንባር ሓርነት ኤርትራ ብምዃን ዛንታ ሓበን ኤርትራን ቃልሳን ክኸውን ክኢሉ ኣሎ።
8: እታ ቦታ ፍልይቲ ምስ ምዃና ሸታሕትሖ እቲ ሰብ እንዳዝለቐ ንሳቶም ምህጃሞም እዩ ከም ፍሉይ ከዘክራን ከም ፍሉይ ከስምያን እሞኻ ብክልተ ሰባት ኣብ 14.5 ዓብቲ ከቢድ ረሻሽ ዝነበሮ ቦታ ደቂሰን ዝነበረ ኣምሓሩ ረሺኖም ብረተን ኣበላሽዮም እሞ ካብቲ 360 ዲግሪ ተኸቢቦምሉ ዝነበሩ ብሸታሕትሖ ፀድፊ ሂወቶም ትሪፎም ናብ ኣሃድኦም ምምላሶም እታ ዝሰዕበት ናይ ተዓጠቕ መፅሄት ክትወፀ ክኢላ።
1: እዚ ዝእመን ዘይመስል ቅያ ናይዞም ክልተ ጎባልል እምባ ብሉሕ ኣብቲ ግንባር ዓሪዶም ብዝነበሩ ተጋደልቲ ፍሉይ ዝሕብን ዛንታ ኮይኑ ተወዓውዐ። ብዛዕባ እቲ ስርሒት እቶም ጀሚልን መኮነንን ቃርሳ ክፃወትሎም ዝሓደሩ ወታደራት ደርጉውን ከይተረፉ ኣድናቆቶም ከም ዝገለፁ ከዓ ኣብ መፅሄት ተዓጠቕ ሰፊሩ ኣሎ።
8: ድሕርቲ ፍፃመ ካብቶም ኣብቲ ቦታት እዩ ዝነበሩ ወታደራት ዝሰለመ ነይሩ።
2: እዚ መስተንክራዊ ስራሕ ናይ በዓል ጀሚል ብሓደ ኢዱ ዝሃበ ወታደር ፀላእ እውን ተመስኪሩ እዩ። ካብ ዘረብኡ ንምጥቃስ ኣብ ዕለት 17484 ጅግንነታዊ ስራሕ ዝፈፀመ ሰብ እንታይ ሓላፍነት ሂብኩሞ ብዝብል ሕቶ ድናቆቱ ገሊፅ እዩ።
8: ኣባና ምስ በፅሐ ዝተዛረቡ ዘረባ እዩ።
1: እዞም ኣብ ውሽጢ ከበባ ከለዉ ንወታደራት ደርግ ደምሲሶም ንኻልኣይ ግዜ ተጠቂዓ እውን ክትተሓዝ ንዘይከኣለት ፀዳፍ እምባ ብሉሕ ንበይኖም ዝተቆፃፀሩ ተጋደልቲ ጀሚልን መኮነንን ኣብ ዝቐፀለ ውግኣት ብረታዊ ቃልሲ እውን ካብ ሕድሕዱ ዝተሓላለፍ መስተንክራት ዝሰርሑ ጀጋን እዮም። ናይ 3 ሰሙን ተጋዳላይ ከሎ ኣብ ግጥም እምባ ብሉሕ ኣብ ዝኣትዋ በኩሪ ናይ ኩናት ተመክርኡ መስተንክር ዝሰርሐ ጅግና መኮነን ታደሰ ብሓድሽ እንከሎ ኣብ ፍሉይ መዝገብ ጅግንነት ዝሰፈረ ተጋዳላይ እዩ።
9: ደፋር ወነሩ ደፋር ምን ቁበይብሎ ወነሩ እንተ ሓለወ ንፉእ እንተ ሓረሰ ንፉእ ሽዑ እንዲዩ ዳ ማሕረስ ይምር ረቢሉ ነበረ ንሃገረይ ተዘይከይደ ሰደይ ክሓልፈልክ እዩ ሓተይ ክዕቢ የብለኒ ነሩ ንፍዕ ብዝኣተዎ ንፍዕ እዩ ነሩ ግን ዛና ፅነት ይገደፋ
7: ተዓሚፁ ወይ በኺ ከኣትልካ ይሕሰብኒ ሽላ ብልዎ ነይሩ ኣብ ዝኾነ ነገር ተላኢኹ በፂሑ ዶ ይህሉ እንዳተባሃለ ምለስ ነይሩ።
3: ሕጂ ኣብታ ሰዓቲ ኣብ ሸምርኣ ድግ ምስ ጀሚን ምስተረፈ ናቱስ ናይ መጀመርታ ውግ እዩ ኣብታ ሰዓቲ ንመኮነን ተጋጥሞ ዘሎ ሓድሽ እዩ። ሓድሽ ሰብ ኣብ ልዕሊ ማሓራይ ብረት ተኺልካ ክትኩስ ሕጂ ክትሪኦ ከለካ ኮ ኣዝዩ ከቢድ እዩ። ዋላ ሰብ እውን ክኣምን ኣይክእል ብልክዕ ክኣምን ኣይክእል ብልክዕ ግን ካብዚ ናብዚ ሰቃቅተሎም ካብዚ ናብዚ ምስወደ ጀሚል ንከብዱ እምኒ እትሉ ማለት እዩ ቀቲሎማን ወፂኡ ድሕርቲ ሰዓቲ ገዲም ተጋዳላይ ኣብሃድናስ ናይ 3 ሰሙን ናይ ሓደ ወርሒ ገለ ቅድመ እዩ ነይሩ መኩኑ ኣብቲ ሰዓቲ እዚ ግን ነዛ ፍፃሚ እዚኣ ድሕሪ ምፍፃሙ ግን ኣብ ቅድሚ መኮነ ዝኾነ ጠጥቁ ዝብል ሰብ ኣይነበረ። ምክንያቱ እቲ ወዲ ሰብ ክገብሮ ዝግብኦ ጅግንነት ስለ ዝፈፀሞ ድሕሪኡ ድካ ስጋዕ መወዳእታ ከዓ ብኸም ይቕፅሉ መኮነ።
1: ኣብ ዝቕፅሉ ዓመታት ካብቶም ኣለዉ ዝበሃሉ ምርፃት ተጋደልቲ ክኸውን ዝበቕዐ መኮነን ታደሰ ብደረጃ ሓላፍነት መስርዕ መሪሑ ክዋጋእን ክዋግእን ዝበቕዐ ምኩርን ውፉይን ተጋዳላይ ኮይኑ ብ18 መጋቢት 1989 ኣብ ከባቢ እምኒ ሓይሊ ኣብ ዝተገብረ ደማዊ ውግእ ድማ ብጅግንነት ተሰዊኡ።
9: ብፍፃሙ ንሃገረይ ኣነ ተሰዋ ኳነ ተሰዊአስ ሓተይ እንተሓልፍሎም ሰለማሞ ከምዝብለካ ለይትን ቀትርን በኺየ ወደይ ጠፊኡኒ ኢለ በኺየ እንኳዕ ታሪኹ ተፈልጠ ናፅነትስ እንኳዕ ነቲ ዝበዝሕ ህዝቢ ወግሐሉ

0: ህንፀቶም ተኸቢቦም ምስ ተረፉ ባዕሉ መራሒ ስርሒት እምባብሉሕ ዝተቐየረ ጅግና ጀሚል ሓሰን ሓደ ካብቶም መጋድልቶም ኣፍ ልቦም ነፊሖም ዝምስክርሎም ኣብ ንኡስ ዕድሚኦም ሉሉያት ተዋጋእቲ ክኾኑ ዝበቕዑ ሰውራ ኤርትራ ዝመልመሎም ውፍያት መንስያት እዮም። ብዛዕባ ጅግንነት ጀሚል ኣብ ዝለዓለሉ እዋን ኩሎም ዝፈልጥዎ ኣባላት ብርጌድ 23 ክፍለ ሰራዊት 70 ዝደጋግምዎን ዝሰማምዕሉን ኣገላልጽ ኣሎ። ንጀሚል ሓሰን ውግእ ማለት ህይወት ዝኽፈሎን ደም ዝፈሶን ዓውዲ ዘይኮነስ ፊልም እዩ።
1: ከይመውን ከይቁረፅ ከይስዋ ኣብ ሓንጎል የለን በቃ ፊልም እዩ በቃ ጀሚል ንውግእ
2: ብዝረኸቦ ብረት እዩ ዝዋጋእ ከላሽን ሒዙ ተፀኒዑ ናይ ኣምሓራ ብሬንድ ወደቐ ተረኺቡ ኣልዒሉ ነታ ከላሽን ደርቢቡ ኣይ ዝዋጋእ ብዝድረኸቦ ብረት ኣርብጂ ሓደ ፃዊዱ ተረኺቦ መንጢሉ ብኣገሩ ናይ ምትኳስ ባህሪ እዩ ነይርዎ። ልክዕ ከምዚ ፊልም ዝሰርሕ ደሎ ጀሚል ከምዚኣ ግበር ኢልከ ኣይሰምዓካን እዩ ተመሊሱ ንዓኻ በጥበልብለካ ክመውት የ ክውጋእ እየ ዝብል ሓሳብ ጥቕላላ ኣብ እምሩ ይነበረን ብትብዓት ይዋጋእ ንዝፈርሕ ንዝኾነ ሰገጥ ዝብል ሰብ ተሪኢኻኒ የተዋብኦ
3: ኣምሓራይ ድሕር ቀሊዕዋ ብረቱ ፀጊዒ ድስዕ ረያ ይትብለካ ከም ሰብኣታ ብዛዕባ ትስቀር እሱ ግን ክንዲዚያ ወላ ሓንቲ ድንብርፅ ዝብሎ ነገር የብሉ እዚ ራምቦ ዝብሎ ዚ ፊልም ቻክኖርስ ገለ ዝብሉካ እሱ ብኣካል ብሂወት ገይርዎ እዩ
4: እሱ መብዛሕትኡ ዝዛረብሉ ዝፈትዎም እዚ ናይ ካራቴ ወይ ከዓ ናይ ኩናት ፊልም ብሰንኪ ናይ ፅበት ቦት ምስ ናይ ኩናት ናይ ፀላእ ሓልዋን ውን በቢ እብረ ክትርኢ ከለካ እሱ ካልኣይ ዝረኣየሉህሞ እንተልዩ ኣፍቂዱ ከምዘይከይድ ከምዘይፍቀዶ ስለ ዝፈልጥ እንታይ እዩ ዝገብር ሞሊቕ እዩ ዝኸይድ ምስ ረኣየን መፅኡ ኣብቲ ኣሃዱ ክትግብሮ ይደሊ ወይ ክገልፆ ክትርኢ ብሰኣቶም ልክዕ ብካራቴ ክፃወት ከብል ይደሊ እሱ ብልክዕ ኩናትን ፊልምን ሓደ ገይሩ እዩ ዝሪኦ
5: ብንስእነቱ ከሎ እዛ ማዘር ህንዲ ኣብ ኮላ ግዜ ፊልም ህንዲ ናይ ብሓቂ ይፈቱ ቆቡዕ ናይ ዓበይት ንሕርኡ ኣምፃእ ፊልም ዘርእሱ ግብር ናይ ዓበይቲ እዛ እሙናት ይኮነት ኣብ ዘርእሱ ግብር ካላሽን ከም ዝገብር በትሪ ገይሩ ከም ዝገብር ስምዒት ነይርዋ ብብናብ ትሕልና ብዛዕባ ናይ ትምህርቲ ድማ ቀዳማይ ክሳብ ሻብዓይ ክፍሊ ዝበፅሕ ናይ ብሓቂ ተቐዲሱ ሓሊፉ ከዓ ግዜ ኣርኪባ ምስቶም ኣሕዋቱ ብፀቱ ከይዱ
0: ኣብ ሓምለ 1981 ናብ ሰውራ ኤርትራ ዝተፀንበረ መንእሰይ ጀሚል ሓሰን ድሕሪ ተዕሊሙ ፈለማ ንክመሃር ናብ ቤት ትምህርቲ ሰውራ ናይቲ ብርጌድ ድሒሩ ድማ ክሳብ ዝጉብዝ ምስ ከምኡ ዝኣመሰሉ ንኣሹ ተጋደልቲ ክሕብሓበሉ ናብ ዝኽእል ቤት ፅሕፈት ብርጌድ 23 እዩ ተመዲቦ።
4: ኣብቲ ቤት ፅሕፈት ብርጌድ ምትራፎም ከዓ እንታይ እዩ ምልክት ኦፐሬተራት ንምዃን ኣጋር ሓኪም ንምዃን እዮም ዝምሃሩ ነይሮም። ኣብዚ ግን ጀሚል ሓሰን ከም ፍሉይ ባህርያት ንምልክት ምዃንን ንኣጋር ሓኪም ተማሂርካ ናይ ምምፃእን ድሌት ኣይነበሩን።
0: ኣብ 1983 ናብ ተዋጋኢ ሓይልታት ምስ ተመደበ ነቲ ምኩዓት ድፋዕ ምውራድ ማይ ወፍሪ ዕንጨይትን ብቐንዲ ውግእን ዕለታዊ ሂወቱ ዝገበረ ናብራ ድፋዕ ክመልኮን ኣብ ዓይኒ ኩሎም ኣባላት ብርጌድ 23 ኣትዩ ፍሉይ ተፈታውነትን ተፈላጥነትን ከትርፍ ግዜ ይወሰደሉን ኮታ ላዕለወትን ታሕተወትን ብፀቱ ዘኪሮም ዘይፀግብዎ ጅግና እዩ።
3: ዕንጨይቲ ንኣብነት ኣነ ድሕር ካብቲ ኣህድኖ ሓደ ዝገጀፈት ድሕራምቲ እሱ ርእዋ ካልኣይ ግዜ ከይዲ ደምፅእ እዚ እኳ ክንደ ዘምፀ ሰኣነ ዘይኣምፀ ማለት ድሉ ካብኣ ንላዕሉ ከምፅእ ኣለዎ።
0: ተጋዳላይ ተስፋ ማርያም ኢሳቅ ስፕሪንገር ንጀሚል መራሕ ጋንቲኡ ብምዃን ከም ኣቦ ዝሕብሕብዎ ካብ ዝነበሩ ብፆት እዩ።
4: ተባዕ እዩ፣ ተኳሳይ እዩ። ተኳሳይ ጥራይ ዘይኮነ እውን ጨማታይ እዩ። ሞርታር ክትኳስ ከላ ደው ኢልካ ድሕር ርኢካ ምሳኻ ይልባኣስ ሳዊ ሰብ እትኾንኩም ፊት ንፊት ምፀላእ ተኸሱ እዚ ቤን ከም ዳሃርመኩም ዘይትፈልጡ ነብሶም ከተድሕንለኩም ክትኣትውለኩም እዩ ዝብል
3: እታ እዚ ከበደትካ ስዩ ድሽከማ ኣብ ጉዕዞ ብረቱ ኣለዎ እታ እዚ ከበደት ፕሮቲን ድሕር ነራ ሽዑ ኮይና ፕሮቲን እታ ፕሮቲን ስዩ ድሽከማ ኣዝዩ ፍትው እዩ ጀሚል ብምሉእ ናይና ግን ስፕሪንገር እንታይ ገብሮ ነሩ ወላሓጋንታስለዝ ወይ ሽኮር ቅጫን ኣብ ጅቡኡ ሽከመሉ ነሩ ስፕሪንገር ባዓር ኣብኣ ከሎ ኣታ እንታይ ጀሚል ይእኺለ ኣይሕሱን ኢኻ ይእኺለ ስፕሪንገር ሕጂ ሽኮር ህቦ ሽኮሩ እንደገና ሸጊማ ኸይድ ይቕፅል እዩ ኣይገድፋን እዩ።

0: ንጀሚል ሓሰን ኣብ ሃድኡ ካብ ዘዘክርዎ ነገራት እቲ ምስ ብሬን ዝነበሮ ልዕል ፍቕሪ እዩ። ውግእ ተጀሚሩ ጥይት ኳሕ እና ክትብል ቀልጢፋ ሃምን ቀልብን ጀሚል እትሰልብ ብረት ብሬን ፒኬ እያ። ብዛዕባ ጀሚልን ፍቕሪ ብሬንን ምስ መጋደልቱ ዘሎ ዛንታታት እምብዛ ብዙሕ እዩ። ንሱ ኣብ እዋን ምድምሳስ ውቃብ እዝ በታ ካብ ወታደራት ደርግ ዝማረኻ ውንኡ ዝሰለበቶ ብሬን ክዋጋእ ክብል ክሳብታ ምድብ ትዕጥቁ ዝኾነት ከላሽኑ ዝጠፍኣትሉ ግዜ ከም ዝነበረ ያ ጓል መስርዑ ተጋዳሊት ነቢያት ዓንደ መስቀል ትዝክር።
1: ብሬን እዩ ዝፈቱ ሱ ከም ባህሪ ወላ ኣብ ብጉጅለ እዚኣ እንታይ መስርዕ ናይ ኮለይ ወይ ናይ ኣርብጅ ክምደባ እዩ ፈቱን እዩ ግን መስርዕ ብሬን ኢና ነርና ንሕና ብሬን ግን ኣይተዋሃበን ጀኒ ከላሽን እያታ ሒዝዋ ዓጢቋና ኣብዛ ናይ ክስታይ ምስ ሓለፍና ክራይ ምስ ሓለፍን እያ ግን ብሬን ረኺቡ ናይ ኣምሓራ እሱ በታ ብሬን ገይሩ ናይ ኣምሓራ ገይሩ ሙሉ መዓልቲ ክዋጋ ኣውዒሉ ብረት ተተባሃለት ናይ ጀሚል ብረት ኣይተረኸበት።
0: ጀሚል ብሬን ፒከይ ክትወሃቦ ክሓትት ሓለፍቱ ክኸልእዎ ተረባሪቦም እዮም። ንሱ ግን ተኸሊአ ኢሉ ዝፀዓድ ጎበዝ ኣይነበረን። ኣብዛኣተዋ ውግእ እንተስ ካብ ኣምሓራ ማሪኹ ብኢደዋንኑ ብምዕጣቕ እንተስ ካብቶም ምድባት መድፋዕ ዓጅታት ብፆቱ ብምምንጣል ናይ ብሬን ተሃኑ ክውፅ ኣለዎ። በዚ ዝመፀ ምስ መድፋዕ ዓጂ ብሬን ሃይለ ገብረ ሚካኤል ኣብ ዝመፀ ኩናት ምስ ተዋጠጡ እዮም። ነታ ኣብ ጥቅምቲ 1985 ኣብ እዋን ወፍሪ ባሕረ ነጋሽ ጀሚል ዝመንጠሎ ብሬን ድማ ይዝክር።
2: ሰዓት 5 ፈረቓን ኣቢልኹም እንታ ባህፀይነት ከምዚ ኢልና ጎፈጎፍ ምዘና ኣምሓራ ንረኸብ ሕጂ ሱ መድፍዕ እዚ መስርዕ ኣርበጂ እዩ ኣነ መስርዕ ብሬነ መድፋዕ ዓጂ ብሬነ ተዋጠጥ ኮይኑ ምሳ ተዋጠጥ ሓር ኣነ ባህርኡ ስለ ዝፈልጦ ገዲፈ እዮ ክልተ ሸሪጥ ምስ ተኮሰ ብዕዓርከ ሕጂ ተኸይፈ ውዲእ እየ።
0: ብወልፊ ብሬን ዝኣክል ኣብ ወፍሪ ባሕረ ነጋሽ ጀሚል ዝገበሮ ፍፃመ እውን ብፆቱ ብቐጻሊ እዮም ዝዝክርዎ። ንሱ እቲ ኩናት ዝሕል ምስ በለ ዝረኸበ ይርከበኒ ብምባል ብፆቱ ከይረኣይዎ ካብቶም ኣብ ቅድሚ ድፋዕ ዝተዛሕዝሑ ሬሳታት ጦር ሰራዊት ብሬን ኣምፅኡ ተሃኑ ከውፅእ ንበይኑ ናብ ቃልዕ ቅድሚ ድፋዕ ይሓሊፉ።
2: ስፕሪንገርታ ይብለን ኣታ ይብለኒ ኣብ ትሕተኻ ዘላ ብሬን ትኩስ ዘላ ትከታተላ ዘለካ ገለ ብለኒ ኣታ ወይ ከታተላ ኣለኹ በየንያ ግን ንድዕላ ምርካብ ስኢንያ ገለ ብሎ ኣለኒ ንስፕሪንገር ንዓባ በጃሃ ገለ ብለን ድሓር ወርድ ኣነ እስከ ድሓን ክሪያ ኢለ ወርድ ርኢ ተበልካስ ንሱ ብሬን ናይ ፀላእይ መንዚዑ ኣብ ኮይኑ ትኩስ ሕዋዓርካ ውፅራፅና ባዕሊ ኣለኹን ባዕሊ ኣለኹን ይብለኒ ዝዓርስ ብሪገር መፀለ ግ ያ ጀሚል ኢ ኣታ ዝኾነ ዓዝታና ዝገብሮ ገረ እዩ።
0: ኣብ መወዳእታ ዋርሕ ናይ 1985 ሓለፍቲ ጀሚል ንኽቱር ናይ ብሬን ህርፋኑ ገለ ምዕገሱ ክገብሩሉ ሓሰቡ። ነቲ ኣብ መንጎኦምን ኣብ መንጎ ጀሚልን ዝነበረ ፍቕሪ ብሬን ዘንቀሎ ምስሓሓብ ንምህዳእ ከዓ ብሬን ከላሽን ክህብዎ ወሰኑ። ጀሚል ግን ብሬን ከላሽን ብምዕጠቑ ተሓጒሱ ዶ?
2: እሱ ኣብዎም ሕጂ እውን እንተኾነ ኢልዎም ብሬን ካላሽን ኢልኩም ንለኹ ሕጂ ከዓ ብሬን ከምፅእ ኢሎ በዚ ገዳእናይ ዋጋእ ናይ
0: እዚ ንነብሱ ንመስዋእትን መውጋእትን ዘይበቃ ጅግና ጀሚል ሓሰን ንመውጋእትን መስዋእትን ብፆቱ ዝፀወር ኣይነበረን። ንሱ በጃ ክሓልፍ እምበር ካልኦት ብፆቱ ክውግኡን ክስውኡን ዘይደሊ ሓላይ ምንባሩ ብፆቱ ይዝክሩ።
2: ጀሚል ሓላይ

0: ደዋን ዝከረኒ እቲ ወፍሪ ባሕሪ ነጋሽ ኣብታ ዝተወደአትን ኣእዋናት ዘይገመትና ጎቦ ነሩ በቲ ኣፃድፊቲ ናይ ሃፀይነት ርኢካ ያላ ህባይ ደይድሂቦ እዩ ብኡሳይ ድሂባን ና ምሓራ ግለ ተባሂሉ ብኡ መፅኦም ብድሕረና ኣቴናና ንሕና ብቅድሚት ናበልና ሽዑ በዓል መንኣቱ ጫዓይ ምስ ኦፕሬተራትኣቱ ጀሚል ከመይ ገይሩ ክፀወሮ ንጫዓይ ይብለካ ኣለኹ ኣነ ብጀካካ ዝውግእ እዚ ዝኣለየ ሰብ የለን ኢሉ ተሸኪሙ ንጫዓይ ንድሕሪት ደልቢዎ ኣልግስ ኢሎ ንሕና ኣለና ኢሎ ንስኻ ስኽኢልካ ጥራሕ ብትኮንካ ውግእካ ምራሕ ኢሎ
1: ጀሚል ሓሰን ብመጋድልቱ ተዘኪሩ ዝፅገብ ጅግና ኣይኮነን ንባብ ጅግንነቱ ብኩሎም ሓደ እዩ እዚ ጥይት ጸላይኡ ዝቐትል ኮይኑ ዘይስምዖ ጅግና ብኸመይ ከም ዝስዋእ ብቐጻሊ ዓዊሉና ነገረ ይንበዮ ምንባሩ ከዓ ኩሎም ብፆቱ ዝድንፀውሉ ዝኽሪ እዩ
0: ኣብዚኣ ከዓ ዝህርም ዝብል
1: ኣብ ምዝዛም ወፍሪ ባሕሪ ነጋሽ እዩ ኣብ ግንባር ሰሜናዊ ምብራቕ ሳሕል ኣብ ዕርዲ ሽግለት ዝነበረት ጀሚል ዝነበረ ሓይሊ ነቲ ብየማናይ ክንፊ ናይቲ ግንባር ተመኽልዩ ናይ ጎኒ መጥቃዕቲ ክኸፍ ዝተበገሰ ሰራዊት ደርግ ክትዓግድ መምርሒ ተዋህባ ኣብቲ ዕለት ሽዑ ቕነብ ዝዓጠቓ ብሬን ከላሽኑ ካብ ጎቦ ናብ ጎቦ ካብ ከውሒ ናብ ከውሒ እናተናጠረ ብተመልከተለይ ወተሃደራት ደርግ ክዓፅድ ውዒሉ ዝሓደረ ጀሚል ሓሰን ወጋሕታ ኣብ ግንባሩ ተወቒዑ ብጅግንነት ወደቐ ብፆቱ ተጓይዮም ኣብ ረድኤት ክረኽበሉ ዝኽእል ቦታ ሕክምና እኳ እንተብፅሕዎ ክድሕን ግን ኣይከኣለን ማህረምቱ ከቢድ ብምንባሩ ብ18 ታሕሳስ 1985 ኣብ ማእከላይ ሕክምና ቆሮታ ተሰወአ
2: ጀሚል ተሰውዓሉ ቦታ ኣብታ ቦት ክተርቦን ቀይላን ዝበሃል ካልኣይ ገፂ
0: ወጋሕታ ሰዓት ሓሙሽተ ወላ ሰዓት 4 ፈረቓን ገለቢላ ካብ ሞርታር ኣትሒዝካ ስጋ ቢኤም ይትኩሳ ምሓራ ወላ ሓደ ሰብ ተሃርመና ኣይነበረን ሽ ሕዚኣ ኩላሳተን ህጁም ጅምራ ሕጂ ጀሚል ብሬን ካላሽን ሒዙ ነ ሕጂ ታበድፋዕ ጅ ብሬን ናይ ኣምሓራ ሃሪምዋ እዩ ምሳረማ ርእያ ርእያ ክብልን ጥብ ክብልን ሓንቲ ኮይኑ ሕጂ ካሊእ እያ ተሃርሞ ዘላ ድሕሪ ዙ ዝግ ኢላ ታውግእ ዝገርመካ ነገ ወላ ሓንቲ ተዋግኣና
1: እቲ ክብርቲ ህወቱ ክስውእ ድሕር ዘይብል ተጋዳላይ ህዝባዊ ግንባር ብመስዋእቱ ብፆቱ ሕርር ኩምትር ዝብል ፈቃር እኳ እንተኾነ ፍሉይነቱ ንብዓቱን ጓሂኡን ንውሽጢ ምውሓጥ ዝተለማመደ ፀዋር ምዃኑ እዩ ምረት መስዋእቲ ጅግና ጀሚል ሓሰን እውን ኣብ ብፆቱ ከቢድ ጓሂ ክፈጥር ግድነት ነበረ ብዘይካ ንብዓትካን ጓሂኻን ንውሽጢ ውሒጥካ ብምፅናዕ ንዕላምኡ ኣብ መፈፀምታ ምብፃሕ ግን ካልእ መተካእታ ኣይነበረን
3: ጀሚል ተሰውኡ ምስ በሉኒ ምስቲ ንስሕቆ ወላብቲ ኩናት ኩሉ ናብቲ ዝገብሮስ ኩሉ ተራእዩና ስካብታ ነበርና ኣላ ሓንሳብቲ ህወትና ነብሐ ቅማቅ ተሰሚዕኒ ጀሚል ምስውኡ ተወጊአ ከለኹ እየ ሰሚዕ ሕክምና ከለኹ ኣነ
0: ጋንታ ብሙሉኣ ፓራላይዝ ኮይኑ ማለት ሞራል ክስያ ኮይና እዚ ተሰሚዕዋ እጂ ብሙሉእ ናንታይ ኢሉ መሲልካ ሓቂ ምዝራብ ፅቡቅ እዩ ካብ ጀሚል ዝስዋእ እሲ ጋንታና ብምልእታ ክንስዋእ ነ ብሙሉ ና ካብ ንሱ ዝስዋእ ጋንታና ብምልእታ ክትስዋእ ነ በዕሉ ስፕሪንገር ዳርጋ ሳልስ ገለ እንጀራ ይበሎ በዕሉ ገብሪ ሂወት ትኽለ በዕሉ ሃይወይ ካልኦት ኮማን ነሮም ተራ ተጋደልቲ በዕሉ ጓልቃዲ ወደባይ መግቢ ምብላዕ ኣብዮም ኩላና ምብላዕ ኣብኢና ትሽዑ መዓልቲ ክደፍ ዝበልዕ ሰብ ኣይነበረ ነገርካ ትበልዕ ጀሚል ኣጥፊኢኻ
4: ልክዕ ከምታሱ ዝብሎ ነበረ እዩ ሰው እዩ ነቲ ኣምሓራ ንዓይ ርእሰይ ሃሪሙ እንተዘይኮይኑ ካልእ ነሳ ሃሪሙ ኣይስዋእን ብ ነሩ ርእሱ ታሃሪሙ ከም ተሰውዑ ባዓል ነጋጅ ከዓ ይፈልጥ ናይ ቀላን ሕጂ ሓቂ ዘረባ ኩለን መስዋእቲ ማለት ካኣትየን ዝሓስብ ሰብ እውን ኣይነበረን ግን ብመስዋእት ናይ ጀሚል በቲ ጅግነቱ ተሓጉሸ ግን ጀሚል ከዓ ክፀንዕ ነይርዎ ምክንያቱ ኣቦ ዝኾነ ይኹን ጅግንነት እዩ ኢለ ከዓ ሓሲበ ማለት እዩ ስለዚ ብዝኾነ ጀሚል ተሰውኡ ምስልኒ ተሰሚዐኒ ብልክዕ ከምቲ ዳሓስቦ ብጅግነት ከም ካልኦት ብፀቱ በጂ ሃገር ተበጅ ማለት እዩ ብስትሬሸር ተፀይሩ ናብቲ ቀዳማይ ርእቲ ክረኽበሉ ዝኽእል ቦታ እናኸደ ከሎ እውን ኩሎም ጥይት ዘምፁ ውጋኣ ዘመላልሱ ዝነበሩ ጀሚል ዳሓንዲኻ ክብልዎ ከለዉ ዳሓን እየ
2: ቴስተያ ሃሪመያ ናበለ ጥራዩ ንኩሎም ዝምልሰሎም ነይሩ። ኣነ ናይ ጀሚል መስዋእቲ ከም ካልኦት ብፆት ናትሰብኡ ፍልይ ገይረ ዝሪኦ ነገር እውን የብለዩ ሓንቲ ናይ ጀሚል ከም ፍሉይ ዝሪኣ ግን ንዓይ ጥኢታ ብርእሰይ ምስ ተሃርመን ብቴስተያ ክመልሳ ኢሉ ትዛርበላ ዝነበረ እታ ናይ መጀመርታን መጨረሻን ጥኢት ዝተወግኣላን ናይ ዕለተ መስዋዕቱ ስለ ዝኾነት እዚኣ ከም ክስታይ ስማዓ ንዓይ እንታይ ኣርእዎ እዩ ቴስታያ ዝመልሳ ዝብሉ ነበረ ናይ መጨረሻ ጥኢት ኣብ ርእሶም ሃራማሲ እንታይ ይሕስቦ ነይሩ እዩ እልካ ትውንጉሞ ከለኻ ሲ መልሹ ንዓኻ ሕተይ ዝመፀካ መልሹ እውን ትስእነሉ።
1: ስድራ ቤት ስዉእ ጀሚል ሓሰን ንዝኽሪ ናይቲ ቅያ ሰሪሑ ዝሓለፈ ሓርበኛ ጀሚል ንወድህሉ ነቢል ሓሰን ወዶም ጀሚል ዝብል ናይ ስዉእ ሓወቦኡ ሽም ኣውሪሶም ኣለዉ። ምስቶም ታሪክ ወዶም ብኣካል ዘዘንትውሎም መጋደልቲ ጀሚል ከዓ ስድራ ቤታዊ ፍቕሪ መስሪቶም ብሓበን ይነብሩ።
5: ከምቲ ንዓይ ንዓኻ ይግበረልካ ኣነ ክቡር እየ ሕዲ ንሓቂ ብህዝባዊ ግንባር ክቡር እየ ኣቡ ጀሚል እንተሕድልካ ዮም ቻው ዓይነኻ ዘደፈን ትብለኒ የ ኣብቲ ኮይኑ ሙቶ ንሕና እንታ ንደልያ ጓዕ ረኸብና ሁሉውና ጋ ረኸብና ናይ ምማት ኣይተርፍን እዩ ዓብይ ኣይብል ንእሽተ ይብል ሓፂረ ይብል ቀይሓ ይብል እንኳዕ ዳ ህልውና ርክብና እታ ማፍ ወላይ
6: ይሕበረሉ ኣብ ሃገር ዝመተ ከም ህልው የ ትገብሩ መቶ ኢለ እውን ኣይሓዝነሉን እዩ ጅግና ዝወደ ኢለ ጓዕ ሽም ዓወት ረኸበ ኢለ ሽም ዓበት ኣይገዲፍለይ እምበሪ ሕማቅ ሽም ኣይገደፈለይ ዓወተይ ንስ እዩ መፀውዒና ከዓ ንስ እዩ ከም ህልው ኢና ንገብሩ ስለምንታይ ኮሎ ሸዓ ጅግና እዩ
7: ቢዓሰን ሰሪሕሉ እዩ ተጋዲሉሉ እዩ ሓፋሽ ውድባት ኮይኑ ኣገልጊሉሉ እዩ ክሳብ ብህወቱ ዝተሓተሉ ሰዓታት እውን ነይሩ እዩ ሕጂ ካብዚ ተበጊሶም ጀሚል የለን ግን ንጀሚል ንወዲ ነቢል ማለት ሕጂ ልክዕ ከም ጀሚል ሓሰን ገይረም ኳዕ ይውዕ ብዘልዩ ከምኡ ምኳኑ ካ ፈልጥ ይስ እርድ ኢኸ ኣሱ
6: ዳንባ ሓውና እዩ
5: ሓዉ እንዲ ኮይኑ
6: ጀሚል ኣይመት
5: ሓዉ
6: ጀሚል ኣይመት
5: ሓዉ ስለቲ ኮይነ ብኡ ስለቲ ተውዐ ኣብታ ታባ ዳንባ ስለቲ በለ ከምታ ሕድም
1: እዞም ቅየኦምን ኣስማቶምን ኣብ መዛግብቲ ታሪክ ህዝባዊ ግንባር ብዓብኡ ድማ ኣብ ልብታት መዋፍርቶምን ህዝቢ ኤርትራን ዝሰፈረ ጀጋኑ እምባብሉሕ ተጋደልቲ ጀሚል ሓሰንን መኮነን ታደሰን ከም ኩሎም ሞባእ ንሓርነት ዝወደቑ ሰማእታት ኤርትራን ህዝባን ንዘለኣሎም ወሪቖሞ ዝነብሩ ተኣምር ሰሪሖም ሓሊፎም ዘምፅእዋ እምበር ዘይረኣይዋ ናፅነት ኤርትራን ታሪኮምን ግን ዘለኣሎማዊ እዩ።
8: Oh, my God.

0: ዘይደፍሮ ኣደይ ካለካ ኣደይ ክንድቕሉ ኣነ የ ዝውሉድኪ ናፅነት መዝሙሩ እንታይ እዩ ናፅነት ኢላ ኣደካ ኣደይ ሕዝኪ ወሲድክኒ በዛ ኢደይ ትምህርትን ጥዕናን ጌርክዮም ኣደይ ሰላምን ፍቅርን ጌርክዮም መንገደይ ሩፍ ኢለ ይነብር ምስ ኣቦይ ምስ ኣደይ
1: ዮሃና ብሓባር ኩልኹም ብዘይ ምፍልላይ እንኳ ኣብፅሓና ወዳጆ ሓንሰስቲ ወዳጆ ቀያሶ ኣስመራ ባፅ ዓዲ ንፋስ ተቐድካስ ፓላሶ ንፈላሶ ንፈታዊ መዓር ንሰንብሃት ኮሶ ዝዓለሙ ተዓለሙ ኩሉ ፋልሶ ንፅቡቕ ፀሊዕ ዓሶት መንቅሶ ሳላ ፅንዓት መኸሰ እንሳይ ተሳይኑ ወዮ ሕልሚ ፀላኢ ፈሽሉ ምኺኑ ኩሉ ዓቕሚ ሰና ብሞያ ሰጢኑ ራያታት ድጋታት መሊኡ መሬት ሓምላይ ኮይኑ ፍረታት ኣሕምልቲ ዕዳጋ መሊኡ ሰሲኑ ካብ ጫፍ ናብ ጫፍ ቅሳነት ሰፊኑ ታሪካዊት እያ ቀዳማዊት ሜራ

ሓደ ክወፅእ እቲ ሓደ ክኣቱ ምስ ብዙሕ ምረቱ ፈለማ ብዘንጊ ትብሉ ኣቤቴ ኣቤቴ ተስፋ ምስ ተሰኣኖ ንምንባር ብሂወት ብሾሽ ወረርቲ ሃገር ምስተወረድ ተኽሊ ኣውሊዕ ጎብኣዳ ንምስተኸልጥ ተኽሎም ንምስታይ ኩሉ ሰዓበት ተደይቡ ተወሪዱ ዓቐበት ቅንቅለት ምዛኑ ከቢድ እዩ ዝተኸፍለ ሂወት ዝነበረ ግፍዕታት ሕጂ ክንዝክሮ ዝነበረ ምረት ዝነበረ ውዕሎ ን30 ዓመት ኮነ ድሎ ከይትዕሎ ዝነበረ ምረት ዝነበረ ወራራት ዝሕከኽ በሰላ ገዲፉ ስምብረት ንብረት ተራስዩ ዓኒ መሳጊድ ገዳማት ኣድባራት መዓስ ተረሲዑ ዋለም በቃ ማርያም ግቢ ፀፀራት ምረት መግዛእቲ ሓሊፉ በብዘመኑ በብዓመቱ ተሓደ ክወፅእ ተሓደ ክኣቱ እንታይ ነይሩና ቀሪባ ክትዒ ቀሪባ ክትዒ 4 ኪሎ ክትሓብድ ድያ ክነትዕ እንድዒ ይረኣየንሎ ቆልዓ በሻሻ ክግልበጥ ከም ሰፍኢ ብሕልሚ ርአዮ ክሃድም ንወፃኢ ቀሪባላ ክትበስል ሓቢርና ክንርኢ ዘመሲሉ ቀሪቡ ተራኻ ዝብኢ ዘይተፃሕፈ ዘንብብ ዘረብኡ ሓርኢ ንጉስ ነገስታት ክኸውን በዲኡ ተቐቢኡ ቅሚ ወዳጄ ሕሚ ኣጉር ራእ

ሓሊሙለይ ጎርጉሱም ክሕምብሰለይ እያኢ ክርዳዶ ንበሎ ሕማቕ ዘርኢ ፈታዊ ዘይብሉ ብዘካ ጸላኢ ንህዝቡ ለይትን መዓልትን ክጭፍጭፍ ክትርኢ ጀሚሩሎ ክብል ፈራዕራዕ

ስምዒት ዘንቀሎ ትምህርቱ ገዲፉ ንበረኻ ክወፅእ ዝሃቀነ ተወልደ ኣብ ኣስመራ ተወሊዱ ዝዓበየ እዩ። ዕድሚኡ ንትምህርቲ ምስ ኣኸለ ስድራ ቤቱ ናብ ቤት ትምህርቲ ይለኣኽዎ። ተወልደ እውን ኣይሓመቐን። ኣብ ትምህርቲ ፅቡቅ ውፅኢት እናመዝገበ ክሳብ ሻድሻይ ክፍሊ ይበፂሑ። ስድራ ቤት ተወልደ ኣብ ማእከላይ ደረጃ መነባብሮ ዝነበሩ እዮም ነይሮም። ተወልደ ካብታ ስድራ ቤት ኣብ መበል ሳልሳይ መትሎ እዩ ዝስራዕ። እቶም ክልተ ኣሕዋቱ ቀዲሞም ምስቲ ዝነበረ ፅንኩር ኩነታት

0: ኢላ
1: ኣብቲ ምራፍ ተራል ክደር መራዓ ደስ ኢልኪ
0: ኣንታ ፈዲሐ ወይ ኣቦይና ደይን በበኖም ጸለቶም ይብሉ መለይ ኣብቲ ናይ ክብሪ ቦታ ኮፍከ የለሲ መርዓ ትፈላ
1: ሳሳቅኺ በሊ ሰሚራፍተይ መለይ ክሳብ መፅባብ ሓደ ቦታ ወፅ ክመፅ
0: ኣረ ፈዲሐ ወይ ኣሰይ ዝሓሳብ ልበየ ሰሚራ ትለይ ኣሰይ ዝሓሳብ ልበየ ሰሚራ ትለይ ኣትመለይ መዓር ክሰፍሩስ መዓር ዝዛረቡ ብሉ ጠጥዕሙ ምዝራ መን
2: ኸልኣናኣሚን
0: መለይ ወይ መለይ ንቡር ግበሪ ፀላፊ ኮን ዝኾነ ወዲ መን ክኾነ ኣብቲ ናይ ክብሪ ቦታ ክወቅደ ትብሊ
2: ኣየ ሰሚራ ጓለይ ድኻ ዘረባ ካቶም ነሩ መን ሞይስማየ እንዲ ነገሩ ይትረፍ ኣብ ናይ ክብሪ ቦታና ከፊልና እዛ ዘለናዮ እኳ ንጋዳንቲ ሰሚራ ጓለይ
0: ከመይ ማለት ክመለይ
2: ኣት ሰሚራ ጓለይ ብገጅፍ ሓረ ዝዋናቶም ገዲፎም ዳማቶም ዝደልዩትን ባህል ፀላት ድዮም ዘለውና
0: ኣንቲ መለይ ዳማ የሎ እንዲ
2: ኣት ሰሚራ ጓለይ ኣይትብከ እንዲዩ ዘብክየኒ
0: ኣንቲ መለይ ጅንጅብል መን ተበልኻ መን ትብል እብሉ እዚኣቶም ከመን ኮይኖም እዮም
2: ኣት ሰሚራ ጓለይ ገመል ተተሳይንኪ ኢሎማ ሽመል ተይዳነይ ትብሊ ኣመል ኣመለዩ ሰሚራ ጓለይ ኣመለ እንዳትጥፋ እምበር
0: ኣንቲ መለይ ኣቦክፅቐሺ ሓኩ ዝድያቆን ኮፍ ኢልኩ ቅረብ ይብሉ ክንዲ በዓል ባሕሪ ነገስታት ዝኣኽሉ ብቐንዶምን ዕድመን ሸዓት እዮም ደቂ ክቀሰይ ክሕደሪ
3: ጎዶች
4: ደና
3: እሺ ጎዶች ዛሬ ወንበር የላንደና ለመጠርሽ ለመደምሰስ ሁሉም ነገር ውረጠር ግንባር
5: about the day that we became free from colonizers. I would like to thank the organizers of the 5th of Independence Day, May 24. My name is Sina Sami. My topic is how would we celebrate our Independence Day. It means being able to convert and manage their own affairs like economy, laws, and government, and policy.

ርእሲ ኩለን በዓላትና ዝኾነት 24 ጉንበት መዓልቲ ናጽነት ኤርትራ ዓመት መጽእ ኣብ መላእ ሃገርና ብኽብ ዝበለ ድምቀት ትበዓል። እዛ ወትሩ ብሓጐስን ፍስሓን ምስ ከቢድ ሓላፍነት ኣብ ተመሳሳሊ ዕለት ብሓበን እትዝክር በዓል ንብረታዊ ቃልሲ ህዝቢ ኤርትራ ብዝገልጽ ኣገባብ ክትውቅብ ትርአ። ጽንዓትና ዋሕስና ብዝብል ቴማ ትበዓል ዘላ መበል 35 ዓመት መዓልቲ ናጽነት ኤርትራ ብ8 ጉንበት 2026 ኣብ ሰረት መዋለ ህጻናት

0: በቶም ጥዕይ ገይሮም ቋንቋ ድኦም ዘይመለኹ ቈልዑ መዋለ ህፃናት ዝቐርብ ብምዃኑ እውን ፍሉይ ይገብሮ። ብሉስሉስን ዘይተረረን መልሓሶም ንርዝነት ዛዕለት ይገልጹ። ካብ ኣፎም ብዝወፅእ ላዛ ዘለዎ ጥዑም ቃል ገይሮም እውን መዓልትና ጽነቶም የድምቑ። ንጹህ ቈልዓዊ ባህሮም ምስ ቃል ዓለም ዘይብሉ ስምዒቶም ተደሚሩ ንተዓዛቢኦም ባታ ይፈጥሩ። ንውሽጦም ዝገልጽ ጻዕዳ ዝሕብሩ ክዳን ለቢሶም ብስምዒት ክዝምሩ፣ ክወዛወዙ፣ ክጭድሩ እንክትርዮም ናጽነት ኣብ ልቢ ኩሉ ከም ዘላ ተኣምን።
1: ማራናታ በልሃት
2: ክንደይ ዓመት?
1: ሓሙሽተ
2: ኣበይ ቤት ትምህርቲ?
1: ቤት ትምህርቲ ሰረት

መጀመርያ ስሜ ጆሃራ መሐመድ ሰኢድ ይበሃል። ኣብ ቤት ትምህርቲ ሰረት መምህር ናይ ምዋል ፀናት ካልኣይ ዓመቴ። እዚ ዝገበርናየ ሎ መዓልቲ ክበዓልናዮ ንኣስታት ክልተ ወርሒ ምድላው ጌርና እቲ ውፅኢት ብሉፅ ክኾነልና ምእንታን ማለት እዩ። ሎ መዓልቲ ድማ ከም ዝረእኹሞ ብድምቀት ተኸቢሩ ውዒሉ ማለት እዩ። እቲ ዝነበረ መዛሙራት ብምሉኡ ንሃገር ዝውክል እቲ ግንቦት ብዛዕባ ሃገር ምዃኑ ስለ ዝተበልና ኩሉ እቲ መዛሙራት ንሃገር ዝውክል እዩ ነይሩ። እቶም ቆልዑት ካ ሃገራውነት ምእንታን ክሕድሩ ካብ ሕጂ ከምኡ ተኸኪሶም ምእንትን ክዓብዩ ናይ ሃገራዊ መዝሙር ጌርናዮ ማለት እዩ።

0: 25 ቢልዮን ናቕፋ ሜዛንያት ከም ፈግረ ትሸርሓ። እቲ ውዛረት ዕርድ ማይ ወድዋር ምዲር ዓም ቅስም ርዝቕ ማይ መሃንድስ መብርህቱ እያሱ ከደማት ማይ ጽሩይ ዲብ ናይ እጅትማዕየት ወቕትሳድ ዓቦት መጅተማ ኣሳሲ ሰበቱ እግልስን ወመትመዳድ ናይ እሊ ዲባ ሓልፈያ 35 ሰነት ሕርየት ለገብአ ጅህድ እበከስስ እግል ኤሪና ኣታህባያ ሓብሬ ሸርሓ ዲብ ሰነት 1900 ከደማት ማይ ዲብ ብሩር ምንታሓት 7 ምእተይት ዲብ መዳይን ህየ 30 ምእተይት ክምዓላ ለሸርሓ መሃንድስ መብርህቱ ለማሱራት መራክዝ ተውዘዕ ወቦጣት ለከምከመ ከደማት ዲብ ሰነት 2025 ወ2026 ዲብ ብሩር ዲብ 80 ምእተይት ዲብ መዳይን ህየ 95 ምእተይት ከም ትወቀላ እንዳሓበራ ዲብ ደገጊት 57 ምእተይት እመትነፍዓይ ሸዓብ ህየ 85 ምእተይት ከም በጽሓ ሸርሓ እምበልሊ ዝያድ 8300 ለበጽሕ መዳርስ ማእሰሳት ዓፍየት ወማእሰሳት ሸዓብ ለ65 ምእተይት ከደማት ከም ረክባያ ተኣመራ ዲብ ነውዕየት ናይ ለድሉ ኢልሃላ 1565 ንዛም ከደማት ማይ በከስስ ዲብ ባህባያ ሕብሬ 675 እብደ ለልትሕንበክ 850 ብጣቀት ፀሓይ ጀነሬተራት ወክህረበት ለሸቀኩምቱ እንደ ሸርሓ ብዓመት 2775 ኪሎ ሜትር ለርዩማ ዓነድር ወ2760 ንቓጥ ተውዚዕ ከም ሸምል ኣጣመራ መሃንድስ መብርህቱ ብቕዒ ማይ ሲቶ ግል ትእክድ ለልሰርገል ሽቅል በከስስ ዲብ 12,270 እግል ጀርበል ኣዳለማይ ናይ ኪማእያት ውሕያያን ፍሑሳት ከም ገብአቱ ክል ሰነት ብውሒ ዝለገይስ መርግ እግል ትኣመር ህየ ዲብ ሰነት 1997 ለዳለ ላቦራቶሪ ዶር ዓብ ቀደም ክም ሃላ ብተፋሲል ኣፍሓማ
1: ሓምደካ ሳልሕ መስዋድ ሓቢብ ዲብዕት ከበር ምነት ዓዲ 10 ኪሎ ማዮ ድንያይ ተምዕል ነርሳት ነርሳትና ምስተቕበል ኣምር ብቕዕለት ዓንደቀው ነርሳት ኣርዋሓት ለድሕኖ በትብል ስቕራት ብደረጀት ወጠን እግል ሰልፊ ኢነታ ዲብ ኣስመረ ቃዓት ስብዳለት ሮ ተዘክረት ርኢስ ማሕበር ነርሳት ኤርትርያ ኣሰይድ ኤፍሬም ዝብኣይ ተቐደመያ ከሊመት ዓድና ዲብ ኣንቀሶት ሞት እምዋጅና ዲብ ቅስርቶት ፍዲት ለትከርዑ ሕማማት ትሰጀል ህልየት ዓውተ ፍግሪ ጅህት ኩሎም ሰብ ምህነት ዓፍየት ምንማመት ገባእ ግዳ ፍረካድም ንርሳት ከምሰልቱ ሸርሓ ኣሰይድ ኤፍሬም እንዳኣትላ ሕኩመት ዲብ ዓቦት ምህነት ንርስ ትወድዩ ለዓለት ክስአት ራእስ ማል ምን ደረጀት ሸሃደት ኣስክ ኣወላይ ካልኣይ ወሳልሳይ ዲግሪ ዕዱይ ከምሰልህላ እንዳ ሓበራ ኣብኣሳስ እሊ ንርሳት እትልወክድ እሊ እመጃላት ፍንቱይ ባህለት ሕክምና ዓቅል ዕንታት ውላደት ሕክምና ባንድ መራዒት ሓዋንያም ዲብ ደርሶ ታኪያትስ ብዳልት ጋብኣም ከምሰል ህለው ኣብርሃም እተመናሰበት ታሪክ ምህሮ ነርስ ዲብ ደረጀት ነርስ ዲብ ኤርትርያ ጠቢዓት ንርሳት ፈዳብያም ስስ ዋጅብ ስራይ ዋንርስ ሰብ ምህነት ለልብል ውራቅ ባሕስ ለትቀደም እትህላ ንርሳት ገዳይም ሄ ተጃርቦም ሸርሐው ማሕበር ንርሳት ኤርትርያ ሰነተ 1902 ለተኣሰሳ ብኣላፍ ለልትዓለቦ ሰብ ምህናት ለከምክም ማሕበርቱ እድንየ ተምዕል ንርሳት ብደረጀት ዓለም እግል 50 ዋክለ ኢነታ ትዘክርሌት ተሕሊም መንተል ብቕዒ ተዕሊም እግልስኒ ላገብእ ዋዕላ ገብኣ ኣዜማ ተፋሲል እለ ክበር ምንዓሽ ዑስማን ግንታብዑቱ
2: ዲብ ሓሊብ መንተል ምደርየት ኤለ በርዕድ ብቅዒ ተዕሊም እግልስኒ ለኣማማ ዋዕላ ዲብዮም 10 ማዩ ገብኣ ለብቅዒ ተዕሊም እብመሻረከት መጅተማ ኣከዶት እባትብል ስቅራት ለገብኣ ዋዕላ ብቅዐ ደረሳ ዲብ ኩሉ ደረጃት እግልስኒ ምን ሰነት 2018 እብደረጀት ምድርሲን ወሜር ሓደያናት ገብል ዓላ ጅህድ ለትረከበት ምኑ ሰየት ለተሂብ ፍገሪት እብ መሻርከት ምጅተማ ኣዳቃብ ክምሰልቱ ማእተኣመራ እታ ምን ረውዳት እስካላይ ደረጀት ለሃለርቴ ለልተዕሊም ለከስስ ተውዲሕ ለኣትቃደማ ዲብ ዋዕላ ገብል ዓላ ጅህድ ዲብ ብሓልፋይ 5 ሰነት ፍገሪት ደረሳ ዲብ እምትሓናት ወጠን ዲብ ትትወቀል ክምሰል መፀት ከም ኣካዳ ትሸርሓ مديرات مديريات إلى برعدة السيدة عاشة علي نور ديبا أسمعتها كلمات لو على ديب هيرار تعليم لترالع على محاجز بمشاركة معايا إقل لتبالح لسدكم تقند حبرت لفقر ممرح بتمامت إقل للسرقة المشاركة كل انجهاتكم سلطات حزي أفهمت مسؤول فرع تعليم عقليم عنصبة استاذ كفلاي عند مكايل بجهته بقعي ديب جهد حبر ديب تعليم درسة ووالدين سبت للتنكب ومبادرات مؤسسات بعد ما اقلت التالي لوجب مسلسل نيت لاتو شقل كمسل تحبرا ديب إدارة أقليم عنصبة مدير عام قسم قدمات اجتماعية كولونيل تصفات زين قرم

0: ሸዓብ ኤርትራ ምን በዲሩ እቲ ርዕዮ ንዋይ ዋሓርስ ምንማ ነብር ዓላ ምን ዘበን ሕክም ጥልያን ዳእምባታ እቲ ብዙሕ ኣማክን ኤርትርዮ ጀራዲን ለእናብት ምንማዓላ እግል ጀራዲን ንፈዋክ ውጡይ ኣማክንየ መብዝሑት ቀላቅሎታት ኤርትርያ ትለዓላ መላእብ ጀራዲን ንፍዋክ ለተተእመር ግንዳዕማ ሓተ መላእብ ቀላቅሎታት ጀራዲን ለተተእመርታ እቲ ልወክድሊ እቲ ግንዳዕ ወድዋራታ ለነሽጦ ሰብ ጀራዲን ዓደዶም ብዙሕቶም ምላ ዘበን ቅዱም ወታኣውካ ዝስተዕማር ጥልያን ላዓለያ ወዲብ ሰነት 1960ናት ምን ውላድ ጋና እቲ እደ መዋጥኒን ለእታ ጀርዲን ኣቡና ተኸስተ ሰለባቱ እሊ ጀርዲን እሊ ዲብ ለወክድ እሊ ነሽጥ ዲብልሃላ ወልዱ ግል ኣቡና ተኸስተ ሰለባ ሳሙኤል ተኸስተየቱ እብሰባት ሓለት ወተ ኣሪክ ጀርዲኖም ሓብሪ ግለሃበርና ስኡላሙ ዓልና
1: ኣቦይ ኳ ኣብቲ ናይ 67-69 ግዜ ካብ ሓደ ጣልያን ጃንቢ ኮሎ ድባሃል ይገዚእዎ እቲ መሬት ምስ ገዝኡ ምስ ናይ ቦነስ ቢሮ ኣሎ ገዛ ብሓንሳይ ገዚእዎ ነቲ መሬት ድሕሪኡ 2-3 ዓመት ኣይገበረን ወታደራት ናይ ደርጊ ፀላእ መፂኦም ነቲ ቦታ ኩሉ ኣንዲዶሞ ሰራሕተኛታት ኣብኡ ስለ ኩናት ተላዒሉ ብሓፂሩ ነቲ መሬት ነቲ ገረብ ቆሪፆም ፍሓም ቀይሮም ኣብ ባዳዮም ቀይሮሞ ነይሮም ባዶ ኮይኑ በቃ እምበር ዳርጋ 3,000 ሓራንቺ ነይሩ ወሽዑ ኣቦይ ጎዞ ከሎት መሬት ብድሕሪኡ ንኣነ ካብ ደገ ቕመጥ ነይረ ብኣሜሪካ 82 ኣሜሪካ እቴ 94 ከዓ ንዓደ ተመሊሰ ማለት እዩ ከም እንደገና ከመሓካይልና ና ጀሚርና ስራሕ ዳርጋ ነቲ መሬት ከነልበሲ ዳርጋ 20 ዓመት እዩ ዝወዘልካ ዓበይቲ ጨናፍር ክኸውን ክግርብ ዒላ ክትኩዕት ድሪናት ክትኩዕት ብዙሕ ውፃኢታት እዩ ዘድልዮ

ሕጂ እንታይ መስለካ ንሓደ ካብ መደበር ፈልሲ ጀሚርካ ስጋብቶም ቁለሲ 5 ዓመት ድ ወስደልካ ካብኡ ከዓ ዓብዩ ከዓ ገረብ ሓደ ኩንታል ሓደ ጋቢያ ክእረ ከዓ ዳርጋ 10 ዓመት ድወስደሉ ንዊሕ ግዜ ድወስዳ ራንቺ ኣብ ዓመት ከዓ ሓንሳ ኢ ድእረ 12 ወርሒ ወስደሉ ፀሃያዩ ፈውሱ ኩሉ ነገር ክትገብሮስ ብጣዕሚ ከቢድ እዩ ብዙሕ ግዜ ወሲዱልና ንዕንዑ ክነፍሪ ወፃኢታት ብዙሕ ኣለዎ ብሓፂሩ ንሓር ከምቲ ዝድለ እቲ መድሃኒት እውን ኣይትረክቦን ኢኻ ካብ ገለ ካብ ገለ ኢካ ትገዝኦ ጥዑድ ቲ መድሃኒት እውን ኣይትፈልጦን ኢኻ መቸም ብፃዕሪ ሲ ኣብዚ ብፃዕ ብፅናዮ ስጋብ 3,005

ከምንታይ ይብል መሰካዚ በጂ ንኣብነት በዚ ደቡብ በዓል መረታ ከባቢ ተዘሪኡ ቅድሚ ሕጂ ዝረአኒ እዩ ነይሩ። ቅድም ግን ኣብ ጊንዳ እዛ እንታይ ከትብላ እዛ ንባትካላ እዛ ዒላ በርዒ ዘን እየን ክልቲአ ነይረን ዓላ ከዓ ነይሩ። ሕጂ ግን ሰብ ብብዙሕ ዋላ ነቲ ቃፅዖታት ናይ ስርናይ ናይ ስገም ነበረ እዩ ተኽልዎ እቶም ሃገረሰባት ማለት እዩ ቶም ደቂ ዓዲ ብኡ በዚሑ ድሓር ከዓ ቁሩብ ንሰደት ዝኸይቶ ዝኸውን ገለስ መሓገዞ ነቲ ህዝቢ ንሰደት በር ኣብቲ ከተማ እውን ብዙሕ እቲ ህዝቢ እውን ዓቕሚ እውን የብሉን ክገዝእ ኣብዚ እዋን እዚ እምበርቲ ምብዙሖ ሲ ገባራት እዮም ተኽልዎ ዘለዎ በዚ ከባቢ መረታ ኣብ ሃገረሰብ ዝትከል ኣሎ። ቅድም ግን ኣብ ባሕሪ ጥራይ ይትከል ነይሩ ጠላይን ዝነበሩ ወንጀራድን ብኡ ይበዝሕ

ዝምፅጣቓ ዳማይቲ ምስጢር እቲ ህዝቢ ለሚድዎ እዩ። ምክንያቱ ቀደም ዝነበረ ህዝቢ ንሓኪም ጥራሕ ኪሎ ክልተ ኪሎ ሒዝካ ንሆስፒታል ምኻድ ጥራሕ ዝፈልጥ ነይሩ። ኣብዛ ሰዓት እዚ ግን በቲ ናይ ሞያ ናይ ሓካይም ዝሰምዕዎ ክንዶ ኮይኑ ክልተ ኪሎ ኪሎ ሓሙሽተ ኪሎ ብብዓቕሙ ገዝኡ ኣራንሺ ካብ ሓዘ ዝኣቱ ሰብ የለን። ኩሉ ህዝቢ ኤረትራ ኣራንሺ ለሚዱ ምስኡ ድማ ከባቢ ካባይ ፈልሲ እናወሰዱ ካብዚ ንዞባ ደቡብ ንማይ ዓይኒ ንበሎ ንዓላ ካባይ ፈልሲ እንዳገዝኡ ኸዱ በዓል ዓድረሶ ፍሉይ ዝኾነ ኣራንሺ ከዓ ተኺሎሞ ኣፍረ

ዝበፅሐ ኣስመራ ዝኣትሎ ኩሉ ሰብ ኣራንሺ ለሚድ ኣሎ። ምክንያቱ ትዕፉን ኣብ ማሸላ ኣብ ኮመደረ ኣብ በርበረ ገለ ዝኸይድ ዝነበረ ሓይሉ ኣብ ኣራንሺ ከይድ ኣሎ። ከምቲ ዳናዳይ ዝገብሮ ዝነበረ ከዓ ሃገርና ፀጊቡ ንደገ ናይ ደገ ባጢዕራ የምፅእ ንኩሉ ነገር ዝተማልአ ካልእ ፋብሪካ ዝዕሽግ እውን ኣብዚኣትዩ ኣብዚኣኹም

0: ን ድልትና እዩ ኩሉ ሓረስታይ ምክንያቱ ስመራ ዝረእኸ ኣብ ፈቐዶ ኣብ ዱካን ኣራንሽ ሎ ኣብ ጎደና ኣራንሽ ሎ ኣብ ዝኾነ ዕዳጋ ኣሎ ናይ ቀደም እንተኮይኑ ግን ኣብ ዱካን ጥራሓካ ትረኽቦ ኣብ ሱፐር ማርኬት ጥራሓካ ትረኽቦ እምበር ኣብ ፅርግያታት ኣይትርክብና ኣብዛ ሰዓት እዚኣ ግን ኩላ ጎደናታት ኣራንሽ እያ ምክንያቱ ኩሉ ሰብ ለሚድዎ ጠቕሙ ስለ ዝለመደ ኩሉ ሰብ ከዓ ይተክል ኣሎ
1: እቲ ወላት ሓደ ዝግበአማ ዓማተን እቲ እግል ወድሚን ኣድም ላላት ሓደ ወላታት ጎማት መሓደዳ ይቱ እሊ ጎማት እለህየ ምን ሚእ ምረት ወኦብ ተጃርብ ዝሓልፈው እግል ትርከቡ ትቃድር ጀራዲ ንፍዋኪ ቀደም ተነብት ለልሸተል ዲቡ ኣማክን ኣዳለዮ ትዋኣሽፈሮት ላትሓዘ ምላ ሸተለ ዲቡ ዲብላ ተልያ ሓምስ ሰነት እትሕፉን ክምከድረዋት ዝመስል እግልቲ ትነፋዕ ብትቃድር ለህየ እግላ ጀራዲን ለለእምብት ሓረስታይ ሰኒሰድያይቱ ዕጨ ኣራንሺ ማንደሪን ልግባ ወማንጉስ እላዓቤ ላቕሽኑ እትባዝሕ ወትገምል ሰበት መጺእ እቲ ሓንቴሁ እሊ ልእሉ እምበይ ኩዳር እግልቲ ደቱ ይትቃድርኒ እትሊ ሳሙኤል ወማሕሙድ ረማዳን ለለህዩ ቦረኢቦም
2: እዋ ሕጂ ንዓና ኣብ ናተይ ኣትየ እንደ ዝዛረብ ገረብ እንድሕር ኣኺሉ እቲ መሬት ንሕና ሕጂ ተረፍ ናይ ዝበልከ ናይ ካሽ ክሮብ የብልና ምክንያቱ ኩሉ ፅላል ዓብ ቤት ግራብ ስለ ዝኾነስ ኣብ ትሕቲኡ ፀሓይ እውን ካኣት ወይክእልኒ እጂ ናሕና እንተኽሎ ኢና እዚታት ምክንያቱ ንዑ እንድሕር ተኺልና ከዓ እቲ ማይ እውን ነቲ ገረብ ተቋስሎ ኣለኻ ኖ ንከተዓቢ ነቲ ከዓ ተንቁፅ ኣለኻ ስለዚ ሕጂ ናብናናእ ተኩሮ ቲ ዓብ ገረብ ጥራይ እዩ
0: ገረብ ስጋዕ ሓሙሽተ ሽዱሽተ ዓመት ዝገብር ትሕትኡ በርበረ ኮሚደረ ክገብር ኣለዎ ካልኣይ ኣራንሺ ጥራሕ ዘይኮነስ ማንጎ እዚ ዝረኣየካ ዘሎ ፈሪ ዘሎ ማንጎ ንዑ ካ ተክል ኣለዎ ምክንያቱ እቲ ኣራንሺ ምስ ኣቋረፀ ወርሒ ሽዱሽተ ከዓ ማንጎ ይጅምር

0: بزعم حجي انا ما بحقق لك هذا خل نحن ناي ناي شقاطو تاشومينا شقاطو تصوتلنا بتعمي زول سعر ناسي اب كيلو خلت سر صغر شم دوس دلك بوتا سلازي مهلاو تو ماركاتو وي بمحبر تترني بك حدا بوتا زوهابنا نحنا قبرنا مخفلنا تتقمتو مخنا اجس ناي شقاطو تاشومينا نحنا خينا زلنا مصوتنا شقاطو يبقى ምክንያቱ ዓሰርተ ክልተ ወርሒ ፅዒርካ ደምፃኸ ንብረት ንዕኦም ኣብ ሚዛን ኮፍ ኣቢልካ ክትሸጠሎ ሕጂ ቦታ ስለ ዝወሃበ ናብቲ ማርካቶ
1: እቲ እንታይ መስለካ ዚ ክትሕዞ ትኽእልሲ እቲ ናይ ቅርፂ ዕዳጋ ብዙሕ ታሽሚ እቲ ናይ ባርድራ ድዩ ናይ ካልእ ድዩ ክተሓዘሉ ዝኽእል ቦታታሲ ብዙሕ ንኣሽተይ ተዘይኮይንኹም ዚ ካስኮታት ገለመለታት ጌርካ ተዘይኮይኑ ከምዚ ናይ በዓል ኣስመራ ድዩ ከምዚ ናይ በዓል ክረን ድዩ ዓበይቲ ናይ ተክዳራት ክሕዝ ዝኽእል ናይ ሕምልቲ ኣብቲ ትሕቲ ቅርፂ ከም ቅርፂ እኳታት ሓጅ እንተሃለወ ስለዘይተሰርሐ ዘሎ ኣብኡ ቅሩብ ክሕዝዎ ዘይምክኣል እቲ ዓቕሚ እውን እንታይ እንዳኾነ ከይድ ብምሉእ ናይዚ ከባቢ እዚ 457 ከባቢ ሰብ ጀራዲና ኣለዉ ንብላ ኣለና ናይዚኦም ብምሉእ ዚ ተመፂኡ ከማ እንታይ ዝኸውን መስለካ ዕለቕለቕ ፈጥር መን ይክወስዶ ሕጂ እንታይ ግደዱ ንሶም ገሊእ ንጋፃ ከወርዶ ግደዱ መብዛሕትኡ ከዓ ንኣስመራ ክከይድዮም ዝግደዱ ኣብ ኣስመራ ተኸይድ ካ ብኩሉ ነገር ነታ ከተማ ስለ ዝመፃ ካብዚ ከይዲ ናብኡ ምስቲ ናይ መጓዓዝ ክመፅእ ከሎ ቅርቡ ኣብዚ ነቶም ሓረስቶት ከምቲ ዝደልይዎ ነገር ክኸዱ ኣይክእሉን ይኮኑ እተዘይኮይኑ እቲ ጉዳይ ብዓብይ እውን ይፍታሕ ኣሉ ኩሉ ነግረካ ኣዋ ምክንያቱ ከም እዚ ናይ ማይ ናይ ፅርግያ ኩሉ ኣብነት ኣብ ልዕሊ ልዕሊ ትግራውትን እዚ ሓመድን ማይ ምዕቃብ ይግበር ይፀኒሕ ኣብዚ ከባቢና ዘሎ ተካብሎ ዘሎ ምናልባት ምሕድግ ኢለን ዘለዋ ዘይኮይና እተዘይኮይኑ እቲ ናይ መጓዓዝያ ርኢ ነገር ኣሎ ብዓቕሙካት መንግስቲ ፍታሕ ገብር ኣሎ ዝያዳ ብሕጂ ከዓ ቲ ዝዓበየ ፍታሕ ትግበርከም ምዃኑ

0: ስለ ንኣምን ኣብ መፃእሲ እቲ ኩነታቶም ናብ ዝሓሸ ደረጃ ንክኸይድ ስ ሽግር ዘለዎ ኣይኮነን እንተልዩ ንእሽተይ ፀገማትን ዘፀገማ እዚ ከዓ ክሰጉርዎ ዝኽእሉ እዩ እምበር ከም ሓላኽ ወይ ከም ጨቢጡ ክሕዞም ዝኽእል ክዕንቅፎም ዝኽእል ኢልና ክንዛረበሉ ንኽእል ጉዳይ ኣይኮነን ማለት እዩ።
1: በዓል ጀርዲን ምን በዓል ጀርዲን ዝተዓለም ምንሕነት ወረት ጅንስ ለትፈናተ ኣራንሺ ባባያ ማንጎስ ወብዕድሉ ዝመስል እተእሉ ትወደ ሽቕል ድማነት ቡ
2: ንብዙሕ ኣራንሺ ሓደ ካብ ጎረበትካ ክትምሃሮ ንምሳሌ ሕጂ ኣብ በዓል ዓላ ዋላ በዚ ናይ እንገላ ኪድ በዚ ናይ መረብ ብምሉእ ተኺሎም ኣለዉ እቲ ሓደ ካብቲ ሓደ ካብ ጎረበት ናብ ጎረበት እቲ ሓደ ፅቡቅ እንተኸይዱ እቲ ሓደ ከዓ ካልእ በርበረ ገዲፉ ከምደረ ገዲፉ ኣብ ኣራንሺ ኣትሎ ኣብ ባባዮ ኣትሎ ምክንያቱ እቲ ውፅኢት ይርእዎ ኣለዉ እቲ ጠለብ ከዓ ይረክብ ኣሎ። ስለዚ ኩሉ ሓረስታይ ኣስዕብ ኣቢለ ከዓ ዘራእትን ጥሪትን ንባዕሉ ክንደይ ኣራንሺ ክንደይ ፈልሲ ይዕድል ኣሎ። መንግስቲ ከዓ ነቲ ህዝቢ ዓብዪ ሞራል ዘይሓስቦ ፈልሲ ብነፃ ብመንግስቲ ክዕደል ከሎ እቲ ኣብ ሓሳቡ ዝነበረ ብምልኡ ኣራንሺ ክተክል ብናፃ ስለ ዝረክብ ኣራንሺ ፈልሲ ይርከብ ኣይመስሎም እዩ ነይሩ። ብመንግስትን ብውልቅን ዝግዛእን ብናፃ እንድሕር ረኪቡ ሰብ ኩሉ ኣራንሺ ክገብር እዩ ዝብገስ፣ ምክንያቱ ውፅኢት ስለ ዘለዎ። ንምንታይ እቲ ውፅኢት እቶም ንሕና መሪሕና ንኸይድ ዘለና መጀመርና ኣራንሺ ዝገበርና ንዓና ስለ ዝረኣዩ በዓል መሕሙድ ረመዳን ኣራንሺ ስለ ዝገበሩ ካብ 6,000 ናብ 50,000 በፂሖም ካብ 1,000 ናብ 5,000 በፂሖም። እከለ ማኪና ገዚኡ ኣራንሺ ሸይጡ፣ እከለ ባባዮ ሸይጡ ማኪና ገዚኡ። ከምኡ ውድድር ስራሕ ዝኾነ ስራሕ ውድድር እቲ ስራሕ የወዳድረና ስለ ዘሎ ሓረሶት ኩሉ ግዜ ብውድድር እዩ ዝኸይድ። ውድድር ተቐዳማይ ፅቡቅ እንድሕር ኸይዱ ሓድሽ ወለዶካ ይስዕብ። ምክንያቱ ከምዚ ንሃና ከዓ የማንን ፀገምን ኩሉ እቲ ጎቦታት ኣራንሺ ምዃኑ ተረዲኦም እቲ ሓድሽ ወለዶ ካምዛ ናተይ ፅቡቅ ክኸዱ ኣራንሺ ክተኽሉ ለቦዋ ዝሕልፍ።

እዚ ዝብለካ ዘለና ኩሉ ግበር እዩ። ምናልባት ድኩዒ ክንዲ ቦታ ሽንካለን ዝገብሩ ንገዛ ርእሱ በቲ ሚኒስትር ሕርሻ ውፅዎ ዘሎ መሰረት ክገብሩ ከም ዘለዎም ኣከባቢኦም ነዚ መንገዲ እዚ ክጥቀሙ ከም ዘለዎም እቲ ማሕበር ምስ ተጠርነፈ ድማ ገለ መበገሲ ገይሮም ገለ ዝተሃሰየ ብውሕጅ እንተልዩ ናይ ሓባር ማእቶት ገይሮም ክፅግንዎ ከም ዘለዎም ናይ ምግባር ከዓኒ ዝያዳ ይሰርሕሉን ይነጥፍሉን ኣሎ ማለት እዩ። ስለዚ ንሕና ብሓፈሹ ነቲ ዕዳጋ ንምባል እኹል እኳ ተዘይበልናስ በዚ ዝኸዱ ዘሎ ናብ ፅቡቅ ኣንፈት ኣሎ እንሻላ በቲ መንግስቲ ዝገብሮ ዘሎ ከዓኒ እዚ ናይ ማይን ሓመድን ምዕቃብ ብፍላይ ዘን ድጋታት ሰክዳማት ዝግበራ ዘለዋ ኣብ ናይ ማይ ምዕቃብ ንሓረስቶት ንዝስተ ማይ ኣዝዩ ውፅኢታዊ እንዳኾነ ከይድ ስለ ዘሎ ዝያዳ ኣብዚ ተደፊእ ውን እቲ መደብ ክኸይድ ከም መደብ ይተሓዛሉ ማለት እዩ። ስለዚ ሕጂ ንሕና ዕዉታት እዮም ዕዉታት ና እናጥራሕ ዘይኮነ ዝያዳ ግን ካብኡ ዝሓሸ ካብኡ ዝማዕበለ ክኸዱ ተሳናን ድሌትናኒ ተስፋ ጥራሕ ዘይኮነ ከዓ ክብፃሕ ከም ዝኽእል ውድ እዩ። ስለዚ እቲ መደብ ናይ ዞም ሓረስቶት ዘሎ ነዚ ይመስል። ምናልባት ኣብቲ ናይ መጓዓዝያ ግን ቁርብ ሽግር ኣለዎም መስመራ ክተብፅሕ ካብ ደማስ ንኣብነት ቶም ቀንዲ ሽግር ዘለዎም ካብ ደማስ ካብ ዓድረሶ እቲ መንገዲ ዘይጥጥሕ ስለዝኾነ ናብኡ ዝኣታዊ መካይን ቁርብ ኣብዚ እቲ ዘለዎም ናይ ሕርሻ ነገር ብኣግኡ ናብ ዕዳጋ ወሪዱ ኣብ ተጠቃሚ ህዝቢ ንክበፅሕ ገለገለ ምድና ጓያት ኣለዎ እምበር ብዙሕ እዚ ገታ ኢልና ክንዛረበሉ ዝከኣል ኣይኮነን። ተንካሊእ ግን ኣከባቢ ፅርግያ ስለ ዘለዋ እቲ ፅርግያ ውን ጥጥሕ ስለዝኾነ ድሓን ስለዝኾነ ብዝተፈላለየ መካን ገይሮም ሳብ ዕዳጋ ዘውርድሉ ዕድል ኣለዎ።

0: ሚኒስትሪ ሕርሻ እዚ ኩሉ ኣንበጣ ዝመፀሉ ግዜ ብማኪናን ብመድሃኒትን ተጓዮም ረድኦም እኒኦም። ምክንያቱ ብዘይከኦም ኣይከውን እዩ። ምክሪ ዘርኢ ኩሉ ዋላ ፈልሲ እውን ይሕግዙን እዮም። ስለዚ ሚኒስትር ኣራፋይነ ብብዙሕ ሞራልን ብብዙሕ ምክርን ብመድሃኒትን ይሕግዘኒ እዩ። ኩሉ ግዜ ይኸዶ ከዓ ከይደ ምክሪ ወስድ እቲ ምክሪ ተጠቂመ ከዓ ብዙሕ ስራሕና ዝሰርሕ ካልእ ኣፍራዛ ባዴላ ዛባ ኣብዛ ንኡ ዞባና የምፀልና ካብታ ናይ ዕድጊ ካብኡ ካ ገዚአ ይጥቀም። ዘራእትን ጥሪት እውን ብወገኑ ብትኩዕን ኩሉ ዋላ ብናይ ከብቲ ዋላ በቲ ናይ ደገ ናይ ዳብ ዝመፅእ ብዓብዪ ሞራል እሱ ይሕግዘኒ እዩ ዓመት ዓመት። ስለዚ ካብ ጎናይ ኣይተፈለዩ ንዚኦም ከዓ ዓብዪ መስጋና እየ ዝህቦም። ዓብዪ ናቶም ዝሃቡኒ ሞራል ሳለኦም ከዓ እዚ ገረብ እዚ ፀሊሙ ዘሎ እዚ ፍረ ሂቡ ዘሎ ብናቶም ሓገዝ እዩ። ሚኒስትሪ ሕርሻን ብዘራእትን ጥሪትን
1: ሓረስታይ እተእሉ ወዲ ሽቕል ለለት ሓዘ ምንማይ እንዳ እምባትከ እስክ መዋሰላት ሓቆራክባ እሽቕሉ ክምሰለ ተዓወት እምርቱ ኩሉ ሕት ሰዳ መንገቢእቱ ሓረስታይ እግሊ ተዓወት ለቃድር እለህየ ልቑሮት እግል ብዕድ ልእሉ ልእምር ወተጃርቡ ሓቁ ሓበረዩ ምን እላላትዓበ ሰዳየት ሕድ ኣለቡኒ
2: ድሕር ኩሉ ግዜ ሰናይ ኮይኑ ሰናይ ኢኖ ድሕር ሓደ ከባቢኻ ጎርበትካ ንፍዩ እንታይ ክልተኻ ተዓዳዲምካ እንታይ ኣሎ እቲ ሕማማት ኣብቲ ገረብታይ ኣሎ እቲተሓጋገዝ ኢኻ ንድሕር ትዘራርብ ኮንካ ይጠቕመካ እዩ ጎረቤት ዚ እቲ ናባኻ ደየለ ንሱ ሕግዘካ ስኻ ትሕግዞ ጠቅም እየ ባህለ እየ።

0: ምስ ኣራንሺ ማንጉስ ምስቲ ማንጉስ ከዓ እስታላ ሓደ ሓሙሽተ ሽዱሽተ ዓቕሙ ከየብዝሐ ደርሁት እውን ውፅኢት ኣለዎት ደርሁት ቀጢፋ እንቋሖ ስለ ትህብ ኣብ ጎኑ ጎኑ ምስቲ ዓበይቲ ኣራንሺ ኣግራብ ንድሕሪ 7 ዓመት 6 ዓመት እዩ ፍረ ጅምር ስጉዑ ፓፓዮ ኮሚደረ ጉዕ በርበረ ኣባና ድንሽ ኣይከውንን ዋዒ ቦታ እዩ ግን ኣብ ካልእ ቦታ ድንሽ ትገብረሉ ፓምያ ትገብረሉ ሕጂ ናእሽቱ ናእሽቱ ሓጋዚ እዩ ነቲ ሓረስታይ ምክንያቱ እቲ ንዓበይ ገረብ ክንዲፅበእ ካብ ናእሽቱ ናእሽቱ ከዓ ናይ ሰራሕተኛ ናይ መድሃኒት ናይ መኮስከሲ ናይ ዛባ ናይ ኣፍራዛ ኩሉ መግዘኢ ናይ ንብረት ናይቲ ሰራሕተኛ ሓጋዚ እዩ
1: ህጊ ኣማን ክልእት ሃገ ፈዝዓት ውሕርየቱ ትእላ ደረጃ ትእላላ ብፅሐና በዲር ሓንቲ መግዘ ምስትዕማር ዓልና ዮም ሕር እንደጋእናቱ ንሸቀል ህለና ወብእላ ገበእላቱ እትእላ ደረጃ ትእላ ባጥሓምል ህለና በዲር ሓን ሕክመት ሸቀል ዓላ ልግበእ ወምንክድበት ወጠን ለሳርሓ ልግበእ ወብዕዳም ንኸስሶም መዋጥኒን ሕኩመት ሰዳየ ሰበት ወደሎም ሰኒ ጋይሳም ህለዉ
2: እዚ ድኣ ሞ ሓደቲ ንቕሓት እንዲ ካልኣይቲ ናፅነት እዩ ስለዚ ምስቲ ዝነበረ ኣብ ግዜ መግዛእቲ ትሒሽካ ቅድሚኡ ዝነበረ ትሒሽካ ባዕሉ እውን ናይ ነበረ ህዝቢ ኤርትራ ሕጂ ግን ወናኒ መሬቱ ወናኒ ኩሉ ነበሩ ስለ ዝኾነ እታ መሬቱ ከዓኒ ናፅነት ኣምፅኡ ባዕሉ ከም ድሌቱ ክጥቀመላ ክሰርሓላ ስለ ዘበቕዐ ስለ ዝኸኣለ እቲ መንግስቲ እውን ናፃ እዩ ምክንያቱ ሰብ ሰሪሑ ክነብር ሰብ ተንቀሳቂሱ ነገሩ ከም ኣማዕብል ስለ ባይታ

ዕድል ስለ ዝሃቦም ነዚ ጉዳይ ዘይከኣ ንሶም ተጠቂሞም ናብዚ ደረጃ እዚ ክበፅሑ ክኢሎም ማለት እዩ። ተቀደም ሰራሕተኛታት ናይ ሓደ ርእሰ ማልነት ዘለዎ ወይ ናይ ሓደ ገዛእቲ ክኸውን ይኽእል፣ ናይ ሓደ መስፍን ክኸውን ይኽእል፣ ናይ ሓደ ብርጅዋ ክኸውን ይኽእል፣ ኣብኡ ተመርክሾ ሰብ ብውሕድ እቶት እናዋናብርኡ ንደቁ ክዕንግል ፍትል ነይሩ። ሕጂ ግን ብዙሕ ተመክሮ ብዙሕ ነገር ስለ ዝሓለፈ ድሕርቲ ናፅነት ግን ነዚ ባይታ እዚ ክጥቀምሉ በቂዖም እዮም። ንዑ በቂዖም ከዓኒ እታ መሬቶም ጎቦት ኹን ካልኦት ኹን እንዳገደቡ እንዳዳዳደሉ ማይ እንዳኣለዩ ብመስኖ እንዳገበሩ ሕጂ ናብቲ ዝለዓለ ናይ ድሪልዲ ናይ ካልእ ዲ ከዓ ናዚ ደረጃ እዚ በፂሖም ኣለዉ። ኣገለገለ ንኣይሽተ ባላ ይኹን እምበር ክሳብ ኣብ ኮንሴሴነ ዘይኣተወ ሶላር ገይሮም ዝጥቀሙ ሓረስታት እውን ኣለዉ። ሕጂ እዚኦም ከምዚኦም እናክነብብ ዘይኮነ ግን እቲ ሰብ ሓርኮትኮት ኢሉ ፋሕቲሩ በቲ መንግስቲ ዝህቦ ዘሎ መምርሒ በቲ መንግስቲ ዘጣይሶም ዝፀንሐ ጉዳይ ብዙሕ እዩ። ንኣብነት ናይ ተምሪ ምትእትታብ ሚኒስትር ሕርሻ ዝተጣየሱ ተጋደልቲ ማሕበር ተጠርኒፈን ዝኸዱሉ ምስ ህዝቢ ተቢሉ ሓላፍነቱ ዝተወሰሰነ ናይ ፈሻሽ ማሕበር ኣሎ ክሳብ በዓል ትራክተር ይካልእ እዚ መንግስቲ እንዳዕጠቆ ከይድ ስለ ዘሎ ነቲ ህዝቢ ነዚ ከዓ ስርኢ ዘሎ ካልእ ነቲ ካልእ መንገዲ ከዓ ክጥቀመሉ ኣብቂዕዎ እዩ ማለት እየ ዝብል

ኣነ ሕጂ እንታይ ምበልኩ መሰካ ሓደ ነገር ክፅግመኒ ከሎ ሲ ብዙሕ ዋላ ዚ እንዳስፔራት ኣይትረክቦን ኢኻ ንኣብነት ትቦ ናይ መንግስቲ ኣሎ በዓል ባፅዕ ስራሕ ኣሎ እቲ ትቦ ብዘይ ትቦ ትጎቦታት ብትቦታት እዩ ዝሰጥም ትቦ ከዓ የለና ኣብዛ ዓዲ ሕጂ ናይ መንግስቲ ደገፍ ብጣዕሚ እዩ ዘድልየና ንኣና ሳተኩሮ ክገብረልና ኣለዎ ቦታት ስራሕ ኣሎ ባፅዕ ይህበና ብገንዘብና ማለት እዩ ብገንዘብና ንድሕሪ ሓጊዙና ብጣዕሚ ውፅኢት ምኾነ

ነቲ ገረብ ካብ 6,000 ናብ 50,000 ገረብ በፂሐ እዚ የማን ፀጋም ትሪኦ ዘለካ ዚ ማንጉስን ዝራንሽን ኣብ ምንታይ በፂሑ ኣሎ ረኣዮ ኣነ ሕጉስ እየ እቲ ዝመፅ ዝበለዶ ከዓ ከምዚ ናተይ ሰሪሑ ክሕጎስ ናቲ ምንታይ እዩ ለቦዋ ከዓ ይሕልፈሎም

ሰላም ከመይ ተምሲኡ ዝኸበርኩም ተዓዘብቲ ሎሚ 3:12 ግንቦት ሰዓት 9 ሸምሸት ዝተዳሎ ዜናታት ውሽን ወፃን ሒዘልኩም ቀሪብ ኣለኹም ንምክታልኩም ብክብሪ ዝዕድ ምስኻትኩም ፀንሕ ሚካኤል ሓድጎ ፈለማ ግን ብቀነጡታቱ እፍልም ኣብ ሃገርና ቅርብ ፅሩይ ስተ ማይ ንምርጋፅ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ ከም ተገብረ ተገሊጹ ዓለምለኻዊ መዓልቲ ነርሳት ብደረጃ ሃገር ንፈለማ ብደረጃ ዓለም ድማ ንመበል 52 ግዜ ተዘኪራ ኣብ ዞባ ጋሽባርካ ብደረጃ ምምሕዳራት ከባቢታት ዝተወደበ ህላወ ውድድራት ተኻይዱ ኣብ ዜናታት ወፃኢ ጃፓን ናይ ነዊሕ ርሕቀት ሚሳይላት ንምውፋር ትወስዶን ዘላ ስጉምቲ ሩስያ ኮኒ ናቶ ኣብ ፓኪስታን ብዝተኻየደ ሽበራዊ መጥቃዕቲ ብውሕዱ 20 ሰባት ከም ተቐትሉ ተቓሊሑ ኤውሮጳዊ ሕብረት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብር ከም ዝኽእል ኣሚቱ ዝርዝር ዜና ኣብዝ ሓለፈ 35 ዓመታት ናፅነት ቀረብ ፅሩይ ስተ ማይ ንምርጋፅ ብዝተገብረ ገዚፍ ማላዊ ወፍሪ መጠን ሸፈነ ብደረጃ ሃገር ልዕሊ 85 ሚታት ከም ዝበፅሐ ሚኒስትሪ መሬት ማይና ከባብን ገሊፁ ወኪል ሪና ዮናታን ዕብዮን ዘዳለዎ ፀብፃብ ገረ መስቀል ገረ ዝገር ከቕርቦ እዩ

0: ሃገርና ቀረብ ፅሪ ስተ ማይ ኣብ ከተማን ገጠርን ንምስፋሕ ብዝተካየደ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ እቲ ሸፈነ ልዕሊ 85 ሚእታዊት ከም ዝበፅሐ ተገሊጹ። ኣብ ሚኒስትሪ መሬት ማይን ኣከባብን ዋና ዳይረክተር ክፍሊ ሃብቲ ማይ ኢንጂነር መብራህቱ እያሱ ነዚ ዝገለጸ ቀረብ ፅሬቱ ዝተሓለወ ስተ ማይ ኣብ ማሕበር ቁጠባዊ ምዕባለ ሕብረተሰብ መሰረታዊ ብምዃኑ ንምምሕያሽን ንምስፍሑን ኣብ ዝሓለፈ 35 ዓመታት ናፅነት ንዝተካየደ ፃዕሪ መልኪቱ ንኢሪና ኣብ ዝሃቦ ሓበሬታ እዩ። ኣብ 1991 ሸፈነ ቀረብ ፅሩይ ስተማይ ኣብ ገጠር ትሕቲ 7 ሚእታዊት ኣብ ከተማ ድማ 30 ሚእታዊት ከም ዝነበረ ዝጠቐሰ ኢንጂነር መብራቱ እቲ ቡምባ መዕደሊ ነቑጣን ቦጥን ዘጠቓልል ኣገልግሎት ኣብ ዓመተ 225 226 ኣብ ገጠር ናብ 80 ሚእታዊት ኣብ ከተማ ድማ ናብ 95 ሚእታዊት ክብ ከም ዝመለ ብምሕባር እቲ ሸፈነ ብዓድታት 57 ሚእታዊት ብተጠቃሚ ህዝቢ ድማ 85 ሚእታዊት ከም ዝበፅሐ ገሊፁ።
1: ጥዑይ ኣፍራይ ሕብረተሰብ ክህልወና እንተኮይኑ መጀመርያ ጥዕንኡ ዝተሓለወ ፅሩይ ስተ ማይ ክረክብ ክኽእል ኣለዋ።
0: ብዘይካዚ ልዕሊ 83 ካብ ዝበፅሓ ኣብያተ ትምህርቲ ትካላት ጥዕናን ህዝባውያን ትካላትን እተን 65 ሚእታዊት ኣገልግሎት ከም ዝረኽባ ኣፍሊጡ። ንዓይነት ናይቲ ተዋዲሉ ዘሎ 1565 ስርዓተ ቀረብ ማይ ኣመልኪቱ ኣብ ዝሃበ ሓበሬታ ድማ 675 ብናይ ኤድ ፓምፕ 890 ድማ ብፀሓያዊ ፀዓት ጀነሬተርን ኤሌክትሪክን ዝሰርሐ ምዃኑን ብምግላፅ ሓፈሻዊ 2775 ኪሎ ሜትር ዝንውሓቱ ሻምበቆታትን 2760 መዕደሊ ነቕጣታትን ከም ዘጠቓልል ኣፍሊጡ።
1: ስርዓተ ቀረብ ማይ ሰለስተ ደረጃታት እዮም ደለውና። ቀዳማይ ደረጃ ኢልና ንጠቕሶ ንኽእል መስመር ማይ ኣብ ገዛ ገዛ ምስ ኣተወ እዩ። ክኸውን ኣብ ውስጢ እቲ ገዛ ብባዕሉ ኣይኮነን ከዓ ኣብቲ ቀፅሪ ናይቶም ገዛውቲ ተደኪነናሉ ደለዋ ዝበፅሖ ቦታታት ማለትና እዩ። ስለዚ እቲ ካልኣይ ናይ ሓባር መዐደለ ነቕጣ ብመሰረት ናይቲ ዘሎ ተጠቃሚ ህዝቢ ብዙሒ ነቕጣታት ከም ዝህልዋ ብሰኻሊ መጠን ድማ ካብ 50-100 ሜትሮ ዘይርሕቕ ኮይኑ ነፍሲ ወከፍ ስድራ ቤት ካብቲ መዕደል ነቕጣ ከይዳ ማይ ክትረክብ ከም ዘለዋ ዝግበር። ሳልሳይ ደረጃ ንብሎ ናይ ኢድ ፖምፓታት ወይ ከዓ መገለሊታት ተኺልና እንተበዝሐ 200 ሜትሮ ጥራይ ተጓዒዞም ማዮም ክረኽቡ ከም ዘለዎም ይግበር። ክሳብ ሕጂ ብኢድ መገለሊ ትጥቀሙ ወይ ተተኽሉ ክሳብ 675 ይኾኑ ሙሉእ ስርዓተ ቀረብ ማይ ማለት ከዓ ኬትካ ናይ መቕዳሕ ወይ ካብ ኣብ ገዛኻ ዘሎ ናይ ትቦ ማይ ቀዲሕካ ናይ ምውሳድ ኣብ ግምት ዘእተው ኮይኑ ክሳብ 1565 ዓድታት በፂሕወን ኣሎ ማለት እዩ። እዚ ምንጪ ናይ ፀዓቱ ገሊኡ ብፀሓያዊ ፀዓት ዝሰርሕ እዩ፣ ገሊኡ ሞቶራይዝድ ጀነሬተር ማለት እዩ፣ ገሊኡ ድማ ካብ ዘሎ ዝርግሐ ናይ ኤሌክትሪክ እውን ዝጥቀሙ ኣለዉ። ስለዚ ብድምር ክሳብ 890 ዝኾና ስርዓተ ቀረብ ማይ ኮይነን ኣለዋ ማለት እዩ።
0: ኢንጂነር መብራህቱ ብቕዓት ስተ ማይ ንምርግጋፅ ንዝተሰላሰለ ስራሕ ኣመልኪቱ ኣብ ዝሃቦ ሓበሬታ ኣብ 12290 ቅምሰታት ቀመማውን ህወታውን መርምራታት ከም ዝተካየደ ዓመታዊ ብወሓይ ዝኸይድ ፃዕቂ ድበት ንምፍላጥ ድማ ኣብ 1997 ዝተዋደደ ላቦራቶሪ ዓብዪ ኣስተዋፅኦ ይገብር ከም ዘሎ ብዝርዝር ኣረዲኡ።

0: ናብ ካብ ዜና ምስንሰግር 12 ግንቦት ዓለምለኻዊ መዓልቲ ነርሳት ነርሳትና መጻኢና ብቑዕ ፍልጠ ዝዓጠቑ ነርሳት ህይወት የድሕኑ ብዝብል ቴማ ብደረጃ ሃገር ንፈለማ ዋና በስምራ ኣድራሽ ሆስፒታል ኦሮታ ተዘኪራ ፕረዚደንት ማሕበር ነርሳት ኤርትራ ቶ ኤፍሬም ዝብኣይ ኣብ ዘስምዖ ቃል ሃገርና ኣብ ምንካይ ሞት ኣደን ዕሸልን ከምኡ ውን ኣብ ምጥፋ ብክታበት ክንከላኸሎም ንኽእል ሕማማት ተመዝግቦ ዘሎ ዓወታት ውፅኢት ፃዕሪ ናይ ኩሎም ሞያውያን ጥዕና እኳ እንተኾነ ብቐንዱ ግን ፍረ ዘይሕለል ፃዕሪ ነርሳት ከም ዝኾነ ገሊፆም ኣቶ ኤፍሬም ኣስዒቡ መንግስቲ ኣብ ዕቤት ሞያ ነርስ ክገብሮ ብፀንሐ ወፍሪ ካብ ደረጃ ሰርቲፊኬት ናብ ቀዳማይ ካልኣይን ሳልሳይን ዲግሪ ተሰጋጊሩ ምህላው ብምጥቃስ በዚ መሰረት ነርሳት ኣብዚ እዋን እዚ ብፍሉይ ዓውድታት ማለት ሕክምና ስነ ኣእምሮ ዓይኒ መውልዳን ሕክምናዊ ምድንዛዝን ፅዑቅ ክንክን እናሰልጥኑ ዓንዲ ሕቆ ሆስፒታላት ኮይኖም ምህላዎም ኣብርሂቡ ኣብቲ ኣጋጣሚ ታሪክ ትምህርቲ ነርስ ኣብ ኤርትራ ባህርያት ብሉፅ ነርስ 6 ጉባኣት ፍወሳ ከምኡ ውን ነርስ ከም ሞያ ኣብ ዝብል ኣርእስታት መፅናዕታዊ ወረቃቅቲ ክቐርብ ከሎ ገዳይ ነርሳት ድማ ተመክሮኦም ኣካፊሎም ማሕበር ነርሳት ኤርትራ ኣብ 1992 ዝተመስረተን ብሻሓ ዝቕፀሩ ኣባላት ዝሓቆፈን ሞያዊ ማሕበር እዩ ዓለምለኻዊ መዓልቲ ነርሳት ብደረጃ ዓለም ንመበል 52 ግዜኣ ትዝከር ኣላ ኣብ ዞባ ጋሽዋርካ ባህላዊ ውርሻታት ሕብረተሰብ ብምድህሳስ ንምስናዱን ናብ ወለዶታት ንምትሕላፉን ብዝወፀ መደብ ብምውሃደ ክፍሊ ባህልን ስፖርትን ጨንፈር ሃማመተን ዝተወደበ ባህላዊ ውድድር መምሕዳራት ከባቢ ኣብ 14 ንኡ ዞባታት ተኻይዱ እዚ ውህድ ቅኒት መንእስያት ንምህዞን ምዕቃብ ባህላዊ ውርሻታትን ብዝብል ቴማ ዝተኻየደ ባህላዊ ውድድር መምሕዳራት ከባቢ እናሃሰሰ ክመፅእ ፀንሐ ባህላዊ ውርሻታት ዳግማይ ንምብርባርን ንምስናድን ክሰርሓ ዝዓለመ ኮይኑ ካብ 25 ሜዝያ ክሳብ 7 ግንቦት ከም እተኻይደ ወኪል ኤሪና ሓቢሩ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ኣብ ዝሃበዎ ቃል እቲ መደብ ንሳልሳይ ግዜኡ ዝካየድ ዘሎ ከም ዝኾነ ብምጥቃስ ብውህደት ሳላ ዝተሰርሓሉ ሓደጋ ኣንፀላልዎ ዝነበረ ባህላዊ ውርሻታት ያታዊ ትልሂትን ኣልባሳትን ከምኡ ውን ሙዚቃን መሳርሒታት ሙዚቃን ይወፅእ ከም ዘሎ ገሊፆም ኣብ መሓደርቲኑ ዞባታት ብወገኖም እቲ ብመልክዕ ውድድር ዝተኻየደ መደብ መንእስያትን ተምሃሮን ባህልን ክብርታትን ሕብረተሰቦም ክፈልጡ ባይታ ዝፈጥር ብምዃኑ ብተገዳስነት ክስራሓሉ ተላብዮም ኣብ መወዳእታ ንዑታት ሽልማት ዓዲሉ ኣብ ሓሊብ መንተል ብቕዓት ትምህርቲ ንምድንፋዕ ብሓፈሻ ውፅኢት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ድማ ብፍላይ ዝዓለመ ዋዕላ ተቓኒዑ ወኪል ሪና ተስፋ ሚካኤል ገብሬስ ብመልክዕ ፀብጻብ ዘዳሎ ትሕዝቶ ያሲን ሳልሕ
1: ኣብ ሓሊ መንተል ንዞባ ዒላ ብርዕድ ብቕዓት ትምህርቲ ንምምሕያሽ ዝዓለመ ዋዕላ ብ10 ጉንበት ተቓኒዑ እቲ ብቕዓት ትምህርቲ ብተሳትፎ ሕብረተሰብ ምርግጋፅ ብዝብል ቴማ ዝተኻየደ ዋዕላ ብቕዓት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ካብ 2018 ብተበግሶ መምህራንን መራሕቲ ሃይማኖትን ክካየድ ብዝፀንሐ ፃዕሪ ንዝተረኸበ ተስፋ ዝህብ ውፅኢት ብተሳትፎ ሕብረተሰብ ንምድርዑ ዝዓለመ እዩ ኣብቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዘሎ ኩነታት ትምህርቲ ዝምልከት መብርሂ ዝቐረበሉ ዋዕላ ክካየድ ብዝፀንሐ ፃዕሪ ኣብ ዝሓለፈ 5 ዓመታት ውፅኢት ተምሃሮ ኣብ ሃገራዊ ምርምራታት እናበረኸ ከም ዝመፀ ተገሊጹ ኣመሓዳሪት ንኡዞባ ዒላ ብርዕድ ወይዘሮ ዓሻ ዓሊኑር ኣብ ዘስምዖቶ ቓል እቲ ዋዕላ ኣብ ገስጋስ ትምህርቲ ክርአን ፅንሐ ፀገማት ብተሳትፎኮም መፍትሒ ንምንዳይ ሓጋዚ ከም ዝኾነ ብምጥቃስ ዝወፅእ መምርሒታት ብምልኣት ንምትግባር ተሳትፎ ኩሎም ኣካላት ወሳኒ ምዃኑ ኣገንዚባ ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብግድኡ ብቕዓት ኣብ ውሁድ ፃዕሪ ኣብያተ ትምህርቲ ተምሃሮን ወለድን ስለ ዝምርኮስ እቲ ተበግሶ ብኻልኦት ኣካላት ክሰዓብ ዝግብኦ ኣብነታዊ ዕዮ ምዃኑ ሓቢሩ ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዝሃቦ መዛዘም ቓል ተወሲዱ ዘለዎ ተበግሶ ምሉእነት ንኽህልዎ ሕብረተሰብ ምስ ኣብያተ ትምህርትን መምህራንን ተወሃሂዱ ብምስራሕ ሓላፍነታውያን ወረስቲ ኣብ ምፍራይ እጃ መኸልዕል ኣዘኻኺሩ ሓንቲ ካብ መምሕዳራት ከባቢ ንኡዞባ ዒላ ብርዕድ ኣብ ዝኾነት ሓሊብ መንተል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 8 ኣብያተ ትምህርቲ ከምኡውን 1360 ተምሃሮ ኣለዉ
0: ሃማመተ ዞባ ደቡብ ከም ኣካል መደባት ቅንያት ናፅነት ስነ ጥበባዊ መደባት ዘጠቓለለ ውድድር ጉጅለታት ቀያሕቲ ዕንበባ ወዲቦም ወኪል ኤሪና ፊሎሞንቲ ካቦ ዘዳሎ ትሕዝቶ ይስዕብ።
2: ቀያሕቲ ዕምባባ ኣብ እዋን ሓርነታዊ ቃልሲ ህዝቢ ኤርትራ ኣብ ከተማ ደቀ ምሓረ ብ1977 እተመስረተ ውዳበ እዩ። ኣብቲ ሽዑ እዋን መሪሕ ውድብ ህዝባዊ ግንባር ቆልዑ ካብ ሓደጋታት ነቶክቲ ንክድሕኑን ብሰውራዊ ስነ ሓሳብ ተሃኒፆም ንክዓብዩን ዓሊሙ ዘቆሞ ውዳበ እዩ። ከምኡ ስለ ዝኾነ ከዓ እዩ ሃማመተ ዞባ ደቡብ ነዚ ሰውራዊ ርሻ ንምኩላዕ ዓሊሙ ተበግሶታት ኣብ ምውሳድ ዝርከብ።
3: ሃማመተ ዞባ ደቡብ ቀያሕቲ ዕምባባ መሰረት ብሩህ መጻኢና ብዝብል ቴማ 12 ንእሳን ዞባታት ዝተሳተፍኦ ውድድር ጉጅለ ቀያሕቲ ዕምባባ ካብ 8 ክሳብ 10 ግንቦት ኣብ ከተማ መንደፈረ ኣካይዱ። እቲ ኣካል መደብ ቅንያት ናፅነት ኮይኑ ዝተወደበ መደብ ውድድር ግጥሚ፣ ደርፊ፣ ሙዚቃን ትልሂትን ዘጠቓለለ እዩ ነይሩ። ውዳብ ቀያሕቲ ዕምባባ ካብቲ ብኣተኩሮ ዝስራሓሉ ኣብ ምምእዛን ቆልዑ ዝቐንዐ ንጥፈታት ማሕበር ከም ዝኾነ ዝገለጸ ሓላፊ ሃማመተ ዞባ ደቡብ ኣቶ ግርማ ይገብሩ እዚ ብመልክዕ ውድድር ዝካየድ መደብ ሰውራዊ ርሻታት ንምኩላዕ ዝዓለመ ከም ዝኾነ ኣረዲኡ። ካብ ኣዋህቲ ናይቲ መደብ ስነ ጥበበኛ ሸሻይ ሃይልኣብ ኣብ ዝሃቦ ገምጋም ብሓፈሻ 55 ሓደሽትን ዝተደግሙ ደርፍታትን መዛሙርን ከም ዝቐረበ ጠቒሱ ብፍላይ ሓደሽቲ መዛሙር ብዕምቆትን ኣመራርፃ ኩርናዕን ዝተፈለየ መንባሩ ኣብርሂቡ። ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ብወገኑ ንኣሽቱ ወለዶታት ብቑዕ ፍልጠት ንኽድልቡ ከምኡ ውን ብባህልን ክብርታት ሕብረተሰቦም ተኸስኪሶም ንኽዓብዩ ዝግበር ወፍሪ ኣብ መጻኢ ህወቶም ኣዝዩ ሓጋዚ ስለ ዝኾነ ሃማመተ ዝያዳ ክደፍኣሉ ኣዘኻኺሩ። ኣብ መወዳእታ ማሕዳሪ ዞባ ደቡብ ኣቶ ሃብጣብ ተስፋጼን ውዳብ ቀያሕቲ ዕምባባ መሰረትን ቀጻልነትን ሕብረተሰብ ከም ዝኾነ ብምጥቃስ ምምሕዳር ዞባ ደቡብ ኣድላይ ደገፍ ከም ዝገብር ኣረጋጊጹ። ኣብቲ መደብ ብውልቅን ብጉጅለን ዝተዓወቱ ክሽለሙ ከለዉ ንዞባ ዓረዛ ጎብለል ብምዃና ዋንጫን ገንዘባዊ መተባብዕን ተሸሊማ።
2: ንሞራልን መኸተን ህዝብን ሰራዊትን ኣብ ምብራኽ ንባህልን ክብርታትን ሰውራ ኤርትራ ኣብ ምዕቃብ ዘብቅዐ መትከላት ቀያሕቲ ዕምባባ ናብ ወለድታት ምስጋሩ ዝግበር ጻዕሪ ዝያዳ ተጠናኺሩ ክቕፅል ንላቦ ጽንዓትና ውሕስና። ወኪል ኣገልግሎት ዜና ኤርትራ ዞባ ደቡብ ፊሎሞንቲ ካቦ ካብ መንደፈራ።
0: ነመስግነካ ጋዜጠኛ ፊሎሞንቲ ካቦ። ኣብ ዞባ ዓንሰባ ብ5 ዞባታት ክካየድ ዝቕነ ቅነ መጽሓፍትን ምርኢት ምህዞን ሰንዓን ብ10 ግንቦት ተዛዚሞ። ነቲ መጽሓፍ መሰረት መሃዝነትን ምዕባልን ብዝብል ቴማ ካብ 30 ሜያዝያ ክሳብ 10 ግንቦት ዝተኻየደ መደብ ኣሽሓት ህዝቢ ከም ተዓዘቦን ልዕሊ 3,000 መጽሓፍቲ ከም ተሸጠን ተገሊጾ። ሓላፊ ሃማመተ ዞባ ዓንሰባ ኣቶ ኣዛዚ በረኸታብ ንውድድር ምህዞን ሰንዓን ኣመልኪቱ ኣብ ዝሃቦ ሓበሬታ ተሳተፍቲ እቲ ኣጋጣሚ ንዓበይቲ መድረኻት ዕድል ከም ዝፈጠረሎም ተገንዚቦም ኣብ መጻኢ ብዝሓይለ ክሰርሕሉ ኣዘኻኺሩ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ትግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያም ብወገኖም ብመገዲ ምሪት መጻሕፍቲ ናይ ምንባብ ባህሊ ንምኩስኳስ ብውድድር ምዞን ሰንዓን ድማ ዓቕሚ መንእስያት ንምምዕባል ዝተወስደ ተበግሶ ብምጓስ ከምዚ ዓይነት መደባት ብዝሓይለ ክድፋኣሉን ኣብ ሙሉእ ዞባ ክዝርጋሕን ተላብዮም። ኣብ መወዳእታ ነቲ መደብ ኣብ ምዕዋት ኣበርክቶ ንዝገበሩ ወረቐት ምስክር ተዓዲሎም። እዚ ከምዚ ኢሉ እንከሎ ቤት ጽሕፈት ሃማመተ ኣብ ንኡስ ዞባ ከተማ ከረን ኣብ ዝወደቦ ስልጠን ኣሰራርሓ መግቢ ዝተሳተፋ 32 ሰልጠንቲ ብ10 ግንቦት ተመሪዖም። ሚኒስትሪ ሕርሻ ውሕስ ማእዛዊ መግቢ ንኹሉ ኣብ ኩሉ ዝብል መርሓ ኣብ ግብሪ ንምውዓል ኣብ ልምዓት መግቢ እንስሳ ከምኡ ውን ምውሓስ ጥዕና እንስሳታት ዘተኮረ ስልጠና ብ8-9 ግንቦት ኣብ ከተማ ዓሰብ ወዲቡ። እቲ ካብ ማእከላይ ቤት ጽሕፈት ሚኒስትሪ ሕርሻ ዝመፁ ክኢላታት ነቶም ኣብ ዞባ ደባዊ ቀይሕ ባሕሪ ዝነጥፉ ሞያውያን ሕርሻ ዝተዋሃበ ስልጠና መግብን ጥዕናን እንስሳታት ብምውሓስ ቀረብ ምህርቲ እንስሳታት ንምርጋጽ ዝዓለመ እዩ። ሰልጠንቲ ኣገዳስነት ናይቲ ስልጠና ብምጥቃስ ክሳብ ናብ ርሑቕ ገጠራት ብምንቅስቓስ ንቕሓት ሓርስቶት ክብ ንምባል ኣበርቲዖም ከም ዝሰርሑ ኣረጋጊጾም። ሓላፊ ጨንፈር ሕርሻ ዞባ ደባዊ ቀይሕ ባሕሪ መንእሰይ መሓመድ ዓብዱራሕማን ኣብ ዝሃቦ መዛዝም ቃል ሰልጠንቲ ብዝቐሰሞ ትምህርቲ ጥዕናን ጥሪትን ምህርተነን ንምስሳን ብዕቱብ ክሰርሑ ኣዘኻኺሩ። ዜና መስዋዕቲ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ዞባ ደቡብ ገዲም ተጋዳላይ ገብርኤል ካሕሳይ ተኽለ ጀብሪል ብ10 ግንቦት ኣብ መበል 69 ዓመት ዕድሚኡ ብሕማም ተሰውዩ። ኣብ ወርሒ ሰነ 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ገብርኤል ኣብ ግዜ ሓርነታዊ ቃልሲ ኣብ ተዋጋኢ ሰራዊት ኢደ ስራሕትን ኮሚሽን ስንቅን ድሕር ናፅነት ድማ ኣብ ኮሚሽን ረድኤት ስራሕተኛታት ይቕሬታ ኣብ ኮሚሽን ረድኤት ስደተኛታት ኤርትራ ካብ 204 ክሳብ ዕለተ መስዋእቱ ድማ ኣባል ሚኒስትሪ ዕዮን ማሕበራዊ ድሕነትን ዞባ ደቡብ ብዝተፈላለየ ፅፍሕታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስዉእ ገብርኤል ካሕሳይ ጀብሪል በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ብዓሶቱ ሓደ ግንቦት ኣብ መካነ መቓብር ሓርበኛታት ደቀ ምሓረ ተፈጺሙ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ዞባ ደቡብ ብመስዋእቲ ገዲም ተጋዳላይ ገብርኤል ካሕሳይ ጀብሪል ዝተሰምዖ ምርር ሓዘና ገለፀ ንስድራ ቤቱ መቓልስቱን መሳርሕቱን ፅንዓት ይሃብኩም ይበል ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብክብሪ ዕድም ዜናዊ መሰናዶ ኤርቲቪ ናቅፅለ እዩ ዝኽድኩም ተዓዘብቲ ስለ ምክታልኩም ኣዝየ መስግን ዜና ወፃኢ ጃፓን ኣብ ወታደራዊ መደበራታ ናይ ነዊሕ ርሕቀት ሚሳላት ንምውፋር ትወስዶ ንዘላ ስጉምቲ መንግስቲ ሩስያ ደጊሙ ኒንዎ እቲ ውሳነ ንፀጥታ ዞባ ኤስያ ፓስፊክ ኣብ ሓደጋ ዝወቱ ምዃኑ ዝሓበረት ሩስያ ድሕነታ ንምሕላው ኣድላይ ስጉምቲ ከም ትወስድ ኣጠንቂቓላ ጃፓን ልዕሊ 1,000 ኪሎ ሜትር ዝውንጨፍ ሚሳይላት ከተዋፈር ከም ዝጀመረት ዝጠቐሱ ፀብጻባት ተወሰኽቲ ኣፅዋር ንምውዳድ ትሰርሕ ከም ዘላ እውን ይሕብሩ መንግስቲ ጃፓን እቲ ስጉምቲ ዓቕሚ ምክልኻል ሃገሩ ብምድላል ግዳማዊ ፀጥታዊ ስጋት ንምምካት ዝዓለመ ምዃኑ ክገልፅ ፀኒሑ ኣሎ ድሕሪ ምውላዕ ኩናት ዩክሬን ኣብ ልዕሊ ሩስያ እገዳታት ከተፅድቕ ዝፀንሐ ጃፓን ብሰንኩ ዝምድና ክልትዮን ሃገራት መሊሱ ከም ዝሸሓከረ ናይ ቀርባ ተዓዘብቲ ይጠቕሱ ሩስያ ጥራይ ዘይኮነት ቻይና እውን ወተሃደራዊ ምንቅስቃሳት ጃፓን ብምቀዋም ሃገራት ኤስያ ፓስፊክ ብሓባር ክምክትኦ ክትፅውዕ ፀኒሓላ ኣብ ፓኪስታን ሎሚ 12 ግንቦት ብዝተኻየደ ሽበራዊ ምጥቃዕቲ ብውሕዱ 20 ሰለማዊ ሰባት ከም ተቐትሉ ተቓሊሑ በቲ ኣብ ሰሜናዊ ምዕራብ ፓኪስታን ኣብ ዝርከብ ዕሙር ዕዳጋ ዝተፈፀመ ምጥቃዕቲ ሁስያ ዝርከብዎም ልዕሊ 30 ከም ዝቐሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ሰብ መዝፀታት ሃገር ሓቢሮም ዛጊድ ናይቲ መጥቃዕቲ ሓላፍነት ዝወሰደ ኣካል እኳ እንተዘየለ ካብ ኣፍጋኒስታን ሰሊኾም ዝኣተው ዕጡቃት ፈፂሞሞ ክኾኑ ከም ዝኽእል ፓኪስታን

ወቂሶም። ኣብዝ ሓልፈ ሳልስቲ ኣብ ፓኪስታን ብዝተኻየደ ተመሳሳሊ መጥቃዕቲ እውን 15 ኣባላት ፖሊስ ከም እተቐትሉ ዝዝከር እዮም። እዚ ተደጋጋሚ መጥቃዕታት ካሃዲ ተስፋ ተገይሩሉ ንፀንሐ ምትፍናን ፓኪስታንን ኣፍጋኒስታንን መሊሱ ከሮሮ ከም ዝኽእል ይእመት። ክልቲኡ መጥቃዕታት ኢድ ኣፍጋኒስታን ክህልዎ ከም ዝኽእል ዝኣመተት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም ትወስድ ኣጠንቂቓ ኣላ። ኣብ መንጎ ክልቲኦም ጎረባብቲ ሃገራት ካብ ፈለማ ናይዚ ዓመት ክካየድ ብፀንሐ ምልዋጥ መጥቃዕታት ልዕሊ 600 ሰባት ከም ተቐትሉ እዩ ዝግለጽ። እቲ ግጭት ኣቐዲሙ ኣብ መንጎኦም ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝሓይለ ምዃኑዮም ጸብጻባት ዘረዱ። ኤውሮጳዊ ሕብረት ኣባል ሃገራት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብራ ከም ዝኽእል ኣሚቱ። ማሕበራዊ መራኸቢታት ንቆልዑ ጠንቂ ኣካዳምያዊ ድኻማትን ዘይተደለየ ወልፍታትን ይኸውን ከም ዘሎ ዝገለጸት ፕረዚደንት ኮሚሽን ኤውሮጳ ኦርሱላ ቮንደርላይን ዝተወሰነ ክሊ ዕድመ ተጠቃምነት ዝኽልክል ሕጊ ክጸድቕ ከም ዝኽእል ኣሚታ። ይኹን እምበር ኣበየ ናይ ክሊ ዕድመ ዝርከቡ ከም ዝእገዱ ዛጊድ ኣይነጸረትን። ሓያሉ ሃገራት ማሕበራዊ መራኸቢታት ኣብ ቆልዑ ዘለዎ ኣሉታዊ ሳዕቤናት ብምርዳ ክኽልክላ ምጽንሕን ጸብጻባት የረዱ። ማሕበራዊ መራኸቢታት ጎኒ ጎኒ ሓበሬታዊ ሞያውን ማሕበረ ቆጠባውን ረብሓታቱ ኣብ ቆልዑ ኣሉታዊ ሳዕቤናቱ እናዓበየ መጽእ ከም ዘሎ ኪላታት ይጠቕሱ። ፈረንሳን ብሪጣንያን መራኸብ ኩናት ናብ መጻበቦ ሆርሙዝ ካብ ምውፋር ክቑጠባ መንግስቲ ኢራን ኣጠንቂቖም። እዚ መጠንቀቕታ ዝተዋህበ ክልቲን ሃገራት በቲ እስትራቴጂያዊ መስመር ዝካየድ ምንቅስቓስ መራኸብ ንምውሓስ 40 ሃገራት ዝሓቆፈ ወተሃደራዊ ልፍንቲ ንምምስራት ይሰርሓ ከም ዘለዋ ኣብ ዝግለጸሉ ዘሎ እዋን እዩ። ምክትል ሚኒስትር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ኣብ ዙርያ መጻበቦ ሆርሙዝ ተወሰኽቲ መራኸቢ ውግእ ምውፋር ተኸሲቱ ንዘሎ ወጥሪ ዘጋድድ ከምኡ እውን ብኣሜሪካን ዝካየድ ዘሎ ዘይሕጋዊ ተጻባኢ ተግባራት ዝድግፍ ከም ዝኾነ ገሊጾ። ጸጥታን ውሕስነትን መጻበቦ ሆርሙዝ ብኢራን ጥራይ ከም ዝረጋገጽ ዝሓበረ እቲ ምክትል ሚኒስተር ሰራዊት ኢራን ኣብቲ መጻበቦ ንዝካየድ ወተሃደራዊ ምትእትታው ተሪርን ቅጽበታውን መልሰ ግብሪ ከም ዝህበሉ ጠንቂቑ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትር ጉዳያት ወፃኢ ኢራን ኣሜሪካ ዘይምኹኒ ጠለባት ተቕርብ ከም ዘላ ወቒሶ። ኢራን ግጭት ደው ክብልን መጻበቦ ሆርሙዝ ዳግማይ ክኽፈትን ዘቐርበቶ እማመ ሕጋዊ ጠለብ ከም ዝኾነ ዝሓበረ እቲ ኣፈኛ ፕረዚደንት ትራምፕ ነቲ እማመ ብምንጻጉ ጸጥታን ምርጋእን ናይቲ ዞባ ኣብ ሓደጋ ወዲቑ ከም ዘሎ ገሊጾ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ካብን ናብን ወደባት ኢራን ዝግበር ምንቅስቓስ ንግዳውያን መራኸብ ንምዕጋት ዝካየድ ስርሒት ምጅማር ይሓስብ ከም ዘሎ ምስማዕ ከም ዜና ፎክስ ኒውስ ኣብ ዘካየዶ ቃለ ምሕትት ሓቢሩ። ኤውሮጳዊ ሕብረት ካብ 2011 ተቋሪፁ ንፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ነቡር ንምምላስ ዘኽእል ውሳነ ኣጽዲቖም። እቲ ሕብረት ነቲ ኣብ መንጎ ክልቲኦም ወገናት ዝተኸተመ ግንካ ንኣሳት 15 ዓመታት ብኸፊል ተወንዚፉ ጸንሐ ናይ ምትሕባር ስምዕ ብምሉእ ክትግበር ወሲኑ ኣሎ። እቲ ስምዕ ንመብዛሕትኡ ሰደድ ፍርያት ሶርያ ናብ ኤውሮጳዊ ሕብረት ካብ ቀረፅ ነፃ ዝገብር ከምኡ ውን ኣብ ሰደድ ወርቂ ነዳድን ማዕድናትን ዝፀንሐ ማሕንቆታት ክላዓል ዝድንግግ እዩ። ኮሚሽን ኤውሮጳዊ ሕብረት ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣብ መንጎ ኤውሮጳዊ ሕብረትን ሶርያን ንዘሎ ክልታዊ ዝምድና ዘደንፍዕን ዘደልልን ከም ዝኾነ ኣነፂሩ። እዚ ውሳነ እዚ ኤውሮጳዊ ሕብረት ንቁጠባዊ ሕውየትን ፖለቲካዊ ምስጋርን ሶርያ ንምድጋፍ ዘለዎ ጽኑዕ ድሌት ዘርኢ ምዃኑ እቲ ኮሚሽን ብተወሳኺ ሓቢሩ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ኤውሮጳዊ ሕብረት ምስ ሚኒስትር ጉዳያት ወፃኢ ሶርያ ኣስዓድ ኣልሼባኒ ኣብ ከተማ ብራስለስ ቤልጅዩም ተራኺቦም ከም ተዘራረቡ ተቓሊሑ። እቲ ዘተ ኣብ ዳግመ ህንፀት ሶርያ ምርጋ ቁጠባን ጉዳይ ምምላስ ስደተኛታትን ዘተኮረ እዩ ነይሩ። ኤውሮጳዊ ሕብረት ንሓያሉ ካብቲ ኣብ ልዕሊ ሶርያ ኣፅኒዕዎ ፀንሐ ገራታት ኣብ ዝሓለፈ ዓመት ከም ዘለዓሎ ዝፍለጥ እዩ። ዲፕሎማስያዊ ዝምድና ኤውሮጳዊ ሕብረትን ሶርያን ድሕሪ 2011 ከም ዝሻሕከረ ጸብጻባት ይሕብሩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሩ ሓድሽ እገዳ ንምጽናቕ ኣብ ስምዕ በጺሐን። ሓላፊት ፖሊሲ ጉዳያት ወፃኢ ናይቲ ሕብረት ካጃ ካላስ ብማሕበራዊ መራኸቢታት ኣብ ዘርጋዕቶ ጽሑፍ ሚኒስትራት ጉዳያት ወፃኢ ትማል 11 ግንቦት ኣብ ከተማ ብራስለስ ኣብ ዘካየዶ ርክብ ኣብቲ ውሳነ ከም ተሰማምዑ ሓቢራ። እቲ እገዳ ኣብ ምዕራባዊ ገማግም ኣብ ልዕሊ ዝርከቡ ፍልስጤማውያን ዝተፈጸመ ግፍዕን ቅትለትን ንዝተሳተፉ 7 እስራኤል

እስራኤላውያን ሰፋሮ ዒላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤሮጳ ከይገሹ ዝኽልክልን ናይ ባንኪ ሕሳባቶም ዘደስክልን ምዃኑ ተፈሊጡ ኣሎ። መንግስቲ እስራኤል ነቲ ብኤሮጳ ሕብረት ኣብ ልዕሊ ዜጋታቱ ዝፀደቐ እገዳ ኮኒንዎ ኣሎ። እዚ ከምዚ ኢሉ እንከሎ ኤሮጳ ሕብረት ኣብ ተመሳሳሊ መዓልቲ ኣብ ልዕሊ 10 ላዕሎት መራሕቲ ምንቅስቓስ ሓማስ እገዳ ኣፅዲቖም እስራኤል ካብ 223 ናብ ምዕረባዊ ገማግም ዘካ

ሰባት ይሕብሩ። ምንቅስቓስ ሓማስ ወታደራዊ ዓቕሙ ዳግማ ያሃንፅን ኣውሽመጥ ቃዛ ሓድሽ መጥቃዕቲ ንምክያድ ይዳሎ ከም ዘሎ ብማዕከና ዜና እስራኤል ንዘቕረበሉ ክሲ ነፂግዎ። ሰበስልጣን እስራኤል ኣብ ዝሃቦ መግለፂ ምንቅስቓስ ሓማስ ንስምዕ ምቁራፅ ተኽሲ ከም ዕድል ተጠቒሙ ወታደራዊ ትሕተ ቕፂ ንምህናፅን ኣውሽመጥ ቃዛ ጽልው ንምሕያልን ይሰርሕ ከም ዘሎ ከምኡ እውን ሰብኣዊ ሓገዛት ንወታደራዊ ዕላማታቱ ንምምዋል ይጥቀመሉ ምህላው ወቂሶም። ይኹን እምበር ምንቅስቓስ ሓማስ ኣብ ዘውፅኦ መግለፂ ነቲ ካብ ወርሒ ጥቅምቲ 225 ተግባራዊ ዝኾነ ስምዕ ምቁራስ ተኽሲ ጽኑዕ ተወፋይነት ከም ዘለዎ ብምርጋጽ እቲ ዘቕረበ ክሲ ንተወሳኺ መጥቃዕታት እስራኤል መመኽኒታን ምፍጣር ዝዓለመ ከም ዝኾነ ገሊጾ። ስምዕ ምቁራስ ተኽሲ ተግባራዊ ካብ ዝኸውን ድሓር 2400 ጥሕሰታት ብእስራኤል ከም ተፈጸመን ብሰንኩ ድማ 854 ፍልስጥማውያን ከም ተቐትሉን ጸብጻባት ይሕብሩ። እስራኤል ካብ መወዳእታ 223 ኣውሽመጥ ቃዛ ብተካይዶ ዘላ ወታደራዊ ወፍሪ ልዕሊ 72,000 ፍልስጥማውያን ክቕተሉ ከለዉ መላ ህዝቢ እቲ ወሽመጥ ከም እተመዛበለ ዝፍለጥ እዩ። ካምቦድያን ኣዘርባጃንን ትማል 11 ግንቦት ክልታዊ ዝምድናን ምትሕባርን ንምድንፋዕ ቃላት እየን። ክልቲን ሃገራት ነዚ ቃል ዝኣተዋ ቀዳማይ ሚኒስተር ካምቦድያ ሆን ማኔትን ወኪል ፕረዚደንት ኣዘርባጃን ኤልቺ ኣመር ባዮቭን ኣብ ከተማ ፒዮናምፔን ኣብ ዘካይዶ ርክብ እዩ። ክልቲዮም ወገናት ኣብ ጽላታት ፖለቲካ፣ ቁጠባ፣ ንግዲ፣ ጻዕት፣ ቱሪዝም፣ ባህሊ፣ ትምህርትን ሕርሻን ዝግበር ምትሕባር ንምስፋሕን ምድንፋዕን እዮም ተዘራሪቦም። ቀዳማይ ሚኒስትር ካምቦድያ ኣብ ዝሃቦ መግለፂ ክልቲዮን ሃገራት ኣብ ዝተፈላለየ ዓውድታት ዝካየድ ምትሕባር ንምዕባይ ዓቕሚ ከም ዘለዎን ገሊፆም። ወኪል ፕረዚደንት ኣዘርባጃን ብወገኑ ሃገሩ ምስ ኣባል ሃገራት ቆጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ዘለዋ ዝምድና ንምድላል ንካምቦድያ ከም ኣገዳሲት መሻርክቲ ከም እትርያ ኣነፂሮም። ዜና ንምዝዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ሃገርና ቀረብ ፅሩይ ስተ ማይ ንምርጋፅ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ ከም ተገብረ ተገሊጾ። ዓለምለኻዊ መዓልቲ ነርሳት ብደረጃ ሃገር ንፈለማ ብደረጃ ዓለም ድማ ንምበል 52 ግዜ ተዘኪራ። ኣብ ዞባ ካሽማር ካብ ደረጃ ምምሕዳር ከባቢታት ዝተወደበ ባህላዊ ውድድራት ተኻይዱ። ኣብ ዜናታት ወፃኢ ጃፓን ናይ ነዊሕ ርዕቀት ሚሳይላት ንምውፋር ተወስዶ ንዘላ ስጉምቲ ሩስያ ኮኒናቶ። ኣብ ፓኪስታን ብዝተኻየደ ሽበራዊ መጥቃዕቲ ብውሕዱ 20 ሰባት ከም ትቐትሉ ተቓሊሑ። ኤውሮጳዊ ሕብረት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብር ከም ዝኽእል ኣሚቱ። ዝኸብርኩም ተዓዘብትን ሎም ሸ ዝተዳሎ ዜና ምስናዶ ኣብዚ ፍፀም ስለምክታልኩም ኣዘየመስግን። ሲትኮም ዳዝማ ምስዒባ ትቀርብ እያ ብወገነግም ሰላም።

0: ዋይ ብድኻም እኳ ተዋሊእና
1: ኣንጣል ይዕርፍ ይዕርፍ ይዕርፍ ሎም እኳ ዓብ ከዓኻ ውንቲ ግናይ ቀደም ንእሽተይ ዘለካ መስለካ ዘሎ
0: ዘይትዕርፍ ወሊድካ ዶ ትዕርፍ ኢኻ
1: ይበኒ ኣንጣ ንሩታ ጓልካ ድያ
0: ንዓወ እንታ ከምዛ ቆልዓ ዘላ ስከምታ ናይ ቆልዓ ከላ ዝሕንቅቓ ዝነበርኩ ከማ ክሕንቅቓ ትብል
1: ሰይቲ ሰብኣይ ክንሳሲ እንታይ ክትል ዘለካ እንዳ
0: ዛዝብለካ እንታ ሕማም ክፍፂማ ሲ ዘይትኽእል እዛ ንእሽተይ ሰዓል ዋላ ትዕሪዛ ተስኢላ ስንንንንንወላላላላላ ትብል ማው እወይ ዕጃክኸይ ንረአ ክስዕር ከላ ከዓ ትሰዓላ ካሲኢሉ ዘይብራሃ ቀጭው ዘይብሉ
1: ሙት ሰብኣያ ስና ኣለይ መለይ ክብል ክንፋሱ ሓሊፉ ኸውን እምብል
0: ዋይ ኻ ማስ ወሊድ ዋና ኣይበለለይ እምበር
1: እዩ ንስኸ
0: ዋይ ንስክስክኢልክ ክሕማም በዕሊ ክ ክትዕድም እዮ ይብላ
1: ኣንተ ክንደይ ሓስብ ሓደ በዓልቲ ቃል ኪዳን እያ ኣደ ደቁ እያ እንተኾነ እንተኾነ ካልእት ስትረፍቲ ወይ ሓብተይ ንዕና ስክ ሕክምና ተመርመሪ ክብላ እንዲ ዝግባእ
0: ኣንታ ትፈለማ ድኣ ኣገርያቶ እንድያ ኣገርያቶ ኮያ ስወላላላላ ትብል ሞ ንስኻ ዝብልፀቀፀባ ከሎ ከዓ ሽሩ ይብል ይብለካ ኣለኹ ኣንታ ትፈልጥ ዲኻ ኣድዩ ተተሓምምሲ ከምኣ ገይሩ ክንዲ መርዓቱ ኣይምተሸገረላ
1: እንታ ዘንደቅሎም እኮ ንስቁተን ከም ሕሱም እየ ንፍትኖ
0: ዋ ፍትኖኦም ጥራይ ዲኸ ወይ እንታ ነዚኣ ኳ ሓሚመ ምስ በለቶ ኮ ዘየምፃኣላ ነገር ኮ የለን ይብለካ ኣለኹ ዘዝበለቶ ክእዘላ እዚፍርታታት ገለ ዲኻ ትብሎ ኣድዩ ትቁፀሩ
1: መማሲ ኢዳ ክብከመይ ነቕሓላላ
0: ዳሃር ዳ ጥንዕዋ ተኸታት ኢሉ ትዋ ብለካ ኣለኹ ንሱ እንከሎ ሰናእናእ ትብል ንሱ ምስ ከደኸ ማሕዙቶ ፀዊዖ ጎረባ ብጡ ስጋ ዝርበሽ ብለካ ሰዓቀ ሙዚቃ ንሃለካ ምፁ ድሓር ነዚኣ ምስ ተስተውዓለላ እታ ምሕንቃቐ ቶባዕ ገዲፍዋ
1: ወይ ኣታ እሞቲ ዝለመደቶ ደኣ ምስ ኣነ ዳ እንታይ ኮነት
0: ዋ ኣንፈት ቀይራ ናባይለ ወይጣ ኣንኻ ምስኪን ትፈልጠኒ ኢኻ ወላ ሓንቲ ዝነብሰይ ኣይክእለለይን እዩ እዝበለት ንኽጥብ እዝበለት ንኽሰምዕ ደድሕሪ ኣቀይድ ምስ ኣቁንዞ
1: ዘይከምኡ ገንዘብ በቃቅ መከራይ ፅብባ ኮይናትካ ርኢኻ ምጓልካ ሕሊቡ ፈጢሩልካ
0: ከምኡ ድዩ
1: ይኸውን
0: እንታይ ፈሊጠ ኢልካ ኒኢኻ ኣንታ ዝቆር መድመደይ ኮ ርኢኻ ኸ በላዕ ፀዊዕለ ይኸውን

0: ሰላም ለምለም ደሃን ደው ዒልኩም
1: አህለን አህለን መርሐባ ሚዛ
0: ደሃኒና ከመይ ቀኒያ
1: ዘይ ሰላ
2: ሚዛ ማማ ለሃብ ከመይ ኮይና
0: አሞይ ደሃኒ ከምስ ፈራሕና ኣይኮነት እኳ ዳ ባዕላይ ኣተዓባብያቶ
3: ባዕላይ ኣተዓባብያቶ እንታይ ማለት ክዩ
0: ማለት ሲ ጥዕና ደሃኒ እዩ ብዙሕ ኣሰካፊ ይኮነን ማለት እየ እንታይ ዳ ፀሓትትክኒ
3: ንምንታይ ዶ ደሓን ይኽኢልኪ ደሓንካ ፍርቂ ፍርቂ እዩ ዘስምዕ ማለተይሲ ሓምሳ ካብ ምእቲ ሓቂ እንደ ለለ
2: ብድምዲ ኮይኑ እምበር ብመንፅር ትርጉም ቃላት ዳ ሓቂ ኸእ
1: ኣይዋ ኣብ ትምህርቲ ከማነ ጀማዕ ትርክር ነጥብካ ሽዋያ ዓለ ዋሕድ ውንስ ከፊፍ እንድሕር ኮይኑ ንምውዳቅ ቀረባ ከም ዘለካ እዩ ዝገምገም
4: ኣተሓቂኹም ባ ፅቡቅ ኣዝዩ ፅቡቅ ማሓለፍያ ድንቂ ካልኦት ዝብሎ ቃላት እናሃለውናስ ሰይልና ባዓልና ንሕፀር
0: እሞ ናይ ሞይ እኳ ኣብ ጥዕና ዘይኮነሲ ኣብ ኣተሓሳስባ እቲ ኣብ ሕማም ዘለዋ ርድኢት እዩ ቲቐንዲ ሽግር ኮይኑ ዘሎ
2: ከመይ ማለት ርድኢት
0: ኣንቲ ቁሪ ግድወሲኢና ኮይና ቅርፀት

0: ገይርላ እዚ ከዓ ግዜያዊ መድሓኒት ከዓ ተኣዚዝላ
1: እሞ ቤል ኣይትፀግም ሕራ
0: ኣቲ እዛ ዓመት እዚኣ ስካ ሓልፋ ደይልካ ከዓ ኣየናይ ኣየናይ ፍርሒ ዘለዋ
1: እንታይ ድያ ኮይና ብኣምወይ ናይ ነዊሕ ዓመት ንሓዝ ኣመልተ ሞንታይ
2: ዋ እንታይ ድያ ትብል ነራ ዓርክኻ ጭሕሙ ክላፀስ ፅሕምኻ ማይልኸ
1: ድሕሪ ደ በዓል ዴ ክፅርሃሲ ጉድጓድ ንዓያ ኣፋ ከፊትካ ኢላ ፅበየኒ ዘላ ትብል ነራ ምስኪነቲ
3: እዚ ሳክት በዓላ ከምፅኦ ዘላ ኣውሃም እዩ ወቲ መድሃኒት ትወስዶ ዘላ
0: ኣብኡ ከዓ ዝገደደ ሽግር ነቲ መድሃኒት ኩሉ ብሓንሳእቶ ደይወሰድ ኮይልካ ከዓ ዓይናይ ኣውያት
1: እዚ ስላኣት ሕማም እዩ ወይ ሓሻካ ኩሉ ብሓንሳ ውሒ ተቐልጢፋ ሕወይ ትብልኳ እዩ ዝመስላ ዘሎ ወይ ሚዛረካብ ሽግር እ ምሸት ዳ እንተይ ገበልኪ
0: ኣብታ ኦፊስ ቀም ምሰበለት ፊያ ወፅ
4: እንታይ ሞ ክትገብር ኢልክያ ዕቤትካ ኣሎ እንዲ ባዕቢ እዩ
0: ኣይ እዚ ናይ እርጋን ኣይኮነን ባዕላ ዘምፃተ ሽግር እዩ ኣንታ ካባኸትኩም መን እየ ከስማዓ ዝኽእል
4: ንዓና ዳ እንታይ ኢላክሰምዓና ኮይና ተሪፋ ሚካል እያ
0: ሚካል ዳ ንእሽተይ እንድያ ኣቲ ለምለም ንዓ ክተሰማዓ ትክባገለብል እያ
1: ይ ኣነ ክምኽራን ክምዕዳን እንተጀሚረ ኣብ ቀዲማ እንታይ ዝረብዕ ትድርድረለይ ፀምብላሊዕሲ መቐመጫ ዘይከደነት መሬት ከደነት ድዮም ዝብሉ መሳለ ትገርሚ
0: ዕስባካ ገለባ ፈትና
3: ንዓይ እሞ ዝገደደ ዘረባ ክጅምርን ይትረፍካ ክትብለለ ሓደ ኣይ ትትከም ኣይ ሰብዓካ ና ትብለል እዩ
5: እሞ ስማዕ ባ ንጓልካ ሕጂ መድሃኒት ገዚእካ ኣላ
6: ከመይ ድዓ ትሪኦ ዘለካ ንሽሮቦ ዓዲ ገላ ሽሮቦ ዓዲ ገለ ኢላ
5: ስማዕ ዳ ሓንጣም ኣነሲ ልቢ ካብ ዝሰኩዕ ሲ ሓንቲ መዓልቲ ኮይ ሃይ ኢለ ዘይፈልጥ እንታ ወድ
6: እንታይ ሃይ ሃይ እዚ ሰላምታ ሃይ
5: ኣንታ ሓንቲ መዓልቲ ስ ሓሚመይ ለርእሰይ ኢለ ኣይፈልጥን የብለካ ኣለኹ ከምዙይ ማለት ከኒና ውሒጥ ኣይፈልጥ መርፍእ ተወጊ ኣይፈልጥ ንኽልካ ክሳብ ሕጂ ከዓ ከማ ይብ
6: ዶ ተመርሚርካ ከትፈልጥ ዶ
5: መርምራ ናይ ምንታይ መርምራ
6: መርመራ ዳ በሎ በሎ ናይ ስርዓተ ሰብነት
5: እንታይ ማለት እዚ በሎ ስርዓተ
6: ሰብነትይእታንስኻኮ ነዚ ዓለም ባህውሪ እኳ ከትነብራ
5: ኣንቲ ሓንጣል ካብ ናብ ሽምጠጣን ጉጥያን ትዘልል ሲ እዛ ዝበልካ ንስርዓተ ሰብነት እንታይ ምዃናስ ምብራህ ይትቐለካ
6: ኣዋይ ኣንታ ኸውን ስኻብኮ ብኩሉ ኢኻ ምፅጋብ ዝኢንካኒ ናይ ጁባያን ጊፍካ ንኽያ ክለካስ ሕጂ ከዓ ፃማ ንዘይርከቦስ ብዛዕባ ስርዓተ ሰብነት ከዝተምህረካ
5: እንታ ሓንጣል ሓወይ ካብቲ ትፈጦ እንተካፈልካኒ ነዚ ዓይነ ኣብርህ እንተበልካለ እንታይ ጎድለካ
6: እንታይ ጎድለኒ ዶ ፈለማ ግዜ ጎድለኒ ብድሕሪኡ ከዓ መድሃኒት ገዚአ ንጓለይ ከብፅሓላ ዝግባአኒ ንዓኻ ከስተምህር ርኢ ካለካ ንዓኻ ንዘይርዳእቲ ዓንገረር ኢለ ከስተምህር ግዜ የባኹ ዶሞ ቃንዛ ጓለይ ከዓ ይጋደድ ሄዚኣ ከታይ ተውፃላ
5: ኣልሓንቲ ትብላዕ ዘረበአ ግን እዚ ብዛዕባ ስርዓተ ሰብነት ኢልካ ዘለዓልካ ርእሲ ርኢ ከለካ እንኳዕ ንስኻ ጥራይ ትፈልጦ ይኮንካ በል ኣነ ከዓ ገረባሓ ኸላ እንጓል ሓውካ ሓቲተ
6: እንኳዕ ንስኻ ነገርካ ንበር ኣነ ከዓ ደዊ ኢለ ከይትነግርዮ እብላ ንስኻ ክትጎርሕ ኣነ ከዓ በዚ ገይረ ከዓ ኣኳልም
5: እንታ ንስኻ ኮይ ትገድፍን ኢኻ ብዛዕባ እዚ ስርዓተ ሰብነት ዝበልካዮ ኣርእስቲ ዘለዓልካዮ ግን ብዛዕባ ስርዓተ ምሕቃቅ ስርዓተ ምስትንፋስ ስርዓተ ጨዋዳታት እንተደኣ ኮይኑ ጠንጥኖ ኣነን ቆቁርብ ኣምር ኣለኒ
6: ቦ ንኸመይ ዝሰርሓልካ ኣሎ ብሕልፊ ብሕልፊ ናትካ ርኢኻ ነዊሕ ዓመታት ስለ ዘገልገለ ሲ ተበላሊዑን ተመናኒህን ተቀላሊጡ ንኸውን እሞ ኣብ መትሎካ ዶ ዳሃይ ጌርካ ሉ ትፈልጥ ዶ
5: እንታይ ኢለካ እኮ ኣነ ሃይ ኢለ ኣይፈልጥን እየ እኮ ብለካ ኣለኹ
6: እሞ ሃይ ዘይምባልካ ሲ ጥዒድ እዩ ዘስምዕ ሓደ መዓልቲ ኮ ርኢካ ለካ ከምዚ ዝቆንቆ ነገረብ ኣልካ ረማ ካትበል
5: ኢኻ ክንደይ ከፊእቲ መልሓስካ ወደይ
6: ባ መስፍን ውሽጢኻ ብመርመራ እዩ ዝፍለጥ ስለምንታይ ድ ሰብ ኣሎ እንዳበልካዮ ክምብል ዝብል
5: ንዒ ኣቶ ሕጂ ሰብ ርሒካ ንኳ
6: እንታይ ንድዕዳ ሰብ ንውሽጡ ሲ ኣይሰምዖን እዩ እቲ ምልክታት ኣይርድኦን እዩ ግዜያዊ ተርእዮታት ይመስሎ ስቕኢሉ ርኢካ ለካ ብደወደው ተኸደ ብትዕና ዘሎ ይመስሎ ኣዝገ ሽዑ ርኢካ ለካ ዋይ ሃንደበት እንዲ መይቱ ይበሃል እንታይ ሃንደበት ዳ ትረካ ሃንደበት ከይደ ከይደ ከይደ
5: ከይደ
6: ፈጥዕመካር
5: እንታይ ከተጥዕመ ካብ ሽረቦ
6: ካብ ሽረቦ ወ
5: ሽረቦ እንተኾነኒ
6: ድሪ ጠሚኻ ከይትኸውን

0: እንታይ ራሱ ኪርክ ትስሕቂ ኣብ ሞይኮ ኩሉ ነገር ኣይ መስሓ ነቲ ከዲናስ ብኮብካ ገይረ ዝውሕጠኳ የላስ ኣብሳዓ እንተ ጉስዒኒ ዝገድፈኒ ባህሊት እንዲ
1: ወይ ውርሓን ተድሊታ ትገብርና ሓደ ሓደ ግዜ ካኮ ካብ መድሃኒት እናዕሊ እምነት ንሕው ቅድም ሞ ብማይ ውሓጢዮ ዳሓኮ ካስቲክ የ እዳልክ ትብልያ
0: ንቀብኦ ገብራ ኢና ስምዑን ዶ ከምቲ ዝበለቶ ብሓደ ትወስቶ ሳዕብኒ ክትለላ ዶ
2: ኖኖ ሽወያ ይዓነ ክልተ ፈፀጋ ኣብ ዘና ፍንጫ ወፃ
0: ኣንታ ኣስማናይ ትላገፅ
2: ኣንታ ሓፍተይ መድሃኒት ብዶ ዝንሕር ውሲዳቶ ያዓነ እንታይ ክትኮን ድርያ ኣለኺ ዝኾነ ልዕሊ ዓቐን ንሕር ውሲድካ ጎድናዊ ሳዕብን ኣለዎ
1: ልዕሊ ዓቐን ምባዕ ኣልካ የፅበልካ ልዕሊ ዓቐን ኣልኮላዊ ምስታይ ኣስኪሩ ንክብርካ ባይታ የውርዶ
3: ወ ልዕሊ ዓቐን ዝራብ የሽክመካን የፍኩሰካን ልዕሊ ዓቐን ሰቕ ምባልካ ትምሕትን ቡንዴ ስሜካ
0: ሰኣነኻ እንተገፊሕካ ዘለቕለቕ እንዳበለ ምኻዲ ኣቤካ ኣመና እንተፀቢብካ ድማ ኣፃብዕትካ ጨቢጡ የሳቅየካ ስለዚስ እቲ ቁም ነገር ኣብ ዕቅን እዩ ዘለዎ ኢና ንብል ዘለና
4: እዚ ኩሉ ክትብልዎ ፀናሕኩም ነሞ ኢልኩም ማኒልኩም እንተትኮኑ ከመይ ደስ ምበለኒ ነይሩ
2: ያ ሚዛን ሕጂ ዩ ማድሃብ ኦፊስ ኣይዘሎ
4: ወፍቲ ኦፊስ ኣብታ ሳሎን ጎቦ ኮይና ኣላ
3: እሞ ማ ማድሃብኩም ሰቲ ክትፈትዎ ማዓተ ንሱ ዘይዛርባ
1: ዋ ኣትፅቡቅ
2: ተማ እጂ ማ ሰተ ብየ ኣለዉ
0: መኻዚን ኣሎ
2: ሰተ ያ ሰተ
5: ኣቤት ጀማ ሰተ ኢልኩም ዶ በዛእዝነይ ዶ ሰተ ዝብል ድምፂ ሰሚዐ
2: ኣይዋ ክፅዋዓካ እንደ ፀኒሐ
5: ሞንህለኸልኩም ሰተ ኣብ ማእከልኩም ተኸሲተ ኣለኩም ዲ ሃለዋቱ ድሰሓተ ወይ ዝተደናገረ ስሑ ዝሃውተተ
0: ኣዴና ድሃብ እኳ ኣላ እዛ ኣደኹሉና ተዘይወሓጥኩ በለድ ብደርዘኑ ኸኒና
5: ከኒና ብደርዘን ድኣ ምርዝ እንዳ ኣሉ እንታይ ድኣ ንጉድጓድ ክንድኡ ተሃዊኻትሉ
1: ሓሻካ በይላቶ ግምጥልሽ ርድኢታ በቋራጭ ክየደልያ ብድድ ንእለታ
3: እኖሰተሓወ በዓል ጥዑምላዛ ንማማ ድሃብ ለዊስካ ለዋቢስካ ናብ ልባ ምደሳ
5: ማማ ድሃብ ድኣ ኣይትልወዝ ኣይትልወስ ዓቕሊ ምግባር እዩ ቀሪብ ያ ንዓዋሮ ትፍደስ
0: ዋ ነታሞት

0: ፍርቲ ድሓንዲ ኾንኪ
1: ዕልካ
0: እንክበል እዚኣ እዚኣ ርኢ ከለኺ ኣብ ናይ 12 ሰዓታት ፍልልይ ንመዓልቲ 2 ሰዓ ውሰድያ ይልክሎት እዩ ፋርማሲስት
1: ወይ ባባ ኣድኪመካ
0: ዋ ከምዘ ይበሃል ዛጓለ ኣድኪመካ ትበሃል ይነቦኻ
1: ኣድኪመካ ክብለካ እየ እምበር ኣይ ካብ ስራሕካ ብኮርካ ንዓይ ክትብል እኒኻ ፍቕዱ ፋርማሲ ኮለል ክትብሉ ዒልካ
0: ኣንትርታ ጓሊ ኣልተፍኩስ እዮ ባፅ ዘረባ ኣድኪመካ ዘይኮነ ሲ ኣትዒበካ እዩ ዝበሃል
1: ዝብሎ ካልእ ተሓስቦ ካልእ
0: ማቲ ሽፊን ክበሃል ሰዓሊ
1: እታ ባኸይ ለግበካ ዲኻ ፈሪሕካ
0: እንታይ ዳ ሰዓል ተላጋብ እንዲ
1: እሞ ዘይተለግበካ ስናተይ ናይ ጓልካ እንዳኣሎ
0: ንሽዶ ትብላ ባዕልኻትክን ዋይ እቲ ከምኡ ኢል ክትዛርበ ከለኸ ክሰኻኽ ከይበልክሲ ከምዚ ንመዓርለኺ ክትፍንው እያ ክትመስሊ ካብ ኩሉ ቆልዑ ከይትርክም ብላ ከለኹ ኣበይ ኣሎ እሰይ ወደ
1: ኣሎ እሰይ
0: እሰይ
1: ኣታ እሰይ
0: ናስከእሰይ ወይ እሰይ እሰይ እሰይ እሰይ ኣዝ ወደይ ኣዋይ ዋይ እሰይ ወደይ
2: ኣይ መንጎሎ እንዲካለይ
0: እወይ ኣርስዕ እየ እንዴ ዋ እንታ እሰይ ወደይ ታይዳ ኹን ሓንቲ መዓልቲ ዘይምፃ ኩልካስ ቁርባ ይትሕልፈኒ እኒኻ
2: ጥሪቂ
1: ዋ እሰይ ነባሕጎይ ፅሊአካ ዘይበሃል
2: መንጎ ዘይምፃለይ
0: እሞ ሕጂሲ ተኮርፊፍካ ኣለይ ማለት ድ ኮርፊፍካ ለይ ከምፈርካ ኣቢልካ ተኮርፊፍካ ኣለይ ኒኻ እዚኣ ተሃብኩኻ ኸ
1: ወይ ቆልዓ ይነስ ክኮርን ፍሽኽ ክብል ንስ ናይ ቋሕ ሰም እኳ
0: ዋ ሂናይዳ ቆልዓ ከም ውሽጢ ሕርክርክ ዝብል ዘይብሉ ንፁሕ ፍጥረት እኳ
1: ወይ ዘይከውን ኮይኑ እምበሪ ቆልዓ ኮንካ ተትነበር
0: ሂናይዳ ንስኸ ካብ ቁልዕና ትደሪሕ ክለኸ ይኽ ኣይ ጡጦ ጥራይ እንዲያ ተርፈክ ዘላ ከይ

0: አንተ ሚዛን በሐደ አብይ ተቆመ ዘይግበር ነውር እንዴ ታየራት ከሳስበይቲ
1: ወንስማን ታየረዴ
0: ወለካ ሐበረት ቃ ታየረዴት ወቆም ዘይግበር ነውር እንዴ በሁሙም ደጣውቲላ
1: መስፈን ካብ ግርጅ ትብል ብዛዕባ እንታይ ተዛርኩም ዘለካ ቅድም ባንገረን

0: ማማ ድሃ ብዝተኣዘ ዘለና መድሃሪት መሃባቢኸ እያ
1: ዋ ዘይኣበብዎን ንሕጂ ሓንቲ ውሓጢ ኢል እያ ኣይፋሉ ኩሉ ብሓንሳ እዩ ዝውሕጦ ኢላትኒ
0: ዋ ኣንቲ ማማ ድሃ ንኩሉ ብሓንሰብ ተውሒድ ከየድ ኣዝገደደ ሳዕብን ከተምፅ እዩ
2: እንትበሊኣ
3: ንምስማም ኢለ እንተወሲደ ወላ ሓንቲ ይገብረኒ ወላ ንታ ገብረት እኳ ቀልጢፎ ከማኒ
0: ሕውየኪ ዋ ኣንታ መስፍን ዘይምከር ባይት ምከ
3: ሓኪም ዝኣዝ ዘላ ዶይኮነ
1: እሞ ሓኪም ክዝዘላ ከለኩ ብደዝ ውሓጢ እዩ ይበላ
0: መድሃኒት መድሃኒት ኮይኑ ክሰርሕ እንድሕር ኮይኑ ኮ ብትክክል ዓቐል ማለት ዶስ ትክክል ግዜ ክውሰድ ዘለዎ
3: ዶ ከም ካኣለዎ ድ
0: ዋ ዝተኣዘዘልካ መድሃኒት መሰረተ ሓኪም ዝኣዘዞ ተወሲዱ ክውጣእ ግባእ
2: እትበሊ ስብዕስኪ እሞሲ ከኒና ኮ መድሃኒት እኮ ብኩሉ ጉሱም ተብልካየ ምር በባሓደ ሸቕ ተብሎ እንትኾንካ ንኣሞኒ ሕማም ከም ዓዝ ክስምብል ስ
3: ስጋ ክበሊ ኣነ ከማን ኣብዛ ናይ ድሓብ ትዛረባ ዘላ ኢሰላማ
2: ትሰበማዕ ወይ ንስኻ ንኣሞ ኣብ ሂወት ተመኪርካ ኩሉ ትፈልጥ ማይካ ሰትካ ከመይ መሰሉካ ሰብኣይ ድኻ ግርዲ
1: ኣንቲ ሞ ንሕና ዝኮነ ውዕድኢና
2: ዝበል ንስኻ መቻ ኸይነ ክትፅበልኒ ዕንጓላ ፍንጮም ዘፅረየሲ ብቆልዕኒ ዓይነካዋ ዘይትብል ነበር ፅል ሓቲ ቆሉ ውዕዲና ካትብለ ንወረ
1: ወለከ ይብለክወ ፍርሕና ክንረኽመም ኮይና
3: ዋ ሚዛን ከምኡ ዘይባል ነውር ንድዩ ዓባይ ሰበይቲ ክንዲዝድብረት የድልኒ እ
2: ኣቀረኻኸንገናገናትደብረኒ
3: ከምትበክ ጌርከ ምሽክነይቲ ሕጂ ሓይሽ ምንቲ ክጓሉ ኢ

0: እሰይ ወደይ ማንጎ ጥዑም ዶ?
1: ኦ ማማ ናይ ዓለም ጥዑም ጥዑም እዩ።
0: እሞ ጥዕመኒ ባ
1: እምበር ትቅድለኒ
0: ወኣተ ብቻኻ ኣጥዕመኒ ይዳልከኒ ብቻኻ ጥዕመኒ
1: ወይ ማማ ካሕካሕ ኢላ
0: ክድግና ፅናሕ ክትርእኒ ኢኻ ናይ ነደኻ ሳይጥዕመክን ክትብለኒ ወር እንታይ ኢለዩ ዝናትካ ንሄሉ ንዶ ናተይ ባባ ዘምፃአለይ ናተይ ክማ ንጥዕ እውይ ናተይ ዝኸጠዐምጥዕ ናተይ ብሽሕ ዕፅፍካብና ትቀጠዐ
1: እሞ ጠምጥማ ብል ግዜ ሰትዩ
0: ዋ ኣነ ኸማ ክዓሻ ደየት ተወድኣኒኸ በብኦር ጌር የሰት እያይ
2: ንዕናይ በሊ
0: ንግስቲ ሕራይ መፃኹ ሰይ ውድ ዳቦይ ግረ መስቀ መፅሕ ክመፅእ ዝወዲ ሕራ
2: ዘሎ ዓቐን ግዜ ሰዓታት ንፈላለዮም ዝነግሩና እቲ መድሃኒት ኣብ ውሽጡና ኣት ንክሰርሕ ግዜ ስለዘድልዮ እኳ እዩ
3: ኣቲ ግዜ ከምዘድልዮ ኣፈልጦ ማዓዝተፍኢኒ
2: ዋ ስክና ትፈልጥዮ ወደይ ከሰኻኽረኪ ኢለ ምረት ማማድሃብ ሓኪም ኣብ መዓልቲ ክልተ ግዜ ንድሕር ኣዚዝልኪ እቲ መድሃኒት ኣብ ናይ 12 ሰዓታት ፍለሊ ትወስድዮ እዩ ዘለኪ ንኣብነት ንጎ ሰዓት 7 ተወሲድኪ ምሸ ድማ ሰዓት 7 ትወስድዮ
4: ዶ ከምዚታት ክኣለዎ ዩ እሞ ንመዓልቲ 3 ግዜ እንተኣዚዝልካ ከመይ ከመይ ጌርካ ትወስዶ
2: ንመዓልቲ 3 ግዜ ተኣዝዝልካ ድማ ኣብ ናይ 8 ሰዓታት ፍልሊ ትወስዶ ንመዓልቲ 4 ግዜ ተኣዝዝልካ ድማ ኣብ ናይ 6 ሰዓታት ፍልሊ ትወስዶ
4: ኣብ መዓስ ኣብ መዓስ ትወስዶ
2: ንኣብነት ንጎ ሰዓት 6 ተወሲድካ እቲ ካልኣይ ድማ ፋዱስ ትወስዶ እቲ ሳሳይ ድማ ሰዓት 6 ትወስዶ እቲ ረብዓይ ድማ ፍርቅሬ ትወስዶ ማለት እዩ
3: ኣቲ ጓለይ ሞ ዳሓን እቲ ኩሉ ምጉሳብ ትረፈኒ 4 ሻዕ ንመዓልቲ ትወስዶት ኣውህብኒ ከኒና ኣውህበኒ
2: ኣቲ ማማዳሃበይ ንዓኹም 4 ግዜ ተኣዝዝልኪ ዋ ዋይ ኣቲ ማመድሃብ ስክዳ ርሓንዲክ ዘሎ ክረስኒ ኮ ዘይብልኪ ዳሓርካ ሕማም ድንዳን እዩ ብድቴል ኩሉኸ ርዑ ጠቕሊሉ ዕዝር እዩ ዝኸይድ
3: ዶ ድማ ከዓ ርዑ ጠቕሊሉ ይዕዘር እዩ የኸየ ዘይወረዶ ሰብሂድ ድምዝብሉ መሳለ
5: ኣሞይ ሓንቲ ዶክበት ሕጂ ትውሕጢ
3: እቲ ክድለለ ኩሎክ ዶርሓካ ዘቕድማዓይ
5: ብከምዚያዝከበሎ ክገድፈክ ኸይድ
3: ዕዝር በሊ ሚካል ባሊደ ይለሃኒ
6: ሕጂ ግርብ ባባ ደው ኢሉ

0: ወይ ደው ኢሉ ምትክትብ ለያ
1: እዛዝ ሓኪም ነፂጋ ትኸኒና ብሙሉ ተዘይወሰድኩ ወኢላ ተሸግረንና
0: ዋይ ኣታ ስምዑለይ ባ መድሃኒቲ ከም ቆሎ ይቁሓሚ ኣተይ ኣርጋፍ ዶ ትፈልጥኒ ክዳ ኸም ኢላ ትብል ገረብሃን ሓወይ ሓሲ ኣርእኻ ንዋላ ሕጂ ሓንቲ ሃል ንብላ ኣለኹ ኣቲ ሓንቲ ሃል
2: ኣንተ ተዲኻ ክትገብረ ልዒልካዮ ወያን ወዲ ወይ ከዓ ወያን ስተይ

Ой.

0: ዳቦ በዓል ንስኻት ግንዚ ኣዴታት ዲኽን ክትበሃላ ማዓንታ ክብኮ እዩ ዝቐርፅ
1: እሞኣንስ እንታይ ዘይገበርኩ ኢኻ ደሊኻ
0: እንታይ ዝገበርኩ ተገልቢት ክድማ እንታይ ዝገበርኩ ክትብለኒ እቲ ዴታት ዝገብሮስ ኣነ ክነግረ ክደብሪ
1: ባባ
0: ባወልቦ ዓንጃል ጓ ዓንጃል
1: ባባ ዓንጀላይ ትበለና ኣነ ዓንጀላይ ኮንኩ ዳሕርካ ዓንጀልታይ ምኳኑ ትርጉሙ ትፈልጦ ዲኻ
0: ኣይርዳዕንን እንታይ ማለት
1: ዳሕንተላገፅ ንስኻ ተላገፅ
0: ጠሪጣጠጣ ዓንገለይ ዝበሃል ከምዝናትኪ እቲ እስኪ ብወድኽ እንዳተላገፅክስ ንኣይትላገፅ ክትብልኒ
1: ኣንተ ባባ እዛ ንግስቲ ጎርቤትና ከምተስንዕና ብጠጠው ክነብግር
0: ባህላ ትፈልጥ ንግስቲ ባህላ ትፈልጥ ትብለክሎ
1: እሞናብ ምስኮድ ብድሕይ ክፍታ ቢሉ ሰትዋ
0: እቲ እሞ ከምዘይ ስተስ ኣቀዲም ክንታኹን ከዘይትነግርዮ እዚ ንዓበይቲ ጥራይ ዝተኣዘዘ ኢልክ ተትነግርዮ እዚ ኣንበያ ንመፀኒ እዮ
1: እሞ ድሓን ሕጂ ጥራሕ ድሓን ኩነርን በቀስ ኢለ ነግሮ
0: ክስበለይ ሕጂና ፈቲንዎኒ በዓል ፈቲንዎኒ ሕጂና እንታይ መምህር ደሊሉ ካብ ተግባር ዝዓቢ መምህር ድለይ ዕድልዝበለ ደጃለኸ ናትከ ዕድል ሞ ዓብይ ይብለክሎ ክስኪ መኻንስ ዕድል እንታይ ትፈልጥዮ ተትፈልጥዮ ከማ ኣይተጠቐምኩሉ
1: እንተ ባባ ካብ ሕጂ ንዓይት ቋረቕ ትነቅፍን ስፀሎት ግዳ ዘይትገብር ኣምላኻ ቦይ ወዱ ጓለ ይሕቁፈኒ ዘይትኢልካ ዘይትፅሊ
0: ሞሰምዓኒ ዶ
1: ባባ እንተዘረብኡኢካ ዝዛረብ ዘለኻ ኣምላኽ ሰማዕ ዶ ኣይኮነን
0: ኣትሰማዕ ዳ ሰማዓ ወይ ግን ተፀባፃቢ እዩ
1: ከመይ ተፀባፃቢ
0: ከመይ ዶ ኣብ ፀገምካን ሽግርካን ጥራይ ድዩ ዝድለይ እቲ ካልእ እዋን ከ ኣበይ ነርካ ተብለኒኸ እንታይ ይብሎ
1: ባባ ኣምላኽ ዓዳጊ ናብ ሰብ ኣይተወርዶ
0: ኣሕ

0: ክትኩስክሶን እዩ ዝግባእ።
1: ጠላይ ምክሳሕ ፅቡቅ ኣለኺ ናይ ሰዓት ሽረቦ ንድሕር ኮይኑ ደክስትሪ ምስረፊን እንድዩ ጥዑም ጥዒምዎ ሰትይዎ ኣሎ ማለት እዩ።
2: ይክደኖ ጥራይ ከይምረስ
1: ረብልዓለሚን ተግሪ ንርአየሉ ክልቢ ርአየሉ
3: ወይ ሓደ ግዜ ኣነ ብቆልዓ ከለኹ ድያዘባ ዝበሃል ናይ ዓባይ ከ ናይ ውሕጠልኩም
2: ኣታ ንስኻ ብቆልዓ ካሪካ ጠንቀም ነርካ ናይ ምንታይ ከኻ ውሒድካ
3: ናይ መደቀሲ
1: ኣላሁ ኣክበር እማ ማሲኡ ከረዊ ከደቂስካ ትኸውን
3: ድቃስ ተበልካ ኸ ኣየ ናይ ድቃስ ሃለዋትይ ኣትፍስ በጥ በቃ ማይ ተረብረቡ ተነብረውኒ በአን ክነቃ
2: እሞ ንምሸቱ ኸዳ
3: ንምሸቱ ዳ ሆስፒታል ኤመርጀንሲ ኣትየ ምስሓኻ ኸውን ገለ ሃለዋት ይፈሊታ
1: ኣይዋ እሞ ዓባይ ካ እንታይ ረትካ ትኸውን
3: ኣንታ ሰራቕ ድቃስ ድቃሰ ይባር ሰሪዕካኒ ኢላ
2: ዳሓርጋቲ ሚኩ ሓፍተይ እዛ ጓል ሓዋ ብክሽምጠይ መርቑለይ ጥራየ ኣኺሉ ዕላላን ሓሰባን ብዛዕባ ነብሳ ጥራየ
4: ዘይዓጣ ቆልዓፍቲ ንበይኑ ብኛር ኢሉ እዳብኸይ ንሳኸ ብሉቱዝ ኮነክት ገይራ ደርፊ ዓዋ ቢል እያ ትሰምዕ
1: መምክን ገና ንእስነት ዘይፀገበት ትኸውን
0: ከምኡ ዶ ትብሎ ኣነ ከም ዝመስለኒ ሲ ኣብ ገዛ ይተሰርሐትን
2: ዋ ብነብሳ ዳ እንበር ኣስመረት ከመይ ወረጃ ንውሃለ ንዳ
0: እሞ ኣስመረት ወረጃነታን ውሕልነታን ናብ ጓላ ኣሰጋጊራት ትብሎ እዩ ዘሎ ትሕቶ
1: እዚኣ እተቐንድነጥ ብያ ጀማዕት ርክር ሰብ ውፅኢት ከባቢኡ እዩ ዝበሃል
4: እዋ እምነትካ ዲስፕሊንካ ኣከዳድናኻ ኣዘራርባኻ ምስ ሰብ ዘለካ ቀራርባ ኮታ እንታይ ዓይነት ስንምግባር ኣለካ ተቐንዲ ተሓቲ ገዛኻ እዩ
2: ሓቂ ከንዲኺ ካብ ናፅናነት ክሳብ ልቢ ትሰኩዕ ዝምልምለካ ናይ ፈለማ ቤት ትምህርትካኩ ገዛኻ እዩ
1: ከላሚ ክሳሕ መምሃራንካ ከዓ ወለድኻ እዮም
3: ወለዲ መምሃራን ደቆም ተኮይኖም ሕጂስ ለለን ደቂ ክናይ ምንታይ ሳብጀክት መምህሮም እዩ
0: ናይ ስፖርት ናይ ሃክቲ
5: ኣሰ ወዲ ድሓ ንዲኻ
3: ዶክተር ድሓ ንዲ ዝቆልዓ
6: ወድሓኒ ሳላተጓ ይኹም ዘምፀኹምዎ እምበር ቁርብ ዶንኪኹም ነርኩም እንተትነብሩ ሳዕብየኑ ሓደገኛ ምኾነ ነይሩ
3: እሞ ካብ ምምራስ ክድሓ ንድዩ
6: ወወ ሕጂ ፅቡቅ ኣሎ ድሓር ከዓ ሓፃፂብና ስለ ዘውፀናሉ እምበር በቲ ዝወሰዱ ዓቕን ዘይንቡር ህርመት ልቢኣኸቲሉ ሕፅረት ምስትንፋስ መምፀሉ ነይሩ
3: ተመስገን ኣቦይ እዚኣ ዘርዓኻ ተመስገን እንታ እሰይ ወዲ እቲ ዘምፃኹልካ ማንጎ ዘይማእኸለካ ነይሩ
7: ማን ካብናትካ ናዘይጠሚላኒ
3: ዋይ ወደይ ዋይ ወደይ እምበኣራ ተሃራሪፋት ከያ ሰሚዑ ድልኽ ኣትገባሪት ክያ
6: እሞ ንስኽ ዳ ባዕሊ ክንዲ ክነውን ይውክ እዮ
3: እንታ ዶክተር እንታይ ልቢ ደለዋይ እቲ በዓልትያት እንታይ ትብለን
6: ዝኾነ ይኹን መድሃኒት ቆልዓ ኣብዘይረኽቦን ኣብዘይርክቦን ክቕመጥ እዩ ዘለዉ እንተተኻኢሉ ከዓ ብመፍትሕ ክዕፆ ዝኽእል እንተኮይኑ ተመራፂ እዩ
3: ሰምዕዮ ደለኽን ዶክተር
5: እዎ ሰምዑ ኣሎ ኩሉ ናተይ ጌጋ እዩ ብሓደገኛ መገዲ ዳ ኮይኑ እምበር ድሓን ተማሂረሉ ኣለኹ
6: ቆልዓ ምንጋር እዩ ዝደሊ እዚኣ ጌጋ እንዳበልካ ክትረድኦ እንተፈቲንካ ወላ ብድሕሪኻ እውን ክጋገ ይክእልኒ
3: ዋይ ሓቅኻ ዶክተር እዩ ሓቅኻ እንታይ ሞይ
6: በሉ ሕጂ ክትከዱ ትኽእሉ ኢኹም
5: ሕራይ ዶክተር
3: ይቕኒልና ዶክተር ብደቂኻ ርኸቦ
6: ኣሜን
3: ሰላም ሰላም
6: ኣይትሕመቕ ሓራይ

0: ፋጉ ፋጉ
1: እሰይ ወዴ
0: ሽሮባ ሐኪም ጋር ተሐፈር ካንስ ራይስ ታይሊ
1: አስተን ወይ አዋያና ወያኔ አንታ እሰይ ወዴ ዝነግረካ ሐሲን ካምሮ ንሳ አለባ ምን ዲሃ
0: ፋጉ ማንጎ ግን ይስተይልሽ
1: ይስተወይ እሰይ ወዴ ደሪካ ዲሃ ከዛልከ
0: ነና አንተ ይጃ ጋዚ ካለኝርካ
1: አዋያና እጂ እሰይ ወዴ ንሳ አለታ አቢ አዲያ
0: አኒ
1: እስከፍለታ

0: ሓደርካ ሓይኖ መድሓ እንዳ ሓዲርካ
1: መስጎን ኖመስጎን ኣድከሞም ሓወይ ተማሊ ዳ ከመይ ሓሊፉ መርዓ ወዲ ሓውሃ
0: ኦ ኦሎምፒክ በሎ እንታይ መርዑ ሽማይ ትጋጋ ሓየሎም ሓወይ ኣንታ 20 ማይ ቤት ዳስ ገይሪኡ ውራይ ሕሊፍልካ ነቲ ዝተዓደመ ሰብ ርኢኻ ኣስመራ ጥር ዝበለ ሰብ ዘሎ ኮይኑ ይስምዓካ
1: ዋ ክንደይ ከብቲ ዳ ሓሪዱ ኮይኑ ወደ እዚ ኩሉ ናዚ ኩሉ ሰብ ኣኺዱ
0: ዎ ሓየሎመይ ኣነ ጥራይ ክሳብ ትጫፍኣፍ ደገ ዳስ ዝፈቐድክዎን 25 ከብቲ ዝዓቢልዎኒ
1: እሞ ከብቲ ፅኒቱ በሎ እምበር እንታይ ሞ ክንዲዚ ውራይ ጌይርካ እንታይ ሞ ጋፊዕካ ክንዲዚ እንታይ ከዓ ብሲንታ ንንኻ ተሓገዝካሉ ዩ እምበር
0: ታስቑኢልካ እንዳ ኣሉ ሓየሎመይ ስቑኢልካ እንዳ ኣሉ ንረኣይሎ ይስምዐለይ እንዳ ኣሉ ዋዕ
1: ደሓንዩ ብዝኾነ ኣብ መርዓ ጓልካ ከዓ ሕግዘካ ኸውን
0: ይትረፈኒ ትረፈኒ ሓየሎመይ ንጓለይ ብዓቕሚ እየ ዘምስላ እንታይ ኣምፅኦ ናብ ሰብ ምውዳቕ ዋዕ
1: ኣንታ ካበይ ካበይ እዮም ዘምፅዎ ዘሎ ካበይ ካበይ እዩ ዝውህለለሎም ዘሎ ከመይ እዩ ዝውህለለሎም ዘሎ ወ
0: እንታ ገሪምኒኮ እዩ ገሪምኒኮ ኣንታ ሰልዲ ደኸ ብመሸማዕ ውህለሊ እንታ ኣነ ከዓ ክሳብ ዝልህልህ ክጎት ተረኣኽዎ ገመድ ሒጁሲ ብድሕሪኡ ድዑል ዝኣሰረ መሲልኒ እምበር ማኣሰልዲ መሲልኒ ኣንታ ሰልዲ ደኸ ከምዚ ኢልካ ውህለል ወደይ
1: ይውህለለሎም ኣሎ ወደይ ዕድል እዩ ንዕና ከዓ ክንዲ ዝጓሓፍ ከማና ወርሒ ጓሓፍና
0: ወይ ሓየሎመይ ጎሮኛ ጓሓፍ እኮ ፓፓዮ ተደርበካሉ ቅላጥ በናና ተደርደርካሉ እዩ እምበሪ ድራ ፅንጣት ዕንቀጣን ሽሮን እምበኣር ገሮኛ ጓሓፍ ትመልያ ታስኻ ዚ ስኻ ግን ተሓይሽ ካባይ ስኻ ተሓይሽ ሓየሎም ሓወይ ንወድኻ ሚልዮን እኳ ውፅኢካሉ ኣቦ ሚልዮን እኳ ተባሂልካ ፅዋዕ ኣለካ ታ
1: እዚ እኮ ንበይኒ እዩ ሃርጓፍ ሓርጓፍ ሓርጓፍ
0: እዛኣት ወዲ እንታ
1: እወን ሓውሎ ጥቓንዳ ትኽሊ ሓወይ ከደንግፀካ ካን ክትሪኦ ከለኻ ነዛ ዝጎታ ዘሎ ክሻ እዩ ዝመስል እዚ ሲ ሓዊ ብሃል ሓዊ ብላዓዮ ሓዊ
0: ሓዊ ብላዓዮ ወ ሓዊ ብላዓዮ
1: አንታ እትወድኻ ኸ ድሃይዶ ግብረልካ ኣሎ ወይን ሓደ ግዜ ክሰደድካ እየ ዝበለካ ገንዘብ ሲ ሰዲድ ወንዶ
0: ኣይረኣናን ሓየሎመይ ኣይረኣናን ኣይረኣናን ወደይ ሲጣዓየን ደደዊ ኢልካ ማማ ኸመለኺ ባባ ኸመለኻ ኣስመራ ኸመይ ኣላ ክብል ጦቅ ኣቢልና ኣንታ ኣንታ ወረትን ቴሌፎን ዝኸፍለሉ ዘይሰደለይ ካልእ ስትረፍ
1: እሞ እንታይ ስቑኢልካ ትሰምዖ እተን ዝበልና ካስ ኣይመፃን ዘይትብሎ
0: ዋዋዋዋዋዋዋ ትረፈኒ ሓይሎም እየ ይትረፈኒ 6 ወርሒ ገይሩሎ ድሃይ ካብ ዘይገብር መን ይፈልጥ ድሓር ካብ ስራሕ ሰጊጎ እሞ እንተፀንሐ ደሞዝ ኣብዮም ኒኦ እሞ ካብ ደሞዝካ ፍርቂ ስደደለይ ተበለኒኸ
1: ኣነ ዳ ኣሰደለን መሲሉን እንዳኣሉ ኣብ ደሞ ዝመልሰካ 500 ክተርቅሓኒ ደልየ ነይረ እታ ዝክር ኣትያትኒ
0: ዋዕ ኣንታ ሓጂ ኸይነይቲ ዝክር ኣንታ እንታይ ክንደይ ዝክር እዩ ዘለካ እንታ
1: እታ ካብ ማኪና ንስረ ዝወፃ ኩላ እንታ
0: ዋዕ ኣንቱም ሰብዕ ኣንታ እዛ ዝክር እዚኣ እምበር ልዕለታ መኪና ኣሳቅያትካ እንታ ሓየሎ ዋዕ እታ መኪና ዳ ላሕፂፃ እንዲ ይግድዝ ገደፈትካ ኣንታ እዚኣስ እምበር ናብራካ ላሕፂፃቶ
1: ከምኡ ትበል ከምኡ ትበል ካብ ኣፍ ጎማ እኮ እየ ድሒነ
0: ወናብ ምንጋጋ ድኽነትካ ኣድርቤካ ኣለሓየሎም ዋዕታ ኢኻ ተዛርበና ደሊኻ ዋዕ
1: ኣንታ ፀኒሖም ስብኾንቴነር ክእትውዎ እዮም ንሕና ከዓ ክረን ጌርና ኣብ ኣፍ ደጋ ክንቅበሎም ኢና እንታ ከምዚ ናይ ወደብ ጅጅ እንዳበልና ከነእትወሎም ኢና ብቲ ባንኪ ከመይ
0: ዝውህለሎ
1: ከመይ ኢሉ ዝውህለሎም ዘሎ አንታ ዲጋ እኳ ክንዲ ዘይዋህል
0: ዋዕ ከመይ ኢልካ ክውህለላ እንታ ኣነ ሓየሎመይ ተጃሂሩ ድኣ ከይትብለኒ እምበሪ ሕሩም እየ ዝብለካ 1,000,000 ሎቶርያ እንተዝበፅሐኒ ወይ ከዓ ከም ዝእትዎ ዘለዎ ሓደ መሸማዕ ገንዘብ እንተዝህልወኒ ብዝባንካ ኣብ ገዛውተይ ብጥሜት ተጠልቂዓ ተሓድር ከብዲ ኣይመሃለወትን እንተሓመቕኩ ንህለ ኩንትራት በጣሕ ገይረ ካብሬቶ ክዕድል መሓደርኩ ነዚ በኸ ህፃን ከዓ ችቾቶ ናሃብኩ ችቾቶ ናሃብኩ ዕድል ማሓደር
1: ከማይ ትበል ከማይ ትበል ኣድኮሞም ሓወይ ከማይ ትበል ገንዘብ ብዓለገ እዩ በጃኻ ምስሓዝካዮ ከዓ ትቕየር
0: ሓቅኻ ምዃን ምስሓዝካዮ ከዓ ትቕየር ብዓለገ እዩ በጃኻ ገንዘብ ወይ ሕጂ በዓል እዚኣቶምስ እንታይ ይበሃል

0: እዩ ሎሚ እንታይ ትብሎን እዚ ስንታ ክትብሎ ትኽእል ዋ እንታ ነለካ ነዛ ባንክ እኮ ዕንቅፋት ኮይኑዋ ኣብ ውሽጢ ምስራሕ ክልይዎም በቃ ክመላለስ ትማሊ ሰንበት ናይ ዕቁብ 3,000 ገንዘብ በፅሖ ንሶኒያ ንግሆ መፅእ የትወልካ ብዛ ባንኪ ዋደይ ፀንሐ ድሕሪ ቀትሪ መፅእ ኢልካ 50 ቅርሺ ሙዝሑቕ ሶሉስ ንግሆ መፅእ 50 ቅርሺ ሙዝሑቕ ረብዑ ሙዝሑቕ 50 ቅርሺ ዋ እንታይ እንታይ ዝገብርና ሰባት ኢናራግፅ ንውዳእ
1: ኣድከሞ ሰብ ዓቕሚ እዩ ዝገብር ሰብ ዓቕሚ እዩ ዝገብር
0: ግደፈና ዋ ግደፈና በጀኻ ዋ ኣብ ገዛውቶ እሙን ድኳን የብሉን ድዩ ኣምሒሉ ዘየትሕዘን ወይ እሙን ዘመድ የብሉን ተምፆ ስራሕ ምፅባብ
2: ሓየሎ እንታ ከመለኻመለኻሓንሓንፅቡግርምግርም ከመለኻኸሓን
1: ፅቡቅ
2: እንታ ዝቐዝሒ ትኸልወር ኣለኹም
1: ንይ ድሓን እዩ ድሓን እዩ መቸም
2: ስድራኸ ከመይ ኣለ
1: ድሓን ኣለውከመለኻኸ
2: ድሓኒ ኢና ድሓና መቸም ተራኽበና ኣላ እዛ ባንካ ተርክበና ኣላ ሳላ እዛ ባንካ ንራኸብ ኣለና ሓየሎሜ ንራኸብ ኣለና ከመይ ከለኻ
1: ድሓንግርምግርም
2: ርኢኻ ንሕና ናብዛ ባንካ ክንኣቱ ንስኹም ክትሕልው ኣብዛ ባንካ ንራኸብ ኣለና ሰላ እዛ ባንካ ርኢኻ ንራኸብ ኣለና
1: ንራኸብ ኣለና
2: በል እሞ ኣነ ክኸይድ ክኣቱ
1: ድሓን ሕራይ
2: ሕራይ ይበል ሓየሎሜራይራይ በል
1: ኣንታታ ኮይኑ ዳኣ ሰላም ዘይብለካ
0: ታምሲለ ኣነ ክሰላም እብሎ ታምሲለ ሰላም እብሎ ኣነ ሓየሎ ነዚ ዘይረብሕ ጢኖ ሰኽራም ነዚ ሰላም ክብል ብኣረጊት ጓንቲ እኳ ሰላም ኣይብሎን ኣነ ኣይ ሓደ ኒኖ እንድዩ ኣብ ማርሻ ቤት ተደርቢ ይሓድር መሳኪን ሙኒ ሽቤ እኳ ካፍቀዶ ማርሻ ቤት ኸኣርእዎ ዓቕሎም ኣፅቢ ብሉ
1: ከም ኣሳይ ትበል ስኽራን ገዲፍዎ እዩ ገንዘብ ገይሩ ብልዎ ነይሮም
0: መን ኢሉ እኳ ዋ መን ኢሉ እኳ ሓየሎም ናብ ዝባንክ መታው ድዩ ኣጠራጢሩካ ኣነ ዘይነግረካ እዚ ገንዘብ ክገብር እዚ ኣብ ውራይ ሰብ ዝፈሊ ስማዕ ክነግረካ ብል ዛብረህት ትፈልጣ እንዲ ካብ ዝባንክ ዘላ
1: ዛብረህትወ እዛ
0: ገጃፍ ሬጅስተር ትሰርሕ
1: ዛረጓት
0: ንዓ እንታይ ዲ ግዲ
1: እንታይ ዲ ንዓ
0: ኣይ ጓል ሓብቱ እንድያ ጓል ሓብቱ እንድያ ንዓ ሰላም ክብል እንዲ ዝመላለስ ዘሎ ሰንዲ ከቐምጥ ድዛኣትወ መሲል እኳ
1: ዋይ
0: ይኣትወልካ እሞ ሰላም እብል ብገንዘብ ሃብታማት ብጥማራት ሰኺሩ ዕግርግር ምስ በሎ ሰንከልከልና በለ ንኸተበ እዚ በዓል ዝስቁም ነገር ክገብርታ እዚ ውራይ ሰብ ዝፈልድታ ስማዕ እስኪ ኣነ ካብታ ውራይ ከ የፅሓፍኩን ታምፆ እንዳዚ ውራይ ሽምካ ብድርባይ ዋ
1: ድከም ሓወይ ገንዘብ ሃሊ እኳ ሓውኻ እንተዘይሓጊስካሉ
0: እንተዘይሓጊስካሉ
1: ገንዘብ ሃሊ እኳ እንፅጉም እንተዘይረዲእካሉ
0: እንተዘይረዲእካሉ ወ
1: ገንዘብ ማለት
3: ወረቐት እንዳሃሉ ገንዘብ ማለት ሲ ፔፐር እንዳኣሉ እዋይ ለለለለይ ለለይ
1: ገንዘብ ሃለ እኳ ንሕሙም ተዘይሕዊኻሎ
0: ምንሽሊና ተዘይገዚእኻሉ ወይ
1: ገንዘብ ሃሊ እኳ ዘቕስ እንተዘይሰሪሕካሉ
3: ገንዘብ ማለት ሲ ወረቐት እንዳኣሉ ገንዘብ ማለት

0: እኳ ዘቕስን እንተዘይሰሪሕካሉ ገንዘብ ሃልዩ እኳ ዘደቅስ እንተዘይፈፂምካሉ
1: ቕስን ወይ
0: ገንዘብ ማለትሲ ወረቐት እንዳኣሉ ገንዘብ ማለትሲ ፔፐር እንዳኣሉ ዋይ ልልልልይ ዋይ ልልይ ዋይ ልልይ ገንዘብ ከዓ በጃኻ በጃኻ ናሃር ዋፋታይ ትኺዶም ኣብ ባንክ ካሕብሱኻ
1: ከይሕይሩኻ
0: ንበቃቓታይ ትኺዶም ኣብ ፅምዋ ከይኣስሩኻ
1: ይዕስኻ
0: ገንዘብ ከዓ በጃኻ በጃኻ በጃኻ
1: ዋይ ልልይ ልልይ ዋይ ልልይ ዋይ ልልይ
0: በንኺድ ኣብቲ እንዳጓልጋፎ ሓደ ሓደ ክንብለካ ሰዓት ከዓ ኺል እዩ
1: ንኺድ ሓየሎመይ ሓደ ሓደ ካበልካ ክልተ ክልተ ትብለን ንኸውን ንኺድ
0: ንኺድ በርስከ

0: ኣብ ዝኾሰ የብሉን ኢልካ ድኻ በቃ ሞት ሕፁ ይኮይኑ ነገሩ
1: ኣንታ ተረዳእኒ በጃኻ በጃኻ ተረዳእኒ ብለካ ኣለኹ
0: ድሓን በል ስረይ ንቆልቁል ካብ ሳንጣኻ መዚሒቆ ተደይ ወሲድ የ ሰሊ ኣይ ኣነ ንክትርእየኒ ኢኻ ስረይ ንቆልቁል ብለካ ኣለኹ
2: ቤላ ቤላ
1: ዋዋ ሃይሎም ሃይሎም
3: እንታ
1: እታ ሃይሎም
3: እንታ
1: ኣንታ ሰልዲ ኸመይ ኢሉ ዝውህለል ኢልና ንጭነቕ ድኣ ዓይኒ ፈልፋሊት ገንዘብ ረኺበያ እንዴታ
3: ዎ ግደፍ ግደፍ ግደፍ ዳ ንዓናይ ንዓናይ ግደፍ
1: ናበይ ግን ከኢዳ እንታ ኣንታ ተውቂዒ ሰብኣይ
3: ኣንታ ዘይናትካ እሞ እንታይ ሕልና ዶ ትብላይ ንበርካ ግደፍ ዳ ሕልና ዶ ትብላይ ንበርካ
1: ዋዕታ ሰብኣይ ስምዓና ንብለካ ስማዕ ዋ ፈለማት ገንዘብ ምፃእ እሞ ናይ ሕልናካ ፅባሕ ንርዮ እንታይ ሕልና ሕልና ኢልካ ሕልና ሰብ ትዕርብ ናዕር ኣብ ጥማራ ትፈቅድ ኣለዉ ናዕር ናዕር
3: ክላበላ ርእየኒ ዋ ኣንታ ከምዚ ኢሉ ይባ ዝውህለሉ ኣሎ ገንዘብን ሓጢኣትን ተዋህላላይ ክብል ወሳ እንታ ከምዚ እዩ
1: ስቕበል ሓዩ ሎመይ ባንክናስ ሓጢኣት ክትውህልል እምበር ገንዘብ ክትውህልል ኣይረኣናን ስቕበል ኦሮማይ ኦሮማይ ቁርን ምንባሃቕን ካብ ፅባሕ ዓደ ርሒቑ ሓየሎም ረረረ
3: ነቲ ረሳሕተኪኻ ነዘና ልቅሕኒ ዘሎ ንኮ ወጋሕታ ኸይደ ኣብዛኣፉ ክድርብየሉ
1: ኣነ ምስክር ኣለኹ ምሳኻ ሓይሎም ሃወይ ምሳኻ ኣለኹ ምስ መቕሽሹ ክንድርብየሉ ኢና ኣታተሃዊፅና ኮ ኣንታ ክ ንኳሕኩሕደ እንታ ንኳሕኩሕ ዶ
3: ንኳሕኩሕ
1: በሎ በለ ማዕፅ በሎ
3: በሎ
1: ውፃእ ውፃእ ውፃእ ኣብ ዘለኻ በላይን ብልየንን ትብል ዝነበርካ በዚ ተፈለየ
3: በላይን ተኽላይን ትብል ዝነበርካ በዚ
1: ራብዓይኩም ፈቓድ ገንዘብ ጊላይ በዚ ተፈለየ ተፈለ
3: እወ ስምዑ እዘን ገንዘብ ተምፅወን ዲኹም ተምፅወን
1: ሕጂ
3: እወ ምዛ ዓወ እንታይ ክንብል ፀኒሕና 500,000 ኣኽለና እዩ ክንብል ፀኒሕና ፈፍርቅና
1: ወይ
3: እንተዘየሎ ካርሸሊ
1: ካዜርሞ እንታይ ዘረባ የ ኸዚ ተፈለ ናብ ዝረሓ
3: እወ
1: ተፈለ
3: ካርሸሊ
1: ወይ ወይ ፍርቂ ፍርቂ ትመቕሉናተን 500,000 250,000 ተዘየለ ፌሮ
0: ዋ በፂምኩም ዲኹም ገጊኹምና እንታ
3: ኣይንፈልጠካ እንዲና ንብለካ ዘን ኣይንፈልጠካ
1: ኣበይንፈልጠካ
3: ኣበይንፈልጠካ
1: ኣበይንፈልጠካ
0: ጠላሕ ኣይበልኩኹም ገለ
3: ጠላሕ ኣይበልካና ጦምቦላሕ ኣይበልካና
0: ወቓ ኣይበልናኩምን
1: ኣታ ወዲ ወቓ ኣይበልካና ዋላ ቃሕ ኣይበልካኒ
0: እማኣነ ዳ መፃወቲ ክዕሶ ምስ ወድኹምኒ ክዕሶ ፃወት
1: ክዕሶ ያበለ ሎ ወደይ ዳ ብክነት ትፀወተሉ ዘለ ተይ ዘረብ ኣሎማ ኣይንፈልጠኩም ፅባሕ ኣይንፈልጠኩም
0: ታይዚእዩ እንታዚ ንሕና ተዋሳእቲ ኢና ኣብዚ ገዛ ኮይንና ልምምድ ኢና ክንገብር ፀኒሕና
2: ኣነ ከም ትፈልጡኒ ዳይረክተር ናይ ድራማ እየ ኣብዛ ንእሽተይ ገዛ ንበዓልና ፅነት ዝኸውን ድራማ እየ ከላማምዶም ፀኒሐ ካሊእ ኣይኮነን
0: እወ እወ እወ ተዋስኦ ኢና ተዋስኦ በቃ
1: እንታይ ተዋስኦ
3: እንታይ ተዋስኦ እታ
0: ልምምድ
1: እንታይ ድራማ
0: ተዋስኦ
3: ንዕና ኸዓሲ ምዝሓወያት ከሞምሲ እንታይ ክንብል ፀኒሕና
1: ሕጂ እኮ እዩ
3: እዋ ሕጂ እኮ እዩ ሕጂ እያ በዛ ብጩራ ክንሪኦኩም ፀኒሕና ሲ ኣንታ ዋስኡ ኣለዉ እስከ ንሕና ኸንዋሳ ሃእ ክንብል ፀኒሕና
1: ሕጂ እኮ እዩ
3: ሕጂ እኮ እዩ ንዕና ከዓ ክንዋሳእ ፀኒሕና ክኢልናዮ ዶ
0: ክኢልኩምሞ
1: መሊኽናዮ ዶ
0: መሊኽኩምሞ
1: ኣፍሪሕናኩም ዶ
0: ልብና መሽትኩምና እምበር
1: በሉ ክነቕፈኩም ኣነ ንሓይሎም
3: እወ
1: ሓቂ ኢና ከዓ ንፈቱ ዘይናትናይ ንደልን እወ ክትዋስኡ ከለኹም ሲ መንእስያ ጥራይ ኣይትኾኑ ከማና ሽምግል ደበሉ ከምዚ ከማይ ከም ግሩም ሓይሎም ሓወይ ሕወስ ንኣብሉ ሽማግሌታት ከ
3: ዓበይቲሲ ኣዋስኡ ምስወይወይወይወይበረ
0: ግምት እቲና ኣለና ዚሲ
1: ገይረ እምበረ ክኢልና የ ኢና ምስ ሓይሎም ሓወይ
0: ክኢልኩምሞ
1: ኣይሰነፍናን
0: ናይ ሓቂ ሓያላት
1: ንኺድ ሓይሎም እ ድኽነት
3: ድራማ
1: ሃብቲ
3: ድራማ
1: እዛ ክንገብራ ፀናሐና
3: ድራማ
1: ዓለም ብዓባያ
3: ድራማ

0: להעלות וואנה חד.
1: וואנה.

0: ሰብን ህልና በጃኹም ተፋቅሩ
1: በጃኹም ተፋቅሩ
2: ብሓደ መኺርኩም
0: እወ ተለዛዚብኩም
2: ንድኻ ኣድረሩ
1: ኣድረሩ
2: ገንዘብ ድማ ጉራሕ
0: እወ ጉራሕ ሕሰብ ገንዘብ ዋ
2: ኪድናብ ሰብ ሕልና
1: ኪድናብ ሰብ ሕልና
2: ንሶም ኣይበቁን እዮ
0: እወ ኣይበቁልካን እዮም ገንዘብ ዋ
2: መታን ክመቕሉና

ንስኻ ጥራይ ኪድናብቶ

0: ብዓብኡ ኣብዚ ሎሚ እዋን ንዕዘቦ ዘለና ብዙሓት ፊልምታት እዮም ዝፈርዩ ዘለዎ፣ ብዙሕ ትሕዝቶ ዘለዎም ኣዝዩ ብዙሕ ፊልምታት ይፈርዩ ኣለዉ። ከምቲ ዓዛቢት እንታይ ትዕዝብ ትለ ክስኺ ድሓር ከም ገዲም ተወሳኢት ከ እንታይ ተሞክሮ ክተመሓላልፍ ትደሊ?
1: ብጣዕሚ ንፉዓት ኣለዉ፣ ንፉዓት እዮም። እዞም ናይ ሕጂ መንእስያትና ብጣዕሚ ነፊዖም እዮም ዘለዉ። ግን ምሽ ክትሰርሕ ፅቡቅ እዩ። ሓደ ግዜ ስዓሕ እዚስ ብኻ እዚኣስ ከምዚኣ ክትከውን ነይርዋ ገለ ትብሎ ኣሎ። ሕጂ እንታይ የምፆ ናብ ከምኡ ታዋኽ ስለ ተታውሕካ ንኽትሰርሕ ስለ ትህወኽ ጌጋታት ትፈጥር ማለት እዩ። ሕጂ ብዝያዳ እንታይ ክትፀግብ ኣለካ? ልምምድ ምስቲ ምሳኻ መዋስእትኻ ክትራኸብ ክትክእል ኣለካ። ብሓንሳብ ሲ ሓደ ውሒዳስ ድሓን ክልተ ሰሙን ሲ ናይ ልምምድ ግዜ ክትህቦ ኣለካ። ኣብቲ ናይ ፊልም እንዳሰራሕና ከለና ክልተ ወርሒ ኢና ትሬን ንገብር ነርና። ሕጂ የሎም ከምኡ እቲ ግዜ ስለዚ የለ ማለት ስንድዒ ግዜ ኣሎ። እቲ ሰብ ግን ነቲ ግዜ ክጥቀመሉ ይከኣለን። ሃታሃታ ጥራይ እንዳኾነ ሕጂ እንታይ ትኸውን? ሃታሃታ እንድሕር ከይድካ ኩሉ ግዜ ግድን እዩ ክጎድለካ። ብሓባር ክስተይ ኮይንካ ክትሰርሕ ከለካ ግን ነናትካ ሓሳብ ተመፅምሽ እስኽናትካ ሓሳብ ተምፅኢኻ ኣነናተይ ከምፅአት ሓደ ናቱ ከምፅ እዩ እንታይ ይኸውን? እታ ስራሕ እንዳሃፍተመት ትኸይድ እንዳፀበቐት ትኸይድ ሽዑ ሓደ ፅቡቅ ስራሕ ተቐርብ ማለት እዩ። ዋላ ነቲ ሰብ ንክዕዘቦ እውን ግዜ ረኪቡ ክብላ ይኽእል እዩ፣ ግዜ ገይሩስ ክሪያ ይኽእል እዩ። እንድሕር ስቂላ ክስታይ ኮይና ግን ክላ እንታይ ወደይ እዚ እዚ ሕጂ ከዓ ከምዚ ክትብል ከምዚ ክብል እዮም ፍሉጥ ውይ እዚኣ ከምዚኣ ክትውድእ ገለ ድብለካ ስራሕ ንድሕር ኮይኑ ግን ክስተይ ይኮነካ። ንፉዓት እዮም ይሰርሑ እዮም ግን እህወኹ ስለ ዝኾኑስ ግዜ ሂቦም ክሰርሕዎ እብል ኣነ።
0: ንስኸውን ንባዕልኸ ካብቲ ምውሳእ ጥራይ ወፂኺ ኣብ ድርሰት ከምኡ ናብ ኣልያ እውን ትሰርሕ ኣለኺ። ካብዚ ነዊሕ ዓመታት ዝመፀኸዮ ናይ ድራማ ግዜ ኸ ኣብዚ ብኸመይ ክተንፀባርቂ ትፍትልኸ ካብቲ ዝወሰድክዮ ተሞክሮ?
1: እወ ኣብ ድርሰት ኣብ ዘበነ ሲነማ ድረኣየሉ ዝነበረ ሓንቲ ፊልም ላትኒ ናይ 2 ሰዓት ማለት እዩ። ስለምንታይ ትብል ሾርት ሙቪ ኣብዚ ናይ ሕጂ ማለት እዩ ክልተ ኣለዋ ሰን ባዕለይ ደቦል ኮንዘን ሾርት ሙቪ እታ ስለምንታይ ናተይ ድርሰት እያ። ዳይሬክት ግን ዳንኤል ኣብርሃም ዲኣር ማለት እዩ። ኣብ ዳይሬክት መፂኻ ግን እንታይ እዩ እቲ ተዋሳኣይ ምዃን ንዳይሬክት ክትገብር ይሕግዘካ እዩ። ንምንታይ ተይልክኒ ምስ ብዙሓት ዳይሬክተራት ኢኻ ትሰርሕ። ምስ ብዙሓት ዳይሬክተራት ስለ ትሰርሕ ካብ ናይ ብዙሓት ዳይሬክተራት ከዓ ካካም ናቶም ሓደ ነገር ሒዝካ ንዓኻ ክሕግዘካ ክስርሐካ ዝኽእል ነገር ትወስድ ማለት እዩ። ሕጂ ብከምኡ ስለ ድመፃና ብዙሕ ናይ ዳይሬክት ንድወሰድክዎ ትምህርቲ የብለይን። ግን ካብ ብዙሕ ስራሕ ምስራሕ ከምዚ ዝብለኪ ምስ ብዙሓት ዳይሬክተራት ምስራሕ ሓጊዙኒ ሓንቲ ደም ስኒ ትብል ፊልሚ ሙሉእ ባዕለይ ዳኣለኹዋ ማለት እዩ። ዋላ ኣብ ፅሑፍ ናተይ ሓሳባት ክስተይ ምሽ ዳይሬክተር ክትበሃል እንተኮይንካ ኮኒ ናትካ ተራኻ ክህልወካ ኣለዉ። ፅሑፍ ሂብክንስ በታ ዘለኽያ ከይደ ነቲ ተዋሳኢ ኣዋሲአ እንድሕር ከይደስ ዳይሬክተር ኮይነ ማለት ኣይኮነን።
0: ክደርሲ ከለኺ ወይ ፅሑፍ ክፅሕፍ ከለኺ ወይ ዝኾነ ሓሳብ ክተበግስ ከለኺ ኣብ ኣእምሮኺ ተቐምጥ እዮም ተዋሳእት ኣለዉ ዶ? እዚኣስ ክሱ ክዋሳእ ኣለዉ እዚኣስ ከምዚኣ ከምኡ ዝበልክዮ ስራሓት ይነስ
1: እዋ ሕጂ ኣብዚኣ ስለምንታይ ክብላ ከለኹ ሓደ ካስቲ ነራ ንኣያ ዘርኣይ ኣብ ሓንጎለይስ ንያ ዘርኣይ እንዳሓሰብኩ እወ ደሳለ ተኽለ እንዳሓሰብኩ የ ዝፅሕፋ ነረ ክጅምራ ከለኹ በቃ ንዑ ኣጋጣሚ ኣይጣዓሞን ኣይ

ስራሕን ካልእ ሰብ ይሰሪሕዋ እታ ስራሕ ካልእ ይሰሪሕዋ ኣነ ንዕ ኣብ ሓንጎሊ ነይሩ ከምኡ ሎ ክኾነልካ ትደልዮ እዳ ፀሓፍካየ ትኸይድ ዋላ ብዚ ካልእ ኣለኒ ድፅሓፍ ክኾን ኣለ ዋጋና ደይ ወፃ ኣሎ ኣብ ሓንጎለይ ቀሪፀየን ድብል ጀብሓንቲ ስራሕ ኣላ

0: መብሬ ንመብሬ ክስተይ ገይረ ግን ኣጋጣሚ ኣይሰራሓን ሱካ እንድዒ ስራሕ ድሒዙ ነይሩ ገለ መለ ምሽቶም ዳሓስቦም ሲ ክስተይ ኣይበሉለይን በል ኣሎ ኣላ ሓንቲ ፀሓፍኳ የማነ መብራህቱ ወዲ ባፅዕ እሱ በቃ ሱ ኢሉ ክስተዩ ገለስ እሱ እንዳተረኣየ ነሩ ፀሓፍክዎ ኣሎ ብሕጂ ድወፅእ ማለት እዩ ሓፈሻዊ ኩሉ ግዜ ቁሩብ ኣብ ሓቀኛ ክስተይ እቱ ዝበለ እየ ኣነ ዝፅሕፍ ኣብ ሓቀኛ ዛንታ ዝተመርኮሰ ዝኾነ ድተረኣየ ድተገብረ ኣብ ከምኡ እያ ክስተይ ድፅሕፍ ስለምንታይ ከምኡ እያ ሓቀኛ ዛንታ ድመሰረት ተመርኮሰት እያ ዋላ እዚኣ ሃረርታ ከምኡ እያ እዚኣ ከምዚ እውን ኣሎ ዝብለክ ዘለዎ ከመ እያ ዋላ እዚ ካልእ ፅሑፋተይ ተፃሒፉ ዘሎ እውን ከምኡ እዩ ናትካ ፈጠራ ውስ ካቢልካ ክስተይ ትገብሮ እምበር ኣብ ሓቀኛ ተመርኮሰ ኣብ ከምኡ እዩ ደስ ትብለና ከ ክፅሕፍ
1: ፅቡቅ ናብ ናይ ኮመይ ስራሓት ክመልሰክ ዳርጋውና ብዛም ገፅና ኢና እውን ኣብ ቬሎ ኣዝያ ፅቡቕቲ ገፀ ባህርተላቢስክን ምስ ወይናረክ ሃይለ ነብሳይ ማሃራ ብጣዕሚ ፅቡቕቲ ስራሕ ሰሪሕክን ነርክን ኣብኣ ሞ ከመይ ትዝክር ያሳ ኣብኡ እውን ብዙሕ ኣጋጢምክን ኣሎ ኢለ ይሓስብ ሞ
0: ቬሎ ዳ ቬሎ በቃ ብጣዕሚ ኣብታ ቬሎ ዘሎ ተዋሳኢ ኩሉ ነናቱ ካስቲ ደለዎ ነናትካ በቃ ነናቱ ወይኒ እታ ቀዳመይቲ ወይኒ እንድያ ወይኒ እያ እታ ቀዳመይቲ ዝነበረት ነዚ ኩሉ ሰብ ሒዛቶ ትኸይድ እሰ እያ ድሕሪ እታ ናተይ ዝነበረት ከምዚ ሚስኪን እያ ወላሓንቲ ንብዙሕ ነገር ብዙሕ ኣይትፈልጥን እያ ገለ በቃ ንሓፍታ ክትመርዓዋ ኣለያ ትደሊ ሕጂ በጃኺ በጃኺ ንሕና ብደወን ኣሪገን እንዳበሉና እንዳቆማ ክንበሃል ገልምል እያ ትብላ ሕጂ ንዓ ክንሰርሕ ነናትካ ካስቲ ክስታይ ክትገብር ኩሉ ግዜ ድዛረበላ ዳርጋታ ዝነበረት ናተይ ኣዘራርባ ባዕለ የፈጢር እያ ከምዚ በቃ ፍሊት ክግበር እያ ኢሉ ንሜዙራ እዩ ነይሩ ዳይሬክተራ ዳንኤል ተሰማርያ በቃ ናትክስ ፍሉይ ገለ ነገር ፍሉይ ይብለኒ ኣፍንጫይ ዓፍኒቐ ደስ ኣይበለቶን ከምዚ ቅልጥፍ ቅልጥፍ ቅልጥፍ ኢልካ ምሽ ትዛረብ ደስ ኣይበለቶን ወታእታ እናበልኩ ገለ ደስ ኣይበለቶን ክላ ገፅ የምፅ እያ መላሓሰይ ንውሽጢ እትዋ ቢላ ዓፂፈም ዝተዛረብ ክስውሳ ግበር እያ ገለ ይብኒ እጂ ሕሰብ ዮ ፊልም ሙሉእ መላእስካ ንውሽጢ እቲኻ ክትዛረብ ቀሊል ኣይኮነ በቃ ብኣ ሽዑ ከምዚ ልአ ትኸይድኒ እዚኣ ከዓ ባዕለ ደምፃ ኸዋ ኣክሽን እያ ከም ኣኢለ ኣንቲ ፍያቲ ሓፍሰይ ከምኡ ክበሃጅ እዩ ዋ ከምኡ ካእጀ እዩ ፍያቲ ሓፍሰይ ከምኡ ትበዢ ከምኡ ይበሃጅኒ ዋ ብያኒ መፃጀጥ ብያኒ ስውቺ ውዕኒ ክዙ ፎትዋ ገለ ብጣዕሚ እያ ጥዕምቲ ነይራ ወዲ ቅስሙ ናቱ ክስተይ ነረቶ ዳሊ ዩ ድዛረብ ወይኒ እዚ ባዕሉ እቲ ዳይሬክተር ናታ ዳንኤል ተሰማርያም በይኑ ዓሎም እዩ እስኺ ናይ ኣብዚኣ እዳዘለናያ ቦታ እንዳዕለልክዮ ድባርባ ዕልለኪ ክሊማ ገለመለ ናቲ ነራቶ ቢንያም ሳሓፅን ናቱ ካስቲ ነይርዎ እስ ከዓኒ ጓል ድፈርሕ ኣብኡ ጓል ንስተይቲ ይሕውያ እዳበለ ደዕበዮ ማለት እዩ በቃ ነናቱ ሰብ ክስተይ ነይሮ መብሬ ከዓኒ ኣረጊት ዕዋላ ነይሩ ማለት እዩ እጂ በቃ ነናትና ክስተይ ነርና ብጣዕሚ በቃ እዚ እግሪ ከዓ ነይሩ ስዓ ናይ ደገ ኮይኑ ድመፅእ ሕጂ ኩሎ ሰብ ታብኣ ዝነበረ ሰብሲ ናቱ ካስቲ ነይሮ ኩሉ ከዓ ወፂእዎ እዩ በቲ ተዋሃቦ ክስተይ ማለት እዩ ኣዝያ ከዓ ተፈትያ ታስራሕ ኣብ ደገ ሃማን ተሸሊማ እያ ጥዑም ሰሪሕናያ በቃ ጥዑም ሓሊፍናያ ክንሰርሓ ከለና ካብ ትሬኒን ጀሚርክ ማለት እዩ ክልተ ወርሒ ና ትሬኒን ጌርና ናይ ሽዑ ግዜ ከምኡታት እዩ ነሩ ክልተ ወርሒ ንገለንገለ ካ ትሬኒን ትገብር ነርካ ካብ ትሬኒን ጀሚርካ ስጋብታ ስእሊ ትውድእ ፅቡቅ ሓሊፍና እያ
1: ፅዑቅ ልምምድ ዘበገሶ ይኸውን እውን ክንድኡ ብሩእ ስራሕ ዝተሰርሐ
0: እዋ እሱ ተራ ንምንታይ ደ ኣብታ ቀዳማይ ተዘራሪብና ኣላ ግዜ ሂብካ ትሬኒን ምግባር ሲ ፅቡቅ ስራሕ ምስራሕ ማለት እዩ ምክንያቱ ኣብቲ ሓንቲ ጎደሎ እዚኣስ ከምዚኣቶ ትኸውን ትብል ናይ ሰብ ሓሳባት ስለ ድፈሶ ኣዋሃሂድካ ሓደ ፅቡቅ ስራሕ ክሰርሕ እ ብጣዕሚ ተፈትያ ኣብ ምሽላም ወርቂ ከማን በፂሓ
2: ኣተ ንሕዚ ግዜ ዳቢኽ ነዚኦም ሕረይ ክትብሊ ወላ ንፀረፍ ወላ ንዋረት ነዚኦም ኣረጊት ቋንቋን ሰብኣይ ኣትምርዓውዮም እ
3: ኣንቲ ኣነ ንሰብ እምበር ንዕድመ ይኮንኩም ዝምርዖ
2: እሞ ንሕዚ ንክየድ ኣብ ይክስ ነዚኦም ሕረይ ክትብልዮም
1: ሞ ካብዚ ኩሉ ኣዋ

0: ተካሂድ ክይሄሉ ሓደ ብዛዕባ ዓውዲ ጥበብ እንታይ ክትብልና ትኽእሊ? ንስኽኸ ኣብ ጥበብ እንተደይ ትህልውስ እንታይ ዓይነት ሞያ ሒዛ ምርኣን ያሎም ይጎሪ ኣለ
1: እዋይ እቲ ጥበብ ክህልዎ ድግብኦ ምሽ ኣነስ ግዜ በቃ ንጥበብስ ግዜ ይደድልዮ ታዊሕካ ክሳይ ትገብሪ ኣይኮነን ክደጋግማ ዋላ ሕጂ ነዚኣ ንጥበብ ግዜ እያ ተድልያ ግዜ ሂብና ምክንያቱ ንሕናስ ትምህርቲ ኢና ንሕልፍ ንምህር ኢና ደለና ንምህር ክሳብ ዘለና ግዜ ሲ እቲ ንምህሮ ጌጋ ትምህርቲ ከይንሕልፍ ምእንቲ ግዜ ሂብና ክንሰርሖ ኣለና ብል ኣብ ኣርት እንተዘይህሉ ነረ ኣነ ማለት ኣብዚ ስነ ጥበብ እንተዘይህሉ ነረስ እንታይ ምኮይነ ማሃለኩ ንድዒ ካብ ብንእሽተይ ዝተዋሳኢት ክኸውን ዝደሊ እንዳበልኩ ስለ ዝዓበኹ እታ ዝደሊ ኣብ ግዜ ኣረኺበ የ እየ ንግዲ ከዓ ፈቱ ነይረ ከምዚ ናይ ንግዲ ነገር ምናልባት ሸቃጢ ዶ ነይረ ክኸውን ማሃለኹ እብል እምበር ብጥበብ እዛ ጥበብ ሲ ዋላ ሓወይ ከማን ከምኡ ብሎ ነረ ሄለን ሓፍተይስ ከምዚ ስነ ጠበበኛ ትኾኑ ኮይኑ ስምዕኒ ይብለኒ ነይሩ በቃ ዝኾነ ነገር ደርፊ ድዩ ገለ ድዩ እቆልብ እየ ነረ ከምዚ ድራማ ምስራሕ ገለ መለስ ፎት እየ ነረ ኣብ ገዛ ሲ ከምዚ ክስታይ ከምኡ እየ ነረ እ ከምኡ ኮይን ክስምዕኒ ትኾኑ ስምዕኒ ይብለኒ ነይሩ ከዓ ኮይነ ማለት
0: እዩ ፅቡቅ እሞ እንታይ ኣሎ ሄሉ ኣብ መወዳእታ ክትብልና ትደሊ ወይ ምክንያት በዚ በዓል እዚ ከተሕልፍ ዮ ትደሊ መልእኽቲ
1: እወ
0: ናብቲ ዋስኣት ዝቐንዐ እውን ክኸውን ይኽእል ሞያኸ
1: ሓፈሻዊ ጥበብና ክምዕብለልና ኣብቲ ዝለዓለ ደረጃ ክበፅሕ ምስ ዓለማት ክንወዳደር ኣብ ከምኡ ደረጃ ክንበፅሕ ይምነ ነዚ ከዓ እንታይ እዩ ከምቲ ድበልኮ ግዜ ሂብና ክንሰርሕ እቲ ዝምልከቶ ኣካል ከዓኒ ኣቓልቦ ክህቦ ነቲ ሞያ ማዕረ ክንደይ ሓይሊ ኣብዚ በዓላት ክንሰርሕ ከለና ሲ ብዘይ ጥበብ ሲ በዓልና ኣይሓልፍን እዩ ናይ ጉንበት 24 ክንሰርሕ ከለና ናይ 20 ሰነ ክንሰርሕ ከለና ሲ ብዘይ ብስነ ጥበብ እዩ ንገልፆ ናይ 20 ሰነ ክንገልፅ ተኮይና እቲ ዝነበረ ህሞት ብጥበብ ጌርና ኢና ንገልፆ ጉንበት 24 መዓልቲ ናፅነትና ብጥበብ ጌርና ኢና ንገልፆ ሕጂ እዚ ሲ ናህና ዓንዲ ስለ ዝኾነስ እቲ ዝምልከቶ ኣቃልቦ ሂቡ ኣብቲ ዝለዕለ ደረጃ ንክበፅሕ ሓገዝ ክህቦ ደሊ
0: ፅቡቅ እሞ የቐኒልና ሄሉ ሎ ማዓንቲ ዝገበርናልከ ዕድመ ኣኽቢርኪ በዓለ ትንሳኤ ምሳና ኣኽቢርኪ ኣውዒልኪ ሞ የቐኒልና ርሑስ ኣውዳ ኣመት ርሑስ በዓል ትንሳኤ ክርስቶስ ምስ ስድራ ቤትኪ ምስ ፈተውትኸ ምስ ኩሎም ተዓዘብትኸ ኣብ ውሽጢ ሃገርና ወፃእን ዝርከቡ ርሑስ በዓል ይብለኪ ደጊመ የቐኒልና ከዓኒ ክፃሳሕ ክድማ ዓወት ንምነኢልኪ
1: ኣሜን ሎሜይ ቴንክዩ ብጣዕሚ የደመስግነካ ንኻ ንዓኸ እውን ምስ መላእ ስድራ ቤትክን ፈተውትኽን መሳርሕትኽን ርሑስ በዓል ክኮነልኪ ምነኢልኪ ከምኡ ውን ንሚኒስትሪ ዜና ርሑስ በዓል ክብል ፈቱ ከምኡ ውን መላእ ስድራ ቤተይ ኣብ ደገን ኣብ ውሽጡን ዘለዉ ንብምሉኦም ደገፍተይ ኣብ ከርጢ ስነ ጥበብ ኣመንቲ ክርስትና ርሑስ በዓል ክኮነሎም ካብ ምንታይ

ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎም 4/3 ግንቦት ፍርቂ መዓልቲ ፍርቃን ስላለዎ ዜናታት ውሽጡን ወፃያን እንሆ ዜና ዘቕረበልኩም ልዋም ተክላይ ከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ከቐድም። ኣብ ዞባ ደቡብ ቀይሕ ባሕሪ ንላዕሊ 270 ዜጋታት መጥባሕቲ ሓበል ዓይኒ ተኻይዱ። ኣብ ንኡስ ዞባ ከርከበት ዕቃብ ኣግራብን እንስሳ ዘገዳምን ፅቡቕ ውፅኢት ተረኺቡ። ኣብ ዞባ ጋሽባርካ ብደረጃ መምሕዳራት ከባቢ ዝተወደበ ባህላዊ ውድድራት ተኻይዱ። መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድመ ኩነት ኣቕሪቡ። ሩስያ ሳርማት ዝተሰሜ ኒክሌሳዊ ኣፅዋር

0: ከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ፈቲና። ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክልል ኣየር ሃገሩ ንዝኣተዋ ናይ ስለያ ነፈርቲ ኣሜሪካ ዓጌቱ ከም ዝመለሰ ሓቢሩ። ናብ ዝርዝራት ክንሰግር፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዝተፈላለያ ንኡስ ዞባታትን ዓድታትን ድሕሪ ዝተካየደ ዳሳሳዊ ምርመራታት ንልዕሊ 270 ዜጋታት ዕዉት መፅባሕቲ ሓበላ ዓይኒ ተኻይዱ። ወኪል ርአይና ዳንኤል ሃብታ ብመልክዕ ፀብፃም ዘዳለዎ ትሕዝቶ ኣርስዮም ኣስመሮም ከተቕርበ።
1: ጨንፈር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ምስ ሆስፒታል ብርሃን ዓይኒ ብምትሕብባር ኣብ ከተማ ዓሰብ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ኣካይዶም። ሓላፊ ሃገራዊ መደብ ምቁፅፃር ዑረት ኣቶ ኣለም ዘካርያስ ኣብ ዝሃቦ ሓበሬታ ብሃገር ደረጃ ኣብ ውሽጢ 6ዱሽተ ኣዋርሕ 2925 መጥባሕቲ ሓበላ ዓይኒ ከም እተካየደ ብምጥቃስ እዚ ኣብ ዓሰብ ዝተካየደ ኣካልን መቐፀልታን ናቱ ከም ዝኾነ ገሊፆም። ኣብ ሆስፒታል ብርሃን ዓይኒ ክኢላ መጥባሕቲ ዶክተር እዮ በየነ ብወገኑ ኣብ ዞባ ደቡባ ኣብ ቀይሕ ባሕሪ ብመልክዕ ወፍሪ መጥባሕቲ ሓበላ ዓይኒ ክካየድ እዚ ንኻልኣይ ግዜ ከም ዝኾነ ብምጥቃስ ሳላ ምትሕብባር ኣብቲ ዞባ ዝነጥፉ ሞያውያንን ኣመሓደርትን እቲ መደብ ዕውት ከም ዝነበረ ኣብርህዮም። ሜዲካል ዳይረክተር ሆስፒታል ዓሰብ ኣቶ ሓሰን ዓል ብወገኑ ኣቐዲሙ ኣብ 4ተን ንኡስ ዞባታት ኣብ 52 ዓድታት ዳሃሳስ ከም እተገብረ ብምሕባር ብመሰረት እቲ ዳሃሳስ ብቐሊሉ ዝፍወስ ሕማማት ዓይኒ ንዝፀንሖም መድሃኒትን መነፅር ዓይንን ከም እተዓደለ ነቶም መጥባሕቲ ዘድልዮም ድማ ቆፀራ ተዋሂብዎም ከም ዝፀንሐ ሓቢሮም። እቲ ሆስፒታል ዓጢቕዎ ዘሎ መሳርሒታትን መሻርክቲ ኣካላት ዝገበርዎ ምድግጋፍን ኣብ ምዕዋት ናይቲ መደብ ዕዙዝ ኣበርክቶ ከም ዝነበረ እውን ኣቶ ሓሰን ኣረድዮም። መጥባሕቲ ዝተገብረሎም ዜጋታት ብግድዮም ቅድሚ ናፅነት ኣገልግሎት ሕክምና ዓይኒ ንምርካብ ንዝገብርዎ ዝነበሩ ነዊሕ ጉዕዞን ወፃኢታቱን ብምዝካር ኣብዚ እዋን ብዘይካቲ ኣብ ከከባቢኦም ዝረኽብዎ ዘለዉ ስሩዕ ኣገልግሎት ጥዕና ብመልክዕ ወፍርን ብነፃን ኣገልግሎት መጥባሕቲ ዓይኒ ምርካቦም እፎይታ ከም ዝፈጠረሎም ኣብርሃም።
0: ኣብ ንኡስ ዞባ ከርከበት ሃብቲ ገረብን እንስሳ ዘገዳምን ንምዕቃብን ንምስሳንን ዝካየደሎ ቁፅፅራዊ ስራሕ ፅቡቅ ውፅኢት ከም እተረኽቦ ተሓቢሩ። ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ኣቶ መሓመድ ዓብደላ ንኤሪና ብዝሃቦ ሓበሬታ ምስ ምስፋሕ ሕርሻዊ ንጥፈታትን ዓይነት መነባብሮ ሕብረተሰብን ተተሓሒዙ መጠን ዝቁረፁ ኣግራብ ልዑል እኳ እንተኾነ መረዳእታ ሕብረተሰብ ኣብ ውሕሉል ኣጠቃቅማ ሃብቲ ገረብን ኣገዳስነት ምግራብን ብምዕባይ ጉና መጠን ብርሰት ከምዝነከየ ተርእዮ እንስሳ ዘገዳም ድማ ከምዝሰሰነ ኣረድዩ። ሰገን ገታ ዒው ዒራብን መፍለስን ብብዝሒ ካብ ዝረኣዩ እንስሳታት ዘገዳም ምዃኖም ከይህደኑ ድማ ልዑል ቁፅፅር ከም ዝግበር ዝጠቐሰ ኣቶ መሓመድ ምስ ምህናፅ ዲጋ ከርከበት ቁፅሪ እንስሳታት ዘገዳምን ኣዕዋፍን ከም ዝወሰኸ ብምሕባር ሃብቲ ገረብ ንምስሳን ኣብ ምሕዳራት ከባቢ ሂምቦል ቀጨጭ 500 ሄክታር ንምሕዛእ መደብ ከም ዘሎ ገሊፁ። ኣቶ መሓመድ ዓብደላ ኣብ መወዳእታ ብኣባላት ቁፅፅር ሃብቲ ገረብን እንስሳ ዘገዳምን ዝካየድ ንጥፈታት ንበይኑ ኣኻል ስለዘይኮነ ነፍስ ወከፍ ዓዲ ኣብ ወገረብ ብምቁፃር ከባቢኣ ናይ ምሕላው ሓላፍነት ክትወስድ ኣተሓሳሲቡ። ኣብ ዞባ ጋሽባርካ ባህላዊ ውርሻታት ሕብረተሰብ ምብርሳስ ንምስናዱ ናብ ወለዶታት ንምትሕልላፉን ብዝወፀ መደብ ብምውሃድ ክፍሊ ባህልን ስፖርትን ጨንፈር ሃማማቴን ዝተወደበ ባህላዊ ውድድር ምምሕዳራት ከባቢ ኣብ 14 ንኡስ ዞባታት ተኻይዱ። እዚ ውሁድ ቅኒት መንእስያት ንምህዞን ምዕቃብ ባህላዊ ውርሻታትን ብዝብል ቴማ ዝተኻየደ ባህላዊ ውድድር ምምሕዳራት ከባቢ እናሃሰሰ ክመፅእ ዝፀንሐ ባህላዊ ውርሻታት ዳግማይ ንምብርባርን ንምስናድን ክሰርሓ ዝዓለመ ኮይኑ ካብ 25 መያዝያ ክሳብ 7 ግንቦት ከም እተኻየደ ወኪል ኤሪና ሓቢሩ። ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ኣብ ዝሃቦ ቃል እቲ መደብ ንሳልሳይ ግዜኡ ዝካየድ ዘሎ ከም ዝኾነ ብምጥቃስ ብውህደት ሳላስ ተሰርሓሉ ሓደጋ ኣንፀላሊይዎ ዝነበረ ባህላዊ ውርሻታት ያታዊ ትልሂትን ኣልዋሳትን ከምኡውን ሙዚቃን መሳርሒታት ሙዚቃን ይወፅእ ከም ዘሎ ገሊፁ። ኣመሓደርቲ ንኡስ ዞባታት ብወገኖም እቲ ብመልክዕ ውድድር ዝተካየደ መደብ መንእስያትን ተምሃሮን ባህልን ክብርታትን ሕብረተሰቦም ክፈልጡ ባይታ ዝፈጥር ብምዃኑ ብተገዳስነት ክስራሓሉ ተላብዮም። ኣብ መወዳእታ ንዕውታት ሽልማት ተዓዲሉ። ዓሰርተ ክልተ ግንቦት ዓለምለኻዊ መዓልቲ ነርሳት ነርሳትና መጻኢና ብቑዕ ፍልጠት ዝዓጠቑ ነርሳት ሂወት የድሕኑ ብዝብል ቴማ ብደረጀ ሃገር ንፈለማ እዋን ኣብ ኣስመራ ኣዳራሽ ሆስፒታል ኦሮታት ተዘኪራ ፕረዚደንት ማሕበር

0: ሃገርና ርእሳተ ኤርትራ ኣቶ ኤፍሬም ዝብኣይ ኣብ ዘስምዑ ቃል ሃገርና ኣብ ምንካይ ሞት ኣደንዕሸልን ከምኡውን ኣብ ምጥፋእ ብክታበት ክንከላኸሎም ንኽእል ሕማማት ተመዝግቦ ዘሎ ዓወታት ውፅኢት ፃዕሪ ናይ ኩሎም ሞያውያን ጥዕና እኳ እንትኾነ ብቐንዱ ግን ፍረ ዘይሕለል ፃዕሪ ነርሳት ከም ዝኾነ ገሊጹ። ኣቶ ኤፍሬም ኣስዒቡ መንግስቲ ኣብ ዕቤት ሞያ ነርስ ክገብሮ ብዝፀንሐ ወፍሪ ካብ ደረጃ ሰርቲፊኬት ናብ ቀዳማይ ካልኣይን ሳልሳይን ዲግሪ ተሰጋጊሩ ምህላው ብምጥቃስ በዚ መሰረት ነርሳት ኣብዚ እዋን እዚ ብፍሉይ ዓውድታት ሕክምና ማለት ሕክምና ስነ ኣእምሮ ዓይኒ መወለዳን ሕክምናዊ ምድንዛዝን ፅዑቕ ክንክንን እናሰልጠኑ ዓንዲ ሕቆ ሆስፒታላት ኮይኖም ምህላዎም ኣብሪሁ። ኣብቲ ኣጋጣሚ ታሪክ ትምህርቲ ነርስ ኣብ ኤርትራ ባህርያት ብሉፅ ነርስ 6 ግቡኣት ፍወሳ ከምኡውን ነርስ ከም ሞያ ኣብ ዝብል ኣርእስትታት መፅናዕታዊ ወረቐቕቲ ክቐርብ ንከሎ ገዳይም ነርሳት ድማ ተመክሮኦም ኣካፊሎም። ማሕበር ነርሳት ኤርትራ ኣብ 1992 ዝተመስረተን ብኣሽሓት ዝቁፀሩ ኣባላት ዝሓቆፈ ሞያዊ ማሕበር እዩ። ዓለምለኻዊ መዓልቲ ነርሳት ብርጅ ዓለም ንመበል 52 ግዜያ ትዝከራላ። ኣብ ኣስመራ ንዝነጥፉ ተወነቲ ትካላት መሓዋብቲ ኣገልግሎት ብማሕበር ውሃብቲ ኣገልግሎት ቱሪዝም ኤርትራ ዝተወደበ ኣብ ድሕነት ምግቢ ዘተኮረ ኣሰምሮ ተዋሂቡ። ንፀብፃብ ወኪል ኤሪና ዮናታን ኣዕብዮ እልልቲ ሃብተ ማርያም ከተቕርቡ እያ።
1: ማሕበር ውሃብቲ ኣገልግሎት ቱሪዝም ኤርትራ ኣብ ከተማ ኣስመራ ንዝነጥፉ ወነንቲ ትካላት ብ12 ግንቦት ኣብ ድሕነት ምግቢ ዘተኮረ ጎስጎሳዊ ኣስተምህሮ ወዲቡ። ኣቦ ወንበር ማሕበር ኣቶ ሰሎሞን ግርማይ ኣብ ዘስምዖ ቃል ወነንቲ ትካላት ውሃብቲ ኣገልግሎት ብሓፈሻ ወነንቲ ሆቴላት ኣብያተ ምግብን መስተን ድማ ብፍላይ ክንዮ መክሰብ ኣብ ድሕነት ዘዳልዎ ምግብን ጥዕና ሕብረተሰብን ከተክሩ ከም ዝግባእ ገሊጹ። ኣብቲ ኣስተምህሮ ኣባላት ጨንፈር ሚኒስትርታት ሕርሻን ጥዕናን ኣብ ድሕነት ምግቢ ብቐንዱ ድማ ስጋ ፀባን ውፅኢት ፀባን ከምኡውን ምህርቲ ዓሳ ኣሕምልትን ፍረታትን ዘተኮረ ብስእሊ ዝተሰነየ መብርህን ሞያዊ ምኽርን ሂቦም። ብደረጃ ዓለም 400 ተመሓላለፍቲ ሕማማት ብሰንኪ ዘይውሕስ ምግቢ ከም ዝኽሰት ዓመታዊ ብሰንኪ ካብ ዝሓሙ 600 ሚልዮን ሰባት ድማ 300 ትሕቲ 5 ዓመት ህፃናት ዝርከብዎም 420,000 ብሰንኪ ዝተበከለ ምግቢ ከም ዝሞቱ ተገሊጹ። እቶም ሞያውያን ኣስዒቦም ወነንቲ ትካላት ምግቢ ንምዕቃብ ዝጥቀምሉ ናውቲ ብግቡእ ክጥቀምሉ ዝሕግዝ ሓበሬታ ብዝርዝር ድሕሪ ምግላፅ ተሃዋስያን ከስዕብዎ ዝኽእሉ ብከላን ንምውጋዶ ክግበር ዘለዎ ጥንቃቐን ዝምልከት ስነ ፍልጠታዊ መረዳእታ ኣቕሪቦም። ሓላፊ ጨንፈር ፍቓድ ስራሕን ምቁፅፃር ትካላት ቱሪዝምን ዞባ ማእከል ኣቶ ተኽሊት ገብረ ልዑል ድማ ንኣገዳስነት ናይቲ ኣስተምህሮ ብምጥቃስ ወነንቲ ትካላት ኣብ ዕለታዊ ንጥፈታቶም ብግቡእ ክጥቀምሉ ተላብዩ።
0: ክቡራትን ክቡራንን ቀፅሉ ዝቐርብ ዜና ፀይር ምክትታልኩም ደጊመ ብክብሪ ይዕድም። ኣብ ዜና ወፃኢ ክንሰግር መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድመ ኩነት ኣቕሪቡ። እቲ ቅድመ ኩነት ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ መጥቃዕትታት ደው ክብል ብመጥቃዕቲ ኣሜሪካን እስራኤልን ዝወረደ ዕንወትን ክሳራታትን ካሕሳ ክኽፈል ኣብ ናይ ወፃኢ ባንክታት ደስኪሉ ዘሎ ማላዊ ፀጋታት ኢራን ክልቀቕ ኩሉ ዓይነት እገዳታት ክልዓል ከምኡውን ሉዋላውነት ኢራን ኣብ መፀበቦ ሆርሙዝ ኣህጉራዊ ኣፍልጦ ክወሃቦ ዝብል እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ሓቀኛ ሰላም ኣብ ተህዲድን ምስ ግዳድ ፖሊሲታትን ክህነፅ ከም ዘይክእል ገሊጹ። እዚ ቅድመ ኩነት መልሲ ናይቲ ብኣሜሪካ ዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ከም ዝኾነን ማዕከናት ዜና ኢራን ዝሕብራ ዘለዋ። ኣሜሪካ ዘቕረበቶ ናይ ሰላም እማመ ኢራን ኒክሌሳዊ መደባታን ንምዕባል ኒራኒምን ከተቋርፅ ዝጠልብ ነጥብታት ዘጠቓለለዩ ነይሩ። ኣብ ጠለባት ክልቲኤን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃን እዮም ተንተንቲ ዝእምቱ። ሩስያ ትማሊ 12 ግንቦት ዕቡት ክትብል ዝገለፀቶ ሳርማት ዝተሰመየ ኒክሌሳዊ ኣፅዋር ዝክስ ከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ። ሚኒስትሪ ምክልኻል ኣብ ዘርግሖ ሓበሬታ እቲ ፈተነ ዝተኻየደሉ ሚሳይል ካብ ሰሜናዊ ምዕራብ ሩስያ ዝርከብ መደበር ተበጊሱ ኣብ ምርኣዊ ወሰናስን ሩስያ ንዝነበረ ዒላማ ብልክዕ ከም ዝወቅዐ ገሊጹ። እዚ መቐፀልታ ናይቲ ኣብ ሓድሽ ዘመናዊ ኣፅዋር ዝግበር ዘሎ ፈተነታት ምዃኑ

ዝጠቐሰት ሚኒስትሪ ታክቲካውን ቴክኒካውን ብቕዓት ናይቲ ባለስቲካዊ ሚሳይል ንምርግጋፅ ከም እተካየደ ሓቢሩ እንተኾነ ግን ምስ ህልው ኩነታት ዞባ ቅርበት ዘለዎም ተንተንቲ እዚ ሩስያ ዘካየደቶ ፈተነ ምስ ካብ ሃገራት ምዕራብ ዝመፃ ዘለዉ ተፀብኦታትን ኔቶ ናብ ወሰናስና ዝገብሮ ዘሎ ምስ ፍሕፍሕን ኣቕማ ንምጉላሕ ዘካየደቶ ምዃኖም ዝገልፁ ነቲ ፈተነ ዝተኸታተለ ፕሬዚደንት ቭላድሚር ፑቲን እቲ እስትራቴጂያዊ ሚሳይል ካብቲ ሃገራት ምዕራብ ዝውንንኦ ብ4 ዕፅፊ ከም ዝሕይልን ኣብ መወዳእታ ናይዚ ዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝፅንበርን ሓቢሩ ኣህጉር ሰገር ባለስቲካዊ ሚሳይል ሳርማት ክሳብ 35,000 ኪሎ ሜትር ናይ ምጉዓዝ ኣቕሚ ከም ዘለዎ ፕሬዚደንት ቭላድሚር ፑቲን ብተወሳኺ ኣነፂሩሎ እዚ ምዕባላታት እዚ ዝኸሰት ዘሎ ኣሜሪካን ሩስያን መጠን ዝውንንኦ ኒክሌሳዊ ርእሰ ኩናት ንምድራት ቅድሚ 15 ዓመታት ዝኸተምዎ ውዕል ኣብ ዝሓለፈ ወርሒ ለካቲት ድሕሪ ምብቁዕ እዩ እቲ ኣብ 2010 ዝተኸተመ ውዕል ንብዝሒ ኒክሌሳዊ ርእሰ ኩናት ሩስያን ኣሜሪካን ናብ 1500 ዝድርትን ክልቲአን ሃገራት ኒክሌሳዊ ሓበሬታ ክለዋወጣ ዝኽእልን እዩ ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስለያ ነፈርቲ ኣሜሪካ ዓጌቱ ከም ዝመለሰ ሓቢሩ ሚኒስትሪ ምክልኻል ኦስትሪያ ኣብ ዝሃቦ መግለፂ ፒሲ 12 ዝዓይነተን ነፈርቲ ኣሜሪካ ንተኸታታሊ 2 መዓልታት ብዘይ ሕጋዊ ፍቓድ በረራ ናብ ክሊ ኣየር ሃገሩ ከም ዝኣተዋ ኣረጋጊፁ እተን ነፈርቲ ብሓይሊ ኣየር ኦስትሪያ ድሕሪ ምዕጋተን ናብ ከተማ ሙኒክ ጀርመን ገፀን ክምለሳ ከም እተገደዳ እቲ ሚኒስትሪ ብተወሳኺ ሓቢሩ ኣሜሪካ ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ዘጊት የለን መንግስቲ ኦስትሪያ ኣሜሪካ ኣብ ልዕሊ ኢራን ኣብ ዘካየደቶ ወታደራዊ ስርሒት ክሊ ኣየር ሃገሩ ክትጥቀም ንዘቕረበቶ ተደጋጋሚ ሕቶ ከም ዝነፀጎ ኣይርስዓን መንግስቲ ደቡብ ኣፍሪቃ ኣብ ሰፊሕ ክፋል ሃገሩ ዝተኸሰ ብርቱዕ ዝናብ ዝዓብለሎ ኩነታት ኣየር ዘስዓቦ ሓደጋታት ዕለቕልቕ ንዘውረዶ ዘሎ ክሳራታት ንምቅላል ናይ ሓደጋ ድንጋጌ ኣውጁ በቲ ኣብ 6 ዞባታት ደቡብ ኣፍሪቃ ተኸሴቱ ዘሎ ባህርያዊ ሓደጋ ሰብኣውን ነዋታውን ክሳራታት ከም ዝወረደ እዩ ዝቀልሕ ዘሎ ሓያሎ ፅርግያታት ከም ዝዓነወን ድንድላት ከም ዝፈረሰን ዝሕብሩ ፀብጻባት ምስ ህንዳዊ ውቅያኖስ ዘዳውብ ምብራቃዊ ወሰናስን እቲ ብዝለዓለ ዝተፀለወ ምዃኑ የረድው ምስቲ ባህርያዊ ሓደጋ ብዝተኣሳሰር ብውሕዱ 10 ሰባት ክመቱ ከለዉ ሓያሎ ካልኦት ድሃዮም ጠፊኡ ከም ዘሎን ልዕሊ 41,000 ከም እተመዛበሉን ማዕከናት ዜና የጋውሕ ኣለዋ እቲ ብርቱዕ ዝናብ ንዝመፅእ መዓልታት ክቐፅል ምዃኑ ዝእምት ትንቢት ኩነታት ኣየር ከም ዘለዉ ዝሕብሩ ዘለዉ ሰብ መዚ ምክትታል ሜትሮሎጂ ደቡብ ኣፍሪቃ ኩሉ መድያዊ ክሳራታት ብእኡ መጠን ከይዛይድ ስግኣቶም ይገልጹ ኣለዉ ኣብ ዝሓለፈ ዓመት ኣብ ደቡብ ኣፍሪቃ ብዝተኸስተ ሓደጋ ዕለቕልቕ ልዕሊ 16 ሰባት ከም ዝሞቱን ልዕሊ 10ታት ኣሸሓት ባሎታ ከም እተፀልውን ፀብጻባት ይሕብሩ ክቡራትን ክቡራንን ዜና ቅድሚ ዛምና ኣርእስታቱ ክደግመልኩም ኣብ ዞባ ደቡባዊ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ ኣብ ንኡዞባ ከርከበት ዕቃበ ኣግራብን እንስሳት ዘገዳምን ፅቡቕ ውፅኢት ተረኺብዎ ኣብ ዞባ ጋሽባርካ ብደረጃ ምምሕዳራት ከባቢ ዝተወደበ ባህላዊ ውድድራት ተኻይዱ መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ብምክያድ 5 ነጥብታት ዝሓዘ ቅድመ ኩነት ኣቕሪቡ ሩስያ ሳርማት ዝተሰመየ ኒክሌሳዊ ኣፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ፈቲና ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስለያ ነፈርቲ ኣሜሪካ ዓጊቱ ከም ዝመለሰ ሓቢሩ ንምክታሉ ሪመስክን ምስ ሰርፍ መደባት ኤርቲቪ ክሓድገኩም ብወገነ ግን ብሩህ መዓልቲ

0: ካብ 18 ሜዝያ ጀሚሩ ንተኸታል 3 ሰናብ ተቐፂሉ ዝርከብ ሊግ ዞባ ደቡብ ብ10 ግንቦት እውን ኣብ ድባርዋ ኣብ መንጎ ጋንታት ዓዲ ቀይሕን ድባርዋን ኣብ ሰንዓፈ ድማ ኣብ መንጎ ጋንታት መንደፍራን ሰንዓፈን ከምኡውን ኣብ ዓረዛም ኣብ መንጎ ጋንታት ደቂ ኣምሓርን ዓረዛን ዝተኻይደን 3 ግጥማት ኣካይዱ ተረኸበ ውፅኢት ድማ መንደፍራን ሰንዓፈ 2 በርትዖ ወተላን ከላ ናት ናይ ብርሃነ ካብ መንደፍራ ድማ ናይ ዝኮይኑ ዝፀዊዑ ኣብ መንጎ ድባርዋን ዓዲ ቀይሕን ዝተኸደ ግጥም ድማ ብዘይዝኾነ ሸቶ ባዶ ባዶ ክዕፀን ከሎ መሓመድ ዑስማን ካብ ዓዲ ቀይሕ ድማ ብሉፅ ፃወታይ ኮይኑ ተረቑሑም ኣብ መንጎ ዓርዛን ደቂ ኣምሓረ ዝተኸደ ግጥም ድማ ብዓወት ጋንታ ደቂ ኣምሓረም ሓደ ባዶ ክዕፀን ከሎ ማህደረ ሰለሞን ናይ ደቂ ኣምሓረ ድማ ናይዛ ግጥመ ብሉፅ ኮይኑ ተፀዊዑም እዚ ከምዚ ኢሉ ከሎ ፌደሬሽን ቅድም ሽክለታ ንኡስ ዞባ ድባርዋ ብምክንያት በዓል ናፅነት ዝሰርዖ ሓምሻይ መድረኽ ቅድም ሽክለታ ማውንቴን ባይክ ደቂ ተባዕትዮን ደቂ ኣንስትዮን እውን ኣብዚ ዕለት ቀፂሉ ነይሩ እዩ ካብ ተቓደንቲ ራብዓይ ዲቪዥን ደቂ ተባዕትዮም ቀዳማይ ሄርማን ወልደ ሚካኤል ክዕወትን ከሎም እሰይ ሰዓረ ካልኣይ ከምኡ ድማ ኣቤል ዮሃንስ ሳልሳይ ካብ ተቓደንቲ ሳልሳይ ዲቪዥን ድማ ፋንኤል ስቲፋኖስ ቀዳማይ ኤቨንት ክለዝጊ ካልኣይ ከምኡ ድማ ሳምሶም እዮብ ሳልሳይ ብምውፃእ ተዓዊቶም ደቂ ኣንስትዮ ተቓደንቲ 27 ኪሎ ሜትርን ሸፊነን ኣብዚ ድማ ሳምራዊት ደበሳይ ቀዳሚት ክትዕወትን ከላ መርሃዊት ክፍለ ካልኤቲ ከምኡ ድማ ዮርሳሌም ማሪቆስ ሳልሰይቲ ናይ ተቓደንቲ ካይ ዲቪዥን ደቂ ተባዕትዮ ኣብ ዘካይደ ውድድር ድማ ሰነድ ሳምሶን ካብ ጋንታ ምስላም ቀዳማይ ክወፅእን ከሎ ሚካኤል ሃይለ ካብ ጋንታ ምስላም ካልኣይ ከምኡ ድማ ኤቨን እዮብ ካብ ገዛ ላምዛ ሳልሳይ ብምዃነ ናይ መድረኽ ዓወታ መዝጊቦም ኣብ ቡድሃ ውድሮም ዘካየዱ ተቓደንቲ ቀዳማይ ዲቪዥን ድማ 81 ኪሎ ሜትር ክሽፍኑን ከለዎም ኣብዚ ድማ ማሌ ቴድሮስ ካብ ጋንታ ምስላም ቀዳማይ ክዕወትን ከሎ ወዲ ጋንቱም ኤቨን ኢሳቅ ካልኣይ ከምኡ ድማ ደጀን ሃብተ ማርያም ካብ ገዛ ላምዛ ሳልሳይ ብምውፃእ ናይ መድረኽ ዓወታ መዝጊቦም እዚ ውድድር ዝመፅእ 17 ግንቦት ብዝካየድ ናይ ሻድሻይ መድረኽ ውድድር ክዕፀም ምዃኑ ካብቲ ንኡስ ዞባ በፃሓና ሓበሬታም ኣረዲኡሎም
1: ባልከ ሰኽርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባ ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሻድሻይ ክፋል መደብና ኣዝዩ ኣገዳሲ ዝበሃል ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ኣቕሪብናዮም ካብ ዘለና ፍሉይ ዘብሎም ኣዝዩ ብዙሕ ነገራት እዩ ዘለዎም። ብፍላይ ንኽኢላታት ወይ ኣብ ምህንድስና ኣብ ቴክኖሎጂ እንተመሳሳሊ ኣብ ዓውዲ ቴክኒክ ንትነጥፉ ናይ ሎም መዓንቲ መደብና ኣዝዩ ፍሉይ ኮይኑ ከም ትረኽቦ ርግፀኛ እየ። እሱ ጥራይ ዘይኮነ ብፍላይ ኣብ ፊልም ኣብ ስነ ጥበብ ብሓፈሻ ኣብ ስነ ጥበብ ብፍላይ ከዓ ኣብ ፊልም ከም ኣክተርስ ወይ ተዋሳእቲ ኾንኩም ትነጥፉ ሞያውያን እውን ናይ ሎም መዓንቲ መደብ ኣዝዩ ከገድሰኩም ምዃኑ ርግፀኛ እየ። ምስ ምምፃእ ናይ ኣርቲፊሻል ኢንቴሊጀንስ ቴክኖሎጂ ዓለምና ካብ ትፅቢት ንላዕሊ ብዙሕ ነገራታ ይቕየር ከም ዘሎ ብዙሕ ግዜ እንዳገለፅናዮ ክንመፅ ፀኒሕና ኢና። ንምዃኑ ኣርቲፊሻል ኢንቴሊጀንስ ይቕይሮም ካብ ዘሎ ነገራት ወይ ዓውድታት ኣዝዮም ብዙሓት እኳ እንትኾኑ፣ ግን እቶም ምሳና ዝተኣሰሩ ብቐጥታ ክፀልውና ዝኽእሉ ንሞያውያን ንኤርትራውያን ሞያውያን ክፀልውን ንኣርቲፊሻል ኢንቴሊጀንስ ወይ ኣፕሊኬሽናት ወይ ሶፍትዌራት ናይ ኤኣይ ተጠቂምና ክንገብሮ ንኽእል ነገራት ኣዝዩ ብዙሕ እናኾነ መፅእ ኣሎ። ንሎሚ ኣብ ዓውዲ ፊልም ኣተኪርና ናይ ፊልም ደረስቲ ናይ ፊልም ኣክተራት እንታይ እዩ ዝመፀና ዘሎ ገለ ኣብነት ክንህብ ኢና። ቀፂልና ኣብዚ ሰሙን እዚ ካብ ዝተኻየዱ መዓልቲ ምህንድስና ወይ ካልኣይ ኢንጂነሪንግ ደይ ዝምልከት መደብ እውን ክህልወና እዩ።

0: ዓሚ 225 ኣሃዱ ኢሉ ዝፈለመ ቀዳማይ መዓልቲ ምህንድስና ኣብ ኮሌጅ ማይ ነፍሒ ተኻይዱ ከም ዝነበረን ኣብኡ ተሳቲፍና ዘቐረብናዮ መደብ ከም ዝነበረን ተኸታቲልኩሞ ኢኹም። ኣብ ሎሚ ዓመት ዝተኻየደ ናይ 226 እውን ኣብኡ ተሳቲፍና ዘቐረብናዮ ትሕዝቶታትን ብሓፈሻ ዝነበረ መደባትን ናባኹም ከነብል ኢና። ናብቲ ፈለማ ተዳልዩ ዘሎ መደብ ከብለኩም እምበኣር ሰናይ ምክትታል። ከምዚ ኣብ መእተዊ መደብና ክጥቀስ ፀንሐ ንሎሚ ነተክረሉ ብፍላይ ኣብ ዓውዲ ምህንድስና፣ ኣብ ዓውዲ ቴክኖሎጂ፣ ኣብ ዓውዲ ስነ ጥበብ ንትነጥፉ ሰባት ኣዝዩ ኣገዳሲ ክኸውን ከም ዝኽእል እናተኣማመንኩ ዘቕርቦ ዘለኹ መደብ እዩ። ኣቐድም ኣቢሉ ስነ ጥበብ በይኑ ካብ ቴክኖሎጂ ተፈልዩ ዝኸይድ ዓውድታት ከም ዝነበረ ኩላትና ንዝክሮ ኢና። ንኣብነት ኣብ መጀመርያ 1900 ዝነበረ ናይ ዓውድታት ናይ ፊልም እንተዳርኢና ኣብ ተዋስኦ ጥራዩ ነይሩ ክበሃል ከኣል። እዚ ማለት እንታይ እዩ? ስነ ጥበባውያን ብዘለዎም ናይ ኮሜዲ ክኸውን ክእል፣ ናይ መልእኽቲ ምትሕልላፍ፣ ናይ ድርሰት፣ ናይ ስነ ጥበብ ብሓፈሻ ዘለዎም ክእለት ተጠቂሞም ህዝቢ የዘናግዑ፣ ይምህሩ፣ ዘድልዮም መልእኽቲ ከዓ የመሓላልፉ ነይሮም። ምስ ምዕባል ቴክኖሎጂ ኣብ ዓውዲ ስነ ጥበብ ቴክኖሎጂ እንዳመፀ ኣብ ሙዚቃ ክኸውን ክእል፣ ኣብ ድራማ ክኸውን ክእል፣ ኣብ ፊልሚንግ ክኸውን ክእል፣ ኣብ ዓይነታት ካሜራ፣ ኣብ ዓይነታት ስቱድዮ ወዘተ ብዙሕ ለውጥታት እንዳረኣና ክንመፅእ ፀኒሕና። ኣብዚ እዋን እዚ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ ከዓ ሓደ ዓብዪ መቐይሮ መፂ ሎ ክንብል ንኽእል። ንኣብነት ፊልም ታይታኒክ ኣትስርሓሉ ኣብ ዝነበረት ግዜ ኣብ ባሕሪ ደይኮነ ኣብ ሓደ ስዊሚንግ ፑል ወይ ኣብ ሓደ መሐንበሲ ገንኢ ከም ዝተሰርሐት ብዙሕ ግዜ ንሰምዕ ነርና ኢና። ኣብ መሐንበሲ ገንኢ ከማ እንደይኮነ ኣብ ባስካ እንዳበልና ኢና ብዙሕ ዓመታት ክንመፅእ ፀኒሕና። እዚ እውን ካብ ሓቂ ዝረሓቐ ኣይኮነን። ናይ ብሓቂ ኣብ ፊልም ንሪኦ ኩሉ ከም ዘለዎ ዘይኮነ ብጥበብ ቴክኖሎጂ እንዳተሓገዙ ኣብ ሓደ ንእሽተይ ነገር ዝሰርሕዎ ሞ ድሓር ንሕና ክንሪኦ ከለና ግን ዓብ ነገር ኮይኑ ይስማዓና። እዚ ንሪኦ ዘለና ኣብ ፊልም ታይታኒክ ዝነበረ ጥበብ ኣሰራርሓ እዩ። ፊልም ታይታኒክ እምበኣር ዝተሰርሐትሉ ኣገባባት ክረአ ከሎ ብከምዚ ንሪኦ ዘለና ኣብ ሓደ ኣዳራሽ ወይ ዓብዓቢ ሆል ኮይኑ ኣብኡ ብዝነበረ ናይ ማይ ገንኢ ብዝተሰርሐ መርከብ መሳሊ ወይ ንታይታኒክ ትመስል ነገራት እዩ ተሰሪሑ። ምናልባት ፊልም ታይታኒክ ከመይ ገይራ እያ ተሰሪሓ፣ ኣብኡ ዘሎ ቴክኖሎጂ ዝተጠቀሙሉ ከመይ እዩ ነይሩ ኢልና ክንገልፅ እንተደኣ ኮይና ርእሱ ዝኽኣለ መደብ ከድልየና እዩ። እዚ ምናልባት ካልእ መዓልቲ ደረጃታት ናይ ፊልም ብቴክኖሎጂ ተደጊፎም ከመይ ኢሎም እዮም ክመዱ ፀኒሖም ክንገልፅ ንኽእል ኢና። ምናልባት እዛ ክትርእይዋ ዝፀናሕኩም ናይ ፊልም ታይታኒክ ኣሰራርሓ ሓደ ነገር ኮይኑ እስከ ካብዛኣ ድሒረ ዘቕርባ ሓንቲ ንእሽተይ ሲን ከርአኩም ሞ ክንምለስ።
1: I will protect you from the guns. I promise.

እዚ ክትከታተልዎ ፀናሕኩም ሙሉእ ብምሉእ ብናይ ኤኣይ መተግበሪታት ዝተሰርሐ እዩ ፀኒሑ። ኣብዚ ንብሎ ወይ ንርድኦ ነገር እንተደ ኣሎ ስነ ጥበብ ካብ ግዜ ናብ ግዜ እንዳመፀ ከይድ ፀኒሑ። እቲ ኣቐዲምና ክንርያ ፀናሕና ፊልም ታይታኒክ ንሎሚ ስርሕዋ እንተንበሃል ምናልባት ኣነን ኮምፒዩተረይን ኮይና ሙሉእ ብምሉእ እቲ ኣብ ፊልም ታይታኒክ ዝመፀ ኣብኡ ዝነበረ ሕጂ ዘሎሞ ሽዑ ዘይነበረ ናይ ቴክኖሎጂ ምዕባለታት ኣብቲ እዋንቲ ዘይማዕበለ ዝነበረ ግድን 5 10 20 30 ሰባት ዘድልዩካ ዝነብሩ ክትገብሮ ግድን እዩ። ሎሚ ግን ዝኾነ ይኹን ተዋስኦ፣ ዝኾነ ይኹን ፊልምታት፣ ዝኾነ ይኹን ከተመሓላልፎ ዝደለካ መልእኽቲ ኮሜዲ ክኸውን ክእል፣ ናይ ቆልዑ መምሃሪ ወይ ናይ ቆልዑ ድራማታት ወይ ፊልምታት ክኸውን ክእል፣ ናይ ቆልዑ ዛንታታት ክኸውን ክእል፣ ከምዚ ንእሽተይ ቁንጭላ ቢለ ዝረኣኹም ኣክሽን ፊልምታት ክኸውን ክእል፣ ኣነን ኮምፒዩተረይን ጥራይ ኮይና ክንከይድ ንኽእል ኢና ወይ ክንሰርሕ ንኽእል ኢና። እቲ ዝተርፍ ድርሰት እዩ እንተደኢልና ንድርሰት ዝምልከት እቲ ዝቐለለ እዩ። ምክንያቱ መተግበሪታት ኣርቲፊሻል ኢንቴሊጀንስ ከመይ ገይሮም ድርሰት ካብ ሰብ ንላዕሊ ክሰርሑ ክኢሎም ኣለው ክንዕዘቦ ክኢልና ዘለና ስለ ዝኾነ ኣብዚ መደብ ቴክ ኢንሳይት ኤርትራ ከነመሓላልፎ ንደሊ መልእኽቲ እንታይ እዩ እንተደኢልና ቴክኖሎጂ ተጠቂምካ ዝግበሩ ነገራት ካብ ግዜ ናብ ግዜ እንዳዓበዩ ይኸዱ ስለ ዘለው ብፍላይ ናይ ኤኣይ መተግበሪታት እንዳተጠቀምካ ክትገብሮም ትኽእል እውን ካብ ግዜ ናብ ግዜ ብፍላይ ኣብ 2026 ኣብዘን ዝሓለፈ ውሕዳት ኣዋርሒ ዝመፁ ዓበይቲ ነገራት ምስ ምዃኖም ብዙሕ ነገር ክንርኢ ክኢልና ኣለና። እዛ ስዒበ ኣዳለያ ዘለኹ ሓፃር ፊልም እምበኣር ብእንግሊሽ ብትግርኛ እንዳሓዋወስኩ ቦታ እንዳሓዋወስኩ ወይ ካብ ቦታ እንዳቀያየርኩ እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ንምግባር ገለ ክፋላት ናይ ካቴድራልን ጎደና ሓርነትን ወሲደ ኣለኹ። ገለ ክፋላት ናይ ህንፃታት ኣስመራ እውን ወሲደ ኣለኹ። እዚ ንዝኾነ ይኹን ካልእ ዕላማ ደይኮነ ምናልባት እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ኮይኑ ምእንቲ ክርዳኣና ዳኣ እምበር ቦታታት ፍሉይ ቦታታት ንምምራፅ ኣይኮነን እዚ ክትርድኡለ ይደሊ። እምበኣርከስ እዛ ፊልም እዚኣ ብኸመያ ተሰሪሓ እንታይ ዝርዝራት ኣለዋ ፅንሕ ኢለ ክምለሶ እየ። ንሕጂ ግን ንሓደ 4 ደቂቕ ዝኸውን ሓንቲ ፊልም ኣዳልየልኩም ኣለኹ ርኢናያ ክንምለስ።

መጻፉ መጻፉ ዝወደይ ስሚዕካ ኣሎ ረዲእኒ ኣሎ መጻፉ ከድሕነካ ኢኻ

እዚ ክትካኣት ኣለዎ ፅናሕኩም ሙሉእ ብምሉእ ብመተግበሪታት ናይ ኤኣይ ዝተሰርሐ ፊልም እዩ። እምበኣር ከስ እቲ ድርሰት ኤኣይ ዝደርሶ እንተደኣ ኮይኑ ኮፍ ኢላ ኣብ ኮምፒዩተረይ ዝደለኽዎ ዓይነት ሰብ እንዳምፃኹ ድላየ ዓይነት ዝላ እንዳዘለልኩ ድላየ ዓይነት ስራሕ እንዳሰራሕኩ ድላየ ዓይነት ኣክሽን እንዳሰራሕኩ ክስራሕ ዝኽእል እንተደኣ ኮይኑ እዚ ኣቐዲምኩም ዝረእኹማ ናይ ከባቢ 4 ደቂቕ ፊልም ንመርኣይ ተሰርሐት ኮይና ነዚኣ ናይ ሓደ ሰዓት ጌርካ ክኢላታት ደረስቲ ኣሳቲፍካ ክኢላታት ኤዲተራት ኣሳቲፍካ ክኢላታት ናይ ድምፂ ወዘተ ወዘተ ኣሳቲፍካ ክግበር እንተደኣ ኮይኑ ምናልባት ካብዛ ሕጂ ዝተገብረት ኣዝዩ ምማዕበለ ክኸውን ይኽእል እዩ። ምክንያቱ ኣብ ፊልም ናይ ካሜራ ጥበብ የድሊ ከምዚ ኸማይ ዝኣመሰለ ናይ ኮምፒውተር ናይ ኤኣይ ሶፍትዌር ተዘይኮይኑ ናይ ካሜራ ኣንግል ወዘተ ኣብ ፊልም ሜኪን ክእለት ዘይብሉ ሰብ እዚ ካብ ገበረ ክኢላታት እንታይ ክገብሩ ክእሉ ማለት እዩ። ስለዚ እዚ እንታይና ንብል ዘለና ደጊም ፊልም ታይታኒክ ትስራሐሉ ዝነበረት ባጀት እንተዳኣ ርእናዮ ሎሚ ብኸባቢ 90 ሚኢታዊት ነኪዩ ንታይታኒክ ዝመስል ፊልም ክስራሕ ዝከኣለሉ ግዜ ኢና ዘለና። ስነ ጥበባውያን ኣብዚ በዚ ኣጋጣሚ እዚ ከዘኻኽሮ ዝደሊ እዚ ግዜ እዚ ቀልዓለም ዘለዎ ወይ ይፅንሓለይ ዝበሃሎ ግዜ ዘይኮነ እንተደኣ ናብቲ ዘሎ ቴክኖሎጂ ክንሰግር ክንክእል ኮይና ንዘሎ ቴክኖሎጂ ክንመልኽ ይግባአና እዩ ዝብል ኩሉ ግዜ ከም ዝጠቕሶ ኤኣይ ክንብል ከለና ኣዝዩ ዓብዪ ዓውዲ እዩ። ምናልባት ንምዕባል ናይ ኤኣይ ሞዴላት ብሃገር ደረጃ ብኮሌጃት ደረጃ ብኢንስቲትዩት ደረጃ ዝተሓዝ ክኸውን ከሎ ሶፍትዌራት ምምሃር ግን ሓደ ነገር እዩ። ንኣብነት ፎቶሾፕ እንተዳ ርኢና ወይ ፕራይመር ፕሮ እንተዳ ርኢና ወይ ዝኾነ ማይክሮሶፍት ኦፊስ እንተዳ ርኢና እቶም ዝሰርሕዎ ሰባት ውሑዳት እዮም። እቲ ዝጥቀመሉ ሰባት ግን ሚልዮን እዮም። 10 ሰባት ዝሰርሕዋ ሶፍትዌር ሓደ ቢልዮን ሰብ እዩ ዝጥቀመላ። ስለዚ እቲ ምምዕባል ናይ ኤኣይ ሶፍትዌራት ወይ ሞዴላት ንውሕዳት ሰባት ትካላት ሃገራት ወይ ኣዝዮም ኦርጋናይዝ ዝኾኑ ትካላት ክሰርሕዎ ከለዉ ተሰሪሑ ንዝመፀና ከምዚ ክትከታተልዎ ዝፀናሕኹም። ናይ ኤኣይ መተግበሪታት ግን ትማሊ ፎቶሾፕ ምምሃር የድልየና እንተደኣ ነይሩ ትማሊ ማይክሮሶፍት ኦፊስ ምምሃር የድልየና እንተደኣ ነይሩ ኮይኑ ሎሚ መተግበሪታት ናይ ኤኣይ ክንምሃር ዘየድልየሉ ምክንያት ክህሉ ኣይክእልን እዩ። ምክንያቱ ብዙሓት ሰባት ኤኣይ ከምዚ ሶፍትዌር ሞ ባዕሉ ብሓንቲ ፕሮምፕት ወይ ብሓንቲ ቃል ጥራይ ዝሰርሕ ድመስሎም ብዙሓት ሰባት ኣለዉ። እዛ ክትከታተልዋ ፅናሕኩም ፊልም ናይ ፕሮምፕት ኢንጂነሪንግ ክእለት እንተዘይብልካ ፈፂምካ ክትሰርሐ ደይትኽእል ፊልም እያ። ስለዚ ፕሮምፕቲን ማለት ንኮምፒውተር እንታይ ክትገብር ከም ዘለዎ ወይ ንኤኣይ እንታይ ክገብር ከም ዘለዎ ብሕጊ ምምሃር ማለት እዩ። መዓስ ክነጥር ኣለዎ፣ መዓስ እንታይ ክገብር ኣለዎ፣ መዓስ እንታይ ዓይነት ህርመት ክሃርም ኣለዎ። እዚ ወላ እኳ ኣዝዩ ዝርዝራዊ ኣይኹን ግን ክእለት ዘድልዮ ምስ ምዃኑ ሎማዓንቲ ስነ ጥበብ ዓለም ናበይ ይኸይድ ከም ዘሎ በዛ ሕፅር ዝበለት ናይ ኣክሽን ፊልም ገለ ተዓዚብኩም ተማሂርኩም ወይ ገለ ነገር ተረዲእኩም ከም ዝኸውን ተስፋ ገብር። ምናልባት ዝኾነ ይኹን ሕቶታት ምስዝህለወኩም ብናይ ወትሩ ኣድራሻና ክትሰድልና ትኽእሉ ኢኹም። ከምቲ ኣብ መእተዊ መደብና ዝጠቐስኮ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ብዕለ 7 ወርሒ 5 ማለት ሓሙስ መዓልቲ ኣብ ኮሌጅ ምህንድስና ማይ ነፍሒ ተኻይዱ ነይሩ። እዚ ብኣዝዩ ውዕውዕን ምዕሩግን ኣገባብ ዝተኻየደ ዓሚቕ ትሕዝቶታት ዘለዎም መደረታትን ምርኢታትን ዝነበሮ መዓልቲ ምህንድስና ከመይ ነይሩ፣ እንታይ ካብኡ ካብ ዝቐረቡ ኸ እንታይ ክንገልፅ ንኽእል ንሎሚ ተዳሊሎ። ምናልባት ኣነ ብወገነይ ኣብዚ መዓልቲ እዚ ተዓዲመ ዘቕረብክዎ ገለገለ ትሕዝቶታት ነይሩ፣ ብፍላይ ገለ መፅናዕታዊ ፅሑፍ ነይሩ። ነዚ ኣመልኪተ እውን ገለ ንሎሚ መእተው ዝኸውን ክንብል ኢና። ናብቲ ተዳልዩ ዘሎ ምሉእ መደብ ክብለኩም እየ። ሰናይ ምክትታል። ኣብዛ ብሳይንስን ቴክኖሎጂን ትምራሕ ዘላ ዓለም ኣበርክቶ ወፍሪ ኣብ ምምዕባል ዓቕሚ ሰብ ኣገዳስነቱ ተራእዩ ደምጢሉ ህዝብን መንግስትን ፍታሕ ክገብር ዝፅበ ኣይኮነን። ሰባት ብፅባሕ ክጭነቑ ይኽእሉ፣ መሃንድሳት ንፅባሕ የሃንፅዋ ዝብል ሓያል ኣባህል ኣሎ። ከምቲ ቴዎዶር ቮን ካርማን፣ ሳይንቲስት ንዓለም ከም ዘላቶ የፅንዓ መሃንድስ ግን ይፈጥራ ዝበሎ ወይ እውን ኤሎን ማስክ ኣብዚ ዓለም ንማጂክ ዝቐረበ ፍጡር እንተሎ መሃንድስ እዩ ዝበሎ ኣብ መሃንድሳት ሃገርና ዘሎ ጾር ዘዘኻኽር እዩ። መዓልቲ

ምህንድስናውን ነዚ ዘዘኻኸረት ዕለት እያ ነይራ። ኣብዛ ንዛዝማ ዘለና ሰሙን ብሓሙስ ዕለት 7 ግንቦት 226 እቲ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ወይ ኢንጂነሪንግ ደይ ኣብ ኮሌጅ ማይ ነፍዒ ተኻይዱ። ኣብዚ ኢኖቬሽን ፎር ናሽናል ዴቨሎፕመንት ዝብል ቴማ ሒዙ ካብ ሰዓት 7 ንጎ ክሳብ 6 ናይ ምሸት ዝተኻየደ ዝተፈላለዩ ብተምሃሩ ዝቐረቡ ምርሄታትን መግለፂታትን ብዕዱማት ተሳተፍቲ ዝቐረቡ ሰሚናራትን መፅናዕታዊ ፅሑፋትን ዝተዳለዉ ኣዝዩ መሳጢ ንሃገርና ብኩሉ መዳያዊ ናይ ምህንድስና ወገናቱ ዝጠመተ ኮይኑ ትረኽቦ። ከምቲ እቲ ቴማ ዝብሎ ድማ ቀንዲ ዕላማ ምህንድስናን መሃንድሳትን ኣብ ኣፍ ደገ ገዛኻ ጀሚርካ ኣብ ከባቢኻን ሕብረተሰብካን ዝረኣዩ መሃንድሳዊ መፍትሒ ዘድልዮም ኣብ ህዝብን መዓልታዊ ተጠቃምነቱን ኪንዮ ፍታሕ ዝኸዱ ኣገልግሎታት ምውሓስን ነቲ ብናፃ ብዘይ ዝኾነ ክፍሊት እኳ ደኣ መደቀሲኻን መግብኻን እናሓለየ ዘምሃረካ ህዝብን መንግስትን ፃማ ንኽፋል ኣነለኹ ኣብ ሃገረይን ህዝበይን ዝጎድል የለን ዝብል መሪሕ ዕላማ ብምሓዝ ኣብ ትሕቲ ቅርፂ ሕርሻ ሕክምናን ትምህርትን ካልኦት ፅላታትን መፍትሒ ምርካብ ምዃኑ ተምሃሮን መምህራንን ኮሌጅ ምህንድስና ማይ ነፍሒ በዛ መዓልቲ ዘረጋገፅዋን ብግብሪ ክሰርሑ ወይ ይሰርሑ ከም ዘለዉ ዘረጋግፁላን ገና ብዝሓየለ ንምትግባሩ ወፊሮም ኣብ ኣዝዩ ፍሉይን ኣገዳስን መዓላ ይውዕሉ ከም ዘለዉ ኩሉ ተሳታፋይ ዝምስክሮ እዩ ነይሩ። መሃንድስን ምህንድስናን ናይ ቃላት ዘይኮኑ ናይ ተግባር እዮም። ስቲቭ ጆብስ እቶም ህንጥዩነት ንዓለም ክቕይሩ ዝሓስቡ እቶም ዝገብሩ እዮም ኢሉ ነይሩ። ምህንድስና ናይ ወረቐትን ናይ ቁፅርን ዘይኮነ ናይ ግብርን ተግባርን እዩ። ቴዎዶር ሩዝቨልት ሓደ መሃንድስ መፍትሒ ከየቐመጠ ብዛዕባ ሽግራት ዝዛረብ እንተኾይኑ ምንኑ እዩ ኢሉ ነይሩ። መዓልቲ ምህንድስና ንምሩቓት መሃንድሳትን ተምሃሮ ምህንድስናን ዘዘኻኸረውን እዚ እዩ ነይሩ። ብወገነይ ኣብ ዝሓለፈ ዓመትን ሎም ዓመትን ኣብ መዓልቲ ምህንድስና ዘቕረብክዎ ክልተ ወረቓቕቲ ነይሩ። ኣብዚ ናይ ሎም ዓመት ዘቕረብክዎ ኣብ ሰለስተ ነገራት ተመርኪሰ። እቲ ቐዳማይ ውፅኢት ናይቲ ኮሌጅ ብምዃነይ፣ ካልኣይ ንዝሓለፈ 10 ዓመታት ከም ኣዳለዊ መደብ ቴክ ኢንሳይትን ክኢላ ቴክኖሎጂን ንዝተዓዘብክዎ ኣብ ግምት ብምእታው፣ ሳልሳይ ድማ ንዝሓለፉ 3 ዓመታት እግሪ እግሪ ዝምዕብል ዘሎ ናይ ኤኣይ ምዕባለታት እናተኸታተልኩን እናተምሃርኩን ከም ዝመጻኹ፣ ንምጾተይን ኮሌጀይን ገለ ኽብል ከም ዘለኒ ስለ ዝተረዳእንን ገለ ኽብል ስለ ዝተዓደንኩን እዩ። ኣብታ ኢንጂነርስ ኣንሊሽን ኤኣይ ትራንስፎርሚንግ ፓብሊክ ሰርቪስ ዊዝ ቴክኖሎጂ ትብል ዘቕረብኳ ጽሕፍቲ ድማ ፍርያት ኮሌጅ ምህንድስና ዝኾኑ መንስያት ንህዝብን መንግስትን ብፍላይ ኣብ መዓልታዊ ንህዝብታት ዘድሊ ፍታሕ ዘድልዮ ብቴክኖሎጂ ብሓፈሻ ድማ ኤኣይ ብፍላይ ተሓጊዝና ከነቕርቦ ብዛዕባ ዘለና ኣገልግሎታት ዝእምት እዩ ነይሩ። ንሕና ኤርትራውያን መንስያት ካብ መንግስቲ ነፃ ፍልጠት ካብ ህዝቢ ድማ ልቦና ወይ ዊዝደም ዝዓጠቕና ኢና። እንተፈለጥና ናይ ህዝቢ እዩ፣ ኣገልግሎቱ ድማ ንህዝቢ። ፍልጠት ቴክኖሎጂ ብዘይ ልቦና ድማ ካብቲ ዝነበረ ዝለዓለ ናይ ጥፍኣት መሳርሒ ምዃኑ ማሕበራዊ መራኸቢታት ንዓለም ምሂሩ እዩ። እንሆ ድማ ኤኣይ ከም ክልተ ብልሒ ዘለዎ ሴፍ ኮይኑ መጺኡና። ተራ መሃንድሳትን ክኢላታት ቴክኖሎጂን እምበኣር ኣብ ካብቲ ዝጸንሐ ዝለዓለ እዩ ክኸውን ዘለዎ። እዚ እውን ናይ ሎም ዓመት መዓልቲ ምህንድስና ዝዳሰሶን መንእሰያት መሃንድሳት ኪንዮ ፍልጠት ኣብ ልቦናዊ ወገናት ቴክኖሎጂ ወይ ማይንድሰት ልቦናዊ ወገናቱ ኣተኩሮ ክህቡ መዘኻኸሪ ዝቐረበሉ እዩ። ብዓለም ደረጃ ክረአ ከሎ ኣብቲ ኣብ ምህናፅ ናይ ኤኣይ ትሕቲ ቅርፂ ተመዲቡ ዘሎ ናይ 7 ትሪልዮን ባጀት እቲ 40 ሚእታዊት ብመሃንድሳትን ክኢላታት ቴክኖሎጂን ዝዕመም እዩ። እዚ እቲ ኣብ ዓበይቲ ኩባንያታት ዝትግበር ጥራይ ዘይኮነ ተራኽኢላታት ቴክኖሎጂ ኣብ ዝመፅእ ዘሎ ዓመታት ዘግህድ እዩ። ኣብ ሕብረተሰብ ካብ ዝመፅእ ለውጢ እቲ 40 ሚእታዊት ብመን ምዃኑ ኣንፈት ዝህብ ካብ ኮነ እምበኣር ተራ መሃንድሳትን ክኢላታት ቴክኖሎጂን ኣብ ምምሃዝን ምፍጣርን ንቕሓትን ተጠቃምነትን ቴክኖሎጂ እቲ ዝለዓለ ወይ ዝዓበየ ምዃኑ ዘረዲ እዩ። እዚ ክኸውን እንተኮይኑ እምበኣር እቲ ፍልጠት ከም ዘለዎ ኮይኑ ቀዳማይ ፍርሒ ከይብሉኒ ወይ ከይመዝኑኒ፣ ካልኣይ ፍርሒ እንተ ተማሂረ ወይ ትምህርቲ እንተወሲኸን እንተሓቲተን ዘይፈልጥ ክመስሎም እዩ።

0: ሳልሳይ ድማ ፍርሒ ጌጋ እንተ ተዛሪበ ሰብ ክመዝነን እዩ። ተሪፉ ኣመልና መዓልታዊ ምምሃርን ደጋጊምካ ንነብስኻ ከም ተምሃራይ ምፍላጥን ትፈልጦ ዘበለ ናብ ሕብረተሰብካ ናይ ምትሕላፍ ኣመል ምዕባይን ገለ ካብቲ ኣብታ ዝቐረበት ፅሕፍቲ ዘገለፅክዎ እዩ። ኩሉ ድማ ኣብ ቅድሚ ፍርያት ኮሌጅ ምህንድስና ዝኾኑ መንእሰያትን ኣብ ቦታ ኮሌጅ ምህንድስናን ምንባሩ ውፅኢታውን ፍሉይን ይገብሮ። ብወገነይ መምህራንን ሓለፍትን ኮሌጅ ምህንድስና ስለቲ ብሉፅ ውዳብን ኣቀራርቦኦምን እናመስገንኩ ኣብ ቀጻሊ ብዝሰፍሐ ክትግበር ንኹሎም ምርኢት ዘቕረቡ ተምሃሮን ሓሳባቶምን ድኻሞምን ልዕሊ ኩሉ ድማ ራእያቶምን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እናመስገንኩ ንሎሚ ንገለ ካብቲ ዝቐረበ ፍርያት ናባኹም ከነብል።
1: ሽመይ ሳሙኤል ኣለም ኬሚካል ኢንጂን 5 ዓመት ናትና ፕሮዳክት ወልኩ ትበሃል። ጥቕንዲ ዕላማና ሕጂ ከም ፕላስቲክ ኤጀንቲ ተጠቅመና እዩ። እዚ ከዓ ካብ ተሰሪሕና ተርና ከዓ ካብ ኮራ ኣላይ ኮራል ከዓ ካብ ባፅዕ ደምፀና ኮራል ብተፈጥሮ እንታይ ኣለዎ ኮራል ካልሲም ካርቦኔት ኣለዎ። ካልሲም ካርቦኔት ሕጂ ንዓና ቤዝ ኮምፖነንታትና ካልሲም ኦክሳይድ ንደለና ላይም ንደለና ላይም ከዓ ከምታይ ንሰርሐ እንተለና ከዓ ካብ ኮራል ንወስድ ለና ኮራል ካልሲም ዝገበርና እዚ ካልሲም ንገብሮ ከዓ ኣብ 6 ዲግሪ ሴልሲየስ ሓደ ሰዓት ድኹን ከባቢ ገርና ላይም ንረክባና ማለት እዩ። ኩክ ላይም ንረክባና ኖራ ማለትና ማለት እዩ። ኦኬ ኣብቲ ቤዚክ ፎርሙሌሽን ሰኣታና ሕጂ ላይም ከም ቤዚክ ኮምፖነንትና ንጥቀማሉና መጀመርታ ነዳልዎ ሕጂ ማይኖራ ነዳልለና ማለት እዩ። ማይኖራ ሕጂ በይኑ ሕጂ ክሕሰ ዘይክእል ንዑ ባይንድ ኤጀንት ዘድልየና ማለት እዩ። ባይንድ ኤጀንት ንጥቀማሉና ባይንደር ከም ባይንደር ንጥቀመሉካ ካብ ፕሮቲን ናይ ፀባ ኤክሳ ትገበርና ፕሮቲን ኣለና ማለት እዩ። ከም ባይንደር ክትገብረለና ማለት እዩ። ሕጂ ኖራ ጣይ በይኑ ክንጥቀምቲ ኮይና ከዓ ኣዋጋካ ባሌበል ኣይኮነን ንዑ ንክትትእካ ማርብል ዳስ ከም ፊለ ንጥቀመሉና ነትናት ቮይ ኮምፖዚሽን ንዕኡ ንክመልእ ማለት እዩ። እሱ ጣይ ዘይኮነ ማርብል ዳስ ፃዕዳ ምስ ምኳኑ ነቲ ንጥቀመለና ሕብሪ ብድሕሪ ኖ ሕብሪ ናቱ ፕሪዘርቭ ናይ ምግባር ተወለሱ ዘለዎ ማርብል ዳስ ንጥቀም ኣለና ማለት እዩ። ኣብቲ ናትና ቤዚክ ኢንፎርሜሽን ሰኣታና ሕጂ እቲ መጀመርታ ንጥቀመ ዘለና ማይኖራ ማለት እዩ። ማይኖራ ዋን ቱ ስሬሽ ገና ንዳልዎ ን ባይንደራ ደዳላይና ኣለና ላብ ግሬ ደን ደፊለር ኣለና ካብ ማይኖራ 30% ወስድ ከለና 10% ካብ ናትና ባይነር ንወስድ ዝተረፈ ኮምፖዚሽን ከ በቲ ናትና ፊለር ንብ ዘለና ነቲ ማርበል ደስ ገና ካ ንመሉ ኣለና ማለት እዩ። ሕጂ ጥቕንዲ ዕላማና እንተርኢና ነዚ ንሓደ ገዛ ብወልኩት ንድሕር ከምፕላስን ኤጀንት ንጥቕመና ኢልና ብወልኩት ገና ንሕሸፊልናዮ ሓደ ካብ ክራክ ሬዚስታንት ትኾነና ኣሎ ዝኾነ ቀጢፉ ክራክ መት ዝኮን ንሓደ ከዓ ነቲ ሕብሪ ዝለኸናዮ ከዓ ፕሪዘርቭ ናይ ግባር ተኽእሎ ኣለዎ ብብዝሒ ብውሕድ መጠን ገርና ሕብሪ ዝለኸናዮ ንውሕድ በለ ዓመታት ንውሕድ በለ ሰዓታት ንውሕድ ዓመታት ክፀንሓልና ክእል እቲ ንለኸ ሕብሪ ከዓ ብውሕድ በለ ሕብሪ ዝለኸናዮ ንውሕ ዓመታት ክኽደልና ክእል ማለት እዩ። ኣብዚ ሰርአና ሕጂ ናቱ ስምዝነሳ ኣለዎ ስምዝነስ ኢምፓርት ገበርና ዝዘለናይ ሕብሪ ከዓ ክንለኸ ንኽእል ማለት እዩ። ኣብ ሕብሪ ተመፂና ከዓ ነቲ ናትና ፕላስቲክ ኤጀንት ምስ ገበርናዮ እዚ ንምንቃዕ ሕግዘና ኢልና ቻልና እንታይ ክንውስኸሉ ንኽእል ሕብሪ ከዓ ምስ ኢንኮፕሬት ንገብረሉና ከዓ ንኽእልና ማለት እዩ። ሕብሪ ኢንኮፕሬት ገርና እንተለኸልናዮ ከዓ ነዚ መስል ማለት እዩ። ሕብሪ ከዓ ረዚስ ገብረልና ማለት እዩ። ንውሕ ዝበለ ዓመታት ከዓ ሪዘርቭ ገብረልና ክእል ማለት እዩ። ንሓድ ካብ ዓብይ ከዓ ክራክ ሬዚስታንስ ዝኾነ ከዓ እቲ መንደቕናስ ንውሕ ዝበለ ዓመታት ክፀንሕ ክእል ማለት እዩ።

0: ዓበይቲ ዕላማ እዚ ከዓ ቀንዲ ብሰንኪ ወይዘር ዲግሬድ ዝኸውን ዘለዎ ኣርትሬኮ ቢልዲንግ ናይ ኣስመራ ኣብዚ ሕጂ ስተይት ዘለዎ ፕሪዘርቭ ብምግባር ማለት እዩ ንዝመፅ ጀነሬሽን ሽዑቡ ነዝመስል ነይሩ ኢልካ ስከተርዮም ካልኣይ ከዓኒ ነቲ ኣብዚ ሃገር መፂ ክርኢ ዘይከኣለ ብኦንላይን ጥራይ ነዚ ዌብሳይት ፈሎ ብምግባር ነቲ ኣርትሬኮ ቢልዲንግ ናይ ኣስመራ ክርዮ ምክኣል ማለት እዩ ካልእ ድማ ንሆቴላት ኣብ ክንዲ ኣድቨርታይዝመንትናተን ኣብ ክንዲ ኖርማል ውንቲ ብከምዚ ዓይነት 3D ሞዴል ገይሮም ነቶም ቱሪስትስ ብ3D ሪኦም ኦንላይን ቡክ ከም ዝገብሩ ይገብርዎም ማለት እዩ ነዚ መስል ስራሕ እቲ ፊቸርስ ከዓኒ ዲፈረንት ፊቸርስ ኣለዎ ኣብዚ ንኣብነት እቲ ዩዘር ንድሕዳ ዳርክ ሙድ ክርያ ደሊ ነዛ ፕሌይስ ከምዚ ገይሩ ይርዮ ንድሕዳ ብሳንሰት ሙድ ክርዮ ደሊካ ከምዚ እናገበረ ይርዮ ማለት እዩ ካልእ ድማ ኤክስሬይ ሙድ ኣለዎ ከምዚ ጌርና ክንሪኦ ንኽእል ኢና ፕላስ ከዓኒ ብቪኣር ጌርና ከዓ ክንሪኦ ንኽእል ኢና ኢንተር ቪኣር ሙድ ኢልና ከምዚ ጌርና ክንሪኦ ንኽእል እዚ መስል እቲ ቢልዲንግ ናይ ኣስመራ ማለት እዩ ናቪጌት ክንገብሮ ንኽእል ኢና ኣብ ክንዲ ብስእሊ ጥራይ ኣልቤርጎ ነዚ ትመስል ዝብልናስ ብቪድዮ ንከላይ ከምዚ ጌርና ክንሪኦ ምክኣል
1: በዛ ቪኣር ጌርና ሕጂ እንታይ ኢና ክንገብር ልክዕ በዚ ዌብሳይት ክንሪኦ ዝፀናሕና ሲ ልክዕ ናቲ ቦታ ኢመርስ ኮይና ብኡ ንገልፅ ኣለና ማለት እዩ ሕጂ ልክዕ እዚኣ እሰብ ኣብ ዝኾነ ንኣምነት ሓደ ቱሪስት ንበል ብዛዕባ እታ ሆቴል ደልይዋ ዘለዎ ኦል ኢንፎርሜሽን ምእንቲ ክረክብ ኢና ዕላማ ዘሎ ሽዑ ነዛ ቪኣር እዚኣ ነዛ ሄድሰብ እዚኣ ምስእተዋ ሕጂ ኣነ ልክዕ ነታ ደልያ ዘለኹ ቢል ልክዕዋ ኣለኹ ኣብታ ሩም ኣለኹ ማለት እዩ ልክዕ ኣብታ ቦታ ከም ዘለኹ ኮይኑ ንኩሉ ፓርት ናቪጌት እናገበርኩ ይርኢ ኣለኹ ማለት እዩ ሕ እዚ ቲ ዕላማ ማለት እዩ ናትና ክስታይሲ ኢመርስ ኮይኑ ትሰብ ልክዕ ናብቲ ቦታ ማንዋ ፊዚካል ከይከደ ሲ ናብቲ ቦታ ከይከደ ንሱ ኢሜልስ ኮይኑ ንክሪኦ እዩ ማለት እዩ ድሕሪ ነቲ ቱሪስት ናይቲ ሃገር ዘሎ ኢንካሬጅ ንገብር ኣለና ማለት እዩ
2: ከመይ ወኢልኩም ስመይ ሩፍ ተዓረፋ ይነበሃል 5 ዓመት ተማሃሪት ኮምፒተራዊ ስነፍጠትን ምህንድስና ኣብዚ ሎም መዓንቲ ብምክንያት ኢንጂነሪንግ ደይ ኣዳሊናያ ዘለና ፕሮጀክት ድማ ንኮምፒተር ሳይንስ ን ኢንጂነሪንግ ወኪልና ደዘርት ሎከስ ብሪዲንግ ስዋር ሙቭመንት ፕሪዲክሽን ሲስተም ትብል ሲስተም ኣዳሊና ኣለና እዛ ሲስተም እዚኣ እንታይ እያ ትገብር ብኤኣይ ዝተሓገዛ ሞዴላት ተሓጊዛ መፃኢ ናይ ኣንበጣ ኩነታት ኣቐዲማ ትንቢት ትነግረና ማለት እዩ ሕጂ ሓፈሻዊ ብዛዕባ ኣንበጣ ክንርኢ ንድሕር ኮይና ኣንበጣ ካብ ምዕራባዊ ክፋል ናይ ኣፍሪቃ ክሳብ በዓል ፓኪስታን ክሳብ በዓል ህንዲ ሓንሳብ ውን ክሳብ በዓል ቻይና ይበፅሕ ትዝርግሑ ማለት እዩ እዚ ድማ ምችኡ ኩነታት ኣየር ወይ እውን እቲ ዓይነት ሓመድ ከምኡውን ካልኦት ኣከባብያዊ ፅልዋር ስለ ዘለዎ ማለት እዩ ኣብ ኤትና ንድሕር ተመልኪትና ድማ ከምዚ ንሪኦ ዘለና ኣብ ሰሜናዊ ክፋል ናይ ሰሜናዊ ቄሕ ባሕሪ በዓል ቃሮራ ኣብ ዓበድ ሽዕብ ዝያዳ ተሪዮ ናይ ኣንበጣ ኣሎ ማለት እዩ ንምንታይ ኢና ሕጂ ንሕና ደዘርት ሎከስት መሪፅና ዘለና ወይ ኣንበጣ ምድረ በዳ መሪፅና ዘለና ምክንያቱ እዚ ኣንበጣ ምድረ በዳ ዝበሃል ካብ ኤፍኤኦ ከምኡውን ካብ ሚኒስትሪ ሕርሻ ብዝረከብናይ ሓበሬታ ተቐንዲ ሓደገኛ ዝኾነ ስለዝኾነ ማለት እዩ ምክንያቱ እዚ ንኣካል ዘጥቅዕ ኮይኑ ካልእ እውን ከምዚ ኣብዚ ስእሊ ንምልከቶ ዘለና ኣብ ሓደ ትርቢዒት ኪሎ ሜትር ክሳብ 80 ሚልዮን ዝኸውን ዕስለ ኣንበጣ ክዓስል ይኽእል ማለት እዩ እዞም 80 ሚልዮን ዕስለ ድማ ኣብ ውሽጢ 6 ሰዓት ዘይመልእ ግዜ ከባቢ ናይ 35,000 ህዝቢ መግቢ ከህልኹ ይኽእሉ ማለት እዩ ስለዚ ክሳብ ክንደይ ብመዓልታት ብሳምንቲ ንድሕርኢናዮ ክሳብ ክንደይ ኣዕናዊ ምዃኑ ክንምልከት ንኽእል ማለት እዩ ንሕና ሕጂ ከም ተምሃሮ ኮምፒተር ሳይንስን ኢንጂነሪንግ እንታይ ዓይነት ፍታሕ ኢና ኣንፅና ዘለና ኣብዚ ክንምልከት ንኽእል ኢና ሕጂ ከምዚ ንሪኦ ዘለና ብዚ እቲ ስእላዊ መግለፂ ናይቲ ዳታና እዩ ኣብዚ ከዓ እቲ ዳታና ብከምዚ ዓይነት ኣገባብ ኣብቲ ዳታ ቤዝ ናህና ሒዝና ኣለና ማለት እዩ ንምንታይ ዳታ ኣብ ዳታ ቤዝ ምትሓዝ የድልየና ምክንያቱ ሕጂ ኣብ ዘበነ ቴክኖሎጂ ዳታ ኣገዳሲ ስለዝኾነ እዚ ዳታና ንዝኾነ ንካልእ ዕላማታት ከምዚ ዓይነት ዝመሳሰል ሲስተም ክንሰርሕ ድሕር ኮይና ዳታና መሓዝ ከድልየና እዩ ማለት እዩ እሞ ዳታ ከመይ ጌርና ኢና ፕሪዲክት ንገብር ወይ ከመይ ጌርና ኢና ኩነታት ናይ መፃኢ ክንፈልጥ ንኽእል ኣብዚ ክንሪኦ ንኽእል ንኣብነት ኣብዚ ብዙሓት ሃገራት ክንመርፅ ንኽእል ንምንታይ ኢና ናይ ብዙሓት ሃገራት ዳታ ሒዝና ዘለና ኣንበጣ ካብ ኢትዮጵያ ክመፃና ኽእል ካብ ስዑዲ ክመፃና ኽእል ካብ ምዕራቡን ካብ በዓል ናይጀርያ ክመፃና ስለዝኽእል ማለት እዩ ስለዚ ናይ ኩለን ዘን ሃገራት ዳታ ኣጣሚርና ሓደ ማእከላይ ዝኾነ ወይ ሲስተም ሰርሕና ኣለና ማለት እዩ ንኣብነት ናይ ኤርትራ ፕሬዲክት ገብር እየ

0: ሰላምትና ትብፅሓኩም እትረይ መዋቕሩብ ንደጋኩም በርናምጅና ተባብዖ ዝህለየኩም ሓይሳብ መተቕበለትና ናዮም መውድዑና ኣው ፅበጥና ሓለት ዳርሰት ወለት ኣንሳይት ዝኸስስቱ ሰበቡ ዳርሰት ወለት ኣንሳይት ብመሽተማዕ ለባቱ ዶር ዓብዪ ሰበቱ ወምስልና ከም ጋሻይትና እንሰር ለሃሌት መዓለመት ኸዲጃ ኣሕመድ ተጃርባ ወትላ ደረጃ ትላ ከፎኩም ምስል በፅሐት መቃበለት ግንውደ ምስላቱ መታብዓትኩም እንስአ መዓለመት ኸዲጃ ኣሕመድ ኣወል እላ መቃበለት ላ ምስልና ግቲደይ ሰበት ሰማሕ ክግልና ክንሓምደኪ እንፈተ ወሊ ተጃርብኪ ግል ብዕዳት ትላ ደረጃ ትላ ለኢ በፅሐያ ብለት ፈናት ኣስባብ ግሊ ግባእ ቀድር ክምሰለየኪ ትላ ደረጃ ትላ ግሊ ብፅሓ መሰል እንደገበአኪ ተጃርብኪ ግትሓኪ እግልና ሰበት ሓዘና ትባህለትላ ሃደፍ ካክም ሰኣል ክልዶል ሓተ ወለት ኣንሳይት ደረጀት እግትብፃሕ ለደረጀት ላእላ ትበፅሕ ዲብ ንእሽናሃ ለእስር ዲብካ ዲብ ንእሽናካ መናበረትካ ኣውሊታት ለመስል ሰበት ለእስር ዲብካ እንቲ ንእሽናኪ ክፉዓላ ክፉዕ ዓብየኪ እንደተንብቲ ባህለት ንእሽ እንደህለየኪ ለመናበረት ወሊታት ክፉዓለት
1: ዲብ ንእሽና ምን ንርአ ኣና ብክር ቤት ኣና ምስላ ብክር ግብኣቸ ዲብ ኩሉ ከማ ንርእዮ ብክር እንደተሓንቀቓት ዝዓበ ዲብ ቤት ወምስላ ዲባ ፍጋሪት ናይላ ድራሰት ወናይላ ልግባእ ምንገቢ ኣወል ዶርዓ ብላ ተለህ ዋልዴንቶም ዋልዴን ኣወል ኣብየ ናይ ሰብዒን ወክለ ምናድልቱ እቡ ሰበት ግብኣቱ ህየኒ ግልየ ዓብዪ ዶር ዲባ ድሩስ የ ተለሃ ባህለቱ ግላ ግላ እብትዳ እየት ወላ ዲባ መንበረት ልግባእ ምንገቢ ኣነ ኣብ ክሱስ መንበረት ናይ ሓያት ሓበት ለእሊ ወዴ ኮሆ የለብየኒ ኩሉ ከም ንኡሽ ለለዓብዮ ዓብኮ ወከማ ንኡሽ በክድራሰት ግልርከብ ዲብሎ

0: እንሰርሕ ኣብ ትግርኛ እቲ ኩሉ ሽቁልና ትግርኛ ደረስኮ ጀማዓቸ ኩሎም ትግርኛቶም ኩሉ ዲበ ሓጀትለ ትወድዮስ ትግርኛቶ ኣዚ ዲበ መትከላ ቤት ኣብጊሰቸ ላኪን ግለ ልቀት ትግራይት ገልእሊግል ኢደምና ቀደርኮ ባለቱ ትግራይት ሓበት ዳርሰት ኣናኒ ላኪን ዲቡ ከም ጌስኮ ኣወለይትለት ሃይቡኒ ዲበ ሕሰት ትግራይት ኣቡኒ ቤሎም ላን ትግራይት ዳርሰተይ እንቲን ክፈን ኣባክ ዲባ ዝብሎ ዘምኑ ለመፀከል እዩ ላኪን እንሰር ሰበት መፅኮ ላዝም ለትግራይት ግል ኣምራ ሰበት ብየ ወለ ደረሰ ኩሎም ልቀት ትግራይት ሰበት ልተሃገው ገለግል እክሰብ ዲብል ዓድና መፅኮ ምም ወደይኮ ገሎ ይበል ሞ ኣብ ልቀት እምየ ትግራይ እንተዝባሃልኩ ሓቁ መፅለይኮ ገለ ኣቦሹ የግል ኣምር ሰበት ብየ ብዙሕ ከሰብኩምና ወኣንሰይ ከም ኣንሰይት እየኒ ብዙሕ መታክል ሳድፈካ መንዓትከ ንገስካ ግል ትሽቀ ላኪን እሉ ኩሉ ሓቆ ናትካ ልትኣምር ገአካ በርናሚጅ ተኣሰራ ሓቆ ገአካ ምሽክላት የላ ብትውን ኩሉ ለልትሓለፍቱ ባህለቱ ምና ምጅተማዕ ላኪን ብዙሕ ሰኣላት መፅእ ከም ኣንሰይት እንደልየት ምን ዓደ እንተፈግረ ሸቀየት ምን ዓደ ክንወዴት ብዙሕ ይኮን ምን ዓትካ እንተፈገርካ ዲብል ምጅተማዕና ለዘ ንርእዩ ኣለና ንሳዕለ ምጅተማዕና ዲባ ለትተሓዘ ደረጃ ተጥቢር ባፅሒላን ኣንሰይት ይኮን ምን ዓደ ንገሰት ከደን ግትሽቀ ዲብጅዎ ዓደ እንደልየት ሸቀ ዲብሌት እንደልየት ብዙሕ ተሃገዎ ኣሎ ከላት እዚ ኣትመመት ዕምር ክንባፅሓት ከፈይቲ ተሃደ ለልብል ሃገጊት ትሰምዕ እንተ መንገለ ባህለቱ ኣዘ ከም ኣንሰይት ሓቆ በርናምጃ ፍግረ ስትትገበት ኩሉ ሓቆ ትመመት ገበት ምሽክላት የላ ብትውን ኩሉ ለተሓለፍቱ ዋበለ በርነበጀተን ሓጃት የን ኣኣካኑ ከምበፅሕ ኣና ሹራና ባህለቱ እዚ ዲብል ለበዝሓ ረአይ ናይ ዋልዴን ዲብ ንርአ ዲብለና ኣዋልዶም ሓንቲሆም እንደጋያ ግልሽቀያት ለልሓዙ ኣዘ ከም ረአይናየ ምስል ዓትካ እንደገአካ ሸቅያት ጉሮምቱ ኢሉትኣቤኒ ላኪን ምን ዓድካ በራህየኒ ሸቅያት ወላ ሓበት ኩሉ ከከም ንወስከ ለበርመችካ ህውቱ ለገቢእ እዚ ዲብል ዋልዴን ኣንሰይት ሓቆ ከደን ምን ዓደ በራ ሓቆ ዲብ ወዝዓት ህትናዮም ልቱ ግል ረቐበት ናዮም ኣብሽር ምስል ክሌና እንደ ሸቀይ ክቤት ክለ ሰነብት ለትመፅ ዲብ ወቅትላ ክንለ ወቅትላ ነፍስ ክጠውሪ ክንሓቅ ጌስ ክነፍስ ክትፀውር እዩ ዘለ ዋልዴን ቶም ግለ ሽክትዎ ቦም ግላ ኣንሰይት ወላህቶም ዓቸ ክንግልበል ውኒት ኣነ ክኒ ሓቆ ወዛዕኮ ዝበረ ምንዓድ ሓቆ ጋኣኮ እቲ ግሲ ንግልበል ውኒት ለልብላ ኣለያ እስክ ወላ ንወሰን ረቐበትናየን ዲብህለየ ትግለን እዚ ዲብል ዶርሊ ዋልዴን ዓብ ዶር ግል ተልህቡ ኣንሰይት ወላቶም ሓቆ በረ ልወዴት ንወሶም ግለ ሽክታ ቦም ግለ ሽቁል ልግልቲ ደባህለቶ
1: ዳርሰት ወለት ኣንሳይት ዶር ክምሰልባ እሙርቱ ዘለ ዶር እዮም ክን ዲብ ሓያታ ዲብ ዓኢለታ ወዲብ መሽተማዕ ብዓመት ዶርባ ሕና እዚ ብሓትሓተ ግንርአየን ዲብ ሓያታ ምዶር ትወደለ ዳርሰት ኣንሳይት ዲብ ዓኢለታ ምዶር ወደ ብሓትሓተ ግንርአዮ ሓር ዲብ መሽተማዕ ምዶር ትወደ ግንርአየቱ ዚ ሰልፍ ብዳርሰት ኣንሳይት ግል ሓያታ ምነፍዓ
0: ኣወል ዳርሰት ወለት ኣንሰይት ሓቆ ርኤና ዲበ ሓያታ ለትነስኡ ምስዳር ኩሉ ግል ተጥዊር ናይላ ኣሊቱ ባለት ናይ ሓያታ ቱ ባለቱ ወለ ኣይ ሓጀት ግቲደ ሓቆ ገብአት ኣሰረ ለመፅኣ እለ ክንሓቁ ወደይኩ ክንግል ሳደፈኒቱ ክንሓቁ ሳደፈኒየ ክንግል ኢዴቱ እሉ ኩሉ እንደትበልስ ሰኣላት እንደትመፅእ እንደትበልስ ለትገይስ ተባሃለቱ ዳርሰት ሓቆ ገብአት ዲበ ተጥዊረ ዲበ ዲባ ሕቁቃ ኩሉ ንበጥረት ለተሃጌታ ባለቱ ወለ ምጅተማዕ ንርአ ዲብለና ምና እናስ ኣንሰይት ሓቁ ዳርሰት ለምጅተማዕ ግል ጠውር ለቀድር ዳርሰት ኣንሰይት ለብዲቡ ምጅተማዕ ንስ ልትርኤካ ተጥዊርና እዩ ወለ ዲብ ድራሰት እዛና ደሪስዋ ድረሰት ኣለይኮ ዲበ ድራሰት እሙ ዳርሰት ጅና ወእሙሉ ዳርሰት ጅና ትፈርጎ ኣብሁ ለእሙ ዳርሰት ጅና ዲብ መድረሰት ሙሉእ ለትሓዝዩ ግል ድረስ ለትሓዝዩ ከደማት እንደ ወዴት ሳርሖ ዲ ዳርሰት ላኪን ወላ ደርሰ ወለ ይደርሰ ለጅናሀ ዲ ከራሱ ይትራቀቦ ንባህለቱ እዚ ኩሉ መረት ለሙጅተማዕ ግል ጠወር ሓቁ ገብኣ ዲበለ ለትሓዚ ደረጀት ግል ብፅ ሓቁ ገብኣ ኣንሰይት ግትድረስ ባ እናስ ዕጫይ ከደን ትልብሎ እናስ ኩሉ መረት ምን ከደን ከደኑቱ ለጅነ ላኪን ለበዝሓ ወቅት ለትወደ ምስሉ ልሌት እሞታ ገበይ ለተርእዮ ልሌት እሞታ እዚ እምሓቆ ዳርሰት ገበት ለሙጅተማዕ ለተጥዊርናቱ ልትርእካ ባህለት ወላ ግትሽርሖ ከማን ሊ ትወደኒ ኣቦ በስ እለ ኣንሰይት እለ ዳርሰታ እለ ቤት ላ ውላ ዓኢለት ላ እመ ዳርሰታ ክንተጥዊር በፅሐት እንዲቤካ ከማን እሊ ግቲ ደጉሉ ትቀድር ባህለቱ እዚ ዲበ ምጅተማዕ ዶር ዓበለት እተለየ ኣንሰይት ተባህለቱ

ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ካብ ዕለት 16 ክሳብ ዕለት 29 ወርሒ 4 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ፀብጻብ ምስ ንጅምር ዝተመዝገበ ቁፅሪ ሓደጋታት 120 እዩ ነይሩ። መጠን ሞት 3፣ ከቢድ መጉዳእቲ 36፣ ፎክስ መጉዳእቲ ድማ 53 ተመዝጊቡሎ። ኣብ ንብረ ዝወረደ ዕንወት ምስ ንዕዘቦ ድማ 495250 ዝግመት ዕንወት ይወሪዱ። ምናልባት ምስቲ ቅድሚ ሕጂ ዝነበረ ስታስቲካዊ ፀብጻብ ኣገናዚብና ምስ ንዕዘቦ ኣብ ዝሓለፈ 2 ሰሙን ዝነበረ ሓደጋታት እቲ ቁፅሪ ብመጠኑ ጉድል ኢሉ፣ ከምኡ ውን ኣብ ንብረ ዝወረደ ዕንወት ብመጠኑ ጎዲሉ ንዕዘቦ ኣለና። ናብ ዞባታት ምስ ንኸይድ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 9፣ ፎክስ መጉዳእቲ ድማ 18 ተመዝጊቡሎም። ኣብ ንብረ ዝወረደ ዕንወት ከዓ 74,000 ናቕፋ ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ደቡብ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት 1፣ ከቢድ መጉዳእቲ 16፣ ፎክስ መጉዳእቲ 13፣ ኣብ ንብረ ዝወረደ ዕንወት ድማ 145,000 ምናልባት እቲ ዘጋጥም ዘሎ ቁፅሪ ሓደጋታት ምስቲ ኣብ ንብረ ዝወር ዘሎ ዕንወት ኣገናዚብና ምስ ንሪኦ እቶም ኣብ ዞባ ደቡብ ዝተኸስቱ ሓደጋታት ኣዕነውቲ ሓደጋታት ምንባሮም ዘረዳእና ስታስቲካዊ ፀብጻብ እዩ። ናብ ዞባ ዓንሰባ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 እዩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 3፣ ኣብ ንብረ ዝወረደ ዕንወት ድማ 133,750 ናቕፋ ዝግመት እዩ። እዚ ድማ ኣብ ዞባ ዓንሰባ ዝነበሩ ሓደጋታት እውን ኣዕነውቲ ሓደጋታት ምንባሮም እዚ ኣብ ንብረ ዝወረደ ዕንወት ገለ መረዳእታ ክህበና ክኢል ኣሎ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 18፣ ኣብ ንብረ ዝወረደ ዕንወት ከዓ 114,100 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነብል እውን ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት 1፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1፣ ኣብ ንብረ ዝወረደ ዕንወት ከዓ 28,400 ናቕፋ ዝግመት ዕንወት እዩ። ምስቲ ቅድሚ ሕጂ ዝመፀና ዝነበረ ፀብጻብ ናይ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነወዳድሮ ድማ ኣብ ንብረት ብዙሕ ዕንወት ክወርድ ኢና ንዕዘብ ነርና። ኣብዚ ዝሓለፈ 2 ሰሙን ግን ኣዝዩ ውሑድ ዝኾነ ኣብ ንብረት ዝወረደ ዕንወት ኢና ተዓዚምና። እዚ ድማ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ 2 ሰሙን ዝነበሩ ሓደጋታት ብተዛማዲ ዝሓሹ ሓደጋታት ምንባሮም ዘረዳኣና ሓደ ነጥቢ እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ነብል ድማ ሕጂ እውን እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብዘይ ኣገባብ ንድሕሪት ምምላስ 14፣ ኣዝዩ ተፀጊዕኻ ምሕላፍ 13፣ ንኣጋር ቀዳምነት ዘይምሃብ 13፣ ሓደገኛ ኣመራርሓ 17፣ ርሕቐትካ ዘይምሕላው 13፣ መስመርካ ዘይመሓዝ ድማ 11 ሓደጋታት ዝኸተሉ ዝዓበዩ ጠንቅታት ዝነበሩ ኣብ ዝሓለፈ 2 ሰሙን እዮም። ብስእላዊ መግለፂ ኣብ ዝሓለፈ ሰሙን ካብ ዝተኸስቱ ሓደጋታት ከም ኣብነት ክንጠቕሶም ንኽእል ሓደጋታት ምስ ንርኢ ድማ እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ ሽማንጉስ ታሕታይ ብዕለት 23 ወርሒ

2026 ዘጋጠመት ሓደጋ እያ። እቲ ጠንቂ ናይዚ ሓደጋ ድማ ክልተ ሰባት ብሽክለታ ተጎራቢቶም ነቲ ቁልቁለት ይወርድሉ ኣብ ዝነበሩ እዋን፣ እዛ ንዕዘባ ዘለና መኪና ድማ ብመስመራ ነቲ ዓቐብ ኣብ እትድይበሉ ዝነበረት እዋን እዞም ተጎራቢቶም ዝነበሩ ክቆፃፅርዋ ብዘይምኽኣሎም ናብቲ መስመር ናይታ ተሽከርካሪት ወይ ድማ ናይዛ መኪና ብምእታው ተጋጭኦም ናብ ሓደጋ ዝሰዓበ እዩ። ጠንቂ ናይዚ ሓደጋ ድማ ብሽግለታ ምጉርባት ከምኡውን መስመርካ ዘይመሓዚና ክንጠቕሶ ንኽእል ኢና። ኣብ ተጎርባታይ ከቢድ ዕንወት ክወርድ እንከሎ ኣብቲ ኣጎራባታይ ድማ ቀሊል መጉዳእቲ ወሪድሎ። ብንብረት ኣብ ንዕዘቦ እውን ናያስታት 10,000 ናቕፋ ዝግመት ዕንወት ወሪዱ ተዓዚምና። እዚ ድማ ኩሉ ግዜ ብሽግለታ ክንጎራበት ከም ዘይብልና እዚ ዘጋጠመ ሓደጋ ሓደ ኣብነት ናይቲ ከጋጠም ዝኽእል ሳዕብን እዩ። እዚ ጥራይ ዘይኮነ እውን እዛ ንዕዘባ ዘለና ሓደጋ እውን ብዕለት 7/4/2026 ኣብ ሰዓት 8 ፍረቓን ናይ ንግሆ ኣብ ከባቢ ማይጨሆት ዘጋጠመት ሓደጋ እያ። ጠንቂ ናይዚ ሓደጋ ድማ ቀዳምነት ዘይምሃብን ስቶፕ ምጥሓስን እዩ። እዚ ንዕዘቦ ዘለና መራሒ ተሽከርካሪ ናብዚ ፅርግያ ኣብ ዝሕወሰሉ ዝነበረ እዋን ነዛ ተሓልፍ ዝነበረ ታክሲ ቀዳምነት ክህባ ነይርዎ። ቀዳምነት ከይሃበ ክሕወስ ኣብ ዝፈተነሉ ድማ እዚ ንዕዘቦ ዘለና ሓደጋ ኣጋጢሙ። ዋላ እኳ መጠን ሞት እንተዘይነበረ ኣብ ንብረት ግን ከቢድ ዕንወት ኣጋጢሙ ንዕዘቦ ኣለና። ስለዚ ኩሉ ግዜ ናብ ፅርግያ ኣብ እንሕወሰሉ እዋን ወይ ድማ ስቶፕ ዝብል ታቤላ ኣብ ዝፀንሓና ጠጠው ኢልና ቀዳምነት ሂብና ተኸታቲልና ናብ ፅርግያ ክንሕወስ ከም ዘለና ድማ ካብዚ ሓደጋ እዚ ክንምሃሮ እንኽእል ነጥቢ እዩ። እዚ ንዕዘቦ ዘለና ሓደጋ እውን ብዕለት 21/3/2026 ሰዓት 5 ፍርቓን ናይ ንግሆ ኣብ ከባቢ መቓበር ሓርበኛታት ናይ እምባደርሆ ወይ ድማ ኣብ መላገሲ ናብ በዓል ገረሚ ገጽካ ዘጋጠመ ሓደጋ እዩ። ዓይነት ናይቲ ሓደጋ መኪና ምስ እንስሳ እዩ። ንእንስሳ ቀዳምነት ብዘይምሃቡ መራሒዛ ተሽከርካሪት ዘጋጠመ ሓደጋ እዩ። ስለዚ ኩሉ ግዜ ኣብ እንጓዓዘሉ እውን እንተ እንስሳታት ኣብቲ ከባቢ ኣለው ነቶም እንስሳታት ቀዳምነት ክንህቦም ግዴታና እዩ። ምክንያቱ እቶም እንስሳታት ማዕረ ሰባት ኮይኖም ንተሽከርከርትና ብግቡእ ክርድእዋ ስለዘይክእሉ ቀዳምነት ሂብናዮም ክንጓዓዝ ድማ ኣገዳሲ ነጥቢ እዩ። ስለዚ ኩሉ ግዜ እንስሳታት ኣብ ከባቢና ኣብ እንዕዘበሉ እዋን ነቶም እንስሳታት ቀዳምነት ሂብና ክንጓዓዝ ድማ በዘጋጣሚ መልእኽቲና ከነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶም እንከላኸል። ሰላም።

0: ዓርቢ 17 ሕዳር 2023 ሰዓ 7 ምሸት እዩ። ኩነታት ኣየር ከተማ ዓዲ ቀይሕ ኣዝዩ ጥዑም ስለ ዝነበረ ብዝሕ ዘለዎ ሰብ ኣብ ጎደናታት ንፋስ ክወስድ ይረአ ነበረ። ሓንቲ ጓል 9 ዓመት ቆልዓ እውን ምስ ወላዲታ ኣብ መውቅ ዕላል ሰጢመን ክንቀሳቀሳ ይረአያ ነበራ። ምስ ዓበየት ክትኮነላ እትደልዮ እናዕለለታ ወላዲታ ድማ ኣብኣ ዘለዋ ተስፋ እናገለፀትላየን ዝጓዓዛ ነይረን። እንታ ኤሪቴል ብድሕሪአን ገዲፈን ናብ ዑና ብርገፀን ጉዕዞን ቀፀላም። ኣብ መንጎ ግን እታ ቆልዓ ወላዲታ ገዲፋ ፅርግያ ክትሰግር ብግስ በለት። ናብ ፀሊም ፅርግያ ኣትያ ቁሩብ ስጉምታት ምስ ከደት ግና ብየማና ብፍጥነት እትመፅእ መኪና ተዓዘበት። ንመወዳእታ ግዜ ገጽ ወላዲታን ብርሃን ዓለምን ትርኢ ከም ዘላ ግዲ ትረዲእዋ ሰገጥ ኢላ ጠጠው በለት። ንገለ ካልኢታት ቅዝዝ ኢላ ኣብራኻን ፈጥፈጠሞም ክትቅድማ ብምሕሳብ ስጉማ ብንሃር ቀፀለት። ፈቲና ግን ክኾነላይ ከኣለን። እታ ተሽከርካሪት ብኽድር ፍጥነት ትመፅእ ብምንባራ ኣየላ በወታን።
1: እዚ ወዲ መኪና መሪሑ ካብ ሹቕ ይድብገስ ነይሩ።

0: ሹቅ ፒያሳ ማለት እዩ ካብኡ ተበጊሱ ንላዕሊ እዩ ዝድይብ ነይሩ ሕጂ ናብ ናይ ወዲ ሓወቦይ ኣለኒ እዩ ዝብል ንሱ ናይ ወዲ ሓወቦስ ሓሚሙ ዝነበረ ናብ እዩ ትርእሱ ኣቃኒዎ ነይሩ ማለት እዩ ናብ እንዳተበገሰ ከሎ ናህር ነይሩ ክቱር ናህር ነይርዎ ሕጂ ዋላ እዚ ኣብዚ ዝነበረ ተጓዓዛይ ማለት እዩ ኣጋር ተፀጊዑ ይሕሊፍዎ ሕጂ ናህር ስለ ዝነበሮ ምስ ኣዲኣ ትሰግር ዝነበረት ቆልዓ ናብዚ ታሕቲ ገፅያ ትሰግር ነራ ካብዚ ፅርግያ ወፃ ማለት እዩ ሕጂ ንሳ ናብዚ እንዳሰገረት ከላ እሱ ካ በስ መፅእ ስለ ዝነበረ ናይ 3 ሚትሮ ካብ ኣዲኣ ፍንትት ኢላ እሱ ከዓ ናህር ስለ ዝነበሮ መፅኡ ብክቱር ናህር ማለት እዩ ገጪኡ ገጪዋ ማለት እዩ እ ናይ ሞት ሓደጋ ስዒቡላ እቲ ድምፂ ግን ብጣዕሚ የረባሽ ነሩ ግብ ዝብል ድምፂ እዩ ነይሩ ሕጂ እታ ቆልዓ ዝወዲቃትላ ዝነበረት ሞታ ኣብዚ ቦታ እዚኣ እያ ነራ እታ መኪና ካብ ርሒቓ ናይ 50 ሚትሮ እያ ደው ኢላ እ ካብታ ቆልዓ ዝነበረቶ እታ መኪናን ናይ 50 ሚትሮ ጋግ ነይርዎ ማለት እዩ እ ንሕና ምስ መፅእና እታ ቆልዓ ሆስፒታል እያ ከይዳ ፀኒሓትና ኣጋጣሚ ትመፅእ ዝነበረት ምስራሓ ትኸይድ ዝነበረት ሆስፒታል ኦምፕላንስ መፅያ ናብ ኣፅዒኖም ንሆስፒታል ወሲዶማ ማለት እዩ ሆስፒታል ከይደ እታ ቆልዓ ዓሪፋ ፀኒሓትኒ ንዓይ ዓሪፋ ፀኒሓትኒ ጅማሃርምቲ ነይርዋ እታ ቆልዓ ኣብዚ ሰለፋ ብጣዕሚ በቃ ክስታይ ተቢሉ ነሩ ተቐዲዱ ነይሩ ሰለፋ ሰለፋ ተቐዲዱ ኣብዚ ርእሳ እዚ እውን መንቃዕቲ ነይርዋ እዚ መንጋጋ እዚ ተሰሪዩ ዓቐቂ ዝብል ከምዚ ዓቐቕዓቐቕ እዩ ዝብል እጁ ደም ብእዝና ዛር ነይሩ ብርእሳ በዚ ኩሉ ነብሳ ማለት እዩ ኣብዚ ኣፍ ልባ ከዓ ልሕፃፅ ነይርዋ ከምዚ ሙሉእ ዝወደቐቶ ልሕፃፅ ነይርዋ ስታታ ማለት እዩ ድሕሪ ወዲና ንዓ ማለት እዩ ኣድራሻ ክወስደላ ኢለ ኣዲኣ ነራ ምስኣ ነቲ ኣዲኣ ኣድራሻ ናይታ ቆልዓ ክትበላ ኢለ በቃ ወላ ሓንቲ ክትብለን ይከኣለትን ወላ ትሽም ናይታ ቆልዓ ንክትነግረን ስ ኣይከኣለትን
1: ካብዚኣ ብያሳ ትበግሰ ዓዳይሕ ኣብ ዓዳይሕ ብያሳ ትበግሰ እንዳክትኩ ተቃኢርተ ለያ ታ ሓደጋ ተጋጢማ ወዲ ሓቢ ሕሙም ነይሩ እንዳክድኩ እዩ በቃ ድሽምላ ገፀ እንዳክድኩ ተቃይርተን ምስ በፃሕኩ ምስ ኣደያ ብሓንሳብ ንጓዓዝ ነርና እሶም በዚ ኮይኑ ኣነ ከዓ በዚ ፀቕዒ ኮይነ ንጓዓዝ ነርና ሽዑ ሓሊፈ ምስ በልኩ በቃ ጎህያ ኣትያትኒ ካብ ኣዳም ምልቓሲ ጎህያ ኣትያትኒ ሸዓ ንዓ ክድሕን ኢለ ናብዝን ናብዝን ከይደ ግን ኣትያትኒ እያ ምስ መፃኹ ኮይኑ ሕጂ ንዓ ከውፅ ኢለ ናብዚ ክኸይድ ኣዲኣ ፀኒሓ ተጣው ክብል ኣትያትኒ እያ በቃ ምንቅስቓስ ኣይነበረኒን ሸዓ መራፂ ኣይነበረኒን

ኣብ ምምራሕ ተሽከርካሪት ኣድህቦ ኣዝዩ ኣገዳሲ እዩ። ኣእምሮኻ ብኻልእ ተሰሪቑ እናሃለወ ተሽከርካሪት ክትመርሕ ብፍጹም ኣይግባአን። እታ ተሽከርካሪት ክትመርሓ ሓላፍነት ወሲድካ ክሳብ ዝሃለኻ ብምሉእ ኣድህቦ ናይ ብሓቂ ክትመርሓ እዩ ዘለካ። ኣድህቦኻ ዘጉድል ነገር ኣጋጢሙካ እንተሃልዩ ምዝዋር ኣቋረፅ ወይ እውን ናብ ንቡር ተመሊስካ ከም ዘለኻ ቅድም ኣረጋገጽ። ምኽንያቱ ናትካ ሸለልትነት ንብዙሓት ክልክም ስለ ዝኽእል ተሃዊኸባ ነዚኣ ክርክብባ እናበልካ ኣእምሮኻ ብኻልእ ተሰሪቑ እናሃለወ ብፍጥነት ምምራሕ ከኣ እሞ ንጥፍኣት መንገዲ ምጥጣሕ ማለት እዩ። ብፍጥነት ምምራሕ ምልክት ክእለት ኮይኑ ዝስምዖም እውን ውሕዳት ኣይኮኑን። ናህሪ ብፍጹም ምልክት ክእለት ኣይኮነን ኮይኑ እውን ኣይፈለጥን። ክኢላ መራሒ ተሽከርካሪት ዝበሃል ብምሉእ ኣቓልቦ ዝመርሕ ፍጥነቱ ሓልዩ ብሕግታት ትራፊክ ዝምርሐን ድሕነት ነብሱን ህዝቡን ኣቐዲሙ ብሓላፍነት ዝመርሕ እዩ። ብፍጥነት መሪሑ ክኢላ ኮይኑ ዝስምዖ ሰብ ንነብሱ ዘታልል እዚ ሓላፍነታዊ እዩ። ኣብ ኣዋጅ ቁፅሪ 154 እዝባር 206 ኣዋጅ ትራፊክ ፅርግያ ምስ ፍጥነት ኣተኣሳሲሩ ኣስፊርዎ ዘሎ ዓንቀፃት እንተተወቂስና ዓንቀፅ 30 ንካብ ክሊ ከተማ ወፃኢ ክህሊ ዘለዎ ድረት ፍጥነት ብከምዝ ስዕብ የነፅሮም። ሓደ ዝኾነ መራሒ ተሽከርካሪት ኣብ ዝኾነ ፅርግያ ናይ ገዛ ሞተር መኪና ወይ ሞተር ብሽግለታ ኣብ ሰዓት ካብ 100 ኪሎ ሜትር ንላዕሊ ክመርሓ ኣይፍቅድን። 2 መራሒ ናይ ንግዲ ተሽከርካሪት ኣብ ሰዓት ካብ 80 ኪሎ ሜትር ንላዕሊ ክመርሓ ኣይፍቅድን። 3 መራሒ ሕዋስ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢታን ሓውሶ ተሰሓቢታን ናይ ሕርሻ መሳርሒ ወይ ዝኾነ ካልእ ናይ ሞተር ተሽከርካሪት ኣብ ሰዓት ካብ 70 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀዶን። ከምኡውን ካብ ከተማ ወፃኢ ኣብ ድልድላት ኣብ ሰዓት ካብ 20 ኪሎ ሜትር ኣብ ዓድታት ድማ ኣብ ሰዓት ካብ 35 ኪሎ ሜትር ንላዕሊ ኣይመርሕን። ዓንቀፅ 31 ብግዲኡ መራሒ ተሽከርካሪት ኣብ ውሽጢ ክልል ከተማ ብዛዕባ ክህልዎ ዘለዎ ደረት ፍጥነት ብከምዚ ዝስዕብ ኣስፊርዎ ይርከብ። 1 ዝኾነ መራሒ ናይ ገዛ ሞተር ተሽከርካሪት ወይ ሞተር ብሽክለታ

0: ዝኾነ ጽርግያ ኣብ ሰዓት ካብ 60 ኪሎ ሜትር ንላዕሊ ደረት ፍጥነት ክምርሕ ኣይፍቅድን። ክልተ ዝኾነ መራሒ ናይ ንግዲ ተሽከርካሪት ዝለዓለ ዝፍቀድ ክብደታ ካብ 3500 ኪሎ ግራም ዘይዛይድ ወይ ናይ ህዝባዊ ኣገልግሎት ተሽከርካሪት ኣብ ሰዓት ካብ 40 ኪሎ ሜትር ንላዕሊ ኣይፍቅድን። 3 ዝኾነ መራሒ ናይ ንግዲ ተሽከርካሪት መጠን ክብደታ ካብ 3500 ንላዕሊ ዝኾነት ሕዋስ ናይ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢትን ሓውሲ ተሰሓቢትን ናይ ሕርሻ መሳርሒ ወይ ካልእ ሞተር ተሽከርካሪት ኣብ ሰዓት ካብ 30 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀድን። ብዘይካዚ መራሒ ተሽከርካሪት ናብ ከተማ፣ ዓዲ፣ ዕዳጋ፣ ቤት ትምህርቲ ወይ ሆስፒታል፣ ናብ ሰንጠቂት ጽርግያ፣ መሰጋገሪ ኣጋር፣ ኩርናዕ፣ ጸቢብ ድልድል ወይ ናብ ዝለዓለ ጫፍ ናይ ዓቐብ ወይ ናይ ቁልቁለት ክቐርብ እንከሎ ወይ ኣብ ጸቢብ ድልድል፣ ጸቢብ ጥውይዋይ ጽርግያ ኣብ ዝመርሓሉ ግዜ ወይ ተረኣይነቱ ድሩት ኣብ ዝኾነሉ ኣብ ልዕሊ ኣጋርን ካልኦት ተጠቀምቲ ጽርግያን ፍሉይ ሓደጋ ክህሉ ኣብ ዝኽእለሉ ኩነታትን ናይ ተሽከርካሪት ፍጥነት ከም ዝጐድል ይገብር። ነዚ ክግለጽ ጸንሐ ደረት ፍጥነት ትሒዝካ ኣብ እትኸደሉ እዋን ግን ውፅኢቱ ሓደገኛ እዩ። እዚ ኣብ ዓዲ ቀይሕ ዝረኣናዮ ሓደጋ እምበኣር ነዚ ዘጉልሕ ኣብነት እዩ።
1: ጠንቂ ሓደጋ ሕጂ ናህር እዩ ናህር እዩ በቃ ኩቱር ናህር ነይርዎ። ምክንያቱ ኣብ ከተማ ክንከምዎ ዓይነት ናህር ክትከይድ ኣይፍቀድን እዩ። ክቱር ናህር ነይርዎ። ናይታ ቆልዓ እውን ነይሩ እዩ። ከመይ እንድሕሪ ኢልካኒ ኩሉ ግዜ ንመኪና ስኻ ኢኻ ትሕልዋ ትሕልወካ ኣለዋ እንዲ ኣውስታ ሕልወካ ኣለዎ ንስኻ ከዓ ትሕልዋ ማለት እዩ። መኪና ትመፅእ እንድሕር ኣላ ኮይና ቀዳምነት ትገብሮ ነገራት ኣሎ። ቀዳምነት ንኣገር ዋላ ዳ ይኹን እምበር ንስኻ ከዓ መኪና ትመፅእ እንድሕር ኣላ ኮይና ጎይኻ ክትኣትዋ የብልካን ክሰግራይ ክቅድማ እየ ክትብል የብልካን ሳ ናይ ቴክኒክ ክስታይ ስለ ዝኾነት ንሳ ክትቅድመካ ትኽእል እያ ክቅድማ እየ እንዳበልካ እጀዛ ቆልዓ ክቅድማ የላ ሰጊራ ክትከይድ ክትብል እያ ገጫያታ ደላ ማለት እዩ። ስለዚ ኣጋር ሸለልትነት ክገብር የብሉ ኣብ ምንቅስቃሳት ውሲ ተጥንቃቐ ክህልዎ ክኽእል ኣለዎ ብፍላይ ከዓ ኣብ ፅርግያ ማለት እዩ። ድንሽተ ምስ ምዃና ቅልጣፍ እያ መኪና መፅያ እንታይ ክትገብራ ክትክእል ሓክስታይ ሓሳብ የብላ ንሳ እጂ ክቕልጥፋ ኢላሳ ዋዒ እዩ ክቕልጥፋ ኢላሳ ብተግ ኢላ ስለ ደኸደት ሳኻ መፅያ ገጫያታ ማለት እዩ። ስለዚ ጠንቂ ናይ መኪና ናህር ክንብሎ ከለና ጠንቂ ናይታ ቆልዓ ከዓ ተሃዋኺ
2: ልሱሳ ክኸይድ ከዓ ኣብ ክል ከተማ ስለዝኾነ ኣይፍቀዶን እዩ። ንዝኾነ ድሕነት ከድሕን ስለዘይኽእል ተሽከርከርቲ ሰብ ዝሰርሖ እዩ። ጎማ ክነጥረካ ውይ ንኽእል እዩ ሃንደበት እኳ ፍሬኖዊንካ ኣብካ ክእል እዩ ሃንደበት ምስኣተወካ ሽዑ ናበይካ ክተብል ኣንፈትካ ካ ክስሕት ማለት ናብ ሓደጋ ትቃላዕ ኣለኻ።
0: ውፅኢት ሓደጋ ተጣዒስካ ዘይምለስ ክሳራ እዩ። ህይወት ሰብ ምስ ሓለፈ ንብረት ምስ ዓነወ ጣዕሳ ትርጉም የብሉን። ብሰንኪ ሓደጋ ኣብ ማሕበረ ቁጠባዊ መድያት ሕብረተሰብ ዝወረደ ሃስያ ቀሊል ኣይኮነን። ብዙሓት ስድራ ቤታት ብዘይ ጠዋሪ ይተርፋም። ኣብ ሕልሚ ዝነበሮም እውን ራእዮም ይኽለፍ። ብሚልዮናት ዝግመት ዕንወት ንብረት የጋጥም። ወላውካ ሓደጋ ወዝቢ እንተኾነ ብሸለልትነት ዘጋጥመሞ ከቢድ ሃስያ ዘውርዱ ሓደጋታት ግን ማእልያ ይብሎምን። እዚ ድማ ኣብ ተሽከርካሪት ደይምና ክንመርሕን ከለና ክንስከሞ ዘለና ሓላፍነት ከቢድ ምዃኑ ዘዘኻኽር እዩ። ኣጋር እውን ጽርግያ ኣብ ዝሳገረሉ እዋን ከባቢኡ ተቆጻጺሩ የማነ ጸጋሙ ተዓዚቡ ክሳገር ግዴታ ኣለዎም። ምክንያቱም ዋላ እውን ቀዳምነት ናትካ ኣብ ዝኾነሉ እዋን ኣብ መስርሕ ቴክኒክ መኪና ጸገም ከጋጥም ተኽእለሎም። ከምኡ እውን ኣተኩሮ ኣውዲሉ ዘሎ መራሒ ተሽከርካሪት ከጋጥመካ ስለ ዝኽእል ብምስትውዓል ምስጋር ውሕስነት እዩ። ብዘይካዚ ወለዲ ንደቅና ሓደገኛነት ጽርግያን ኣገዳስነት ብጥንቃቐ ምስጋርን ከንረድኦም ይጽናሓለይ ዘይበሃሉ ዕዮ ገዛ ምዃኑ እዚ ሓደጋ እያው ኣብነት እዩ። ቆልዑት ከጋጥም ዝኽእል ሓደጋታት ዘይክርድኦም ይኽእል እዩ። ብምኽርን ማዕዳን ንቕሓቶም ከነዕቢ ድማ ኣገዳሲ እዩ። እዚ ክንሪኦ ጽንሐና ሓደጋ ኣብነትን መምሃርን እዩ እሞ ህይወትና ክትወሓስ መጻኢና ክጽብቕ ሃየ ደኣ ኩልና እናተሓላለና ውሕስነት ብዘለዎ መንገዲ ጽርግያና ንጥቐመሉ።
1: ሕጂ ካብዚ ሓደጋ እዚ ብዙሕ ነገር ኢና ክንምሃር ንኽእል። ሓደ ኣካይዳና ክንዕርዮ ከም ዘለና ዘቆልዓ እዚኣ ክትሰግር ክትብል እያ ገጭዋ ናይ ሞት ሓደጋ ስዒብዋ ደሎ ማለት እዩ። ሕጂ ኣብ ኣካይዳና ብጣዕሚ ክቱር ጉያ ዝተሓወሶ ኣቓልቡኻ ካሲኢልካ ብዛዕባኻ እንዳዕለልካ ከለካ ገለገለ ሰብ ኣሎ ሕጂ ክላክ ይሩሉ ዋላ እውን ደ ሰምዕ ሰብ ኣሎ እንዳኸዳ ከለዋሲ ኣረጋውያን ኣለው ተምሃሮ ማለት እዩ። እዞም ህፃናት ካ ትሕቲ ዕድመ እዚኦም ሕጂ ኣቓልቦኦም ዳርጋ ኣብቲ ፀወታን ኣብትናይ ዓቤትካ ኣብቲ ዕብት ንስለ ደሎ ዳርጋ ባዕሎም እዮም ቶም መራሕቲ መካይን ዝጎሲዎ ማለት እዩ። ሕጂ ኣነ ክብሎ ዝደሊ ኣጋር ኣጋር ኣብ ፅርግያ ክኸዱ ክንቀሳቀሱ ክኸዱ ኣለዎሲ ነገዶም ሒዞም ክኸዱ ኣለዎም ሸበድበድ ካዓ ዘይምባል እቲ ሓደ መኪና እዳበፀት እታ መኪና ድሕር በዝ ገፃት መፅላ በዝ ቆሪፁ ክኸይዱ ሸበድበድ ይብሉ ትሪኦም ሕጂ ቢብ የብለልካ እዚ ወዲ ሕጂ ከስሕታ ኢለ ብዙሕ ናብዝን ናብዝን ተቃሊሰ እዩ ዝብል እጂ ደው ኢላ ተትኸውን ንሳ ወይ ድሱ ደው ኢሉ ነይሩ እንተዝኸውን ኣይሞ ሓደ ግን እንታይ እዩ ግን እዚ እንተታት ዲ ኣብ ሕሉፍ ክንካ እንተ ክትብል ኣይትኽእልን ኢኸ ግን እጂ እዚኦም ኣጋር ብጣዕሚ ኣብ ፅርግያስ ካብ ኩሉ ክዕሾ ክፃወት የብሎም እዞም ህፃናት ዓበይቲ ኣረጋውያን እውን ከምኡ ብሓፈሻ ኣረጋውያን ንቆልዑን ጥራሕ ዘይኮነ ወላት መንእሰይ እውን ኣካይዱኡስ ጥንቆቅ ክኸውን ክኽእል ኣለዎ
3: ዋ ሕጂ ሓደጋ ክልሻዕ ሓደጋ ወዝቢ እንድዩ ግን ወዝቢ ኢልካ ጥራይካ ዘይኮነስ ጥንቃቐን ኣብቲ ትንቀሳቀሰሉ እዋን ኣብ ግምት የቲኻ ክትከይ ዝግብኣካ ሓደ ናህር የድልን እዩ ፃዕቂ ህዝቢ ዘለዎ ቦታታት መራሕቲ መካይን ተጠንቂቆም ክኸዱሉ ዝኽእሉ መንገዲ ከምዚ ምስ ዝግበር ቲ ድሕነት ንቲ ሓደጋታትን ክግታእ ዝኽእል ስለዚ ነብሲ ወከፍ ኣተሽከርካሪ ዝመርሕ ሰብ ኣብ ግዜ ዝንቀሳቀሰሉ እውን ኣድህቦን ኣብ ካልእ ከይገበረ ክንቀሳቀስን ክሰርሑን ከም ዘለዎ እቲ ዝያዳ ሓበሬታ ንህቦ ኣጋር ወይን ብመንገዲ ክሕዝ ከም ዘለዎ ናይ መካይን በየን እዩ ፈልጥ እዩ መብዛሕትኡ ሸለልትነት ኣለዋ መኪና ኣብ ፅርግያ ተኣኪብካ ምኻድ የጋጥም እዩ ካብ ከምዚ ዓይነት ክምሃሩን ወይ ከምኡ ዓይነት ሓደጋ ከየጋጥመ ኢ ከዓ ቀዲምካ ትጥንቀቕ ሓደጋ ምስ ኣጋጠመ ተጋጢሙ ወዲእካ ኢኸ ማለት እዩ ስለዚ ሓደጋ ቅድሚ ምፍፃሙ ወይ ግበን ቅድሚ ምፍፃሙ ኣቐዲምካ ነብስኻ ገቲእኻ ነታትካ ኣካይዳኻን ቅስቃስካን ተቋፂርካ ክትከይድ ከም ዘለካ ጥራይና ሓበሬታ ነመሓላልፍ
4: ኩቱር ናህሪ ካብ ኣውቲስትታት ዝመፅእ ትራፊክ ኣሎ የለን እንዳበልካ ሸለልትነት ርኢኻ ትራፊክ ንድሕር ኣሎ ቀስክ ንብል ትራፊክ ንድሕር ዘየለ ከዓ ክንጎይ እዚ ኩሉ ሓደጋታት ዝፍፀም ዘሎ ብሰንኪ እዚ ናይ ትራፊክ ሸለልትነት ምርኣይና እዩ ኩቱር ናህሪ ናብ ሓደጋ እዩ ዘጋልፅ ኩቱር ናህሪ ምግባር ብጣዕሚ ሓደገኛ እዩ እዛ መኪና እዚኣ ሰብ እዩ ሰሪሕዋ ስለዚ ፍረይኖ ኣለኒ ኢልካ ክትጎይ እንስሳ ኣትወካ ሳይክል ተኣትወካ እግረኛ ኣቱ ዓባይ ሰበይት ተኣትወካ ዓበይቲ ሽማግለታት ክኣትወካ ይኽእሉ እዚ ኩቱር ናህሪ ግን ሰብ ስለ ዝሰራሕ እዛ መኪና እዚኣ ፍረይን ክትሕዝ ኣይትኽእልን ኢኻ ኣንሸራቲቱ ናብ ሓደጋ እዩ ዘቃልዓካ ኣብ መኪናን ኣብ ንብረትን ኣብ ሰብን ተምፀኦ ጉድኣት ከዓ ብጣዕሚ ከቢድ እዩ ስለዚ ኩሉ መራሒ መኪና ኣብዚ እዋን ዝጓዓዘሉ ዓቕምታቱ ርኡ ደሴት ርኡ ኣብ ዝኾነ ሓደገኛታት መንገዲ ንትራፊክ ከይተፀበና በዓልና እውን ክንርዳእ ኣለና
2: ሕጂ ብዝያዳ ኣብ መንእሰያት ኣነ ከተኩር ምልከት መኪና እንተ ደኣ ኮይኑ ምልከት መኪና ማለት ስፒድ ኣይኮነን ወይ ፍጥነት ኣይኮነን ምልከት መኪና ቀሲ ኢልካ እንተኸድካ ኩሉ ግዜ ክተድሕን ትኽእል ኢኻ ክእለት ከዓ ኣብ ጉያ ኣይኮነን ካብ ጉያ ዝመፅእ በጀካ ክሳራ በጀካ ሓደጋ በጀካ ዘይተደለየ ክሳራታት ካልእ የለን ማለት እዩ ቀሲ ኢልካ እንተኸድካ ግን ሓደጋ ብመጠኑ ዋላ ወዝቢ እኳ እንተኾነ ሓደጋ ክትከላኸሎ ክተድሕኖስ ትኽእል ኢኻ ክተፍክሶ ትኽእል ኢኻ ካብቲ ዘጋጥም ኣዝኻ ስፒድ ንሕር ሃልዩካ ግን ዝኾነ ንኣብነት ካብዚ ገረብ ውፅእ ኢሉ ወይ ካብዚ ጎደና እትው ኢሉ ንሕር ኣብዛ ጎደና ኣትዩ ብዘለካ ስፒድ ፍሬኖ እንተ ደኣ ሒዝካ ንዑ ክተሃርሞኢኻ ስኻ ውን ናይ ምግልባእ ተኽእለሎ ወይ ካልእ እውን ኣብ ካልእ ተሽከርከርቲ ውን ሓደጋ ክተብፅሕ ኢኻ ማለት እዩ
5: ሕዱስ ዝኾነ ሰብ ተጠንቀቆ ከይድ ኣለዎ ቁልዕትካ ክስተፍግሉ ኣለዎም ዝብል ዋላ ሓንቲ ፍትረፍተ ክዱ ቀሲሎም ክኸዱ ኣለዎም ኣብ ሹቕ ማለት እዩ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፅጋታት ባሕርና ከመይ ቀኒኹም? ናይ ሎሚ መደብና ብዛዕባ ድሕረ ባይታ ትካል መፍረጫው ምፅዋዕ ኮይኑ ከምኡ ውን ድሕሩ ዝተመስረተ ትካል መፍረጫው ሓሊባይን ዝድህስስ መደብ ይክህልወና ሓቢርና ንከታተል።

0: ዝተበገስናሉ ግዜ ጸጥታ ዝሰፈነሉ ናይ ሰማይ ብርሃን ዝነገሰሉ ኣጋወጋሕታ እዩ ነይሩ። ቅድሚ ፀሓይ ክነኣቱ ኣንጊህና ኢና ተበጊስና። ኣንፈት ጉዕዞና ካብ ወደባዊት ከተማ ምፅዋዕ ንሸነኽ ሰሜን ኣስታት 43 ኪሎ ሜትር ርሒቓ እትርከብ ትካል መፍረጨው ሓሊባ እዩ። መንገድና ሰላም ዝዓሰሎ ዓድታት እምበረሚ ወቒሮ ብየማን ብጸጋምን ገዲፍና ብገረብ ተምርሙሳት ዓጂብና ሕልፍ ሕልፍ ኢሉ እውን ቀላጥ ቦታ ኣይተሰኣነን። ሓሊባይ ክነኣቱ ገለ ኪሎ ሜትር ምስ ተረፈና ሓንሳ ወሪድኩም በፂሕኹምሞ ዘለኹምሞ ቦታ ኣስተማቕሩ ዝብል እንክመስል ዳሕረዋይ ጎማ ነፈሰ። ከባቢና ኣስተማቒርና ጎማና ቐይርና ሓሊባይ ደበኽበልና። ሓሊባይ ምስ ኣተና ሓደ ካብቶም ባህርያዊ ትዕድልቲ ዝኾነ ምንጪ ኩሉ ዓይነት መቐረት ኮይኑ ዝነብር ዶብ ዘይብሉ ትሕዝቶ ጸኒሕና። እዚ ብክልተ ባእታታት ሶድዮምን ክሎሪንን ብምውሃድ ዝፍጠር ማዕድን እዩ ጨው። ንድሕሪት ምልሲ ኢልና ምስ ንርኢ ጨው ካብ ጥንቲ ኣትሒዙ ኣብ መነባብሮ ወዲ ሰብ ንዝተፈላለየ መዓላ ዝውዕል ዝነበረን ዘሎን ኮይኑ ብተዛማዲ ኣብ ሃገርና መልፍዕ ቆርበትን ኣብ መግብን ንጥቀመሉ። ትካል መፍረጨው ሳሊና ካብ 1907 ኣትሒዙ ብቐጻሊ ፍርያምነት ሕርሻ ጨው ኣብ ሃገርና ንኽዓቢ እጃሙ ከበርክት ጸኒሕን ኣሎን። ሳሊና ትካል መፍረጨው ኣብ 1907 ብኢጣላውያን ገዛእቲ ካብ ዝምስረት ኣትሒዙ ጨው ዘፍሪ ዝነበረን ዘሎን ትካል እዩ።
1: ቅድሚ ዚ ትካል እዚ ምምስራቱ ግን ህዝቢ ኤርትራ ምስ ጨው ሌላ ነይርዎ እዩ። ምክንያቱ ኣብ ሓስመትን ኣብ ቡሬን ቦርደሊ ኣብኡ ዝፈሪ ጨው ኣብ ሕብረተሰብ ኤርትራ ብግማልን ብካልእ መጓዓዝያን እንዳተኸፋፈለ ህዝቢ ኤርትራ ካብ ተፀጉ ይጥቀም ነይሩ እዩ። ዋላ ቀድሚ ዞም ጣልያውያን ምምስራቶም ነዚ ዝትካል ግን ብ1907 ብስም ሶሽታ ኢታልያና ፐርለሳሊና ኤሪትሪየ ዝብል ስም እዩ ተመስሪቱ ማለት እዩ። ብኢጣልያውያን ዝተመስረተ ኩባንያ መፍረጨው ኤርትራ ብዝብል ስም እዩ ተመስሪቱ። ኣብቲ ዝተመስረተሉ ግዜ ኣቐዲሙ ስለ ዝኾነ ዝጥቀመሉ ዝነበረ መሳርሕታት ኣዝዩ ምዕቡል ኣይነበረን። ሓይሎም ከዓ ብጉልበት እዩ ነይሩ ስራሕ፣ ብጉልበት ብባዴላ፣ ብኣብራዛ፣ ብሰንኬሎ፣ ብዓረብያ ብከምኡ ጌርካ እዩ ነይሩ ትጉዕዞ ማለት እዩ። 1950ታት ግን እቲ መሳርሒታት ምዕቡል ተኣታት እዩ። ሃርቨስተርስ፣ ሎደራት፣ ትሬለራት፣ ትራክተራት ዝኣመሰላ ተኣታት እየን። ምዕቡል መሳርሒ ስለ ዝተኣታተወ እቲ እቶት እንዳበርከተ ኸይዱ ማለት እዩ።

0: እዚ ኣብ ከተማ ምፅዋዕ ግራር ተደኪኑ ዝርከብ ትካል ምስ ምስፋሕ ወደባዊት ከተማ ምፅዋዕን ካልኦት ምኽንያትን ካብ ዝርከበሉ ኣከባቢ ንኽግዕዝ ኣብ 204 መደብ ወፂሉ ዝነበራ ግራውቲ ጨው ካብ ምፍራይ ደው ከም ዝበላ ይግለጽ።
1: መፍረጩ ምፅዋዕስ ካብዚ ቦታ ክለቅቕ ኣለዎ። ስለምንታይ ባስ ትሰፍሓ ኣላ? እዚ ቦታ እውን ዞባና ፃዕዳ ጋ ኮይኑ ከምዘ ናይ በዓል ዱባይ ናይ በዓል ጅቡቲ ገለ ብኣህጉራዊ መልክዕ ፅቡቕ ቶ ክርከቦ ክእል እዩ ተባሂሉ ተኣሚኑሉ ኣዋጅ ተኣዊጁ ሕጂ ካብ 204

0: ብዙሕ ጨዋፍ ሊና ስለ ዝነበርና ተዘብረኹም ሽጡ እምበር ክትጉዕዙ ስለ ዝኾንኩም መፍረ ቋርፁ ተባሂሉ ኣቐዲሙ ግን ንግድን ኢንዱስትሪን ሽዑ ምስ ንግድን ኢንዱስትሪን ኢና ነርና ምስ ሚኒስትሪ ንግድን ኢንዱስትሪን ምናልባት ሳሊናስ ምልቃቅ ኣይተርፋን እዩ ዝብል ግምት ገይሮም ኣብ 1997-98 ኣብ ዓለም ጨረታ ዘርጊሖም ማለት እዩ ጨው ዝፈርየሉ ቦታ ዳህሲስኩም ኣረጋግፁሉና ዝብል ጨረታ ዘርጊሖም ሕጂ ሓደ ማንደርስታም ዝበሃል ናይ እንግሊዝ ትካል ተዓዊቱ ኣብ ትሕቲ ጀደክ መፅናዕቲ ይካየዱ እቲ መወከሲ ዝተዋሃበ ቦታታት ሓደ ኣፍታ ነይሩ ካልኣይ እምበረሚ ሳለሳይ ከዓ ሓሊባ እዩ ማለት እዩ ንሰለስትዮን ኣፅኒዖመን ኣፅኒዖም ሕጂ ኣፍታ ክኸውን ከምዘይክእል እምበረም ውን ከምዘይከውን ተዝሓሸ ሓሊባ ኢሎም ሪኮመንድ ገይሮም መፅናዕቶም ወዲኦም ከይዶም ከምኡ ስለ ዝገበሩ ሕጂ ንሕና ግዕዙለኩም ዝቦታ ክትገድፈ ኣለኩም ዝተባሃለ ዝገደፍና ገዲፍና ዝነበረና ትሕዝቶ ኣዋዲድና መሳርሒታትና ሰራሕኛታት ኣገዲምና ናብ ሓሊባይ ከድና ንሓሊባይ ኣብ 216 እቲ ዝያዳ ሙሉእ ብሙሉእ ብሎ ዝጀመርና ክሳብ 220 ምቅራባት ተገይሩ ካብኡ ድሕሪኡ ከዓ ፍርያት ቀፂሉ ማለት እዩ
1: ከም መተካእታ ናይዚ ድማ ኣቐዲሞም ኣብ ዝተፈላለየ ቦታታት መፅናዕቲ ካብ ዝተገብረሎም ናብ ሓሊባይ ንክግዕዝ ምድላዋት ንክግበር ተወሲኑ ድሒሩ ኣብ 2012-2013 ሓንቲ ንእሽተይ ገዛ ብምድኳን ዝተጀመረ ናይ ቅየሳን መፅናዕትታትን መስርሕ ሓሊፉ ምስ ኩባንያ ህንፃ ሳዋ ብምውሃድ ኣብ 2016 ስራሕ ተጀሚሩ
2: ዳማይ ስራሕና ዝነበረ እቲ ንድፊ ብጀደክ ዝቐረበስ ኣባይታ ክፍለጥ ስለ ዝነበሮ ቀዳምነት ዝወሰድና ካብቲ ሰብ ዝቐርቦ መፅናሕቲ ማየ ዝርቕ ድዩ ኣይዝርቕን ኢሎም ኣፅኒዖም ከምዘየ ዝርቕ ኣብቲ ዝቐረበ ንድፊ ተገሊፁ ስለ ዝነበረ ንሕና ከዓ ንዑት ባይታ ከመይ ክንገብር ከም ዘለና ሪና ኣብ ነስ ወከፍ እዚ ሙሉ እዚ ሳይት ማለት እዩ ኣብ ነስ ወከፍ ፍርቂ ኪሎ ሜትር ጎዳጉዲ ናይ መዐቀኒ ናይ ማይ ኣብ ክንደይ መፃና ንክንፈልጥ መጀመርያ ክንገብሮ ዝነበረና ጉዳይ ስለ ዝነበረ ኣብ ነስ ወከፍ ፍርቂ ኪሎ ሜትር እንዳኸድና ጉድጓድ ተጓዓይቱ እቲ ማይ ኣብ ክንደይ ከም ዝወፅእ ኣረጋጊፅና ማለት እዩ
1: ጀዴክ ብመሰረት ዘካየዶ መፅናዕቲ ዘውፅኦም ረቑሒታት እቲ ንጨው ዝኸውን ትሕዝቶታት ናይ 1.3 ሜትሮ ርጉዲ ዘለዎ መሬት ብታሕቲ ማይ ዘየ ዝረቑን ቀረባ ንባሕርን ንፋስ ንምህርቲ ጨው ዘይሃስን ካብ ባፅዕ ኣዝዩ ትሑት መጠንጠሊ ኣየርን ክህልዎ ከም ዝግባእ መፅናዕቲ ወዲ እዩ
3: ነዚ ቦታ እዚ ክፍቲ እዩ ንፋስ ፀሓይ ቃልዕ ስለ ዝኾነ ነቲ ጨውና ብመንፅር ከማ ናብቲ ውፅኢቱ ብዙሕ ኢና ረኺብናዮም ናይ ባሓቂ ፅቡቕ መፅናዕቲ ነይሩ ካብ ናይ ባፅዕ ዝነበረ ኣብ ባፅዕ እተን ኣብ ክራማት ኣይትሓስቦን ኢኻ ካብ ወርሒ 9 ካብ ወርሒ 10 ዘሎ ስጋብ ወርሒ 3-4 ኣይትሓስቦን ኢኻ ናይ ጨው ክተፍሪ ካብ ወርሒ 5 ጀሚርካ ክሳብ ወርሒ 9 ደሎ እዩ ፅቡቕ ኩነታት ከምዚ ናይ ባሕሪ ክሎዝ ሲዝን ገለ ዝበሃል ከምኡ እዩ በቃ ነይሩ እዚ ግን 12 ወርሒ ተፍሪ ኢኻ ሕጂ እቲ ዝነበረ መፅናዕቲ ናይ ባሓቂ ፅቡቕ እዩ ነይሩ ማለት እዩ
1: ብዝተኸየደ መፅናዕቲ መሰረት ሓሊባይ መፍረጨው ክኸውን ከም ዝኽእል ተረጋጊፁ እንተኾነ ዝተፈላለዩ ብድሆታት ኣብ ቅድሚት ደው በሉ ፈለማ ናብ ዝግራት ንኽተኣትወሉ ትኽእል ብዙሕ መንገዲ ተፈቲኑ እቲ መሬት ውሕጅ ዝሓልፉ ብምንባሩ ድበት መሊኡ ብትሕቲ መሬት ማይ ስለ ዝነበሮ ድልዱል ብዘይምንባሩ እናተነፍሐ ንመካይን ምስቲ ዘለወን ክብደት እናተሸኽላ ንምስርሑ ኣሸጋር ኾነን ድሕሪ ብዙሕ ሓሳባትን ጥበብን ብምፍሳስ ክኢላታት 3 ሜትሮ ብምኩዓት ነቲ መሬት ከም ዘተንፍስ ተገይሩ
3: ምዞም ናይ ህንፃ ሳዋ ኮይና ነተን 7 ግራውቲ ክንሰርሐን ከለና ምሽካል ነይሩ መካይን እቲ ባህሪ ክንመፅእ ከለና መጀመርያ እቲ ሓደ ካብቲ ፀገም ዝነበረና ባህሪ ነይሩ ደይፈለጥናዮ ባህርታት ነይሩ እዚ ንሪኦ ከለና ወላ ሓንቲ ዘይገብር ደይሸኽለካ እዩ ንመስሊ እቲ መሬት ሞ ፅቡቕ ደሎ መሲልና ብዓበይቲ ዜን ሄቪዲቲ ማሽነሪ ዓበይቲ ዳምትራክ ክኣትዋ ከለዋ ይሽከላ ነይረን ብዙሕ ሽግር ኢና ረኺብና ሕጂ ኣብዚኣ እቲ ዓብ ተራ ተፃወተ ከም ኣነ ዝብሎ ነቲ ትካልን ነቲ ሰብ እንዳሃነፀ ክቡር ሚኒስተር ኣቶ ተወልደ ቀላቲ ሚኒስተር ሃብቲ ባሕሪ እቲ ባህሪ ናይ መወዳእታ ተስፋ ቆሪፅና ዝነበረ

0: ብተመክሮ ብዘዕለለና ኣብ ናይ ዓጊግ ዝነበሮ ግዜ እዩ። ኣብቲ ናይ ቀደም ኣብ ሜዳ ከሎ እዚ ሲ ከምዚ ለምባ ለምባ እንዳበለ ኣሸጊርና ምስ በልናዮ ሲ መስተንፈስ ክህልዎ ኣለዎ። መስተንፈስ እንድሕር ዘይገበርኩምሉ ከስራሓኩም ኣይክእልን ኢልና ብኤክስካቫተር ጌራ ንሕጂ ይኩዕታ ኣብ ጎና ማለት እዩ ሳ እታወ ነታ መገዲ ንሓልፈላ ኣብ ጎና ከይደ ብኤክስካቫተር ጌረ ይኩዕት ምስ ከዓትኩ እተን ኣብዚ ዝነበራ ማይ ብታሕቲ ኣክንዲ ዝመፃንስ ብጎን እየን ነቲዐን መፅን ሕጂ እቲ ማይ ኣብዚ ዘሸግረና ነበረ ናብኡ ነፊሱ መንፈሲ መስተንፈሲ ኢና ጌርና ኣሎ። ያ ሕጂ ዓባይ ታራያ ተፃዊቱ ንሕና ወዲና ኢና ነርና ህንፃ ሰዋ እውን ከምኡ ኣይንሰርሕን ኢና መኻይና ዓንየን ኣብዚ ክንስሕበን ንካልእ ዕላማ ንካልእ ስራሓት ዝፅበየን ደሎ ሲ ኣብዚ ጥራይ ሲ ዓንየን ዘይሽከላ እሞ ክገትዎ ከለዉ መሊሱ እቲ ሰልሚ ስለ ዝኾነ ይሸግሮም ነይሩ። ሕጂ ክንደየን እቲ መስሓቢእን እቲ ናይ ባሊስትራት ናይ ገለግለ ክንደየን ተበላሽ እየን። ሕጂ ምስ ከምዚ ጠጠው ኣቢልና ኣለና እዚ ኢሎምና ኣብ መወዳእታ እዚኣ ዓይነት ተኣሽሙ ምስ መፀት ፅቡቕ ትፍታሕ ተረኺባ
1: ነዚ ኩሉ ብድሆታት ሓሊፎም ናብዚ ደረጃ ዓወት ዘብፅሖም ጥበብ ተበላሕትነትን ሓቦን ተፀዋርነትን ኣብ ናሓድሕዶም እዩ። እዚ ትካል ኣብ ፅዑቕ ናይ ምሕፋዝ ስራሕቲ ይፀኒሕና ነዚ ንምዕባይን ንምስፋሕን ናይዚ ትካል ዝግበር ዝተፈላለዩ ናይ ቅየሳ ስራሕቲ እዩ። እዚ ትካል ሓደ ካብቲ ዝዓበየ ብልጭኡ ኣብ ነበርቲ ናይዚ ከባቢ ዝኸፈቶ ናይ ስራሕ ዕድላት እዩ። በዚ መሰረት ነቶም ተቐማጦ እውን ንዝረኸቦ ረብሓን ኣገዳስነት ናይዚ ትካልን ኣዝዩ ዕዙዝ ይገብሮም።
0: ሕጂ መፂኦምና ደለዉ ብፍላይ ንኣሹ 34 ዙርዮም ደቁ ቂሮ እውን ኣለውና ሓናፊፅና ኢና ነካይዶም ዘለና እቲ ስራሓት ድሮ ሶም ሒዞም እዮም ዘለዉ።

0: ትካል መፍረጮ ሓሊባይ ትካል ጥራይ ዘይኮነ ቤት ትምህርቲ እውን እዩ ካብቶም ምስኦም ዝሰርሑ ሰራሕተኛታት ካብ ዝነበሮም ዓውድታት ካልእ ክእለት ሞያ ኣጥርዮም እዮም
1: ወላ ሓንቲ ዳርጋ ኣይፈልጡ ነይሮም ክብለካ ክእል ክመፁ ከሎ ሕጂ ግን ክኢሎሞስ መሊኾሞስ ነቶም ብፆቶም ኣብነታውያን ኮይኖም ክንደያ ሕጂ ሓደሽ ትምህርቲ
2: ጸጋታት ባሕርና

0: ደሴታት ባሕሪ ጉሩማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸወ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራላውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ትሕዝቶ መዓድናት ከም ቀንዲ መዐየሪ ይውሰድ። ንምግቢ ንጥቀመሉ ባእታ ጨው ሶድየም ክሎራይድ ጥራዩ እዚ ንዕዘቦ ዘለና ኩሉ ፃዕርታት እምባር ነዚ ባእታ ንበይኑ ከም ዝተርፍ ንምግባር እዩ። እንተኾነ እዞም ባእታታት ዝተፈላለየ ባህርያት ዘለዎም ብምዃኖም በብጠባዮም ካብዚ ማይ ከም ዝእለዩ ምግባር ዝሓሸ መራፂ እዩ።
1: ጨው ንምፍራይ ብመጀመርያ ደረጃ እንታይ የድልየልና? ሓሙሽተ ነገራት ክማሉ ይኽእሉ ኣለዎም። ቀዳማይ ብርታ ዝበለ ፀሓይ ማለት እዩ፣ ናይ ፀሓይ ፀዓት። ካልኣይ ባሕሪ ክህሉ ኣለዎ። ሳልሳይ እቲአን ጋብላታት ተሰርሐን ማይ ዘየትሩዋ ክኸውን ኣለዎን። ሂሚዲቲ ወይ ከዓ ጠሊ መጠን ናይቲ ኤር ትሕት ዝበለ ክኸውን ክኽእል ኣለዎ። ብርታ ዝበለ ንፋስ ካ ህሉ ኣለዎ። እዚአን እንዳር ተማልየን ጨው ክፈሪ ይኽእል እዩ ማለት እዩ።
0: ነዚ ካብ ባሕሪ ዝተጨንጉዐ ማይ ናብ ሰለስተ ጋብላታት ምቅያር ድማ ኣካል ናይዚ እዩ። ነቶም ማዓድናትን ብዘፍታ ዶሮናታት ዝመፁ ርስሓትን ዝሓቆፈ ማይ ባሕሪ ናብዚ ጋብላታት ተበጊስሎም። ብቐዳምነት ዝኣትዋ መህፈፊ ጋብላ ኮይና ኣብዚ መስርሕ ካልሲየም ካርቦኔት ዝተባህለ ባእታ ይተርፍ። ኣብዚ መስርሕ ብቐጻሊ መጠን ሕፍሰት ናይዚ ኣብ ጋብላ ዝኣተወ ማይ ባሕሪ ይዕቅን። ቀዳመይቲ ጋብላ ናብታ መሕፈሲት ተባሂላ እትፅዋዕ ጋብላ ይሰግር። ኣብዚ እቲ ብጀሶ ዝብል ልምዳዊ ኣፃውዓ ዝፍለጥ ካልሲዮም ሳልፌት ዝግ ዝብለሉ ዓቐን ክሳብ ዝበፅሕ ይጸንሕ።
1: ጨው ወይ ካ ሶድየም ክሎራይድ ንኸተፍሪ እዞም ባእታታት ዘለዉ ክእለዩ ይኽእሉ ኣለዎም። ካብቲ ናይ ባሕሪ ማይ ማለት እዩ ክእለዩ ስለ ዘለዎም ክንኣልዮም ክንክል ኣለና ማለት እዩ። ሕጂ ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚኢታዊት ይበፅሕ ማለት እዩ። ሕብሰት ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚኢታዊት ይበፅሕ። ሕጂ እዚ ናይ ባሕሪ ማይ ፓምፕ ጌርካ ገሊልካ ብገለልቲ ማሽን ገለልቲ ኣለዋ ኣብዚ ናህና ነብሲ ወከፈን 2000 ኪቢክ ሜትር ኩቦ ማለት እዩ ኣብ ሰዓት ጭንጉዓ ማለት እዩ። ምስ ተጨንጉዖ እቲ ናይ ባሕሪ ማይ ናበይኣቱ ናብ መፈፊ ጨው ወይ ከዓ ኢቫፖሬተር። ሕጂ ተጨው ኣብቲ ናይ ጨው መስርሕ መጀመርያ እንታይ ና ንገብር? ሰለስተ ደረጃ ኣለና። እቲ መስርሕ ፍራክሽናል ክሪስታላይዜሽን ይበሃል፣ ምምቕቓል ማለት እዩ። እቲኦም ዘየድልዩ ባእታ ንላዕለኻ ሶድየም ክሎራይድ ምፍራይ ማለት እዩ። ሕጂ ኣብ ሰለስተ ኢና ንመቕሎ። መህፈፊ ወይ ከዓ ኢቫፖሬተር ይበሃል ቀዳማይ። ብካልኣይ ደረጃ ንረኽቦ ከዓ መሕፈሲ ወይ ከዓ ኮንሰንትሬተር ይበሃል። ብሳልሳይ ደረጃ ነቐምጦ ከዓ መፍረይ ጨው ግራት ወይ ከዓ ጋብላ ወይ ከዓ ክሪስታላይዘር ተባሂሉ ይፅዋዕ ማለት እዩ።
0: ገረብ ምግራብ ንቐላጥ ቦታታት ከባብን ብዓይነቱን መልክዑን ሰሓቢ ይገብሮም። ብዓይንኻ ርኢኻ ከተስተማቕሮ ኣስተማቒርካ ጥቕሚ ገረብ ክትርዳእ ኣይትሽገርን። ብኡ ድማ ኣብ መናፍሻ ንጽባቐ ኣብ ትካላት ገረብ ምግራብ ብብዝሒ ዝረአ። ብፍላይ ኣብ መታሕትን ቈላን ምቖት ዘለዎን ቦታታት ገረብ ብብዝሒ ኣብ ዝሰርሕሉን ስርሖም ወዲኦም ከጽልሉሉ ገረብ ይተኽል እዮም። ኣብዚ ትካል መፍረጮ ሓሊባይ እውን ገረብ ምትካልን ምክትታልን ኣካል ዕዮም እዩ።
2: እሞ ኣካል ስራሕና ደይ ንገብሮ እዚ ምግራብ ምስ ንጥፈታት ናይ ትጨው ምስኡ ኣካል ስራሕና ጌርና ደይ ንሕዞ ተባሂሉ ሚኒስተር እዩ ደፍርዮ ኣብ መንበሪ ገዝኡ በዓሉ ፍርዩ በዓሉ ብመኪንኡ ሒዝልና እዩ ድመፅእ። ዳሕራይ እንዳኸድና እውን በዓልና ክንወስድ ጀሚርና። እዚ ትሪእዎ ዘለኹም ኣግራብ ካብኡ እዩ እቲ መሰረቱ። ስለዚ እንዳ ዓበየ ምስ ከደ ሓደ ኣትክልተኛ ሞ ንግበር ነዚ ዝከታተሎ ኩላትና እቲ ምዱብ ስራሕና ስለ ዘለና ክጥዕመና ኣይክእልን እዩ። ስለዚ እሞ ሓደ ኣትክልተኛ ይገበር ተባሂሉ ንዋና ካየደ ስራሕ ሓደ ክቆፅረልና ሓቲትናዮ ቆፂርልና ስውን ፅቡቅ ተቐቢልዎ ሕጂ ብኡ እዩ ዝከታተሎ ዘሎ። ሕጂ ኣብዚ ትሪእዎ ዘለኹም ደረጃ ከዓ በፂሑ ኣብ መንጎ ከዓኒ ኣብቲ ዝምልከተና ግዜ ሱ ኣብዝሓተተና ኮስኳስ ንገብር ንሕጉዞ ኢና ኣብቲ ምቅምቃም ኹን ኣብ ገለኹ

0: መንእሰይ ኣፍራይን መሃዛይን ተባላሕታይን ሃናፅን ከም ምዃኑ መጠን ባይታ ክረክብ ግድን እዩ። ከዓይን ከበርክትን ወትሩ ረሃፁ ከይሓንስሰ ይዓይ ሽግ ብርሃን ድማ ይውልዕ። በዚ ድማ እዩ መንግስቲ ይፅንሓለይ ከይበለ ባይታ ብምፍጣር ሞያን ፍልጠትን ንምቕሳም ዝለዓለ ባጀት ሰሊዑ ኣምሂሩን ዘምህርን ዘሎም። ብመንፅሩ ድማ ኣብ ዝተዋህቦም ስራሕ ዓብዪ ኣበርክቶ ዝገብሩ ዘለዉ ገለ ማሽናት ሒዞም ገለ እውን ዝተሰብረ ኤስካቫተር ኣብ ምፅጋን ብልሽት ኣብ ምስናዕን ይርከቡ። ኣባላት ትካል መፍረጫው ሓሊባይ ኣብ ቀረብ ጨው ዝገብርዎ ዘለዉ ብዘይ ፀዓድ ሓይሎም ቀሊል ዘይኮነ ኣበርክቶ ይገብሩ ኣለዉ።
1: ኣብቲ ስራሕ ዘሎ ኣበርክቶ ናይ ባሓቂ ንኡዳት እዮም ንኡዳት እዮም ንፉዓት ውፍያት እዮም ዝተባሃልዎ ወይ ኣብ ተመደበሉ ስራሕ ኩሉ ብዓወት እዮም ዝስርሕዎ ንፉዓት ካ ኣብቲ ናይ ዲስፕሊን ኣብቲ ናይ ምእዙዝነት እዚኣ ከምዚኣ ግበርዋ እዚኣ ከምዚኣ ግበርዋ ተልካዮም ወዲኻ ኣለካ ድሕሪዩ ተሰሪሓ ክፅንሓካ እምበር ተወንዚፋ ይፀርሕንያ ታ ስራሕ ከምኡ እንዳበለ ሕጂ ካብቲ ዝነበረና ንኡስ ኣካይዳ ዝነበረና ድኹም ኣካይዳ ዝነበረና እሳቶም ብምምፃእ ከምዚ ዓይነት ውዳበ ምስ ፈጠርና ውድባት እዮም።
0: እዚ ኩሉ መስርሕ ምስ ሓለፈ በዘን ማሽነርታት በዞም ሓያላት ኣባላት የውህበካ ዘብል ክእለት ቅልጣፈ ይእዳዎም ነዘን ማሽናት ሸኹርተት ከብልዎን ክትርኢን ከለኻ ብምልከቶምን ክእለቶምን ትሕበን። ናውቲ ማሽናት ከም ናውቲ ነብሶም እዮም ዝፈልጥዎን ዝእዝዝዎን። በዚ ኸዓ ድንቂ ክእለት የብለካ።

ኣብ መወዳእታ ጨው ንብዙሕ መዓላታት ከም ዝውዕልን ከም ዝጠቕመናን ትካል መፍረት ጨው ሓሊባይ ካብ መጀመርታ ክሳብ መወዳእታ ብትስፍዋት መንእሰያት ብሕጉስ መንፈስ ገረብ እናተኸሉ ቦታ ሓሊባይ ናብ ለምለም ንምቕያር እኹል መፍረት ጨው ንምስሳን ብዘይፀዓድ ሓይሎም ይጓይ ኣለው።

ክቡራት ተኸታተልትና ከመይ ፀኒሕኩም? ሓፈሻዊ ብዛዕባ ትካል መፍረጮ ሓሊባይ ዝድስስ መደብ ይቐሪቡና ፀኒሖም። ኣብዚ ምፅ መደብ ብካልእ ትሕዝቶ ክሳብ ንራኸብ ተስናይ ንኽሉና።

ሰላም ሰላም። ብዝተፈላለዩ ቦታታት ብምዃን ንምእካል ሰዓታትና ክፅበይ ፅናሕኩም። ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሎሚ እውን ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ደርፍታት በብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብኽብሪ ኢና ንዕድም። ንሎሚ ትሕዝቶታት መደብ ህርመት ኣብዘን ዘለዋና ሰዓታት ሃገራውያን ደርፍታት እየን ክኾና። ምክንያቱ እዚ እንኽብሮ ወይ ድማ እዚ እንሸባሸበሉ ዘለና እዋን ኣብ ወርሒ ጉንበት ዓብዪ በዓል በዓል ናፅነት ሃገርና ንምኽባር መበል 35 ዓመት ዝኽሪ ኣብ ምፅምባል ንርከብ ኣለና። ስለዚ ድማ ኣብዘን ዘለዋና ሰዓታት ሃገራውያን ደርፍታትና ናባኹም ከነቐርብ ኢና። ምሳና ሓቢርኩም ክትከታተሉና ብኽብሪ እየ ዝዕድም። ከም መኽፈቲ ቀሪብያ ዘለኹ ደርፊ ንሎሚ ክቡራት ተኸታተልትና ናይ ድምፃዊ ጀማል ሮሞዳን ካብ ደርፍታቱ ኣብ 20 ዓመት በዓል ናፅነት ሃገርና ዝደረፋ ገዛና እትብል ክትከውን እያ ገለ ካብ

ክስተግጥማ እንተዳርኢና ድማ ከምዚ ቅጫ ዓተር ብላዕሊ ፈትወኪ ከም ጫሊዖ ስርናይ ኣመነ ሃርፈኪ ገዛና ፍትውቲ ናይ ቀደም ናይ ጥንቲ ወኒ ትቕስቅሲ እትብል ኩልና ከም ንዝክሮ ከምቲ ዝበልኮ ብዙሕ ግጥሚ ዘለዋ ተፈታዊት ዝኾነት ደርፊ ናይ 20 ዓመት በዓል ናፅነት ሃገርና ንምፅምባል ዝተደርፈት ደርፊ ኣክትከውን ናይ ሎሚ ትሕዝቶ መደብ ህርመት ብኣህዱ ኢልና ክንፍልም ኢና።

0: ዝተኸታተልኩም ኣደርፊ ክቡራት ተኸታተልቲ ብምክንያት መበል 35 ዓመት ፅምብል ናፅነት ሃገርና ሃገራዊ ንድርታትና ንምጅማር ኢልና ዝቀረብናዮ ኣደርፊ ኢኹም ተኸታቲልኩም። ካብዚ ብምቕፃል እውን ቀሪብናዮ ዘለና ኣደርፊ ናብ ድምፃዊ ኦሬን ሳልሕ ክንሰግር ኢና። ንሎሚ ካብ ናይ ኦሬን መሪፅናያ ዘለና ሃገራዊት ደርፊ ጓል ሃገረይ እትብል ክትከውን እያ። ዓርኮብ ቆማይ ናይ ጋሽ ባርካ፣ ፃሕዲ ልደት እምባሶይራ፣ ፉል መሮኮ ናይ ኣንሰባ፣ ሙሉ ዓለም ኣናድየ ከማኸ ኣበይ ክርከባ፣ ብርሃን ፀሓይ ፍሽኽታ፣ ጓል ሃገረይ ማዕርኣፋ እትብል ድምፃዊ ኦሬን ኣብ ቃል ምሕተት ወይ ድማ ኣብ ዕላል ሃገራዊ ንድርፍታቱ እንተ ደኣ ዘኪርና ብዝሓለፈ እዋን ኣብ ትሕዝቶ መደብ ህርመት ምስ ድምፃዊ ኦሬን ሳልሕ ዕሊልናዮ ዝነበርና ጓል ሃገረይ እትብል ደርፉ ሓንቲ ካብተን ተዘከርቲ እሞ ድማ ነታ ሓርበኛ ብዙሕ ነገር ዘበርከተት ኣደ ጓል ኣንስተይቲ ብሓፈሻ ንዓ ንምግላፅ ግጥሚ ፅሒፈ ከምኡውን ብዜማ ሰሪሐ ኣዋሂደ ካብ ምስራሕ ኣይርብርምኒየ ኢልና ነይሩ። እዛ ጓል ሃገረይ እትብል ደርፊ ክቡራት ተኸታተልቲ ምክንያት ብምግባር ብሃገራውያን ደርፍታትና ማለት እዩ ብምክንያት ፅምብል ናፅነት ሃገርና ኣብ ካልኣይ መስርዕ ቀሪብናዮ ኣሉና።
1: فدوبة إرترا كيش يبوب يسيف.

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣሎና ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ገዲም ድምፃዊት ሄለን መለስ ክትከውን እያ። ካብ ናይ ሄለን መለስ ንሎሚ መሪፅና ዘለና ደርፊ ሓሊ መልኪ እትብል ክትከውን እያ። ገለ ካብ ትሕዝቶ ግጥማ እንተዳ ርኢና ሓሊመ እምበር ኣነስ ሓሊመ ሓሊመወ ኣነ ሓሊመ ሕልሚ ሓላል ቤተይ መዋእል ዘድገመ ዳግማይ ሽልማት ግርማ ድምቀቱ ፀርጊ ብርሃን ኣድማስ ተቐኒቶ እትብል ኣብ መበል 14 ዓመት ፅምብል በዓልና ፅነት ሃገርና ንምድማቕ ዝተደርፈት ስርሐ ክትከውን ናብ ሙሉእ ትሕዝቶታ ደርፊ ክንሰግር

ዝተዓዘብኩ ደርፊ ክቡራት ተኸታተልቲ ኣብ መበል 34 ዓመት በዓል ናፅነት ሃገርና ብዓብዱ ዓሊ ናይ ዓፋር ደርፊ ክንከታተል ፀኒሕና። ካብዚ ብምቕፃል እውን ቀሪብና ዘለና ደርፊ ናብኹም ክቐርብ ናብ ድምፃዊ ግድም ድምፃዊ ፍፁም ዮውሃንስ ክንሰግር ኢና። ካብ ናይ ፍፁም መሪፅና ዘለና ደርፉ ኣብ 224 ደጊሙ ዝደረፋ ደርፊ ኣብ ምምፃእ ናፅነት ኣብቲ እዋን ማለት እዩ ዝደረፋ ተዘካሪት ደርፉ መርሓባ ይለኪ 91 እትብል ንናፅነትና እተንፀባረቀ ደርፊ ደሪፉ ነይሩ። ንሕጂ ግን እታ ሽዑ ዝደረፋ ደርፊ ደይኮነት እዛ ሕጂ ኣሐዲሱ ናብ ህዝቢ ዘቅረባ ደርፊ ኢና ቀሪብናልኩም ዘለና። እንተኾነ ግን ሙሉእ ስራሕታ ደርፊ ኣ ገለ ካብ ግጥማ እንተዳርኢና መርሓባ ይለኪ 91 መፂኸለይ ዓዲ ሓበን እተው ኢለክ ንገዛይ ሽሻይ ሒዝክለይ ጥዑም ዘመን ናፅነት እትብል እዛ ጥዑም ሽሻይን ካልእን ዝብል ትሕዝቶ ዘለዋ ግጥሚ ምስ ምውሃድ ስርሓ ናብ ድምፃዊ ፍፁም ዮውሃንስ ቀሪብና ኣለና ክንከታተላ።

ኣብ መበል 32 ዓመት በዓል ናፅነት ሃገርና ካብ ዝተደርፋ ደርፊ ካብዚ ብምቕፃል ቀሪብናልኩም ኣለና። ክቡራትን ክቡራንን ተኸታተልትና ብክልተ ድምፃውያን ሃገርና ዝተደርፈት እያ ክትከውን ብድምፃዊት ዳናይት ዮሃንስ ከምኡውን ሳሌም ጎይቶኦም ኩልና ዘኪርና ኣለና። ድግም ድግም እትብል ሃገራዊት ደርፊ ኢና ቀሪብናልኩም ዘለና። ክቡራት ተኸታተልቲ ገለ ካብ ሙሉእ ትሕዝቶ ግጥማ እንተዳርኢና ንሃገር ንባንዴራየ ጓልዛ ምድሪ ጓል ታሪክ እንደ ሎሚ እውን ዳግማይ ድምፂ ሓይልና ተሰሚዑሎ ብምኸተና እከይ ዘማቲ ማይ ዓሚኹሉ ሓደ ድምፅና ውሉድ ወላዲ ሰብስጡም መስመር ባናሎ ኣብ ቅድሚት ክንእከብ ኢና ዝገሸ ክመፅእ እዚ ሓቃፊትና እዛ ዓደኩሉና ፀንበለ ሊላ እትብል ንሙሉእ ትሕዝቶኣ ናብ ታ ደርፊ ክንሰግር ኢና። ክቡራት ተኸታተልቲ ሕጂ እውን ምስ ትሕዝቶ መደብር መት ክትሓብሩ ብክብሪ ኣድመኩም።

ክቡራትን ክቡራንን ተኸታተልትና ኩልና ፈሊጥናዮ ከም ዘለና ናይ ሎሚ ዓመት በዓል ናፅነት ሃገርና ብድምቀት ኣብ ምኽባር ኣብ ምሽብሻብ ንርከብ ኣለና። ሰናይ ቅንያት ናፅነት ክኾነልና እንዳተመነኹ እዚ ናይ ሎሚ ዓመት በዓል ናፅነትና ድማ ፅንዓትና ዋሕስና ትሕቲ ዝብል ቴማ ኢና ንኽብሮ ዘለና። ካብዚ ብምቕፃል ቀሪበን ዘለኹ ደርፊ ከላልየኩም። ሓንቲ መዝሙር ውድብና እትብል ኣብ 32 ዓመት በዓል ናፅነት ሃገርና ዝተደርፈት ኣብ ዞባ ዓንሰባ ክትከውን ከላ ካብኣ ቀፂላ እውን ኣብ ኢዮቤሊ ባሕቲ መስከረም ኣብ 2011 ዝተደርፈት ናይ ገዲም ድምፃዊ ነፍሲሄር በረኸት መንግስቲ ኣብ ብትሕቲ ገዛና እትብል ደርፉ ቀሪበ ኣለኹ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል እውን ቀሪብየን ዘለኹ ደርፊ ከላልየኩም። ሓንቲ ኣብ ብመበል 14 ዓመት በዓል ናፅነት ሃገርና ዝተደርፈት ብክልተ ድምፃውያን ሃገርና ክትከውን ከላ፣ ሓንቲ ብመስፍን ተስፋ ገርግሽ ከምኡውን ሮምዴት ዓለም ዝተደርፈት ብርሃንዛ ቤትና እትብል። ብርሃንዛ ቤትና ብርሃንዛ ህንፃ ጅግና ዝተሓቆፈ ብከርሳ ሓይሊ ዛ ህንፃ ጅግና ዝተቐብረ ኣብ ከርሳ እትብል ክትከውን ከላ፣ ካብኣ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ እየ ቀሪበ ዘለኹ ብድምፃዊ ሜሮን እስቲፋኖስ ምስ ሮቤል ገብረ ገርገሽ ኣብ መዛዘሚ ፌስቲቫል ናይ 2025 ዝደረፍዋ ንኤረና ንኤረና ንገዛና ንሪምና ንገዛና ዘይንሳን እሞ መን ኣለና እትብል ገለ ካብ ትሕዝቶ ያ ንክልቲኤን ኣከታቲለ ድሕር ምቕራበይ ደጊመ ክምለሰኩም ክቡራትን ክቡራንን ተኸታተልትና።

ርግብናት መሊስና ኣለና ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል እውን ናብ ድምፃዊ ቶማስ ኣልኣዛር ክንሰግር ኢና። ናይ ቶማስ ቀሪብናያ ዘለና ደርፊ ኣብ ወርቃዊ ኢዮቤል ባሕቲ መስከረም ኣብ 2011 ዝደረፋ ሃገረይ እትብል ሃገራዊ ደርፊ ኢና ቀሪብናልኩም ዘለና። ገለ ካብ ትሕዝቶ ግጥማ እንተዳርኢና ንፀገም ፀገም እዩ እንተይልካዮ ኢኻ ትፀገም ኣብ ሂወት ፈተና ኣሎ ክዕወተሉ የበል ዝሓሰብካዮ ሎሚ ተዘይሰለጠ ዕድልካ ኣይድፈኒዩ ግዜዩ ተመጠጠ እትብል ክትከውን እያ። ካብኣ ተኸቲላ እተቐረበ ደርፊ እውን ኣብ መበል 34 ዓመት በዓል ናፅነት ሃገርና ኣብ ዞባ ደቡብ ዝተደርፈት ሪም ተወልደ ምስ ኣብርሃም ሙልጌታ ፅንዓትካዩ እትብል ኣብ 2025 ማለት እዩ። ንዓኣ እውን ቀሪብና ኣለና ድሕሪ ናይ ቶማስ ደርፊ ሕጂ እውን ምስ ትሕዝቶ መደብር መትኹን ምከታልኩም።

ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ኣብዘን ዝፀናሐና ግዜ እዚ ዝተኸታተልኩሞ ካብቲ ብዙሕ ሃገራዊ ደርፍታት ናብኹም ኣቕሪብና ፀኒሕና ኣዛናይ ፀኒሐ ክኸውን ተስፋና ሙሉእ እዩ። ንሕጂ ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን እምርኻብና። ንኹሉ ህዝቢ ኤርትራ ሰናይ ቅንያትና ፅነት ክኾነልና ንምነ

ምስጢር ዓወት ህዝቢ ኤርትራ እንታይ እዩ ዝብል ሕቶ ዘዕርፍ ኣይኮነን፣ ብቐሊሉ ኸ ዝግለጽ ኣይኮነን። ምኽንያቱ ሰውራ ኤርትራ ተዋጋእቲ ነፈርቲ ኣይነበሮኦን፣ ሓበርቲ ሳተላይት ካርታታት ኣይነበሮን፣ ከበድቲ ኣጽዋር ሒዙ እውን ኣይተበገሰን፣ ናይ ወጻኢ ሰራዊት ኣይዓሰበን። ካብ ምንታይ ደኣዩ እቲ ዅሉ ዓወት? ልዕሊ ሓይሊ ስለ ዝነበሮ ጽንዓት፣ ጽንዓት ብዝኾነ ሓይሊ ክመክኽን ክጠፍእን ኣይከኣለን። ነብሲ ወከፍ ተቓላሳይ ዝዓጠቖ ሓይሊ ንሱ እዩ ነይሩ፣ ጽንዓት። ጽንዓት ብዝሃምም ድምፂ መዳፍዕ ኣይደሃለን። ሕጺጽን ምጺን ብዝብል ሕጭጭታ ኣጽዋር እውን ኣይርበሽን። ጽንዓት ሓይሊ እዩ ርግኣት ዝፈጥር፣ ልብን ኣእምሮን ኣካልን መንፈስን እዩ ዘበርትዕ። ጽንዓት ኣብ ኩሉ ሓይሊ ፈጢሩ። ጽንዓት ኣብ እምነት፣ ኣብ መትከል፣ ኣብ ዕላማ፣ ኣብ ራእይ፣ ኮታ ንዅሉ ምዕራፋት ጉዕዞ ቀሊሱ፣ ባህግን ሕልምን ክፈትሕ ክኢሉ። ብጽንዓት እቲ ክቕተል፣ ክመውት፣ ክጠፍእን ክጸንትን ዝተፈርደ ህዝቢ ንዅሉ ዘይከኣል ክኢሉ ናብ መድረኽ ዓወት በጺሑ። ምስጢር ዓወቱ ርእሲ ዅሎም ክብርታት ንዝኾነ ጽንዓት ስለ ዝወነነ እዩ።

ድሕርቲ ፖለቲካዊ ዓሎቕ ዝተፈረደ መሰል ህዝቢ ኤርትራ ገዛእቲ ሓይልታት ብስውርን ቁልዕን ፖለቲካዊ ሽርሒ ከድንንዎ ኣይከኣሎን። ብሓይሊ ብረት ፈቲኖም ኣይሰለጦምን። ብጅምላ ኤርትራዊ መንነት ንምጥፋእ ህዝቢ ንምጽናት ዘይዕርፍ ወፍሪ ተወፊሩ። ኣብ ልዕሊ ፍጡር ወዲ ኣዳም ክሕሰብ ዘይክእል ግፍዒ ተኻይዱ። ሃቐነ ጃምላዊ ህልቂት ተፈጺሙ። ዓድታት ናብ ሓሙኽሽቲ ተቐይረን። ብድሕሪአን ብዘይካ ትኪ ካልእ ዘይብለን ቁሸታት ተራእየን። ቈልዑ ዘኽቲሞም። ዕላማ መግዛእታዊ ሓይሊ ኣብ ከብዲ ልቢ ኣእምሮን መንፈስን ህዝቢ ኤርትራ ዘይወፅእ ራዕዲ ምዝራእ ነበረ። በንጻሩ ግን ኣንጻር ማዕበል ዝውንጨፍ ሓይሊ ተፈጢሩ። ምስ መከራ ዝተርር ሕብረተሰብ ቀጺሉ። ንብድሆታት ናብ ዕድላት ዝቕይር ወለዶ ሰሲኑ። ብዕላማን ብመትከልን ዝምራሕ መሪሕነት ገስጊሱ። ናብ ዓወት ብጽንዓት ዝበጽሕ ሰራዊት ተረኺቡ።

እዚ ከባቢ ዘስተንፍስ ሰብ ጥዑም ዝምነ መንእሰይ ብስምዒቱ ክግዛእ ዕድሚኡ ዘገድዶ ጎበዝ ዓመታት ክነብር መን ይሓስቦ። ሰራዊት ሓቂ ካብ ምብራቅ ክሳብ ምዕራብ ፀሓይ ንዘይዕርፍ ደብዳብ ዝፀወር ሓይሊ ተፈጢሩ። ቦምባታት ብዘይዕርፍ ከም ዘይዕርፍ ይዘንብ። እቲ ኣብ ቅድሚኡ ብርሃን ናጽነት ዝጠመተ፣ እቲ ኪዳን ልቢ ዝኣሰረ፣ እቲ ብመትከል እምበር ብስምዒት ዘይምራሕ ተጋዳላይ ግን ኣብዚ ቃጸሎ እዚ ዓመታት ተቐሚጡ። ፍቕሪ ሃገሩን ህዝቡን ብግብሪ መስኪሩ፣ ንመሬቱ ዝግባእ ዋጋ ከፊ ኢሉ። እዚ ዛንታ ህዝቢ ኤርትራ ብቐሊሉ ዝግለጽ ታሪክ ዓወት ኣይኮነን። እዚ መደብ እውን ዛንታ ጽንዓት ምስጢራዊ ዓወት እዩ ከንጸባረቕ።

ጉዕዞ ቃልሲ ህዝቢ ኤርትራ ጉዕዞ ጽንዓት እዩ ነይሩ። ሚዛን ናይቲ ጽንዓት እውን በቲ ክብደት ናይቲ ብድሆ ንምርዳእ ይከኣል። ትሪ ጽንዓት ሚዛን ስለ ዘለዎም ኣብቲ ዝያዳ ትሪ ዝሓትት ዝያዳ ጽንዓት ስለ ዝጠልብ እቲ ካብ 1961 ክሳብ 1991 ዝነበረ ጉዕዞ እውን ንባዕሉ እኹል ስእሊ እዩ ዝህብ። ንጉሳዊ ሓይሊ ወይ ሃፀያዊ ስርዓት ይኹን ወተሃድራዊ ስርዓት ኢትዮጵያ ኣንጻር ኤርትራ ዝተኸተልዎ መንገዲ ናይ በይኖም ናይ ዓቕሞምን ኣጀንዳ ጥፍኣትን ኣይነበረን።

ኩሉ እቲ ሽርሕን ብሓይሊ ክፍጸም ዘንቀደን መደባት ነቲ ሓርነቱ ንምጉንጻፍ ዝወፈረ ሰራዊት ሓቂ ዝዓለመ ይነበረን። እንታይ ደኣ ንመላእ ህዝቢ ኤርትራ ዕላማ ዝገበረ እዩ ነይሩ? ኩሉ ኣካል ሕብረተሰብ ኣብ ገጠርን ከተማን ኣብ ዓድን ቁሸትን ናይ ቅዝፈትን ህልቂትን ወፍሪ ኣየቋረጸን። ካብ ተራ ቦምብ ክሳብ ውጉዝ ኣጽዋር ኣብ ልዕሊ ሕብረተሰብ ኤርትራን መሬቱን ተኸስኪሱ። ኣብ ኩሉ ኩርናዓት ኤርትራ ደም ውሒዙ። ግን እቲ ደምቲ ጽንዓት ሰሪቱ። እቲ ዓጽምትቲ ሓያል ማእከል ቃልሲ ናይ ዓወት መንፈስን ዘይበርስ ሓይልን ሃኒጹ። ልዕሊ እቲ ዘባህርር ድምፂ መዳፍዕ መቓላሕ ዓወት ኣድሚጹ።

ሓደ መስከረም 1961 እቶም ብኣጻብዕ ዝቝጸሩ ጀመርቲ ሰውራ ናብ እምባ ኣዳል ደየቡ። እዞም ውሕዳት ተቓለስቲ ወታድራዊ ዕጥቅን ስንቅን ደገፍትን ናበይትን ኣይነበርዎምን፣ ሓደ እምነት ግን ነይርዎም። ውሑዳት ይጅምሩ፣ ብዙሓት ይስዕብዎም፣ ንሶም ይሓልፉ፣ ተካእቲ ይቕጽልዎ። እቲ ንኡስ ዓብዪ፣ እቲ ውሑድ ብዙሕ፣ እቲ ሓይሊ ድማ ደርማስ ከም ዝኸውን ኣሚኖም። ዓእሞም ውሑድ ዘካይድዎ ስርሒት ንኡስ እንተነበረ ትእምርቲ ጽንዓት እዮም ኮይኖም ኣብ ታሪኽ ጽንዓት ፈልሲ ሓቂ ዘርኦም። ሰራዊት ኢትዮጵያ ሸፋቱ እናበሎም፣ ንሶም ግን ሰራዊት ሰውራ ተኺሎም። ከምኡ ክንዲ ዝኾነ ኣብ ውሽጢ ኣዋርሕ ድምፂ ሰውራ ኤርትራ ኣበሲሮም። ተመሃራይ ካብ ትምህርቱ፣ ሰራሕተኛ ካብ ስርሑ፣ ሓረስታይ ገዲፉ ነዊቱ፣ ኮታ ካብ ኩሉ ቀጸላ ሕብረተሰብ ናብ ሰውራ ኤርትራ ውሒዙ። ሓንቲ ብረት ንሓሙሽተ እናጸሩ ተጓዒዞም፣ መንገዲ ብጽንዓት፣ ጉዕዞ ብጽንዓት፣ ቃልሲ ብጽንዓት፣ ናብ ዓወት ከም ዝበጽሕ ቅንጣብ ጥርጣሪ ኣይሕደሮን።

ክፋል ማይ ተመክሮ ቃልሲ ተጋድሎ ሓርነት ኤርትራ ብዙሕ ብድሆታትን ጉድለታትን ነበሮ። ግን ንኡ ዝእርም ሓይሊ ክፍጠር ደሪኹ። 1970 ህዝባዊ ሓይልታት ተወሊዱ። እዞም ውሕዳት ግን ከዓ ንሓደን ሃገራዊ ዕላማን ዝተፈለዩ ተጋደልቲ ኣብ ቅድሚኦም ሓደ ሃገራዊ ዕላማ ኣቐሚጦም ውዳበ ምስጢር ዓወት ምዃኑ ኣሚኖም። ኣብ ተሪር ባይታ ደው ኢሎም ንብልሒ መላፀ ሰጊሮም ሰልፊ ናጽነት ንህዝቢ ኤርትራ ዳግማይ ተወሊዶም።

ህዝባዊ ሓይልታት ፕሮግራሙ ስኢሉ ይነቒሉ እስትራቴጂካዊ መርሓ ጐደና ጽሒፉ ዕላምኡን መትከሉን ኣነጺሩ ሕመረት ናይ ክሉ ቃልሲ ጽንዓት ምዃኑ ኣርጊጹ ኣፍሊጡ ካብ ነገራዊ ሓይሊ ረቂቕ ሓይሊ ኣሚኑ ዛዕበየ ሰውራዊ ዕጥቂ ጥይት ከም ዘይኮነ መትከል ምዃኑ ኣነጺሩ ንሓድነት ልዕሊ ኩሉ ጽዒቱ ውዳበታት ዘርጊሑ ካብ መድረኽ ናብ መድረኽ እውን ብዕላማ ተጓዒዙ ህዝብን መሬትን በብቕሩብ ሓረ ምግባር ዝብል ሓሳብ ተግቢሩ መንእሰያት ካብ ውሽጥን ወፃእን ብኣሸሓት ተጸንቢሮም እቲ መደብ ብልክዕን ብስጡምን ቀጺሉ ኤርትራ ደው ከብሎ ኣይከኣለን ካብ ርእሲ ሓያላን ሓገዝ ሓቲቱ ኪዳን ቀይሩ እውን ናብ ብሕብረት ሶቪየትን መሻርክቱን ደኒኖ ዘይተኣደነ ኣጽዋር ጓሪቱ ኣጽዋር ጥራይ ዘይኮነ ብደረጃ ዓለም ኣብ ቅድሚ ዝስርዑ ወተሃደራውያን ሓንፅፅትን መራሕትን ተዋሂቡ ብሕብረት ሶቪየትን መሻርክቱን ዝድገፍ ደርግ ብሚግ ከበድቲ መዳፍዕን ብኩባ ዝምራሕ ሰራዊትን ንሰፊሕ ጸረ መጥቃዕቲ ተወዲቡ ሚዛን ሓይሊ ተቐያይሩ ህዝባዊ ግንባር ካብ ኣፍ ደገ ኣስመራን ካብ ጫፍ ሕንጻጽ ዓወትን ተመሊሱ።

0: እስትራቴጂካዊ ምዝላእ ብርድኢት ብፍልጠትን ብመኸተን ንጸላኢ ብምድኻም እዩ ተሰላሲሉ ብዓብዩ ብጽንዓት ጽኑዕ መሪሕነት ጽኑዕ ተቓላሳይ ጽኑዕ ህዝቢ ብጽንዓት ኣሚኑ ሓንሳብ ናብቲ ገዲፍዎ ዝኸይድ ቦታ ከም ዝምለስን ንሓዋሩ ብዓወት ከም ዝቕጽልን ኣይተጠራጠረን። ኣብ ምዝላቕ ብጽንዓት ከቢድ ኩነታት ሓሊፉን ተሓሊፉን ተጋዳላይ ምስቲ ክብደት ናይቲ ወራራት ክምሃይ በለን ውዱብን ውዳበን ህዝባዊ ግንባር ኣይፈረሰን።
1: ኣርተላይ ንረኽቦ ዝነበርና ሓደ ሓደ ዓበይቲ ኣጥዋር ክሳዕ ናይ ታንኪ ደረጃ ናይ 122 ሒዝና ወይ ተማሪሁ ብህዝባዊ ሰራዊት ብኡ መሰረት ነቲ ዝካየድ ሓደ ሓደ ትምህርቲ ብዛዕባኡ ክንፈልጡ ንኽእል ብኸመይ ክንጥቀመሉ ኣብ ኩነታት ናይ ሰማር ታንኪታት ከም ተተጠቐምና ከምኡ ኣብዚ ናይ ካርኔሽም ናይ በዓል በለ ዘፈተነ ንገብረሉ ዝነበርና በዓል 122 ከም ተተጠቐምና ጠቒሰ ነይረ። ድሕሪኡ ምዝላቕ መፅኡ ምስ ናይ ምዝላቕ ኩነታት ንሳሕል ተመዲስና ኣብ ሳሕል ምናልባት እቲ ዝነበረና ንብረት ይኹን ኣጥዋርን ታንክታትን ብኡ መሰረት ንሳሕል ድሕሪ ምምላስና ሓደሽ ኣወዛድባናትና ምስቲ ዘለና ኣጥዋር ናይ ፀላኢ ኣብ ናይ መካናይዝ ኩነታት ስለ ዝተቀየረ ብኡ መሰረት ንሕና ካብ ፀላኢ ዝረኸብናዮ ብኸመይ ዓይነት ከም ንጥቀመሉ ብምባል እቲ ናትና ንጥፈታት ትምህርትታትን ኣወዛድባ ኣብኡ ከም ዝኣተና ምናልባት ብሩህ እዩ። ብኡ መሰረት ኣብዚ ክሳዕ እዚ ናይ ጃልነት ናይ ናቕፋ ዝበፅሓሉ ኩነታት ፀላኢ ዝገብሮ ዝነበረ ወራራት ሳልሳይ ድዩ ራብዓይ ድዩ ሓምሻይ ወራር ድዩ ኣብኡ ብቲ ዝነበረና ኣፅዋር ንምክት ነርና ማለት እዩ። እቲ ካብ ሳሕል ሒዝናዩ ዝመፀና ካብ ሓረ ከተማታት ሒዝናዩ ዝመፀና ማእኸላይ ቦታ ብሬታት ይኹን እቲ ዓበይቲ ኣፅዋር ብዓቅሚ ናይቲ ዝነበረና

ትሕዝቶ ናይ ቦምባ ይኹን ጥይት ይኹን ምስቲ ዓይነት ናይቲ ካብተላይ ንማርኮ ዝነበርና ካብኡ ዝረኸብናዮ ንጥቀመሉ ስለ ዝነበርና ብኡ መሰረት ከይድ ነርና።

ከምቲ ልሙድ ኩናት ንድሕሪት ምምላስ ከም ስዕረት እዩ ዝግለጽ። ዓቕምኻን ዓቕሚ ጸላይኻን መዚንካን ዝውሰድ ስጉምቲ ግና ልቦና እዩ። ክልተ ስጉምቲ ንድሕሪት፣ ሓደ ስጉምቲ ንቕድሚት ምስጓም ዝብል ሓሳብ ከዓ ነቲ ተሪር መሊሱ ኣትረሮ፣ ነቲ ጽኑዕ መሊሱ ሕነኖ። ክብደት ናይቲ ጉዕዞ ቀሊል እኳ እንተዘይነበረ፣ ቅኑዕ መሪሕነትን ተባዕ ውሳኔን ምስ ጽንዓት ተጋደልቲ ግን ክውን ኮይኑ ብዅሉ ኣንፈት ብመሬትን ብሰማይን ንዘጋጠም ዝነበረ ደብዳብን ትኹሉ ውግኣትን እናገጠመን እናተዓወተን ሰቡን ኣጽዋሩን ዓቂቡ ናብ ኣኽራናት ሳሕል በጺሑ ጽኑዕ ደጀን ደኪኑ ኣብ ውሽጢ ጸላም ብርሃን ፈጢሩ ርእሱ ዝኽእለሉ ትካላት ሃኒጹ ብዓቢኡ ኣእምሮ ተጋደልቲ ናብቲ ዝለዓለ ሰብኣዊ ቁመና ሰቐኢሉ ሓጺናዊ ዕርዲ ዘይክማህ መንፈስ ንሞት ዝቀዳደም ሰራዊት ሓቂ ወኒኑ።

0: ህዝባዊ ግንባር ካብ 1978 ክሳብ 1988 10 ዓመት 3650 መዓልታት ኣብ ከቢድ ቃልስን መኸተን እዩ ኣሕሊፍዎ። ነብሲ ወከፍ መዓልቲ ብደብዳብ ቦምባታት ትጅምርን ብደብዳብ ትዛዘምን ነይራ። ዘይዕርፍ ወራራት ካብ ቀዳማይ ክሳብ ሓሙሻይ ሓሊፉ።
1: ኣጋር ከበድ ብረት ብካብ መስርዕ ጀሚሩ ክሳብ በጣልዮን ተመዲቡ ኣብ ዝተፈላለየ እስትራቴጂ ሒዙ ነይሩ። ምሳሌ በጣልዮን ሓደ ኣብ ሰሜናዊ ምብራቅ ሳህል ነይራ። በጣልዮን ክልተ ምስ ኣብ ዝተኣሳሰረት ከዛ ሰሜናዊ ምብራቅ ሳህል ነይራ። በጣልዮን ሰለስተ ኣብ ግንባር ናቕፋ እየን ነይረን። ብኡ መሰረት ኣሃዱታት ኣብቲ ዘቐረበ ቦታ ጠላኢ ምንቅስቃስ ክገብረሉ ዝኽእል ብረሻሽ ይኹን ቢቴንዲ ይኹን 75 ይኹን ሃውናት ብቢ ካብ 81-82 120 ምጥባራት ንጥቀመሉ ከም ዝነበርና

0: ነቲ ሕልፈት ዝሰግር ተጋዳላይ ኩሉ ገዛእ ርእሱ እናሃነፀ ሓሊፍዎ ትካላት እውን ብዝለዓለ ጫፍ ሰሪሐን ኣብ ትሕቲ መሬት ሆስፒታላት ተሃኒፀን ሓካይም ብብርሃን ሽምዓ መጥባሕቲ የካይዶ ትንፋስ የድሕኑ
1: እዞም ካብ ገጽ ንላዕሊ ዝተሃርሙ ብፍላይ ከዓ ናይ መንጋጋ ዝተሃርሙ ውጋኣት ንደገ እንዳ ሰደድካ እዩ ዝሕከም ነይሩ ሕጂ ግን ከምቲ ዝገለጽክዎ ዝኾነ ይኹን መጥባሕቲ ዓፅሚ ካብ ጎሎ ውፂኻ ምትካእ ከንፈር ኣፍንጫ ካብ ዝተፈላለየ ክፍለ ሰውነት ናይ ትሕሙም ወሲድካ ምስራሕ እዚ ፕላስቲክ ሰርጀሪ ዝበሃል ኮታስ ኣብዚ እዩ ዝግበር ዘሎ ዳርጋ ኣብዚ ውሽጢ 5 ዓመት ሓደ 2 ንደገ ሰዲድና ንኸውን እንተዘይኮይኑ ነብስኻ ክኢልካ ኣብዚ ኩሉ ይግበር እቲ ናይ ስኒ ሕክምና ምስትህሉ ኩነታት ናይ ትኩናት ብኻልኣዊ ደረጃ ኢና ንሪኦ ምክንያቱ ትህሉ ናይ ትኩናት ይገዛእና ስለ ዝኾነ

0: ዳርጋ ኣብቲ ናይ መውጋእቲ መጥባሕቲ ኣብኡና ነድህብ። ይኹን እምበር ብካልኣዊ ደረጃ እኳ ይካየድ እንተተባህለ እዚ ናይ ምትካእ ስኒ ከምኡ ውን ናይ ምውፃእ ናይ ምምላእ እውን ኣብዚ ነካይድ ኢና። ኣብዚ ኣሃዱ እዚ ኣብዚ ፊልድ ኦፍ ስፔሻሊቲ ዳርጋ 20 ዝኾነ ክኢላታት ኣማዕቢልና ኢና። ገሊኦም ኣብ ዝሰርሑ ኣለዉ፣ ገሊኦም ድሕሪ መስመር ጸላኢ። ነፍሲ ወከፍ ክፍለ ሰራዊትና ናይ ስኒ ሓኪም ኣለዎም። እዚኦም ክኢላታት እዚኣቶም ንኣሽቱ መጥባሕትታት የካይዱ። እዚ ናይ ስኒ ሕክምናዊ ስራሓት ነፍሶም ክኢሎም ኩሉ በይኖም ባዕሎም እዮም ዘካይዱ። ኩሉ ስራሓት እኳ ብሙሉእ ይካየድ እዩ እንተተባህለ ገለገለ ጸገማት ኣለና። ብፍላይ ከዓኒ ዋሕዲ ክኢላታት እኳ እንተደይ ተባህለ ዋሕዲ መሳርሒ ቅመማት ናይ ስኒ ከምኡ ውን ዋሕዲ መጠባብሒታት እዚታት ስለ ዘሎ ገለገለ ንኣሽቱ ጸገማት ኣይጠፍእን። ይኹን እምበር እዚ ጸገማት ኣሎ እዚ ተባሂሉ ስራሓት ብሸለልትነት ኣይሕለፍኒ። በቲ ዘለካ መሳርሒ በቲ ዘለካ ዓቕምን ኩሉ ከተማልእ ስለ ዝግባእካ እቲ ስራሕ ክሳብ ሕጂ ብግቡእ ይሰላሰላሉ ክብል ይኽእል።
1: ሕርሲ እውን ክሳብ ዝነውሐ 3 ሰሙን ግዜ ዝኸውን ሓንቲ ኣደ ኣብ ኣተኣላለያ ናይ ነብሳን ክንትን ምንቅስቃስ ናይ ሰብነታን ከምኡ ድማ ኣተኣላለያ ናይ ቆልዓኣን ብግቡእ ገይራ መሊኻ ትምህርታ ወሲዳ ካብዚ ቦታ እዚ ክሳብ ትፋኖ ኣብዚኢታት ዝግበረላ ክንክናት ኣሎ። እዚ እቲ ሓደ ምእላይ ንጥኑሳትን ናይሓረሰትን ክኸውን ከሎ ብካልኣይ ንጥፈታት እነካይዶ ብሰንኪ እዚ ዘይንቡር ዝኾነ ኣገባባት ናይ ምሕራስ ዝመፅእ ሳዕቤናት ናይ ሕርሲ ንዕኡ ናይ ምእላያት እውን ኣለና። እዚ ብሓፈሹ ብእንግሊዝኛ ዝብሎ እዚ ናይ ጋይናኮሎጂ እዩ። ኣብ ሃገርና ኣብ ኣካል ናይ ሳልሳይ ዓለም ከም ምዃና መጠን ብዙሓት ደቂ ኣንስትዮ ኣብ እዋን ሕርሲ ዝጉዳኣ ኣለዋ። እዘን ብእዋን ሕርሲ ዝጉዳኣ እውን እቲ ኣገባባት ተኣላለያ ብልምዳውያን ምሕረስቲ ብስነ ፍልጠት ዘይኮነ ኣገባብ ስለ ዝኾነ እተን ብዙሓት ደቂ ኣንስትዮ ኣብ ፃዕሪ ነዊሕ ግዜ ምስ ፀንሓ እቲ ቆልዓ ይመውት። ንሳትን እውን እንተደኣ ካብ ሞት ክድሕና ኮይነን ናይ ሽንቲ ዘይምቁፀርን ናይ ቀልቀል ዘይምቁፀርን ማፅንን ደገ መውፃእን ኩሉ እቲ ኣካላዊ ናይ ስርዓተ ምፍራይ ብምሉኡ ተባላሽዩ ይመፀ። ኣብዚ ኣብ ዝመፀሩ ግዜ ከዓ እቲ ኣብዚ እንገብረለን ዝኾነ ማህፀነን ደገ ወፂ እንድሕር ኮይኑ ኣብ ናይ ምውላድ ዕድሚአን ክሳብ ዘለዋ ንውሽጢ እቲኻ ሰፊኻ ናይ ምውላድ ዕድለን ናይ ምሕላው እንተ ደኣ ናይ ምሻን ናይ ቅልቅል ምቁፃርን ፀገማት ኣልዮም ኮይኑ ንዕኡ ምዕራይ ገለ ናይ ዝተባላሸወ ኣካልን ድሕርልዩ ንሱውን ከም ኣብ ዝኾነ ኣካል ዝግበር ሰፊኻ ወይ ካብ ካልእ ቦታ ወሳሲኽካ ናይ ምዕራይ ተግባራት ኣብ ዝነካይደለን እዚ ጥራይ ዘይኮነ ኣብዚ ናይ ጋይናኮሎጂ ጥረ ኣብ ማህፀንን ኣቆም ኣብ ማህደር እንቋቑሑ ከምኡውን ናብ ፎሎፒያን ቲፕስ ዝበሃሉ ኣካላት ንዝህሉ ነዚ ምእላይ ናይ ዝኾነ ኣገባባት ወይ ነቲ ዝወፀ ጥረ ምውፃእ ወይ ከዓ ነቲ ኣካል ኮሪስካ ንደገ ምውፃእ ሓፈሻዊ ኩነታት ጥዕንኡን ዝዕረየሉ ኣገባባት ወይ ድማ ሕክምና ንፍፅም።

ፖለቲካውን ኣካዳሚውን ኣብያተ ትምህርቲ ይቕፅል። ኣብ ነፍሲ ወከፍ ሰሙን ስለምንታይ ከም ዝቃለስ ፖለቲካዊ ትምህርቲ ይመሃር። ተጋደልቲ ከም ወተሃደራውያን መሃንድሳት ቃልሲ ተመልሚሎም። ካብ ቦምባታት ከምኡውን ዝተማረኻ ታንክታት ክፍልታት ጽገና ዘፍርያ ንኣሽቱ ፋብሪካታት ተሃነፃ። ህንፀት ኣካላዊ ብቕዓት ዘየቋርፅ መስርሒ ነይሩ። ነፍሲ ወከፍ ተጋዳላይ ኣካሉን ኣእምሩኡን ይሃንፅ። 24 ሰዓት ኣብ ስራሕ ይሕልፎ። ጽንዓት ምጥንካር ጭዋዳ ኣይነበረን። እንታይ ደኣ ህንፀት ኣእምሮን መንፈስን ከምኡ ክንዝኾነ ካብ ቀዳማይ ክሳብ ሓሙሻይ ወራር ብዘደንቕ መኸታሓ

0: ኣሊፍዎ። ብዓብኡ እቲ እውጅ ኩናት ወፍሪ ቀይሕ ክኸቡን ከም ኩሉ ወራራት ኣፍሺልዎ።
1: ሻድሻይ ኣብ ድሮ ሻድሻይ ወራር ፍልይ ዝበለ ካብ ዝተረኣየ ተርዮታት ናይ ከቢድ ብረት ደብዳባት ይኹን ብሄሊኮፕተራት ቅድሚቲ ግዜ ትርኢናየን ዘይንፈልጥ ናይ ኣየር ብለይቲ ደብዳባት ነይሩ ዝነበርናየ ድፋዕ ግሜ ከምኡ ናሳሓይታን ቁርን ስለ ዝነበረ ነዚ ብምጥቃም ግመ ጉልባ ብምግባር ጸላኢ ኣብ ድፋዕና ክጸጋጋዕ ይጅምር። ብወገና ነዚ ተዳሊናሉ ስለ ጸናሕና ንዝኾነ ይኹን ደብዳባት እውን ሓፂናዊ ዝኾነ ድፍዓት ጌርና ስለ ጸናሕና ዋላ ሓንቲ ዕጅብ ክብለና ኣይከኣለን። ስለዚ እቲ ዝተፈላለየ ንፍሒታት ይኹን ፕሮፓጋንዳዊ ዘመተታት ኣብ ግምት ከየእተወ ተጋዳላይ ንቕድሚት ብምውንጫፍ ጸላኢ ኣብ ግምት ከየእተወ ኣብ ዝመፀ እዋን ዓጠምጠም የብሎ ማለት እዩ። ጸላኢ ኣብዚ ግዜ እዚ በዚ ጥራይ ከይተወሰነ ማለት ግንባራት ብምጥባጥ ብምምጣጥ ደጋድልቲ የብሉን ኢሉ ዘተኩረሉ ቦታታት ዝተፈላለየ ፈተናታት ይገብር። ንሕና ግን ማለት ዘድሊ ምውንጫፋት እናገበርና ነቲ ናይ ጸላኢ ዝተፈላለየ ተበግሶታት ዓጠምጠም ኣቢልና ጸላኢ ንድሕሪት ከም ዝምለስ ገርና እዩ ማለት
2: ዕርድና ክጥሕሳ ኣብ ዘይከኣለሉ እዋን ብዝተፈላለየ ካብዚ ዕርዲ ዘሎ ዕርድታትን ድፍዓትን ዘለዎ ግንባራት ንየማንን ንጸጋምን መጢጡ ንኻል ቦታ ንምርካብ ከም ዝመጠጠ ማለት እዩ። ኣብዚ ከሃጅን ከሎ ኣብቲ እዋናቲ ግመን ጸልማትን ስለ ዝነበረ ብለይቲ ይኹን ዋላ በቲ ግመ ተተሸፊኑ ድፍዓትና ዋላ ንኻላት ረኺቡ ንምእታው ንምጥሓስ ፃዕርታት ከም ዘካየደ ኣብዚ ግን ንሕና ኸን ካብቲ ንሱ ዝገብሮ ውጥናት ወይ ካብቲ ንሱ ንዓና ንምድምሳስ ዘካይዶ ነበረ ፃዕርታት ተዓጻጻፍነት ብምጥቃም

ኣብ ምኽትኽ ይትሓፅረ እውን ኣብ ዝተፈላለየ ከባቢታት እንተላይ ኣብ ማእከል ከተማ ኣስመራ ሓይሊ ኣየር ኢትዮጵያ ከይተረፈ ኣደናቕን ዕውትን ስርሒት ፈጺሙ። ሰራዊት ህዝባዊ ግንባር ኣብ 10 ዓመት ጽንዓት ኣብ ዘመናዊ ታሪክ ኣፍሪቃ እቲ ዝያዳ ተጸዋርነት ዘለዎ ተዋግኣ ሓይሊ ምዃኑ ብግብሪ ኣመስኪሩ።

0: ኣብ 1987 ህዝባዊ ግንባር ናብ ካልእ ስትራተጂ ሰጊሩ ካብ ምክልኻል ናብ መጥቃዕቲ።
1: ኣብዚ ቐብሪ ናቱ ከዓ ኩላትና ኣብቲ ናቱ ሓመድ ድበ ንምክፋል እቲ ተኣኪብና ዘለና ማለት እዩ።
2: ሓመድ ድበና ደው ንኸርክብ ይከኣሎ ሓመድ ድበና ደው ንኸርክብ ይከኣሎ።
0: በዚ ኸዓ እቲ ኣብ ከተማ ኣፍ ዓበት 10 ዓመት ዝዓስከረ ካልኣይ ኣቤታዊ ሰራዊት ኣብ ውሽጢ 72 ሰዓታት ሓንሳብን ንሓዋሩን ተደምሲሱ። መራሕቲ ኩናትን ከበድቲ ኣፅዋርን ተማሪኹ። ኣብ መጋቢ 1988 ከተማ ኣፍ ዓበት ተሓረረት። ሓይሊ ህዝባዊ ግንባር ናብ ዝበረኸ ጫፍ ምብፅሑ ተረጋገጸ። ብድሕርዚ ነቲ ማዕበላዊ መጥቃዕቲ ደው ከብሎ ዝኽእል ሓይሊ ኣይተረኽበን። ፈንቅል መጺኡ ኩናት መሬትን ባሕርን። ኣብ ለካቲ 1990 ተጋደልቲ ንመእተዊ ቀይሕ ባሕሪ ሰጊሮም ንወደባዊት ከተማ ባጽዕ ተቖጻጺርዎ።

እቲ ጉዕዞ ከቢድ፣ እቲ መንገዲ በዳይ፣ ግን መንገዲ ጽንዓት ነበረ። ናብ ደቡብ ዝሰገረ ሓይሊ ግንባር ደቂ ኣምሓረ ኣቑሙ ወፈረ ኣሃዱ ናብ ከተማ ዓሰብ ገስጊሱ። ነቲ ሓይሊ ክመልሶ ዝኽእል ሓይሊ ኣይተረኽበን። ምልእቲ ሃገር ኣብ ወርሒ ግንቦት ካብ መግዛእቲ ሓራ ኾነት።

ግንቦት 1991 ዓወት ህዝቢ ኤርትራ ዘረጋገጸት ወርሒ ጥራይ የነበረትን ወታደራዊ ሓይሊ ወይ ደርግ ካብ ምሉእ ኢትዮጵያውን ካብ ስሩ ዝተማሕወሉ ወርሒ እዩ። ህዝባዊ ግንባር ነቲ ብደም ዝተጎናፀፎ ዓወት ብሕጋዊ መንገዲ ኣህግራዊ ኣፍልጦ ክህቦ ምእንቲ ብቐጥታ ናብ መደብ መሰርእሰ ውሳነ እዩ ሰጊሩ። ንክልተ ዓመት ምሉእ ዘካየዶ ሓያል ስራሕ ካብ 23 ክሳብ 25 መያዝያ 1993 መስርሕ ረፈረንዱም ኣካይዱ ኩሉ ኤርትራዊ ኣድሚፁ ብ99.83 ሚእታዊት እወን ናጽነት ኣድሚፁ። ኤርትራ ብ24 ግንቦት 1993 ኤርትራ ብወግዒ ናብ ማሕበረሰብ ዓለም ተጸንቢራ ባንዴራ ኤርትራ ኣብ ልዕሊ ሰማያት ኤርትራ ኣምበልበለት።

ፅንዓት እንታይ እዩ? ናይ ዓወት ምጉርምራም ኣይኮነ። እቲ ቦምባ ድሕሪ ምቁራፁ ዝቕፅል ሕሽኽታ እዩ። ኣብ ትሕቲ ተኽሲ መዳፍዕ ንውላዳ ምንባብ እትምህር ኣደያ። ንሓዘን ናብ እስትራተጂ፣ ንፍርሒ ናብ ስነ ስርዓት፣ ስቓይ ድማ ናብ ምትሕግጋዝ ቀይሮ። እዚኡ እቲ ምስጢራዊ ዓወት። ስዕረት ጸላኢ ዘይኮነስ ህላወ ነፍሲ እዩ። መግዛእታዊ ሓይሊ ዑናታት ገዲፉ ህዝቢ ኤርትራ ካብቶም ዑናታት ብሕነ ምፍዳይ ዘይኮነስ ብጽንዓት ህዝቢ ሃኒጹ።

ኣብ ነብሲ ወከፍ ሓደ መስከረም ንፋስ እምባ ኣዳል ክሳብ ሕጂ ነታ ናይ መጀመርታ ተኽሲ ይስከማ። እቶም ተስፋ ዘይቈርፁ፣ እቶም ዝኸበደ ከውሒ፣ እቲ ፈጺሙ ዘይስበር ከም ዘይኮነ ዝዝክሩ፣ እቲ ድሕሪ ምብታኹ ክሳብ ሕጂ ንሓድሕዱ ዝሕዝ እዩ። ንሱ ድማ ጽንዓት እዩ ንስኣ ኤርትራ።

ፈንወይ ቲቪ ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሮም ረቡዕ 13 ግንቦት ሰዓት 5 ተዳለዎ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣለና ንምክታልኩም ብክብሪ ንዕድም ሮቤል በረኸት ምስ ኣቕረቤት ቋንቋ ምልክት ሰናይት በረኸት ብምዃይና ብቐንዲ ኣርእስቲ ዜና ንፍልም ኣብ ዞባ ሰሜን ኣቕሒ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝምዝገን እጥፈታት ከም ተሰላሰለ ተገሊጹ። ኣብ ዞባ ደቡብ ኣቕሒ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣብ ንኡስ ዞባ ከርክበት ዕቃበ ኣግራብን እንስሳ ዘገዳምን ፅቡቕ ውፅኢት ተረኺቦ። ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልትታት ምብፃሕ ንምፍጻም ከተማ ቤጂን ኣትዩ። ፊሊፒንስን ጃፓንን ዝኸተምኦ ወተሃደራዊ ስምዕ ዝመፅእ ዓመት ከም ዝትግበር ሓቢረን። መንግስቲ ቬንዙዌላ ሃገሩ ኣብ ትሕቲ ምሕደራ ኣሜሪካ ክትወድቕ ከም እትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ዝርዝር ዜና ኣብ ዞባ ሰሜን ኣቕሒ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ብዝተዓመ ዝምዝገን ስራሕ ብጠቕላላ ልዕሊ 54 ሚልዮን ሜትሮ ኩቦ ዝሕዛ ከዘንቲ ማይ ተሰሪሐን። ብዛዕባ እዝን ኣብቲ ዞባ ዝፈጠሮ ፅልዋን ወኪል ሪና ደምሳት ፀጋይ ዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንደ ማርያም ክቕርቦ እዩ።

0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ትሕቲ ቅርፂ ሕርሻ ዝምስገን ንጥፈታት ከም ተሰላሰለ ካብ ጨንፈር ሕርሻዊ ትሕቲ ቅርፂ ዝተረኽበ ሓበሬታ ኣፍሊጡ ሓላፍቲ ጨንፈር ኣቶ ሰሎሞን ወልደ ሚካኤል ነኤረን ኣብ ዝሃቦ ሓበሬታ ልዕሊ 15,000 ሄክታር ዝለምዕ መእለይ ወሓይዝ ኣብ ጎላጉል ከም ተሰርሐ ከምኡውን ብጠቕላላ ልዕሊ 54 ሚልዮን ሜትሮ ኩቦ ዝሕዛ ዝተፈላለየ ዓቐን ዘለዎን ከዘንቲ ማይ ከም ተሃንፃ ገሊጹ በዚ መሰረት ኣብ ንኡዞባ ናዕፋ ልዕሊ 2.3 ሚልዮን ኩቦ ዝሕዛ 47 መጠነ ንኡስ ዲጋታት ኣብ ንኡዞባ ፍዓበት ልዕሊ 1 ሚልዮን ኩቦ ዝሕዛ 7 መጠነ ንኡስ ዲጋታት ኣብ ንኡዞባ ጊንዳዕ ልዕሊ 700,000 ሜትሮ ኩቦ ዝሕዛ 15 መጠነ ንኡስ ዲጋታት ኣብ ንኡዞባታት ቃሩራን ኣደብሓን ድማ ልዕሊ 200,000 ሜትሮ ኩቦ ዝሕዛ ከዘንቲ ማይ ከም ተሃንፃ ረድዩ ኣቶ ሰሎሞን ኣስዒቡ ልዕሊ 50 ሚልዮን ኩቦ ማይ ዝሕዝ ዲጋ ጋሕቴላይ እውን ኣካል ሕርሻዊ ትሕቲ ቅርፂ እቲዞባ ምዃኑ ብምጥቃስ እተን ዝተሃንፃ ከዘንቲ ማይ ኣብ ምውሓስ ምንጪ ስተ ማይ ሰብን ጥሪትን ምርጋእ መሬትን ዓብ ኣስዋፅኦ ይገብረ ከም ዘለዎ ኣረድዩ ኣብ መወዳእታ ኣቶ ሰሎሞን ኣብ መስርሕ ህንፀት ናይተን ከዘንቲ ማይ ኣበርክቶ ህዝብን ኣባላት ሓይልታት ምክልኻልን ኣዝዩ ልዑል ምንባሩ ኣረጋጊፁ
1: ናብ ካልእ ዜና ምስ ንፀግር ኣብ ዞባ ደቡብ ኣቕሒ ባሕሪ ኣብ ዝተፈላለያ ንኡዘባታትን ዓድታትን ድሕሪ ዝተካየደ ተሃሳሳዊ መርመርታት ንልዕሊ 200 ዜጋታት ዕውት መፅባሕቲ ሓበላ ዓይኒ ተካይዱ ወኪል ኤሪና ዳንኤል ሃብቲኣ ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ኣርሴ ማስመሮም ክተቕርቦ እያ
2: ጨንፈር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ምስ ሆስፒታል ብርሃን ዓይኒ ብምትሕብባር

0: ና ሓቢራ ሓላፊ ኣብያት ትምህርቲ ንኡዘብ ዓዲ ቀይሕ መምህር በየነ ተስፋይ እቲ ቕነ ተምሃሮ ብመልክዕ ጥበባዊ ውድራትን ምርኢትን ታሪክን ክብርታትን ዝወርስሉ ስለ ዝኾነ ኣገዳስነቱ ልዑል ምዃኑ ኣብርዩ ናጥነት ረዚን ሓላፍነት እተሰክም ህያብ ስውኣት ምዃና ዝሓበረ ኣመሓዳሪ ንኡዘብ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበወገኑ ትርጉም ናጽነት ኣብ ቆልዑን ተማሃሮን እናሰረፀ ንክኸይድ ከምዚ ዓይነት መደባት ጽልኡ ቀሊል ስለ ዘይኮነ ክድፋኣሉ ከም ዘድሊ ኣብሪሆም ቅነ ናጽነት ኣብያት ትምህርቲ ንኡዘብ ዓዲ ቀይሕ ኣብ ኣብያተ ትምህርቲ መሶብና ፍቕርን ሰላምን ሚዐ መሓዛ መባእታ ዓዲ ቀይሕ ካልኣይ ደረጃ ዓዲ ቀይሕ ከምኡ ውን ኣብ ማእከላይ ደረጃ ቋሒቶን ዑናቡርን ይካየድ ኣሎ። ኣብ ኣስመራ ንዝነጥፉ ወነንቲ ትካላት ወሃብቲ ኣገልግሎት ብማሕበር ወሃብቲ ኣገልግሎት ቱሪዝም ኤርትራ ዝተወደበ ኣብ ድሕነት መግቢ ዘተኮረ ኣስተምህሮ ተዋሂቡ ንጸብጻብ ወኪል ኤርና ዮናታን ይዕብዮ እልልታ ሃብተ ማርያም ክትቕርቦ እያ።
1: ማሕበር ወሃብቲ ኣገልግሎት ቱሪዝም ኤርትራ ኣብ ከተማ ኣስመራ ንዝነጥፉ ወነንቲ ትካላት ብ12 ግንቦት ኣብ ድሕነት መግቢ ዘተኮረ ጎስጎሳዊ ኣስተምህሮ ወዲቡ ኣቦ ወንበር ማሕበር ኣቶ ሰሎሞን ግርማይ ኣብ ዘስምዖ ቃል ወነንቲ ትካላት ወሃብቲ ኣገልግሎት ብሓፈሻ ወነንቲ ሆቴላት ኣብያተ ምግብን መስተን ድማ ብፍላይ ክንዮ መክሰብ ኣብ ድሕነ ዘዳልዎ ምግብን ጥዕና ሕብረተሰብን ከተክሩ ከም ዝግባእ ገሊጹ። ኣብቲ ኣስተምህሮ ኣባላት ጨንፈር ሚኒስትርታት ሕርሻን ጥዕናን ኣብ ድሕነት መግቢ ብቐንዱ ድማ ስጋ ጸባን ውፅኢት ጸባን ከምኡ ውን ምህርቲ ዓሳ ኣሕምልትን ፍረታትን ዘተኮረ ብስእሊ ዝተሰነየ መብርህን ሞያዊ ምኽርን ሂቦም ብደረጃ ዓለም 400ዊ ተመሓላለፍቲ ሕማማት ብሰንኪ ዘይውሕስ መግቢ ከም ዝኽሰት ዓመታዊ ብሰንኪ ካብ ዝሓሙ 600 ሚልዮን ሰባት ድማ 300ዊት ትሕቲ 5 ዓመት ህፃናት ዝርከቦም 420,000 ብሰንኪ ዝተበከለ መግቢ ከም ዝሞቱ ተገሊጹ። እቶም ሞያውያን ኣስዒቦም ወነንቲ ትካላት መግቢ ንምዕቃብ ዝጥቀምሉ ናውቲ ብግቡእ ክጥቀምሉ ዝሕግዝ ሓበሬታ ብዝርዝር ድሕሪ ምግላጽ ተሃዋስያን ከስዕብዎ ዝኽእሉ ብከላን ንምውጋዶ ክግበር ዘለዎ ጥንቃቐን ዝምልከት ስነ ፍልጠታዊ መረዳእታ ኣቕሪቦም። ሓላፊ ጨንፈር ፍቓድ ስራሕን ምቁፅጻር ትካላት ቱሪዝምን ዞባ ማእከል ኣቶ ተኽሊት ገብረ ልዑል ድማ ንኣገዳስነት ናይቲ ኣስተምህሮ ብምጥቃስ ወነንቲ ትካላት ኣብ ዕለታዊ ንጥፈታቶም ብግቡእ ክጥቀምሉ ተላብዩ።
0: እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንቀድም። ዜና ወፃኢ ፕሬዚደንት ዶናልድ ትራምፕ ኣብ ቻይና ናይ ክልተ መዓልትታት ምብፃሕ ንምፍፃም ሎሚ 13 ግንቦት ድሕሪ ቀትሪ ከተማ ቤጂን ኣትዩ። ኣብዚ ናይ ክልተ መዓልትታት ዕደቱ ፕሬዚደንት ትራምፕ ምስ ፕሬዚደንት ሺጂፒንግ ኣብ ምዕባል ቁጠባውን ዲፕሎማሳውን ዝምድና ሃገራቶም ከም ዝዘራረቡ ይጋባሓሎ። እቲ ዝርርብ ኣብ መንጎ ቻይናን ኣሜሪካን ንዘሎ ፍልሊ ኣብ ምፅባብ እወታዊ ተራ ክህልዎ ትፅቢት ይግበር። ብዘይካዚ ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ቅልውላው ዞባ ማእከላይ ምብራቅ ክዝትዩ ትፅቢት ይግበር። ፕሬዚደንታት ዶናልድ ትራምፕን ሺጂፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተራኺቦም ከም እተዘራረቡ ዝዝከር እዩ። ፊሊፒንስን ጃፓንን ኣብዚ ወርሒ እዚ ንዝኸተምኦ ኣብ ምሉእ ዋጥ ወተሃደራዊ ንዋትን ቴክኖሎጂን ዘተኮረ ስምዕ ካብ ፈለማ ዝመፅእ ዓመት ከምዝትግበር ሓቢረን። ድሮ እውን ትግባረቲ ክልተ ወተሃደራዊ ስምዕ ንምቅልጣፍ እትሕግዝ ሓበራዊት ሓይሊ ዕማም ኣቑመን ምህላውን ኣፍሊጠን ኣለዋ። ጃፓን ንዓሰርታት ዓመታት ኣብ ሰደድ ኣፅዋር ኣፅኒዓቶ ፅንሕት እገዳ ኣብ ዝሓለፈ ወርሒ መያዝያ ከም ዘለዓለቶ ዝፍለጥ ኮይኑ እዚ ስጉምቲ እዚ ንተወሳኺ ወተሃደራዊ ስምዓት ባይታ ዘጣጥሕ ምዃኑ ተገሊጹ። እዚ ከምዚ ኢሉ እንከሎ እቲ ስምዕ ንፀጥታ ዞባ ኤስያ ፓሲፊክ ብኣሉታ ክፀልዎ ከም ዝኽእል ተንተንቲ ክእምቱ ፀኒሖም ኣለው። ጃፓንን ፊሊፒንስን ሓበራ ወተሃደራዊ ልምምድ ከምኡ ውን ፀጥታውን ሎጂስቲካውን ምልውዋጥ ከካይዳ ዝኽእልን ውዕል ኣብ ፈለማ ወርሒ ናይ 2026 ከም ተፈራርማ ፀብፀባት የርድኡ። ሩስያን ቻይናን ዝርከበአን ሃገራት ነዚ ጃፓን ወተሃደራዊ ኣቕማ ንምዕባል ምስ መሻርክታት ገብሮ ዘለዋ ምንቅስቃሳት ክቃወምኦ ፀኒሐን ኣለዋ። ግዜያዊት ፕረዚደንት ቬንዙዌላ ዴላስ ሮድሪገዝ ሃገራ ኣብ ትሕቲ ምሕደራ ኣሜሪካ ክትወድቕ ከም ትኽእል ንዝገዋሕ ዘሎ ፅንፅንታ ነፂጋቶ። ኣብ ፈለማ 2026 ኣብ ቬንዙዌላ ወተሃደራዊ ስርሒት ብምክያድ ንፕረዚደንት ኒኮላስ ማዱሮ ኣብ ትሕቲ ቀይዲ ዘእትወት ኣሜሪካ ምስ ግዜ ከም ክፍለ ሃገር ክተመሓደራ ከም ትኽእል እዩ ግምታት ሓያል ወገናት ፀኒሑ። ይኹን እምበር መንግስቲ ቬንዙዌላ ንልኡላውነትን ግዛኣታዊ ሓደነትን ሃገሩ ኣሕሊፉ ከም ዘይህብ ብምጥቃስ ምስ ኣሜሪካ ኪኖ ቁጠባውን ዲፕሎማሳውን ምትሕጋዝ ዝኸይድ ዝምድና ከምዘይህልዎ ኣነፂራ ኣብዚ እዋን እዚ መስርሕ መሸጣና ዳዲ ቬንዙዌላ ዳርጋ ብምሉኡ መንገዲ ኣሜሪካ ይፍፀም ከም ዘለዮም ፀብፀባት ዝርድኡ ኣሜሪካ ኣብ ልዕሊ ቬንዙዌላ ዘካየደቶ ወታደራዊ ስርሒት ብቐንዱ ፀጋታት ነዳዲ ንምቁፃር ዝዓለመ ምዃኑ ናይ ቀረባ ተዓዘብቲ ይሕብሮ። ሂዝቦላ ሪፓብሊክ ቻይናን ታጃኪስታንን ኣብ 10 ፅላላት ክተሓገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዕ ካብ 11 ክሳብ 14 ግንቦት ኣብ ቻይና ዕውደት ዝፍፅም ዘሎ ፕረዚደንት ታጃኪስታን ኢማሙሊ ራሕሞን ሎሚ 13 ግንቦት ምስ ፕረዚደንት ሺጂፒንግ ኣብ ዘካይዶ ዝርርብ እዩ ተኸቲሙ። ክልጤን ሃገራት ኣብ ንግዲ ወፍሪ ዕደና ህንፃ ትምህርትን ሰብ ስርሑ ብልሕን ኣብ ዝርከብኦም መድያት ብሓባር ክሰርሓ ምዃነን ኣፍሊጠን ኣለዋ። ብዘካዚ ኣብ መዳይ ፀጥታ ከምዝተሓገዛ ብምጥቃስ ሽበራ ንምቅላስ ሓበራዊ ፃዕርን ከምዝሕይላ ረዲአን። ትግባር እቲ ስምዓት ካብ ዝመፅእ ዓመት ከም ዝጅምር መራሕቲ ክልጤን ሃገራት ሓቢሮም ኣለዉ። መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድሚ ኩነት ኣቕሪቡ። እቲ ቅድሚ ኩነት ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ መጥቃዕትታት ደው ክብል፣ ብመጥቃዕቲ ኣሜሪካን እስራኤልን ንዝወረደ ዕንወትን ክሳራታትን ካሕሳ ክኽፈል፣ ኣብ ናይ ወፃኢ ባንክታት ደስኪሉ ዘሎ ማላዊ ፀጋታት ኢራን ክለቀቕ፣ ኩሉ ዓይነት እገዳታት ክለዓል፣ ከምኡውን ልእላውነት ኢራን ኣብ መፃወቦ ሆርሙዝ ኣህጉራዊ ኣፍልጦ ክወሃቦ ዝብል እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ሓቀኛ ሰላም ኣብ ተሃዲድን ምስ ግዳድ ፖሊስታትን ክህነፅ ከም ዘይክእል ገሊጹ። እዚ ቅድሚ ኩነት መልሲ ናይቲ ብኣሜሪካ ዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ከም ዝኾነየን ማዕከናት ዜና ኢራን ዝሕብራ ዘለዋ። ኣሜሪካ ዘቕርበቶ ናይ ሰላም እማመ ኢራን ኒኮላሳዊ መደባታን ምዕባል ዩራኒየምን ክተቋርፅ ዝጠልብ ነጥብታት ዘጠቃለዩ ነይሩ። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኖም ተንተንቲ ዝእምቶም። ሩስያ ትማሊ 12 ግንቦት ዕውት ክትብል ዝገለፀቶ ሳርማት ዝተሰሜየ ኒኮላሳዊ ኣፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲክ ሚሳይል ከም ዝፈተነት ኣፍሊጣ። ሚኒስትሪ ምክልኻል ኣብ ዝዘርግሖ ሓበሬታ እቲ ፈተነ ዝተኻየደሉ ሚሳይል ካብ ሰሜናዊ ምዕራብ ሩስያ ዝርከብ መደበር ተበጊሱ ኣብ ምብራቃዊ ወሰናትን ሩስያ ንዝነበረ ዒላማ ብልክዕ ከም ዝወቅዐ ገሊፆም። እዚ መቐፀልታ ናይቲ ሓድሽ ዘመናዊ ኣፅዋር ዝግበር ዘሎ ፈተነታት ምዃኑ ዝጠቐሰት ሚኒስትሪ ታክቲካውን ቴክኒካውን ብቕዓት ናይቲ ባላስቲካዊ ሚሳይል ንምርግጋፅ ከም ተኻየደ ሓቢሩ። እንተኾነ ግን ምስ ህሉ ኩነታቲ ዞባ ቅርበት ዘለዎም ተንተንቲ እዚ ሩስያ ዘካይደ ተፈተነ ምስ ካብ ምዕራብ ሃገራት ዝመፃ ዘሎ ተፃብኦታትን ኔቶ ናብ ወሰናስን ዝገብሮ ዘሎ ምስፍሕፋሕን ኣቕማ ንምጉላሕ ዘካየደቶ ምዃኑ እዮም ዝገልፁ። ነቲ ፈተነ ዝተኸታተለ ፕረዚደንት ቭላድሚር ፑቲን እቲ እስትራቴጂካዊ ሚሳይል ካብቲ ሃገራት ምዕራብ ዝውንንኦ ብ4 ዕፅፊ ከም ዝሕኢልን ኣብ መወዳእታ ናይ ዝዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝፅምበረን ሓቢሮም። ኣህጉር ሰገር ባለስቲክ ሚሳይል ሳርማት ክሳብ 35,000 ኪሎ ሜትር ናይ ምጉዓዝ ኣቕሚ ከም ዘለዎ ፕረዚደንት ፑቲን ብተወሳኺ ነፂሩሎም። እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካን ሩስያን መጠን ዝውንንኦ ኒኮላሳዊ ርእሲ ኩናት ንምድራት ቅድሚ 15 ዓመታት ዝኸተመ ውዕል ኣብ ዝሓለፈ ወርሒ ለካቲት ድሕሪ ምብቁዕ እዩ። እቲ ኣብ 2010 ዝተኸተመ ውዕል ንብዝሒ ኒኮላሳዊ ርእሲ ኩናት ሩስያን ኣሜሪካን ናብ 1500 ዝድርትን እዩ። ሃይለ ኣየር ኦስትሪያ ብዘይፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስልያ ነፈርቲ ኣሜሪካ ኣጊቱ ከም ዝመለሰ ሓቢሩ። ሚኒስትሪ ምክልኻል ኦስትሪያ ኣብ ዝሃቦ መግለፂ ፒሲ 12 ዝዓይነተን ነፈርቲ ኣሜሪካ ንተኸታታሊ 2 መዓልታት ብዘይሕጋዊ ፍቓድ በረራ ናብ ክሊ ኣየር ሃገሩ ከም ዝኣተዋ ኣረጋጊፆም። እተን ነፈርቲ ብሓይሊ ኣየር ኦስትሪያ ድሕሪ ምዕጋተን ናብ ከተማ ሙኒክ ጀርመን ገፀን ክምለሳ ከም ተገደዳ እቲ ሚኒስትሪ ብተወሳኺ ሓቢሮም። ኣሜሪካ ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ዛጊት የለን። መንግስቲ ኦስትሪያ ኣሜሪካ ኣብ ልዕሊ ኢራን ኣብ ዘካየደቶ ወታደራዊ ስርሒት ክሊ ኣየር ሃገሩ ክትጥቀም ንዘቕርበቶ ተደጋጋሚ ሕቶ ከም ዝነፀጎ ኣይርስዓን። መንግስቲ ደቡብ ኣፍሪቃ ኣብ ሰፊሕ ክፋል ሃገሩ ዝተኸስተ ብርቱዕ ዝናብ ዝዓብለሉ ኩነታት ኣየር ዘስዓቦ ሓደጋታት ዕልቕልቕ ንዘብረዶ ዘሎ ክሳራታት ንምቅላል ናይ ሓደጋ ድንጋጋ ኣውጁ። በቲ ኣብ 6 ዞባታት ደቡብ ኣፍሪቃ ተኸሲቱ ዘሎ ባህርያዊ ሓደጋ ሰባውን ንዋታውን ክሳራታት ከም ዝብረዶ እዩ ዝቀላሕ ዘሎ። ሓያሎ ፅርግያታት ከም ዝዓነውን ድልድላት ከም ዝፈረሰን ዝሕብሩ ፀብፀባት ምስ ህንዳዊ ውቅያኖስ ዘዳውብ ምዕራባዊ ምብራቃዊ ወሰናስን እቲ ብዝለዓለ ዝተፀልወ ምዃኑ የረድኦም። ምስቲ ባህርያዊ ሓደጋ ብዝተኣሰር ብውሕዱ 10 ሰባት ክመቱ እንከለዉ ሓያሎ ካልኦት ድሃዮም ጠፊኡ ከም ዘሎን ልዕሊ 41,000 ከም እተመዛበሉን ማዕከናት ዜና የጋውሓ ኣለዋ። እቲ ብርቱዕ ዝናብ ነዚ መፅእ መዓልትታት ክቕፅል ምዃኑ ዝእምት ትንቢታት ኩነታት ኣየር ከም ዘሎ ዝሕብሩ ዘለዉ ሰመዚ ምክትታል ሜትሮሎጂ ደቡብ ኣፍሪቃ ኩሉ መድያዊ ክሳራታት ብእኡ መጠን ከይዛይድ ስግኣቶም ይገልጹ ኣለዉ። ኣብ ዝሓለፈ ዓመት ኣብ ደቡብ ኣፍሪቃ ብዝተኸስተ ሓደጋ ዕልቕልቕ ልዕሊ 16 ሰባት ከም ዝሞቱን ልዕሊ 10 ሽሓት ብኣሉታ ከም ተፀል እውን ፀብፀባት ይሕብሮም። ዜናት ንምዛም በኣር ኣርእስቲ ዜና ክደግመልኩም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝምዝገን ንጥፈታት ከም ተሰላሰለ ተገሊጹ። ኣብ ዞባ ደቡብ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣብ ንኡስ ዞባ ከርከበት ዕቃበ ኣግራብን እንስሳ ዘገዳምን ፅቡቅ ውፅኢት ተረኺቦ። ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልትታት ምብፃሕ ንምፍፃም ከተማ ቤጂን ኣትዩ። ፊሊፒንስን ጃፓንን ዝኸተመ ወተሃደራዊ ስምምዕ ዝመፅእ ዓመት ከም ዝትግበር ሓቢረን። መንግስቲ ቬንዙዌላ ሃገሩ ኣብ ትሕቲ ምሕደራ ኣሜሪካ ክትወድቕ ከም እትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ነሰዓት ዝተዳለወ ዜናታት ተዛዚሙሉ ምስትሩፍ መደባትና ንሓደገኩም ብወገነይ ሰናይ ምሸት።

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ ኣብዚ ናይ 2 ሰዓት ዝቕፅል ናይ ኣየር ሸፈለና ከም ወትሩ ምሳና ሓቢርኩም ክትፅንሑ ዕድሜና እዩ ዝኸበርኩም ተኸታተልትና ቅንያቱ ወርሓት ግንቦት እዩ ወርሓት ግንቦትን ክመፅእ ድማ ሓደ ካብቲ ርዝነትን ርእሰ ኩለን በዓላትና ዝኾነትን በዓልና ፅነት እያ ንሕና ድማ ኣዳለውትን ኣቕረብትን መደብ ማእገር ብምኽንያት በዓልና ፅነትና ኣብ ቅድምን ድሕርን ትሕዝቶ መደባትና ንምድማቕ በዓልና ፅነት ካብ ዝዝውተሩ ሓደ ኣልባሳት ማልያ ካምቻ ከምኡ ድማ ሻርባ ናይ ደቂ ተባዕትዮን ናይ ደቂ ኣንስትዮን እዩ ንሕና ድማ ብወገና ኣብ ቀንዲ ጎደና ሓርነት ብምምፃእ ናብ መሸጣ ክዳውንቲ ብምእታው ብዛዕባ እቲ ብድሕሪ ትከታተልዎ ዘለኹም ንምስሊ ባንዴራን ካርታ ኤርትራን ዘንፀባርቕ ዝተፈላለዩ ቅዲ ዝወነነ ሕብራዊ ትርኢት ዘለዎን ባንዴራና ዘርኢ ማልያታት ዝሸጣ ትካላት ናብኣ ንናኸና ብዛዕባ ምድላዋት በዓልና ፅነት እንታይ ከም ዝመስል ሓደ ብሓደ ቃለመጠቅ ክነካየደለና ደጊመ ንምክታልኩም ብክብሪ እናዓደምኩ ክሳብ ፍፃይም ድና ምሳና ክትፅንሑ ዕድሜና እዩ።

0: ስናእግዚኣብሔር
1: ይመስገን ከመይ ኣለካ?
0: ፅቡቅ ብቅንያት በዓልና ፅነትና ብቃዓና
1: እግዚኣብሔር ይመስገን። ኣሜን።
0: ብቅንያት በዓልና ፅነት ንርከብ ዘለና ብምክንያት በዓልና ፅነት ንምድማ ከምትካል እንታይ ከም ትዳለዉ
1: ማልያታት ናይ ቆልዑ ብማልያ ኣሎ ብቱታ ኣሎ ናይ ዓበይቲ እውን ከምኡ ብቱታ ኮምፕሊት ተዳልዩ ኣሎ ማልያ እውን ኣሎ ሻርባ ናይ ኣወዳት ኣደሬ ብደቂ ኣንስትዮ ተዳለወ ኣሎ እቲ ዝበዝሕ ትሕዝቶና ግን እዚ ትሪእዮ ዘለካ ናይ ማልያታት እዩ
0: ሃረይ እዚ ከምዚ ንዕዘቦ ዘለና ብዝተፈላለዩ ምስልን ባንዴራን ዝወቀበ ማልያታት ኢኹም ኣብዚ ዓቂብኩም ዘለኹም ዋላ ሙሉእትታ ሻርባ እውን ክንዕዘብ ፀኒሕና ኢና እሞ ኣብ ቅንያት በዓልና ፅና ብዙሒ ካብ ንኣሽቱ ክሳ

0: ዝዓበዩ ኣቦታት ኣዴታት መንእስያት ከዘውትርዎ ንዕዘብ ኢና ማልያታት ማዕረ ክንደይ ድምቀት ዝፈጥር እዚ ማልያታትና ንክትሪኦውን ኣዝዩ ባህታ ዝፈጥር እዩ ሞ ከመይ ትገልፂ ዮስ ከምና ንትካል
1: ኣነ ብጣዕሚ ደስ ዝብለኒ ስለምንታይ ካብ ዝተፈላለየ ክዳን ዝክደን ሰብ እታ ባንዴራ ፍልይቲ ኮይና ብፍላይ እዞም ደቀና ሕጂ ዘለዉ ተምሃሮ ጉሩብ ኮይኖም ብሓንሳብ ሓደ ዓይነት መሲሎም ክኾኑ ከለዉ ፍቕሪ ኣለዎም ደስ ይብሉካ ሓደ ዓይነት ኮይኑ ክፅምብል ከሎስ ዝያዳ ዩ ድምዕርግ ቅድሚ ሕጂ እኳ ኣብ ካልእ ቦታታት ኢና ንሪኦ ነርና እዚ 4-5 ዓመት ግን ዝያዳ ጎሊሑ ተራእዩ ኣብ ኣስመራ ኣብ ካልእ ሃገራት እውን ይረአ እዩ ዝያዳ ግን ፅባቐ ገይሩ ወቂቡ እቲ ባንዴራና እውን ፅቡቕት እንድያ ብቐደማ ዝያዳ ካ ፀቢቐ
0: ከምዚ ክትገልፂ ፅናሕኪ ካብ ዓመት ናብ ዓመት ዝተፈላለዩ ቅዲ ዓይነትን ዝወቀቡ ማልያታት ናይ ኤርትራ ንዕዘብ ኢና እዚ ናይ ሎሚ ዓመት እውን ፍሉይነት ኣለዎ ድ ምስ ናይ ቅድሚ ሕጂ ዋላ ዝተደጋጋሚ ንሱ እዩ ዝመፅእ ከመይ ዝናኩ
1: ይፍለ እዩ ዲዛይን ሓድሽሓድሽ እንዳመፀ ብፍላይ እዛ ተኸዲን ከያ ዘለካ እዚኣ ብዙሕ ሓደሽቲ መፂ ኣሎ እዛ መርከብ ንባዕላ ሓዳሽ ገና እንዳወሰኽና ኢና እውን ሓድሽሓድሽ እንዳመፀ እዩ እንዳፀበቀ እዩ ዝኸይድ ዘሎ
0: ኣነ ውን ከምዝትብዮ ዘለ እዚኣ ማልያ እዚኣ እዚ ከምቻ ዓይነት ምስ ረኣዋሲ ደስ ኢላትኒ ኣብ ከለኹ ንመደበ ደ ትኾነኒ ኢለ ገዚአ እያ ዘለኹ ሞ ስለዚ ኣዝዩ ደስ ብል እዚኣ ው ስለዚ መሰጠትኒ እየ እስካ ሓራይ ኣብ ቅንያት በዓልና ፅነትና ከምዚ ወቂቡ ትካላት ክንሪኦም ከለና ማዕረ ክንደዩ ኣብ ናፅነትና ክብሪ ርዝነት ንዘለና ናፅነት
1: ዓበይ ክብሪ እዩ ንዓና ብጣዕሚ ኣደልዲልና ንረግፀሉ ባንዴራና ነርእየሉ ኩሉ እዩ ህውነትና ፍቕርና ሓድነትና መፃኢ ዕላማና ኩሉ ዘርእየልና እዩ ሞ ነቲ ውቃበ ውቃበ ፅባቐ ገይርናሉ ኣለና ንብል ዝያዳ ካ ክነፅብቆ ከዓ በዓልቲ ተስፋ እዩ
0: ዓማዊል ከ ማልያታት ክገዝኡ ጀሚሮም ዶ ከመይ ደሎ ተሃዋኹ ይመፅኹም ኣለዉ
1: ብጣዕሚ ብፍላይ ተምሃሮ ኢለቨንስ ካብ ቅድሚ ወርሒ ትሒዞም ማለት እዩ ኣዚዞም ኣለዉ ንሽዑ ክደንዎ ከዓ ንሕና እንዳምፃናሎም ኢና ፅቡቅ እዩ ዘሎ ንኤሬትራውያን ኮይኖም ኣብ ደገ ዝቕመጡ ብብዝሒ እዮም ዝወስድልና ዝያዳ ንህያብ ይኹን ካልእ ክዳን ካብ ምምላእ እሱ እዮም ዝማልኡ ንደቀም እውን ከርእዎም ባንዴራ እንታይነቱ መግለፂ ብብዝሒ እዮም ዝገዝኡ ናብ ደቀም ነቶም ዘይፈልጡውን ኣብኡ ዝተወልዱ ቆልዑ እታ ባንዴራ ንምርኣይ ካብ ዝዓዲጎም እዮም ዝኸዱ ኤርትራውያን ፃዓዱ ከዓ ወስዱልና እዮም ተመሲጦም እዮም ዝወስድዎ እውን ብፍላይ ነዚ ኣኼባታት ዝግበር ኣብ ፅምብል ዝግበር በዓላት ብዙሓት ወሲዶም ኢልና ኣለ እቶም ነዚ ናፅነት ዝሃቡና ስዋኣትና ከዓ ንዘለኣሎም ክዝከሩ እቲ ኣካዳድና ከዓ እንዳፀበቕናዮ ክንከይድ ጊጋታት ተልዩ እንዳተኣራረብና ዝያዳ ከነወቅባ በዓልቲ ትምኒት እየ ፍቕርን ሰላምን ከዓ ንዘለኣለም ይሃበና

0: ብዘካ ማልያታት ከዓ ኣብ ቆቢዕ ከምዚአን ኣለ በቢ ሕብሮ ተዳልየን ኣለ።
1: ዲዛይን
0: ኣለ ኣለ ዝተፈላለየ እዚ ናይ ኢድ ከዓ

0: ስናሉ ብዝያ ማለት
1: እዩ
0: ዝናይት ኮነ ዜንካ ንህለውካ እዚ ኣብ መኪና ዝኾነ እየ ሶላሪ ዙረት ይገብር እዛ ዲዛይን እዚኣኸ ኣላ እዚ ባንዴራ እነሰቕሉ ከለዉ እዚ ባንዴራ ኣብዚኣ ትኸውን ማለት
1: እዩ
0: እዛ ሞባይል ዝልጠፍ ከዓ ዘብ ዲዛይን ኣብ ብዙሕ ተሰሪሑ ባንዴራ ናብ ደይ ተሰርሕቲ ነገር የለን
1: እዚኻ ፅቡቅ
0: ፈጥር የሪኢ ዝወቅብ ይፅብቕ ብጀካ ዝረአኹ ሞ ብኣደረ እውን ከምዘይ ተደልዩ ዘሎ ረአ ትሽዓተ ብሄራት እዮም ትውክል ኣብ ናትካ ክርእየካ ከምዚ ክርአን ከሎ ምስኡ ዝያዳ ፅቡቕ
1: ርሑስ ቅድሚያት ናፅነት ክኾነልና ንምነ ንምድማቕ በዓል ናፅነት ከምዛ ቅድማ ኣቢልና ዝገለፅ ነ ሓደ ማልያታት ሸርባታት ናይ ደቂ ኣንስትዮ ሸርባታት ማለት ብሓፈሻ ናይ ኢድ ፅባቐ ስኢታት ክንሪኦ ፅኒሕና ኢና እሞ ንሕና ውን ደጊምና ርሑስ በዓል ናፅነት ክኾነል ቂና ንምነ ይቐኒልና
0: ኣሜን ንሃትኩምን ርሑስ በዓል ናፅነት ይበረልኩም ኣብ ክበሉ ኣብ ወፃእን ኣብ ውሽጥን ኣብ ሓለዋን ዘለዉ ርሑስ በዓል ናፅነት ይበረሉ
1: ርሑስ በዓል ናፅነት

0: መሃንድሳት ሃገርና ኣብ ሓደ መኣዲ ዘዕሰለን ልምዓት ሃገር ማእከል ገይሮም ፍልጠቶም ዘፍስሱሉን ብዝተፈላለዩ መሰናድኦታት ዝደመቐን ኮይኑ ከዓ ብውዕውዕ መንፈስ ተኸይዶም
1: ከባቢ 8 ድኾና ንኡሳን ኮሚቴ ኣዋፂና ነዚ ስራሕ እዚ ምስቶም መሻርክትና ብሎም ኣካላት ብቐፃል ርክብ እንዳገበርና ዘድልየና ነገራት ብምቅራብ ከምኡውን ቅድሚ 2 ወርሓ ኣቢልና ከዓ ኮል ፎር ኣብስትራክት ኢልና ናብተን ኩለን መሻርክትና ሰዲድና ማለት መፅናዕታዊ ፅሑፋት ከረክባና ሞ ኣብዚ እውን መማየት ኮሚቴ ገይርና ነዚ ዕለት እዚ ዝበቅዕ ምስቲ ቴማና ከዓ ድኸይድ ማለት እዩ ምክንያቱ ናይ ሎም ዓመት ቴማና ተበላሕነት ንሃገራዊ ምዕባለ ከምኡውን ንኮማዊ ፀገማት ምህንድስናዊ መፍትሕታት ኢልና ንዲና ቀሪብና ዘለና ነዚ ቴማ እዚ ዝበቅዕ ወረቃቕቲ ቅድሚ 2 ወርሒ ኣቢልና ክንእክብ ቀኒና ማለት እዩ ድሕሪኡ ከዓ ኣብዚ ኮሌጅ መፅኡ ተመሚዩ ተዳልዩ ነዛ መዓልቲ እዚኣ ከም ደርክብ ኮይኑ ማለት እዩ።

0: ኣብቲ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንኮማዊ ብድሆታት ኣብ ትሕቲ ዝብል ቴማ ዝተኻየደ መዓልቲ ምህንድስና ተምሃሮ ጥራይ ዘይኮኑ ብዙሓት ኣብ ስራሕ ዝርከቡ ዓበይቲ መሃንድሳት መጽናዕታዊ ወረቐቶም ዘቕረብሉ ኣጋጣሚ ነይሮም። መሃንድሳት ሃገርና ኣብ ሓደ ቅርዓት ዓሲሎም ፍልጠቶም ኣብ ረብሓ ሕብረተሰቦም ዘውዕልሉ ንክኸውን ድማ ሰፊሕ ምድላዋትን ብዙሕ ጸጋታትን ዝተጓሳጐሰ እዩ ነይሮም።
1: ብቐዳምነት ክንሪኦ ንደሊ እቲ ተምሃሮና ኣብዚ ኮሌጅ እዚ ዝፈርዩ ዘለዉ ሲ ዓቕሚ ከም ዘለዎም ነቶም መሻርክትናን ካልኦት መንግስታውያንን ዘይመንግስታውያን ኣካላትን ክነርኢ ንደሊ ማለት እዩ። ምክንያቱ ኩሉ ሻ ኣብዚ ክንምህር ከለና ሲ እቲ ቴዎሬቲካል ወይ ከዓ ግብራዊ ዘይተመልአ ድመስሎ ሰባት ብዙሓት ስለ ዘለዉ እቲ ኮሌጅ ግን ብዓቕሙ እቲ ዝርካቡ ትሕዝቶ ሒዙ እኹላት ወይ ከዓ ብቑዓት ንኮማዊ ፀገማት ክፈትሑ ዝኽእሉ መንስያት የፍሪ ከም ዘሎ ክነርኢ ንደሊ ማለት እዩ። እዛ ዓብት ዕላማና ነዚኣ ተሓቁፍ ካልኣይ ከዓ እዘን መሻርክትና ንብለን ዘለ ኣካላት እንተው ሓደ ኣብ ዓመት ወይ ኣብ ክልተ ዓመት ከምዚ ዓይነት ስነስርዓት ፈጢርና ወይ ከዓ ሓሳባት ኣዋዲድና ንፀኒሕ ሞ ይመፁና ይህን ምሂን ንበሃል ምክንያቱ ንሕና ነፍርዮም ተምሃሮ ኣብ መወዳእታ ነቲ ንሃገር ዘድሊ ወይ ከዓ ንሃገር ክትምዕብል ዝሕግዙ ናይ ምህንድስና ተምሃር እዮም። ተምሃሮና ወይ ዝሰደድናሎም ብቑዓት መንእስያት ይኾኑ ኣለዉ ዶ የበርክቱ ኣለዉ ዶ ብኡ መጠን እውን ንሕና ንምህሮ ካሪክለም ብቑዕ ኣሎ ዶ ምክላስ የድልዮ ድዩ ድኾነ ካልእ ካልእ ይህን ምሂን መበሃሊ ባይታ ከዓ

0: ንፈጥር ኣለና ማለት እዩ።
1: እዚ ምርምር ኣብ ስራሓትና ንደገ ከመይ ገይሩ ይረአየ ንምባል ምክንያቱ ንሕናስ ሰባት ዘይኮኑ ባዕሎም ደልዮም ክመፁና ንሕና ክንወፅእ ክንክእል ኣለና፣ ንሕናስ ዕድል ክንህቦም ኣለና ንክንረአ። ሕጂ ግድን ዘይኮነ ቦቶኦም ከድካ ከምዚ ዓይነት እንታይ ዝበሃላት ፈጢርካ ኩነታት ፈጢርካ ነቲ ኩሉ ኣብዚ ናይ ኤርትራ ዘለዉ ብኢንጂነሪንግ ተመረቑ ድዮም ብካልእ ተመረቑ ድዮም ኣብዛ ዓብዱ ዝሰርሑ ነቶም ናይ ሓለፍቲ ኣብ ላዕለዎት ትካላት ትምህርቲ ጥራይ ዘይኮነ ኣብ ኩሉ ፅላላት ኣብ ሚኒስትርታት በሎም ኣብ ካልእ በሎም ነቶም ፖሊሲ ሜከር ዝበሃሉ ከዓኒ ብዝተኻእለ መጠን ከመይ ገይርካ እንታይ ኢና ንገብር ዘለና እቲ ተልእኾ ኸ ንገብር ዘለና ይንገብር ንምውቋዕ።
2: ነዚ ዕላማ ሒዞም ዝተበገሱ ሓለፍትን መምህራንን እዚ ኮሌጅ ድማ ውጥናቶም ብዝግባእ ኣፅፊፎም እዮም ነዚ ዝተጠቕሲ ዕላማ ንምትግባር ሰሪሖም። ኣብዚ ዕለት ክካተት ዘለዎ ትሕዝቶታት እንታይ ክመስል ኣለዎም? ብኸመይ ኣገባብከ ክካየድ ኣለዎም? ኣወዳድብኡ ኸ ዝብሉን ካልእን ሕቶታት ብዝግባእ ዘትዮም ድሕሪ ምብሳልዮም ከዓ ነዚ ዝተዓዘብናዮ ስራሓት ክዓሞኪ ኢሎም
0: ንግሆ ክንጅምር ከለና እቲ መእተዊ ስነስርዓት ወይ ከዓ መክፈተ ስነስርዓት ኣካይድና ከምኡውን ኪኖት ስፒከር ንብሎ ብዛዕባ ሬኖዋብል ኤነርጂ ኣክፋሕ ኣቢሉ ምስ ትምህርቱ ማለት ዶክተር ጥዑም ዝግኢ ተክለ ብርሃን ጥዑም ዝግኢ ዝበሃል ማለት እዩ ፅቡቕ ድኾነ ሓበሬታን መረዳእታን ሂብና ማለት እዩ። ስለዚ እዚኣ ቀዳመይቲ ክፋል ናይታ ፕሮግራምና ክትከውን ከላ ድሕሪኡ ከዓ ኣብቲ ናይ ንግሆ ካብ ሰዓት 10 ስጋብ ፋዱስን ፈረቓ ንቐፀለ ከዓ ብተምሃሮና ዝቀረበ ኤግዚቢሽን ማለት እዩ። እዚ እውን እቲ ዝዓበየ ክፋል ናይ ኢንጂነሪንግ ደይ 2026 ይሽፍን ማለት እዩ። ኩለን ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝርከባ ክፍልታት ወይ ከዓ ዲፓርትመንታት መሪፀን ነዚ መዓልቲ እዚ ይበቂዑ ምስታ ቴማና ይኸይድ ኢሉ እንዳሓሰብዎ ትሕሶታት ከምዚ ኣብዚ ኣዳራሽ ትርእይዎ ዘለኹም ብኤግዚቢሽን መልክዕ ቀሪቡሎ ማለት እዩ። ስለዚ እዚ ካልኣይ ትሕሶ ንብሎ። ሳልሳይ ትሕሶ ከዓ እዛ ናይ ድሕር ቀትሪ ዝውዓልናያ ካብ ዝተፈላለየ ሚኒስትሪታትን መሻርክትን ዝመፁ ኣካላት ዘቕርብዎ መፅናዕታዊ ፅሑፍ ብመልክዕ ፕሬዘንቴሽን ማለት እዩ ዝቐረበ ሳልሳይ ትሕዝቶ ናይ መደብና ክኸውን ከሎ ግፍሕ ዝበለ ተሳታፍነት ነይርዎ ክንብል ንኽእል ማለት እዩ።

0: እቲ ኣጋጣሚ ተምሃሮ ምህንድስና ነቲ ኣብ ክፍሊ ብክልሲ ሓሳብ ዝምሃርዎ ብግብሪ ክርእይዎ ዕድል ዝፈጠረ ምንባር እውን ሓደ ብልጫ ናይቲ ኣጋጣሚ ነይሮም። ብዘይካዚ እውን ተምሃሮ ካልኣይ ደረጃ ናይተን ኣብቲ ከባቢ ዝርከባ ኣብያተ ትምህርቲ ነቲ ፍርያት ክዕዘብዎ ምኽኣሎም ከኣ ዝያዳ ዓቢራእን ዓሚቕ ኣፍልጦ ኣብተን ዓውድታት ትምህርቲ ምህንድስና ክህልዎም ዘኽኣለን ካልእ ዝበለፀ ብልጫው እዩ ነይሮም።
1: ንሕና ከም መምሃራ ናብዚ ኮሌጅ ዘለና ከዓኒ እቲ ዘሎ ጌጋታት ክእርምዎ ዘለዎም ገሎ ኩሉ ንህቦም ኢና። ካብ ደገ መፂኦም እሞ ከዓ ናይ ብሓቂ ኣብቲ ዓውዲ ብተግባር ዝሰርሕሉን ዝረኣይዎን መፂኦም ሓሳባት ከካፍልዎም ከለዉን ነቲ ጌጋ ከምዚ ጌርኩም ኣርምዎ ነቲ ፅቡቕ ብከምዚ ቐፅልዎ ክብልዎም ከሎ ፍናን እዩ ዝስምዖም።
2: ናይ 8 ዓይነት ምህንድስና ዓይነት ዝተፈላለዩ ዓይነት ፕሮጀክትታት ንርኢ ኣለና ማለት በዚ ተጀሚርና ሕጂ ብኣግሪካ ወይ ሕርሻዊ ምህንድስና ተጀሚርካ ከም ፅበት ወይ ከዓ መሳጢት ነገርካ እዛ ኣብ ዘላ ፔዳል ኦፐሬት ማሽን ትብል ዳላ ማለት ንሳ ሕጂ እታ ማሽን እቲኣ ከም ዝረኣኹ ከምቲ ንሶም ዝገለፁለይ ማለት እዩ እቲ እኽልን እቲ ሓሰሩን ወይ ከዓ እቲ ቅራፉን ፈፈለያ ተውፅእ ማለት እዩ። ካልኣይ ነገር ጥቕሚ ከዓ ማንዋል ዘላ ምስ ናይ ኤነር ፀገም ኣለና ዝበልና ማንዋል ስለዝኾነትካ ዝኾነ ናይ ሓረስታይ ክጥቀመልና ይኽእል እዩ ማለት እዩ። ካብኡ ቅፅል ኣቢልካ ናብ ናይ ኬሚካል እንተኸድካ ከዓኒ ብዝተፈላለየ ብናይ ቅራፍ ናይ በለስ ገላዕታ ገይሮም ሲ ሓደ ባዮዲግራደብል ዝኾነ ፕላስቲክ ሰሪሖም ኣለዎ ማለት እዩ። ሕጂ ኣብ ሃገርና ዝንሪኦ ዘለና ፕላስቲክ ክጓሓፍ ኣለዎ ክለግስ ኣለዎ እንዳ ድኳናት ኣይ ይኩልኩል ኢናበልና ብዙሕ ንዛረብ ኣለና። እዚ ከዓ ንዑ ክፈትሕ ዝኽእል ሽግር ሰርሕዎ ኣለዎ ማለት እዩ። ካብኡ ስግር ኢልና ከ ናብቲ ናይ ኮምፒተር እንተኸድና ከዓ ሓንቲ ናይ ዲዘርት ሎካስ ዝበሃል ወይከዓ እዚ ኣንበጣ ዝበሃል ዓድና ደሸግረና ዘሎ ንዑ ብዛዕብኡ ሓበሬታ ወይከዓ ኣነፂራ እንታ ክመፅእ ክእል ክመዘይ ክመፅእ ክእል ፕሪዲክት ወይከዓ ክትንበ ትኽእል ኤኣይ ማሽን ተማሂዛ ኣላ ማለት እዩ። ካብኡ ቅፅሊ ኢልካ ከዓ ሴማፎሮ ዝበሃል ከዓኒ ንኣብነት እንታይ ንገብር ኣለና ኣብ ፅርግያ ክንከይድ ከለና ሲ ወላ ማካይን ዘይህልዋ ከለዋ 20-30 ሰከንድ ትፅበ ማለት እዩ ሰብ ፅቕኢሉ ፅበ ማለት እዩ። ንዑ ሶልቭ ክትገብራ ትኽእል ወይከዓ ክትፈትሓልና ትኽእል ኤኣይ ካብኡ ተማሂዛ ኣላ ማለት እዩ። በዚያ ካ ክድ ኢልካ በታ ናይ ማሪ እንተከይድካ ከዓ ሓንቲ ዝተፈላለዩ ንኣብነት ንሕናስ ባሕርና ሃፍታማት ኢና ምሽ ኣብ ባሕርና ከ ዓሳታት ኣለና ማለት እዩ። ስለዚ ህዝቢ ብዓሳ ይቕለብ ማለት እዩ። ዓሳ ክሰርሑ ከለካ ግን ብዓታ ዓፀምቲ ዘለዎ ኣሎ ሰብ ምናልባት ብሰንኪ ግዜ ክኸውን ክእል ብካልእ ፀገማት ክኸውን ክእል ነቲ ዓፅሚ ከውፅኦ ይሽገር እዩ። እዛ ብሰላ ማሽን ሰሪሖማ ዘለዉ ግን ነቲ ዓፅምታት ክተልግስ ትኽእል ኣላ ማለት እዩ። ማሽን ኣብ ዲዛይን ገይሮም ኣብ ቀሪቦም ኣለዉ ማለት ሕዚ ነዚ ኩሉ ንሕን ክተዓዚብካ እንታይ ድዕዝበካ ነዚ ኣብ ዘሎ ናይ ኤርትራ ሽግራት ወይከዓ ኣብ ዘሎ ማሕበራዊ ሂወት ወይከዓ ክፍትሓልና ዝኽእል ነገራት እዩ ተማሂዙ ዘሎ ማለት እዩ። እዚ ሕጂ ክንሪኦ ከለና ማለት ሕጂ ኣብ ውልቃ እውን ተመፂና ነዞም ተምሃሮ ኣብ ዘለዉ ዕድል ንህቦም ኣለና ሓደ ምስቶም ናይ ደገ ዝመፁ ዘለዉ ሰባት ኤክስፖዝ ንኽንካ ንኽረኣዩ ተመክሮ ንክቐስሙ ትገዲልዎም ዘሎ ስራሕ ንክፈልጡ ማለት ካልኣይ ነገር ከዓኒ ኣብ ሃገራዊ ካብ ናሽናል ለቨል ተሓሊሱ ኒሃ እዚ ናይ ኢንጂነሪንግ ትምህርቲ ሲ ማዕርኽ ንተዓውድቲ ሰብ ይሰርሕ ከም ዘሎ ይመሃር ከም ዘሎ ይፈልጥ ከም ዘሎ ንክሳራ ከም ዘይኮነ እቲ መንግስቲ ዝኽፍለልና ዘሎካ ይርዳእካ ማለት እዩ። ካብ ኩሉ ዝተፈላለየ ግን ትዕዝብተይ ግን ኣብዚ ዘለዉ ስቴክ ሆልደራዊት ካብቶም ደገ መፅኦም ዘሎ ተመሲጦም እዮም ክርእዩ ውዒሎም ማለት እዩ። ካብቶም ናይ ዩኤንዲፒ ጀሚርካ ካልኦት ሃገራት ዘይፈልጥዎ ዝነበሩ ኣብዚ ትምህርቲ ከምዚ ዓይነት ኣሎ ዲሎም ተመሳጦም ብብዙሕ እዮም ክዛረቡ ውዒሎም ማለት እዩ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብዚ እዋን ብዓውድታት ሕርሻዊ ምህንድስና፣ ምህንድስና ስነ ቐመም፣ ሲቪላዊ ምህንድስና፣ ስነ ፍልጠት ኮምፒውተራዊ ምህንድስና፣ ኤሌክትሪካውን ኤሌክትሮኒካውን ምህንድስና፣ ምህንድስና ስነ ባሕሪ፣ ሜካኒካዊ ምህንድስናን ምህንድስና ዓደናን ነቶም ናይ ዲግሪ ፕሮግራም ተምሃሮ ብናይ 5 ዓመት ነቶም ናይ ዲፕሎማ ተምሃሮኣ ድማ ብናይ 3 ዓመት ብቑዕ ክልሲ ሓሳባውን ግብራውን ትምህርቲ ዘቐስም ዘሎ ኮሌጅ እዮም። ኣብዚ ኣጋጣሚ ድማ ተምሃሮ እዘን ኩለን ዓውድታት ትምህርቲ ንዓውደ ትምህርቶም ዝውክል ምርኢት ኤግዚቢሽን ኣቕሪቦም።
1: ጨና ደማ ኣብ ዓድና ብዙሕ ፍርያት ኣለዎ። እንደገና ኣዴታት ናሃኒ ብመፅናዕቲ ይኹም ብዘይ መፅናዕቲ ንመድሃኒት ይጥቀማሉ የን ማለት እዩ። ጨናዳም ሕጂ እዚ ከዓ ብሳይንቲፊክ ወይ ከዓ ክንገልፆ ንኽእል ኢና ማለት እዩ። ብሳይንቲፊክ ወይ ክንገልፆ ከለና ጨናዳም መድሃኒት ኣለዎ ዶ የብሉን? ከዓንድ ናይዛ ስራዕና ዕላማ ማለት እዩ ጨናዳም መድሃኒት ኣለዎ ዶ የብሉን ንምፍላጥ ማለት እዩ። ነዚ ናይ ጨናዳም ሊብስ ቆፅሊ ማለት እዩ ኣንቲና ኣንቂፅናዮ ኤክስትራ ክንገብር ከለና ሕጂ ሰለስተ ዓይነት ሶልቨንት ተጠቂምና ኣሕቀቕቲ ንብሎም ማለት እዩ። እዚ ሕጂ ሚታኖል ኢታኖል ኣሴቶን ዝበሃሉ ሰለስተ ኣልኮልስ ወይ ከዓ ኣሕቀቕቲ ተጠቂምና ማለት እዩ። ኣብ ሰለስተ ከዓኒ ኣሊኽናዮ ማለት እዩ። ንሰለስተ መዓልቲ ገለ ድሕሪ ምፅባይ ከዓኒ ምስ ሓቐቐ ሕጂ እዚኦም ባዮኣክቲቭ ኮምፓውንድስ ወይ ከዓ መድሃኒታት ንብሎም ዘለና ኣለዎ ዶም የብለውን ቸክ ክንገብር ማለት እዩ። ቸክ ክንገብር ከለና ሕጂ ክልተ ቴስትስ ተጠቂምና ኳሊታቲቭ ቴስት ወይ ከዓ ኳንታቲቭ ኤን ኳንቲታቲቭ ቴስት ማለት እዩ። ኳሊታቲቭ ሕጂ ብዝረአ ነገር ንኣብነት ኣብ ሓንቲ ቴስት ቲቡ ኣምፂና ካብ ዝናትና ኤክስትራክት ወይ ከዓ ካብ ዝናትና ዘምፃናዮ ፕሮዳክት ማለት እዩ ሓንቲ ቱቦ ኣምፂና ኣብኣ ንገብራ ማለት እዩ። ዘንሽዑ ኣይሮን ክሎራይድ ዝበሃል ኬሚካል ኣለና። እዚ ኬሚካል እዚ ድሮፕ ባይ ድሮፕ ንውስኸሉ ማለት እዩ። ካብ ቀጠላ ሕብሪ ናብ ብጫ ሕብሪ እንተተቐይሩ ናትና ባዮኣክቲቭ ኮምፓውንድ ኣለውና ማለት እዩ። ንኣብነት ፌኖል ዝበሃል ባዮኣክቲቭ ኮምፓውንድ ፕረሰንስ ናት ወይ ከዓ ኣሎ ማለት እዩ ኣብቲ ናትና ኤክስትራክት ዘን እዚ ባዮኣክቲቭ ኮምፓውንድ ከም ዘለዎ ኣረጋጊፅና ኣለና። እዚ ሕጂ ኳሊታቲቭን ኢና ኳንቲታቲቭ ክንብል ከለና ሃኒ ብኤችፒኤልሲ ኤችፒኤልሲ ትበሃል መሳርሒት ሰፓሬት ብምግባር ናቱ ዌቭ ሌንግዝ ፈላሊና ኣቐሚጥና ኣለና ማለት እዩ። ዘን ሽዑኡ እዚ ኤክስትራክት ዝገበርናዮ ወይ ከዓ እዚ ዝረኸብናዮ መድሃኒት ንምንታይ ይጠቕመና ክንብል ኮይና ሕጂ ንኣብነት ባክቴርያ ክቐትል ይኽእል እዩ ካንሰር ዘምፅኡ ዋህዮታት ንምቕታል ይጠቕመና እዩ። እንደገና ከዓኒ ባክቴርያ ኣብ ኣካላት ናወደለዉ ባክቴርያ ከዓኒ ንምቕታል ካ ይጠቕመና እዩ ማለት እዩ። እዚኦም ባክቴርያታት ንምቕታል ሕጂ ቸክ ጌርና ወይ ከዓኒ ኣብ ክልተ ፔትሪዲሽ ወይ ከዓኒ ክልተ መሳርሒ መቐመጥ ምፂና ሓደ ኣሞክስሊን ኣምፂና ማለት እዩ። ኣሞክስሊን ሕጂ ከም ንፈልጦ መድሃኒት እዩ። መድሃኒት ስለ ዝኾነ ኣብ ሓንቲ መሳርሒት ኣሞክስሊን ኣቐሚጥና ኣብ ካልእ ከምዚ መትሓዚ ከዓኒ ካብ ዝናትና ኤክስትራ ዝገበርና ወይ ከዓ ካብ ዝናትና ዝረኸብናዮ መድሃኒት ኣብኡ ቐሚጥና ማለት እዩ። ዘንሽዑ ባክቴርያ ዝተፈላለዩ ዓይነት ባክቴርያ ምፂና ኣብይ እቲናዮም ባክቴርያ ንብሎም ዘለና ከም ሓሳው ኣብ ኣካላትና ዝርከቡ ማለት እዩ ኣብይ እቲናዮም መሰተናዮም ሕጂ እቲ ኣሞክስሊን ዝቐተሎምን እቲ ናትና ዘምፀናዮም መድሃኒት ዝቐተሎምን እቲ ኢፌክት ናቱ ወይ ከዓኒ ሓደ ዓይነት ለቨል ናይ ምቕታል ተኽእሎታት ኣለዎም ማለት እዩ። ብከምዚ ከዓኒ ባክቴርያ ከም ዝቐትል ኣረጋጊፅና ማለት እዩ።
2: ናና መፅናዕታዊ ፅሑፍ ሕጂ ካብ እሳተ ጎመራ ዝወፀ እምኒ ቮልካኒክ ስኮርያ ኢልና ንፅውዖ ንዕኡ ንፅርግያ ከመይ ከም ንጥቀመሉ እዩ ተሓሳብና ነይሩ ማለት እዩ። ተሓሳብ መበገሲና ሕጂ እዚ እምኒ እዚ ቮልካኒክ ስኮርያ ንብሎ ክሳብ ሕጂ ንወል ሓንቲ መዓላይ ንጥቀመሉና ዘለና ኣብ ሃገርና ከዓ ከምዚ ብስእል ንሪኦ ዘለና ኣባንዳንቲ ካብ ባፅዕ ጀሚሩ ክሳብ ዓሰብ ብብዝሒ እሳተ ጎመራ ስለ ዘለና እዚ እምኒ እዚ ከዓ ብብዝሒ ኣብኡ ይርከብ ኣሎ ማለት እዩ። ስለዚ ንፅርግያ ከመይ ጌርና ክንጥቀመሉ ከም ንኽእል ኢና ክንሰርሕ ጀሚርና ማለት እዩ። ነስራሕ ክነበግሶ ከለና መጀመርታ ነዚ እምኒ እዚ እንታይ ዓይነት ባህርያት ኣለ ወይና ፈሊጥና እንታይ ዓይነት ባህርያት ኣሎ መፅናዕት ጌርና ማለት እዩ። እዚ መፅናዕት እዚ ኣብ ኣስፔኮ ኣብ ትካልእ ኣስፔኮ ከና ኢና መፅናዕት ጌርና ኣብቲ ካልኣይ ፌዝ ናይ ፕሮጀክትና ወይ ኣብቲ ካልኣይ ገጽ ናብ ፕሮጀክትና ምስንኸይድ ከዓ ፕላስቲክ ሞዲፋይድ ቢትመን እዚ ማለት እንታይ ማለት እዩ? ብፕላስቲክ ጌርካስ ንፅርግያ ከመይ ተመሓይሾ ማለት እዩ። ሕጂ ኣብ ዓድና ክስራሕ ከሎ ፅርግያ ኖርማል ፅርግያ እንታይ ኢና ንጥቀም ነርና ጆያ ቢትመን ኣስፋልት ማለት እዩ ካርታመ ንብሎ ካርታመ ኢና ፋይን ኣግሪጌት ከዓ ድኹም ሕፃ ከዓ ንጥቀም ነርና ማለት እዩ። ንሕና ከዓ ኣብ ክንዲ እቲ ጆያ ቮልካኒክ ስኮርያ ክንጥቀም ወሲድና ማለት እዩ። ነዚ ቮልካኒክ ስኮርያ ጌርና መሊስና ከዓ ፕላስቲክ ኣብ ዓድና ብብዙሒ ጓሃብ ደሎ። ስለዚ ነቲ ፕላስቲክ ንምጉዳል ፕላስቲክ ቮልካኒክ ስኮርያ ኤንድ ቢትመን ተጠቂምና መጀመርታ ነዚ ፕላስቲክ እንታይ ጌርና ኣምኪኽናዮ ኣምቲኸና ምስ መንታይ ሓዊስና ምስ ካርታማ ሓዊስናዮ ማለት እዩ። ሽዑ ምስ ካርታማ ሓዊስና እዚ ቮልካኒክ ስኮራይ ከዓ መውዳእታ ሓዊስና እዛ ስፔሲመን ትርእዋ ዘለኹም ዲፈረንት ሚክስስ 300ታዊት 400ታዊት 500ታዊት እንዳገበርና ዲፈረንት ሚክስስ ኣዳሊና ኣብ መውዳእታ እዚኣ መፅያ ተቕንዕቲ ማለት እዩ። ስለዚ ካብ መውዳእታ እንታይ ና ክንድንድ ንኽእል ካብዚ እዚ ቮልካኒክ ስኮርያ ብዙሕ ዘለና ኣብ ዓድና ኣይንጥቀመሉና ኣለና። ኣብ ከባቢ ዓሰብ ካብ ባፅዕ ናብ ዓሰብ ከዓ ኮንስትራክሽን ክንገብር ኢና ብሕጂ ማለት እዩ፣ ብዙሕ ፅርግያታት ክንሰርሕ ኢና። ስለዚ ካብ ከበሳታት ኣብ ክንዲ እማን ኣምፂና ንጥቀመሉ እዚ ቮልካኒክ ስኮርያ ኣብኡ ስለ ዘለና ኣብ ልወላና ኣብቲ ከባቢ ዓሰብ ካብ ባፅዕ ጀሚርካ ክሳብ ዓሰብ ብብዝሒ ስለ ዝርከብ እዚ ቮልካኒክ ስኮርያ ክንጥቀመሉ ከምንኽእል ደምዲብና ማለት እዩ። እቲ ካልኣይ ፌዝናና ከዓ ፕላስቲክ ኣብ ፅርግያ ንምስራሕ ዓብታራ ስለ ዘለዎ ፕላስቲክ እውን ንፅርግያ ምስራሕ ክንጥቀመሉ ከምንኽእል።
3: ዋጋታት ብሓሳቦም እዮም ግሙት ወድፉት ነሮም ማለት እዩ። ሕጂ እዛ ናና ሰርሕና ዘለና ፕሮጀክት ግን ብሓደ ርጉት ዝኾነ ወይ ድማ ፕሮባቢሊስቲክ ዝኾነ መገዲ ነቲ ዋጋ ናይቲ ስፔዛ ክትፈልጦ ትፍትን ማለት እዩ። ሕጂ እቲ ዳታ ዝወሰድናዮ ናይ ዝሓለፈ 5 ዓመት ኮይኑ ካብ ሚኒስትሪ ሕርሻ ዝተዋሃበነ ዳታ ኮይኑ እንታይ እንታይ ዝሓዘ እዚ ኣስቤዛ ምስ ናቱ ዋግኡ ከምኡ ውን እቲ ናቱ ዕለት ቲዋጋ ዝተወሰደሉ ኣለና ማለት እዩ። ንሕና ሕጂ ነዚ ዳታ እዚ ኣፅሪና ፊቸር ኢንጂነሪንግ ዝበሃል ኣፕላይ ጌርና ናብ ሰሙናዊ ከም ዝእከብ ጌርና ማለት እዩ። ካብዚ ሽዑ ነታ ሞዴል ኤክስጂ ቡስ ዝበሃል ሞዴል ማለት እዩ ትሬን ጌርናያ። ትሬን ምስ ገበርና ከዓኒ ከምኡ ጌራ ነቲ ስቤዛ ዋግኡ ክትግምቶ ትኽእል ማለት እዩ። እዛ ስራሕ እዚኣ ከዓኒ ንመን እያ ትጠቅም እንድሕር ኢልና ከዓኒ ቀዳማይ ንሓረስቶት ንምንታይ እንድሕር ኢልና ዝኾነ ናይ ዋጋ እንድሕር ወሲኹ ወይ ዋጋ እንድሕር ጎዲሉ እዛ ሲስተም እዚኣ ኣቀዲማ ትነግሮ ማለት እዩ። ምስ ነገሮቶ ከዓኒ ካብኡ ትውሳኒኡ ንሱ ይወስድ ማለት እዩ። ንኣብነት ኣኽቢሩ ዲ ክሸጦ ነቲ ንብረት ኣበይ ክሸጦ እዩ፣ ኣበይ ናይ ዞባ፣ ኣበይ ናይ ንኡስ ዞባ ባዕላ ክትነግሮ እዮ ማለት እዩ። ካልኣይ ንመን ጠቅምተይልና ንሸቀጥ ሸቀጥ ከዓኒ ክንምንታይ ናይቲ ደሊና ዘለና ስፔዛ ክቐምጡ ኣለዎን ከምኡ ውን ፕላን ንክገብሩ ወይ ድማ ኩሉ እቲ ሓሳባት ከውፅኡ በዚኣ ትሕግዞም ማለት እዩ። ሳልሳይ ናይ ጋቨርንመንት ኤጀንስ ወይ ናይ መንግስቲ ንብሎ ማለት እዩ እንታይ ክጥቀሙላ ክእሉ ፖሊሲ ንምውፃእ ወይ ከዓ ሕጊ ንምውፃእ ክጥቀሙላ ክእሉ እንታይ ማለት እዩ። እዚ ንኣብነት ኣብ ገሊኡ ቦታታት እቲ ዋጋ ማራ ይውስኽ እሞ እቲ ሰብ ክህሰይ ማለት እዩ። በዚ መገዲ ሕጊ የወፅ እቶም ሰባት። ሳልሳይ ከዓኒ ኮንሱመርስ ንሕና ማለት እዩ እቶም ገዛእቲ ኣበይ ናይ ግዜ ክንገዝእ ከምደለና ትነግረና። ንኣብነት ሽጉርቲ ወይ ኮሚደር እንድሕር ወሲድና ትመት ዘላ ሰሙን ዶ ተሓስር ወይስ ድሕርያ ዘላ ኢልና ኣብታ ዝሓሸት ግዜ መሪፅና ንገዝእ ማለት እዩ ንሕና። ሶ እታ ሲስተም ከነርእየኩም እንድሕር ኮይና ቀዳማይ እዚኣ ዌብሳይት እያ ብፓይተን ዝተባሃለ ላንጉጃ ተሰሪሓ ማለት እዩ። ሕጂ መጀመርያ እቲ ዩዘር እንታይ ዝገብር ተጠቃማይ ማለት እዩ ካብዘ ናብዚ ዘለዋ ኮሞዲቲስ እታ ደሊዋ ዘሎ ክመርፃ እዩ። ንኣብነት ሕጂ ባናና ንውሰድ ሞ ካብ ሽዑ ንእስ ዞባ ክንመርፅ ኢና። ሕጂ ኣስመራ ስለ ዘለና በስመራ ክገብራ እዩ። ካልኣይ ሳልሳይ ሽዑ እታ ሰሙን ማለት እዩ። ሕጂ ዊክ 1 ዊክ 2 ዊክ 3 እንዳበለት ስጋ ዊክ 53 ክትበፅሐ እዚካ እንታይ ማለት እዩ ካብ ሎም ማዓንቲ ዊክ 1 ተልና ክትመት ዘላ ሰሙን ማለት እዩ። ከምኡ ድሕርያ ዘላ ሰሙን ስጋብ ዓመት ክትግምት ትኽእል እያ ዋጋ ማለት እዩ እዚኣ ሲስተም። ንኣብነት ዊክ 7 ወሲድ ኣለኹ ኣብዚኣ ፕሬዲክት ማለት ገምቲ ማለት እዩ። ገምቲ ምስ ወልኳ እንታይ ትብለንላ እታ ፎርካስትድ ወይ ከዓ እታ ተገሚታ ዘላ ዋጋ 19 ንኣፋ ትብለንላ ብትሕትያ ኸሊ እታ ኣኪረሲ ናይ 99% ኣኪረት እያ ማለት እዩ። ሕጂ ወላ 100% እኳ ሹር ኣይንኹን ከምኡ ምዃኑት ዋጋ ግን ሓደ ግምት ትህበና ኣላ ማለት እዩ። እጂ ተሓረስታይ ድ ተሸቃጣይ ብኡ መሰረት እቲ ናቱ ውሳኔ በዚ ወስዶ
4: ኣብዚ ኣቕሪብናዮ ዘለና ከመይ ጌርካ ካብ ጉንድ ባናና ሃርጭ ከተውፅእ ትኽእል ማለት ናብ ዝብላዕ ክትቅይሮ ማለት እዩ። ኣብዚ መጀመርታ ሰለስተ ሓሳብ ሒዝ

0: ኢና ተበጊስና መጀመርታ እታ ጉንድባናና ዘለላ ባናና ምስ ተውፀት እታ ገረብ ብምልእታ ካብኡ ንድሓር ስራሕ የብላን ተቆሪፃ ትጉንዳይ ይጉሓፍ እዩ። ስለዚ ኣብ ዓለም ኣብ ዓመት ኣስታት 50 ቶን ዝኣክል ከም ጉሓፍ ኮይኑ እዩ ጉንድባናና ዝቐርብ ዘሎ። ስለዚ ቀዳማይን ዕላማና ከመይ ጌርካ ጉሓፍ ዌስት ናትናስ ጉሓፍ ናትና ናብ ዜሮ ንምምፃእ ማለት እዩ። ወይ ከዓኒ ብምሉእ ክፋል ናይ ባናና ናብ ክብላዕ ዝኽእል ደረጃ ንምቕያር ማለት እዩ። ካልይ ሓሳብና ከዓኒ ከም ባናና ብዙሕ ኒትሬንት ስለ ዘለዎ ከመይ ጌርካ ናብ ሕብረተሰብ ኣውሪድካ ንሕማማት ከም በዓል ዲያቤቲክ ማለት ሽኮርያ ፃጥ ደም ዘለዎ ፀፀር ኩሊትን ዘለዎም ሰባትን ንሕገዝን ምባል እዩ። ሳልሳይ ሓሳብና ድማ ከመይ ጌርካ ሓደ ሓርስታይ ካብ ሓመድ ማይ ኒትሬንትስ ኢቨን ክሳዕ ማሽነሪታት ኣውፅኡ ግን ሓንቲ ዘለላ ባናና ሒዙ እዩ ዝተርፍ። ስለዚ ከመይ ገይሩ እትወትናቱ የካዕበት ንዝብል ሓሳብ ማለት እዩ። ሕጂ መጀመርታ ጉንዲ ባናና ኣምፂና እታ ማእከል ፓርት ማእከለይቲ ወይ ከዓ ማእከለይቲ ክፋል ናይታ ባናና ነውፃ እዚ ሜካኒክ ማንዋሊ ወይ ብኢድና ወይ ከዓ ብማሽን ከነውፅኦ ንኽእል ኢና። መሰውፃ ናያታ ኢነር ፓርት ወይ ከዓ እታ ማእከለይቲ ፓርት እዚ ሃብታም ብትሕዝቶን ሃብታም ብፋይበርን እያ ማለት እዩ። ስለዚ ከሰለስተ ክሳብ 5 ሚሜ ቅጥሚ ዘለዎ ጌርና ብኻራ ይኹን ብዝተፈላለየ ነገር ብምቁራፅ ብድሕሪኡ ባናና ብገዛ ርእሱ ናይ ምፅላም ባህር ኣለዎ ምስ ኦክሲጅን ወይ ከዓ ምስ ኣየር ኮንታክት ምስ ፈጠረ ስለ ዝፅልም ሲትሪክ ኣሲድ ዝበሃል ባእታ ኢና ንእትወሉ ማለት እዩ። እዚ ሲትሪክ ኣሲድ ካብ 0.5 ካብ 0.5 ሚእታዊት ኮንሰንትሬሽን ወይ ሕፍሰት ዘለዎ ኮይኑ ኣብ 1000 ሚሊ ሊትር ኣብ 1000 ሚሊ ሊትር 3 ክሳብ 5 ግራም ንእትወሉ ማለት እዩ። እዚ ሕጂ ንኸይፅልም ተባሂሉ ዝግበር መሳርሒ እዩ። ብድሕሪኡ ናብ ኦቨን ድራይ ማለት መንቀፂ ኢና ንኸይድ ን8 ሰዓት ወይ ከዓ ን10 ሰዓት ኣብ 60 ክሳዕ 80 ዲግሪ ሰንቲግሬድ ብምእታው ነንቅፆ። ንቕፂ ምስ ወፀ ከምዚ ዓይነት ምስሊ ክሕዚ ብድሕሪኡ ተጣሒኑ ናብ ሓርጭ መልክዕ ይቕየር ማለት እዩ። እዚ ሓርጭ መልክዕ ዘሎ ዝተፈላለየ ነገር ክስራሕ ይኽእል እዩ። ንኣብነት መልክዕ እንጀራ፣ ቅጫ፣ ሽሮ፣ ፓስታ፣ ብሽኮቲ፣ ጁስ፣ ፈሳስን ተስክስራሕ ይከኣል እዩ ማለት እዩ። ሕጂ እዚ ክንብልን ከለና እዚ ሓርጭ ንብሎ ዘለና ብትሕዝቶ ብማዕድን ብዙሕ ክህልዎ ከሎ ዓቐን ሽኮርናቱ ትሕዝቶ ዓቐን ሽኮር እንድሕር መፂኻ ውሑድ እዩ። ስለዚ ናይ ሽኮርያ ዘለዎም ሰባት ውሑድ ካርቦሃይድሬት ወይ ከዓ ውሑድ ዝበለ ሽኮር ክምገቡ ስለ ዘለዎም ካፊኖ ካብ በዓል ፓስታን ጉድል ዝበለ ዓቐን ትሕዝቶ ናይ ሽኮር ስለ ዘለዎ ተመራፂ ይገብሮ ማለት እዩ። ውች ግላይሰሚክ ኢንደክስ ማለት ዓቐን ትሕዝቶናቱ ካብ 38 ክሳብ 42 ይበፅዕ። ብመልክዕ ፈሳሲ እንድሕር ኮይኑ ከዓኒ ገና ከይንቐፀን ከሎ እቲ ናቱ ፈሳሲ ኮንተንት ተውፅኦ ማለት ብዙሕ ማይ ኮንተንት ስለ ዘለዎ ከም መልክዕ ፈሳሲ ኮይኑ ነቶም ፀፀር ኩሊት ዘለዎም ሰባትን ወይ እውን ሃይ ብላድ ፕሬሸር ማለት ፀቕጢ ደም ንዘለዎም ሰባትን ከ ሓጋዚ ኮይኑ ይርከብ ማለት እዩ። ከም ሳልሳይ ሓሳብና እንታይ እዩ ነይሩ ከመይ ጌርካ እቶትናትካ ተኻዕብት ሓደ ሓረስታይ ካብ ባናና ጥራይ ዘፍሪ በቲ ሓደ መልክዕ ካኒ ናብ ሓርጭ ቀይሩ ንገዛ ርእሱ ንሕብረተሰቡን ክጠቅም ይኽእል።
1: እቲ ፍሉይ ነገር ናይ እዚኣ ዘብሎ ናይዛ ብሪጅ ካብቲ ቅድሚ ሕጂ ዝነበረ ማለት እዩ ሓደ ኣብዚ ሃገር ንመጀመርያ ግዜ ከምዚ ዓይነት ብሪጅ ዲዛይን ዝግበር ዘሎ ማለት እዩ። በዚ ዓቕሚ ናይዚ ሃገርና ማለት እዩ መጀመርያ ኮይኑ ከዓኒ ባይታ እውን በቲ ቅድሚ ሕጂ ካብታ ኣሸሊ ትበሃል ዝረኸብናይ ተመክሮ ዓብ ተመክሮ ስለ ዝኾነ እዚ ከዓ ኣብ ባይታ ክንሰርሖኹም ንኽእል ንኹሎም መሃንድሳት ዓብዪ መልእኽቲ እዙ ማለት እዩ። ነታ ሃገር እውን ክሰርሖም ዝኽእል ዓቕሚ መሃንድሳት ከም ዘለዎ ዘርእየና ዓብ መልእኽቲ የመሓላልፍ ማለት እዩ። እዚ ሕጂ እዚ ብዕብታ ተመፂና እዛ ብሪጅ ኣብዚኣ ዘላ 28 ሜትሮ ኣርኮ ኣለዎ ማለት እዩ። ተደሚረን 112 ሜትሮ ይመፅእ ማለት እዩ። ክልተ መካይን ድማ ክልተ ኣንጻር ክሕልፍ ዝኽእል ገይሩ እዩ ተዳልዩ ዘሎ ማለት እዩ። ሕጂ እቲ ኤክስፐሪንስ ኣለና ማለት እዩ። ብዓብዩ ተመክሮ ዘሎ ሓደ ፍሉይነት ዝገብሮ እቲ ቀንዲ ከዓኒ ሶሉሽን በቲ ዘሎ ሶሉሽን ዘምፅእ ምዃኑ ፍታሕ ዘምፅእ ምዃኑ ከ ዝዓብየ ነገር ማለት ምክንያቱ ኣብዚ እንተ ኣናላይዝ ተገይርና ወይ ድማ ናይዚ እንተ ውህሉል መፅናዕቲ ተገይሩ ዓመታዊ ክልተ መኪና ናይ ቢሻ እንተ ድውሰዳ ኮይነን ተደሚሩ ኣብ ብዙሕ ዓመታት ክንደይ ክመፅእ ናይ ዲለይ ወይ ብድንጓይ ኣብ ስራሕ ዘጋጥም ዘሎ ዓይነት ኢኮኖሚ ተመፂኻ ዓብዪ ክሳይ ኣለዎ ረብሓ ኣለዎ ማለት እዩ። ብተወሳኺ ምስ ሱዳን ዘራኽብ እዚ ንመፅእ ማለት እዩ። ኢንተርናሽናል ሮድ ስለ ዝኾነ እዚ ብዓብዩ እዚ ከዓኒ እቲ ኢምፓክት ወይ ድማ ፅልዋና እዚ ብሃገር ደረጃ ዓብ ዝኾነ ፅልዋ ኣለዎ ማለት እዩ ብሪጅ እዚ ማለት እዩ። ሕጂ እዚ ንባጀት ዝምልከት 4.4 ሚሊዮን ዶላርስ እዩ ተቐሚሩ ዘሎ። ንግዜ ንምስርሑ ዝምልከት ድማ 426 ናይ ስራሕ መዓልታት ገደብ የድልዮ ማለት እዩ።

0: ኮይኑ ግን እዞም ኣብቲ ምርኢት ኤግዚቢሽን ቀሪቦም ዘለዉ ብርክት ዝበሉ ምህንድስናዊ ፍርያት ኣብቲ ኣጋጣሚ ጥራይ ዘበቅዕ ከይከውን ዕምሮም ናብ ተጨባጢ ጸገማት ሕብረተሰብ ዝፈትሑ ግብራዊ ስራሓት ዝሰጋገረሉ መድረኽ ምፍጣር ኣገዳሲ እዮም።
1: እቲ ትሪኦ ዘለካ ምህዞን ሰንዓን ክኸውን ይኽእል፣ እቲ ኣብ ወረቐት ቀሪቡ ዘሎ መፅናዕታዊ ፅሑፍ ክኸውን ይኽእል። እዚ ብመፅናዕቲ ደረጃ ምቕራብ እዩ ንሕና ስራሕ ናይ መን ዕዮ እዩ ተሪፉ ዘሎ ሕጂ ምሳና ተዋሂዶም እቶም ዝምልከቶም ኣካላት ናብ መንግስታዊ ክኾን ይኽእሉ ዘይመንግስታዊ ክኾን ይኽእሉ ብዝዓበየ ደረጃ ፈርዩ ኣብ ዕዳጋ ባውዒሉ ኣርባሕ ክኸውን እየ ዝፅባአን ሕጂ
0: ሓሲብካ ክትውጥን ሓደ ነገር እዩ። ውጥንካ ተግቢርካ ግብረ መልሲ ክትዕቅን ድማ ዝበለፀ እዩ ዝበሉ ወደብቲ እዚ ኣጋጣሚ ካብ ተሳትፍቲ ኣዝዩ ፅቡቕ ግብረ መልሲ ከም ዝረኸቡ ይገልፆም። እዚ ድማ ነቲ ሓሊኖሞ ዘለዉ መፃኢ መደቦም ዝያዳ ድርኺት ከም ዝፈጥረሎም ይዛረቦም።
1: ዝሓለፈ ዓመት ኣብቲ ናይ ቀዳማይ ኢንጂነሪንግ ደይ ዝገበርናዮ ኣፅብብ ኣቢልና ዕዱማት ዳኣ ነይሮምና ካብ ደገ እምበር እቲ መብዛሕትኡ ትስራሓት ናይዚ ኮሌጅና እዩ ነይሩ። ሎሚ ዓመት ካብ ደገ ካብ ናይ መንግስቲ ኹን ናይ ዘይመንግስታውያን ትካላት እውን ከም ዝሕወስዎ ተገይሩ እዩ። ኣብ ፖስተር ፕረዘንቴሽን ኹን ኣብ ኢኖቨሽን ኹን ዋላ ኣብቲ ፕረዘንቴሽን ሕጂ ከዓ ብውሕዱ ዋላካ ኢንተርናሽናል ደቂ ካልኦት ሃገር ተዘይበልና ኤርትራውያን ኮይኖም ግን ኣብ ዳያስፖራ ዝነብሩ ዘለዉ ራብዓይ ግንባር ንብሎም ዘለና ንሳቶም ከም ዝሳተፍዎ ንምግባር እዩ ትዕላማ ኣብ ዝመፅእ ማለት እዩ። ካብኡ ሓሊፉ ግን ንሕና ኣብዚ ጀሚርና ኣለና ኣፅብብ ኣቢልና ጀሚርናዮ ናብ ሃገር ደረጃ ከነስፍሐ ኢና። ካብኡ ወፂና ከዓ ከምኡ እንዳበልና ምናልባት ናብ ዞባና ካብ ዞባና ወፂና ናብ ኣፍሪካ ካብ ኣፍሪካ ወፂና ከዓ ዓለም ለኻዊ ክንገብሮ ይትመደብ።
2: ኣነ መወዳእታ ክብሪደሊ ቀዳማይ ነገር ንሕና መምህራንን እቶም ኣብዚ ንሰርሕ ሰራሕተኛታት ናይ ፋይናንስ በሎ ኣድሚኒስትሬሽን በሎ ስቱደንት ኣፌር በሎ ኩላና ዘለና እቶም ተምሃሮና ስለ ዘለው እዩ። ስለዚ ኩላና ከዓ ንተምሃሮና ኢና ዘለና ተምሃሮና ስለ ዘለዉ ንሕና ኣለና። ስለዚ ብቐዳምነት ተምሃሮና ነዚ ተረዲኦም ነዚ መዓልቲ እዚ ተገዲሶም ነዚ ኩሉ ዝረኣኹም ትሕቶታት ስለ ዘዳለዉ ብሓቂ ልባም ኮነ ምስጋና ይከብፅሃለዎም ደሊ ማለት እዩ። ከምኡ ውን እዛ መዓልቲ እዚኣ ከም ዝበልኩካ ብዙሕ ነገራት ያጠልም ማለት እዩ። ሓንቲ መዓልቲ ትኹን እምበር ንትሕሶ ከም ዝረእኻዮ ናይ ሰሙናት እውን ክኸውን ይኽእል እዩ። ስለዚ ነዚ ንምድላው ካብ እዚ ናይ ማሕበረሰብ ኮሌጅ ምህንድስናን ቴክኖሎጂ ማይነፍሒ ብሙሉ ካብ ላዕሊ ስጋብ ታሕቲ ብሕብረት ስለ ዝሰርሓና ናብዚ በፂሕና ዘለና ማለት እዩ። ብዓብዩ ከዓ ላዕለዎት ትካላት ትምህርትን ሚኒስትሪ ፋይናንስን ናሽናል ዲቨሎፕመንት ነዚ ክንገብር ብባጀት ይኹን ብሓሳብ ስለ ዝሓገዙና ብጣዕሚ ከመስግኖም ደሊ ማለት እዩ። ከምኡውን ብምልኦም ዳይሬክትሊ ኢንዳይሬክትሊ ዝተሳተፉ ኣብዚ መዓልቲ እዚ ልባዊ ምስጋና ከብፅሃሎም ደሊ።
0: ንሕና እውን ነቲ ኣብቲ ኣጋጣሚ ዝተዓዘብናዮ ደስ ዘብል ንልምዓታዊ ጉዕዞ ሃገርና ማርሻ ቐይሩ ንቕድሚት ዝደፍእ መደብ ኣብ ቀጻሊ ብዝሰፍሐ ትሕዝቶን ኣወዳድባን ዓመት መፀ ክንሪኦ ተስፋ ንገብር።

0: ብሙር ኢናነን
1: ኣብ በዓልና ፅነስከ መፅኦም ዓማዊኢሉ ገዝኡ ዶ እንታይ እዮም ዝገዝኡ?
0: ኣብዚ ናይ በዓልና ፅነት መዓታ ዓማዊኢሉ መፁና ኣብዚ ሕጂ ትርእይዎ ዘለኹም ናይ ኤርትራ ኣብዚ ናይ ኤርትራ ዘለዎ ዓማዊኢልና መፁና ሽዑ ና ንቕርበሎም ንሽዑ ንሕና ከዓ ንሰምዖም ዓመት ዓመት ዝሕልፎ በዓልቲ ናፅነት ምስ ዕርኽተይ ደገዛውተይ ምስ ስርሐይ እየ ዝሕልፉ። ኣብ ድኾነ ወይ ኣብ ገዛ ወይ ኣብ ስራሕ ወይ ከዓ ጎድና ሓንነት

0: ዝኸበርኩም ተኸታተልትና ደጊምና እንቋዕና ብቅድምያት ፅምብል በዓልና ፅንሕና ኣብ ቃዓና እንዳብልና ትሕዝቶ መደብ ማእገር ከምዚ ኣቐድም ኣቢልና ክንሕብረኩም ፅንሕና ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ከባቢ ጎደና ሓርነት ዝርከባ ትካላት እናኸድና ኢና ምስ ናይ በዓልና ፅንሕና ድንቀት ዝፈጥሩ ዓይነት ትሕዝቶ ዘለዎም መደባት ነዳሉ ዘለና እሞ ካብዚ ቐፂልና ድማ ናብ ሓንቲ ትካል ኣምሪሕና ኣለና። እዛ ትካል ሕያ ቒፋቶ ዘላ ትሕዝቶ ድማ ብዛዕባ መፀባበቒ ንብረት ናይ መካየንያ ትሸይጥ ብዛዕባ ናይ ኣብ ዝተፈላለዩ እዋን ከም ዝተኸታተልናዮ ወይ ከም ዝተዓዘብናዮ ድማ ኣብ ናይ መካይን ታክሲ ናይ ውልቂ መካይንን ካልኦትን ዝልጠፍ ስቲከር ናይ ምስሊ ባንዴራ ኤርትራ ዘጉልሕ ካብቶም ዝሰርሑ ትካላት ውን ሓንቲ ኣብዚ መፂና ኣለና እሞ ምዚ ኣብ ጎነይ ዘሎ መንእሰይ ድማ ምስ ሓፂር ዕላል ከነካይድና ደጊምና ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ርሑስ በዓል ናፅነት ክንብል ንፈቱ
1: ኣብ ናይ ምፅባቅ ናይ መካይን ተልና ኣብ ቅድሚያት በዓልና ፅነት ዝውትር ኣሎ ስቲከር ምልጠፍ ኣሎ ናይ ባንዴራ ኤርትራ ሞ ከመይ ስራሕካ መወከሲኻ ከመይ ኢካ ትገብር ብከመይ ኢካ ጀሚርካ ዮ?
2: እዚ ናይ ናፅነት እኳ ዝበዝሐ ኣብቲ መጀመርታ ወር 5 ክጅምር ከሎ ነዳል ወይና ዝበዝሐ ካ ኣብዘን ታክስታት ዝተፈላለዩ ዓይነት መካይን ይገብሩ ኢና ክንዳሎ ከለና ከዓኒ ዝኾነ ሳምፕል ተዳሉ ምሽ ንኣብነት ከምዚ ሕጂ ተዳሉ ከምዚ ምስ ዳለካ ሽዑ ቶም ዓማዊል መፂኦም ስታ ይገብርዎ ማለት
0: እዩ
2: ይወስድዎ ይእዝዙ ከ ካልእ ዲዛይን ናቶም ደደልዮም ከዓኒ ናቶም ሰርሕ
0: ብመሰረጠለቦም
2: ከዓ ትኸይድ ኢኸ
0: ሕጂ ኣብ ዝሓለፈ እዋናት ብብዝሒ ብፍላይ ኣብ ታክሲ እኒኸ ትዕዘቦ ኣብ ታክሲ ዝተለጠፈ ናይ ስቲከር ወይ ድማ ከምዚ ቴማ ዓይነት ንዕዘብ ኢና እሞ ማዕሪ ክንደይ ሃልኪ ይወስደልካ ማዕሪ ክንደይ ክፅበቅ ኣለዎ ትብል ኣብ ማኪና
2: ሃልኪ እኳ ድሓኒ ሽ ሃልኪ ኣለዎ እንዲ ግን ብዝያዳ ኣብቲ መካይን ክትሪኦ ከለካ ከ ንዓኻ ርፍታ ፈጥረልካ ደስ ዝብለካ ማለት እዩ ማዕሪ ክንደይ ፀቢቑ ክትሪኦ ከለካ ደስ ዝብለካ
0: ኣብ ቅድሚት በዓልና ፅነስ ማዕሪ ክንደይ ክድምቀ ትፈጥር እዩ ትብል
2: ብጣዕሚ ብጣዕሚ ድምቀ ትፈጥር እዩ
0: ዝበዝሐ ሕጂ ኣብ ምንታይ ኢኻ ኣተኪርካ ትሰርሕ
2: ንበዝሐ ዚ ሓድሽ ሓሳብ መፅእ ምሽ ሓዋዊስካ ገለ ትሰርሖ ኣብ ልዕ ገለካ ዝበዝሐ ሰብ ጠልብ እዩ ወላዞም ዞባታት ዝተፈላለዩ ብብዝሒ እዝዝና እዮም ቤት ፅሕፈት ዘለዋ ናይ ዞባታት ሰም እዝዝና እዮም
0: ሕጂ ኣብ ቅድንያት ግንቦት ኢና ዘለና ግንቦት ልካ ድማ በዓልና ፅነት ኢካ ትብል ሞ ዓማዊሉ መፁ ከደለዉ ወይ ትእዛዛት ኣቅርብልካ
2: ኣለዉ ብጣዕሚ ሕጂ ክማን ክላክ ገብረለይ ፀኒ ሓደ ከስመ ናቶም ይደዳል ዘሎ
0: ስርሐለይልካ ክንደይ ዓመታት ነዚ ነጢፍካ ኣለካ እዚ ሙያ
2: ከባቢ 5 ዓመት ገለ ስርሐ ኣለኹ
0: ሕጂ ስኻ ዘፍረካዩ ኣብ ማኪና ክትዕዘቦ ዶ ትሪዮ ዶ
2: ይርአ ኣብ ገለ መካይን ወላ ኣብዚ ዝተፈላለዩ ክትሪኦ ከለካ ደስ ዝብለካ
0: እንታይ ሞ ትብል ንስኻ ከነስኻ
2: ክትሪኦ ከለካ ሲ ኣብ ሓንቲ ስቴጅ ሰጌረ ከም ዘለኹ ትርዳእ ስኻ
0: ምክንያት በዓል ናፅነት ሞ በዚ ጋጣሚ እዚ እንታይ ትብል
2: መጀመርታ ርሑስ በዓል ናፅነት መላስ ብኤርትራ ቀፂለ ዓማዊልና ንኩሎም ከባቢ ባቢልዮን ዘለዉ ክብርቲ በዓልቲ ቤተይ ምስ ጓለይ ምስድራይ ንኩሎም ርሑስ በዓል ናፅነት
0: ሕጂ ሞ ኣብ ስራሕ ዲካ ተፀሚድካ ዘለካ እዚ ምልጣፍ
2: ኣብ ስራሕ
0: ኣለኢኻ
2: ኢሽተይ ዘለ
0: ዓልና ፅነት
2: ዓልና ፅነት ራይ ይኮኒ ኣሎ።

ዓመታዊ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተዋሂዱ ዝካየድ መደባት እዩ። ተምሃሮ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዞባ ደቡብ ይሳተፍዎ። ሃገራዊ ጥምረት ዘሕላገቱ ፈስቲቫል ተምሃሮ ኣብ ወርሓት ግንቦት ኣብ ቅንያት ፅምብል በዓልና ፅነት ብምክያዱ ሓደ ካብቲ ፍሉይ ድምቀት ዝፈጠረ እዩ ነይሩ። ትምህርታዊ ጥቀስ ባህላውን ስፖርታውን ውድድራት ዘጣመረ ቅነ ፌስቲቫል ተምሃሮ ዞባ ደቡብ ሎሚ ዓመት እውን ካብ ዝተፈላለያ ንእሳን ዞባታት ዞባ ደቡብ ወኪሎም ዝመፁ ተምሃሮ ንምስታፍ ኣብ ከተማ መንደፈራ ኣብ ዝተረኽብሉ ብክብ ዝበለ ስነ ስርዓት ተኻይዱ። ኣብያተ ትምህርቲ ኣብ ሕቕፍአን ዝርከቡ ተምሃሮ ዝተፈላለያ ክለባት ብምቓም ዘለዎም ዝምባለን ክእለትን ኣለልዮም ንኽዋስኡ ባይታ የጣጣሐየን። ኣብነት ናይዚ ድማ ቅነ ባህላውን ስፖርታውን ትምህርታዊ ጥቀስ ውድድራት ምክያድ እዩ። ከም ኣካል ትምህርታዊ መደባት ምዃኑ ዝስራሓሉ ተወሳኺ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ኪኖ ተወዳደርቲ ኮንካ ምቕራብ ውሽጣዊ ድሌታቶም ዘንጸባርቑሉን ስሞምን ስም ሃገሮምን ዘፀውዕሉ ተመክሮ ንኽድልቡ መድረኽ ዝፈጥርን ኣብ ርእሲ ምዃኑ ዓብ ቆላሕታ ተገይሩሉ ዝፀዓረሉ መደባት እዩ። እዚ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተወዲቡ ዝተኻየደ ቅነ ፌስቲቫል እውን ነዚ ኣቐዲሙ ዝተጠቕሰ ዘራጉድ ኮይኑ ውፅኢት ተወሰኺ ንጥፈታት ተምሃሮ ንፃዕሪ ኣለይትን ኣሰልጠንትን መምህራን ኣጉሊሑ ዘንጸባርቕ እዩ። ዝሓለፈ ሰሙን ከተማ መንደፈራ ብተምሃሮ መንእስያት ማሚቑ ያቐንያ። ካብቲ ካብ 1 ክሳብ 3 ግንቦት 2026 ዝተኻየደ ንጥፈታት ካብ ምፍላም ክሳብ ምዝዛም ኣብ ዝነበረሉ ሃዋህው ተምሃሮ ምስ ዝተፈላለየ ንጥፈታት ዝደመቐሉ ቕነ ኣብ ርእሲ ምንባሩ ንነፍሲ ወከፍ ዓይነት ውድድር ዝውክል ባህላዊ ክዳውንትን ስፖርታዊ ዕጥቅን ዝለበሱ ተምሃሮ ካብን ናብን ምንቅስቓሳቶም ከካይዱም ከለዉ ትርጉም ቅነ ፌስቲቫል ምስ ድሙቕ ሕብራዊ ትርኢት ሓድነት ተምሃሮ ዝጐልሓሉ ነይሩ።

ስሕበት ዓይኒ ዝማርኽ ድሙቕ ህዝባዊ ሰልፊ ናብ ምምሕዳር ከተማ መንደፈራ ኣብ ዝበጽሕሉ ሓላፊ ምምሕዳርን ፋይናንስን ንእዞባ መንደፈራ ኣቶ ገብረ ገርግሽ ገብረ ድንግል ናይ እንቋዕ ድሓር መጻእኩም ቃል ኣስሚዑ ኣስዒቡ መምህር በላይ ኑር ሑሴን ንዕላማ ትቕነ ዝገልጽ ሓጺር ጸብጸብ ኣቕሪቡ ኣብቲ ናይ መኽፈቲ ዕለት ብተምሃሮ ቀያሕቲ ዕምበባ መዘሙርን ደርፍታቱን ቀሪቡ

ቅነ ባህላዊ ስፖርታውን ትምህርታዊ ጠቀስ ውድድራትን ኣብ ቀዳምን ሰንበትን ኣብ ዝተኻየደ ንጥፈታት ኣጠቓሊልዎ ዝነበረ ዓይነት ውድድራት ኣብ ዓውዲ ስፖርት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰክዔት፣ ኣብ ስነ ጥበባዊ ዕዮ፣ ባህላዊ ንጥፈታት፣ ሙዚቃዊ ትልሂት፣ ብሄረ ሳሆ፣ ድራማን ግጥምን ክቐርብ እንከሎ ኣብ ፍልጠት ጠቀስ ዓይነት ውድድራት ክትዕ ብቋንቋታት እንግሊዝን ትግርኛን ሓፈሻዊ ፍልጠት ከምኡውን ምህዞን ሰንዓን ውድድር ስእልን ቅብኣን ንኽልቲኡ ፆታ ኣጣሚሩ ብውዕውዕ መንፈስ ተኻይዱ።

0: ካብቲ ናይ ዓሚ ዝያዳ ፍልይነት ዝገብሮ ሓደ ኣብ ተሳተፍ ናይ ደቂ ኣንስትዮ ዝያዳ ክብ ኢሉ ካብ ናይ ዓሚ ማለት እዩ ኣብቲ ናይ ትሕዝቶ እውን ዝያዳ ፍልይነት ኣለዎ ማለት እዩ ተምሃሮ ልክዕ ኣብቲ ናይ ስነ ጥባዊ ስራሓት ዝያዳ ድሂቦም ክስርሑ ከም ዘለዉ ክንዕዘብ ክኢልና ማለት እዩ እዚ ከዓ እቲ ንህቦ ዘለና ዓመት ዓመት ስልጠናታት ነዚ ዝካየድ ዘሎ ውድድራት ሓጋዚ ወይ ከዓ ደፋኢ ኮይኑ ረኪብና ኣለና ማለት እዩ ብፍላይ ኣብ ብሄረ ሳሆ እዚ ሕጂ ክንሪኦ ፀናሕና ናይ ሳዕስዒት ናይ ሳሆ ዓመት ዓመት ናይ ምምሕያሽ መደባት የምፅእ ኣሎ ልክዕ ከምቲ ናይ ዓበይቲ ሃገራዊ መደባት ዝመስል ውድድራት ክንዕዘብ ፀኒሕና ኣለና ማለት እዩ
1: ዝበለፀ ኣብቲ ባህሊ ኣብቲ ስፖርት ናቲ ቆልዓ ብባህሉ ባህሊ እንተቢዶ ክብረታት ይዕቅብ ኣሎ ባህሊ እንተቢዱ መንነት ይዕቅብ ኣሎ ስለዚ ባህሊ ንመንነት ንክብሪ ኢና ንባገር ንግና ስፖርት ኸ ኣካላዊ ናንፅ ኣለና ስለዚ እቲ መንእሰይ ብኣካልን ብኣእምሮን ክምዕብል ኣለዎ ስለዚ እዚ ኣካል ናይ ትምህርቲ ማለት እዩ ናይ ትምህርቲ እዩ ኮካሪኩል ኣክቲቪቲ ገልገልና ስርሐ ዘና ክሳ ገለ ስለዚ እቲ መንእሰይ ብኣካልን ብኣእምሮን ማዕቢሉ ሃገር ንክሃንፅ ሓለፍነ ክኾን ገለ ስርሐ ዘና ስራሕ ኣካልና ናት እዩ ማለት እዩ
2: ሰላም ከም ኣለኹምዎ ኣትም ተናፈቕቲ ሰላም ደኽብለኩም ደጊመ ደጋጊመ ካብ ርሑቕ የመፅአ ኣይበልኩን ደኺመ ባህላዊ መሳርሒ ዳተይ ተሰኪመ ደኽኺ ኢለ ንኽልኩም ኣብዚ ኣየቂመ
3: ናፊቕናካ
2: ኣዲኽ ዝገብረኩ እዩ
3: ሰብይ ደይኮንካል ነዚ ክሰብራይ ትኽእለ
2: ይርዳ ክለል ኣብ መለጋሲ ዓለትካ ነ ፍቅሪ ደብዳቤ ዝሓዘ ጥዕፊ ዛጠኒዓ
3: እንተተሓኩኹሞ ንሱ እንታይ ምዃኑ ከይፈለጠ ነዚ ውሳነ ዝውስእ
2: እሞር ዝኾነ ግርማ ዘለዎ እሞ ፍትሕ ሲ ፅቡቕ ፋለምፅኢካዮ ፍትሕ ዘይኮነ ሲ ድሕሪ ፍትሕ ዘሎ ፍትሓባ ጥቡቕ ኣይ ንሸልካ ጀሚዕ ንሶም ብንሶም ከቢድዩ እትሮም ንሶም ደቆም ከይረክ ግን ዘዛርፍን
3: እተ ስሪሕካ ከምውፅ ንዓናይ ደረጃ ናብ ሓደ ቦታ ክወስደካ
2: ብቻውን ኣብ ዛሓደ ኮይ ደፍን ክንደይ ክኸፍሓካ ይትፀማ
4: ኣብ ውድድራት ሙዚቃዊ ድራማ ብመሰረት ኣቐዲሙ ዝተኻየደ ናይ መጻረዪ ውድድር ንመዛዘሚ ዝሓለፈ 4 ንእሳን ዞባታት ዝወከላ ኣብያተ ትምህርቲአን ውድድረን ኣቕሪበን ንምርኢት ዝቐረባ ድራማታት ኣብ ሓቀኛ ዛንታን ኣፈ ታሪኽን ዝተመርኮሳ ኮይነን ክብርታት ኣብ ምዕቃብ ንቕሓት ተምሃሩ ኣብ ምብራኽ ኣብ ታሪኽ ተስፋ ጽንዓት ተወፋይነት ትብዓት ጅግንነት ባህልን እምነታትን ኣተኪረን መልእኽቲ ሓዘል ዘለዎን ምስ ብሉፅ ብቕዓት ኣዋሳስኣ ተዋሕሊለን ቀሪበን ካብቲ ዓዘብቲ ኸዓ ንኣዳዊ ሒዝለን
2: ኣልማዝ ገመል ዩንኮ ዘዕርፉን ዝረግፍሉን ኣለዎ
3: እወ እታ ኸባይ ካብ ዕድላ ፀንመነሰብ እቲ ብኣቲ ሓሳስባ ዝበለስኮ ገመል ኣዝ ይበልፅ
2: ኣልማዝ ከይተነገረ ዝፍታሕ ሽግርኩ የለን ንስኺ ብብሉፅነት ክኾነ ብተሳታፍነትኪ ኣንገርኮንክ ቤት ትምህርቲ ከምዘይወቀኪ ክኸብኮንክ ከምዘይብለጭለጭኪ ብሓንሳብዮ

0: ኣድቫንስ ግን ኣይክን ዘለኹ እዩ
1: መምህራይ እበልን ሕጂ ጉንጉል
0: ኣሎ
1: የለ
0: ኣሎ ኣልማዝ
1: የለ እዚ ኣሎ ኣሎ ይትበለኒ
2: ጎምስ ከዓ እታ ጓላ ነታድሕ ትርዙ ተማሃራ ንርክዮ ዋ እታ ዘርባ ክይትግምለ ማሓርኒ
3: ኣታቶ ግደፍ ፅቡቅ ኣይኮነ
2: ዋ
3: ፈጣሪ ወይ ናይፈትወኒ ድሓር ከይትጣዓስ
2: ኣትቆልዓ ማሓርኒ
4: እዚ ኸ እንታይ እዩ እዚ ፀሊም ሕብሪ ክፀላም እዋን ናይ ድንቁርና ትፋት ዝገልፅ ኣብዚ መጀመርታ ሃሳስ ኣህዴሉ ክጅምር ከሎ ቀስ ብቐስ እቲ ዝለዓለ ቅርዚ ምምላጤ ካብ ሃሳስ እንዳደውቀስ ፈይዘሎ ፀልማ
5: እቲ ልምምድ ኣብ ቤት ትምህርትና ናይ ካልኣይ ደረጃ ማለት እዩ ካብ ማይምን ኢና ትሬኒንግ ጌርና ነዊሕ ግዜ ኣብኡ ትሬኒንግ ጌርና እንዘን ኣብቲ ቀዳማይ ጣምራ ወይ ከዓ ኣብቲ ቀዳማይ ምድብ ኣብ ንእዞባ ዓዲ ኋላ ንእዞባ እምኒ ሓይሊ ዝነበረ ውድድር ተወዳዲርና ማለት እዩ ኣብዚ ውድድር እዚ ከዓ ዕዉታት ኮይና ናብ ዞባ ናብ መንደፈር ሓሊፍና ማለት እዩ ናይ ብሓቂ ደኺምና ኢና ነዊሕ ግዜ ኢና ወሲድና ትሬን ክንገብር ነዚ ስራሕ ከዓ ሲ ተሰዊኡና ኣሉኢና ዋላ ቀዳመይት ወፅና ቀዳመይት ይግባኣና እዩ
6: ፌስቲቫል መበል 3ሳ ዓመት ይመፅ ኣለኹ ቅድሚ ሕጂ ኣብዚ ተዋስኦ ኢና ንመፀ ነርና ኣብዚኣ ንዋስእ ነርና ቅድሚ 3ለስተ ዓመት መፅ ነረ ጅውን ይቕፅለ ኣለኹ ኣብዚ መፅ መጀመርታ ምስ ብዙሕ ሰብ ተፋሪጠ እዚ ተመክሮታት እውን ምስ ሰብ ከመይ ጌርካ ከምትላለ ወሲደ ብሓፈሻ ከዓኒ ብቕዓት ከመይ ጌርካ ከምትኽእል መድረኽ ከመይ ጌርካ ከምትቆታተር ተማሂረ ካብ ቅድሚ ሕጂ ዝነበርኩ ኸዓኒ እቲ ጠባያት ሓደ ዓይነት እንዴ በቃ ግን ኣብዚ ብዙሕ ትምሃር ናይቸም ካልእ ትርኢ ገለ በቃ ብጣዕሚ ብዙሕ ትምህርቲ ኢኻ ትድልብ ኣብዚ ሕጂ እዚ ነዚ ሞያ እዚ ዝኾነ ሰብ ክስዕቦን ክምብሎን ከም ዘለዎ ክዛረብ ደሊ
5: ኣብዚ ክንሳተፍ ብጣዕሚ ልዕሊ መጠን ኢና ንደልዮ ስለ ንደልዮ ከዓ እንተ ፅዕርካ ክትበፅሕ ፅዕርና ከዓ በፅሕና እዮ ማለት እዩ ኣብዚ ክንበፅሕ ብጣዕሚ ድሌታት ነርና እዩ ሃረርታ ፈለማ ተበግሶ ክምገስ ከለና ማለት እዩ ከም ተሓጒስና ብጣዕሚ ንያ ተሓጒስና ናብ ዞባ ምድያብና ማለት እዩ ኣብዚ ምስ መፃእና ካብ ብዙሕ ንእሳን ዘባታት ምስ መፃ ምስ ረኣናየን መሊስካ ሓጎስካ ይውስኽ እቲ ውድድር ፀቢብ ውድድር ስለ ዝኾነ ከመይ ጌርካ ካብዚ ዕውት ይኸውን ኢልካ ከምዚ ንሕንሕ በቃ ተሪር ውድድር ስለነበረና ነዚ ኢና ከዓ ተውስው ኢናሉ ማለት እዩ
6: ብፍላይ መምህረይ መምህርኖ ብጣዕሚ ኣብ ተኣላለዩ ብጣዕሚ ጉዱስ ካብዚ መፅ ኣብዚ ብጣዕሚ ብዙሓት ተዋሳእትን ብሉጫት ካባይን ላዕሊ ዝበልፁን ረኺበ እዚ ካብቶም ምሳይ ዘለውን ካብቶም ምሳይ ዘለውን ላዕሊ ዝበልፁውን ረኺበ ከምዞም ኣብ ላዕሊ ደረጃ በፂሖም ዘለዉ ተዋሳእቲ ከምኦም ክኸውን ይምነ

0: እቲ ታለንት እቲ ዓቕሚ ናይቶም ተምሃሮኻ ፈሊጥካ ናብቲ ዝቕፅል መድረኽ ንምስግጋር እዩ ቀንዲ ዕላማና ሕጂ ንእዞዋመን ቀዳሚት ወፅያ ካቲ ንእዘዋ ዘቶም ክሃሎ እቲ ግራውንድ ናይቶም ተምሃሮ ዘሎም ታለንት ዘሎም ክእለት ኣብ ባይታ ምቕራብ እቲ ቀንዲ ዕላማ ናይ ሚኒስትር ትምህርቲ ከምኡ ክካይ ፀኒሑ ማለት እዩ ዝያዳ ኣብ ሕጂ ዓበይቲ ስነጥበብያን ዝፈርዩ ዘለውን ካብዚ ንሪኦ ፀናሕና ውድድራት ዝፈርዩ እዮም ስለዚ ኣብቲ ተወዳርነት ዳርጋ ኣዝዩ ኣሸጋሪ ዝኾነ ውድድራት ፅኒሕ ብፍላይ ኣብ ናይ ክትዕ ናይ እንግሊሽ ናይ ማእከላይ ደረጃ ናይ ካልኣይ ደረጃን ኣዝዩ ንተዓዘብቲ ኹን ንድያኑ ዘሸገረ ከባተ ዘይኮነ ግን ኣዝዩ ተወዳድርነት ንክትፈልዮ ዘፀግም እዩ ዝኾነ ግን በቲ ዘሎ ናይ ዳነት ዝውሃበና ነጥቢ ክንፈልዮም ክኢልና ዘይኮይና ኣብቲ ተምሃሮ ዘሎ ተወዳድርነት ኣዝዩ ዝዓበየ ካብ ዝሓለፈ ዓመት ማለት
1: እዩ In the formal way of education, we are students are obligated to learn from 10 up to 20 years.
2: Building those things. And one of the infrastructures that's coming off your money is education.
3: He got dropped off one semester. I am here at this second. I hear a word that say on one.
4: ውድድር ክትዕ ብቋንቋ እንግሊዝ ተምሃሮ ናይ ቋንቋ ክእለቶም ንምብራኽ ሓሳቦም ንምግላጽ ሓፈሻዊ ኣፍልጦም ንምምዕባል ካብ ዝብል ዕላማ ዝነቐለ እዩ ነቲ ከም መካትዒ ኣርእስቲ ዝቐረበ ሓሳባት ደቂቕ መፅናዕቲ ብምክያድ ካብ ዝተፈላለየ ፅሑፋት መወከሲ ተጠቒሞም ብርእሰ ምትእማን ኣብ መድረኽ ደይቦም ዘቕረብዎ እዩ ነይሩ ናይ ነፍሲ ወከፍ ንኡሳን ዞባታት ዝወከሉ ተወዳደርቲ ተምሃሮ ካብ ሓድሕድ ዘየበላለፅ ዓቕሞም ዘረኣዩሉን ብምንባሩ ንተዓዘብቲ ዝመሰጠን ንብስለት ኣተሓሳስብኦም ዘንፀባርቐን ነይሩ
5: ተወዳደርቲ ብጣዕሚ ሓያላት ብፍላይ ደቂ ምሓሮ ማረ ሓያላት ነይረን ወላ ንሕና ንምዝነጋዕ ተመክሮ ንብርካ ተጠቂምናሉ ማለት እዩ እቲ ዝገበርናዮ መስዋእቲ ብዘይ ምግናንስ ንኣርባዕተ ወርሒ ትሬኒንግ ንገብር ነርና ንለማመድ ነርና ማለት እዩ ድሓር ወላ ኣርባዕተ ወርሒ ትሬኒንግ ጌርካስ ዓወታይ ትፅበይንኻ ግጥምካ ከይፈለጥካ ማለት እዩ ግን ሎማዓንቲ ብምውዕዋትና ፍሉይ ሓጎስ ስማዓኒ ማለት እዩ
6: መጀመርታ ኣነ ካብ ቅድም ድቤት ድሌት ነርኒ ድሌት ነርኒ ግን ቀንዲ ዕላማ ከምዚ ንኤርትራስ ከበለ የደል ከፀውዕ የደል ነረ ቤት ትምህርቲ ማ መጀመርታ ከፀውዕ ብድምሕሪኡ ድማ ሃገረይ ከፀውዕ የደል ነረ ምክንያቱ ንድሕር ኣብዚ ኮንፊደንስ ገይረ ተወዳዲረ ኣብ ዝመፅእ ዘሎ ከዓ ነቲ ናተይ መንእሰያ ንከማይ ዝኣመስሉ ኣቢለ ኢኖቬት ገይረሲ ሃገረዮም ከፅውዕ ዝኽእል እዎ ኣንፀባሪቀስ ዝማዕበለት ሃገር ክገብር የለለ
5: ኣብ ሂወት ካብ ጌግኡ ዘይምሃር ወይ ከዓ ዘይልወጥ ሰብ እንዲሰነፍ ኣብ ዝረአናዮ ዓም ሕጂ ኣነ መፅ ተዓዊትና ነርና ንእዞ ባዓ ጥቂሕ ማለት እዩ ናይ ሎም ደቂ ምሓረ ተኻታዕቲ ሕጂ መራ ተለዊጠን ዋላ ኣነ ንባዕለ ዋላ ካልአቴ ናይ ንዘ ኣነ ሕጂ ካብ ናይ ዓም ዝነበረኒ ተመክሮ ፍሉይ ተመክሮን ዝበለፀ ምህርቲ ሒዘ መፅ ማለት እዩ ስለዚ ለውጢ ርኢና ኢና ዋላ እውን ኣብቲ ዳንነት ኣብ ኩሉ ነገር ማለት እዩ ትግራ መርገለ ብምስተውዓሎም ነቶም ድያኑ ከመስግን ደሊ ጌጋታት ነይሩ እዩ ምስ ተህዋክ ገለ እዩ ስለዚ እቲ መደብ ካብ ናይ ዝሓለፈ ዓመት ሎም ዓመት ከማ ንፅቡቅ ነ
6: ቅድሚ ሕጂ ኳ ኣብ ዝሓለፈ ቤት ትምህርተይ ከለኹ ይበሃል ነይረ እንዴ ግን ሽዑስ ድሌትኒ ኣይነበረን ሓቂ ዘርባ ሽዑስ ትምህርቲ ራይ ፎከስ ክገብር ነረ ደልየ ነረ ሕጂ ግን ድሌት ገይረስ ኤክስፔሪንስ ክገብር ለመጀመርታ መፅ ማለት እዩ መጀመርታ ዓመተይ ምስ ኢማን ከዓ ተመክሮ ደልየ መፅ ማለት እዩ ድመፅ ዘሎ ዓመት ከዓ ካልኦት ንዓይ ዝመስላ ሒዘ ንቤት ትምህርቲ ንሃገር ከፀውዒ ንዝኡስ ዘባ ከፀውዕ ዝያዳ ክዝተብዕ ማለት እዩ መፅ ብዘይካዚ ብቕዓት ተወዳደርቲ ዘጉልሕን ዝፍትሽን ውድድር ሓፈሻዊ ፍልጠት እውን ኣብ ትምህርታዊ መደባት ኣተኪሩ እዩ ንተምሃሮ ምስ ዝመሃርዎ ዓይነታት ትምህርቲ ዝሳነ ሕቶታት ቀሪብሎም
7: ቅድሚ ሕጂ ኣብ መጀመርያ ንከሎ ኣብዚ ዘለኸውን ሕጂ ቀዳሚ ነገር ናትካ ርእሰ ተኣማንነት ተልዕለኻ ምክንያቱ ኣብቲ መጀመርያካ ዝነበረን ኣብዚ ካልኣይ ግዜ ተመክሮ ዲቦ ስለ ዘለኻስ ርእሰ ተኣማንነትካ ይውስኽ እዩ ኣብኡ ዘለካ ምድላው ዝሓሸ ኸውን ካብቲ ዝነበሮ ማለት እዩ እንደገና ድማ ኣብ ትምህርትኻ እውን ዝያዳ ኣብተን ኩለን ሳብጀክትሲ ኣብ ኩሉ ዓይነት ትምህርቲ ስለ ትሪዮ ዘለኻ ንዓኻ ካልኣይ ግዜ ዲቪዥን ወይ ድግማ ይኾነካ ንመዳለ ወላ ንሕጂ ንብሕጂ ዘሎ ናይ ማትሪክ ናይ ካልኣይ ደረጃ ናይ ማትሪክ ዝያዳ ንምድላው ይሕግዘካ
8: እንታይ ተወዳደረት ንምፍጣር እዩ ቅዱስ ሕጂ ናብ ተርእናዮ ለውጥታት ይመፅእ ኣሎ ኣብ ሕጂ ንእሳ ዝባ ዝብሎ በዓል ፀረና በዓል ማይ ምን ይመፅእ ኣለዎ ይመፅእ ኣለዎ ተ ዓበይቲ ርክሳይ ዝበልካ ኣፋተካ ይብል ኣለ ተወዳደርታ ይብል ኣለዎ ብለና ኣለ ትርፍ ኣለ ሚዛናዊ ሕጂ ንኣብነት ዋ

0: ኣብ ተወሰኑ ቦታ ኸይዱ ነይሩ። ሕጂ ግን እንታይ ልካ ሸር ገይረ ነሩ ክስተይ እቲ ክስተይ ገለ ሕጅስ 8 ዋጫ ነረ ዘለናናይ ጌም ተመፂና ገለ ዳርጋ ሓንቲ ጥራሕ ክትወሲዳ እምበር ሓንቲ ሓንቲ እየን ትንዕዘቦታት ንቕሪኦ ሕጂ እንታይ ማለት እዩ ኩሉስ የብላ ኣሎ ተወዳዳርነት ኣማዕቢልና ኣላ ማለት እዩ ተን ዝብሕትኦ ነበራ ንሳተን ዳርጋ ወይ ሓንቲ ወይ ከምሳዓት ማዕር መፅ ኣለዋ። ስለንታይ ማለት እዩ ኣብ ኩሉስ ተወዳዳርነት ፈጥረን ማለት መምህራን ከዓ ሓለፍና ኮይኖ ሰርሕሉ ምክንያቱ መምህር ተሰሪሑ ኣሰርሕ
1: ኣብዚ ክትሳተፍ ከለካ ውድድር ሕጂ ዝበዝሐ ሰብሲ የፈርሕ እዩ ወይ ድማ ገሊኦም እውን ዝነዕቁ ኣለው። ኣነ ሕጂ ንኣብነት መፅሓፍ ተኮይናስ ንመፅሓፍ ኢለ ክዋዳደር ገለ ዝብለ እዚ ውድድር ግን ነቲ ሽልማት ጥራይ ዘይኮነስ ወላ ነቲ ናትካ ንእዞባ ናትካ ንእዞባ ወኪልካ ኢካ ትዋደደላ ነብስካ ጥራይ ኣይኮነ ሕጂ ፍርሐን ገዲፈን ወላ ፍርሖም ገዲፎም ማለት ዝያዳት ማለት ክፍትንዎ ኩሉስ ይፈርሕ እዩ ሳውን ዓቕሞም ንክፍትኑ ዝያዳ ኩለን ተምሃሮ ኣብ መፅናዕቲ ክገብርዎ ዘለዎም ድማ ካብ ዝከቦም ብሪጋ እዚያ ኣብ መጀመርያስ እንዳሸፈንዎ ተመፅ ሓይሽ
2: ኣምባኣ ተካሊን ዓዶሰራ ትገሕም ውዱሬ ተካሊን ሓፍተር ገግሕም ሶዲሲሜህ ተካሊን ጋለየኩ ኣፋ ትገሕም ዓይደፍል ኣመጋ ከብልኪኒ ታላክ ማሕነም

0: ኣብ ቅነ ፈስቲቫል ተምሃሮ ዞባ ደቡብ ሓደ ካብቲ ድምቀት ዝፈጠረ እንተነይሩ ሙዚቃዊ ትልሂት ብሄረሰሆ እዩ። ኣብዚ ምርኢት ካብ ንኡሳን ዞባታት ዓዲ ቀይሕን ሰንዓፍን ዝወከላ የታዊ ጉጅለ ባህሊ ኣብያተ ትምህርቲ ተሳቲፈን ኣብ ሓፈሻዊ ትሕዝቶአን ባህላዊ ወግዕታት ዘተኮረ ሰፊሕ መጽናዕቲ ዝተኻየደሉ ነይሩ። ህዝቢ ኤርትራ ቅድሚ ናጽነት ብገዛእቲ ሓይልታት ዘሕለፎ ስቓይን መከራን ድሕሪ ናጽነት ዘስተማቐሮ ረሃዋን እፎይታን ኣብ ባህላዊ ኣነባብራና ተራን ኣበርክቶን መንእስያት ኣብ ግዜ ቀውዒ ዘካየድዎ ወፍራዊ ዓጺድ ኣብ ግዜ ክራማት ኣዴታት ዘካየድዎ ዕዮ ንሓድነት ህዝቢ ኤርትራን ካልኦትን ዝገልጹ ኣርእስትታት ብመልክዕ መዛሙር ሙዚቃዊ ድራማን ትልሂትን ደርፍን ተሰኒ ቐሪቡ።
1: እቲ ፌስቲቫል ኣዴ ካደ እንቋዕ የልና ሓትም ዕንደትያ ነበትያ ሰይትያ ለብትያ ድርትዩ ድርትያ እንኮ ደዲኬ ኮያኮ ደይኬ ኮያኮ እንቋዕ ተደሴተ ስበበክ ማንጉም ምስን ሃሽኩረ ካድያ ኬዶ እንሻላ ሰረ ዘበን ተግና ዕንደቴ ነኬ ነበቴኬ ሰይቲ ያለብትኬ እንኮ ተግና ነኬ ክቴ ኒፍ ከኒፍ ገረይኖ የለ ደረጀለ

0: እዚ ንምስታፍ ንገብሮ ፃዕሪታት ሓያሊ ቀንዲ ኣብ ባይታ ወረድና ኢና ሓሰሲልና ኢና ነምፆ ኣብተን ዓባይቲ ቀደም እንታይ ነይሩ እንታይ ባህልና ነይሩ ብናተወክልና ኢና ቀንዲ ንሰርሕ ሕጂ ኣብ ቀደም ኣቦታትና ኣብ ዓዲና እንታይ ይገብር ነይሩ ናይ ጓሶት ይኹን ናይ ካሊእ ናይ ምትቕባል ናይ ኣጋሽ ድዩ ገሊእ ኩሉ ናይ ባህሊ ዝነበረ ብሓፈሻ ነባይታ ወረድና ኢና እተን ዓባይቲ ታሪክ ዘለዎም ሰባት ሓትትና ኢና ንረኽቦ ዝሓርካ ካብም ዝረኸብና እንዳፀሓፍና ናብ ግጥሚ እንዳቀይርና ምስ ዘማ ድዩ ምስ ዘመናዊ እንተሽምገርናኻ ነቕርቦ ማለት እዩ
1: መምህራን ማዕና ምዒንቲ እተን ኣኻ ኣሽርሒኒኖ ነንየ እሱን ያከዶ ምዒቲ ነፊሻ ይኒን ሌል መምሃራን ምዒ መምሃራን ይኒኒ ምዒ ዳይሬክተር ምዕም ይኒኒ እንኮ እሱን ምዒ መረይኪኒ ምዒቲ ኮፍሽኒ ንኩለል ምዒቲ ሃብታ ቴን ሰበታ ሌል እንኮ የሊና ሓቴ አልሓምዱሊላህ ምዒቲ ሃቢኒ

0: ትምህርቲ ምስ ግብሪ ዝተሰኒየሉ ምዞን ስንዓን እውን ካብቲ ንኣብያተ ትምህርቶም ወኪሎም ዝመፁ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳተፍዎ እዩ። ነቲ ኣብ ከባቢኦም ዝረኸቦ ጥረ ነገራት ኣይጠቀምኒ ዝተባህለ ብጥበባዊ ክእለቶም ኣብ መዓላ ውዒሎም ዘቕርቦ ትሕዝቶታት ቀሪቡ ነይሩ።
1: መጀመርታ ቀንጠመንቲ ዝተጓሓፈ ገለ መልታት ጌርና ሰረይና እዮ ልሕ እዚ ዝተጓሕፈ ኩሉስ ትቦ ዝተበላሸወ ገለ መልታት ብናይ ጓሓፍ ኢና ሰሪሕና እዮ ትሕሳእ ከዓ ካብ ዝልች ዘይብሉ ቦታ እንድሕር ተኸይድናስ ንጥቀመላ ማለት እዩ ብሶራ ንጥቀመላ ማለት እዩ ብሉቱስን ኤፍኤም ገለ ንሰማዓላ ማለት እዩ ሶራር ከዓ ንጥቀመላ ማለት እዩ።
2: እዛ ሕሰብ እዚኣ ብኸመይ እያ ነቀኢላ ብኸመይ እያ መፅት እንታይ ዝተዓዘብከ ነገር ስለ ዝነበረ እዩ?
1: ቀንዲ እኳ ሓወ እዩ ምሳይ ኮይኑ ዝብል ማለት እዩ እሱ ሓሳባት ይበኒ ኣነ ከዓ ሓሳብ ይቦ ኩሉ ብሓንሳብ ኮይንና ሰሪሕና እዩ ማለት እዩ።
3: ዓመት ዓመት ይፅበየ እዚ መደባ እዚ ብፍላይ ኣብዚ ናይ ቅድነት ናፅነት ስለ ዝካየድ ዝያዳ ከ ንምስ ናይ መዓልቲ ናፅነትና ደባኢ ዝያዳ ሓጋዚ መዋዕውዒ ኢልና እውን ስለ ንጥቀመሉ ዝረአ ፀናሕና ናይ ሰልፊ ናይ ዕለት ሓደ ኣብ ከተማ ነበረ ሰልፊ ዝያዳ እሱ በዕሉ ማህሪ ማለት እዩ ህዝቢ ብምሉእ ካብ ከተማ መንደፈራ ኣብ ጎደና ወፂኢ ይርእዎ ማለት እዩ ምርኢታት እውን ኣብ ጎደና ነይሩ። ስለዚ ህዝቢ መንደፈራ ዓመት ዓመት ይፅበየ ማለት እዚ ውድድራ እዚ ኣብ ክልል ዞባታት እውን ከምዓይነ ተመሳሳሊ ዓመት ዓመት እንዳቀያየርና ስለ ንኸይድ ዝያዳ ግን ምስዘሎ ኣክሰሳት ኣብ መንደፈራ ካልእ ዓመትና ንግብረልና ዓመት ዓመት ግን ኣብ ዝተፈላለዩ ከተማታት እውን ዝካየድ ማለት እዚ ውድድራ እዚ
1: ቀንዲ ከዓ ኤክስፖ ከይድና ነርና ኣብኡ ከዓ ብጣዕሚ ብፅቡቅ ርኢና ብኣቶም ከዓ ተመርኪስና ኣብዚ ከዓ ሳልሰይቲ ኮይኑ ደረጃ ወፂእ ኣለኹ ካብኣቶም ከዓ ብዙሕ ተማሂርና ፈለጥናየ ፈሊጥናስ ካብኣቶም ብዙሕ ተማሂርና ማለት እዩ።
0: ውድድራት ስፖርት ብመንፅር ኣገዳስነትን ዝህልዎ ናይ ተወዳዳርነት መንፈስን ልዕል እዩ። ኪኖዚ ብኣካልን ኣእምሮን ኣብ ምህናፅ ዝህልዎ ግደን ናይ ውድድር ርቤትን ተምሳጥን ፈጢሩ ሃገራዊ ፍቕሪ ዘሐይልን እዩ። ኣብዚ መዳይ ንማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝወከላ ጋንታታት ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰኪዕት ብክልቲኡ ፆታ ኣብ ቤት ትምህርቲ ዓዲ ወግርን ስታድዮም መንደፍራን ንክልተ መዓልቲ ኣከታቲሉ ውድድራት ተኻይዱ።
4: እዚ ወዳድባ እዚ ካብ መባእታ ክሳብ ካልኣይ ደረጃ ኮይኑ ኣብ መባእታ ብዕድመ ደረጃ 11 ኣብ ውሽጢ ንእዘባ ብክላስተር ደረጃ ኣብ ነፍሲ ወከፍ ንእዘባ ቆይሙ ብክላስተር ደረጃ ዝውዳእ እዩ። ካብኡ ከዓ ናይ ማእከላይ ደረጃ ብክሊ ዕድመ 12-13 ብክልቲኡ ፆታ ናይ ኩዕሶ መርበብ ከዓ ብክልቲኡ ፆታ ኣብ ብደረጃ ክላስተር ካብ ቤት ትምህርቲ ጀሚሩ ናብ ክላስተር ካብ ክላስተር ነፍሲ ወከፍ ክላስተር ዝሓለፈ ከዓ ናብቲ ናይ ንኡዘባ መዛዘሚ ይበፅሓ። ካብቲ ናይ ንኡዘባ መዛዘሚ ከዓ ብደረጃ ግንባር ኣብ መንጎ 3 ንኡሳን ዞባታት ኣብ ነፍሲ ወከፍ ዞባ ደቡብ ኣብ 4 ክላስተራት ተመቂሉ ከዓኒ ነፍሲ ወከፈን ውድድራት ብደረጃ ግንባር የካየዳ። ብደረጃ ግንባር ዘካየዳ ከዓኒ እተ ናይ ማእከላይ ደረጃ ናብ ዞባ ይሓልፋ ማለት እዩ። ናይ ክሊ ዕድመ 12-13 ብክልቲኡ ፆታ ኩዕሶ እግሪ ማለት እዩ።
5: ከመይስካ ኣብዚ ኩልና ተፃዊትና ገለ ኩሉ ዓወት ከነምፅን ኢና ነብል ዘለና በቃ እንድዕ ንክንፃወት በቃ ንነፍስና ወላ ፌር ክንዘናጋዓላ ገለ ከምኡ ኢና ቀዳመይ ካ ዓወት ነምፃ ኣሰልጣኝና ሰዓረ ካብ ልብኖ መስግኖ ኣብዚ እሱኡ ኣብዚ ደረጃ ዝንክንበፅሕቲ እሱኡ ፅዕርልና
0: ተወዳደርቲ ጋንታታት ብመሰረት ዝተረኽበ ውፅኢት ንደረጃን ንዋንጫን ተፃዊተን ደገፍ ውደሳ ጠቒዕትን ፌስካን ደገፍቲ ኣብዘየቋረፀሉ ህሞት ብሓያል ተወዳዳርነትን ናይ ዘይተሰዓርነት መንፈስን ዘንፀባርቐ ሰሓቢ ግጥም ተኻይዱ።
4: ሕጂ ኩሉ ግዜ ልክዒቲ ተሳታፍነት ናይ ተምሃሮ ኣብነት ኣብዚ ናይ ስፖርታውያን ጥራይ ኣብዚ ሕጂ 432 እዮም። እዞም 432 ብማዕረ ናይ ደቂ ኣንስትዮን ደቂ ተባዕትዮን ደቂ ኣንስትዮ 216 ደቂ ተባዕትዮ ከዓ 216 ካብ 10 ንኡሳን ዞባታት ተሳቲፎም ኣለዉ በብ ዓይነቱ ማለት እዩ። ተሓንቲ በቲ ትሓልፍ ተሓንቲ ብባስኬት ክትሓልፍ ከላ ተሓንቲ ከዓኒ ብኩዕሶ መርበብ ትሓልፍ ተሓንቲ ኩዕሶ እግሪ ክትሓልፍ ከላ ናይ ደቂ ኣንስትዮ ሓንቲ ብኩዕሶ እግሪ ናይ ደቂ ተባዕትዮ እንዳሓለፈ ካብ 10 ንኡሳን ዞባታት ኣብዚ ሎም መዓልቲ ዝተካየደ ውድድር ክሳተፋ ክኢለን ማለት እዩ
6: ቀዳምነ ድሌት እንዲ እጂ ድሌት ስፖርት ሕጂ ብድሌት ተመፂኸየ ኩሉ ነገር ክኸውን ንኽእል ማለት እዩ እጂ ብፍላይ ኣብ ስፖርት ሕጂ ድሌት ዘለዎ እንዳሕርዳ ኮይኑ ኣነ ንዓያን ክላበዎ

0: እንደሌለ ክፅዕራሉ ነዚ ነገር እዚ ሸለል ክብሎ ከም ዘይብለኒ ማለት እዩ። ኣብ ዝለዕለ ደረጃ የብፅሐን ወላ ትምህርተን ምስ ወዳእ ድዩ ኣብ ትምህርቲ እንከሎ ድዩ ኩሉ ነገር ሓገዝ ስለ ዝገብረለን ነቲ ድሌተን ተጠቒመን እቲ ደለወን ግዜ ተጠቒመን ካእለ ኩሉ ነገር ማለት እዩ። ወላ ሓደ ሓደ ስድራ ቤትካ ካ ይዛረብካ ንድ ወላ ንድሌተን ክብላ ንዕኡ ኣቢለን በቃ ንኺሰን ክፀወታ ከም ዘለዎን ኣብ ዝለዕለ ደረጃ ከብፅሐን ከም ዝኽእል ንን ይላውዎን ማለት እዩ።
1: ዕባለ መገምገሚ እዩ ድማ እተን ደይነበራ እተን ዘይነበራ ኣብ ውድድር ናብ ውድድር ከም ዝመፃ ይኮና ኣለዋ። ስለዚ እዚ እቲ ምዕባለ ካብ ግዜ ናብ ግዜ እንዳኸደ ይመፅእ ኣሎ ማለት እዩ።
2: ነ ውድድራት ትምህርታዊ ጠቀስ ባህላውን ስፖርታውን ፌስቲቫል ተምሃሮ ዞባ ደቡብ ነቲ ኣብያተ ትምህርቲ ንኡሳን ዞባታት ዞባ ደቡብ ንዓመት ንመላእታ ክሰርሓሉን ክፅዕራሉን ዝፀንሓ ዝተፈላለየ ውድድራት ናይ መዛዝም መድረኽ ዝርያሉ ሰንበት 3 ግንቦት ሓለፍቲ ዝተፈላለያ ሚኒስትርታትን ትካላትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ዕውታት ጋንታታት ዝተዳለወለን ናይ ገንዘብ ሙሉእ ዕጥቂ ማርያ ኩዕሶን ዋንጫን ካብ ዕዱማት ሓለፍቲ ሽልማትን ተቐቢለን እቲ ን3 መዓልቲ ዝተኸየደ ቅነ ኸዓ ብምዕሩግ ኣገባብ መጋረጅኡ ዓፂዩ
3: ሞራል ሞራል ንሓቲ ቀይሕ እንኳ ዓጎተኩም
1: ሕጂ ሓደ ውድድር መለክዒ መለክዒ እንታይ እዩ? ሓደ ስፖርት መለክዒ ውድድር እዩ። ውድድር ንኣብነት ኣብዚ ካብ ንኡስ ዞባ ጥራይ ደሪትና ነርና እንተንኸውን ሕጂ ናብዚ ዞባ እዚ ክንበፅሕ ኣይንኽእልን። ኣብዚ ከዓ ተወዳደርቲ ክንረክብ የሸግረና ማለት እዩ። ስለዚ ነዚ ካብን ናብን እንዳኸደ ካብ ንኡስ ዞባ ናብ ዞባ ካብ ዞባ ከዓ ብደረጃ ሃገር ምዝህሉ ሓደ ተፃዋታይ ወይ ሓደ ኣትሌት ራእይ ይህልዎ ማለት እዩ። ስለዚ ኩሉ ግዜ ኣብቲ ዘለኻዮ ጥራሕ ክትሓስብ ኣይኽእለካን እንድሕር ደኣ ኣብ ቅድሚት ውድድር ኣለካ ማለት እዩ። ስለዚ ብደረጃ ሃገር ውድድር ክስራዕ ኣብ ነፍሲ ወከፍ 2 ዓመት ሓደ ዓመት ለበዋ ኣለኒ ማለት እዩ።
3: እንኮ ካዶ እንታለ እታ ፌስቲቫል ኣዴት ንሴ ተፌታኔሚክ እንኮ እንደመራ ነበመራ እንኮ ንኡሰን እመን እንደ ዞባኮ ተሜቴ ታኔሚክ መንጉመካ ሽከሮ ፈራ ኣዳብ የደህኒም ሂሳበታ ታለ ለመማሕሽነ ገዳ እንኪ ምሻክል ሂኒ ንዕኪ ናዳ ውድዕነ ኣማ ገዳ ኣማግን ኣልሚደ እንደመራ ያከዶ ነበመራ ያከዶ መንጉም ኣካሽከሮ ፈራ ታይሌል እግደግዳ ነበ ደረጃ ለታውዖ እመን ገቦኮ እንደትያ ነበትያ ሓቦኖ ሌል ንፈርፋንዶ ማለት እዩ።
4: ሓድነታዊ ፍቕሪ ሃገራውነት ፍቕሪ ንምስራፅ ንገብሮ ዘለና ፃዕርታት ቀሊል ኣይኮነን። ካብ ሰንዓፈ ካብ ማይምነ ካብ ዓረዛ ካብ ዝተፈላለየ ካብ ዘዋደቡ ተኣኪቦም ኣብዚ ናይ 3 መዓልቲ ውድድራት ክገብሩ ከለዉ ሓደ ክንዮቲ ውድድራት ዝፈጥሮ ኣብ መንጎም ሕድሕዳዊ ፍቕሪ ሌላ ተመክሮ እዚ ፈሊጦምን ኣጥርዮም ክኸዱ ስለ ዘለዉ ንቐፃሊ ኣብቲ ንገብሮ መደባት ይኹን ኣብቶም ናይ ተምሃሮ ውድድራት ኣዝዩ ሓጋዝ ደፋ እዩ ማለት እዩ። ስለዚ ብመንፅር ናይ ውድድራት ዘይኮና ንሪኦ ብመንፅር ናይቲ ሓድነታዊ ፍቕሪ ናይ ሰብ ውድድራት ክንፀሪሕና ማለት እዩ። ዘይፈልጦ ሕብረተሰብ ዝከተማ ዘሎ ነቲ ናይ ሰብ ውድድር ክሪኦ ከሎ ብልዕሊ ዝኾነ እዩ ዝዕዘቦ ዘሎ ማለት እዩ። ስለዚ እቲ ዕላማ ውን መንፈስ ብከምዚ ኢና ንዕቅኖ ነቲ ሚኒስትር ትምህርቲ ማለት እዩ።
5: ብዝበለፀ ክንሕዩና እዩ መዳባትና ምክንያቱ ተወስታይ ስራሕ እንታይ ገለ ተቐንዲ ስራሕ ኣብ ቤት ትምህርቲ ይሰርሕ እዚ መዛዘኒ እዩ። ተቐንዲ ግን ኣብ ቤት ትምህርትታት ግን ክንሕይል ተወስታይቲ መደባትና ቤት ትምህርቲ ሕይልናት ክንሰርሐልና ኢ ዝግ ምክንያቱ ተዓወታይ ተዓወም ዘገድስ ክለባት እነዚኣተን እተን ክለባት ተምሃራይ ኣብ ነፍሰ ክፍ ክለብ ናብቲ ክለብ ኣገልግሎት ዝንበለ ዘለለየሉ ፈጢርካ መስራሕ ይተክስተ

0: ዝኸበርኩም ተኸታተልቲ መደብና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ነቕርበልኩም ዘለና ድማ ሕጂ መፂናያ ዘለና ትካል ድማ ሓቂፋት ዘለና ትሕዝቶ ብዛዕባ ናውቲ ስፖርት ዘጠቓለለ ኮይኑ ኣብዚ ናይ ናውቲ ስፖርት ድማ ሓደ ካብቲ ዝሽየጥ ኣብዚ ንምስሊ ባንዴራና ዘጉልሕ ማልያታት ዝሽየጥ እዩ ሞ ንሕና ድማ ምስ ኣብዚ ትካል ዝፅናሕና መንእሰይ ምስኡ ሓፂር ዕላል ክነካይድና ደጊምና ንምክታልኩም ብኸብሪ ኢና ንዕድም። ቅንያት በዓልና ፅነት ኢና ዘለና
1: ቅንያት በዓልና ፅነት ኢና ዘለና
0: ንቋዓ ብዝብቃዓና
1: ኣሜን ኣሜን ንክልሃና
0: ኣራይ መቸም በዓልና ፅነት ክመፅእ ከሎ ዓማዊ ዝገዝእዎ ኣሎ ንሱ ድማ ከምዚ ለቢስካየ ዘለካ ወይ ኣነ ለቢስ የ ዘለኹ ማልያታት ንምስሊ ናይ ኤርትራ ዘጉሊሕ ሞ ኣብ ቅንያት በዓልና ፅነት ከ ማዕርክ ክንደይ ይዝውትሩ እዚ ማልያታት እዚ
1: እዚ ማልያታት እዚ ናይ ቅንያት በዓልና ፅነት ሓቂኻኻ ነቲ በዓል ንምድማቕ ኢሉ ኩሉ ሰብ ካብ ቆልዓ ዓብ ንእሽተይ መንእሰይ ኣዴታት ኩሉ እዩ ዝክደኖ በቃ ደስ ይድብሎት ሰብ ነቲ በዓል ጥቡቅ ገር ደስ ሰማቕሮ
0: ሕጂ ብብዙሕ ዓማዊል ከይመፅኹም ዶ ከመይ ካብ ውሽጢ ሃገር ንወፃእ እንዲም ንመፅኹም ትሶም ዝጠልብዎ ኸ ከመይ
1: እዩ ዓማዊል ብብዙሕ መፁ እዮም ካብ ደገ ብዙሕ መፁ ካብ ውሽጢ ዓዲ መፁ ኩሉ ብፍላይ ቆልዑት ብጣዕሚ እዮም ትፈትዎ ነቲ በዓል ዘንፀባርቕ ብዓብዩ ከዓ እዞም 11 ዝግሬድ
0: ከዓ
1: 11 ክፍሊ ከዓ እሳቶም ከዓ ብብዝሒ እንዳወሰዱ ነቲ በዓል የድምቕዎ እዮም።
0: ፅቡቅ ኣብ ቅንያት በዓልና ፅንስ ዝውትር ማልያታት እዩ ከምዚ ጌርናዮ ዘለና ኣዝዩ ኸ ደማዓርገና ማዕርክ እንደ ክብርን ርዝነትን ዘለዎ እዚ ንምስሊ ባንዴራና ዘጉልሕ ማልያታት
1: ብጣዕሚ ኣለዎ እቲ ሰብ ነታ መዓልቲ ክትመፅእ ከላ ይቀራረብ ክክደኖ ደስ ዝብሎ ክገይርዎ ከተማ ክወፅእ ኩሉ ክዛወር ደስ ስለ ዝብሎ ብጣዕሚ ነቲ በዓል ዘድምቆ
0: እዚኣ ባንዴራና ኣብ ማልያ ክትሪኢ ከላስ ኣዝያ ከምዚ ንፀብራቕ ትገብር እያ ስኻ ከመይ እያ ትስሕበካ
1: እዛ ባንዴራ ሓቂኻ ብጣዕሚ ዋላ ኩሉ ነገራት ደስ እያ ትብለካ ኣብ ዝተሰርሐት ማልያ እውን ዝኾነ እቲ ከለራ ብጣዕሚ ሰሓቢ መሳጢ እዩ ኩሉ ነገራ ስለዚ ኣዝያ ተወቅበ እያ ነቲ በዓል ማለት እዩ።
0: ዝበዝሐ ማልያታትና ኣብያ እዋናት ኢና ክነዘውትሮ ዘለና
1: ዝበዝሐ ምስ በዓላት እንዲ
0: ኣብ
1: ሃገራዊ በዓላት ከም ህያብ ጊፍት ንደግ ካብ ዲያስፖራ ዝመፁ ንደግ ንደቆም ንቤተሰቦም ግራ ዝኾነ ነቲ ሰብ ሒዞም ዝኸዱ ደስ ስለ ዝብሎም ኣብ በዓላት ግዜ እዩ ሞር
0: ብመልክዕ ህያባት ክዝውትርስ ኣለዎ ማለት
1: እዩ እዋ ብፍላይ ሕጂ እዞም ዲያስፖራ ሕጂ ብመልክዕ ህያብ ብሓንሳብ 3-4 ገለ እንዳገበሩ ንፈተቶም ንደቆም ንጎራብቶም ንኩሉ ከም ህያብ ሒዞሞ ዝኸዱ እዩ ማለት እዩ።
0: እዚ ዲዛይናት ኣብዚ ዝወፅእ ማዕር ክንደይ ሰሓብነት ኣለዎ ትብል ዝተፈላለዩ ዲዛይን ዘለዎ ዝተፈላለዩ ሕብሪ ዝውን
1: እዋ ዲዛይን ብጣዕሚ ስሕበካ እዩ ሰበብ ብናቱ እዩ ዲዛይን ዝገብሮ ነቲ ባንዴራ ስለዚ ዝወፀ ዲዛይን እውን ብጣዕሚ መሳጢ እታ ባንዴራ ናይ ባሓቂ ደስ ዝብለካ ስለዝኾነት ኣብ ኩሉ ማልያ ናይቲ ሕብሪ ኣብዛእትኸያ ማልያ ናይቲ ሕብሪ ሲ ደሚቓ ናይ ምውፃእ ካራክተር ኣለዋ ሞ ኣዝያ ደስ ዝብለካ
0: ብምክንያት በዓል ናፅነት ምዚ ናይ ባንዴራ ንምስልና ተኣሳሲርና ኢና ኣብ ትካላት እናክነክነዘራርብ ፅኒሕና ንሳ ኸ እንታይ ኣለካ መልእኽቲ ብምክንያት በዓል ናፅነት ንታይ ናይ ዮሃና ትሕልፎ ነገር ኣሎ
1: ንኩሉ ህዝቢ ኤርትራ ርሑስ በዓል ናፅነት ይግበረሉ እዋ ኩሉ ከዓ ድመቕመቕ ኢልና ከዓ ክነሕልፎ ኢና
0: ና ንና ከዓ ደጊምና ርሑስ በዓል ናፅነት ክንብለካ ንፈቱ
1: ኣሜን ሰሜረ ንኩላና ርሑስ በዓል
0: ዝሎ መዓልቲ
1: ንዩ ዝኸይድ

እምበኣርከስ ዝኸበርኩም ተኸታተልቲ ትሕዝቶም ብደማእገር ኣብዚ ተዛዚምሎ ንስለምክታልኩም ኣዝና ክነምስግነኩም ንፈቱ ርሑስ ቅንያት በዓልና ፅነት ክኾነልና እንዳተመነና ምስ ሰኣላይ ሓበን ሃብቶም ብምዃኒ ሓቢረ ፀኒሐ ምስ ዝቕፅሉት ትሕዝቶታት መደባት ኤሪቲቪ ንሓድገኩም ብወገና ሰላም መዓልቲ

ኣታ መርያ ናይ ደሎ ርእሰት ቬኔዙዌላ ደላሲ ሮድሪጌዝ ዓዳድ ይብሓን እዳረት ኣሜሪካ ግልቲ ትከረ ከም ሰልኢ ትሰመ ዮም ወድሓት ካብ ሓይሳም ወሓይሳት መተቕብለት ናይ ለሰዓት ኣኽባር ዲላ ተምም ወቅት ከይሩ በርከት ምስለተለ ብራምጃትና

ሃገራት ከም ኣማጻጽአን ዝነብራ ዝብል ረዚን ትርጉም ዘለዎ ኣባህላ ኣሎ። እዚ ባህላዚ እተን ኣንጻር ዓመፅን ዕብለላን ካብ ኩናትን ሓውን ወፅአን ክብረተን ዘረጋገጻ ኸም ወርቂ፣ እተን ናጽነት ዝተተኽበለን መለቀብታ ኻልኦት ኮይነን ንማለቱ ሃገራት ዝበሃላ ኸዓ ከም ጨርቂ ዝሓስራ ምዃነን ዝገልጽ እዩ። እዚ ማለት ድልዱል መሰረት ዝሃነፀ ሃገር ህያው ኮይኑ ይሰርር፣ ከምኡ ዘይገበረ ኸዓ ይፈርስን ይብተንን። ኣብ ኣፍሪካ ካብ ቀቢላን ዓለይትን ሃይማኖትን ወፅአን ህዝበን ሃገራዊ ዛንታ ኸውግዕ ዝስምዓለን ሃገራት ኣለዋ ምባል ዘድፍር ኣይኮነን። ሃገራዊ ወግዕን ዛንታን ንሓደ ህዝቢ ልዕሊ ወርቂ፣ ኣልማዝ፣ ነዳድን ካልእ ባህርያዊ ትዕድልትን መሠረታዊ ጸጋ ምዃኑ እቶም ምስ ጠገለ ዘይብሉ ሃብቶም ኣብ ድኽነት ተደርብዮም ዘለዉ ህዝብታት ኣፍሪካ ዝደመቑ ናይ ዝሕማቕ ኣብነት እዮም።

ኤርትራ ብቁጠባ ምስተና ምምዕባል ዝርከባ ሃገራት እያ። ይኹን እምበር ጽባሕ መሰረት ሓያል ቁጠባ ክኸውን ዝኽእል እና ክትግንጽሎ ዘደንፁ እና ክትነግሮ ዘዅርዕ ብሃገራዊ ክብርታት ዝተሃንፀ ታሪኽ እትውንን ሃገር እያ። ወናኒት ዓብዛንታ

0: ሎሚ ብምኽንያት ዝኽሪ ብራዊ እየቤልዩ ምምስራት ማእከል መሰልጠኒ ሃገራዊ ኣገልግሎት ሳዋ ውሑዳት ካብቶም ኣብ ናፅነት ዝተወልዱን ዝዓበዩን መንእሰያት ኣብ ቦታ ኤርትራዊ ዓብዛንታ ክበፅሑ ብኣካል ተረኺቦም ኣለዉ።
1: እዚ ንርእዮ ዘለና ታሪክ ኣብዚ ቦታ እዚ ዝፈፀምዎ ኣያታትኩም ኣቦታትኩም ኣሕዋትኩም ተባዕታይ ኣንስታይ ከይፈለዩ ኣብዛ ቦታ እዚኣ ክወጥቁ ከለዉ ነቲ ሓንቲ ረአይናቶም ዝነበረት ናባኸም ኣስጊሮም ንስኹም ከዓ ጨቢጥኩም።

0: ኣብዚ ድለ ቦታ ከም ተብፅሕዋ እናረጋገፁ እዮም ሓሊፎም ንሆለ ከዓ ከምቲ ንሶም ኣሚኖሙ ዝሓለፍዎ ቀጥ ኣቢልኩም ስለ ዝሓዝኩሙ ሎሚ ኤርትራ ብኩሉ ኩርንዓ ደይትድፈር ትሕፈር ሃገር ኮይና ክትነብር ኣኽኢልኩም ኣለኹም ማለት ከምቶም ቀዳሞት ወለዶ እንታይ ይብል ነይሮ ኩሉ ነገር ድሕሪ ሃገር ከምቲ ቀዳማይ ባጃ ዝሓለፈ ዋጋ ዝኸፈለ ዋጋ ትኸፍሉ ኣሎ በዚ ስለ ንተኣማመንካ ጉዕዞኹም ዓወትን ኣሳልጦን ክህልዎ እናተመነኹ ንቕሎኹም ክትቀፅሉ ይድል
1: ብምባል ገዲም ሓርበኛ ተጋዳይ መሓመድ ኑር እድሪስ ኣብተን ንኣስታት 4 ዓመታት ዘይተፈለዮ ክልተ መራኽሱ ተደጊፉ መሪቖም ሰፋነዎም እቶም መንእሰያት ንእምባ ደንደን ክድይቡ ተበገሱ እቲ ኣብ ገጾም ዝነበረ ብርሃን ከይደብዘዘ ድማ ኣብ ዋንጫ ዝተባህለ ክሳብ 1988 ድፋዕ ሕዝባዊ ሰራዊት ሓርነት ኤርትራ ዝነበረ ቦታ በጽሑ ኣብ ዋንጫ ኣብ ዝገበርዎ ሓፂር ዕረፍቲ እቶም መንእሰያት ንዕላማ መምጺኦም ብምንጻር እቲ በጺሖሞ ዝነበሩ ቦታ ከመይ ኣቢሉ ሰፈር ዓብዛንታ ከም ዝኾነ ባዕሎም መግለጽን ትንታነን ኣቕሪቦምሉ
2: እዚ ከዓ ናብ ንግደት እዩ ንግደት ከዓ ፍሉይ ካልእ ረዚ መልእኽቲ ዘለዎ ንግደት ኢኻ ትነግድ እንዳብሓጎና መፂና ተየድና ሕጅስ ኣይክፋኣልናን እዩ ማለት እዩ መበቆል ዓዲ ናይ 6 ሚልዮን ህዝቢ ሰብሲ መፂና ኣለና ነናህና መበቆል ዓዲ ኣለና እዚ ከዓ ንኩላህና ብሓባር ሓደ ቦታ ዝብፅሓና መበቆል ዓዲ ስለ ዝኾነ ክንነግድ መብፃዕኻ ከተሕድስ ካልእ ዝህበካ ብዙሕ ረዚ መልእኽቲ ን ስለ ዘሎ ንዕውን ሪፍሬሽ ሓዲስካ ክትከይድ ንማለት ኢና ሎም መፂና ዘለና
3: ናቶም ኣሰር ንደቅ ዘለና ኢና ኣሕዋቶም ኢና ደቆም ኢና ናቶም ወረስቲ ኢና ሶ ናይዚ ታሪክ እዚ ወይ ከዓ ናይዚ ፍፃሜ እዚ ወነንቲ ኢና ከዓ እቶም ኣያታትና ገበርቲ እንድሕር ኮይኖም ሶምቶም ፈፀምቲ እንድሕር ኮይኖም ንሕና ከዓቶም ሰዓብቲ ኢና እቶም ወነንቲ ኢና ከዓ ሶ እዚ ትመንነትና ንዕኡ ክንምስክር ኢና መፂና ዘለና ነቲ መንነትና ብታሪክ ክንገር ፀኒሕ እዩ ብሜድያ ክንሪኦ ፀኒሕና ኢና ብግብሪ ከዓ ክንሪኦ መፂና ኣለና ብዚ ማለት እዩ

0: ናብ ሰውራ ኤርትራ ንሕር መፂናዮ ሰውራ ናይ ኤርትራ ኣብ መላእ ሃገር ዝተሳወረ ሰውራ እዩ ብመላእ ህዝቢ ኤርትራ ከዓ ዝተዓየ ሰውራ ተባሂሉ ዝግለፅ ማለት እዩ እዚ ዘለናዮ ቦታ ዝሳሕል ዝናቕፋ ከዓ ሕልፊ ካልእ ቦታታት ኣብቲ ምዕዋት ናይ ሰውራ ኤርትራ ኣበርክቶ ከም ዝገበረ እዩ ዝንገር ማለት እዩ ተደጋጋሚ ከም ዝበሃል እዚ ናቕፋ ኣደ ፅንዓት ኣደ ሰውራ ርእሲ ከተማ ሰውራ ተባሂላ እውን ትግለፅ እያ እዚ መግለፂታት እዚ ከዓ ብልክዕ ነቲ ቦታ ዝበቅዕ ወይ ከዓ ዝገጥም ስያሜ እዩ ማለት እዩ
1: ከም ሓፂናዊ ድርዒ ዝሕሰብ እዚ ኣኽራናት እዚ ከዓ ሓደ ካፍቲ ንተጋደልቲ ዝሕግዞም ዝነበረ ማለት እዩ ንኣፋ ክንብል ከለና መለለይ ብረታዊ ቃልሲ ህዝባዊ ግንባር ጥራይ ዘይኮነስ መለለይ ህዝቢ ኤርትራ መለለይ ብረታዊ ቃልሲ ህዝቢ ኤርትራ እዩ ንኣፋ ክንብል ከለና ሓደ መቐይሮ ነጥቢ ሞተር ወይ ድማ ልቢ ናይ ሰውራ ዝነበረ እዩ ብከመይ እንድሕሪና ከዓኒ ህዝባዊ ግንባር ወይ ድማ እቲ ህዝቢ ኤርትራ ዝበሃል ሲ መሰሉ ዘረጋገፀሉ ህላውነቱ ሂወቱ ዘረጋገፀሉ ስለ ዝኾነ
2: ብልክዕ ናቕፋ ርእሲ ከተማ ፅንዓት እያ እቲ ፅንዓት እቲ እንተ ዘይነብር ናቕፋ እንተ ትድፈር ከዓ ዓብዪ ይትረፍ ንኣሽቱ ጭርምራም ዛንታውን ናይ መትረፍናን እዞም መንእሰያት ኣዕሪፎምሉ ዘለዉ ቦታ ባዕሉ ዝነግሮ ዛንታታት ኣሎ ብኣይሂ ደብዳብ መዳፍዓትን ነፈርትን ኣግራቡ ነዲዱን ተበንቂሩን ኣኻውሕ ከዓ ተተንኪሑን ተፈሊጹን እዩ እምባ ደንደን ኣብ 1979 መጀመርያ ከም ድፋዕ ክተሓዝ ከሎ ከመይ ከም ዝነበረ ዝምስክሩ ሰውዕሎ ምዞም መንእሰያት ተጓዒዞም ኣለዉ
3: እዚ ደንደን በዚኣ ንዲና ንዲባ ነርና መጀመርያ ክንዲብ ከለና ደንደን ኣዝዩ ጫካ ካብ ቀረባ ንቀረባይ ትረአና ከነርካ ዋላ ዝግራብ እዩ

0: ንማይ ክትወርድ ትከይድ ትኾንካ ይምግብናኻ ንዓኻ መሪሕካ ዝኸይድ ምሳር ተሰኪሙ ዝኸይድ ኣሎ ኣግራብላ እንዳቆረፀልካ መገዲ ክፀርገልካ ማለት እዩ። ሕጂ ግን እንታይ መሲሉሉ እዚ ከዓ በቲ ንድፋዕ ዘይኮነ ተቆሪፁ ደብዳብ ጥራዩ ይቃፀል ቀፃሊ ከም ሓዊ ዝቃፀል ድዩ
1: እዚ ከባቢ ክሳብ ከምዚ ክንሪኦ ዝፀናሐና ኣብ ዘለው

0: ከምኡ ስለ ዝኾነ እቶም ተጋልተን እዚኣ ፈሊጦማ እዮም። ዳግማይ ፀላእይ ናቕፋ ከይረግፃት ህዝባዊ ግንባር ድምሳስ ንስ እዩ ህዝባዊ ግንባር ንሕቶ ደሚስዋ እቲ ሕቶ ናፅነት ናይ ህዝቢ ኤርትራ ኣብቂዑ ሎ ተደሚስሎ ማለት እዩ። እዚኣ ንከይትኸውን ንዓሰርተ ዓመታት ኣብዚኣ ኣትኪሎም ተተኺሶም እዮም ማለት እዩ።
1: ርእሱ እቲ እንስሳታት ብምሉእሲ ንሳውራ ኣበርክቶ ዘይገበረስ ኣይነበረን።
2: ናቕፋ ክንብል ከለና ነቲ ፕራግማቲክ ዝኾነ ስነሓሰብ ናይ ህዝባዊ ግንባር ብክውንነት ኣብ ባይታ ስነ መጎት እውን ክሰዓራብ ዘይክእለሉ ንመፃእ ማለት እዩ ክሰዓራብ ዘይክእለሉ ባይታ ዘብፅሐትና ስፍራ እያ፣ ታሪካዊት እያ።

0: እዚ ኣብዝ ተሃኒፁ ዝነበረ ድፍዓት ጽንዓት ጥራይ ኣይኮነን ኣረጋጊጹ። ካብዚ ጐዳጕዲ እዚ ሃገራዊ ኣተሓሳስባን ኣመለኻኽታን ወፂኡ ከም ዝደምቕን ከም ዝህነፅን እውን ኮይኑ እዩ።
1: ከም ቤት ሕፅቦ ሃገራዊ መንነት እውን ኢልና ክንገልፆ ንኽእል ኢና ማለት እዩ። ምስተፈላለየ ባህላውን ቁጠባውን ደረጃ ናይ ሽዑ ዝነበረ ሕብረተሰብ ተኣሳሲሮም ዝመፁ ነቲ ዓብ ሃገራዊ መንነት ዝቃፀፁ ዝነበሩ ንኣሽቱ ደቀቕቲ መንነታት ኣብዚ ቦታ እዚኦም ተቐቢሮም ማለት እዩ። እዞም ዘለዉ ጎዳጉዲ ብዙይ ኣብኡ እቶም ዘየድልዩ ንኣሹ ደቀቕቲ መንነታት ነቲ ዓብ ሃገራዊ መንነት ዝቃፀፁ ደቀቕቲ ትሕቲ ሃገራዊ መንነታት ዝበሃሉ እውን ኣብዚ ኣብዚ ቦታ እዚ ኢና ቀቢርና እዮም ማለት እዩ። ኣብ መወዳእታ እቲ ኤርትራዊ ሃገራዊ መንነት ዝበሃል ኣዝ ፅሩይ ንዑኡ ዝቃፀፅ ካልእ መንነት ዘየለ ኩሎም እቶም ሃገራውያን ኤርትራውያን ሃገራውያን ከዓ ብማዕረ ዝቋደስዎ ሃገራዊ መንነት እቲ መንነት እውን ናይ ኩሉ ከም ዝኸውን ኣብዚ ቦታ እዚ ናይ መወዳእታ ቁርፁ ከም ዝሓዘ ኢና ንርዳእ ማለት እዩ።

0: ሓፋሽ ስራሕ ታሪኽ እዩ ዝበሃል ንጭርሖ ጥራይ ኣይኮነን፣ ብግዜን ቦታን ዝዕቀን ታሪኽ ዝሰርሐ ህዝቢ ተሓቢሩን ኮሪዑን ከም ዝነብር ህዝቢ ኤርትራ ብቐረባ ኣብነት እዩ። ሓደ ካብቲ ንሓደ ህዝቢ ሓደ ህዝቢ እዩ ዘብሎ ናይ ሓባር ታሪኽን ዝኽርን ስለ ዝኾነ ንሕና ኤርትራውያን በዚ መስርሕ እዚ ንሓሊፍና።
1: ናይ ሓደ ሕብረተሰብ ኩርዓት ካብ እዩ ዝፍልፍል ድሕሪልና ካብ ታሪክ እዩ። ታሪክ ኣገዳሲ ቀለብ ወይ ከዓ ኣገዳሲ ትሕሶ ነቲ ናይቶም ዜጋታት መንፈስ ናይቶም ዜጋታት ኩርዓትን ርእሰ ምትእማን ካብ ታሪክ እዩ ዝረኽብዎ ማለት እዩ። እዞም ሕጂ ዘለና ናብ ድሕሪት ገጽ ናብ ቁሊሕ ንድሕሪ ኢልና ኣዝዩ ዘኹርዕ ፍጻመታት እዩ ዘለና ማለት እዩ።
2: ሓደ ናይ ሂስትሪ ተመራማራይ ዝነበረ ኤችኢ ካርል ዝበሃል እንታይ ኢሉ ነቲ ደብዛ ዝመጻ ኢኻ እንድሕር ክትብድሆ እንድሕር ኮንካ ነቲ ዝሓለፈ ህይወት ነቲ ዝሓለፈ ታሪክካ ክትምዝምዞ ክትብርብሮ ኣለካ ኢሉ ልክዕ ንሕና ከም ኤርትራውያን ከዓኒ ነታ ኤርትራውያን ትብል ሽም ንክንረክብ 4 ዓመታት 6 ዓመታት ዝተቓለሱ ኣያታትና ፀኒሖም ከዓኒ ዋርሳይ ከኣሉ ዝተክእዎም ናቶም ታሪክ ክትርኢ ከለካ ታሪክ ፍቕሪ ሃገር፣ ታሪክ መስዋእቲ፣ ታሪክ ጅግንነት እዩ። ስለዚ ታሪክና ክንሕዞ ክንክእል ኣለና። እንደገና ሰንሰለት ናይ ወለዶ ስለ ዝኾነ ክጠፊእ የብሉ።
1: ከምናትና ኩርዓት ኮይኑ ከገልግለና ዝኽእል ዓበይቲ ዝበሃሉ ወታሃደራዊ ዓወታት ዝተኻይደሉን ኣብዚ መሰረት ኩርዓት ናይ ኤርትራውያን እዚ ቦታ ዝኮይኑ ክንረኽቦ ንኽእል ወይ ኣብዚ ቦታ እዚ ዝተፈፀመ ፍፃመታት እዚኣቶም ከም መሰረት ኩርዓት ናይቶም ሽዑ ዝነበሩ ኤርትራውያንን ናይዞም ሕጂ ዘለናን ናይዞም ብሕጂ ዝመፁን ኢልና ክንገልፆ ውን ይከኣል።
0: ኣብዛ ንነብረላ ዘለና ዓለም ገለ ህዝብታት ሃገራቶም ኣፍሪሶም ናይ ዓለይቶም ቀቢልኦም ሃይማኖቶም ዝኣ

0: መሰሉታት ሃገር ዝወርዱ ንኣሽቱን ጭርምራምን ናይ መንነት ዛንታታት ዕብዮምን ኣንበድቢዶምን ኣብኡ ስሒኖም ዝመቑ መሲልዎም ዝወልዕዎ ሓዊ ተጣዒሶም ናብቲ ዝነበርዎ ምምላስ ከሊእዎም ከም ዘሎ ንሪኦ ንሰምዖን ኣለና። ሰላሞም ዘሪጎም ካብ ቤቶም ሓንሳእ ንግዳ ምስ ወፁ መንጸፎም ኣማብርእሶም ተሰኪሞም መሕደሪኦም ከይፈለጡ ጽርግያ ጽርግያ ሕይወቶም ከድሕኑ እግሮም ናብ ዝመርሖም ዝኸድዎ ዘለዉ ጉዕዞ መወዳእቱ ኣይፈልጥዎን እዮም። እዞም ኣመና ንፋስ ኣትይዎምን ቈሪሮምን ንርእዮም ዘለና ሕዝብታት ንዓና ነቶም ጸወታ ሓዊ ኣጸቢቕና ንፈልጥን ካብ ሓውን ኲናትን ሃገራዊ መንነትና ዝሃነጽና ሕዝቢ ከይተረፈ ዝጠቅም ምህሮ ኣለዎም።
1: ዓብዪ ታሪክ ዘለዋ ሃገር እያ። ናይ ጅግንነት ቅርሲ እያ ሃገር እዚኣ። ንስኻትኩም ከ ኣብኣያኹም ዘለኹም እቲ ናታ ናይ ረህዋ ግዜ ከዓ ኣኺሊ እዩ። ምክንያቱ ስዒራቶ እያ ዓዲ ማዓድን እያ ከዓ ዓዲ ጥራሕ ዓዲ ጀጋኑ ይኮነትን ዓዲ ሃብቱ እያ ዓዲ ጸጋ እያ እዛ ሃገር እዚኣ። ስለዚ ከምዚ ዝኣመሰለ መንእሰይ ከዓ ልክዕ ከምኣ ክኸውን ኣሎ። መንእሰይ እዩ ዝቕበል ነቲ ጅግንኡ ጅግና ሓላፋ እዩ። ጀጋኑ ተጋደልቲ ሎሚ ብዕድመ እንዳሓለፉ ክኸዱ ኣለዉ። መን እዩ ዝቕበሎ መንእሰይ? መንእሰይ እንታይ ክኾን ኣሎ? በሊሕ ተማሃራይ፣ ንዓለም ክወዳደር ዝፍጥን፣ ብትምህርቱ ሓያል፣ ብመንፈሱ ሓያል ክኸውን ኣሎ። ብወጅወጅ በርበር ዘይብል መትከሉ ገጥ ዘብል ኣብዚ ኮ ዝሃድም ነይሩ እዩ። ካብዚ ድፋዕ ዝሃደሙ ነይሮም ኮይኦም ከዲዖም ዝኸዱ እኮ ነይሮም እዮም። ወደ ገባ ኮይኖም ዝለሓሱ ናይ ጸላእ እኮ ነይሮም እዮም። ካብቲ ፅንኩር ኩነታት ናይዚ እውን እኮ ዝኸደ ኣሎ። ሃገር ክትጠፍእ ዝምነሎ ብገንዘብ ዝሸጣ ኣሎ። ይሁዳ ከምቲ ናይ ይሁዳታት ብዙሓት ኣለዉ ሸየጥቲ ዓዲ። እዚኦም ሰባት እዚኣቶም ክደራገር የብሉን ሰብ መትከል ሃገር ሃገር እያ ሃገር ኣቦታት እያ ስዋኣት እዮም ዘለዉ መቓብር ዝኸዓተልካ ምእንቲ ክትበልዕ ኢልካ ትኸዶን ኢኻ ጀጋኑ ኣለዉኻ ብዝትንፋስ ኢኻ ትዛርብ። ንሶም ተዘየለዉ ትንፋሶም ኣብዚ ኣየር ኣሎ። ኩሉ ግዜ ሕሹ ክብለና እዩ። እንታይ ትገብሩ ኣለኹም ኣታ ብለና እዩ። ስጋና ከነስብሕ ክነመጭን ንሕልናና ክንቀትላ ይብልና። ንሕልና እዩ ዓብዪ። ሕልና ዘይብሉ ሰብ ዓሻ እዩ። ሃገር ከያ ሰሪሓትና ሕና ብደም ናብ ደም ካብ ደም ናብ ደም እናመፃእና ዝኸደና ሰባት ኢና። ውፃእ መዓታት ኢና።
0: ዕድመ ንወለዶ ሓርነታዊ ቓልሲ ንሕና ብሓባር እንዝክሮን ንደግሞን ንሕበነሉን ኣብ ሕማቕ እዋን ከዓ ንድሕሪት ግልጽ ኢልና ንውከሶ ዓብ ዛንታ ኣለና። ከምኡ ዛንታ ስኢኖም ንድሕሪት ግልጽ ምባል ዘሕፍሮምን ዘይኮሉን ህዝብታትን ክንርኢ ከዓ ኣብ ኢድና ወርቂ እምበር ጨርቂ ዘይዓተርና ህዝቢ ምዃንና ዝያዳ ይበርሃልና።
2: ሕብረተሰባት ኣለዉ እዮም ናብ ድሕሪት ገጾም ክምለሱ እንከለዉ ወይ ንሕልፎም ክዝክርዎ እንከለዉ ዝስከፉን ዝሓፍሩን ሕብረተሰባት ኣለዉ እዮም። ንዓና ምንጭ ኩርዓትናትና ምንጭ ሓቦን ፍናንን ናይዞም ዘለናን ዝመፁን ክኸውን ዝኽእል ዓበይቲ ፍፃመታት ዝተፈፀመሉ ቦታ ስለ ዝኾነ እዚ ኣገዳስነት ኣለዎ ማለት እዩ።
3: ማሕበር ታሪክ ብድብና ታሪክና ምስሊ ሓቲ ዓይነት ታሪክ ሰብ መሻቀና ሓቲ ዓይነት ሓለ ሰበት ሓለፍና ሓቲ ዓይነት ክልፍየት ምስሊ ሰበት መፃና እግላ ሃብ ኣሕርየት ዝብሉ ወቀት ሊ ኩሉ ልመሻክን ኩሉ ልተሓዲ ንፈሽሉ ብል ሃለና ዲበ ዲብ ሰውራት ላዕባ ከምሰልቱ ግናምር ብ

0: እዞም ዝዓነዉ ዝመስሉ ድፉዓት ኣብ ልዕሊኦም ኮንካ እንተ ኣስተንተንካ ነቲ ሓቂ ክነግሩ ጌና ዘይዓነወ ረቂቕ ሓይሊ ኣለዎም። ኣካላዊ ምስሎም ዝፈረሰ ይመስል፣ ግን ከዓ መንፈስ ናይቶም ዝሃነፅዎም ዝተዋደቑሎም ጀጋኑ ሰብ ዓቕሊ ወኪሎም ኣለዉ። እዞም መንእሰያት ምስ እዞም ድፍዓት ድሕሪ ምዕላል ነዚ ዝስዕብ ተንቲኖም።
1: እቶም ኣገደስቲ ባህርያት ኢልና ንገልፆ ከምዕኑድ ናይቲ ኤርትራዊ ሃገራዊ መንነት እውን ኢልና ንገልፆ፣ ሓደ ዓቕሊ ዝበሃል ኣሎ። ኣብዚ ቦታ እዚ ንመጀመርያ ግዜ ቁርፁ ከም ዝሓዘ እውን ክንገልፆ ንኽእል ኢና ማለት እዩ። 10 ዓመታት ካብ ናትካ ድፋዕ ፈልከት ከይበልካ ክትቃለስ ንከለካ ማዕረ ክንደይ ዓቕሊ ኣለካ ማለት እዩ። እቲ ምፅማም ዝሓተት እዩ፣ እቲ ተስፋ ዝበሃል ዝሓተት እዩ፣ ፅንዓት ዝበሃል። እዚኦም ኩሎም እቶም ነቲ ሃገራዊ መንነት ንኤርትራ ዝቆሙ ይዕኑድ ኣብዚ ቦታ እዚኦም ተመልሚሎም ወይ ከዓ ተኮስኩሶም ዓብዮም ክንብሎም ንኽእል ማለት እዩ። እዚ ዋላ ክሳብ ሕጂ እውን ክሰርሕ ይኽእል እዩ ማለት እዩ። ላ ሕጂ ብህንፃ ናይ ኣብ መስርሕ ህንፀት ናይ ሃገር እውን ፅንዓት፣ ተስፋ፣ እምነት፣ ፅንዓት፣ ዓቕሊ ዝኣመሰሉ እዚኣቶም ኣዝዮም ኣገደስቲ ምዃኖም ትናህናሕሉፍ ታሪክ ነግረና እዩ ማለት እዩ። እዚ ምዕባለ ዝበሃል ከም ጉያ ሓፂር ርሕቐት ብሽኳ ክትወፅሖ ከምዘይትኽእል ካብ ዝሓለፍ ናይ ውህሉ ተመኩሮታት ክንግንዘብ ይከኣል እዩ ማለት እዩ።

0: ንዓሰርተ ዓመታት ኣብዚ ቦታ እዚ ዝተተፍአ ሓዊ ተምሳሉ እሳተ ጎመራ ምንባሩ ዝደጋገም ዘሎ መግለፂ እዩ። ኣብቲ እሳተ ጎመራ ሓምቢሱ ዝወፀ ውድብ ህዝባዊ ግንባር እሳተ ጎመራ ዝኾነ ህዝባዊ ሰራዊት ፈጢሩ ዓለም ዘነቓንቕ ዓብ ዛንታ ክሰርሕ ዝኸኣለ ካብዘን ጎዳጉድን ካብዛ ሳሕል ትበሃል ኣብ ሰሜን ኤርትራ ዘላ ኩርናዓን ተበጊሱ እዩ።
1: ስለዚ እዚ ደንደን እዚ ድፍዓት ኣምሳያ ናይ ፅንዓት እዩ፣ ሚዝዩም እዩ ንባዕሉ። ኣብዚ ነታ ክንዲገለት ኾነት ኢትዮጵያ እሞ ሓደሓደ ግዜ እቲ ዘድህንቕ ነገር ዘራይ ንመን እዩ ዝዘሪ? ንዝሓመቐ እዩ፣ ንዝደኸመ እዩ ዝዘሪ መስለኒ። ኣብዚ ግን ንመን ተዘሪሉ? ንጎልያድ ተዘሪሉ። እቲ ንኡስ ኣይኮነ ተዘሪሉ። እቲ ንኡስ ዋላ ሓንቲ ዘይብሉ ብረት የብሉ፣ ብገዛ እርሱ ውሑድ ቁፅሩ። በዚ ግን ኣሽሓት ታንክታት ሒዙ በዛ ሓሬና በዚ ሕዳይ እንዳ ወሓዘ ክመፅ ከሎ ምስ ሸሓቱስ መን እዩ ዝተሓገዘ? ሩስያ ንዑ ሓጊዞሞ፣ ኣሜሪካ ንዑ ሓጊዞሞ፣ ሓፃውን ነፈርቲ ኩሉ ገይሮምሉ ኣይከኣለን። ኣኽራናት ይብል እዩ ኣኽራናት ናይ ናቕፋ ከቢድ ይብል፣ ግን እቲ ኽራናት ረእይዎ ሱውን ነይርዎ እዩ። ኣኽራናት ኣይኮነን ሰብ እዩ። ኣብ ውሽጢ እቲ ኽራናት ዝነበረ ጅግና እዩ። ኣብ ውሽጢ እቲ ድፍዓት ዝነበረ ብርቱዕ ተቓላሳይ ወዱጓሉ።
2: ኣብ ናይ ወታሃደራዊ ታሪኹን እንድሕር መፂና ኣብ ደረጃ ዓለማዊት ካብ ጥንቲ ክሳብ ዘመናዊ ዓለም ኣዝዮም ሒደት መወዳድርቲ ጥራይ ክርከቦ ዝኽእል የብሉን ክምሎ ንኽእልና ዓበይቲ ዝኾኑ ወታሃደራዊ ዓወታት ዝተመዝገበሉ ቦታታት እዩ። እዚ ኣብዚ ንዓሰርተ ዓመታት ዝፀንሑ ተጋደልቲ ካብዚ ኣብግስ ኢሎም ኣብዚ ዝሓለፍናዮ ናይ ናዶም ድምሳስ ናዶ እቲ ዝዓበየ ኣብ ዘመናዊ ታሪክ ጥራይ ዘይኮኑ ዋላ ካብ ቀደም እውን ዝዓበየ ወታሃደራዊ ዓወት ተባሂሉ ኣብ ታሪክ ተመዝጊቡ ዘለዉ ካብዚ ብምብጋስ ዝተበፅሐ ምዃኑ ኢና ንርኢ ማለት እዩ። ኣቐዲመ እንታይ ኢለ ነይረ ዝናቐፋ እቲ ስእሊ መጻኢት ናይ ኤርትራ ኣብ ቅድሚ ናፅነት ማለት እዩ ኣብ ዝናቐፋ ኮይኑ እዮምቶም ተጋደልቲ ዝርእዋ ዝነበሩ ማለት እዩ። እታ ናይ መጻኢት ኤርትራ ተርኢ ዝነበረ ሽዑ እታ ቴሌስኮፕ ኣብዚ ተተኺላ ነይራ ማለት እዩ። ኣብዚኣ ኮይኑ እዮም ትርአ ዝነበረት እታ መጻኢት ናይ ኤርትራ። ሕጂ ተመሳሳሊ እውን ንቅድሚት ንመፃና ማዕደና ኢና ንነብር ዘለና ናይ ቦታ ምቅያራት ተገይሩሉ ክኸውን ይኽእል ኸውን እዩ። ሕጂ እቲ መጻኢት ናይ ኤርትራ ኣብ ሳዋ ኮንካ ይረአ ኣሎ ንብሎው ንኽእል ኢና ማለት እዩ። እታ መጻኢት ናፃ ኤርትራ ኣብ ናቕፋ ኮንካ ትረአ ዝነበረ ድያ? ናይ መጻኢት ምዕብልቲ ኤርትራ ከዓኒ ሕጂ ኣብ ሳዋ ኮንካ ትረአ ክንብሎ ንከኣል እዩ።
3: ኩሉ ልቡ ነብር ሃለና ዝብል ወቀት ለ ሸኮብ ለሃለና ቅያምና ኢና መዋቅፍና ኢና መባዲእና ኢና ዲብሊ ወቀትሊ ዲብሊ ሰዋትርና ይናቕፋ ለተወለዳ ወዲብሊ ኣሻቃ ከምሰልቱ ዘርእየና ተወለቱ

0: እዞም መንእሰያት ነቲ ህያው ደብሪ ሰማእታት ዝኾነ እምባደንደን ደይቦምን ልቦም ከፊቶም ሂቦሞን። ንሱ ኸዓ ብግዲኡ ንዓሰርተ ዓመታት ደም ሰማእታት ዝሰተየን ዓጽሞም ዝበልዐን ምዃኑ ብምዝኽኻር ነቶም መንእሰያት ሰፍ ዘይብል ሓላፍነት ጽዒንዎም።
1: እቲ ቃልሲ ንናጽነት ንሓርነት ወይ ከዓ ንኽብረት ኤርትራውያን ዘበጋገሶ ቃልሲ ካብ ቅድሚ ምጅማር ብሮታዊ ቃልሲ ማለት ካብ ቅድሚ 1961 ካብኡ ትሒዞም ክኸይድ ዝጸንሐ ቃልሲ ሃገራዊ ቃልሲ ንሓርነትን ንኽብረትን ንናጽነትን ናይ መወዳእታ መልክዑ ዝሓዘሉ ቦታ እውን ኣብዚ እዋን እዚ እዩ ማለት እዩ። ኣብዚ ቦታ እዚ እንደገና ከዓ ምስ ምውላድ ናይ ህዝባዊ ግንባር እቲ ቃልሲ ናይ ኤርትራውያን ናይ መወዳእታ መልክዑ ሒዙ ሃገራዊ መልክዑ ሒዙ ፀፊፉ ማለት እዩ። ፅፉፍ ዝኾነ ሃገራዊ ቃልሲ ተኻይዱ ኢልና ክንዘራረብ ንኽእል ኢና ማለት እዩ።

0: ሕጂ እውን ሃገራትን ህዝብታትን ከም ኣማፃፅኦም እዮም ዝነብሩ። ኤርትራ ነዚ ዝሓለፈ 20 ናይ ኩናትን ተፃብኦን ዓመታት ክትምክቶ ዘኽኣላ ምስጢር እንታይ እዩ? ዓለም ሙሉእ እናተፃብኦን ብኽሳዱ እናሓነቖን ቁንጣሮ ህዝቢ ምስ ንእሽተይ መሪሕ ውድቡ ከመይ ኣቢሉ ይሰርር?
1: ንሓደ 56-70 ሚልዮን ሞዘየ ደቅሱ ጎረባብትብ ዘለወሉ ግዜ ነዚ ክስዕር ዝኽኣለ መስተንክርን ተኣምርን እንታይ እዩ? እዚ ናትኩም ታሪክ እዩ። ወለድኹም ዝገበርዎ ጅግንነት ከመይ ገይሩ ይኽእልዎ? ከመይ ገይሩ ፈፂሞ እንተየለና ኣብኡ ፅንዓት ኣሎ፣ ኣብኡ ዓቕሊ ኣሎ፣ ኣብኡ ምፅዋር ኣሎ። ኣነ ብዙሓት ኢንተርቪው ዘግበርኮም ካብ ዩኒቨርሲቲ ገዲፎም እዮም መፅኦም። ደቆም ከዓ ገሊኦም ሓደ ወዶም ንሱ ዩኒቨርሲቲ ወዲኡ ካብ ገጠር ዝጓስ ዝነበረ ኣብ ከመይ ዝኣመሰለ ደረጃ በፂሑ ነታ ገዛ ክቕይራ እንዳተሓስበ ከሎ በረኻ ውፅኦ መኒኖም። እቲ ዝምንን መን እዩ? ገንዘቡ ገዲፉ፣ ከመይ ዝኣመሰለት ጋራጅ ዝነበረቶ ገዲፉ፣ ከመይ ዝኣመሰለ ትምህርቲ ዝነበሮ ገዲፉ፣ ኣሜሪካ መሃር ነይሩ ብዝለዓለ ደረጃ ኣብ ካልእ በፂሑ ካብኡ ተመሊሱ ንኽጋደል ክመፅእ ከሎ፣ ካብ ኣዲስ ኣበባ ኩሉ ገዲፉ ክመፅእ ከሎ፣ ካብ ሩስያ ኩሉ ገዲፉ፣ ካብ ሱዳን፣ ካብ ሃገራት ዕራብ ገዲፉ ክመፅእ ከሎ እንታይ ዓይነት ዓቕልን ክእለትን እዩ ዘሎ? እንታይ ዓይነት ፅንዓት እዩ ዘሎ? ፅንዓት ውግእ ጥራሕ ኮይኮነን ፅንዓት ኩሉ ነገር ምኽኣል እዩ። ንኩሉ ዝኽኣሉ ጀጋኑ እዚ ሃገር ፈጢሮም።

0: ናይቲ ምስጢር ስፍራ ንምብፅሕን ብኣካል ንምድህሳስን እዮም ከዓ መንስያት ናፅነት ደንደንደይቦም ዘለዉ። ክንዮም ምብፅሓን ምድህሳስን ንዖም እውን ከም ቀፀልቲ ወለዶ ንህላዊኦም ክውስን ምዃኑ ተረዲይዎም ኣሎ።
1: ሓይልና ኤርትራ ከባቢ እዩ ዝነቅ እንተ ኢልና ካብ ክልተ ነገራት ክንብል ንኽእልና። እቲ ሓንቲ ኣብ ሓድነት እያ ዘላ፣ እቲ ሓንቲ ከዓ ኣብቲ ኩርዓት እያ ዘላ። ኩርዓት ኣብ ርእሰ ምትእምር ኣብዘየነ እንተናትና ሓይሊ ማለት እዩ። ነዚ ዝጠምሮ ከዓኒ ኣብ ታሪክ ናይ ብሮታዊ ቃልሲ ብፍላይ ከዓ ካብ ምውላድ ናይ ህዝባዊ ግንባር ዝተፈጥረ ታሪክ እዚ ናይ ሓድነትን ናይ ኩርዓትን ናይ ርእሰ ምትእምርን ስለ ዝኾነ እዚኣተን እየ እንተናትና ምንጭ ሓይሊ ማለት እዩ። እዚ ታሪክ ማለት እዩ ኣብ ሕሉፍ ዝተፈፀመ ታሪክ ናይ ኤርትራ ኣብ መላእ ቦታታት ናይ ኤርትራ ብፍላይ ከዓ ኣብዚ ኣብ መስርሕ ናይ ህንፀት ናይ ሃገር እውን ኣገዳሲ ኣፅዋር ምዃኑ ምዝኻር የድልዮ እዩ እዚ ማለት እዩ። ኣገዳሲ ብዙሕ ፀጋታት ኣለና ናብ ህንፀት ናይ ሃገር ክውዕል ዝኽእል። እዚ ታሪክ ናይ ብረታዊ ቃልሲ ናይ ኤርትራ ግን ኣገዳሲ ፀጋ ንምዕባለን ብልፅግናን ናይ ኤርትራ ጌርና እውን ክንጥቀመሉ የኽእለና እዩ ማለት እዩ። እዚ የኽእል እዩ። ኣብቲ ሓለዋ ናይ ታሪክ ገለ ሕጂ ኣብ ሕሉፍ ዝተፈፀመ ታሪክ ነዚ ናይ ምሕላው ሓላፍነት ከዓ ናይ ነፍሲ ወከፍ ዜጋ እዩ። ካብ ንታሪክና ምሕላው ዝዓቢ ካልእ ስራሕ ክህልወን ኣይክእልኒ። ምክንያቱ ኣብ መስርሕ ህንፀት ናይዚ ሃገር እዚ ኣገዳሲ ኣበርክቶ ክህልዎ ስለ ዝኾነ እዚ ታሪክ ናይ ብረታዊ ቃልሲ ማለት እዩ።
0: ሎሚ እውን ገለ ንድሕሪት ምልስ ኢሎም ኣብ መጻጻ ኤርትራ ከም ሃገር ከየጽንዑ ቀዳሞት ኣብ ዝኣተውዎ ዓዘቕቲ ክድመሩ ምዃኖም ፍጹም እንዶ ዘይብሎም ናይ ውሽጥን ግዳምን ወገናት ስራም መልእኽቲ ሒዞም በዝን በትን ክብሉ መንእሰያት ናጽነት ይዕዘብዎም ኣለዉ። እቲ ዘምፅዎ ሓድሽ ዝመስል ሜላ ነቲ ዓብዪ ናይ ሓበን ዛንታ ምዝራግ ምዃኑ እውን ኣስተውዒሎምሉ ኣለዉ። ነተን ህዝቢ ኤርትራ ምስ መሪሕ ውድቡ ህዝባዊ ግንባር ኮይኑ ነተን ዝነበራ ነቕዓት ልሒሙ ዓብዪ ሃገራዊ ዛንታ ብምፍጣር ቁም ነገር ዝገበረለን መድረኻት ከነውሩ ይፍትኑ ምህላዎም እውን ነቒሖምሉስ ካብ ደንደን መልእኽቲ ይሕልፉ ኣለዉ።
1: ንሓደ ህዝቢ ፋሕ ክተብሎ እንድሕር ደሊኻ ትገብረን ቀለልቲ ጥበባት ኣለዎ። እቲ ሓደ ውዳቡ ተፍርሰሉ፣ ተኻልኣይቲ ከዓኒ ታናቱ ታሪክ ተሕልኩ። እዚአን ክትገብር ንሕር ክኢልካ ነቲ ሕብረተሰብ ህዝቢ ከም ዘይከውን ፋሕፋሕ ከም ዝብል ክትገብሮ ዝከኣል እዩ ማለት እዩ። ሕጅቲ መጥቃዕትታት ናብ ታሪክ ናይ ኤርትራ ዝውርወር ዘሎ ነዚ ክንፈልጦስ የድሊ ማለት እዩ። ናትካን ዘይናትካን ኣየናይ ምዃኑ ብቕልል ዝበለ ኣጋቢ ሕጂ ከነለልየሉ ንኽእል መድረኽ እውን ዝበፅሕና ኮይኑ ይስማዓኒ ማለት እዩ። ሕጅታ እንኮ ተፀኒዓ ዘላ ጉዳይ እንታይ እያ? ነታሪክ ናይ ህዝቢ ኤርትራ ናብኡ ገፅካ መጥቃዕትታት ምክያድ ማለት እዩ። እቲ ኩርዓት ናይ ኤርትራውያን ካበይ ዝፍልፍል ዘሎ ተባሂሉ ሃሳስ ኢሎም ዝፈለጡ ጉዳይ ሕጂ እንታይ ኣብ ታሪኽም ካብ ታሪኽም ዝፍልፍል ዘሎ ማለት ኩርዓትን ርእሰ ምትእማንን ማለት እዩ። ሕጂ ነዛ ታሪክ እዚኣ ንዓ ከዓ ንምሕዳግ ናብኡ ወፁ ዝቐንዐ ብዙሕ መጥቃዕትታት ይረአሎ እዩ።
2: ኣብ ሰውራና እንድሕር ርኢኻስ ህዝቢ ናብ ሜዳ ክመፅእ ከሎ ብዙሕ ዓይነት ባህሊ፣ ልምዲ፣ ሕብረተሰብ፣ ሃይማኖት ዝነበሮ እዩ ነይሩ። ሰውራ ኤርትራ ግን ኣብ ሓደ ድስቲ ብምብሳል ሃገራውነት ብምዕጣ ሰውራዊ ኮይኑ ንመስዋእቲ ብጅዋት ከም ዝኾኑ ይገብሮም ነይሩ። ሰራሕተኛ፣ ተምሃሮ፣ ዶካትር፣ ምሁራን ይመፁ ነይሮም። እዚኦም ብምልኦም ናብ ሓደ መስመር ኣምፅኦም ነይሩ። እዚ ሕጂ ሓደ ካፍቲ ሓድነት ናይቲ ህዝቢ ኤርትራ ዘጠናኽሩ ዝነበረ ማለት እዩ።
3: እቲ ምረት ንሕና በዛ ንሓንቲ መዓልቲ ንባዕላ ነዚኣ ናብዚኣ ንክንዲባሲ ትንፋስና ሓሊፍና 10 ዓመት ከዓ ክንምንታይ ሰብ ትንፋስ ኣሕሊፋላ ምግምጋሙ ሳየሸግረናን እዩ ማለት እዩ። ሕጂ እቲ ኣማፃፃእና ከምዚ ክብልዎ ፀኒሑ እቲ ኣማፃፃእካ እንዲኻ እሱ መበገስ ስለዝኾነ ናብቲ ድሕሪ ተጠሚትካ ስለተብል ፃዕሪ ከም ድነበሮ ይርዳእካ። ኣደስቲ ፃዕሪ እያ ንክትሓርስ ከላ ንቡር ፃዕሪ እዩ። እቲ ፃዕሪ ንቡር ኣይኮነን ኦፍኮርስ እቲ ኖርማል ከማንሲ ንቡር ኣይኮነን ኣመና ፃዕሪ ዘለዎ እዩ። ንቡር ደይኮነ ፃዕሪ ካ ኣተሓራርሳ ኣሎ ኣመን ኣፃዕሪ ዘለዎ ሕጂ ዝማፃፃ ንሕና ከዓ ክቱር ምሻሎ መጠኑ ደረቱ ዝሓለፈ ዓይነት ፃዕሪ ኒ ሓንቲ ደ ከምኡ ዓይነት ኣማፃፃ ዝመፃና ስለዝኮና ከዓ ክትርስዖ ከዓ ትፅገም ኣነት ከምዚ ለተፃዒረ የ ወሊደካ ክትብል ከላ ሓንቲ ደሲ እንታይ ክትገብር ኢካ ትደሊ ኣትሊስት ኢዳ ክትከፍላ ገለ ክተጉህያይ ትደሊን ክሰርሕ ትደሊ ደሰይ ተመሳሳሊ ማፃፃ ኣለና ንትና ከዓ እዚ ኩሉ ህዝቢ ብዚ ሕጂ ብፍላይ ዝናና ጀነሬሽን ዝናና ወለዶሲ ብፃዕሪ ዝመፀ እዩ ሕማቕ ኦርዲናር ዶ ኣይኮነ ማለት እዩ ሕጂ ንሕና ከዓ ንገብሮ ነገር ከዓ ኣለና ተዋሂብካ ስቕ ምባል ከዓ ኣይኮነን ትገብሮ ተበርክቶ ነገር ከዓ ኣሎ ኣብዚ ሎሚ ግዜያት ነቲ ፅቡቕ ሰረት ነቲ ፅቡቕ ወገን ነቲ ፅቡቕ ባህሊ መዝሚዙ ናባኻ ናብ ሕማቕካ ወይ ናብ ምብትታን ናብ ገለ ናብ ገለ ዝእንፍት ነገራት ዘፅለግልገና ነገራት ዘጠራጥረና መትከልካ መይቢ ዘለቕ ዘለቕ ደብለካ ነገራት ክትሰምዕ ትኽእል ኢኻ ኣብ ከይበፃሕካ ግን ትዕድመ ንባዕሉ ባዕሉ ክምኽረካ እዩ ድግብኦ እቲ ዘለካዮ ደረጃ ትናህና ዕድመ ግን ብዘይ ምኽርሲ ትዕድመ ንባዕሉ ከተመዛዝን ዘዋፃእካን ዘይዋፃእካን ክትወስድ ኣናላይዝ ናይ ምግባእ እንታይ ኢና ናይ ምምዝዛን ብቕዓት ናይ ምሁር ብቕዓት ተምሃር ክንደይ ደረጃ ዕድመ ኣለካ ብዘይገድስ ናይ ምምዝዛን ብቕዓት ከም ደለካ ድነግረካ እዩ ማንም ሰብ ከይምኸረካ

0: ኣብዚ እዋን እዚ ጸላእቲ ኣነጻጺሮምሉ ዘለዉ ዒላማ ንሃገራዊ ኩርዓትን ሓበንን ኤርትራውያን ምዝራግ እዩ። ልዕሊ ዝኾነ እዋን ትኩራት ክኾኑ ዘተሓሳስብ ናይዞም መንእሰያት መልእኽቲ ካብ እምባ ደንደን ዝያዳ ናብ መዘናታቶም ዝቐንዐ እዩ።
1: ካብ ጉይ ምውዓል ስክሳድ ማሕ ዝበሃል ነዚኣ እያ ማለት እዩ። እዛ ኩርዓ እዚኣ ሃበያ ትመፅእ ዘላ እዘሎ ሓድነት ካበ እዩ መሰረቱ ኣብ ታሪክ። ስለዚ ናብ ታሪክ ከይድካ ናብ ሕሉፍ ከይድካ ኣብኡ ዘየለ

0: ብከላታት ምፍጣር ማለት ነ ታሪክ ትምክሎ ትምርዞ ኣብ መወዳእታ ከ ነቲ ሕብረተሰብ ናብቲ ድስኻ ደሊኻዮ ዘለኻስ ክተብፅሖ ይከኣል እዩ ማለት እዩ። ኣብ ሕሉፍ ዝተፈፀመ ታሪክ ብሮታዊ ቃልሲ ንኤርትራ ንጀጋኑ ንኤርትራ ድሒሩ ዝሰዓበ መኸተ ወራር ናይ ወያነ ነዚኣተን ከመራስሒ ዝፍጥን ዝኾነ ሰብዚ እጂ ናህና ክኸውን ኣይክእል እዩ ማለት ምክንያቱ ተን መሰረታት ናትና እዚአን ስለ ዝኾነ ተን መሰረት ነዚኣተን ንምንቕናቕ ዝግበር ሕጂ ኣብዚ ንቕሓት የድልዩ እዩ ማለት እዩ። ባዕዳዊ ገዛኢ ንነብረት
1: ሓያል ሃገራዊ መንነት ኣብ ምህናፅ ዝተርፈና እኳ እንተሎ እቲ ዛጊት ኣንፂፍናያ ዘለና ስረት ብመስዋእቲ ኣሽሓት ደቂ ህዝቢ ዝተረኽበ ፀጋ ምዃኑ ብምዝኽኻር መንእሰያት ናፅነት ብስራሕን ቃልስን ከማዕብልዎ ኣብቲ ሃገራዊ መንነትና ዝተፀፍየሉ ካናልን ኣንደርን ተረኺቦም መብፅዖኦም ይሕዲሶም ኣለዉ።
0: ካልኣይ ተሓድነት ዝበልናዮ እውን እቶም ናይ መጀመርያ ቀረፅቲ ሓድነት ናይ ኤርትራ እውን እዞም ኣብዚኣ ዝነብሩ ተጋልቲ እቶም ተጋልቲ ናይ ህዝባ ጉማር እዩ ማለት እዚኣ ዝነብሩ ንሳቶም ፋለጡ እዮም ንናሃልዶ ተሓድነት ዝበሃል ኣብዚኣ እዮም ፈጢሮም ማለት እዩ። ብዙሕ ፍልያት ሒዞም ይመፁ እዮም። ኣብ መወዳእታ ኣብዚኣ 10 ዓመት ዝገብሩ ከለዉ ግን ሰብ ጥራይ እዮም ኮይኑ ኤርትራውያን ጥራይ እዮም ኮይኑ ማለት እዩ። እቶም ካልኦት ንኣሽቱ ንዓቶም ዝውክልዎም ዝነበሩ ደቃቕቲ ምንኣስ ናይቲ ሃገራዊ መንነት ዝኾኑ መለለይታት ነዚኣቶም ኣብዚ ቦታ እዚ ቀቢሮም እዮም ኣብዚኦም ስዒሮምም ማለት እዩ። ኣብዚኦም ተሳዒሮም እዚ ተሓድነት ንብሎ ዘለና ዝተዋሃብናዮ ኣይኮነ ኣምፂና ኢና ማለት እዩ ኣምፂና ኢና ነዚ እዚ ሓድነት እዚ ንምምፃእ ኣብዚ ብዙሕ መስዋእቲ ከም ዝተኸፍለት ናሓና ታሪክ ይነግረና እዩ ማለት እዩ። ከምዛ ዘለናዮ ኮይና ኣይኮንና እንተፈጢርና ከም ዝኾነ ሕብረተሰብ ናይ ኣፍሪካ ምስ ብዝሕና ዝኸይድ ብዙሕ እቲ ብዙሕነት ዝፈጠሮ ብዙሕ ፍልልያት ነይሩ እዩ እታ ፍልልያትና ዘፀብናላን ነቲ ፍልልያትና ከዓኒ ዝደምሰስናሉ ግን ኣብዚ ቦታ እዚ ኣብ ዘለናዮ ቦታ እዩ ማለት እቶም ተጋደልታ እቶም ናይ መጀመርታ ቀረፅቲ ሓድነት ናይ ኤርትራ ኢልና ክንገልፆም ይከኣል እዩ። ሕጂ እቲ መሰረታት ናይ ሓድነት እዚ ንድሕሪ ኢልና እቲ ካልኣይ መጥቃዕቲ ኮይኑ ዘለዎን ሕጂ ነቲ ሓድነት ናይ ህዝቢ ኤርትራ ንምዝራቅ እዩ ማለት እዩ። ነቶም ቀደም ሂወት ዝኸላእናዮም ነቶም ቀደም ዝቐተልናዮም ንኣሽቱ መንነታት ነዚኣቶም ንምጉልባት ንዓቶም ንምዕባይ ብኣንፃር ነቲ ሃገራዊ መንነት ከዓ ንምድቃቅ ዝግበር ዘሎ ብዙሕ ሓቂ ዝመስል ግን ሓቂ ዘይኮነ መዓር ዝተለበጠ መርዚ እውን ክንብሎ ንኽእልና ከምዚኦም ብዙሓት ብዝተፈላለዩ መንገድታት ከዓ ይካየዱ ኣለዉ እዮም። ሕጂ እተን ቀንዲ ክሕልዋ ዝግበአን እቲ ሓድነትን ትኩርዓት ናይ ኤርትራውያንኒ ነዚ ምሕላው ከዓ ነቲ ታሪክ ናይ ኤርትራ ብፅቡቅ ጌርካ ምፍላጥን መሓዝን ምሕላውን ከዓ ምክንያቱ ከምዛ ዝበልና ሓልዋ ዘድልዮም ብዙሓት ነገራት ኣለዉና እዮም። ቦታና ሓሊና የኢና ኣየርና ሕልው ተባሕርና እውን ሕልው ነቲ ታሪክ ናህና ከዓኒ ከም ሓደ ፀጋ ርኢና ንዑ ኸ ብዝግባእ ሓለዋን ክትትልን ክንገብረሉ ኸ ሓላፍነት ናይ ዞም ሕጂ ዘለና መንእስያት ኢና ማለት እዩ።
1: ናብቲ ሰፈር ዓብ ዛንታ ዝኾነ እምባደንደን ንምብፃሕ ዝተገብረ ፋልማይ መደብ ሓደ ነቶም መንእስያት ዘደንፀኦም ዛንታ እውን ተሰሪሑ እቲ ኣብ እግሪ ዋንጫ ብድሓን ተመለሱ ኢሉ ዘፋንዎም ስንኩል ሓርበኛ ተጋዳላይ መሓመድ ኖር እድሪስ ነቲ ነቶም መንእስያት ልዕሊ 2 ሰዓታትን ሓያል ሃልክን ረሃፅን ዝሓተቶም ዓቐብ እምባደንደን ካብኦም ተሓቢኡ ደይቡ ኣብ ዝባን ምስ ፀንሖም ንምእማኑ ተፀጊሞም
2: ኣነ ካብ ንጎሆ ትብገሱ ከለኹም ካብ ከባቢ ግሎብ ኣፋኒዩኩም እየ ንደንደን ክትከዱ ብሰላም ክዱ ብሰላም ምፅ ኢለኩም እየ ኣብኡ ከለኹ ካብኹም ተሪፌ ድሕሪኹም ተበጊሰ እቶም ሽዑ ደርከብክዎም ወናበኻ ቁሩብተይ ክወሳወስ እሞ ድሓር ካብዚኣ ክምለስ እየ ካብ ፍርቂ ገሌ እነበልክዎም ኸይድ ነይረ ድሕሪኡ እናሰጎምኩም ስክትኮ ንስኹም ከይትርኢኒ እናተሓባዕኹ ንስኹም ክትክበሉኒ ከለኹም እናቐፀልኩ እየ መፅየ ኣብ መንጎ እርኪበልኩም ኣብ ሓንቲ ቦታ ኮፍ ኢልኩም ከለኹም ዳሓር ከዓ ሓሊፈኩም መሊሸ እውን ከይክልከል ኢለ ቅድሚኹም ከዓ ደንደን በፂሐ ፀኒሐኩም ማለት እዩ
1: ንሱ ንምኽንያት መደየብኡ ክገልፅ ከሎ
2: ናተይ ንእሽተይ መልእኽቲ ካብ መሓላልፍ ስለ ዝደልኹ እየ ንስንኩላን ኣብ ዝተፈላለየ ጥፈታት ከም ዝሳተፎ ፀቢእኩም ትፈልጡ ኢኹም ንዑ ከርኢ ኢለ ይኮንኮን ግን እንታይ ማለት እየ እቲ ሕልና ንሕና ኤርትራዊ ብዕድማ ዓብዪ ወዲ 65 ከምታ ዝበልክኹም ከምኡ ውን ዋላ ስንክልና ብግምቲ እቲኻ ምስ ካልኦት እውን ተደረብቲ ሕማማት እውን ክህልው ክእሉ እዮም እዚታት ኩሉ እቲኻ ስደንደን ሎሚ ክደይ ይብልካ ብዙሕ ኣይትሓስብኒ ኢኻ ግን እቲ ሕልና ናይቲ ኤርትራዊ ኣብ ነፍሲ ወከፍ ከም ዘሎ ንምርኣይ ንዓኹም ደይኮነስ መልእኽቲ ነቶም ኣብ ርሑቕ ቦታታት ዘለዉ መንእስያት ክፈልጡ ኤርትራውሲ ሕልኑ ሓቡ ንሑ እቲ ኣብዚ ዝነበረ ስለዘይ ፅንቀቕ ኣነ ናቶም ሓደ ኣብነት ስለ ዝኾንኮ ንዑም ኩሎም ወኪለ እዚዩ እቲ ነሕ ናይቲ ዝሓለፈ ወለዶ ፅቕጢ ዶመለኒ ስንክልና ኣሎ ዕድመ ምዕባይ ኣሎ እዚ ኩሉ ይዓገትኒ ማለት እዩ ስለዚ ንዚ ኩሉ ፀይሩ ዝምርሽ ኤርትራዊ ወለዶ ከም ዝነበረ ኣብ ርሑቕ ዘሎ ኣፀቢቑ ክፈለጥ ግደፍ እዚ ሕጂ ሎሚ ዘሎ እዚ ሎሚ ዘሎ ወለዶ ልዕሊ እቲ ንሕና ዝሰራሓናዮ ክሰርሕ ሰሪሑ ከ እንድዩ እቲ ብሕጂ ዘለዎን ልዕሊ እቲ ንሕና ዝሰራሓናዮ ክሰርሕ ምዃኑ ማንም ሰብ ዝጠራጠር ኤርትራዊ የለን ናይ ብሓቂ ኤርትራዊ እንተኮይኑ ማለት እዩ እንትርፎ እቶም ውሑዳት ዕሱባት ከምዚ ምስላ ኣቦታት ዝብልዎ ብቆርቦት ኣድጊት ዝተሰርሐ ከበሮስ ዝብ እንተነቀወ ይቅደት ዝብል ኣሎ ዕድለኛ እዩ እቲ ህዝቢ ኤርትራ ከ ናይ ብሓቂ ዕድለኛ እዩ ምክንያቱ እዚኦም ክንደ እዮም እቶም ዝዋሕዱ እዮም እቶም ዝዋሕዱ ትዝበዝሐ ኤርትራዊ ኣብ ሓንቲ ቀኒት ኣብ ሓንቲ መስመር መስመር ከይቆረፀ ካብታስ ቅድሚታ 61 ካብ ሰልፊታት ጀሚሩ ንመሰሉ ንክብረቱ መስርዕ ከይቆረፀ ዝመረሸ ኣብዛ ቦታ እዚኣ በፂሑ ሰብኣውን ንዋታውን ዓቕሙ እቲ ዝዋሕደ ዓቂቡ መንፈሱ መጢጡ ዓቕሙ ኣራቢሑ ንፀላእቱ ካብ ርሑቕ ዝመፁ ይኹን ካብ ቀረባ ስዒሩ ሓንሳብ ንሓዋሩ ከም ክንቲት በታቲኑ ንዶብ ኣሳጊርዎም እዩ ኣተሓሳስቦም ስዒሩ ንዋቶም ስዒሩ እዩ ካብዛ ቦታ እዚኣ ለቂቆዎም ኣንቂልዎም ማለት እዩ ሕጂ እንታይ ማለት ንርስዖም ጉዳያት ኣለው ደይ ንርስዖም ጉዳያት ኣለው ኣብ ነፍስና በሰላን ስምብራትን ዘትረፈ ጉዳያት ክንርስዖ ከምዘይብልና ክንፈልጥ ክንክእል ኣለ ሃገር እኳ ሰብ ኣለዋ ትብሉ ፀኒሕኩም ሃገር ልክዕ ሰብ ኣለዋ ምን እዩ ቲ ሰባ ሰባ ንክብረታ ዝከላኸል ንሓድነታ ዝከላኸል ድርህፅ ኣላ ዝስዋ ኣላ ዝደኽመላ ዳሃንፃ ዝከላኸለላ ዋና እዩ ይዕቀባ እዩ ምክንያቱ ብፅሒቱ እያ ስለዚ እዞም ድቀይ ናይ ብሓቂ ንስኹም ኣና እኳ እንታይ ኢለ ናይ ብሓቂ መግለፂ ስለዘይኽእል ብዕምቆት ዘለዎ ዛረባ ክዛርብን ክገልፅ ናይዚ ኮነታት እዚ ስለዘይኽእል ካባይ ንላዓሊ እዞም ዓንቶይ ክገልፁ ፀንሖም ጓሎም ወዶም ኦዩ ድሕር ፈላጥ ኣይትዛረብ ድሕር ህበ ኣይትልቀም ክብሎ ቦታ ትባሓቆም እዮም መዓት ሊቃውን ትባዮም ዘለውና ኢለ ዘቐስን ሕልና ናይ ብሓቂ መግለፂ ብውሽጢ ነዛ ሃገር እዚኣ ዝውክል ነዛ ሃገር እዚኣ

እዚ ሰላምታና ተቐበሉ ፈንወና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ኣምሲኹም ንሎሚ ሮብ 13 ጉንበት ሰዓት 9 ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብርን ዓደምኩ ብቐንዲ ርእሰ ዜና ፍለም ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝተሰላሰለ ንጥፈታት ዝምስገን ውፅኢት ተረኺብዎ ኣብ ዞባ ማእከል ዘርግሐ ትካላት ጥዕና ብዓይነትን መጠንን ከም ዝማዕበለ ተገሊጹ ኣብ ዞባ ደቡባዊ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕ ተሓበለ ዓይነት

Hallidum. ፕረዚደንት ትራምፕ ኣብ ቻይና ናይ ክልተ መዓልታት ምብፃሕ ንምፍፃም ከተማ ቤጂንግ ኣትዩ። ፊሊፒንስን ጃፓንን ዝኸተመኦ ወታደራዊ ስምምዕ ዝመፅእ ዓመት ከም ዝትግበር ሓቢረን። መንግስቲ ቬኔዙዌላ ሃገሩ ኣብ ትሕቲ ምሕደር ኣሜሪካ ክትወድቕ ከም ትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ዝርዝር ዜና። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝስተዓመ ዝምስገን ስራሕ ብጠቕላላ ኣብ ልዕሊ 54 ሚልዮን ሜትሮ ክቦ ዝሕዛ ክዘንቲ ማይ ተሰሪሐን። ብዛዕባ እዚ ናብቲ ዞባ ዝፈጠሮ ፅልዋን ወኪል ኤርና ደምሳስ ፀጋይ ዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንደማርያም ከቅርቦ እዩ።

ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ትሕቲ ቅርፂ ሕርሻ ዝምስገን ንጥፈታት ከም ተሰላሰለ ካብ ጨንፈር ሕርሻዊ ትሕቲ ቅርፂ ዝተረኽበ ሓበሬታ ኣፍሊጡ ሓላፍቲ ጨንፈር ኣቶ ሰሎሞን ወልደ ሚካኤል ነኤረን ኣብ ዝሃቦ ሓበሬታ ልዕሊ 150,000 ሄክታር ዝለምዕ መእለይ ወሓይዝ ኣብ ጎላጉል ከም ተሰርሐ ከምኡውን ብጠቕላላ ልዕሊ 54,000,000 ሜትሮ ኩቦ ዝሕዛ ዝተፈላለየ ዓቐን ዘለዎን ከዘንቲ ማይ ከም ተሃንፃ ገሊጹ። በዚ መሰረት ኣብ ንኡ ዞባ ናዕፋ ልዕሊ 2.3,000,000 ኩቦ ዝሕዛ 47 መጠነ ንኡስ ዲጋታት፣ ኣብ ንኡ ዞባ ፍዓበት ልዕሊ 1,000,000 ኩቦ ዝሕዛ 7 መጠነ ንኡስ ዲጋታት፣ ኣብ ንኡ ዞባ ጊንዳዕ ልዕሊ 700,000 ሜትሮ ኩቦ ዝሕዛ 15 መጠነ ንኡስ ዲጋታት፣ ኣብ ንኡ ዞባታት ቃሩራን ኣደብሓን ድማ ልዕሊ 200,000 ሜትሮ ኩቦ ዝሕዛ ከዘንቲ ማይ ከም ተሃንፃ ረድዩ። ኣቶ ሰሎሞን ኣስዒቡ ልዕሊ 50,000,000 ኩቦ ማይ ዝሕዝ ዲጋ ጋሕቴላይ እውን ኣካል ሕርሻዊ ትሕቲ ቅርፂ እቲ ዞባ ምዃኑ ብምጥቃስ እተን ዝተሃንፃ ከዘንቲ ማይ ኣብ ምውሓስ ምንጭ ስተ ማይ ሰብን ጥሪትን ምርጋእ መሬትን ዓብ ኣስዋፅኦ ይገብራ ከም ዘለዎ ኣረድዩ። ኣብ መወዳእታ ኣቶ ሰሎሞን ኣብ መስርሕ ህንፀት ናይተን ከዘንቲ ማይ ኣበርክቶ ህዝብን ኣባላት ሓይልታት ምክልኻልን ኣዝዩ ልዑል ምንባሩ ኣረጋጊጹ።

0: ኣብ ዞባ ማእከል ዝርግሐ ትካላት ጥዕና እናሰፍሐ ዕጥቃን ድማ እናባዕበለ ስለ ዝመፀ ኣገልግሎት ጥዕና ብዓይነትን መጠንን ከም ዝሰፍሐ ተገሊጾም ወኪል ኤርና ናዝሬት በይን ንዘዳሎ ተጸብጻብ እስቲፋኖስ ግርማይ ካቕርቦ እዩ።
1: ኣብ ዞባ ማእከል ዝርግሐ ትካላት ጥዕና ብምስፋሕ ምዕሩይ ተጠቃምነት ንምርግጋጽ ኣብ ዝሓለፈ 35 ዓመታት ናጽነት ዝተኻየደ ጻዕሪ ዝምስከን ፍረ ከም እትረኽቦ ሓላፊ ጨንፈር ጥዕና ኣቶ ተስፋይ ተስፋ ጽዮን ሓቢሮም። ብደረጃ ዞባ ዞባዊ መወከስ ሆስፒታል ሓዝሓዝ 3 ኮማዊ ሆስፒታላት፣ 7 ማእከላት ጥዕና፣ 25 መደብራት ጥዕና ከምኡውን 2 ማእከላት መመርመሪ ኤች ኣይ ቪ ኤድስ ብጠቕላላ 38 መንግስታውያን ከምኡውን 84 ብሕታውያን ትካላት ጥዕና ከም ዘለዎ ኣብሪሆም። ነቲ ኣገልግሎት ንምምዕባልን ንምስፋሕን ብዝተገብረ ወፍሪ ኣብ ርእሲ እቲ ዝተዓጥቀ ዘመናዊ መሳርሒታት ክኢላዊ ዓቕሚ ሰብን ዝተኣታተወ ኣገልግሎታትን ኣብ 225 ኮማዊ ሆስፒታል ጎዳይፍ ኣገልግሎት ሕርሲ ክጅምር እንከሎም መደበር ጥዕና ዓዲ ሓወሻ ኣገልግሎት ሕርሲ ንምጅማር ምድላዋታ ከም ዝጻፈፈታ ነጺሮም። ንኣገልግሎት ወለንታዊ ምርመራ ኤች ኣይ ቪ ኤድስ ብዝምልከት ድማ ኣብ ነፍሰ ጾራት እቲ ሸፈነ 100 ሚእታዊት በጺሑ ከም ዘሎም መጠን ምልከፍቲ ብደረጃ ዞባ ድማ ናብ ባዶ ነጥቢ 1 ሚእታዊት ከም ዝነከየ ኣቶ ተስፋይ ገሊጾም። ሓላፊ ኣህዱ ሓበሬታን ጎስጓስን ኣቶ ሃብተ ገብረ መስቀል ብወገኖም እወንታዊ ናይ ባህር ለውጢ ንምምጻእ ዝተኻየደ ጎስጓሳት ጽቡቕ ውጽኢት ይርከቦ ከም ዘሎ ብምጥቃስ ኣብ ምውጋድ ሃሳይ ልምድታትን ምውሓስ ጽሬት ኣከባብን ተመዝጊቡ ዘሎ ገስጋስ ናቱ ውጽኢት ከም ዝኾነ ኣብሪሆም። ሓላፊ ኣሃዱ ኣከባብያዊ ጥዕና ኣቶ ኣብርሃም በላይ ድማ ከም ኣብ ዝመርሖ ሓበራዊ ጽሬት ብዕቱብ ሳላ ዝተሰርሐ ኣብ 991 ካብ 200ዊት ዘይሓልፍ ዝነበረ ሸፈነ ዓይኒ ምድሪ ኣብ 225 ናብ 89 ሚእታዊት ከም ዝበረኸ ሓቢሮም።
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዝተፈላለያን ዞባታትን ዓድታትን ድሕሪ ዝተኻየደ ዳሃሳሳዊ ምርምራታት ንልዕሊ 270 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዶም ወኪል ኤርና ዳንኤል ሃብታ ኣብ መልክዕ ጸብጻብ ዘዳለወ ትሕዝቶ ኣርሴማ ኣስመሮም ከተቕርቦ እያ።

0: ጨንፈር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ምስ ሆስፒታል ብርሃን ዓይኒ ብምትሕብባር ኣብ ከተማ ዓሰብ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ኣካይዶም። ሓላፊ ሃገራዊ መደብ ምቁፅፃር ዑረት ኣቶ ኣለም ዘካርያስ ኣብ ዝሃቦ ሓበሬታ ብሃገር ደረጃ ኣብ ውሽጢ 6ዱሽተ ኣዋርሕ 2925 መጥባሕቲ ሓበላ ዓይኒ ከም እተኻየደ ብምጥቃስ እዚ ኣብ ዓሰብ ዝተኻየደ ኣካልን መቐፀልታን ናቱ ከም ዝኾነ ገሊፆም። ኣብ ሆስፒታል ብርሃን ዓይኒ ክኢላ መጥባሕቲ ዶክተር እዮ በየነ ብወገኑ ኣብ ዞባ ደቡባዊ ቀይሕ ባሕሪ ብመልክዕ ወፍሪ መጥባሕቲ ሓበላ ዓይኒ ክካየድ እዚ ንኻልኣይ ግዜ ከም ዝኾነ ብምጥቃስ ሳላ ምትሕብባር ኣብቲ ዞባ ዝነጥፉ ሞያውያንን ኣመሓደርትን እቲ መደብ ዕውት ከም ዝነበረ ኣብርህዮም። ሜዲካል ዳይረክተር ሆስፒታል ዓሰብ ኣቶ ሓሰን ዓልቢ ወገኑ ኣቐዲሙ ኣብ 4ተን ንኡስ ዞባታት ኣብ 52 ዓድታት ዳሃሳስ ከም እተገብረ ብምሕባር ብመሰረት እቲ ዳሃሳስ ብቐሊሉ ዝፍወስ ሕማማት ዓይኒ ንዝፀንሖም መድሃኒትን መነፀር ዓይንን ከም እተዓደለ ነቶም መጥባሕቲ ዘድልዮም ድማ ቆፀራ ተዋሂብዎም ከም ዝፀንሐ ሓቢሮም። እቲ ሆስፒታል ዓጢቕዎ ዘሎ መሳርሒታትን መሻርክቲ ኣካላት ዝገበርዎ ምድግጋፍን ኣብ ምዕዋት ናይቲ መደብ ዕዙዝ ኣበርክቶ ከም ዝነበረ እውን ኣቶ ሓሰን ኣረድዮም። መጥባሕቲ ዝተገብረሎም ዜጋታት ብግድዮም ቅድሚና ፅነት ኣገልግሎት ሕክምና ዓይኒ ንምርካብ ንዝገብርዎ ዝነበሩ ነዊሕ ጉዕዞን ወፃኢታቱን ብምዝካር ኣብዚ እዋን ብዘይካቲ ኣብ ከከባቢኦም ዝረኽብዎ ዘለዉ ስሩዕ ኣገልግሎት ጥዕና ብመልክዕ ወፍርን ብነፃን ኣገልግሎት መጥባሕቲ ዓይኒ ምርካቦም እፎይታ ከም ዝፈጠረሎም ኣብሪሃም።
1: ዓለምለኻዊ መዓልቲ ጥዕና ብቕሊ ብደረጃ ሃገርናን ዓለምን ትማል ተዘኪራ ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኹ ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ዳናይት ገብሪ ሂወት ከተቕርቦ እያ።
2: ዓለምለኻዊ መዓልቲ ጥዕና ብቕሊ ኣብ ትሕቲ ውሑስ ጥዕና ብቕሊ መሰረት ውሕስነት መግቢ ዝብል ቴማ ብ12 ጉንበት ብደረጃ ሃገርናን ዓለምን ንሓሙሻይ ግዜ ተዘኪራ። ኣብቲ ፅምብል ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅር ሚኒስትሪ ሕርሻ ኣቶ ተኽላ ምስግና ምሕላው ጥዕና ብቕሊ ኣብ ውሕስነት መግብን ቁጠባዊ ርግኣትን ወሳኒ ግደ ከም ዘለዎ ብምጥቃስ ብባልዓትን ሕማማትን ክመፅእ ዝኽእል ሓደጋታት ብምጉላሕ ኣቐዲምና ክንወስዶም ብዛዕባ ዝግባአና ስጉምትታት ከም ኮለላ ምርምር ምዕባይ ንቕሓት ሕብረተሰብ ከምኡ ውን ዘላቕነት ዘለዎ ሕርሻዊ ንጥፈታት ብዝለዓለ ክስርሓሉ ከም ዝግባእ ኣዘኻኺሮም። ሕርሻ ኤርትራ ብቐንዱ ኣብ ኣካል ኣሕምልትን ፍረታትን ስለ ዝምርኮስ ዝኾነ ሓድሽ ሕማም ወይ ባልዕ ምዝኣቱ ኣብ ቁጠባ ሃገርን መነባብሮ ህዝብን ሃስያ ከስዕብ ስለ ዝኽእል ኣቐዲምካ ንምክልኻሉ ንውሸባ በቕሊ ዝምልከት ህላወን ምሕያል ሕጋዊ መሳርሒታት ጥዕና በቕሊ ከምኡ ውን መምዘኒታትን ደረጃታትን ይፅናሓለይ ዘይበሃሎ ሃገራዊ ዕማም ስለ ዝኾነ መንግስቲ ኤርትራ ንውሸባ በቕሊ ዝምልከት ኣዋጅ ቁፅሪ 156 እዝባር 26 ኣውፅኡ ብግብሪ ከም ሰርሓሉ ኣረዲኦም። ወኪል ውድብ መግበን ሕርሻን ኣብ ኤርትራ ሚስ ኣርኤላ ግሊኒ ብወገና ሕርሻ ዓንዲ ማእከል መነባብሮ ህዝቢ ቁጠባዊ ብቕዓትን ሃገራዊ ውሕስነት መግብን ኣብ ዝኾነላ ኤርትራ ምውሓስ ጥዕና ብቕሊ እስትራቴጂያዊ ቀዳምነት ከም ዝኾነ ጠቒሳ ንሳ ኣስዒባ ምርግጋፅ ስነ ህወታዊ ድሕነት ብቕሊ ብኽነት ፍርያት ዘራእቲ ከም ዘወግድ ብምጥቃስ ምርግጋፅ ድሕነት ብቕሊ ዋሕስ ስርዓተ መስራሕ ፍርያት ስለ ዝኾነ ውሑስ ንግዲ ከም ዝፈጥር ከምኡ ውን ናብ ስግሮደባውያን ባልዓትን ሕማማትን ንዝህሉ ተቓላዕነት ከም ዘጉድል ሓቢራ። ኣብቲ ኣጋጣሚ ንድሕነት ብቕሊ ኣስጋእነት ጉድለት ድሕነት ኣብ ምርግጋፅ ውሕስነት መግቢ ኣግራብን ድሕነት ብቕልን ግኑናት ሕማማትን ባልዓትን ኣብ ሃገርናን ኣህጉርናን ዝብሉን ካልኦትን ወረቓቕቲ ብኽኢላታት ቀሪቦም ሰፊሕ ዘተ ተኻይድሎም።
1: ኣብ ዞባ ዓንሰባ ቁፅሪ ትካላት ቅድመ ትምህርቲ ብልዕሊ 100 ዕፅፍ ዓብዩ ኣሎ። ብዛዕባ ዝዓብ ገስጋስ ወኪል ኤርና ቤቲኤል ሰሎሞን ዘዳለወቶ ፀብጻብ ኣሎ ይስዕብ።
3: መንግስቲ ኤርትራ ንቅድመ ትምህርቲ ቀዳምነት ናይ ቀዳምነታት ሂቡ ሳላ ዝሰርሓሉ ሎሚ ኣብ ኩሉ ኩርናዓት ሃገርና ቅድመ ትምህርቲ ዘይብሉ ቦታ ምርካብ ዝከኣል ኣይኮነን። ሓደ መርኣያ ናይዚ ድማ ኣብ ዞባ ዓንሰባ ካብ ፈለማ ሓርነት ክሳብ ሕጂ ተዋሊዶም ዘለዉ ትካላት ቅድመ ትምህርቲ ምስ እዋን መግዛእቲ ዝነበረ ምንፅፃሮም ዝከኣል ኣይኮነን። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ናይ ናፅነት ዓመታት ቁፅሪ ትካላት ቅድመ ትምህርቲ ብልዕሊ 100 ዕፅፊ ከም ዝዓበየ ሓላፊ ተሃዱ ቅድመ ትምህርቲ መምህርቲ ዕግስቲ መሓረ ሓቢራ። ንገስጋስ ናይ ዘን ትካላት ትምህርቲ ኣመልኪታ ንኤሪና ኣብ ዝሃቦቶ ሓበሬታ ቅድሚ 1991 ኣብ ከተማ ከረን ጥራይ ዝተወሰና 3 ትካላት ቅድመ ትምህርቲ ከም ዝነበራ ብምጥቃስ ድሕር ናፅነት ብምውሃድ ህዝብን መንግስትን ሳላ ዝተካየደ ሓያል ፃዕሪ ሎሚ ኣብ ኩሉ ኩርናዓት ናይቲ ዞባ ዝተዘርግሐ 304 ትካላት ከም ዘለዋ ገሊፃ። በዚ መሰረት ኣብ ንዞባ ዓድ ክሌዛን 22 ኣብ ንዞባ ኣስማጥ 45 ኣብ ንዞባ ዒላ በርዒድ 45 ኣብ ንዞባ ገለብ 46 ኣብ ንዞባ ሃበሮ 22 ኣብ ንዞባ ሓጋዝ 38 ኣብ ንዞባ ሓልሓል 25 ኣብ ንዞባ ሓመልማሎ 28 ኣብ ንዞባ ከረን ድማ 33 ትካላት ተኸፊተን ምዕሩይ ኣገልግሎት ሂባ ከም ዘለዋ መምህርቲ ዕግስቲ ሓቢራ። ምስ ምውዳድ ትካላት ቅድመ ትምህርቲ ናብ ማኣደ ትምህርቲ ዝፅምበሩ ተምሃሮ እውን ቁፅሮም ናዓብየ ይመፅእ ምህላው ብምጥቃስ ቅድሚ ናፅነት 353 ጥራይ ዝነበረ ናብ ኣስታት 19,000 ቁፅሪ መምህራን ድማ ካብ 13 ናብ 1220 ክብ ከም ዝበለ ኣነፂራ። ኣገልግሎት ቅድመ ትምህርቲ ኣብ ምምሕያሽ ብቕዓት ተምሃሮ ፀላውዩ ዝበለት መምህርቲ ዕግስቲ ኩሎም ህፃናት ነዚ ዕድል ዝክረኽብሉ ዝኽእሉ ባይታ ክህሉ ከም ዝግባእ ኣተሓሳሲባ። ኣብ መወዳእታ ሳላና ፅነት ዝተረኽበ ዕድላት ቅድመ ትምህርቲ ብምዕሩይ ናብ ኩሎም ህፃናት ንምብፃሕ ምስራሕ ንመምሃራን ቅድመ ትምህርቲ ስልጠናታት ብስሩዕ ምውዳብ ከምኡውን ስፐርቪዥናዊ መደባት ምስፋሕ ዘጠቓልል ናይ መጻኢ መደባት ስራሕ ከም ዝኾነ ገሊጻ።
4: ተረከብቲ ወለዶ ዝኾኑ ህፃናት ብብቕዓ ትምህርቲ ተሃኒፆም ነቲ ኣብ ቀረባ መጻኢ ክንርያ ንትምነያ ምዕብልትን ብልፅትን ኤርትራ ክውንቲ ክገብሩ ካብ ሕጂ ነዝተፈጢሩ ዘሎ ዕድላት ተጠቀምትን ምግባሮም ብውህደት ክንሰርሕ ይግባእ። ምስኣላይ ኤፍሬም ተስፋ ብርሃን ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዘብዓን ሰባ ርሑስ ቅንያት ናፅነት ንመላእ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ፅንዓትና ዋሕስና።
1: ኣብ ንኡዞባ ከርከበት ሃብቲ ገረብን እንስሳ ዘገዳምን ምዕቃብን ምስሳንን ዝካየድ ዘሎ ቁፅፅራዊ ስራሕ ፅቡቅ ውፅኢት ከም ትረኽቦ ተሓቢሩ። ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ኣቶ መሓመድ ዓብደላ ንኤሪ ናብ ዝሃቦ ሓበሬታ ምስ ምስፋሕ ሕርሻዊ ንጥፈታትን ዓይነት መነባብሮ ሕብረተሰብን ኣተተሓሒዙ መጠን ዝቁረፅ ኣግራብ ልዕሉ እኳ እንትኾነ መረዳእቲ ሕብረተሰብ ኣብ ውሕሉል ኣጠቃቅማ ሃብቲ ገረብን ኣገዳስነት ምግራብን ብምዕባዩ ግን መጠን ብርሰት ከም ዝነከየ ትርእዮ እንስሳ ዘገዳም ድማ ከም ዝሰሰነ ረዲኡ። ሰገን ገታ ዒው ኢራብን መፍለስን ብብዝሒ ካብ ዝረኣዩ እንስሳታት ዘገዳም ምዃኖም ከይህደኑ ድማ ልዑል ቁፅፅር ከም ዝግበር ዝጠቐሰ ኣቶ መሓመድ ምስ ምህናፅ ዲጋ ክርከበት ቁፅሪ እንስሳታት ዘገዳምን ኣዕዋፍን ከም ዝወሰኸ ብምሕባር ሃብቲ ገረብ ንምስሳ ናብ ምሕዳር ከባቢ ሂምቦል ቀጨጭ 500 ሄክታር ንምሕዛእ መደብ ከም ዘሎ ገሊፁ። ኣቶ መሓመድ ዓብደላ ብመወዳእታ ብኣባላት ቁፅፅር ሃብቲ ገረብን እንስሳ ዘገዳምን ዝካየድ ንጥፈታት ንበይኑ ኣኻሊ ስለ ዘይኮነ ነፍሲ ወከፍ ዓዲ ኣቦ ገረብ ብምቁፃር ከባቢኣ ናይ ምሕላዊ ሓላፍነት ክትወስድ ኣተሓሳሲቦም። ኣብ ዞባ ዓንሰባ ኣብያተ ትምህርቲ ኣብ ምእካብን ምምስራሕን ሓበሬታ ዓቕሚ ሰብ ንብረትን ገንዘባዊ ሕሳባትን ዘድሊ ዓቕምን ክድልባ ዝኽእል ስልጠና ስርዓት ሓበሬታ ካብ መላእቲ ዞባ ንዝተዋፅኡ 115 ርእሰ መምሃራንን ሓለፍቲ ትምህርትን ዞባታትን ተዋሂቦ። እቲ ካብ 8 ክሳብ 12 ጉንበት ኣብ ከረን ዝተዋህበ ስልጠና ምሕደራ ትምህርታዊ ስርዓት ሓበሬታ ንምውርፃት ዝዓለመ ኮይኑ ሓፈሻዊ ኣምር ስርዓት ሓበሬታ ዝርግሐን ተበፃሕነትን ትምህርቲ ምርጋፅ ብቕዓት ስርዓት ትምህርቲ ከምኡውን መስርሕ ምእካብን ምምስራሕን ሓበሬታ ዘጠቐለለ እዩ ነይሩ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ዓቕምን ብቕዓትን ተምሃሮ ንምዕባይ ኣብያተ ትምህርቲ ብምትሕባር ኮም ዘመናዊ ቴክኖሎጂ ዓጥቃ ስለ ዘለዋ እቲ ስልጠና ኣዝዩ ኣገዳሲ ከም ዝኾነ ገሊጹ። ኣዋሃዲ ናይቲ ስልጠና ዶክተር ዳንኤል ጃምቦ ብወገኑ ኣብ ሜላታት ምስናድ ምምስራሕን ኣተዓቕባን ዕለታዊ ንጥፈታት ኣብያተ ትምህርቲ ዝርዝራዊ መብርሂ ድሕሪ ምሃብ ብደረጃ ሚኒስትሪ ትምህርቲ ተዋዲዱ ኣብ ኣብያተ ትምህርቲ ንክተኣታቶ ዝስራሐሉ ዘሎ ዳታቤዝ ኣብ መፈፀምቱ ይቀራረብ ስለ ዘሎ ቅልጡፍ ምልዋጥ ሓበሬታ ንክረጋገፅ እቲ ስልጠና ከም ተወደበ ረዲኡ። ኣብ ሚኒስትሪ ትምህርቲ ዳይረክተር ጨንፈር ምርምር እንስሳስክስን ኣቶ ሃይሉ ስፋሃ መወዳእታ ኩለን ኣብያተ ትምህርቲ ኣብ ኣተሓሕዛ ገንዘባዊ ሕሳባትን ባጀትን ሕጋዊ መስርሕ ክኽተላ ከምኡውን ኣብ ቀዋምን ሃላኽን ንብረት ኣተሓሕዛ ሰነዳት ምእካብ ሓበሬታ ተምሃሮን መምሃራንን ስሉጥን ፅፉፍን መስርሕ ክህልዋን ኣተሓሳሲቦም። ቅነ ናፅነት ኣብያተ ትምህርቲ ንቕሓት ተምሃሮ ኣብ ሃገርን ሃገራውነትን ዘዕቢ ስለ ዝኾነ ብዝለዓለ ክስራሐሉ ገዳስ ምዃኑ ኣዋሃቲ ናይቲ ብደረጃ ንዞባ ዓዲ ቀይሕ ዝካየድ ዘሎ መደባት ገሊፆም። እዚ ብ11 ጉንበት ኣብ መዋእለ ህፃናት ዝተኸፍተ መደብ ክሳብ 17 ጉንበት ኣብ ኩለን ናይ መባእታ ማእከላይን ካልኣይን ደረጃን ኣብያተ ትምህርቲ ይቕፅል ከም ዘሎ ወኪል ኤሪና ሓቢራ። ሓላፊ ኣብያተ ትምህርቲ ንዞባ ዓዲ ቀይሕ መምህር በየነ ተስፋይ እቲ ቅነ ተምሃሮ ብመልክዕ ጥበባዊ ውድድራትን ምርኢትን ታሪክን ክብርታትን ዝወርስሉ ስለ ዝኾነ ኣገዳስነቱ ልዕሉ ምዃኑ ይርህቡ። ናፅነት ረዚን ሓላፍነት ተሰክም ህያብ ስዋኣት ምዃና ዝሓበረ ኣብ ማሕዳር ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበ ወገኑ ترجمنا أن تاب قل عن تمهرون ناصر أن خيد كم زعينت مدبات صلو قليل سلزي كونك دفاع لهم زاد اللي بريهم كأننا أن تاب تتمرتن الزوبع الدقيح أبا تتمرتي مصوبنا فقر سلام معي محزا مبأتا عدقيح كلاي درجة عدقيح كمون أبا ما كلاي درجة قحيتون عنابرن يكايد اللهم زعب زينات هاجرات وتأي كرات عزبتنا نمكتتالكم دقيمنا بخبر نعدم زينا وتعيم President Donald Trump أبي تشاينا نايكلتا معلتات متصحن مفتصام لومي عسرته وسلسة قنبت دحر غثري كتما بيجين آتيوم ابزنی نهایی کلیت معلتات عروض تو پرزیدنت ترامپ مس پرزیدنت شی جین پینگ ابم عبال کتابان دیپلماسیون زمین نهگراتم کن زرر بی جو حلام اتی زرر با منگو چین آن امریکان زلوف لیات هم مسواب و تو تراخه لوت تبیتی جبر به زیکازی کلیتیم مرحتی اب زبان علمان گودیت بگند دم مبکلو لوزو و مکلای مبرکز تیو تبیتی جبر پرزیدنت تات دونالد ترامپ و شی جین پینگ ابز حلف عمت ابدو کره تراخی وام کم تزرر بون ذکر کردم.

ፊሊፒንስን ጃፓንን ኣብዚ ወርሒ እዚ ዝኸተምኦ ኣብ ምልዋጥ ወተሃደራዊ ንዋትን ቴክኖሎጂን ዘተኮረ ስምምዕ ካብ ፈለማ ዝመፅእ ዓመት ከም ዝትግበር ሓቢራን። ድሮውን ትግባረ ተክልታዊ ወተሃደራዊ ስምምዕ ንምቅልጣፍ ትሕግዝ ሓበራዊት ሓይሊ ዕማማ ቆይመም ንህላውን ኣፍሊጠን ኣለዋ። ጃፓን ን10ታት ዓመታት ኣብ ሰደዳ ፅዋር ፅንዓቶ ዝፀንሐት እገዳ ኣብ ዝሓለፈ ወርሒ መያዝያ ከም ዘለዓለቶ ዝፍለጥ ኮይኑ እዚ ስጉምቲ እዚ ንተወሳኺ ወተሃደራዊ ስምምዓት ባይታ ዘጣጥሕ ምዃኑ ተገሊጹ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ንፀጥታ ዞባ ኤስያ ፓስፊክ ባዕሉታ ክፀልዎ ከም ዝኽእል ተንተንቲ ክእምቱ ፀኒሖም ኣለው። ጃፓንን ፊሊፒንስን ሓበራዊ ወተሃደራዊ ልምምድ ከምኡውን ፀጥታውን ሎጂስቲካውን ምልውዋጥ ከካይዳ ዝኽእለን ውዕል ኣብ ፈለማ ወርሒ ናይ 2026 ከም ተፈራረማ ፀብፀባት ይረድኡ። ሩስያን ቻይናን ዝርከበን ሃገራት ነዚ ጃፓን ወተሃደራዊ ዓቕማ ንምምዕባል ምስ መሻርክታት ገብሮ ዘላ ምንቅስቃሳት ክቃወማ ፀኒሐን ኣለዋ። ግዜያዊት ፕረዚደንት ቬኔዙዌላ ዴላሲ ሮድሪገዝ ሃገራ ኣብ ትሕቲ ምሕደር ኣሜሪካ ክትወድቕ ከም ትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂጋቶ። ኣብ ፈለማ 2026 ኣብ ቬኔዙዌላ ወተሃደራዊ ስርሒት ብምክያድ ንፕረዚደንት ኒኮላስ ማዶሮ ብትሕቲ ቀይዲ ዘእተወት ኣሜሪካ ምስ ግዜ ከም ክፍሊ ሃገር ከተመሓደራ ከም ትኽእል ግምታት ሓየለ ወገናት ፀኒሑ። ይኹን እምበር መንግስቲ ቬኔዙዌላ ንሉኣላውነትን ግዛእታዊ ሓድነትን ሃገሩ ሕሊፉ ከምዘይህብ ብምጥቃስ ምስ ኣሜሪካ ኪኖ ቁጠባውን ዲፕሎማስያውን ምትሕጋዝ ዝኸይድ ዝምድና ከም ዘይህልዎ ነፂራ። ኣብዚ እዋን እዚ መስርሕ መሸጣ ነዳዲ ቬኔዙዌላ ዳርጋ ብምሉኡ ብመገዲ ኣሜሪካ ይፍፀም ከም ዘለዮም ፀፀዋ ዘረድኡ። ኣሜሪካ ኣብ ልዕሊ ቬኔዙዌላ ዘካየደቶ ወተሃደራዊ ስርሒት ብቐንዱ ፀጋታት ነዳዲ ንምቁፃር ዝዓለመ ምዃኑ ናይ ቀረባ ተዓዘብቲ ይሕብሩ። ህዝባዊት ሪፓብሊክ ቻይናን ታጂክስታንን ኣብ 10 ፅላታት ክተሓጋገዛ ዝኽእለን ስምምዕ ተፈራሪማን። እቲ ስምምዕ ካብ 11 ክሳብ 14 ጉንበት ኣብ ቻይና ዑደት ዝፍፅም ዘሎ ፕረዚደንት ታጂክስታን ኢማሞል ራሕሞን ሎሚ 13 ጉንበት ምስ ፕረዚደንት ሺጂፒንግ ኣብ ዘካየዶ ዝርርብ ተኸቲሙ። ክልቴና ሃገራት ኣብ ንግዲ፣ ወፍሪ፣ ዕድና፣ ህንፃ፣ ትምህርትን ሰብ ሰርሖ ብልሕን ኣብ ዝርከብዎም መዳያት ብሓባር ክሰርሓ ምዃነን ኣፍሊጠና ኣለዋ። ብዘይካ ዚኣ መዳይ ፀጥታ ከም ተሓጋገዛ ብምጥቃስ ሽበራ ንምቅላስ ሓባራዊ ፃዕረን ከም ዝሕየላ እውን ኣረዲአን። ትግባረት ስምምዓት ካብ ዝመፅእ ዓመት ከም ዝጅምር መራሕቲ ክልቲአን ሃገራት ሓቢሮም ኣለው። መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድመ ኩነት ኣቕሪቡ። እቲ ቅድመ ኩነት ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ መጥቃዕትታት ደው ክብል፣ ብመጥቃዕቲ ኣሜሪካን እስራኤልን ንዝወረደ ዕንወትን ክሳራታትን ካሕሳ ክፈል፣ ኣብ ናይ ወፃኢ ባንክታት ደስኪሉ ዘሎም ማላዊ ፀጋታት ኢራን ክልቃቕ፣ ኩሉ ዓይነት እገዳታት ክለዓል፣ ከምኡውን ሉኣላውነት ኢራን ኣብ መፃወ ሆርሙዝ ኣህጉራዊ ኣፍልጦ ክወሃቦ ዝብል እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዘረግሖ ፅሑፍ ሓቀኛ ሰላም ኣብ ተሃዲድን ምስግዳድ ፖሊሲታትን ክህነፅ ከም ዘይክእል ገሊጹ። እዚ ቅድመ ኩነት መልሲ ናይቲ ብኣሜሪካ ዘቕረበ 14 ነጥብታት ዝሓዘ እማመ ሰላም ከም ዝኾነ የን ማዕከናት ዜና ኢራን ዝሕብራ ዘለዋ። ኣሜሪካ ዘቕረበቶ ናይ ሰላም እማመ ኢራን ኒኮላሳዊ መደባታን ምምዕባል ዩራኒየምን ከተቋርፅ ዝጠልብ ነጥብታት ዘጠቓለለ እዩ ነይሩ። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኑ እዮም ተንተንቲ ዝእምጡ። ሩስያ ትማሊ 12 ጉንበት ዕውት ክትብል ዝገለፀቶ ሳርማት ዝተሰሜ ኒኮላሳዊ ፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ። ሚኒስትሪ ምክልኻላ ብዝዘርግሖ ሓበሬታ እቲ ፈተነ ዝተኻየደሉ ሚሳይል ካብ ሰሜናዊ ምዕራብ ሩስያ ዝርከብ መደበር ተበጊሱ ኣብ ምብራቃዊ ወሰናስን ሩስያ ንዝነበረ ዕላማ ብልክዕ ከም ዝወቕዐ ገሊፆም። እዚ መቕፀልታ ናይቲ ኣብ ሓድሽ ዘመናዊ ፅዋር ዝግበር ዘሎ ፈተነታት ምዃኑ ዝጠቐሰቲ ሚኒስትሪ ታክቲካውን ቴክኒካውን ብቕዓት ናይቲ ባሊስቲካዊ ሚሳይል ንምርጋፅ ከም ተካየደ ሓቢሩ። እንተኾነ ግን ምስ ህልው ኩነታት ዞባ ቅርበት ዘለዎም ተንተንቲ እዚ ሩስያ ዘካየደቶ ፈተነ ምስ ካብ ሃገራት ምዕራብ ዝመፃ ዘሎ ተፃብኦታትን ኔቶ ናብ ወሰናስን ዝገብሮ ዘሎ ምስፍሕፋሕን ዓቕማ ንምጉላሕ ዘካየደቶ ምዃኑ እዮም ዝገልፁ። ነቲ ፈተነ ዝተኸታተለ ፕረዚደንት ቭላድሚር ፑቲን እቲ እስትራቴጂያዊ ሚሳይል ካብቲ ሃገራት ምዕራብ ዝውንኦ ብ4 ዕፅፊ ከም ዝሕይልን ኣብ መወዳእታ ናይዚ ዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝፅምበርን ሓቢሮም። ኣህጉር ሰገር ባሊስቲካዊ ሚሳይል ሳርማት ክሳብ 35,000 ኪሎ ሜትር ናይ ምጓዓዝ ዓቕሚ ከም ዘለዎ ፕረዚደንት ፑቲን ብተወሳኺ ነፂሩ ኣሎ።
እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካን ሩስያን መጠን ዝውንንኦ ኒክሌሳዊ ርእሰ ኩናት ንምድራት ቅድሚ 15 ዓመታት ዝኸተመኦ ውዕል ኣብ ዝሓለፈ ወርሒ ለካቲት ድሕሪ ምቁዕ እዩ። እቲ ብ210 ዝተኸተመ ውዕል ንብዝሒ ኒክሌሳዊ ርእሰ ኩናት ሩስያን ኣሜሪካን ናብ 1500 ዝድረት እዩ ነይሩ። ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክልል

ንኽልተ መዓልታት ብዘይሕጋዊ ፍቓድ በረራ ናብ ክልል ኣየር ሃገሮ ከም ዝኣተዉ ኣረጋጊፆም። እተን ነፈርቲ ብሓይሊ ኣየር ኦስትርያ ድሕሪ ምዕጋተን ናብ ከተማ ሙኒክ ጀርመን ገፀን ክምለሳ ከም ተገደዳ እቲ ሚኒስትሪ ብተወሳኺ ሓቢሩ። ኣሜሪካ ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ዛጊት የላን። መንግስቲ ኦስትርያ ኣሜሪካ ኣብ ልዕሊ ኢራን ኣብ ዘካየደቶ ወታደራዊ ስርሒት ክልል ኣየር ሃገሮ ክትጥቀም ንዘቕረበቶ ተደጋጋሚ ሕቶ ከም ዝነፀጎ ኣይርሳዕን። መንግስቲ ደቡብ ኣፍሪቃ ኣብ ሰፊሕ ክፋል ሃገሩ ዝተኸስተ ብርቱዕ ዝናብ ዝዓብለሎ ኩነታት ኣየር ዘስዓቡ ሓደጋታት ዕለቕልቕ ንዘውርዶ ዘሎ ክሰራታት ንምቅላል ናይ ሓደጋ ድንጋጌ ኣዊጁ። በቲ ኣብ 6 ዞባታት ደቡብ ኣፍሪቃ ተኸሲቱ ዘሎ ባህርያዊ ሓደጋ ሰብኣውን ንዋታውን ክሰራታት ከም ዝወረደ እዩ ዝቃላሕ ዘሎ። ሓያሎ ፅርግያታት ከም ዝዓነወን ድልድላት ከም ዝፈረሰን ዝሕብሩ ፀብፀባት ምስ ህንዳዊ ውቅያኖስ ዘዳው ምብራቃዊ ወሰናስን እቲ ብዝለዓለ ዝተፀልዎ ምዃኑ ይረድኡ። ምስቲ ባህርያዊ ሓደጋ ብዝተኣሳሰር ብውሕዱ 10 ሰባት ክመቱ ከለዉ ሓያሎ ካልኦት ዳህዮም ጠፊኡ ከም ዘሎን ልዕሊ 41,000 ከም ተመዛበሉን ማዕከናት ዜና የጋውሓ ኣለዋ። እቲ ብርቱዕ ዝናብ ንዝመፅእ መዓልትታት ክቕፅል ምዃኑ ዝእምት ትንቢት ኩነታት ኣየር ከም ዘሎ ዝሕብሩ ዘለዉ ሰብመዚ ምክትታል ሜትሮሎጂ ደቡብ ኣፍሪቃ ኩሉ መዳያዊ ክሳራታት ብኡ መጠን ከይዛይድ ስጋኣቶም ይገልጽ ኣለዉ። ዝሓለፈ ዓመት ኣብ ደቡብ ኣፍሪቃ ብዝተኸስተ ሓደጋ ዕለቕልቕ ልዕሊ 106 ሰባት ከም ዝሞቱን ልዕሊ 10 ተታሽሓት ብኣሉታ ከም ተፀልውን ፀብፃባት ይሕብሩ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝተሰላሰለ ንጥፈታት ዝምስገን ውፅኢት ተረኺቡ። ኣብ ዞባ ማእከል ዝርግሐ ትካላት ጥዕና ብዓይነትን መጠንን ከም ዝማዕበለ ተገሊጹ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልታት ምንፃሕ ንምፍፃም ከተማ ቤጂንግ ኣትዩ። ፊሊፒንስን ጃፓንን ዝኸተምኦ ወታደራዊ ስምምዕ ዝመፅእ ዓመት ከም ዝትግበር ሓቢራን። መንግስቲ ቬነዙዌላ ሃገሩ ብትሕቲ ምሕደራ ኣሜሪካ ክትወድቕ ከም ትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ነሳዕቲ ዝዝተዳለዉ ዜናታት ተዛዚምሎም ዝተረፉ መደባትና ንሓደገኩም ብወገነይ ሰናይ ምሸት።

0: ኣይዕጥቂ መዓንፃ ሸጥ ኢሉ ክላሽንካን ኣመንኩብዓስ ኢሉ ቀጢን ሕማላኻ ተወፅኡ ዳነጉኻ ጋምባላ ዓሲሩ ክትሃጅም ነድሪ ድልወትሩ ክትሃጅም ነድሪ ድልወትሩ ብሬኒ ኣምንን ኣባዳሪ በርብጂ ቀስንን ተርዋሪ ፍናኒ ጨቢጭ ዓሰር ሕድሪ ሓሞት እያ ዘላ ተዕጠቕ ነብሩ መዓንጣ ይሒዙ ተሳባሪ መዓንጣ ይውሒዙ ተሳባሪ ጭካኒኻ መስተውዓላየናንተ ሓላሊኻ
1: ወዲ ኣዳም ሰብ እንዴ ዝጠምፅ ፀምእ ኣብራ ከይወለ ዝብለኒ ዘግ ዝብል ፍጡር እንዴታ ድኻም ዘይንሕፈኒ
2: ከበሉ
1: ደኺመ ረኣ ዘይብል ጠሚየ ፀሚኤ ዘይወፀኒ
3: ኣብ 983 እዩ ማእከላይ ጉጅለ ባህሊ ህዝባዊ ግንባር ኣብ ግንባራትን ሰራዊት ባህላዊ ምርኢት ተቕርበሉ ዝነበረት እዋን ኣብ ሓንቲ ሙዚቃዊት ድራማ እቲ ኒሕከ እቲ ሓቦኸ እቲ ስኒ ምንካስከ ዝብላ ቃላት ነይረን ነቲ ምርኢት ዝተዓዘበ ተጋደላይ ድማ ነዘን ቃላት እናደጋገመ ካብቲ ምርኢት ይፋኖ ነይሩ

ካብኡ ነጀው ደኸምን ዝበለ ብፃይ ወይ እውን ዝሕጥ ክብልን ዝፈተነ እሂታ እቲ ንሕከ እቲ ስንምንካስ ክያበይ ኸይዱ ኣጆኻ እናበሉ ብፆት የተባብዕዎን ሞራል የስንቕዎን ነበሩ። እዘን ቃላት ዋላ እኳ ኣብቲ ግዜ እቲ ኣብ ሰራዊት እንተተዘውተራን እንተተደጋገማን ብግብሪ ግን ንጉዕዞ ሶራ ብሓፈሻ ብፍላይ ድማ ጉዕዞ ህዝባዊ ግንባር ዕጥቁ እየን ዝነበራ። ርግፅ ድማ ኩሉ ጉዕዞ ገድልና ብንሕ ዝተሓልፈ እኳ እንተኾነ ናይ ብሓቂ ስንምንካስ ዘድልዮ ፍሉያት መድረኻት ግን ሓያለ እዩ ነይሩ። ሓደ ስጉምቲ ንድሕሪት፣ ክልተ ስጉምቲ ንቅድሚት። ተጋዳላይ ህዝባዊ ግንባር ኣብ 1978 እዩ ዝሰምዐንን ዘስተመቐረንን። ሽዑ ልዕሊ ሓያል ሕብረት ሶቪየት ነበር፣ ከምኡውን ኩለንተን ብስም ማሕበርነታዊ ደንበ ዝፍለጣ ዝነበረ ሃገራት፣ ከምኡውን ናተን ፅልዋ ዝነበረን ጎረባብቲ ሶራ ኤርትራ ንብድምሳስ ኪዳን ኣትየን። ንስርዓት ደርግ ርቢ ዘይብሉ ኣፅዋርን ሰራዊትን ናይ ኩናት ኣመኸርትን ዓጢቐን ባሪኽ ከዘበገሳሉ ግዜ እዩ ነይሩ። እዚ ህሞትዚ ህዝባዊ ግንባር ዝሰፍሐ መሬት ኤርትራ ሓራ ገይሩ ናፅነት ሎምዶ ፅባሕ ትበሃለሉ ዝነበረት እዋን እዩ። ሽዑ ነቲ ዝመፅእ ዝነበረ ገዚፍ ዝዕጥቁ ወራር ፊት ንፊት ምግጣም ከም ምስ መንድቕ ምግጫው ማለት ስለ ዝነበረ እተን ኪንያ ማዕድን ዝጠመታ ሰብረኣይ ኣዕንቲ እቲ ውሕጅቲ ሓደ መዓልቲ ተፀፊዩ ክነፅፍ ምዃኑ እቲ ዝግደፍ ዝነበረ ሓርያ መሬትን ህዝብን ከዓ ክምለስ ከም ዝኾነ ኣይተጠራጠራን። በቲ ናይ ሽዑ ዋዕዋዕታ ሓጨውጨውን ህቦብላን ድማ መኣዝነን ኣይቀየራን። ሓደ ስጉምቲ ንድሕሪት ምምላስ ንዝያዳ ሓይሊ ንዝያዳ ናህር እምበር ንምጥፋት ከም ዘይኮነ ኣሚነን ኣእሚነን ንዝነውሐን ዝመረረን ቃልሲ ድልዋት ኮይነን ስንንኺሰን ኣብዚ ናይ ተፈራረድ እዋን ተጋዳላይ ህዝባዊ ግንባር ሳላ እምነቱን ጽኑዕ መሪሕነቱን እምንቱ ሓደ ስጉምቲ ንድሕሪት ክልተ ስጉምቲ ንቅድሚት ክትግብር ከም ዝኾነ ኣሚኑ ተጓዒዙ። ግን ወትሩ ምሉእ ዝበሃል ነገር ስለ ዘየልቦ ካብቶም ብዙሓት ቁንጣሮ ነዚ ናይ ሓይሊ ምቅያር ንድሕሪት ምምላስ ኩነታት ከም ስዕረት ነቲ ዝገጥሞም ዝነበረ ጸላእ እውን ከም ፍጹም ስለ ዝወሰድዎ ምጥርጣርን ሸታሕ ምባልን ኣይተረእየን ኣይኮነን። እቲ ዝሓየለን ዝጸንዐን እቲ ዝበዝሐ ስለ ዝነበረ ግን ንብዝሒ ጽዋርን ሰራዊንትን እምነትን ጽንዓትን ከም ስዕሮ ድሮት ወራር ብግስ ከይበለ ዝተጋህደ ሓቂ ነይሩ። ሽዑ ምክትል ዋና ጸሓፊ ህዝባዊ ግንባር ሕጂ ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሓምለ 1978 ብዛዕባ እቲ ሽዑ ዝተፈጥረ ወተሃደራዊ ኩነታት ኣመልኪቱ ምስ መጽሔት መሪሕ ቁጥሪ 7 ኣብ ዝገበሮ ቃለ መጠይቕ ካብ ዝበሎ ክንጠቅስ፣ ንሰለስተ ሚልዮን ህዝቢ ኤርትራ ንምጭፍላቕ ወይ ድማ ንምግጣም ይመፁ ከም ዘለዉ ብሩህ እዩ። ኣብቲ ወተሃደራዊ ግጥማት ኣብ ዝግበረሉ ግዜ ኣብ ሓደ ግንባር እቲ ሓደ ክደፍእ እቲ ሓደ ንድሕሪት ክምለስ ይኽእል ይኸውን። እቲ ኣንጻር መግዛእቲ ኢትዮጵያ ዝግበር ወተሃደራዊ ቃልሲ ግን ኣብዚ ተወዲኡ ማለት ኣይኮነን። ምናልባት ሕጂ ደርግ ሓይሊ ተሰሚዕዎ ናይ ወተሃደራት ብዝሒ ናይ ኣፅዋር ብዝሕን ዓይነትን ስለ ዘስከሮ ዓበይቲ ዓወታት ዝፍፅን ዝመስሎ ይኸውን። ኣብ መወዳእታ ግን ሓፂር ናይ ምርብራብ ግዜ ምስ ሓለፈ እቲ ኩነታት ንረብሓ ሰብራ ኤርትራ ከም ዝቕየር ኣየጠራጥረን። ምናልባት እዚ ሕጂ ዘሎ ወራር ብዝዓበየ ዓቕን ክካየድ እኳ እንተኾነ ኣብ መወዳእታ ዝውስኖ ናይ ህዝቢ ኤርትራ ቆራጽነትን ናቱ ክምህዝ ዘይብል ተቃውሞን ጥራዩ። ከምቲ ዝተባህለ ድማ ዓበይቲ ግጥማት ተኻይዶም ጽዑቕ ናይ ምርብራብ ግዜ ሓሊፉ ደርግን መሻርክቱን ግን ኣይከም ዕጥቆምን ኣይከም ኣበጋግሶኦምን። ሳላ ጽንዓት ሳላ ምንካስን ተወፋይነትን ህዝቢ ኤርትራ እቲ ኩነታት ንረብሓ ሱራ ኤርትራ ተቐይሩ። ወራራት ክደራረቡ ተንኮላት ክፈሓሱ ዕረፍቲ ነበረን። ነዚ ዝመጸየ ውዲትን እከይ ፍሕሶን ዝበትኽ ተጋዳላይን መሪሕነትን ስለ ዝነበረ ግን ውዲትን ፍሕሶን ኣይቀንዐን። ሓሙሽተ ዓመት ድሕሪ እስትራቴጂያዊ ምዝላቕ ዳግማይ ከምቲ ቐዳማይ ብዙሕ ጃህራን ዋዕዋዓታን ዝተገብረሉ ዓለም ዝባርኸቶ መሬትን ሰብን ዘናወፀ ተሃዲድ ዘዕጥቁ ናይ መወዳእታ ጥፍኣትና ዘበሰረ ወራር ተኣዊጁ ሸርሻይ ወራር ዓለም መሬት እንታይ ከም ትወልድ ክትርኢ ከም ጥንስቲ መዓልቲ ክትፅብፅብ ትረአያ። በንጻሩ

ጥፍኣት ዝተፈርደ ተጋዳላይ ኩነታት ክፅንክር ዝያዳ ዝነቅሕ ሽግር ዝያዳ ዝብርትዕን ዝፀንዕን ባህሪ ስለ ዘጥረየ ዓቕሉ የፅበበን ምስቲ ዝነፍስ ዝነበረ ህቦብላ ብሰሉ ኣይተጠውየን መኣዝኑ ኣይቀየረን ንኹሉ እንተታት ብፅሞና ድሕሪ ምግምጋሙ እታ ናይ ቀደም ዕጥቁ ስኒምንካ ዝተንቐኒቱ እቲ ወራር ከምቶም ቀዳሞት ክለምስ ምዃኑ ካብ እምነቱን ተመክርኡን ኣረጋጊፁ ተበጊሱ ተዳልዩ እቲ ወራር ገና ከይተበገሰ ቅድሚ 2 ዓመት ረኣዩ መጽሔት መሪሕ ቅፅ 5 ቁፅሪ 2 ሰነን ሓምለን 1980 ኣተንቢህዎ ንጠቅስ እቲ ንምቅርራብ ደርግ ኣተኪሩ ክከታተሎ ዝፀንሐ ህዝባዊ ግንባር ሓርነት ኤርትራ ነቲ ኣብ ዝኾነ መዓልቲ ክጅምር ዝኽእል ወራር መኪቱ ንምግጣሙ ተዳልዩሉ ኣሎ ህዝባዊ ግንባር ንሓይሊ ጸላኢ ኣትሒቱ ዘይግምትን ዘየቆናጽብን ንሓይሉ ካብቲ ዝግባእ ግምት ንላዓ ሂቡ ዘይሰክርን ኣብ መስርሕ ናይ ህዝባዊ ሓርነታዊ ኩናት ተደጋጋሚ ምድፋእን ምዝላቕን ከም ዘሎ ኣዕርዩ ዝግንዘብ እኳ እንተኾነ እዚ ደርጊ ዝቀራረበሉ ዘሎ ሻድሻይን ቀቢፃውን ወራር ናይ መወዳእታ ሽትኡ ክወቅዕ ከም ዘይክእል ብምሉእ ርእሲ ተኣማንነት የረጋግጽ ንሒደት መዓልትታት ምናልባት እውን ንሳምንቲ ሰላማዊት ሃገርና ብፍላይ ከዓ ታሪኻዊት ሳሕል ብሓፃውንን እሳትን ጸላኢ ክትህወኽ ሰማያታ ሕጭጥ ብዝብላን ሞትን ዕንወትን ብዝዘርኣን ነፈርቲ ኩናት ክብፅበፅ ንጹህ ኣየራ ኸዓ ብመርዛም ጋዝ ክዕብሎኽ እዩ ጸላኢ ንሰውራና ንምድምሳስ ዝገብሮ ፈተነ ግን ከምጽኦ ዝኽእል ጥማዓዊ ለውጥታት ብዘየገድስ ኣብ መወዳእትኡ ኣብ ከውሒ ከም ዝወደቐ ብርጭቆ ክሕምሸሽ እዩ በደኹ

ተበግሶ ይወሰድ እምበር ኣብ ኣተሓሕዝኡን መርገፂኡን ግን ሸፈጥ ዝመልኦን ንህዝባዊ ግንባር መስመር ከስሕት ዝህቅን ከም ዝነበረን ናይ ሽዑ ሰነዳት ይምስክሮ። ካብቲ ፕረሲደንት ጂሚ ካርተር ኣብ 1989 ኣብ ዝካየድ ዝነበረ መስርሕ ሰላም ዘካይዶ ዝነበረ ሽርሒታት ከም ኣብነት ንምጥቃስ ልኡኽ ህዝባዊ ግንባር ኣብቲ ዝካየድ ርክብ ውድብ ሕቡራት ሃገራትን ውድብ ሓድነት ኣፍሪቃን ከም ተዓዘብቲ ቀርቡ ኣለዎም ክብል እንከሎ፣ ፕረሲደንት ጂሚ ካርተር ግን ውድብ ሕቡራት ሃገራት ኣብቲ መስርሕ ሰላም ከም ተዓዛቢ ከይሳተፍ ብዙሕ ፃዕሪ ኣካይዱ። ውድብ ሕቡራት ሃገራት እንተተሳቲፉ ንቃልሲ ህዝቢ ኤርትራ ከም ምእማንን ምቕባልን ስለ ዝውሰድ ህዝባዊ ግንባር ብወገኑ ውድብ ሕቡራት ሃገራት ኣብዚ መስርሕ ሕዚ ዘይምስታፉ ድልየት ፕረሲደንት ካርተርን ልኡኽ ኢትዮጵያን ዘንጸባርቕ ጥራይ ከም ዝኾነ፣ እቲ ጉዳይ ብኸምዚ እንተቐጺሉ እቲ ዝተገብረ ርክባትን ስምምዓትን ውዱቕ ከም ዝኾነ ብትሪ ንፕረሲደንት ካርተር ኣነጺሩሉ። ብሰንኪዝን ካልኦት ዓንቀፍቲ ጉዳያትን ድማ እቲ መስርሕ ሰላም ከይተዓወተ ተሪፉ። ኣብዚ ግዜ እዚ ማለት 1989-1990 ስርዓት ደርግ ራስ ገዝ ቆላማ ደጋማ ብዝብል ስም ንከባቢታት ዞባ ደቡባዊ ወቂሕ ባሕሪ ካብ ካርታ ኤርትራ ፈሊኻ ንኤርትራ ንምብትታኽ ዝዕላምኡ መደባት ክተግብር ዝፅዕነርሉ ዝነበረ እዋን እውን እዩ ነይሩ። እዚ ብልሓት እዚ ብላዕሊ ላዕሊ ክርአ እንከሎ ቀሊል ዝመስል ግን ከዓ ነቲ ንነዊሕ ዓመታት ከርተርት ዝብል ዝነበረ ተጋዳላይ መተሃራረፊ ዓሰብ እንተሃብናዮምስ እዚ ቓልሲ ውድእ ኣይኸውን ዝብል ዝምባለ ክሕድር ነቲ ቓልሲ ከልምስ ዝነቐለ ሓደገኛ ግን ሕልማዊ ውጥን እዩ ነይሩ። ከይተበገሰ ዝለመሰ ሸርሒ ኣብ 1990 ካብ ጥሪ ክሳብ ሰነ ኣብ መንጎ ዋና ጸሓፊ ህዝባዊ ግንባርን ፕረሲደንት ጂሚ ካርተርን ናይ ሓይለ ድብዳቤታት ምልውዋጥ ተገይሩ። ሎሚ ንድሕሪት ምልስ ኢልና እቲ ኣንጻር ህዝባዊ ግንባር ዝካየድ ዝነበረ ሸርሒ፣ ብሓደ ወገን መሪሕነት ህዝባዊ ግንባር ዝርአ ዝነበረ ዘይምድህላልን ጽንዓትን ድማ በቲ ኻልእ ምእንቲ ክበርህ ገለ ካብቲ ናይ ሽዑ ኣብ መጽሔት ሓርበኛ ቅጽ 2 ቁጽሪ 2 ሓምለ 1990 ዝሰፈረ ደብዳቤታት ከም ኣብነት ክነቕርብ። ለካቲት 8-1990 ናብ ዋና ጸሓፊ ኢሳያስ ኣፈወርቂ፣ ማእከላይ ሽማግለ ህዝባዊ ግንባር ኣኼብኡ ዕውት ክኸውን ጽቡቕ ሙኔተ ይገልጸልካ። እቲ ናይ ሰላም መስርሕ ብቕልጡፍ ንክቕጽል ከም ዘጽድቕ ድማ እምነተ እዩ። ነቲ ብደርቂ ዝተጠቕዐ ሰሜናዊ ክፍልታት ረድኤት ብኣድማዓነት ከም ዝበጽሕ ናይ ምግባር ኣገልግሎትና ክንቅጽል ኢና። ብዛዕባ እቲ ህዝባዊ ግንባር ሓርነት ኤርትራ ባጽዕ ንምንብዳብን ኣስመራ ንምሓዝን ውጥን ከም ዘለዎ ዝገልጽ መግለጽታትኩም ኣህጉራዊ ማሕበራት ረድኤት ስግኣትን ገሊጸን ኣለዋ። ኣብ ኤርትራዊ ወተሃደራዊ ስርሒታት ክተኣታቶ እግደድ እየ። ካብ ምጅማር ዝርርብ ሰላም ኣብ ዝሓለፈ መስከረት ጀሚርኩም ዝምጐስ ዓቕሊ ኣርኢኹም። ንዓኹምን ንህዝብኹምን ሓጋዚ ክኸውን ዝኽእል ብወገና እንታይ ተወሳኺ ስጉምቲ ምስ ዝውሰድ ምዃኑ ዝገልጽ ዝኾነ ሓበሬታ ክትቡኒ ንዓይ ሓጋዚ ክኸውን ይኽእል። ኣኽባሪኻ ጂሚ ካርተር። ለካቲት 14-1990 ናብ ፕረሲደንት ጂሚ ካርተር። ናይ ጥሪ 19 ለካቲት 8-1992 ክልተ ደብዳቤታትኩም ምቕባለይ ኣረጋግጽ። ንኽቡርነትኩም ብኽልቲኦም ወገናት ዝተፈረሙ ወግዓዊ ዕድመታት ናብ ኩሎም ዝተሓርዩ ተዓዘብቲ እንተላይ ሕቡራት ሃገራት ከይተላእኩን መልስታቶም ከይተፈልጠን ዝርርብ ሰላም ክንቅጽል ከም ዘይንኽእል ብተደጋጋሚ ሓቢርናኩም ነርና። እዚ ጉዳይ እዚ ብግቡእ ከይተታሕዘ ኸኣ ብዛዕባ ዝኾነ ምስኡ ዝተኣሳሰሩ ኣርእስታትና ርእቶና ክንህብ ከም ዘይንኽእል ክሕብረኩም እፈቱ። ንረድኤታዊ ጉዳያት ብዝምልከት ልኡኽ ህዝባዊ ግንባር ኣብ ኣትላንታ እንደገና ኸኣ ኣብ ናይሮቢ ናይ ጽቡቕ ድሌት መግለጺ ኣቕሪቡ ነይሩ። ክቡርነትኩም ሽዑ ኣብቲ ጉዳይ ግዱስ ኣይነበርኩምን፣ ስለዚ ኸኣ ምይጥ ኣይተገብረሉን። ሕጂ ብመልእኽትታትኩም ዝውሃብ ዘሎ ርእቶታት ከኣ ብዙሕ ኣድላይነት ዘለዎ ኣይመስለንን። ኣብ ክንዲ ኣቐዲሞም ዝተጐስዩ ጉዳያትን ሕጂ ኣድላይነት ዘይብሎም ሕቶታትን ምልዓል ቅድም ቀዳድም ነቶም ናይ መስርሕ ሰላም ዕንቅፋታት ኣብ ምእላይ ክነተኩር ይግብአና። ኣኽባሪኹም ኢሳያስ ኣፈወርቂ። ለካቲት 26-1990 ናብ ፕረሲደንት ጂሚ ካርተር።

ክቡርነትኩም ንግዳያድር ቅንጥሜትን ዘለኩም ዕቱብ ሓልዮት ብመልእኽትታት ጥራሕ ኢኹም ትገልጹ። ካብ ሚያዝያ 1989 ጀሚርኩም ነዚ ኣርእስቲ እዚ ብምድግጋም ኣልዒልኩም። ይኹን እምበር ካብ ስግኣት ናጻ ዝኾነ ረድኤታዊ ንጥፈታት ኣብ ምቅልጣፍ ይኹን ረድኤታዊ ሓገዝ ኣብ ምርካብ ዝኾነ ግብራዊ ኣበርክቶ ኣይገበርኩምን። ኣብ ኣትላንታ ይኹን ናይሮቢ ኣብቲ ናይ ጽቡቕ ድሌት ወረቐትና ምስ ናይ ደርጊ ናይ ምዕጋቱ መርገጺ ስለ ዝተሰማማዕኩም ክዝረበሉ እውን ኣይትኽኣልን። እዚ ዅሉ ድሕሪ ምግባር ብዛዕባ ህዝብና ካብ ህዝባዊ ግንባር ንላዕሊ ከም እትግደሱ ብዛዕባ ስቓዩ ኣምሬርኩም ክትዛረቡ ምፍታንኩም የገርመኒ። ከምቲ ኣቐዲመ ዝዝርዝርኩልኩም ካብቲ ቐጥታዊ ግዳይ ድርቅን ኩናትን ዝኾነ ህዝቢ ኤርትራ ዘይንጸር ኣካሉ ህዝባዊ ግንባር ንላዕሊ ቅዱስ ክትመስል ምፍታን ንዝኾነ ወገን ግቡእ ኣይኮነን። እዚ ስለ ዝኾነ እቲ ናይ ለካቲት 24/1990 ጋዜጣዊ መግለጺኹም ኣይመሰጠንን። ኣብቲ ጋዜጣዊ መግለጺኹም ናይ ፕሬሲደንት ኔሬረ ስም ምሕዋስኩም ከኣ ኣብቲ ጉዳይ ንዘሎና መርገጺ ኣይልውጦን። ፕሬሲደንት ኔሬረ ብዛዕባ ክሳብ ሕጂ ዝጸንሐኩም ተራ ብዙሕ ቀጥታዊ ፍልጠት የብሎምን። ኢሳያስ ኣፈወርቂ መጋቢት 6/1990 ናብ ኢሳያስ ኣፈወርቂ። ንፕሬሲደንታት ቡሽን ጎርባቾቭን ንባይቶት ጸጥታ ሕቡራት ሃገራት ክምሕጸኑ ብግሊ ሓቲት እዮም። ሽሕኳ ዅሉ እቲ ጻዕርታት ስቅያት ኣብ ክከላኸለሉ ዝኽእል ግዜ ይመጽእ እንተ ዘየሎ ፈተነና ክንቅጽሎ ኢና። እተቕርብዎ ውሱን እማመታት ከኣ ሓጋዚ ክኸውን ይኽእል። ውግእ ከም ብሓድሽ ምጅማሩ ሽሕኳ ዘሕዝን እንተኾነ ነቲ ልኡኽኩም ዝገበሮ ስምምዓት ብዝኾነ ይኹን መንገዲ ዝትሕስ ኣይኾነን። ነቲ ናይ ነዊሕ ሸቶታትኩም ብዝመረጽኩሞ መንገዲ ክትክተሉ ሙሉእ መስል ከም ዘለኩም ከኣ ብሩህ እዩ። ብንጻር ደርጋ ምላእ ዓለማዊ ተመክሮ ብረታዊ ግጭት ንጉዳይ ኤርትራ ክፈትሖን ንህዝብኹም ሰላምን ፍትሕን ከምጻሉን ይኽእል ይኸውን። እንተዘይኮነ ድማ ማሕበረሰብ ዓለም ነዚ ዕማም እዚ በዚ ድሮ ጀሚርናያ ዘለና መስርሕ ሰላም ንኽትበጽሕዎ ክሕግዘኩም ድልቡ ክኸውን እዩ። ንመጻኢ ዘለኩም ድሌታት ወይ ጥሙሓት ምሳይ እንተ ትካፈልዎ ብጣዕሚ ሓጋዚ ምኾነ። በንጻርቲ ረብሓኹም ጌርኩም እተኣምልሉ ዝኾነ ነገር ኣባኻ ወይ ኣብ ዝኾነ ኣባል ህዝባዊ ግንባር ሓርነት ኤርትራ ብሓይሊ ናይ ምግዳድ ዝምባል የለን። ኣብ ልዕለይ ዘለካ ኩነኔ ወይ ነቐፌታ እንደገና ምድጋም ኣያድልን። መልእኽትኻ ተቐቢለ ኣለኹ። ዕርክነተይን ኣድናቖተይን ኣለካ። ኣኽባሪኻ ጂሚ ካርተር። ኣብ መወዳእታ ሕጥቦ ጽሑፍ ናይዛ ድብዳቤ ደጊምና ምስ ንርኢ ኣንጻር ረብሓኹም ጌርኩም እተኣምንሉ ዝኾነ ነገር ኣባኻ ወይ ኣብ ዝኾነ ኣባል ህዝባዊ ግንባር ብሓይሊ ናይ ምግዳድ ዝምባለ የለን ዝብል ኣለዎ። ብርግጽ እቲ ሓያል ጎኒ ህዝባዊ ግንባር እዞም ጓኖት እሞኻልል ሓያላን ዝኣመኑሉ መርገጽ እዩ። ኣንጻር ረብሓ ኤርትራ ንዝኾነ ዕላማ ዝኾነ ወገን ብሓይሊ ከስገድደና ከም ዘይክእል መልእኽቲ ፕረስደንት ጂሚ ካርተር ከይተረፈ ኣረጋጊጽዎኣሎ። ሚያዝያ 14/1990 ፕሬሲደንት ካርተር ኣብ ሓደ ጋዜጣዊ ዋዕላ ኣብ ኖርዌይ ኦስሎ መንግስቲ ኢትዮጵያ ናብ ዝርርብ ሰላም ንኽምለስ ንዝቐረበሉ ዕድመ ተቐቢልዎ፣ ካብቲ ኤርትራዊ ወገን ግን ተቐባልነት ኣይረኸብናን ኢሉ። ሚያዝያ 16/1990 ክቡር ፕሬሲደንት ካርተር፣ ኣብ ኖርዌይ ኣብ ዝገበርኩምዎ ጋዜጣዊ ዋዕላ ህዝባዊ ግንባር ሓርነት ኤርትራ ምጽዋዕ ብምሓዙ ንመስርሕ ሰላም ዓንቂፉ መንግስቲ ኢትዮጵያ ንምቕጻል ዝርርብ ሰላም ንዝቐረበሉ ዕድመ ብኣወንታ መሊሱ። ህዝባዊ ግንባር ሓርነት ኤርትራ ግን ገና ክምልስ ኣለዎ ዝኣመሰሉ መሰረት ዘይብሎም ክስታት ኣንጻር ህዝባዊ ግንባር ኣቕሪብኩም። ጉጉይ ርእቶ ሒዝኩም ከም ዘለኹምን ከምዚኦም ዝኣመሰሉ መሰረት ዘይብሎም ክስታት ኣንጻር ህዝባዊ ግንባር ከም ናይ ጸቕጢ ስልትታት ከገልግሉ ይኽእሉ እዮም ዝብል ግምት እንተልዩኩም ድማ ናብ ጌጋ ክትወድቁ ምዃንኩም ንኽቡርነትኩም ከረጋግጸልኩም ፈቱ። ብተወሳኺ እዛ መልእኽቲ ነቲ ህዝባዊ ግንባር ዝርርብ ሰላም ናብ ቀንዲ ጉዳያት ንኸይሰግር ክሳብ ሕጂ ዝዕንቅፍ ዘሎ ሓጹራት ንምእላይ ዝገብሮን ዝቕጽሎን ዘሎ ኩሉ ጻዕርታት ትጐሲ። ከምዚ ዝኣመሰለ ምትላል ንጠቓሚ ዕላማ ኸገልግል ከም ዘይኽእል ንክቡርነትኩም ከዘኻኽር ደሊ። እቲ ቀንዲ ዛዕባ ናይቲ ዝርርብ ዕንቅፋታት ምእላይ ክኸውን ደጋጊመ ኽገልጽ ፈቱ። ዝኾነ ካልእ ምይጥ ትርጉም ዘይብሉን ከንቱ ምውስዋስን ክኸውን ምዃኑ ጸቒጠ ክገልጽ ፈቱ።

ኢሳያስ ኣፈወርቂ። ኣብዛ ደብዳቤ እዚኣ እንትርኢና ፕረዚደንት ጂሚ ካርተር ንህዝባዊ ግንባር ዝርርብ ሰላም ከም ዝነጸገ ገይሩ ምቕራቡ ንህዝባዊ ግንባር ካብ ማሕበረሰብ ዓለም ጸቕጢ ክግበረሉ ዝእምት መግለጺ እዩ ነይሩ። መልሲ ህዝባዊ ግንባር ግን ከም ቀደሙ ንጹር እዩ። መሰረት ዘይብሎም ክስታት ብምቕራብ ኣንጻር ህዝባዊ ግንባር ከም ናይ ጸቕጢ ስልትታት ከገልግሉ ይኽእሉ እዮም ዝብል ግምት እንተልዩኩም ድማ ናብ ጌጋ ክትወድቁ ምዃንኩምን ንኽብርነትኩም ከረጋግጽ ፈቱ ዝብል እዩ። ነዚ ኩነታት እዚ ምዝ ዘለናዮ መድረኽ ክነዛምዶ ድማ ይከኣል እዩ። ሓቅና ጐሶኻን ዝተፈላለየ ጸቕጢ እናካየድካን መንግስቲ ኤርትራ መርገጺኡ ክቕየር ይፍተን ኣሎ። እቲ መልሲ ግን ከምቲ ናይ 1990 እዩ። ኣንጻር መንግስቲ ኤርትራ ከም ናይ ጸቕጢ ስልትታት ከገልግሉ ይኽእሉ እዮም ዝብል ሜላታት ሒዞም ንዝሰርሑ ዘለዉ ወገናት ናብ ጌጋ ትወድቁ ኣለኹም ምባል ኣኻሊ እዩ። ምሕራር ወደብ ባጽዕን እቲ ድሕሪኡ ዝቐጸለ ወተሃደራዊ ምንጥጣፍን ሓይሊ ህዝባዊ ግንባርን ኣመት መጻኢን ስለ ዘጉልሐ ማሕበረሰብ ዓለም ንጉዳይ ኤርትራ ከምቲ ናይ ቀደም ዕሽሽሉ ክሓልፎ ኣይከኣለን። ህዝባዊ ግንባር ንነዊሕ እዋን ክጉሰ ድሕሪ ምጽናሕ ብሓይሉ ንቆላሕቲ ዓለም ክስሕብ ክኢሉ፣ እቲ ኣብቲ ግዜ እቲ ኣብ ኢትዮጵያን ኤርትራን ዝተጋህደ ደርቂ ድማ ነቲ ኣቓልቦ ኣራጒድዎ። ምኽንያቱ እቲ እንኮ ፍታሕ ወደብ ባጽዒ ምጥቃም ጥራይ ስለ ዝነበረ፣ ወደብ ባጽዒ ከዓ ኣብ ትሕቲ ህዝባዊ ግንባር ስለ ዝነበረት ፈትዮም ጸሊኦም ምስ ህዝባዊ ግንባር ክላዘቡ ግድነት ኮይንዎም፣ ብድሌት ህዝባዊ ግንባር ድማ ረድኤት ብወደብ ባጽዕ ክመሓላለፍ ጀሚሩ። ካብዚ እዋን ዝነነጀው ኣብ ማሕበረሰብ ዓለም ተኽእሎና ጸሃገረ ኤርትራ ብሩህና ኾነ መጺኡ። ኣብቲ ዓመቲ መወዳእታ ግንቦት ክሳብ ፈለማ ሰነ 1990 ፕረሲደንታት ጋርባቾብን ጆርጅ ቡሽን ብዛዕባ ጉዳይ ኤርትራ ብምዝታይ ናይ ሓባር መግለጺ ውፅኦም። እዚ ርክብ እዚ ውፅኢቱን ትሕዝትኡን ብዘየገድስ ክልተ መራሕቲ ልዕሊ ሓያላን ብዛዕባ ጉዳይ ኤርትራ ልዒሎም ምዝታዮም ጉዳይ ኤርትራ ተጐሲዩ ክሕለፍ ዘይከኣል ኣህጉራዊ ኣገዳስነት ከም ዝሓዘ ኣመስኪሩ። እቲ ብኣሜሪካን ሕብረት ሶቪየት ነበርን ዝወፀ መግለጺ ጉዳይ ኤርትራ ውሽጣዊ ጉዳይ ኢትዮጵያን ልዕልነት ኢትዮጵያን ዘስምዕ ስለ ዝነበረ ሽዑ ህዝባዊ ግንባር 6 ነጥብታት ዝሓዘ መልስታት ሂቡሉ እዩ። ህዝባዊ ግንባር መግለጺኡ ጉዳይ ኤርትራ ውሽጣዊ ጉዳይ ኢትዮጵያ ከም ዘይኮነን መሰር ርእሰ ውሳኒኡ ብረፈረንድም ክረጋገጽ ከም ዘለዎን ድሕር ምጥቃሱ ኣብ መወዳእታ ንጠቅስ ንመንግስቲ ኣሜሪካ ክነዘኻኽሮ ንደሊ ንሃገራዊ መሰልና ብዝምልከት ዋጋ ዕዳጋ ክንገብር ወይ ኣብ ልዕልና ዝግደድ ፍታሕ ክንቅበል ቁሩባት ከም ዘይኮንና እዩ። ሓናጺ ምትሕግጋዝ ክልቲኦም ሓያላን ንምነን ንድግፍን እኳ እንተኾና ንጋርባቾቭ ካብ ዘለዎ ጸገማት ንምግልጋል ተባሂሉ መሰልና ኣብ ዋጋ ዕዳጋ ክኣቱ ወይ ግዳያት ንሓያላን ዋጋ ዕዳጋ ክንከውን ኣይንደልን ኢና። እዚ መደምደምታ እዚ ንመርገጺና ብንጹር ስለ ዘብርሆ ካብኡ ንላዕሊ ምዝራብ ኣየድልን ዝብል እዩ ነይሩ። እዚ መልሲ እዚ ምስቲ ሕጂ ዘለናዮ ሃዋህው ዝመሳሰል እዩ። ምስቲ ወያነ ካብ ዘለዎ ጸገማት ንምድሓን ንጉዳይ ዶብን ልኡላውነትን ኣብ ዋጋ ዕዳጋ ክነእቱ ዝህቀን ዘሎ ዲፕሎማስያዊ ተሃዲዳት ክዛመድ ይከኣል። እንተኾነ ኣብ ኩሉ መድረኻት ከም ዝተኸታተልናዮ ህዝባዊ ግንባር ብታህዲድን ጥበራን ዝኾነ ወገን ወይ እውን ግዜያዊ ረኽባን ምሉእ ዘይኮነ ፍታሕን ተደናጊሩን ተጠቢሩን ንመሰልን ክብርን ሃገርን ህዝብን ኣብ ዋጋ ዕዳጋ ክኣቱ ሓሲቡ ይፈልጥን። ላዕለዋይ ኢድ ኣብ ጭብጠሉ እዋን ከይተረፈ ንጉዳያት ሓዲኡ እምበር ብታህዋ ኸወሲኑ ይፈልጥን ንነባሪ ሰላምን ረህዋን ቅሳነትን ስለ ዘማዕዱ። ናጽነት ኤርትራ ብወተሃደራዊ ሓይሊ ምስ ተረጋገጸ ከይተረፈ ብዓወት ዝኸዱ ተቐዳዲሙ ናጽነት ኤርትራ ኣይኣወጀን። ህዝቢ ኤርትራ ናጽነቱ ብመንገዲ ረፈረንድም ክረጋገጽ ከድምፅ ኣለዎ ኣብ ዝብል መርገጺ ጸኒዑ።

ኤርትራን ኣስወሊዳ ብእውነት ኤርትራን ኣስወሊዳ ብእውነት ወላሓ ወይ ኤርትራን ኣስወሊዳ ብእውነት ኣቡኑ ሴፈይ ንኽዘበል ሶደበሳ ማኸልክሓደ ዝዝበይ ኣቡኑ ሴፈይ ንኽዘበል ሶደበሳ ማኸልክሓደ ርምስ ዝበይ

ወሰነለይ ኣብ ዘለኻሊኻ ብስንዓትካ ወሩፍመላኢኻ ዛእሪትርያና ንትሕሪ ከምሪዘሪ ንዓኻ ትፍሪ ህዝባዓንተቦ መትመላክቦ ጣሓሲ ሰልሚ ንም ኸብትማሊ ኣሚነ ኣሜን መሬቱ ንዓኻ ሲ ኣሚነ ኣሜን መሬቱ ንዓኻ ሲን ሰነለይ ኣብ ዘለኻሊኻ ብስንዓት

ናሓሲ ሰልሚ ሎሞ ከምቲ ማሊ ኣሚነ ኣበኒ መሬቱ ንዓኻ ሒዘ ቐሲድ ኣሚነ ኣበኒ መሬቱ ንዓኻ ሒዘ ቐሲድ ኣበኒ መሬቱ ንዓኻ ሒዘ ቐሲድ ኣበኒ መሬቱ ንዓኻ

0: ኣነ ምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት ያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እኣ ድኮነት ብሰሜን ትመጥእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምመፅእ ከለና ገሊአን ትፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሻ ንዝወፃ እየን ጠንሒናና
1: ፍሳይ ድመርሓ ነይሩ ነታ ስርሒት ወዲ ተክለ ብርሃን እውን ነይሩ ወዲ ገሪአን እውን ነይሮም መራሕቲ ጋንታታት ግን ነታ ስርሒት ፍሳይ ድእዝዛ ነይሩ ኣጋጣሚ መርከብ ካሊ ብፀኒሕና ንዕኡ ዓንዲድና ንመሬት ወይ ቢኤም ነይሩ ቢኤም ተኪስና ገለ ተኪስና ርባዕተ ኣፉ ቢኤም ገርና ነርና ደብዲብና ነታ ካሊብ ዓንዲድና ጃልባ ንእሽቶ ፈጣን ነራ ምስኣ ብድሕሪ ተኣሲራ ከነምፃ ምስ በልናየ ንፍሳ ሓደጋ ናይ ሰብካ ይነጋጥመና ብሰላም ስለ ዝወፃና ነዚኣ ድሓንግደፋ ኢሎም ምስተመርከብያ ተእሲራ ብድሕሪ ትንደየ ሕጂስ በቲክና ገመድ ክንወስዳ ተባሂልና ኖ ግደፍዋ ኣብ ካልእ ስርሒት ክንዳሕርኣትና ሕጂ ካልእ ሓደጋ ከይኣጋጥመና ንውፃ ጥራሕ ኢልፍሳ ብኣ መሰረት ከ እታ መርከባ ኣባ ተቃቲላ
0: ድሕሪ መጥቃዕቲ ጢዖ ድሕሪ ክልተ መዓልቲ ኣቢሉ ምንቅስቃስ ስላያ ፀላኢ ንምክትታል ኣብ ፊት ራሻን ኣሉሊን ዝበሃላ ዓዲታት ሓንቲ ሓዲርና ነና ንግሆ ሰዓት 10 ከባቢ ይኸውን እታ ንጥባይ ዝነበርና ናይቶም ስላያ ሳንቦቅ እያ ፈለጥቲ እያ ናቶም ሶም ዝስልዩላ ሳንቦቅ ከምዘ ናይ ገባር እያ ሓላፊ ናይቲ ስላያ ኣብ ዓምራ እዩ ዝበሃል ተወላዲ ናይቲ ከባቢ እዩ ናብቲ ዓዲ ክኣቱ ርኢና እዩ ናብቲ ዓዲ እንዳሓለፈት ርኢና ተጃልባ ናብቲ ዓዲ ዓሺጉ ኣትዮም እቲ ዓዲ ኩሉ ግዜ ንሕና ኣብኡ ተሓባበርቲ ኣለውና ዓበይቲ ዓዲ ኣለውና ኩሉ ግዜ ካኢና ንመፅኦም ይቐበሉና የጋብዙና ኩሉ ረክብ ነይሩና ምስኦም እሱ እውን ተወላዲ ናይቲ ከባቢ እዩ ኣቲና ንሕና እውን ደድሕሪኡ ኣቲና ናብታ ናቶም ሰንቦቅ ዓሺግና ኣብኣ ምስ ዓሸግና ሓድሽ ብረት ደይ ተተንከፈ ዓይነት ብውሮሶ ተሸፈነ ገለ ቀይሕ ልዓት ኩሉ ሓድሽ እዩ ኣርበጂ ብሬን ከላሽንኮፍ ሓደና ከላሽን ሓደን ኣርበጂ ገለ ብሬን ክንሕድ ንከለና ፍሳ ግደፉ ኩሉ ግደፉ ብረት ግደፉ ነታ ሳንዶቅ ከፊትና ወረቐት ጥራሕና ክንወስድ ኢሉን ሽዑ ብጥበብ ናታ ሳንዶቅ ፈንቂቕና ነታ ሳንዶቅ ተፈንቂቃ ነቲ ኣብኡ ዝነበረ ወራቅቲ ወሲድና ኣብታ ጃልባና ጌርና እታ ጃልባ ንፃይ እስቴፋኖስ ሬድዮ ቢኣርሲ ሒዙ በታ ድሕሪ እምኒ ተጠውዩ ኣብኡ ክጠንሕ ከም ዘለዉ ተገይሩ ንሕና ድማ በብሓደ ክንወርድ እንከለና ግን እቶም ቀድሚ ሕጂ ተሓባበርትና እቶም ቀድሚ ሕጂ ዓበይቲ ዓዲ ዝጠበዩና ሎሚ ኣይትምጡና ካልእ መዓልቲ ምጡ ሎሚ ኣይነፍቀደልኩምና ኢሎም ምእታው ከሊኦምና ስለምንታይ እንታይ ተረኺቡ ስለምንታይ ከምኡ ትብሉና ከምኡ ኢና ኣብናዮም ኢና ምምላስ ንሶም እውን ክንኣቱ ኣይደለዩን እወ ስለምንታይ ከምኡ ንብለኩም ንሕና ከባኩም ዝሕባዕ ነገር የለን ሎሚ ኣብ ዓምራ ምስ ኣባላቱ ኣብታ መቃበሊትኩም ኣብታ መቃበሊትኩም ናይ ጋሻ ኣብኣ ኣሎ ስለዚ ንሱ ዋላ ወድና ይኹን እምበር ንሕና ንስኹም ኢኹም ንዓኹም ኢና ንቐርብ ንስኹም ትቐርቡና ንስኹም እውን ንሱ ንዓና ኣይኮነን ዝሰርሕ ዘሎ ንስኹም እውን ንዓና ትሰርሕ ዘለኹም ስለዚ ተረድኡና ሎሚ ተመለሱ ንስኹም ንሳቶም እንተ ተራኺብኩም ኣብ መንጎ ድቅናን ኣንስትናን ሓዊ ክወላዕ እዩ ስለዚ ነድሕናትና ነድሕናትኩም ተመለሱ ኢሎም

እሳ ድማ ንሕና ከም ንፍለጥ ኣይንገብርን ሓዊ እውን ኣይንወልዕን። ጥራሕ ንስኹም ናትኩም ጥንቃቄታት ነፍስኩም ሓልው ከባኩም ዝኾነ ነገር ከይወፅእ እምበር ንሕና ከም ንፍለጥ ኣይንገብር ወላ ሓዊ ኣይንወልዕን ኢሉ ኣብናዮም ኣቲና በብሓደ ናብ ዕላላ ኣብ ዓምራ ተጣምቢርና ኣብ ዓምራ ኣብ ዓላት ተገዲሙ ይዕልል እዩ ዘሎ ኣከዳድና ናትናን ልክዕ ናይቲ ከባቢ ፎጣ ብልዓሊ ሸሚስ ከሚስቻ ማለት እዩ ሸባጥካ ኖርማል ሸባጥ ኣላና ኣነን ፍስሓ ድማ ኣብቲ ዘይፍተሽ ኣብዚ ትሕተይ ፎጣ ከይፍተሽ ከባቢ ሓንቲ ሸጎጣ ጠቅና ኣለና በካ ኣብኡ እንዳዓለልና እንከለና ኣብቲ ደገ ግን ይሽገሩ ገለ ነገር ደልዮም ከም ዝኾኑ ይዕግርግሩ ነይሮም እቶም ገባር ውፅእ ኢለ እንታይ ኢለዮም ኣነ ኢሎምኒ እቲ ምሳሕ ኣኪሉ ኣሎ ኣብታ ግዜ እዚኣ ምሳሕ ድረሳ ኣኩልካ ምሳሕ ብሓደ ኢና ተመስሒና በቢ ዓይነቱ ናይ ጉቡጃ ናይ ሓላፊ ተባሂሉ ዝቀረበ ነይሩ ንዓና እውን ፅቡቅ ይቀርቡልና ነይሮም እዚ ግን ድያዳ በቢ ዓይነቱ ስጋን ወላ ዓሳ ኩሉ ርኡዝ ገለ ኣለዎ ኣብዚ ግዜ እዚኦም እቶም ገባር ገለ ነገር ከም ዘለዩ ኮይኑ ሰሚዕኒ መፅአ እንታይ ትበልኩም እቲ ብፃይኩም ምሳሕ ንሕና ዘና ከናብፅሓሉ ወይ በዕልኹም ተብፅሕሉ ይብሉ ንዓይ ወላ ሓንቲ ኣይትገደሰሉ ግዘፉ ጥራሕ ኢለ ተመሊሰ ብሳ ከዓ ጉድጉድ ኢሉኒ እንታይ ይብሉ ኣለዉ ይብለኒ ከምዚ ይብሉ ኣለዉ ምስ በልኩ ክራ ወላ ሓንቲ ኣይትገደሰሉ ጥራሕ በሎም ኢሉ ሳቅ እንዳበለ ኣብዛ ግዜ እዚኣ ነዚ ተዓደበ ይመስለኒ ኣብ ዓምራ እዝን እዝን እዝን ንዓይ ንፍሳ ነድሪ ሰዓፋ ኣመልከተ ካበይ መፅኦም እዚኦም ደቂ እዚኦም ኣብዛ ዓዲ ኣይፈልጦም ኒ ካበይ ዝመፁ እዮም ኢላሕቲቱ ኣብ ዓምራ ንዓና ይትፈልጠና ንኻ ኢልዎ ፍሳ ኣብ ንከሎ እንዳስሓቀ ንስኻ ከ ንዓይ ትፈልጠኒ ኢልዎ እዎ ይፈልጣካ ኣብ ዓምራ እንደኻ ኢልዎ ንስኹም ንዓይ ፈለጥኩምኒ ኣለኹም ኣነ ግን ኣይፈለጥኩኩምን ደቂ ምን እዮም ኢሉዎም ነቶም ገባር ሕታ ኣቅርበ ኣሎ እወ ኩላትኩም ንኣሽቱ ደቅና ኹም ጭሕሚ ክስታይ ዘለዎም ሽማገለ እዮም ሕና እዮም ዝጥቀሙ ንስኹም ኩላትኩም ደቅና ኹም ንሕና ኢና ክንኣላልየኩም እዚኦም ደቂ እዚኦም እንተዘይህልው እዚ ቆልዓ ሰበይቲ ኣብዛ ዓዲ ኣይመጠንሓካን ሳላ እዚኦም ቆልዑ እዚኦም እዮም ጠኒሖም ካ ዘለዉ ቆልዓ ሰበይቲ ናይዚ ዓዲ ሳልኦም ኢና ካብቲ ምእማይ ድሕና ዕላ ናይዚ ዓዲ ትፈልጦ ከ ርሑቅ ምዃኑ ብጅርባን ብኣድግን ገይሮም ካብ ርሑቅ ዕላ እንዳኣመላለሱ ማይ እዞም ደቂ እዚኦም እዮም ቆልዓ ሰበይቲ ብሳንኮኦም ዝፀንሐካ ኢሎ ይረድኡ ምትውልጦም ድማ ፅቡቅ ኣለካ ትግራወት እዮም ኢልዎ ከምኡ ደይ ትብሉኒ ከምኡ ክኸውን ኣለዉ ትግራወት እንተኮይኖም ድማ ደቅና እዮም ኢሉ ናብ ዕላሉ ተመሊሱ ብድሕሪ እዚ ቁሩብ ከይጠንሐ ንዓና ሓዊሱ ማለት እዩ ንዓና ሰለስተ ካብቶም ገባር እውን መሪጡ ንስኻ ንስኻ ንስኻ ኢሉ በታ ደገ ድሕሪ ገዛ ኣብኡ ፅንሖኒ ክመጠኩም እየ ኣኬባ ኣለና ይብላና ንሕና ድማ ወፂና ኣብኡ ምስቶም ዝበሎም ገባር ኮፍ ኢና ኣብዚ ግዜ እዚ እዩ ብደገ ፅንሖ ምስ በለ ንደገ ውፅኢና ኮፍ ኢና ምስኦም ምስ መፅኢና ገለ ካብ ደረባታ ደረብኡ ዝዝክሮ እንታይ ይብላና ስምዑ ክሓተኩም ሰብ ናብ ኣዲኡ ሓደ ወዲ ሰብ ናብ ኣዲኡ ፀላኢ ይሕልፍ ድዩ ይብላና ኣይሕልፍን እሞ ናብ ኣዲኹም ንስኹም ትማሊ ፀላኢ ሓሊፍኩም ሂብኩማ ትማሊ ኣዲኹም ማለት ድማ ኣብዮት ኣዴኹም ኣዴናን ትማሊ ንስኹም ዘይረአኩሙ ፀላኢ ወንበዴ ንጢዖ በዚ ንስኹም ከይረአኩምን ከይሰምዓኩምን ኣይሓለፈን ክሓልፍ እውን ኣይክእልኒ ስለምንታይ ናብ ኣድና ፀላኢ ንሕልፍ ዳሓለፈ ሓሊፉ ብሕጂ ግን ሰስርሓና ክንፈልጥ ግቡኡና ክንገብር ስለ ዘለና ሕጂ መብርሂ ክኮነኩም ቀድሚ ሕጂ ምናልባሽ

0: መሬታ ኣይነበረኩም ከውን ድኮነ ምንቅስቃስ ናይ ወንበዴ ኣብቲ ከባቢ ክትርእዩ እንከለኹም ኣብ ገረብሳት ትበሃል ደሴት ዋርድያ ኣለና ትኽኢልኩም ብጃልባ ብጉያ ከይድኩም ነቲ ዋርድያ ትሕብሩ ነቲ ዋርድያ ምስ ሓበርኩም እሱ እውን ሬድዮ ናብ ጢዖ ገይሩ እቲ ኩነታት ናይ ወንበዴ ከንዕወትሉ ንኽእል በዚ መንገዲ እዚ ካልእ ጃልባ ከሸግረኩም ይኽእል በንዲና ክትረኽቡ ኣይትኽእሉን ረበል እውን ከሸግረኩም ይኽእል ሓደ ሰብ ብእግሪ ሰዲድኩም ናብ ራስ ዕንድዳይ ሓደ ሬድዮ ዝሓደ ምልክት ስለ ዘለና ንዑ ትሕብሩ ንሱ እውን ጢዖ ክሕብር ስለ ዝኽእል ይብለና ብድሕሪኡ ከምዚታት ኢሉ ተመሊሱ ናብታ ዓራቱ ድሕሪ እዚ ዕላሉ ቀፂሉ ንሕና በብሓደ ምሎቕ ምሎቕ ምሎቕ ኢና ከይድና እታ ብድሕሪ እምኒ ዝነበረት ንእሽተይ ጀልባና ብጣይ እስቴፋኖስ ሬድዮ ርክብ ሂዱ ኣብኣ ስለ ዝነበረ ጀልባና ሒድና ሰተት ኢልና ወፂና ሽዑ ኣብ ሃዋክል ዝፅበየና በዓል ወዲ ቐላቲ ኣብ ሃዋክል ፅበዩና ዝነበሩ ፍሳ ነቲ ዶኩሜንትን ኢንፎርሜሽናት ናቶም ዝተወስደ ኩሉ ንወዲ ቐላቲ ሂቡ ብድሕሪ እዚ ናብ ካሊእ ስርሒታትና ወፊርና ራስ ዕንድዳይ እውን ብድሕሪኣ ንዕና ንባዕለና ዋርድያ ክንኮናላ ጀሚርና ምንቅስቃሳቶም ክንዕደ ብባሕሪ ይኹን ብመሬት መቋጠሪት ቦታ እያ ባዕለና ብለይቲ ክንሓድረላ ጀሚርና ብቀትሪ እውን ክንከታተላ ጀሚርና
1: ድሕሪ ምሕራር ባፅዕ ዘጋጠመ ንባፅዕ ደሸገረ ነገር እንተነይሩ ግን መራኽብ ካብ ዳህላክ ወፂን ንባፅዕ ምትብታል
2: ዕለት 1ሰ ናይ ንግሆ እታ ናይ ስለይ ኣህዱ ራስ ሃርብያ ትመፅእ ወዲ ቕላት ኣለዎ ስውእ ፍሳ ገርመስቀል ኣሎ ስውእ ዘርእጋብር ገብራይ ኣሎ እድሪስ ዓፋ ኣነ ወዲ የማነ ወልደ ስላሰ ወዲ ባሌላ ስውእ ኢና ነርና ው እዚ እዚኣ ፍፃሜ እዚኣ እታ መስዋእቲ ናይ ወዲ ባሌላ ወይ የማነ ወልደ ስላሰ ዘጋጠመህና ማለት እዩ ኣብኡ ውዒልና ኢና እቲ ኩነታት ካብኡ ቀረባይ ደሎ ምክትታል እዩ ነይሩ ባሕሪ ብኩሉ ኢካ ትከባተሎ ብማዕበል ትከባተሎ ብጥበብ ትኸዶ ምንቅስቓሱ ኩሉ ኢካ ክትፈልጥ ዘለካ ኣብ መወዳእ እንታይ ይገብረና ግን እታ ጃልባ ሳዕ 6ዱሽተ ክትወፅእ ነይርዋ ካብኡ ሳዕ 6ዱሽተ ክንብገስ ነርና ኣይተበገስናን ከይድና ርእናያ መሬት ሒዛ ፀኒሓ ባሕሪ ገዲፍዋ ኸይዱ ኣብ መሬት ኮፍ ኢላ ስለዚ 4ባዕተ ሰዓት ክንፅበ ኣለና እዩ እዚ 4ባዕተ ሰዓት እዚ ከዓ ክመልእ ኣለዎ ድሕሪ 4ባዕ ሰዓት እዩ ዝመልእ ሰዓት 1ሰ ክኸውን ነይሮ ሰዓት 1ሰ ከዓ ክርያ ኢላ ኣነ ከይድ ማለት እዩ ክርያ ኢሎ መስኮትኩ መሊኣ በፅሒዋ እዩ እቲ ባሕሪ በፅሒዋ ደፊእና እስክነውፃ ንኽኢልና ርእያ ውርድ ኢለ ከይድ ከለኹ ሕጂ ኣብቲ ቅድመይ ዘይተከታተልናዮም ዘይተፀበናዮም ወታደራት ፀንሑ ማለት እዩ ኣብዚ ተኽስ ፍጠር ተኽሲ ምስ ተፈጥረ ኣነ ብሓደ ቦታ ከይደ በጥ ኢለ እውን ኣነ ተኩሰ ግብረ መልሲ ሂበ ማለት እዩ ካብኡ በታ ዝመፅ ኣኹዋ ተመሊሰ እቲ ቦታ ምስከትኩ እቶም ናህና ኣብኡ ኣይፀንሑን ምንቅስቃስ ገይሮም ማለት እዩ ሕጂ ዳሓር ወዲ ባሌላ ሽዑ ይድህረም ኦፕሬተር እዩ የማነ ማለት እዩ ኣዋ ይድህረም ሰዓት 1ሰ ካ ሰው ምሸት ማለት እዩ
1: ምሸት ምሸት ወፂኡኹም ነዘን መራኽብ ውወፅን ካብ ዳህላክ ንባፅዕ ድድብ ድባ ዘለዋ ህረምዎን ተኸታተልኩም ተኻትሎ ግበርዎን ተባሂሉ መምርሒ ይወሃበና ድሓር በሉሎም ምሸት ውፁ ብለና ዓበ ኣብዛ እንገል ጎበላ ኣብኣ ኮይናያ መእዘዚቱ ውፁ ብለና ንወፅእ ሰለስተ ጃልባ ኢና ንወፅእ ሓንቲ 14.5 ሓንቲ 106 ሓንቲ ከዓ 75 ሚሜ ንወፅእ ወዲ ገሬ ዝጥርንፈና ነይሩ ተተሓሒድና ሰለስቲኤን ጀላቡ ንወፅእ ኣብ ከባቢ ኢንቴርያ ምስ ወፃእና እዚ ኢንቴርያ ኣተዓተገ ናይ ባብ ናይ ዳህላክ ምእተዊ ደሴት ኣላ ኢንቴርያ ትበሃል ፅዕድው ኢላ ኣብኡ ከይተበልና ብርከብ ላንዲናኡ ኣንከትግር በፂእና ተፀጊዕና ኣይሰማዓና በሉ ንህሮሞ ንህሮሞ ኢልና ተገዲምና ንሃርሞ ክሳብ ቡምባላ ንውድእ ሃሪብና እየ ዋላ ምንዳ ዝኣብዩ ኣይነድት ዋላ ቁልዒ ኣይሓዘ እሳተን ከዓ ኣብ ውሽጢ ኮይነን ሕጂ ነቲ ብኤም ነይርዎ ብኤም ኣለዎ 23 ሚሜ ኣለዎ ኣብ ውሽጢ ኮይነን ሕጂ ከም ዘለዎ ከሎ ፈኒየ ኖ ነዚ ባሕሪ ንኩሉ ቅድድ ይብልዎ ብሙሉእ እዩ ኮይዱ እቲ ቡምባታት ንሕና ወዲእና ተበጊስና ገዲፍና ተበጊስና ሃሪምናየና ግን ፅቡቅ ጌርና ሃሪምና እዚ ላንዲኒ 1136 1135 1137 1138 እዮም ቶም ዝበሃሉ ቶም ላንዲን ናይ ኢትዮጵያ ዝነበሩ ሕጂ ካብዚኦም ሓደ እዩ ማለት እዩ
3: ሓይሊ ባሕሪ ኤርትራ ከም መቐፀልታ ኣብ ግንባር ዳህላክ ዘካየዶ ዝነበረ ሰራሒታት ብ5199 ኣብ ከባቢ ናኹራ ኢንተራ ኣብ ዝተባሃለ ቦታ መጥቃዕ ተፈፂሞም
1: ዕለት 5/7 ሓደ መደብ ወፂኡ ብሓይሊ ባሕሪ ደረጃ እቲ ሓይሊ ብምልእታ ከም ትወፅእ ተገይሩ ሕጂ እቲ ኣወዳድባ ኣብታ ቀዳመይቲ ጉጅለ ኣብርሃም ትኽለ ኣብታ ቀዳመይቲ ጉጅለ ሕጂ ሓንቲ ረሻሽ ዝፀዓነት ዙ 23 ክልተ መድፍዕ 75 ሚሜ ዝፀዓና እዚኣ ሰዓት 5 ክወፃ ኣብታ ካልኣይቲ ጉጅለ ከዓ ወዲ ዓገባ ተክለ ደብረፅን ዝሓዛ እሳ ከዓ ክልተ ረሻሽ 14.5 ሓንቲ መድፍዕ 75 ሚሜ ዝሓዘት እታ ሳልሰይቲ ጉጅለ ብኦም ዝሓዘት እያ እዚኣ ከዓ ወዲ ሕሪቲ መእዘዚት እያ ከዓ እዚኣ ተላይ መእዘዚት በዚ ኣወዳድባ እዚ ከባቢ ዳህላክ መጥቃዕቲ ንክግበር እዩ ተወሲኑ እዩ ንብገስ ወዲ ኣብርሃም ትክለ ሒዙና ቀዳመይቲ ጉጅለ ኣብ ኢንቴርያ ምስ በፃሕና ውሽጢ ዳህላክ ዝፀንሐ መርከብ ክወፅእ ከምዝፅብብ ኢላታ ናይ ባብ ናይ ዳህላክ በዚ ኢንቴርያ ኣላ በዚ ከዓ ናይቲ ናይ ዳህላክ ኣሎ ሕጂ ከምዚ ዕሙቕ ኢለያ ኣብኣ ይፀኒዑ ሕጂ ካብኣ ክወፅእ ኣለዎ ክሃድም ኣለዎ ካብኣ እንተወፅእ ሕጂ ድድሕን ኣብኣ ከሎ እንተሓትፍሎ ተገይርናያ ግን መውፅ የብሉን ካብኣ ምስ ርኤናዮ ስኻ ርኢና ግን ቀዲምናያ እታ ቦታ ዓፂናያ ኣብኡ ተኽሲ ንጅምር ብደለና ተኽሲ ምስ ጀመር ጠጠው ኣቢልናዮ ሕጂ እቲ ዙ 23 ክደት ስለ ዘሎ ውሑድ ጠያይት እዩ ድፅዕን እተን ጠያይቱ ወዲእወን ንሕና ከዓ እተን ዝነበረና ቦምባ ተኩስና ዳርጋ ኣብ ምውዳእ ገፅና በፂሕና እታ ሳልሰይቲ ጃልባ ክልተ ቦምባ ምስ ተኮሰ እዚ ናይ ኤሜሪካ 75 ድ ዓረር ኣለዎ ዓረር መሊእዎም እንትኳሳ እዚ ሸሪፎ ነይሩ ሳዕላይ ናይ ሓይሊ ባሕሪ ምስ ኣብርሃም ተክለ እዩ ነይሩ ድሕሪ ድኸይድ ኮይኑ ወዲ እያ ሰኣነ ከዓ ከይድ ምስ መጥፋዓጂ እጂ ዳዊት ወልዲ የሱስ ትበሃል እዩ ዘሎ እዚ ወዲ ባፅዕ ምሕረት ኣብ ተክለ ከዓኒ ተሓስኳን ሸሪፎ ኣሎ ሳዕላይ ወዲ ነጋ ዝበሃል ስዉእ እሱ ከዓ ብሬን ሕጂ ሸሪፎ ኣብዛ ድሕረ እዩ ዘሎ ኣነ ምስቲ ስኳን ሒዙ ዘሎ ምስኡ ጠጠው ኢለ እንተካትብሎ ገብ እንዳገበር ከለዎ ዳዊት ሕጂ የሃርመነ ዛ መርከብ ሓዊ ትሕዝ ሓዊ ምስ ሓዘ እዚ ሰኣላይ ብድሕረ እዩ ዘሎ ወዲያሱ ብለኒ መርከብ ብለኒ መርከብ ዛ ንህሎ ነድት ብሉ ከዓነ ትን ወዲያሱ ብለኒ ኣታታ ኮንካ መርከብ ካ ብድሕርና ከለ ግፀና ደል ብኢ ተበልኩስ ፍርጌት ዘይተኣደነ ፍርጌት ብልዕለና ቁሩብ ተሪፎ ክረ ግፀና ኣመራፂ ኣለ ናብዚ ከተብል ኣይትኽእል ናብዚ ከተብል ኣይትኽእል ወዲ ባፅዕ ኣብቲ መርከብ እቶ ኣብቲ ድነድት ኣሎ ትኽኢልካ ናብኡ ተፀጋዕ እዋ እብለኒ እወ መርከብ ድሕሪካ ዘሎ ትሪኢ ኣለካ እዚ ክረግፀና እዩ ሓንቲ ክንገብሮ ስለ ዘይንኽእል ትኽኢልካ ጥራይ ናብቲ መርከብ ጥራይ ተፀጋዕ ማርሻ ህባ ኣቢሉ ኣብዛ መርከብ እንዳተፀጋዕ

0: ኸሎ ደው በለለ ይብሎ ከዓ መሽም ዳዊት ደው በለለ ይብሎ ደው እሱ ከዓ ናይ ካልእ ኣይሓስኒ ዘሎ ከመይ ገይሩ ቡምባሓ ኣብ መርከብ ዕልብ ዝብል ዘሎ ከዓ እሱ ከዓ ናቱ ውራይ እዩ ደው በለለይ ደው በለለ ኢሉ እስ ከዓ ጠጠው ኢሉ ኢሎ ይዱ ኣብኣ ከለ ከዓ መሊሽ ደግሞ በል ተፀጋዕ እዮ ተፀጋዕ ናይ ኣጋጣሚ ነገር ሕጂ እቶም ብኣንፃር ዝትኩሱ ዘለዉ ባዕለ ወዲ ዓገባ ጥይት ክቕይሩ ድዮም ካዝዳ ክቕይሩ ድዮም እንታይ ክገብሩ ድዮም ደው ንሕና ብዛ መርከብ ተፅጋዕ ትኽኢልና በፍንጮም መፂና እዮ ንሶም ከዓ ከምዛ ንዓና ዝፅበይ ዝፀንሑ ኣታ ቤን ፀኒሕ ኹም እዮም በዚ ምስቲ መርከብ እንታኹምኩም እዛ ዘይተኮስኩም ክንቅይር ናይ ኣጋጣሚ ወፂና ኣለና መፅእ ኢሉ ትመርከብ እሶም ከዓ ጠያይቶም ወዲኦም ፀኒሖም ነታ መርከብ ትክ ገይሩ ጉልባብ ገይሩ ሸፊንዋ ንሕና ተተሓሒዝና ከዓ ንቦታና ተመለሽና
1: እዚ ከምዚ ኢሉ እንከሎ ሓይሊ ባሕሪ ኤርትራ ኣብ ወርሒ ጥቅምቲ 1990 ካብ ናኹራ ዝወፀ ናይ ውግእ መርከብ ፀላ ንምጥቃዕ ብፈጣናት ጀላቡ ሓያል ፀረ መጥቃዕቲ ፈፂሞም ኣብቲ ምስ ፍርጌት ተባሂሉ ዝፅዋዕ ዓርሞሸሽ መርከብ ውግእ ዝተኻየደ ጥምጥም እቲ ጅግና ጎይታ ባሕሪ ኤርትራ እናተባህለ ዝዝከር ሓላፊ ስለያ ሓይሊ ባሕሪ ኤርትራ ዝነበረ ፍስሓ ገብረ መስቀልን ጅግና ሳሙኤል ምሕረትኣብን ብጅግንነት ተሰዊዮም
2: ዕለት 12 ወርሒ 1990 ፀሓይካይ ጠለቐት ከላ ናይ ሰዓት 5 ከባቢ ወፂና እታ ምውፃና ሕጂ 3 ሃዋርአን ነረን 275 ሓንቲ ረሽራሽ ሕጂ ብለይቲ እንድሕሪ ኮይኑ ጃልባ ትመፆ ከም ዘላ ይድርኢ እምበሪ እንታይ ፅዒናላ ኣይርእን እዩ ብለይቲ ተኮይኑ ጃልባ ጥራይ ድርኢ ኣብታ ግዜ እቲኣ ግን ቀትሪ ስለነበረ ብክሻፋ ኩሉ እንታይ እቲ ብረትና ክሪኦ ስለ ድኽእል
3: መርከብ ወፂኡ ሎ ባሃል ብንግሁ በሉ ክይድዎ ባሃል ሕጂ ኣነ ብፃይ ፍስሓ ገብረ መስቀል ዘለዎ ኣነ ዘለናዮ በዚ ባፀኸና ክንሃርሞ ንዳሎ ንሕና ኣጋጣሚ ብፃይ ፍስሓ ኣቲ ሓሙሽተ ንበገስ ብለና ብብርሃኑ ሕጂ ንብገስ መርከብ ውን ኣብፀንሓና ማለት ፍርጌት ኣብታ ናይ ተኽሲ ቦጣ በፂሖም በለና ዘለዎ ጠያይቱ ነግፈና ብዝኾነ ንሕና ውን ኣብቲ ዋን ተማራፂ የብልና ቀሪብካ ጥራይ ምጥቃዕታ ተዋፃና ንሱ ውን ናይ ከምዚ ይኽለል ብለና ብትባሃል
2: እተን ሰለስተ ምስ ረአየን ቀንዲ ነታ ረሽራሽ ይፅዒቐላ ምክንያቱ ረሽራሽ ንድሕሪ ወጊንዋ ተቃውሞ የብሉን መድፍዕ ከም ድሌቱ ተሽምኦ ክብሎ ይክእልኒ
4: ረሻሽ ነራ ብናይ በዓል ወደ ሳሚ ብድሕሪት እያ ነራ ንሳ ንሕና 275 ብቅድሚት ኢና ነርና ማደ ማለ እታ ረሻሽ ፈልዮም ነታ ረሻሽ ክኣቱ እንከሎ ከምዚኣ ኢላ ሸሞቆ 23 ላዕሊ ሓፍ ኣቢሎም እከሎ ይኣትዉ ነይሮም ንተኩሲ ተዳልዮም ነታ ረሻሽ ፈልዮም ሃሪሞማ
3: ሕጂ ኣብኣ ከለና ሓሙሽ ሰባት ነርና ብታ ጃልባ ሕና ዘለናይ ማለት ዘለኹዎ ማለት እዩ ኣብ ናይ ተኽሲ ቦታ ምሳእተን ኣብ ትሕቲ ቁፅሩ ሕና ውን ኣይ ሓመቕናን ናብ ትስእ ነጥራዕቲና እዮ ምክንያቱ ማረፅ የበና ክንብለካ ንትሕሪ ክንብለሳ ንትሕሪ ተመሊስና ውን ከረግጠና እዩ ንሱ መሪ ህሉ ዩ መሬት ከዓ ፅቡቕ ዘለጋጢሙ ወይ ኣብዚ ከምዚ ሞት እናከለና ኣብ ናይ ተኽሲ ቦታ ምስ መፅሓና ሓደ ብፃዕና ካብቶም ነበርኩዋ ጀልባ ንሓ ነበርናያ ሳሙኤል ምሕረት ኣብ ቅድሚት ነይሩ ኣብታ ጀልባ ብቲ ቅድሚያ ንዓብዚ ትሕሪት ኩን ይዕብት ብሎ ዝብ ሕ ሓደ ተሓስብኳ ዝነበረ ወይ ተጀልባ ዝመርሓ ዝነበረ ንዓጥቑኹ ንብሎ እሱ ናባና ክመፅእ ንሕና ከ እንታ ብረትና ናይ ምትኳስ ኣብ ናይ ተኽሲ ዝበፅሓና ስለ ዝቐርምና ትመርከብ ተኽሲ ክንጅምረሉ ነዚ ብፃይናን እተጀልባናን ብሓንሳ ቢሃርማ ማለት እዩ እቲ ብፃይና ሰማይ ምሕርታብ ክልተ ኢዱ ዚአን ክልተ ኢሉ ዚአን የረማ ኣዳ ፅቡቅ ዕድል ኣብተጀልባ ወጥቀልና ንሱ
4: ተረሻሽ ተሃሪማ ደው ኢላ ምክንያቱ ረሻሽ ኣይፈትዋን እዮም ንሶም ረሻሽ እንተሃልያ ርእሰን ስለ ዘእድነና ማለት እዩ ኩሉ ግዜ ንዓ ፈልዮም ረኪቦማ ደው ምስ በለት ወዲ ሳሚ ናብ ፍስሓ ሬድዮ ገይሩ ተኣቢለ ኣለኹ ቁርብተይ ኢልዎ እሞ ነድሕሪት ጋጥካ ክትቕብል ትኽእል ድኻ ኢልዎ እወ ኢልዎ እሞ ናብቲ ዝነበርናዩ ጋጥካ ኣብል ምስ በሎ ተመሊሱ ንሕና ድማ ጉልባ ብና በተን 275 ገጢምናዮ

0: እጂ ክልተ መድፍዕ ሒዝና ኢና ናእቱ ዘለና መድፍዕ ስጋዕ ቦምባ ተወቱ 75 ስጋዕ ተውፅእ ድልይ ተኽብለካ ክእል ኩሉ እቲ ብላዕሊ ድትኮስ ተኩስልና 23 ነይርዎ 76 ነይርዎ ብኤም ኣለዎ ሮኬት ኣለዎ
1: ኣነ ባዕለይ ካብ ሳንዶቅ ኣውፅአ ንመንሽሙኒ ለገሰ ብኣበልኩ ለገሰ ዝተኳሳ ቦምባ ነቲ ብሪጅ ከባቢ ቃልቃል ዘበለቶ መጀመርታ ለገሰ ይተኪስዋ በድሕሪኡ እዚ ዘይበሃል ተኩሲ ብፍጡም ምንታይ ከም ዘለካ ዝኮነ ተጋደላ ምንታይ ከም ዘሎ ብጃክ ከም ትኳስ ይፍለጥኒ እዩ ኣነ ንበዕለይ ብድሕሪኡ እቲ ንበይኑ እዩ ቦምባታት ይትኩስ ነይሩ ለገሰ ኣነ ንበዕለይ ሓደ እርብጃ ሒደ ኣብታ ፊት ያልባ ከይደ በዕለይ ሓሸዋታት ኩሉ እናገጣምካ ቦምባ እንዳውፃእካ 11 ቦምባ ዝኸውን ካብ መንኮብካ ከየውረትካ ምትኳስ እድነይ እውን ሽዑ ከም ዝጠመመ ብዝኮነ እዛ ምሸት እዚኣ ምቅፃል ኣብዩ መርከብ ምቅፃል ስለ ዘዕበየና ኣቲና እንዳመቶሬ ወይ እንዳነዳዲ ክንረክብ ኢና ኢሉ ፍፃ ስለዚ እታ ሜላና ክንጥቀም ይብላና እታ ሜላና ትበሃል ዘላ ሓንቲ ሓዳሽ ቀዲ ኩናት ኣታትናያ ነርና ሓንቲ ሁሪ ኣትያ ትሃርም ትወጢእ ኮላ እታ ሓንቲ እውን ከም ነፈርቲ ደንብያ ትምለስ ከምኣ ክንገብር ተባሂሉ ንሱ ካብታ ዝነበርናያ ጃልባ ናብታ ካልአይቲ ጃልባ ሰጊሩ ሸዓ ንዓ ሒድዋ ከዓ ኣትዩ ኣብ ትሕቲ መርከብ ኣትዩ ቦምባ ናይ 75 ኣብ ሰጋጥ የእትዩ ኣጉሪሱ ሰጋጥ ክዓፆ ንክብል ብላዓሊ ተቐልቂለን ቦምባ ተፈንጫሊ ዓይነት ቦምባ ናይ ኣርበጂ ተኩሰንኣሉ
0: እዚ መርከብ እዚ ሲ ኣስታት 9 ሜትሮ ይቁመቱ እታናህና ድማ 7 ሜትሮ እያ እንታይ ኮይንና ሕጂ ተፀጊዕናዮ ተፀጊዕናዮ ኩሉ ተዓበይቲ ፅዋር ገዲፉ በርቤጂ ጀሚሩ ይሽዑ በርቤጂ ድማ ክልተ ርቤጂ ካብ ቀዳመይ ተርቤጂ ምስ ተኮሳ ብታሕቲ እያ ተሃሪማ ናሕና ዋላ ዳሓር ምስ ወፀት ዝረአነየ ማይ የእት እያ ማይ ምስእትወት ፒስቶ ነተኩስ ሞተር እታ ካልአይቲ ኣርቤጂ ኣብታ ናይ ቅድሚ ተሃሪምዋ
1: ኣብኣ ተኩሶም እታ ቡምባ ገሊኣ ንባሕሪ እያ ሃሪማ ገሊኣ እውን ነታ ጃልባ ሃሪማ እቶም ኣብዚ መፃወት ኣብኡ ዝነበሩ ኩሎም ብትኪ ጠለሎ መሲሎም ስኮጆታት እውን ኩሎም ተተናኪፎም ነይሮም ኣብዛ ግዜ እዚኣ ንዓይ ኣብ ቀድሚት ትኩስ ዝነበርኩ ኣርበጂ ጉልባብ እውን ኣብኣርበጂ እንዳገባናሉ እዩ ኣትዩ ነይሩ ብጣይ ናይ ጃልባ ናይ ፍሳ ኣብ ትሕቲ መርከብ ተሃሪማ ኣላ ተኩሲ ኣቋርጥ እዮም ድብሉኒ እቶም ምፅት ኣነ እውን ኣይፈልጥ ኒአ ጥራሕ ሓሸዋ ከይረክበኩም ኣስተኻኩሉ ለይ ኣንፈት ህሪ ጥራሕ ድብል ነይረ ብጃካ ተኩሲ ወልሓንቲ ሽዑ ግዜ ኣይርዳእካኒ ክሳብ መከላከሊ ናይ ድምጢ ጦጥ እውን ተዋሂቡና ነይሩ ኣብ ግዜ ተኩሲ ክንጠቀመሉ ናናጠይሩ እንዳኸደ ኣይትግደሰሉ ንኻ እድናይ ጣዕሚሙ እዩ ሽዑ ከም ምልክት ናይ ጣማማት ብሆቆካ እንዳጠፍጣፉ ተኩሲ ኣቋርጥ ምልክት እዮም ዝገብሩልካ ከምኡ ገይሮም ምስ ኣወኩ ኣርበጂ ኣብ መንኮባ እዮም ከሎ ናብተ ናይ በዓል ፍሳ ተሃሪማ ዘላ ጃልባ ዓሽጎምኒ በታ ጃልባ ማለት እዩ
0: እቶም ክልተ ሰብ ድማ ኣብኡ ተወጊእና ማለት እዩ እጂ ወላ ክንከይድ ከለና እታ ጃልባ ማይ ስለ ደእተወት ክትከይድ ኣይከኣለትን ነታ ካልአይቲ ነበረት ፀዊዕናዮ ማለት እዩ እሳይ ተፀጊዓትና
1: ኩላቶም ተተናኪፎም ሸዓ ከም ስጉምቲ ድወሳ እታ ጃልባ እውን ነኩኢላ እንዲኣ ማይ ቀሪባ እያ ኣብ ላዕሊ ከም ፈራ እየ በፂሓ ማይ ባሕሪ ሽዑ ከም ስጉምቲ ድወሰድናያ እትኽኢና ነቲ ብረት መፍትሐን ናብታ ጥዒቲ ጃልባ ምስጋርን ነቶም ውግኣት ኩሎም ኣባላት ናብኣ ምስጋር ኣብኡ ተጠሚድና ሽዑ ኣብዛ ከምዚኣ ክንገብር እንከለና ግዜ ብወገኖም እቶም መርከብ ናይ ፀላኢ እውን እታ ንከውፅዋ ዕድል ስኢኖም ዝደመሩ ኣንከሮም ኣብ መውፃእ እዮም ተጠሚዶም በዚ ምክንያት ድማ ኣብ ቀረባ ርሕቀት እንከለና ንገለ ደቃይቅ ብክልተና ዝኮነ ተኩስ ደው እዩ መርከብ ኣንከር ከውፅ እንከለዉ ንሰምዖም ኣለና እቲ ሰንሰለት ከርከለዉ ከርከለዉ ክብል እንከሎ ንሰምዖ ኣለና ንሕና ከዓ እቲ ንብረትና ኣባላትና ንብረታትና ሰግር ኣለና መወዳእታ ኣንከሩ ኣውፅኡ ናባና ገጡ ክረቅጣና ኣብል እንከሎ ምፃይ ዓሊ ሽፋ ኣማንኤል ይሽሙ ዓሊ ሽፋ ተሓስብካን እዩ ነይሩ ናይ ተሃርመት ጃልባ ንዓ እታ ጃልባ ግዛፋ ተጥሕል ኣላ እዚኣ መርከብ እውን ክትረቅጣና መፅያ ኣላ ንዓ ግዛፋ ስጋር እንተበናዩ ኣብይና ክሳብ ተጥሕል ምስኣ ከይድ እየ ንስኹም ከይዱ መስተሓለት ክወርድ እየ ምስኣ ከጥሕል እየ ኢሉና ኣይ ከይድ ነ ዓቅቢጡና እዩ ከይንገድፎ ኣይ ከኣልናን ከይንፀበየ ድማ እቲ መርከብ ክረቅጣና ቀሪቡ እዩ ኣብዚ ህሞት እዚ ከባቢ ኣንካላ ቡሬ ዝበሃል እቲ ከባቢ ካብኡ ተኩስና ዝረኣዩ በዓል ወዲ ገሬ ብፍጥነት መፂኦም ብድሕሪት ነቲ ንዓና ክረግጥ ዘልዩ ዘሎ መርከብ ብድሕሪት ብፍጥነት ተኩሱ ገይሮም ወሊዖም ወሊዖም ገዲፎም ንሶም ብድሕሪት ምስ ወልዑ ኩሉ እቲ ኣንፈቱን ኣድህብኡን ኩሉ ናብኦም ግምጥል ኢሉ ንነፍሱ ክከላከል ድዩ ክሃድም ድዩ ኮታ ምስኦም ገጢሙ ንሕና ድማ ሳላ በዓል ወዲ ገሬ ኣብታ ግዜ እቲኣ ድሒና እታ ጃልባ እውን ከጥሕል ዝበልናያ ፋይበር ብምዃኑ ኣየር ስለ ዘለዉ ቀልጢፎ ከጥሕል ኣይክእልን እዩ ከጥሕል እንዳመሰለት ኣይትሓለትን እንዳ ጓታትናያ ባታ ጥይቲ ሰለይ እንዳበርና ኣንፋትና ንባፅዕ ጌርና ኣብዛ ግዜ እዚኣ ኩሎም ትኪ ጠለሎ መሲሎም ተወጋጊኦም ተተናኪፎም ስለ ዝነበሩ ኣነ ክሳብ ጉንበት ሓኪም እዩ ነይሩ ሳንጣ ናይ ሕክምና ኣበየላ ኢለዩ ኣብ እስቲባ ኣላካ ይብለኒ ካብታ እስቲባ ውፅየ ካብ ፍስሓ ጀሚረ ክሕክሞም ጀሚረ ኩሎም ብፅት ኣብታ ግዜ እቲኣ ብፍላይ ዓሺና ኣብቲ ቀድሚ ፈጣን ገመድ ሒዙ ደው ኢሉ ነይሩ በዚ ግንባሩ ደም እንዳፈሰሶ እንከሎ ንዓ ክሓክማካ ትበልኩ ፅራሕ ንኦም ሓክሞም ንፍስሓ ሓክም ንኦም ከይሓከምካ ኣነ ኣይሕከምኒ እየ ኢሉ ኣብኒ ፍስሓ ሂወቱ ትንፋሱ ነይራ ኣብ መወዳእታ ቃዓሉ ግን ጎረርኡ ስለ ዝተሃርሜ ብፍላይ እቶም ዝሃሰያኑ ክልተ ብዙሕ መሃረምትታት እዩ ብብዙሕ እዩ ተረኺቡ ነይሩ ፍስሓ ብፍላይ እተን ሂወቱ ሓልፋ ከም ካራ ተመሲለን ድሓረድኦ ክልተ እስኮጆ ነይረ ብየማን ብፀጋም ሓሪደንኦ ተራኺበን ከም ካራ ዓይነት ጎረርኡ ተሓሪዳ ነይረ ሕጂ ድምፂ ኣቋሪጡ ነይሩ መወዳእታ ናይ መወዳእታ ድምፂ ቃል ዝበላና ኣብታ መርከብ ከይወፃና እንከለና ጀልባኩም ካብ ትሕቲ መርከብ ኣውፅዋ ካብ ፀላኢ ውፁ ኢሉና በቃ ብድሕሪ እዚኣ ኣይተዛረበን ኣብ ፍርቂ መንገዲ ፍስሓ ተሰውኡ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠንሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጤና እዩ ጥር ኢሉ ናብታ ጃልባ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍስሓ ሎሚ መራክብ ደርጊ በቦ ጠንመሳ ተሓትካዮን ዶ ገዲፍካና ከይድካ ኢሉ ብፃይ ደረአ ጋብር ጋብዳ ብሻቃ ኣብ ቦታና ገዲፍና ስለ ዝተመና ካልኣዩ እዩ ነይሩ እታ ዕጥቂ ሸጎጥ ናይ ፍስሓ ኣና ጢቃያ ስለ ዝመጠኩ እዛ ዕጥቂ ዋና ኣበይ ኣሎ ፍስሓ ኣበይ ኣሎ ኢሉ ባህንዘበት ፍስሓ ብ ሕክምና ውሪድና የለና ኢለዩ ብጉያ ሕክምና ከይዱ ቀብሪ ናይ ብፃዩ እውን ኣርኪቡ ኣብ ነባልበይ ኣብኣዩ ብኩሎም ሓለፍቲ ሃይሊ ባሕሪ ቀብሪ ተገይሩ ኣብኣ እንከሎ እውን ተመሳሳሊ መንሽሙ ብፃይ ሳሙኤል እውን ኣይደንጎየን ስለ ዝዓረፈ ክልቲኦም ብኣዮም ተቐቢሮም

0: ክሕልፍ ከሎ ደስ ብለኪ ክሳብ ሕጂ ብኸመይ መገዲ ተሕልፍዮ ነርኪ ሕጂ ኸ በይነ መልክዕ ከተብዕልየ እዩ ዘሎ ሓሳብኪ
1: ኣራይ ኣነ ሌለዋ ማይ ሃፍተይ ኣኽቢርክ ብምዕዳምኪ ኣቐዲመ መስግነኪ ከምዚ ኣኢልና ከዓ ይሄን ምሄን ክንበሃል ዘብቃዓና ልዑል ፈጣሪ ምስጋና ንዑ ይኹን። እወ ኣውደ ኣመት ከም ኩሉ ተሓጒስካ ኢኻ ትሕልፎ ተሓጒሶ ክሕልፎ ከምቲ ቀደም ምስ ስድራ ቤትና ሕሩት ተሓሪዱ ሽሻይ ተቐሪቡ ቡንካ ጌርካ ምስ ኣሕዋትካ ምስ ሰቦካ ኣዴኻ ፋሚሊካ ኮይንካ ክትሕልፎ ከምኡ ኢና ንሕልፎ ነርና። ምስ ግዜ ብዙሕ ትምህርቲ እንዳተማሃርካ ስለ ትኸይድ ግን ዋላ ተቐደም ነይሩ እንድዩ ኣብዚ ሕጂ ግዜ ዳርጋ ቁርብ እንዳዛሕተለ ዝመፅእ ዘሎ ተሓጋጊስካ ምሽ እቲ ዘለዎ ነቲ ዘይብሉ ነቲ ፅጉም ከምኡ ካብታ ዘላቶ ንእሽተይ ሂቡ ነቲ ፅጉም ምስኡ ተሓጊሱ ንክውዕል ክሕልፎ መደብ ኣለና። ኣነ ቅድም ንሕልፎ ነበርና ምስ ኣሕዋትና ሓድሽ ክዳን ተኸዲና ክዳንና ቀይርና እንዳባሓጎናዶ እንዳሓወቦናዶ እንዳሞና እንዳሓትነና በቂ ከምዚ ርሑሳዊ ዳኣመት ገለ ክትበሃሃል ካብቲ ሓደ ገዛ ናብቲ ሓደ ገዛ ክትጎይ ክትኣቱ ክትወፅ ኢኻ ትውዕል ነርካ ናይ ቆልዕነት ነይሩ ማለት እዩ። ዋላ ስጋዕ እዚ ቁርብ ግዜ ከምኡ ኣብ ገዛካ ሽሻይ ጌርና ንሕልፎ ነርና። ናይ ሕጂ ግን እግዚኣብሔር ሓግዘኒ ኣነ መደበይኮም ኣሎ ማለት እዩ።
0: ካብቲ ደስ ዝብለኪ ባህሪ ወይ ክፋል ናይ ሕብረተሰብና እንታይ ኣሎ? ብዙሕ ኣነባብራ ንባህልና ኣካይዳን እንዲ ዘለና ከም ህዝቢ ድማ ንኮርዓሉ ማለት እዩ። እንታይ ደስ ይብለኪ ስኺ?
1: እወ ኣሎ እንዲዩ እቲ ምትሕጋዝ ባህልና እዩ ክሳብ ሕጂ እውን ኣሎ እዩ። ሕጂ ቀደም ኣነ ሕጂ ብቆልዓይ ከለኹ ንኣሹ ከለና ንሪኦ ዝነበርና እዩ። እንድሕር ሕጂ ገዛና ንሕና ሓሪድና ኣለና ሲ እቶም ጎረቤትና ንድሕር ደይ ሓሪዶም ካብቲ ተሓረደ ክፋል ቆሪፅካ ድሎት ምስ ተሰርሐ ድሎት ሒዝካ ነቲ ዘይብሉ ይወሃብ። ሕጂ ከምኡ ደስ ይብለኒ ንንሱ ክምለስ ማለት እዩ። ኣብ ገለገለ ኣሎ ኣይጠፍአን። ቁሩብ ግን ሕጂ ቁሩብ ዝንግዕ ንብል ዲና ኮይና ቁሩብ ክስታይ ኩን ኢሉ ስለ ዘሎ ከምኡ ክምለሰና ደስ ይብለና። ኣነ
0: ናብቲ ስራሓት ክገፅና ክንመፅእ ኢሉ ክሳብ ሕጂ ነዊሕ ዓመታት ኸ ኣብ ዓውደ ስነ ጥበብ ፀኒሕ ክዘለኸ ብዙሕ ተመክሮ እውን ኣጥሪኸ ኣለኸ ኢለ ሓሰብ ኮርስካ ኣጥሪኸ ኢኸ ካብኡ ሓሊፍክ እውን ናብ ድርተት ዳይሬክቲንግ ገፅኪ ተጓዒስክ እውን ኣለኸ ኣብዚ ዝመፃኸዮ ናይ ጥበብ ጉዕዞ ኸ ክጅምር ከለኪ ከለኸ ዝነበርኪ ብቕዓት ዝነበርኪ ኣረዳድኣ ኣብቲ ዓውዲ ክኸውን ይኽእል ድሓር ድሕሪ ግዜ ዘጥረኸዮ ኸ ክልትዩ ኣዋሂልክ ከመይ ትገልፅ እዩ?
1: ኣብቲ መጀመርያ ድሌት ስለ ዘሎ ክሰርሕ ካብ ብንእሽተይ ድሌት ስለ ዝነበረኒ ክሰርሕ ኣለኒ ኢልካ ትኣቱ በቃ

0: በፀኻ ትርኢ ከለካ ግን እንታይ ጎዲልካስ እንታይ ጉዲልካለካስ ትፈለጥ ኢኻ ንዕኡ ንክትመስል ከዓ ፃዕርታት ትገብር ኣብቲ ደረጃት ትበፅሕ ማለት እዩ። ኣነ ብዙሕ ካብ ዝሓለፈ ስራሓት ኣብቲ መጀመርያ ዝጀመርኩዎን ዳሓር ዝነበርክዎን ማእኸል ዝነበርክዎ ስካብ ሕጂ ዘሎ ሲ ብዙሕ ለውጥታት ኣሎ። ሕጂ ካብቲ ክትዋየ ኣይፀላኣኒ ኣዶ ኮይነ የ ሰሪሐ ምስ ግዜ ግን እንዳተቀያየርካ ትመፅእ ኢኻ። ሕጂ ለዋሃ ደላ ጨካና ደላ ነገራማ ደላ ክፍእቲ ደላ ገለ ክፍእቲ ግብሪ ገለ ከምኡታት ትሕዚ ኢኻ ድበዝሕ ግዜ ዳሓን እያ ዳሓ እንደኾነት እያ ትመፀኒ ኣሎ ኣሎ። ግን ኣብ መንጎ ርጉማት ሰይቶቦ ኮይና ዝሰራሕ ኳ ነራ ናይ ትምህርቲ ሕጂ ሰይቶቦ ኮይና ዝሰራሕ ኳ ነራ ናይ ትምህርቲ እንዳርኣና ከለና ነቲ ምሳና ዝሰርሕ ሓፍቱ ንዕ ደሰራጥዮ ሕጂ ሽዑ ቅድም ካሜራ ዚ 32 ድሕዝ ፊልም ድወሳ ካሜራ እዩ ነረን ከምዚ ሕጂ ዲጂታል ገለስ ኣይኮነን ካሜራ ክትስእል ካሜራ ሒዛ መፅያ ኣብ መድረክ ዝሰርሕ ዘሎ ተዋስኦ ብምሉ ስኢላቶ ንዓይ ጥራይ ክትፈልየኒ ውዒላ ሕጂ ኣብ መንጎ ጥቓ ሓዋ ስለ ዝቀረብኩ ምሳይ ዝሰርሕ ዘሎ ዳርጋ ቀሪቡኒ ስለ ዝነበረ ካብ 32 ፊልም ሓንቲ ስእሊ ተረኺባ ናተይ ማለት እዩ ናይ ብምሉኦም ወፅኦም ናተይ ሕጂ ከምዚ በቃ ኒ ሓቂ ገይራ ወሲዳተን ሓዋ ስለ ዘበሰጨ ኩላ ካብታ ካሜራ ኣልያትኒ ውዒላ
1: ከምዚ ውን የጋጥም እዩ
0: የጋጥም እዩ
1: ከምዚ ድገለፅክዮ እውን ይሄሉ ኣብ መድረክ ብዙሕ ይኸተዋሲኪ ወላ ቅድሚ ሕጂ እውን ኣብ ዕላል ከምኡ ኢልክኒ ነርኪ ናይ ዘኽረሞ ብዙሕ ስራሓት ሰሪሕ
0: ዶሞትራ መንቅብ መንኣመኖ ኣብ መርከብ ሰማእታት ከዓ ንቀዚሒ ትብል ናይ ኣልኣሚን ደም ብደም ትብል ምስ በዓል ቄሳር ዛይድ እዚ ናይ በዓላት ገለ ከዓኒ ብዙሕ ናይ መድረክ መጀመርያ ሲ ናይ መድረክ ይሰርሕ ነረ ስጋ 97 ማለት እዩ 97 ቅድሚ ገልግሎት ምውራደይ ሰባ ምውራደይ ናይ መድረክ ኢና ንሰርሕ ነርና
1: ነዝር ሰባ ወሬድኪ ከመይ ትዝክርዮሞ ዝነበረ ናይ ሰራዊት ግዜ ሽዑ
0: ናይ ሰባ ጥዑም ነይሩ ዋላብኡ ከማነይ ትጥበብሲ ኣይገደፍናየን ንሰርሕ ነርና ኢና ትሰርሕ ኢኻ ናይ ባህሊ ተባሂልካ ተጠርኒፍካ ትሰርሕ ድራማ ኣቕሪብና ነርና ናህና በጠለኒ ብድራማ ክስታይ ናህና ሓይሊ ማለት እዩ እታ በጠለኒና ብድራማ ተዓዊታ ሓንቲ ብርጌድና ነርና ሰባ እቲን ካልኦትካ ብሙዚቃ ብገለገለ ክስታይ ኣቢልና ሽዑ ኣብ ሓደ ተጠርኒፍና ማለት እዩ። ጥዑም እዩ ነይሩ ሰባ ከምካ ጥዕሚ እዩ ነይሩ ብሓቂ
1: ኩሉስ እንኳዕ በዚ ኣሓለፍኩ ኢኻ ትብል ወዲካ ምስ ተመለስካ ንገዛኻ እትኻቦ ትረኸቦ ተመክሮ ትምስቲ ሰብ ትዕልዎ ትምስቲ ሰብ ትረኸቦ ኣዝዩ ንዓኻ ከም ሰብ እውን ዳሓር ሂወትካ ዝስሕለካ ሓቂ ከጥዖም ግዜ ይሓሊፉ ናይ መድረክ ድራማ ዝነበረ ግዜ ኸ ከመይ ትዝክር ዮ ሽዑ ትዋስእዎ ዝነበርኩም ሽዑ ትሰርሕዎ ዝነበርኩም ስራሓት
0: እውይ ናይ መድረክ ሞ ንድዒ በቃ ከመይ ኢለ ክገልፀ ኣልዋመይ ንድሕሪት ክንደይ 20 ገለን ዓመት ኢና ዳርጋ 30 ዓመት ኮይኑ ኣሎ 93 ኣብ ዜና ዓበይቲ ድራማ ናይ ሲነማታት ኣብተን ዓበይቲ ማሕበራት ዝነበራ ሽዑ ኣትየ ብጣዕሚ ጥዑም ነይሩ ትሬኒን ብምሉእ ክስታይ እያ ክትፀግቢ ልምምድ ማለት እዩ 6 ወርሒ ኢና ልምምድ ንገብር ነርና ንሓንቲ ድራማ ኣብ ምርኢት ንክትበፅሕ 6 ወርሒ ሽዑ ወላ ሓንቲ ከምዚ ሰልዲ ገለ መለ ኣይሕሰብኒ እዩ ኣብ ኣእምሮካ የለን ክኽፈለየ ገለ ኢልካ ትብልን ኢኻ ጥራይ እቲ ሞያስ ከመይ ገይረ በቃ ክስተይ ገይረ የወፅ ጥራያ ክትብሊ ብጣዕሚ ጥዑም ነይሩ ሲነማ ከቕርብ ከሎ ሽዑ ፖስተር ከምዚ ሎሚ እንዳ ቤት ማሕተም ከድካ ይኮንካ ተሰርሕ ነርካ ሰኣልቲ ነይሮም ናዮም ብጀዲድ ገይሮም እስእሉ ዋታ ተደለየት ዲዛይን ስእሊ ብጀዲድ ስኢሎም ሽዑ በዚ ኣስማትና ክስታይ ይብል ኣስማትና ድፅሓፍ ማለት እዩ ሽዑ ኣፍ ደገ ናይ ሲነማ ኣዝመራ ይጥቃዕ ወይ ከዓ ኦዴን እዚ ካፒቶልን ሲነማ ኣዝመራን ኢና ንርኢ ነርና ጥቃዕ ሽዑ ምስ ሰብካ ፀጠውኢልካ ካ ትሪኦ ኣብቲ ኣፍ ደገ እቲ ፖስተር ሽምካ ትርኢ ሽዑ ምስ ሰንበቦ ሰሪኢና ዶ ኮኑ ገሊልካ
1: ካቆልፈልጡናዶፈልጡና
0: ገለ ምሽ ገለ ትፈልጦስ ዝያዳዊ ኩሶ ነራ ገለገለ ዋላ ደቂ ትምህርትካ ንድሕር ሕልፍ ኢሎም ክሪቦ በዓል ጓርያለ ደለዉዋ እዮም ገለ ብሉ ደስ ዝብለካ በቃ ሽዑ ምርኢት ትኸውን ኣብቲ ኣፍ ደገ ኮይንካ ኸ መቓልሕ ዘሐጉስ ብስራት ነፍቀርቲ ድራማ ገሊልካ ኢኻ ክሳይ ትገብር ኣብኡ ከምዚ እዚ ዓይነታ ድራማ ዶሞትራ ዘርእስታ ድራማ ተዳልያትልኩም ኣላ ብማሕበር ትያትር ኦሜጋ ደራሲ ቢንያም ክስሓፅን ዳይሬክተር ዘርእሰ ናይ ተስፋ እዩ
1: ኣበይ ኣብታ

0: እቲ ነመዝመራ ደንደስ ምሻ ኣሎ ስፒከር ኣብ ውፅኢኻ ኣብ ኮንካ ካ ሽዑ ተዋስኣትዩ በዓል ክስቶ ካልኦትን ገሌልካ ካስ
1: ከምዝሮም ፖስተር ንጥቃ ንስኹም ይኹ
0: ፖስተር በቃ ንሕና በዓልናይና ፖስተር ነርና ሽዑ ሰብ ክኣቱ ምስ ጀመረ መድረኽ ካ ተኣቱ ስኻ መጀመርያ ካ ከወዛሕዛሕ ትብል መድረኽ ምስኣታኻ ሽዑ ክንደይ ሰብ ኣትዩ ዕዱም ትዕድም ኢኻ ትኬ ተዋህበካ እዩ ንዕድመ ወረቐት ትዕድም መፅኦም ዶኾኑ ኢልካ ሽዑ በይኒ ክትሪኢ ብልካ ጭራ ጭራላ ቅድድ ናይታ መጋረጃ ካደ ተቐደደት ከለ ባኢኻ ትሪኦም እውይ ናተይ ዳ መፅ ናተይ መፅ ኩስቶ መፅያ ዋይ ኩስቶስ ከይመፀ ዝኩሉ ዓዲም እየ ገለ በቃ ሽዑ መጋረጃ ተፈትከላ ናፍታ ምርኢት ክትኣትዉ ማለት እዩ
1: እዚ ኩሉ ኣፅኒዕክዮ ናልባት ኣብ መድረኽ ምስኣትኽ ስክሪፕት ዝጠፋእክ ግዜ ይህሉ ዶኹ ስክሪፕት ክኳ ጠፋእክ ደይኮነስ ግን ድኾነ ነገር እወ
0: ይሕብሮም ማለት እዩ ንድሕር ዲያሎግ ክስተይ ኮይኖም እምበር 6 ወርሒ ስለ ትሬኒንግ ትገብሮ ኣይብለካኒ ግን ኣብ መንጎ ከም ሰብ ስሓቕ ኣሎ ስሕቕ ኢኻ ሕጂ ኣብኣኢኻ ክትተዓፃፀፍ ደለካ ካሜራ ተስሒቕካ ካትልካ ክትዕርያ ትኽእል ኢኻ እሳ ግን ክትዕርያ ኣይትኽእልን ኢኻ ኣብ ደ ቦታ ንድሕር ስሒቕካ ኣላ ሲ ናትክ ሓይሊ የድልየካ ዩ ብጣዕሚ ይመፀካ እዩ ነብሲ መሓሮ ኣንዋር ስዑድ ዝበሃል ምሳና ወዲ ማሕበርና ነይሩ መንኣሙኖ ትብል ኮሜድ እንዳሰራሕና ከለና ናይ ፍፁም ተኽሉ ፋጨ ድተርጎማ ማለት እዩ ሕጂ እቲ ገፁናቱ ብጣዕሚ ደስሐቐካ ሕጂ ናይ ሓጎስ ከምኡ እዩ ኣነ ሓጎስ ሕጂ ዓይኑ ዩ ደስሐቐኒ ናይ ስኻ እዚ ገፁ ብስርዓት እዩ ድዛረብ ሕጂ ክንዘራረብ ፀኒሕና ሰራሕቲ እኒኦ ኮይና ድሰርሕ ንዘራረብ ፀኒሕናስ ዕንጨቲ ወዲኦ ሞኒ ክገዝእ ዕንጨቲ ሰልድሃቡ ንብሎ ሕጂ ሰልዲ ምውፅ ኣይፈትን በቃ እቲ ሰብኣይ መንጠቆ መንኣሞኖ መንጠቆ እያ ትብል ነራታ ሃሳይ መንኣሞኖ ብትግርኛ ሕጂ እንታይ የብለይ ካበይ ምፅእ ክበኪ ሰልዲ ከለዎ ዋላ እዩ ደሂበካ እዚኣ ጎረቤትና ክስቶ ምሽ ብቐዳማይ ካብዚ ካንሸሎና ቀሸም ወዲ ቀሸም ወሲዳ እወ ኪድ ሕጂ ጉንዲ ጎቲት ክምፅእ ካብ ገዛ እዩ ድብለኒ እዋ ንሳ ቀሸም ወሲዳስ ኣነ ጉንዲ ጎቲት ክምፅእ እወ ተምፅእ ገለ ዩ ምስለንስ ተፈርሻሕ እዛ ሰሓቀ ታጎፁም ስራኣኹ ተፈርሻሕ እዛ ሰሓቅ ሽዑ እንታይ ክትዓፃፀፍ ይደለኒ እወይ ትምስኹም ስዘረበኹም ከስሕም ጉዳሚ ኢለዮ ወፅኢ ከይዳ ማለት እዩ
1: ኣብ ከለኺ ሄሎ ከምዚ ዘሰውዓልኩልኪ ኣዕላሊት ኸ ወላ እውን ከምዚ ኮሜድያዊ ዓይነት ባህር እውን ኣለኪ ካብኡ ዘበገሶ ከይከዶ
0: ከምኡ መሲሉ ተረአየት ንበር
1: ካብኡ ዘበገሶ እውን ከይኮነ የተረፍን ብዙሕ ኮሜድያዊ ስራሓት እውን ሰሪሕ ከለኺ ምስ ብዙሓት ኮሜድያን ሃገርና ሞ እቲ ኣብ ኮሜዲ ዝሰርሐ ስራሓት ካብቲ ካልእ እንታይ ፍሉይነት ኣለዎ ንኣኸ
0: እወ ኮሜዲ ኮሜዲ ፍሉይ ሕጂ ኮሜዲ በዘራርባኺ ብኣክሽንኪ ብኣካዳድናኺ ክትገልፅ እዮ ኣካዳድናኽስ ኣነ ሕጂ ከምዛ ዘለኹዋ ኮይና ክሰርሕ ሲ ምዛ ዘለኹዋስ ትኸይድ ክዳን ፍልጥቲ እያ ደየለ ተኸዲን ክንታይ ክትገብር እያ ኮሜዲ ትገብር እያ ኣብ ዘራርባኺ ከዓ ናትኪ ኣክሽናት ክስተየርካ ከዓ ተቢልዮ ኣክቲ ከዓ ኣለዎ ኮሜዲ ሕጂ ሓያሊ ንክተብሎ ሕጂ ኣነ ምስ መጀመርያ ኮሜዲ ምስ ሓጎስ እየ ጀሚረ ምስ ሓጎሻ 2005 ኢና እዛ ርብቃ ትብል ሽም ደጠመቐት ናሃልእቲ ሽመይ ማለት እዩ ብኣይና ጀሚርና ጥዑም እዩ ከዓ ትስሕቕ ኢኻ እንዳስሓቕካ ኢኻ ትሰርሖ ዋላ እቲ ባዕልኻ ትገብሮ ሲ የስሕቐካ እዩ ኮሜዲ ንክትሰርሕ ቀሊል ኣይኮነን ምስኣተኸያ ከዓ ጥዑም እዩ
1: ንኣብነት እዛ ምስ ሱዝኒኖ ሰብ ሓዳር ኮይንኩም ትሰርሕ ዋላ ሓንቲ ቀሺ መፅኡ ክዓርቀኩም ይፍትን ትቦኣስ ፀሪሕኩም ትምለሱ እሳ ከመይ ሰሪሕከም ናይ ብሓቂ እተሃረሙ ዘለኹም ዲኹም ትመስሉ ነርኩም
0: ኣብ ገለ ዳሃርመካ ይኩ ሓጎስ
1: ይመልቆ
0: እዩ ማለት ኣብቲ ስምዒት ኣትኻ ኣይርድእካ ይሃርመካ እዩ እሳ ከዓ በቃ ህልኽ ኣብቲ መጀመርያ ቃል ኪዳን ክተኣስር ከለካ ደሎን ኣብቲ ሂወት ምሳእተኸዮ ደሎንሲ ንበይኑ በቃ ህልኽ ክልትኦምስ ህልኸኛታት ብጣዕሚ ድፈትዋ ኮሜድያ ብፍላይ ኣብኣ ደላ ኣክሽኑ ናይ ሓጎስ ኣብታ ድስዕሳዓ ተስተይዝብላ ብጣዕሚ እየ ድፈትዋ በቃ ትትርኢ

0: ብዓብኡ ኣብዚ ሎሚ እዋን ንዕዘቦ ዘለና ብዙሓት ፊልምታት እዮም ዝፈርዩ ዘለዎ ብዙሕ ትሕዝቶ ዘለዎም ኣዝዩ ብዙሕ ፊልምታት ይፈሪ ኣሎ። ከምቲ ዓዛቢት እንታይ ትዕዝብ ትለ ክስኺ ድሓር ከም ገዲም ተዋሳኢት ከ እንታይ ተሞክሮ ክተመሓላልፍ ትደሊ?
1: ብጣዕሚ ንፉዓት ኣለዉ ንፉዓት እዮም እዞም ናይ ሕጂ መንእስያትና ብጣዕሚ ነፊዖም እዮም ዘለዉ። ግን ምሽ ክትሰርሕ ፅቡቅ እዩ። ሓደሓደ ግዜ ስዓሕ እዚስ ብኻ እዚኣስ ከምዚኣ ክትከውን ነይርዋ ገለ ትብሎ ኣሎ። ሕጂ እንታይ የምፆ ናብ ከምኡ ታዋኽ ስለታውሕካ ንክትሰርሕ ስለትህወኽ ጌጋታት ትፈጥር ማለት እዩ። ሕጂ ብዝያዳ እንታይ ክትፀግብ ኣለካ? ልምምድ ምስቲ ምሳኻ መዋስእትኻ ክትራኸብ ክትክእል ኣለካ። ብሓንሳብ ሲ ሓደ ውሒዳስ ተሓን ክልተ ሰሙን ሲ ናይ ልምምድ ግዜ ክትህቦ ኣለካ። ኣብቲ ናይ ፊልም እንዳሰራሕና ከለና ክልተ ወርሒ ኢና ትሬን ንገብር ነርና። ሕጂ የሎም ከምኡ እቲ ግዜ ስለዚ የለ ማለት ስንድዒ ግዜ ኣሎ። እቲ ሰብ ግን እቲ ግዜ ክጥቀመሉ ይከኣለን ሃታ ሃታ ጥራይ እንዳኾነ ሕጂ እንታይ ትኸውን ሃታ ሃታ እንድሕር ከይድካ ኩሉ ግዜ ግድን እዩ ክጎድለካ። ብሓባር ክስተይ ኮይንካ ክትሰርሕ ከለካ ግን ነናትካ ሓሳብ ተመፅምሽ እስክናትካ ሓሳብ ተምፅኢኻ ኣነናተይ ከምፅት ሓደ ናቱ ከምፅ እዩ እንታይ ይኸውን እታ ስራሕ እንዳሃፍተመት ትኸይድ እንዳፀበቐት ትኸይድ ሽዑ ሓደ ፅቡቅ ስራሕ ተቐርብ ማለት እዩ። ዋላ ነቲ ሰብ ንክዕዘቦ እውን ግዜ ረኪቡ ክብላ ይኽእል እዩ ግዜ ገይሩስ ክሪያ ይኽእል እዩ። እንድሕር ስቕኢላ ክስታይ ኮይና ግን ክላ እንታይ ወደይ እዚ እዚ ሕጂ ከዓ ከምዚ ክትብል ከምዚ ክብል እዮም ፍሉጥ ውይ እዚኣ ከምዚ ክትውድእ ገለ ድብለካ ስራሕ ንድሕር ኮይኑ ግን ክስተይ ይኮነካ። ንፉዓት እዮም ይሰርሑ እዮም ግን እህወኹ ስለ ዝኾኑስ ግዜ ሂቦም ክሰርሕዎ እብል ኣነ።
0: ንስኸውን ንባዕልኸ ካብቲ ምውሳእ ጥራይ ወፂኺ ኣብ ድርሰት ከምኡውን ኣብ ኣልያ እውን ትሰርሐ ኣለኺ። ካብዚ ነዊሕ ዓመታት ዝመፀኸዮ ናይ ድራማ ግዜ ኸ ኣብዚ ብኸመይ ክተንፀባርቂ ትፍትልኒኸ ካብቲ ዝወሰድክዮ ተሞክሮ?
1: እወ ኣብ ድርሰት ኣብ ዘበነ ሲነማ ድረኣየሉ ዝነበረ ሓንቲ ፊልም ላትኒ ናይ ክልተ ሰዓት ማለት እዩ። ስለምንታይ ትብል ሾርት ሙቪ ኣብዚ ናይ ሕጂ ማለት እዩ ክልተ ኣለዋ ሰን በዕለይ ደቦል ኮንዘን ሾርት ሙቪ እታ ስለምንታይ ናተይ ድርሰት እያ ዳይሬክት ግን ዳንኤል ኣብርሃም ዲኣር ማለት እዩ። ኣብ ዳይሬክት መፂኻ ግን እንታይ እዩ እቲ ተዋሳኣይ ምዃን ንዳይሬክት ክትገብር ይሕግዘካ እዩ። ንምንታይ ተይልክኒ ምስ ብዙሓት ዳይሬክተራት ኢኻ ትሰርሕ። ምስ ብዙሓት ዳይሬክተራት ስለ ትሰርሕ ከም ናይ ብዙሓት ዳይሬክተራት ከዓ ካካም ናቶም ሓደ ነገር ሒዝካ ንዓኻ ክሕግዘካ ክስርሐካ ዝኽእል ነገር ትወስድ ማለት እዩ። እዚ ብከምኡ ስለ ድመፃና ብዙሕ ናይ ዳይሬክት ንድወሰድክዎ ትምህርቲ የብለይን። ግን ካብ ብዙሕ ስራሕ ምስራሕ ከምዚ ዝብለኪ ምስ ብዙሓት ዳይሬክተራት ምስራሕ ሓጊዙኒ ሓንቲ ደም ስኒ ትብል ፊልሚ ሙሉእ በዕለይ ዳ ኣለኹዋ ማለት እዩ። ዋላ ኣብ ፅሑፍ ናተይ ሓሳባት ክስተይ ምሽ ዳይሬክተር ክትበሃል እንተኮይንካ ኮኒ ናትካ ተራኻ ክህልወካ ኣለዉ። ፅሑፍ ሂብክንስ በታ ዘለኽያ ከይደ ነቲ ተዋሳኢ ኣዋሲኢ እንድሕር ከይደስ ዳይሬክተር ኮይነ ማለት ኣይኮነን።
0: ክደርሲ ከለኺ ወይ ፅሑፍ ክትፅሕፍ ከለኺ ወይ ዝኾነ ሓሳብ ክተበግስ ከለኺ ኣብ ኣእምሮኺ ተቐምጥ እዮም ተዋሳእት ኣለዉ ዶ? እዚኣስ ክሱ ክዋሳእ ኣለዉ እዚኣስ ከምዚኣ ከምኡ ዝበልክዮ ስራሓታ ይመስ
1: እወ ሕጂ ኣብዚኣ ስለምንታይ ክብላ ከለኹ ሓደ ካስቲ ነራ ንኣያ ዘርኣይ ኣብ ሓንጎለይስ ንያ ዘርኣይ እንዳሓሰብኩ እወ ደሳለ ተኽለ እንዳሓሰብኩ የ ዝፅሕፋ ነረ ክጅምራ ከለኹ በቃ ንዑ ኣጋጣሚ ኣይጣዓሞን ኣይሰርሓን ካልእ ሰብ ይሰሪሕዋ እታ ስራሕ ካልእ ይሰሪሕዋ ኣነ ንዕ ኣብ ሓንጎለይ ነይሩ ከምኡ ኣሎ ክኾነልካ ትደልዮ እንዳፅሓፍካየ ትኸይድ ዋላ ብዚ ካልእ ኣለን ድፅሓፍ ክኾን ኣሎ ዋጋና ደይ ወፃ ኣሎ ኣብ ሓንጎለይ ቀሪፀየን ድብል ጀብ ሓንቲ ስራሕ ኣላ ንዕንሹ እንዳቐረፅኳ ደሰራሕ ኳ ኣላ ድፅሓፍ ኳ ኣላ ጋና ብሕጂ ክስታይ ንገብራ ማለት እዩ። ሕጂ ከምኡ ይመፀካ እዩ ክትጅምር ከለካስ እዚኣስ ክስቶ ኣብ ሓንቲኻ ንመብርየ ክስተይ ገይረየ ግን ኣጋጣሚ ኣይሰራሕ ንሱ ካ እንድዒ ስራሕ ድሒዙ ነይሩ ገለ መለምሽ ቶም ዳሓስቦም ሲ ክስተይ ኣይበሉለይን በር ኣሎ ኣላ ሓንቲ ፅሓፍ ኳ የማነ መብራህቱ ወዲ ባፅዕ እሱ በቃ ስቕ ኢሉ ቲ ክስተይ ገለስ እሱ እንዳተረኣየኒ ዝፅሓፍክዎ ኣሎ ብሕጂ ድወፅእ ማለት እዩ። ሓፈሻዊ ኩሉ ግዜ ቁሩብ ኣብ ሓቀኛ ክስተይ እቱ ዝበለ እየ ኣነ ዝፅሕፍ ኣብ ሓቀኛ ዛንታ ዝተመርኮሰ ዝኾነ ድተረኣየ ድተገብረ ኣብ ኮሚያ ክስተይ ድፅሕፍ ስለምታይ ኮሚያ ሐቀኛ ዛንታ ደመሰረት እድ ተመርኮሰቲያ ዋላ እዚያ ሀረርታ ሆሚያ እዚያ ከምዝውን ኣሎ ዝብለክ ደሎ ከመያ ዋላ እዚ ካልእ ፅሑፋት ድ ተፃሒፉ ዘሎ እውን ኮሚ ናትካ ፈጠራ ውስ ካቢልካ ክሳይ ትገብሮ ምር ኣብ ሓቀኛ ተመርኮሰ ኣብ ከምኡ ደስ ትብለና ከ ክፅሕፍ
0: ፅቡቅ ናት ናይ ኮሚድ ስራሓት ክክመልሰኪ ዳርጋውና ብዛም ገፅና ኢና እውን ኣብ ቬሎ ኣዝያ ፅቡቅ እቲ ገፀ ባህር ተላቢስክን ምስ ወይናረግ ሃይለ ነብሳይ መሃራ ብጣዕሚ ፅቡቅ ስራሕ ሰሪሕክን ነርክን ኣብ ኣሙ ከመይ ትዝክር ያሳ ኣብኡ እውን ብዙሕ ኣጋጢምክን ኣሎ ኢለ ሓስብ ሞ
1: ቬሎ ቬሎ በቃ ብጣዕሚ ኣብታ ቬሎ ደሎ ተዋሳኢ ኩሉ ነናቱ ካስቲ ደለዎ ነናትካ በቃ ነናቱ ወይኒ እታ ቀዳመይቲ ወይኒ እንድያ ወይኒ እያ እታ ቀዳመይቲ ዝነበረት ነዚ ኩሉ ሰብ ሒዛቶ ትኸይድ እሰ እያ ድሕሪ እታ ናተይ ዝነበረት ከምዚ ሚስኪን እያ ወላሓንቲ ብዙሕ ነገር ብዙሕ ኣይትፈልጥን እያ ገለ በቃ ንሓፍታ ትመርዖ ዋላ እያ ትደሊ ሕጂ እጃኺ እጃኺ ንሕና ብደወን ኣሪገን እንዳበሉና እንዳቆማ ክንበሃል ገልምል እያ ትብላ ሕጂ ንዓ ክንሰርሕ ነናትካ ካስቲ ክስታይ ክትገብር ኩሉ ግዜ ድዛረበላ ዳርጋታ ዝነበረት ናተይ ኣዘራርባ ባዕለ የፈጢር እያ ከምዚ በቃ ፍሊት ክግበር እያ ኢሉ ሜዙራ እዩ ነይሩ ዳይሬክተራ ዳንኤል ተሰማርያ በቃ እናትክስ ፍሉይ ገለ ነገር ፍሉይ ይብለኒ ኣፍንጫይ ዓፍኒቐ ደስ ኣይበለቶን ከምዚ ቅልጥፍ ቅልጥፍ ቅልጥፍ ኢልካ ምሽ ትዛረብ ደስ ኣይበለቶን ወተኣታ እናበልኩ ገ ደስ ኣይበለቶን ክላ ገፅ የምፅ እያ መላሓሰይ ንውሽጢ እትዋ ቢላ ዓፂፈም ዝተዛረብ ክስውሳ ግበር እያ ገሊልኒ እጂ ሕሰብ እዮ ፊልሙ ሙሉእ መላእስካ ንውሽጢ እቲኻ ክትዛረብ ቀሊል ኣይኮነ በቃ ብኣ ሽዑ ከምዚ ልአ ትኸይድኒ እዚኣኸ ባዕለይ ደምፃ ኸዋ ኣክሽን እያ ከም ኣኢለ ኣንቲ ፍያቲ ሓፍሰይ ከምኡ ክበሃል ድዩ ዋ ከምኡ ካእጆ እዩ ፍያቲ ሓፍሰይ ከምኡ ትበዚ ከምኡ ይበሃልኒ ዋ ብያነ መፀለጥ ብያነ ስውቺ ዋዕኒ ክዙ ፎትዋ ዋዋገለዚ ብጣዕሚ እያ ጥዕምቲ ነራ ወዲ ቅስሙ ናቱ ክስተይ ነረቶ ዳሊ ድዛረብ ወይኒ እዚ ባዕሉ እቲ ዳይሬክተር ናታ ዳንኤል ተሰማርያም በይና ዓሎም እዩ እስኺ ናይ ኣብዚኣ እዳዘለናዮ ቦታ እንዳዕለልክዮ
0: ናይ
1: ድባርባ ዕልለኪ
0: ክሊማ
1: ክሊማ ገለመለ ናቲ ነራቶ ቢንያም ሳሓፅን ናቱ ካስቲ ነይርዎ እስ ከዓኒ ጓል ድፈርሕ ኣብኡ ጓል ንስተይቲ ይሕውያ እንዳበለ ደዕበዮ ማለት እዩ በቃ ነናቱ ሰብ ክስተይ ነይሮ መብሬ ከዓኒ ኣረጊት ዕዋላ ነይሩ ማለት እዩ እጂ በቃ ነናትና ክስተይ ነርና ብጣዕሚ በቃ እዚ እግሪ ከዓ ነይሩ ስዋ ናይ ደገ ኮይኑ ድመፅእ ሕጂ ኩሎ ሰብ ታብኣ ዝነበረ ሰብሲ ናቱ ካስቲ ነይሮ ኩሉ ከዓ ወፂዎ እዩ በቲ ተዋሃቦ ክስታይ ማለት እዩ ኣዝያ ከዓ ተፈትያ ታስራሕ ኣብ ደገ ከማ ተሸሊማ እያ ጥዑም ሰሪሕና በቃ ጥዑም ሓሊፍናያ ክንሰርሓ ከለና ካብ ትሬኒን ጀሚርክ ማለት እዩ ክልተ ወርሒ ኢና ትሬኒን ጌርና ናይ ሽዑ ግዜ ከምኡታት እዩ ነሩ ክልተ ወርሒ ክልተ ወርሒ ንገለንገሊ ካ ትሬኒን ትገብር ነርካ ካብ ትሬኒን ጀሚርካ ስጋብታ ስእሊ ትውድእ ፅቡቅ ሓሊፍና እያ
0: ፅዑቅ ልምምድ ዘበገሶ ይኸውን እውን ክንድኡ ብሉእ ስራሕ ዝተሰርሐ
1: እሱ ተራ ንምንታይ ደ ኣብታ ቀዳማይ ተዘራሪብና ኣላ ግዜ ሂብካ ትሬኒን ምግባር ሲ ፅቡቅ ስራሕ ምስራሕ ማለት እዩ ምክንያቱ ኣብቲ ሓንቲ ጎደሎ እዚኣስ ከምዚኣቶ ትኸውን ትብል ናይ ሰብ ሓሳባት ስለ ድፈሶ ኣዋሃሂድካ ሓደ ፅቡቅ ስራሕ ክሰርሕ እዩ ብጣዕሚ ተፈትያ ኣብ ምሽላም ወርቂ ከማን በፂሓ
2: ኣተ ንሕዚ ግዜ ኣብኽ ነዚኦም ሕራይ ክትብሊ ወላ ንፀረፍ ወላ ንዋረት ነዚኦም ኣረጊት ቋንቋን ሰብኣይ ኣይትምርዓው እዮም ኢ
3: ኣንተ ኣነ ንሰብ እምበር ንዕድመ ይኮንኩን ዝምርዖም
2: እሞ ንሕዚ ንክ ኣብኽስ ነዚኦም ሕራይ ክትብሊ እዮም
0: ሞ ካብዚ ኩሉ ኣዋሒድኪ ሄሉ ሓደ ብዛዕባ ዓውዲ ጥበብ እንታይ ክትብልና ትኽእሊ ንስኽኸ ኣብ ጥበብ እንተደይ ትህልውስ እንታይ ዓይነት ሞያ ሒዛ ምርኣን ያሎም ይጎሪ ኣለ
1: እዋይ እቲ ጥበብ ክህልዎ ድግብኦ ምሽ ኣነስ ግዜ በቃ ንጥበብስ ግዜ ይደድልዮ ታዊሕካ ክስታይ ትገብሮ ኣይኮነን ክደጋግማ ዋላ ሕጂ ነዚኣ ንጥበብ ግዜ እያ ተድልያ ግዜ ሂብና ምክንያቱ ንሕናስ ትምህርቲ ኢና ንሕልፍ ንምህር ኢና ደለና ንምህር ክሳብ ዘለና ግዜ ሲ እቲ ንምህሮ ጌጋ ትምህርቲ ከይንሕልፍ ምእንቲ ግዜ ሂብና ክንሰርሖ ኣለና ብል ኣብ ኣርት እንተዘይህሉ ነረ ኣነ ማለት ኣብዚ ስነ ጥበብ እንተዘይህሉ ነረስ እንታይ ምኮይነ መሃለኹ ንደ ካብ ብንእሽተይ ዝተዋሳኢት ክኸውን ዝደሊ እንዳበልኩ ስለ ዝዓበኹ እታ ዝደሊ ኣብ ግዜ ኣረኺበ የ ንግዲ ከዓ ፈቱ ነረ ከምዚ ናይ ንግዲ ነገር ምናልባት ሸቃጢ ዶ ነረ ክኸውን መሃለኹ እብል እምበር ብጥበብ እዛ ጥበብ ሲ ዋላ ሓወይ ከማን ከምኡ ብሎ ነሩ ሄለን ሓፍተይስ ከምዚ ስነ ጠበበኛ ትኾኑ ኮይኑ ስምዕኒ ይብለኒ ነይሩ በቃ ዝኾነ ነገር ደርፊ ድዩ ገለ ድዩ ቆልብ እየ ነረ ከምዚ ድራማ ምስራሕ ገለ መለስ ፎት እየ ነረ ኣብ ገዛ ሲ ከምዚ ክስታይ ከምኡ እየ ነረ እ ከምኡ ኮይን ክስምዕኒ ትኾኑ ስምዕኒ ይብለኒ ነይሩ ከዓ ኮይነ ማለት
0: እዩ ፅቡቅ እሞ እንታይ ኣሎ ሄሉ ኣብ መወዳእታ ክትብልና ትደሊ ወይ ምናት በዚ በዓል እዚ ከተሕልፍ ዮ ትደሊ መልእኽቲ
1: እወ
0: ኣትዋስኣት ዝቐንዐ እውን ክኸውን ይኽእል ሞያኸ
1: ሓፈሻዊ ጥበብና ክምዕብለልና ኣብቲ ዝለዓለ ደረጃ ክበፅሕ ምስ ዓለማት ክንወዳደር ኣብ ከምኡ ደረጃ ክንበፅሕ ይምነ ነዚ ከዓ እንታይ እዩ ከምቲ ድበልኮ ግዜ ሂብና ክንሰርሕ እቲ ዝምልከቶ ኣካል ከዓኒ ኣቓልቦ ክህቦ ነቲ ሞያ ማዕረ ክንደይ ሓይሊ ኣብዚ በዓላት ክንሰርሕ ከለና ሲ ብዘይ ጥበብ ሲ በዓል ናይ ሓልፍን እዩ ናይ ጉንበት 24 ክንሰርሕ ከለና ናይ 20 ሰነ ክንሰርሕ ከለና ሲ ብዘይብስነ ጥበብ እዩ ንገልፆ ናይ 20 ሰነ ክንገልፅ ተኮይና እቲ ዝነበረ ህሞት ብጥበብ ጌርና ኢና ንገልፆ ጉንበት 24 መዓልትና ፅነትና ብጥበብ ጌርና ኢና ንገልፆ ሕጂ እዚ ሲ ናህና ዓንዲ ስለ ዝኾነስ እቲ ዝምልከቶ ኣቃልቦ ሂቡ ኣብቲ ዝለዕለ ደረጃ ንክበፅሕ ሓገዝ ክህቦ ደሊ
0: ጥቡቅ እሞ የቐኒልና ሄሉ ሎማዓንቲ ዝገበርናልካ ዕድመ ኣኽቢርኪ በዓለ ትንሳኤ ምሳና ኣኽቢርኪ ኣውዒልኪ ሞ የቐኒልና ርሑስ ኣውደ ኣመት ርሑስ በዓል ትንሳኤ ክርስቶስ ምስ ስድራ ቤትኪ ምስ ፈተውትኸ ምስ ኩሎም ተዓዘብትኸ ኣብ ውሽጢ ሃገርና ወፃእን ዝርከቡ ርሑስ በዓል ይብለኪ ደጊመ የቐኒልና ከዓኒ ክፃሳሕክ ድማ ዓወት ንምነኢልኪ
1: ኣሜን ሎሜይ ቴንኪዩ ብጣዕሚ የ ደመስግነካ ንኻ ንዓኸ እውን ምስ መላእ ስድራ ቤትክን ፈተውትኽን መሳርሕትኽን ርሑስ በዓል ክኾነልኪ ምነየልኪ ከምኡ ውን ሚኒስትሪ ዜና ርሑስ በዓል ክብል ፈቱ ከምኡ ውን መላእ ስድራ ቤተይ ኣብ ደገን ኣብ ውሽጥን ዘለዉ ንብምሉኦም ደገፍተይ ኣብ ከርጢ ስነ ጥበብ ኣመንቲ ክርስትና ርሑስ በዓል ክኾነሎም ካ ምንታይ

0: ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክርባን ከመይ ትውዕሉ ሎም 4/3 ግንቦት ፍርቂ መዓልቲ ፍርቃን ስላለዎ ዜናታት ውሽጡን ወፃያን እንሆ ዜና ዘቕረበልኩም ልዋም ተክላየ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ንላዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣብ ንኡስ ዞባ ከርከበት ዕቃብ ኣግራብን እንስሳ ዘገዳምን ፅቡቅ ውፅኢት ተረኺቡ። ኣብ ዞባ ጋሽባርካ ብደረጃ መምሕዳራት ከባቢ ዝተወደበ ባህላዊ ውድድራት ተኻይዱ። መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድመ ኩነት ኣቕሪቡ። ሩስያ ሳርማት ዝተሰሜ ኒክሌሳዊ ኣፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ፈቲና። ሓይሊ ኣየር ኦስትሪያ ብዘይፍቓድ ናብ ክሊ ኣየር ሃገሩ ንዝኣተወ ናይ ስለያ ነፈርቲ ኣሜሪካ ዓጌቱ ከም ዝመለሰ ሓቢሩ። ናብ ዝርዝራት ክንሰግር፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዝተፈላለያ ንኡስ ዞባታትን ዓድታትን ድሕሪ ዝተካየደ ዳሳሳዊ ምርመራታት ንላዕሊ 270 ዜጋታት ዕዉት መፅባሕቲ ሓበላ ዓይኒ ተኻይዱ። ወኪል ርአይና ዳንኤል ሃብታ ብመልክዕ ፀብፃም ዘዳለዎ ትሕዝቶ ኣርስዮም ኣስመሮም ከተቕርበ።
1: ጨንፈር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ምስ ሆስፒታል ብርሃን ዓይኒ ብምትሕብባር ኣብ ከተማ ዓሰብ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ኣካይዶም። ሓላፊ ሃገራዊ መደብ ምቁፅፃር ዑረት ኣቶ ኣለም ዘካርያስ ኣብ ዝሃቦ ሓበሬታ ብሃገር ደረጃ ኣብ ውሽጢ 6ዱሽተ ኣዋርሕ 2925 መጥባሕቲ ሓበላ ዓይኒ ከም እተኻየደ ብምጥቃስ እዚ ኣብ ዓሰብ ዝተኻየደ ኣካልን መቐፀልታን ናቱ ከም ዝኾነ ገሊፆም። ኣብ ሆስፒታል ብርሃን ዓይኒ ክኢላ መጥባሕቲ ዶክተር እዮ በየነ ብወገኑ ኣብ ዞባ ደቡባ ኣብ ቀይሕ ባሕሪ ብመልክዕ ወፍሪ መጥባሕቲ ሓበላ ዓይኒ ክካየድ እዚ ንኻልኣይ ግዜ ከም ዝኾነ ብምጥቃስ ሳላ ምትሕብባር ኣብቲ ዞባ ዝነጥፉ ሞያውያንን ኣመሓደርትን እቲ መደብ ዕውት ከም ዝነበረ ኣብርህዮም። ሜዲካል ዳይረክተር ሆስፒታል ዓሰብ ኣቶ ሓሰን ዓልቢ ወገኑ ኣቐዲሙ ኣብ 4 ንኡስ ዞባታት ኣብ 52 ዓድታት ዳሃሳስ ከም እተገብረ ብምሕባር ብመሰረት እቲ ዳሃሳስ ብቐሊሉ ዝፍወስ ሕማማት ዓይኒ ንዝፀንሖም መድሃኒትን መነፅር ዓይንን ከም እተዓደለ ነቶም መጥባሕቲ ዘድልዮም ድማ ቆፀራ ተዋሂብዎም ከም ዝፀንሐ ሓቢሮም። እቲ ሆስፒታል ዓጢቕዎ ዘሎ መሳርሒታትን መሻርክቲ ኣካላት ዝገበርዎ ምድግጋፍን ኣብ ምዕዋት ናይቲ መደብ ዕዙዝ ኣበርክቶ ከም ዝነበረ እውን ኣቶ ሓሰን ኣረድዮም። መጥባሕቲ ዝተገብረሎም ዜጋታት ብግድዮም ቅድሚና ፅነት ኣገልግሎት ሕክምና ዓይኒ ንምርካብ ንዝገብርዎ ዝነበሩ ነዊሕ ጉዕዞን ወፃኢታቱን ብምዝካር ኣብዚ እዋን ብዘይካቲ ኣብ ከከባቢኦም ዝረኽብዎ ዘለዉ ስሩዕ ኣገልግሎት ጥዕና ብመልክዕ ወፍርን ብነፃን ኣገልግሎት መጥባሕቲ ዓይኒ ምርካቦም እፎይታ ከም ዝፈጠረሎም ኣብርሃም።
0: ኣብ ንኡስ ዞባ ከርከበት ሃብቲ ገረብን እንስሳ ዘገዳምን ንምዕቃብን ንምስሳንን ዝካየዘሎ ቁፅፅራዊ ስራሕ ፅቡቅ ውፅኢት ከም እተረኽቦ ተሓቢሩ። ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ኣቶ መሓመድ ዓብደላ ንኤሪና ብዝሃቦ ሓበሬታ ምስ ምስፋሕ ሕርሻዊ ንጥፈታትን ዓይነት መነባብሮ ሕብረተሰብን ተተሓሒዙ መጠን ዝቁረፁ ኣግራብ ልዑል እኳ እንተኾነ መረዳእታ ሕብረተሰብ ኣብ ውሕሉል ኣጠቃቅማ ሃብቲ ገረብን ኣገዳስነት ምግራብን ብምዕባይ ጉና መጠን ብርሰት ከምዝነከየ ተርእዮ እንስሳ ዘገዳም ድማ ከምዝሰሰነ ኣረድዩ። ሰገን ገታ ዒው ዒራብን መፍለስን ብብዝሒ ካብ ዝረኣዩ እንስሳታት ዘገዳም ምዃኖም ከይህደኑ ድማ ልዑል ቁፅፅር ከም ዝግበር ዝጠቐሰ ኣቶ መሓመድ ምስ ምህናፅ ዲጋ ከርከበት ቁፅሪ እንስሳታት ዘገዳምን ኣዕዋፍን ከም ዝወሰኸ ብምሕባር ሃብቲ ገረብ ንምስሳን ኣብ ምሕዳራት ከባቢ ሂምቦል ቀጨጭ 500 ሄክታር ንምሕዛእ መደብ ከም ዘሎ ገሊፁ። ኣቶ መሓመድ ዓብደላ ኣብ መወዳእታ ብኣባላት ቁፅፅር ሃብቲ ገረብን እንስሳት ዘገዳምን ዝካየድ ንጥፈታት ንበይኑ ኣኻል ስለዘይኮነ ነፍሲ ወከፍ ዓዲ ኣብ ወገረብ ብምቁፃር ከባቢኣ ናይ ምሕላው ሓላፍነት ክትወስድ ኣተሓሳሲቡ። ኣብ ዞባ ጋሽባርካ ባህላዊ ውርሻታት ሕብረተሰብ ምብርሳስ ንምስናዱ ናብ ወለዶታት ንምትሕልላፉን ብዝወፀ መደብ ብምውሃድ ክፍሊ ባህልን ስፖርትን ጨንፈር ሃማማቴን ዝተወደበ ባህላዊ ውድድር ምምሕዳራት ከባቢ ኣብ 14 ንኡስ ዞባታት ተኻይዱ። እዚ ውሁድ ቅኒት መንእስያት ንምህዞን ምዕቃብ ባህላዊ ውርሻታትን ብዝብል ቴማ ዝተኻየደ ባህላዊ ውድድር ምምሕዳራት ከባቢ እናሃሰሰ ክመፅእ ዝፀንሐ ባህላዊ ውርሻታት ዳግማይ ንምብርባርን ንምስናድን ክሰርሓ ዝዓለመ ኮይኑ ካብ 25 መያዝያ ክሳብ 7 ግንቦት ከም እተኻየደ ወኪል ኤሪና ሓቢሩ ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ኣብ ዝሃቦ ቃል እቲ መደብ ንሳልሳይ ግዜኡ ዝካየድ ዘሎ ከም ዝኾነ ብምጥቃስ ብውህደት ሳላስ ተሰርሓሉ ሓደጋ ኣንፀላሊይዎ ዝነበረ ባህላዊ ውርሻታት ያታዊ ትልሂትን ኣልዋሳትን ከምኡ ውን ሙዚቃን መሳርሒታት ሙዚቃን ይወፅእ ከም ዘሎ ገሊጹ ኣመሓደርቲ ንኡ ዘባታት ብወገኖም እቲ ብመልክዕ ውድድር ዝተኻየደ መደብ መንእስያትን ተምሃሮ ንባህልን ክብርታትን ሕብረተሰቦም ክፈልጡ ባይታ ዝፈጥር ብምዃኑ ብተገዳስነት ክስርሓሉ ተላብዮም ኣብ መወዳእታ ንዕውታት ሽልማት ተዓዲሉ ዓሰርተ ክልተ ግንቦት ዓለምለኻዊ መዓልቲ ነርሳት ነርሳትና መጻኢና ብቑዕ ፍልጠት ዝዓጠቑ ነርሳት ሂወት የድሕኑ ብዝብል ቴማ ብደረጃ ሃገር ንፈለማ እዋን ኣብ ኣስመራ ኣዳራሽ ሆስፒታል ኦሮታት ተዘኪራ ፕረዚደንት ማሕበር ነርሳት ኤርትራ ኣቶ ኤፍሬም ዝብኣይ ኣብ ዘስምዑ ቃል ሃገርና ኣብ ምንካይ ሞት ኣደንዕሸልን ከምኡ ውን ኣብ ምጥፋእ ብክታበት ክንከላኸሎም ንኽእል ሕማማት ተመዝግቦ ዘሎ ዓወታት ውፅኢት ፃዕሪ ናይ ኩሎም ሞያውያን ጥዕና እኳ እንትኾነ ብቐንዱ ግን ፍረ ዘይሕለል ፃዕሪ ነርሳት ከም ዝኾነ ገሊጹ ኣቶ ኤፍሬም ኣስዒቡ መንግስቲ ኣብ ዕቤት ሞያ ነርስ ክገብሮ ብዝፀንሐ ወፍሪ ካብ ደረጃ ሰርቲፊኬት ናብ ቀዳማይ ካልኣይን ሳልሳይን ዲግሪ ተሰጋጊሩ ምህላው ብምጥቃስ በዚ መሰረት ነርሳት ኣብዚ እዋን እዚ ብፍሉይ ዓውድታት ሕክምና ማለት ሕክምና ስነ ኣእምሮ ዓይኒ መወለዳን ሕክምናዊ ምድንዛዝን ፅዑቕ ክንክንን እናሰልጠኑ ዓንዲ ሕቆ ሆስፒታላት ኮይኖም ምህላዎም ኣብ

0: ኣብቲ ኣጋጣሚ ታሪክ ትምህርቲ ነርስ ኣብ ኤርትራ ባህርያት ብሉፅ ነርስ 6 ግቡኣት ፍወሳ ከምኡውን ነርስ ከሞያ ኣብ ዝብል ኣርእስትታት መፅናዕታዊ ወረቓቕቲ ክቐርብ እንከሎ ገዳይም ነርሳት ድማ ተመክሮኦም ኣካፊሎም ማሕበር ነርሳት ኤርትራ ኣብ 1992 ዝተመስረተ ብኣሽሓት ዝቝፀሩ ኣባላት ዝሓቆፈ ሞያዊ ማሕበር እዩ ዓለምለኻዊ መዓልቲ ነርሳት ብርጅ ዓለም ንመበል 52 ግዜያ ትዝከርኣላ ኣብ ኣስመራ ንዝነጥፉ ወነቲ ትካላት መሃብቲ ኣገልግሎት ብማሕበር ውሃብቲ ኣገልግሎት ቱሪዝም ኤርትራ ዝተወደበ ኣብ ድሕነት ምግቢ ዘተኮረ ኣሰምሮ ተዋሂቡ ንፀብፃብ ወኪል ኤሪና ዮናታን ኣዕብዮ እልልቲ ሃብቶም ማርያም ከተቕርቡ እያ
1: ማሕበር ውሃብቲ ኣገልግሎት ቱሪዝም ኤርትራ ኣብ ከተማ ኣስመራ ንዝነጥፉ ወነንቲ ትካላት ብ12 ግንቦት ኣብ ድሕነት ምግቢ ዘተኮረ ጎስጎሳዊ ኣስተምህሮ ወዲቡ ኣቦ ወንበር ማሕበር ኣቶ ሰሎሞን ግርማይ ኣብ ዘስምዖ ቃል ወነንቲ ትካላት ውሃብቲ ኣገልግሎት ብሓፈሻ ወነንቲ ሆቴላት ኣብያተ ምግብን መስተን ድማ ብፍላይ ክንዮ መክሰብ ኣብ ድሕነት ዘዳልዎ ምግብን ጥዕና ሕብረተሰብን ከተክሩ ከም ዝግባእ ገሊጹ ኣብቲ ኣስተምህሮ ኣባላት ጨንፈር ሚኒስትርታት ሕርሻን ጥዕናን ኣብ ድሕነት ምግቢ ብቐንዱ ድማ ስጋ ጸባን ውፅኢት ጸባን ከምኡውን ምህርቲ ዓሳ ኣሕምልትን ፍረታትን ዘተኮረ ብስእሊ ዝተሰነየ መብርህን ሞያዊ ምኽርን ሂቦም ብደረጃ ዓለም 400ታዊ ተመሓላለፍቲ ሕማማት ብሰንኪ ዘይውሕስ ምግቢ ከም ዝኽሰት ዓመታዊ ብሰንኪ ካብ ዝሓሙ 600 ሚልዮን ሰባት ድማ 300ታዊት ትሕቲ 5 ዓመት ህፃናት ዝርከብዎም 420,000 ብሰንኪ ዝተበከለ ምግቢ ከም ዝሞቱ ተገሊጹ እቶም ሞያውያን ኣስዒቦም ወነንቲ ትካላት ምግቢ ንምዕቃብ ዝጥቀምሉ ናውቲ ብግቡእ ክጥቀምሉ ዝሕግዝ ሓበሬታ ብዝርዝር ድሕሪ ምግላጽ ተሃዋስያን ከስዕብዎ ዝኽእሉ ብከላን ንምውጋዶ ክግበር ዘለዎ ጥንቃቐን ዝምልከት ስነ ፍልጠታዊ መረዳእታ ኣቕሪቦም ሓላፊ ጨንፈር ፍቓድ ስራሕን ምቁፅጻር ትካላት ቱሪዝምን ዞባ ማእከል ኣቶ ተኽሊት ገብረ ልዑል ድማ ንኣገዳስነት ናይቲ ኣስተምህሮ ብምጥቃስ ወነንቲ ትካላት ኣብ ዕለታዊ ንጥፈታቶም ብግቡእ ክጥቀምሉ ተላብዩ
0: ክቡራትን ክቡራንን ቀፅሉ ብዝቐርብ ዜና ፀይድ ምክትታልኩም ደቂመ ብክብሪ ይዕድም ኣብ ዜና ወፃኢ ክንሰግር መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድመ ኩነት ኣቕሪቡ እቲ ቅድመ ኩነት ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ መጥቃዕትታት ደው ክብል ብመጥቃዕቲ ኣሜሪካን እስራኤልን ዝወረደ ዕንወትን ክሳራታትን ካሕሳ ክኽፈል ኣብ ናይ ወፃኢ ባንክታት ደስኪሉ ዘሎ ማላዊ ፀጋታት ኢራን ክልቀቕ ኩሉ ዓይነት እገዳታት ክለዓል ከምኡውን ሉዓላውነት ኢራን ኣብ መፀበቦ ሆርሙዝ ኣህጉራዊ ኣፍልጦ ክወሃቦ ዝብል እዩ ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ሓቀኛ ሰላም ኣብ ተህዲድን ምስ ግዳድ ፖሊሲታትን ክህነፅ ከም ዘይክእል ገሊጹ እዚ ቅድመ ኩነት መልሲ ናይቲ ብኣሜሪካ ዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ከም ዝኾነን ማዕከናት ዜና ኢራን ዝሕብራ ዘለዋ ኣሜሪካ ዘቕረበቶ ናይ ሰላም እማመ ኢራን ኒክሌሳዊ መደባታን ንምዕባል ኒሯኒምን ከተቋርፅ ዝጠልብ ነጥብታት ዘጠቓለለዩ ነይሩ ኣብ ጠለባት ክልቴን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘለዎ ተኽእሎ ጸቢብ ምዃንዮም ተንተንቲ ዝእምቱ ሩስያ ትማሊ 12 ግንቦት ዕቡት ክትብል ዝገለፀቶ ሳርማት ዝተሰሜ ኒክሌሳዊ ኣፅዋር ዝክስ ከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ ሚኒስትሪ ምክልኻል ኣብ ዘርግሖ ሓበሬታ እቲ ፈተነ ዝተኻየደሉ ሚሳይል ካብ ሰሜናዊ ምዕራብ ሩስያ ዝርከብ መደበር ተበጊሱ ኣብ ምብራቃዊ ወሰናስን ሩስያ ንዝነበረ ዒላማ ብልክዕ ከም ዝወቅዐ ገሊጹ እዚ መቐፀልታ ናይቲ ኣብ ሓድሽ ዘመናዊ ኣፅዋር ዝግበር ዘሎ ፍትነታት ምዃኑ ዝጠቐሰቲ ሚኒስትሪ ታክቲካውን ቴክኒካውን ብቕዓት ናይቲ ባለስቲካዊ ሚሳይል ንምርግጋፅ ከም እተኻየደ ሓቢሩ እንተኾነ ግን ምስ ህልው ኩነታት ዞባ ቅርበት ዘለዎም ተንተንቲ እዚ ሩስያ ዘካየደቶ ፈተነ ምስ ካብ ሃገራት ምዕራብ ዝመፃ ዘለው ተፃብኦታትን ኔቶ ናብ ወሰናስና ዝገብሮ ዘሎ ምስ ፍሕፍሕን ኣቕማ ንምጉላሕ ዘካየደቶ ምዃኖም ዝገልፁ ነቲ ፈተነ ዝተኸታተለ ፕሬዚደንት ቭላድሚር ፑቲን እቲ እስትራቴጂያዊ ሚሳይል ካብቲ ሃገራት ምዕራብ ዝውንንኦ ብ4 ዕፅፊ ከም ዝሕይልን ኣብ መወዳእታ ናይዚ ዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝፅንበርን ሓቢሩ ኣህጉር ሰገር ባለስቲካዊ ሚሳይል ሳርማት ክሳብ 35,000 ኪሎ ሜትር ናይ ምጉዓዝ ኣቕሚ ከም ዘለዎ ፕሬዚደንት ቭላድሚር ፑቲን ብተወሳኺ ኣነፂሩሎ እዚ ምዕባላታት እዚ ዝኸሰት ዘሎ ኣሜሪካን ሩስያን መጠን ዝውንንኦ ኒክሌሳዊ ርእሰ ኩናት ንምድራት ቅድሚ 15 ዓመታት ዝኸተምዎ ውዕል ኣብ ዝሓለፈ ወርሒ ለካቲት ድሕሪ ምብቁዕ እዩ እቲ ኣብ 2010 ዝተኸተመ ውዕል ንብዝሒ ኒክሌሳዊ ርእሰ ኩናት ሩስያን ኣሜሪካን ናብ 1500 ዝድርትን ክልቲአን ሃገራት ኒክሌሳዊ ሓበሬታ ክለዋወጣ ዝኽእልን እዩ ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስለያ ነፈርቲ ኣሜሪካ ዓገይቱ ከም ዝመለሰ ሓቢሩ ሚኒስትሪ ምክልኻል ኦስትሪያ ኣብ ዝሃቦ መግለፂ ፒሲ 12 ዝዓይነተን ነፈርቲ ኣሜሪካ ንተኸታታሊ ክልተ መዓልታት ብዘይ ሕጋዊ ፍቓድ በረራ ናብ ክሊ ኣየር ሃገሩ ከም ዝኣተዋ ኣረጋጊፁ እተን ነፈርቲ ብሓይሊ ኣየር ኦስትሪያ ድሕሪ ምዕጋተን ናብ ከተማ ሙኒክ ጀርመን ገፀን ክምለሳ ከም እተገደዳ እቲ ሚኒስትሪ ብተወሳኺ ሓቢሩ ኣሜሪካ ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ዘጊት የለን መንግስቲ ኦስትሪያ ኣሜሪካ ኣብ ልዕሊ ኢራን ኣብ ዘካየደቶ ወታደራዊ ስርሒት ክሊ ኣየር ሃገሩ ክትጥቀም ንዘቕረበቶ ተደጋጋሚ ሕቶ ከም ዝነፀጎ ኣይርስዓን መንግስቲ ደቡብ ኣፍሪቃ ኣብ ሰፊሕ ክፋል ሃገሩ ዝተኸሰ ብርቱዕ ዝናብ ዝዓብለሎ ኩነታት ኣየር ዘስዓቦ ሓደጋታት ዕለቕልቕ ንዘውረዶ ዘሎ ክሳራታት ንምቅላል ናይ ሓደጋ ድንጋጌ ኣውጁ በቲ ኣብ 6 ዞባታት ደቡብ ኣፍሪቃ ተኸሲቱ ዘሎ ባህርያዊ ሓደጋ ሰባውን ነዋታውን ክሳራታት ከም ዝወረደ እዩ ዝቃልሕ ዘሎ ሓያሎ ፅርግያታት ከም ዝዓነወን ድንድላት ከም ዝፈረሰን ዝሕብሩ ፀብጻባት ምስ ህንዳዊ ውቅያኖስ ዘዳውብ ምብራቃዊ ወሰናሰን እቲ ብዝለዓለ ዝተጸለወ ምዃኑ የረድው ምስቲ ባህርያዊ ሓደጋ ብዝተኣሳሰር ብውሕዱ 10 ሰባት ክመቱ ከለዉ ሓያሎ ካልኦት ድሃዮም ጠፊኡ ከም ዘሎን ላዕሊ 41,000 ከም እተመዛበሉን ማዕከናት ዜና ይጋውሓ ኣለዋ እቲ ብርቱዕ ዝናብ ንዝመፅእ መዓልታት ክቐፅል ምዃኑ ዝእምት ትንቢት ኩነታት ኣየር ከም ዘለዉ ዝሕብሩ ዘለዉ ሰብ መዚ ምክትታል ሜትሮሎጂ ደቡብ ኣፍሪቃ ኩሉ መድያዊ ክሳራታት ብእኡ መጠን ከይዛይድ ስግኣቶም ይገልጹ ኣለዉ ኣብ ዝሓለፈ ዓመት ኣብ ደቡብ ኣፍሪቃ ብዝተኸስተ ሓደጋ ዕለቕልቕ ልዕሊ 16 ሰባት ከም ዝሞቱን ልዕሊ 10ታት ኣሸሓት ባሎታ ከም እተጸልውን ጸብጻባት ይሕብሩ ክቡራትን ክቡራንን ዜና ቅድሚ ምዝዛምና ኣርእስታቱ ክደግመልኩም ኣብ ዞባ ደቡባዊ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ ኣብ ንኡ ዞባ ከርከበት ዕቃበ ኣግራብን እንስሳ ዘገዳምን ፅቡቕ ውፅኢት ተረኺብዎ ኣብ ዞባ ጋሽባር ካብ ደረጃ ምምሕዳራት ከባቢ ዝተወደበ ባህላዊ ውድድራት ተኻይዱ መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ብምድያድ 5 ነጥታት ዝሓለፈነት ቀሪቡ ሩስያ ሳርማት ዝተሰመየ ኒክሌሳዊ ኣፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ፈቲና ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስለያ ነፈርቲ ኣሜሪካ ዓጊቱ ከም ዝመለሰ ሓቢሩ ንምክታል ሪምስክን ምስ ሰርፍ መደባት ኤርቲቪ ክሓድገኩመ ብወገነ ግን ብሩህ መዓልቲ

ቀኒዮም ኣብ ታብ ኩሉ ንባታት ሃገርና ዝመፁ ድያ ንሳተፍሉም ሓፈሻዊ ጥዕናዊ ፀገማት ኣብ ስፖርት መሰረታዊ ኣፍልጦ ቀዳማይ ረድኤት ኣመጋግባን ሜላን ኣፍልጦን ሓይሊ ዝህቡ መድሃኒታትን ሳዕቤናቶምን ኣብ ጥዕና ከምኡ ንስነ ኣእምራዊ ምድላውን ምምራሕን ፀወታን ዘጠቃለለ ነይሩ ንስልጠና ዝወሰዱ ድያን ንብወገኖም ኣፍልጦም ኣብዛ ዓውዲ ድሩት ከም ዝነበረን ኣብ ሞይኦም ሓጋዝ ዝኾነ ስልጠና ከም ዝቐሰሙን ነዚ ቐሲሞ ዘ ፍልጠት ድማ ኣብ ዘብኦም ከም ዘካፍልዎ ብምግላጽ ንኮሚቴ ጥዕና ሃገረ ፈደረሽን ኩዕሶ እግሪ ኣመስጊኖም ፈደረሽን ቅድም ሽክለታ ከተማ ከረን ብምክንያት መበል 35 ዓመት ናፅነት ህዝቢ ኤርትራ ፅንዓትና ዋሕስና ትሕቲ ዝብል ቴማ ዋንጫ ናፅነት መንዓተረ ብሰንበት 10 ግንቦት ንኻልኣይ ሰሙኑ ውድሩ ብድምቀት ቀጽ ኢሉ ኣብዚ ውድድር ኣብ መንጎ ናይ ዳኮርሶ ከምኡ ደቂ ኣንስትዮ ዝርከብኦም 4 ካቴጎሪ ናይ ማውንቴን ተዋደር ዝሳተፈዩ ነይሩ ኣብቲ ኸ ውፅኢት ድማ ኣብ ናይ ምድብ ደቂ ኣንስትዮም ቀዳሚቲ ደሊልና ዳዊት ካልኤቲ ሲዶና መርሃዊ ሳሴቲ ድማ ሃርታ ዓንደ ብርሃን ብምዃን ሰለስተ ጓንታ ሻልኩ ተዓዊተን ኣብ ናይ ማውንቴን ደረጃ ሰለስተ ናይ ደቂ ተባዕትዮ ቀዳማይ ኣሕመድ ያሲን ካልኣይ ፍኖት ዘርኣይ ክልትኦም ካብ ጋንታ ገዛ ባንዳና ተባረዩ ንመዋድርቶም ብዙርያ ብምግላፍ ተኸታቲሎም ክዕወቱ ክኢሎም ኣለዉ ኣብ ናይ ምድብ ክልተ ደቂ ተባዕትዮ ድማ ቀዳማይ ኣቤል ታደሰ ካብ ሻልኩ ካልኣይ ሓሰን ዓብደላ ካብ መጓዓዝያ ከምኡ ድማ ሳልሳይ ያሲን ዑመር ካብ ጋንታ መጓዓዝያ ብምዃን ተዓዊቶም ኣብ ምድብ ሓደ ድማ ቀዳማይ ኣማን ነጋሽ ካብ ሻልኩ ክዕወትን ከሎም ካልኣይ ተመስገን ተውለ ካብ ጋንታ ሬድሲ ከምኡ ድማ ሳልሳይ ነቢል ኣድም ካብ ጋንታ ገዛ ባንዳ ብምዃን ናይ መድረኽ ዓወት ኣመዝጊቦም ኣብ ውድድር ዳኮርሶ ድማ ቀዳማይ ዮናታን እድሪስ ብውልቂን ክዕወትን ከሎም ካልኣይ ናትናኤል ኪዳንን ካብ ጋንታ ሻልኩም ከምኡ ድማ ሳልሳይ ዮናታን ወልዳይ ካብ ጋንታ ሻልኩ ብምዃን ናይ መድረኽ ዓወት ኣመዝጊቦም እዞም ተቓደምቲ 111 ኪሎ ሜትር ክሽፍኑን ከለዉም ኣብ ሰዓት ድማ 40 ኪሎ ሜትር እናሃርምዮም ውድሮም ብሰላም ዛዚሞም ኣብ ዝተኻየደ ውድድር ኣብ ናይ ዳኮርሶ ናይ መዓልቲ ብሉፅ ተቓዳማይ ዮናታን ወልዳይ ብምዃን ተሸሊሙ እዚ ብምክንያት መዓል ናፅነት ኤርትራ ዝካየድ ዘሎ ውድድር ንሰለስተ ሰናብቲ ዝቕፅል ኮይኑ ሰንበት 17 ግንቦት ብናይ ፅርግያ ማተ ቸርኪቶ ናይ መዛዘም ውድድር ክካየድ ምዃኑ ዝበፅሐና ሓበሬታ ኣረዲኡሎም ብምክንያት መበል 35 ዓመት በዓል ናፅነት ኤርትራ ኣብ ከተማ ደቀም ሓደ ክካየድ ዝቐነየ ቅድም ብሽክለታን ኩዕሶ መረብን ተዛዚሙ ናተኸ ውፅኢት ምስ ንመፅእ ድማ ኣብ ቅድም ሽክለታ ህፃናት ሀም ቀዳማይ ዊነር ተስፋ ኣለም ብ27 ነጥቢ ዋንጫን ወርቂ መዳልያን 600 ኣቕፋን ካልኣይ ኖህ ዮናስ ብ26 ነጥቢ ብሩ መዳልያን 400 ኣቕፋን ከምኡ ድማ ሳልሳይ ኖቤል ገዛኢ ብ21 ነጥቢ ናሓስ መዳልያን 200 ኣቕፋን ተሸሊሞም ኣብ ህፃናት ለም ቀዳማይ ሌስ ኣብርሃም ብ32 ነጥቢ ዋንጫን ወርቂ መዳልያን 600 ኣቕፋን ካልኣይ ኤቨን ገርማይ ብ22 ነጥቢ ብሩ መዳልያን 400 ኣቕፋን ከምኡ ድማ ሳልሳይ ኤቨን ዳዊት ብ14 ነጥቢ ናሓስ መዳልያን 200 ኣቕፋን ተሸሊሞም ኣብ ነካኤ ዲቪዥን ተቓደንቲ ቀዳማይ ኖህ ተኪኤ ብ58 ነጥቢ ተሸላሚ ዋንጫን ወርቂ መዳልያን 600 ኣቕፋን ክኸውንን ከሎም ካልኣይ ሄኖስ ዘርኡ ብ44 ነጥቢ ብሩ መዳልያን 400 ኣቕፋን ከምኡ ድማ ሳልሳይ ዘመን ፍሳሐ ብ36 ነጥቢ ናሓስ መዳልያን 200 ኣቕፋን ናይ ደቂ ኣንስትዮም ቀዳሜቲ ኣርሴማ ፍሳሐ ብ38 ነጥቢ ዋንጫን ወርቂ መዳልያን 1,000 ኣቕፋን ካልኣይቲ ሶሱና ዓንደ ብርሃን ብ34 ነጥቢ ብሩ መዳልያን 700 ኣቕፋን ከምኡ ድማ ሳልሴቲ ዘይ ሚኬል ብ21 ነጥቢ ናሓስ መዳልያን 500 ኣቕፋን ተሸሊመን ኣብ ናይ ቀዳማይ ዲቪዥን ተቓደንቲ ድማ ቀዳማይ ሲራክ ፍሳሐ ብ36 ነጥቢ ተሸላሚ ዋንጫ ወርቂ መዳልያን 600 ኣቕፋን ክኸውንን ከሎም ካልኣይ መርሃዊ የርጋዊ ብ27 ነጥቢ ብሩ መዳልያን 400 ኣቕፋን ከምኡ ድማ ሳልሳይ መሪሕ ብርሃነ ብ25 ነጥቢ ናሓስ መዳልያን 200 ኣቕፋን ተሸሊሞም ኣለዉ ኣብ ኩዕሶ መረብ ብጠቓላ ኣብ 2 ሰሙን 14 ግጥማ ድሕሪ ምክያድ ካብ ደቂ ተባዕትዮ ኩባንያ ህንፃ ባ ድማ ቀዳሜይቲ ኮይና ተደለውላ ዋንጫ ወርቂ መዳልያን ሙሉእ ዕጥቅን ክሽለምን ከላ ቤት ትምህርቲ ስነኪነት ደቀም ሓደ ካልኤይቲ ብምዃን ብሩ መዳልያ 3 ኩዕሶን ተሸሊሞም ከምኡ ድማ ቤት ትምህርቲ ካኤ ደረጃ ደቀም ሓደ ሳሰይቲ ብምውፃእ 2 ኩዕሶ ናሓስ መዳልያን ተሸሊሞም ብወገን ደቂ ኣንስትዮ ቤት ትምህርቲ ባና ሓርነት ዋንጫ ወርቂ መዳልያን ሙሉእ ዕጥቅን ክሽለምን ከላ ካልኤይቲ ቤት ትምህርቲ ደቀም ሓደ ከምኡ ድማ ሳሰይቲ ቤት ትምህርቲ ስነኪነት ብምዃን ተሸሊመን ኣብዚ ውድድር ብጠቓላ ብሉፅ ኣሰልጣን ደቂ ኣንስትዮ መምህር ሩፋኤል ኣፈወርቂ ብሉፅ ኣሰልጣን ናይ ደቂ ተባዕትዮ ኢብራሂም ስዒድ ብሉፅ ፃወታይ ባና ኣርኣያ ካብ ቤት ትምህርቲ ባና ሓርነት ከምኡ ድማ ብሉፅ ፃወታይ ፋይድ መሓመድ ካብ ኩባንያ ባድመ ብምዃኑ ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም ካብ 18 ሚያዝያ ተጀሚሩ ተኸታታሊ ሰለስተ ሰናብቲ ቀፂሉ ዝርከብ ሊግ ዞባ ደቡብ ብ10 ግንቦት እውን ኣብ ድባርዋ ኣብ መንጎ ጋንታት ዓዲ ቀይሕን ድባርዋን ኣብ ሰንዓፈ ድማ ኣብ መንጎ ጋንታት መንደፍራን ሰንዓፈን ከምኡውን ኣብ ዓረዛም ኣብ መንጎ ጋንታት ደቀ ምሓረን ዓረዛን ዝተኻይደን ሰለስተ ግጥማት ኣካይዱ ተረኸ ውፅኢት ድማ መንደፍራን ሰንዓፈን 2 ባርት ዕወተላ ንከላ ናት ናይ ብርሃነ ካብ መንደፍራ ድማ ናይ ዝኮይኑ ዝፀዊዑ ኣብ መንጎ ድባርዋን ዓዲ ቀይሕን ዝተኸደ ግጥም ድማ ብዘይዝኾነ ሸቶ ባዶ ባዶ ክዕፀን ከሎ መሓመድ ዑስማን ካግዲ ዓዲ ቀይሕ ድማ ብሉፅ ፃወታይ ኮይኑ ተረቑሑም ኣብ መንጎ ዓርዛን ደቀም ሓደ ዝተኸደ ግጥም ድማ ብዓወት ጋንታ ደቀም ሓረም ሓደ ባዶ ክዕፀን ከሎ ማህደረ ሰለሙን ናይ ደቀም ሓደ ድማ ናይዛ ግጥመ ብሉፅ ኮይኑ ተፀዊዑም እዚ ከምዚ ኢሉ ንከሎ ፈደረሽን ቅድም ሽክለታ ንኡስ ዞባ ድባርዋ ብምክንያት በዓል ናፅነት ዝሰርዑ ሓምሻይ መድረኽ ቅድም ሽክለታ ማውንቴን ባይክ ደቂ ተባዕትዮን ደቂ ኣንስትዮ

0: እውን ኣብዚ ዕለት ቀፂሉ ነይሩ እዩ። ካብ ተቓደንቲ ራብዓይ ዲቪዥን ደቂ ተባዕትዮም ቀዳማይ ሄርማን ወልደ ሚካኤል ክዕወት እንከሎም እሰይ ሰዓረ ካልኣይ ከምኡ ድማ ኣቤል ዮሃንስ ሳልሳይ፣ ካብ ተቓደንቲ ሳልሳይ ዲቪዥን ድማ ፋንኤ ስቲፋኖስ ቀዳማይ፣ ኤቨንት ክለዝጊ ካልኣይ ከምኡ ድማ ሳምሶም እዮብ ሳልሳይ ብምውፃእ ተዓዊቶም። ደቂ ኣንስትዮ ተቓደንቲ 27 ኪሎሜትርን ሸፊነን ኣብዚ ድማ ሳምራት ደበሳይ ቀዳሜት ክትዕወትን ከላ መርሃዊት ክፍለ ካልኤቲ ከምኡ ድማ ዮርሳሌም ማሪቆስ ሳልሰይቲ። ናይ ተቓደንቲ ካይ ዲቪዥን ደቂ ተባዕትዮ ኣብ ዘካይደዎ ውድድር ድማ ሰነድ ሳምሶን ካብ ጋንታ ምስላም ቀዳማይ ክወፅእን ከሎ ሚኬል ሃይለ ካብ ጋንታ ምስላም ካልኣይ ከምኡ ድማ ኤቨን እዮብ ካብ ገዛ ላምዛ ሳልሳይ ብምዃነ ናይ መድረኽ ዓወታ መዝጊቦም። ኣብ ቡድሃ ውድሮም ዘካየዱ ተቓደንቲ ቀዳማይ ዲቪዥን ድማ 81 ኪሎሜትር ክሽፍኑን ከለዎም ኣብዚ ድማ ማሌ ቴድሮስ ኣብ ጋንታ ምስላም ቀዳማይ ክዕወትን ከሎ ወዲ ጋንቱኡም ኤቨን ኢሳቅ ካልኣይ ከምኡ ድማ ደጀን ሃብተ ማርያም ካብ ገዛ ላምዛ ሳልሳይ ብምውፃእ ናይ መድረኽ ዓወታ መዝጊቦም። እዚ ውድድር ዝመፅእ 17 ግንቦት ብዝካየድ ናይ ሸርሻይ መድረኽ ውድድር ክዕፀ ምዃኑ ካብቲ ንኡስባ በፅሓና ሓበሬታም ኣረድዩሎም።
1: ባርከ ሰኽርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

ሰላምታ ኣይተቐበሉ ዝኸበርኩም ተኸታተልቲ መረባ ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሻድሻይ ክፋል መደብና ኣዝዩ ኣገዳሲ ዝበሃል ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ኣቕሪብናዮም ካብ ዘለና ፍሉይ ዘብሎም ኣዝዩ ብዙሕ ነገራት እዩ ዘለዎም። ብፍላይ ንኽኢላታት ወይ ኣብ ምህንድስና ኣብ ቴክኖሎጂ እንተመሳሳሊ ኣብ ዓውዲ ቴክኒክ ንትነጥፉ ናይ ሎም መዓንቲ መደብና ኣዝዩ ፍሉይ ኮይኑ ከም ትረኽቦ ርግፀኛ እየ። እሱ ጥራይ ደይኮነ ብፍላይ ኣብ ፊልም ኣብ ስነ ጥበብ ብሓፈሻ ኣብ ስነ ጥበብ ብፍላይ ከዓ ኣብ ፊልም ከም ኣክተርስ ወይ ተዋሳእቲ ኮንኩም ትነጥፉ ሞያውያን እውን ናይ ሎም መዓንቲ መደብ ኣዝዩ ከገድሰኩም ምዃኑ ርግፀኛ እየ። ምስ ምምፃእ ናይ ኣርቲፊሻል ኢንቴሊጀንስ ቴክኖሎጂ ዓለምና ካብቲ ፅቢት ንላዕሊ ብዙሕ ነገራታ ይቕየር ከም ዘሎ ብዙሕ ግዜ እንዳገለፅናዮ ክንመፅእ ፀኒሕና ኢና። ንምዃኑ ኣርቲፊሻል ኢንቴሊጀንስ ይቕይሮም ካብ ዘሎ ነገራት ወይ ዓውድታት ኣዝዮም ብዙሓት እኳ እንትኾኑ፣ ግን እቶም ምሳና ዝተኣሰሩ ብቐጥታ ክፀልውና ዝኽእሉ ንሞያውያን ንኤርትራውያን ሞያውያን ክፀልውን ንኣርቲፊሻል ኢንቴሊጀንስ ወይ ኣፕሊኬሽናት ወይ ሶፍትዌራት ናይ ኤኣይ ተጠቂምና ክንገብሮ ንኽእል ነገራት ኣዝዩ ብዙሕ እናኾነ መፅእ ኣሎ። ንሎሚ ኣብ ዓውዲ ፊልም ኣተኪርና ናይ ፊልም ደረስቲ ናይ ፊልም ኣክተራት እንታይ እዩ ዝመፀና ዘሎ ገለ ኣብነት ክንህብ ኢና። ቀፂልና ኣብዚ ሰሙን እዚ ካብ ዝተኻየዱ መዓልቲ ምህንድስና ወይ ካልኣይ ኢንጂነሪንግ ደይ ዝምልከት መደቡን ክህልወና እዩ። ዓሚ 2025 ኣሃዱ ኢሉ ዝፈለመ ቀዳማይ መዓልቲ ምህንድስና ኣብ ኮሌጅ ማይ ነፍሒ ተኻይዱ ከም ዝነበረን ኣብኡ ተሳቲፍና ዘቐረብናዮ መደብ ከም ዝነበረን ተኸታቲልኩም ኢኹም። ኣብ ሎሚ ዓመት ዝተኻየደ ናይ 2026 እውን ኣብኡ ተሳቲፍና ዘቐረብናዮ ትሕዝቶታትን ብሓፈሻ ዝነበረ መደባትን ናባኹም ከነብል ኢና። ናብቲ ፈለማ ተዳልዩ ዘሎ መደብ ከብለኩም እምበኣር ሰናይ ምክትታል። ከምዚ ኣብ መእተዊ መደብና ክጥቀስ ፀንሐ ንሎሚ ነተክረሉ ብፍላይ ኣብ ዓውዲ ምህንድስና፣ ኣብ ዓውዲ ቴክኖሎጂ፣ ኣብ ዓውዲ ስነ ጥበብ ንትነጥፉ ሰባት ኣዝዩ ኣገዳሲ ክኸውን ከም ዝኽእል እናተኣማመ

0: መልኩ ዘቕርቦ ዘለኹ መደብ እዩ። ኣቐድም ኣቢሉ ስነ ጥበብ በይኑ ካብ ቴክኖሎጂ ተፈልዩ ዝኸይድ ዓውድታት ከም ዝነበረ ኩላትና ንዝክሮ ኢና። ንኣብነት ኣብ መጀመርያ 1900 ዝነበረ ናይ ዓውድታት ናይ ፊልም እንተዳርኢና ኣብ ተዋስኦ ጥራይ እዩ ነይሩ ክበሃል ከኣል። እዚ ማለት እንታይ እዩ? ስነ ጥበባውያን ብዘለዎም ናይ ኮሜዲ ክኸውን ክእል፣ ናይ መልእኽቲ ምትሕልላፍ፣ ናይ ድርሰት፣ ናይ ስነ ጥበብ ብሓፈሻ ዘለዎም ክእለት ተጠቂሞም ህዝቢ የዘናግዑ፣ ይምህሩ፣ ዘድልዮም መልእኽቲ ከዓ የመሓላልፉ ነይሮም። ምስ ምዕባል ቴክኖሎጂ ኣብ ዓውዲ ስነ ጥበብ ቴክኖሎጂ እንዳመፀ ኣብ ሙዚቃ ክኸውን ክእል፣ ኣብ ድራማ ክኸውን ክእል፣ ኣብ ፊልሚንግ ክኸውን ክእል፣ ኣብ ዓይነታት ካሜራ፣ ኣብ ዓይነታት ስቱድዮ ወዘተ ብዙሕ ለውጥታት እንዳረኣና ክንመፅእ ፀኒሕና። ኣብዚ እዋን እዚ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ ከዓ ሓደ ዓብዪ መቐይሮ መፂ ኣሎ ክንብል ንኽእል። ንኣብነት ፊልም ታይታኒክ ኣትስርሐሉ ኣብ ዝነበረት ግዜ ኣብ ባሕሪ ደይኮነ ኣብ ሓደ ስዊሚንግ ፑል ወይ ኣብ ሓደ መሐንበሲ ገንኢ ከም ዝተሰርሐት ብዙሕ ግዜ ንሰምዕ ነርና ኢና። ኣብ መሐንበሲ ገንኢ ከማ ንደይኮነ ኣብ ባስካ እንዳበልና ኢና ብዙሕ ዓመታት ክንመፅ ፀኒሕና። እዚ እውን ካብ ሓቂ ዝረሓቐ ኣይኮነን። ናይ ብሓቂ ኣብ ፊልም ንሪኦ ኩሉ ከም ዘለዎ ዘይኮነ ብጥበብ ቴክኖሎጂ እንዳተሓገዙ ኣብ ሓደ ንእሽተይ ነገር ዝሰርሕዎ ሞ ድሓር ንሕና ክንሪኦ ከለና ግን ዓብ ነገር ኮይኑ ይስማዓና። እዚ ንሪኦ ዘለና ኣብ ፊልም ታይታኒክ ዝነበረ ጥበብ ኣሰራርሓ እዩ። ፊልም ታይታኒክ እምበኣር ዝተሰርሐትሉ ኣገባባት ክረአ ከሎ ብከምዚ ንሪኦ ዘለና ኣብ ሓደ ኣዳራሽ ወይ ኣብ ዓብዪ ሆል ኮይኑ ኣብኡ ብዝነበረ ናይ ማይ ገንኢ ብዝተሰርሐ መርከብ መሳሊ ወይ ታይታኒክ ትመስል ነገራት እዩ ተሰሪሑ። ምናልባት ፊልም ታይታኒክ ከመይ ገይራ እያ ተሰሪሓ፣ ኣብኡ ዘሎ ቴክኖሎጂ ዝተጠቀሙሉ ከመይ ነይሩ ኢልና ክንገልፅ እንተደኣ ኮይና ርእሱ ዝኽኣለ መደብ ከድልየና እዩ። እዚ ምናልባት ካልእ መዓልቲ ደረጃታት ናይ ፊልም ብቴክኖሎጂ ተደጊፎም ከመይ ኢሎም እዮም ክመፁ ፀኒሖም ክንገልፅ ንኽእል ኢና። ምናልባት እዛ ክትርእይዋ ዝፀናሕኩም ናይ ፊልም ታይታኒክ ኣሰራርሓ ሓደ ነገር ኮይኑ እስከ ካብዛኣ ድሒረ ዘቕርባ ሓንቲ ንእሽተይ ሲን ከርአኩም እሞ ክንምለስ።
1: I will protect you from the guns. I promise.

እዚ ክትከታተልዎ ፀናሕኩም ሙሉእ ብምሉእ ብናይ ኤኣይ መተግበሪታት ዝተሰርሐ እዩ ፀኒሑ። ኣብዚ ንብሎ ወይ ንርድኦ ነገር እንተደኣ ኣሎ ስነ ጥበብ ካብ ግዜ ናብ ግዜ እንዳመፀ ከይድ ፀኒሑ። እቲ ኣቐዲምና ክንርያ ፀናሕና ፊልም ታይታኒክ ንሎሚ ስርሕዋ እንተንበሃል ምናልባት ኣነን ኮምፒዩተረይን ኮይና ሙሉእ ብምሉእ እቲ ኣብ ፊልም ታይታኒክ ዝመፀ ኣብኡ ዝነበረ ሕጂ ዘሎሞ ሽዑ ዘይነበረ ናይ ቴክኖሎጂ ምዕባለታት ኣብቲ እዋንቲ ዘይማዕበለ ዝነበረ ግድን 5 10 20 30 ሰባት ዘድልዩካ ዝነብሩ ክትገብሮ ግድን እዩ። ሎሚ ግን ዝኾነ ይኹን ተዋስኦ፣ ዝኾነ ይኹን ፊልምታት፣ ዝኾነ ይኹን ከተመሓላልፎ ዝደለካ መልእኽቲ ኮሜዲ ክኸውን ይኽእል፣ ናይ ቆልዑ መምሃሪ ወይ ናይ ቆልዑ ድራማታት ወይ ፊልምታት ክኸውን ይኽእል፣ ናይ ቆልዑ ዛንታታት ክኸውን ይኽእል፣ ከምዚ ንእሽተይ ቁንጭል ኣቢለ ዝረአኹም ኣክሽን ፊልምታት ክኸውን ይኽእል። ኣነን ኮምፒዩተረይን ጥራይ ኮይና ክንከይድ ንኽእል ኢና ወይ ክንሰርሕ ንኽእል ኢና። እቲ ዝተርፍ ድርሰት እዩ እንተደኣ ኢልና ንድርሰት ዝምልከት እቲ ዝቐለለ እዩ። ምክንያቱ መተግበሪታት ኣርቲፊሻል ኢንቴሊጀንስ ከመይ ገይሮም ድርሰት ካብ ሰብ ንላዕሊ ክሰርሑ ክኢሎም ኣለው ክንዕዘቦ ክኢልና ዘለና ስለ ዝኾነ ኣብዚ መደብ ቴክ ኢንሳይት ኤርትራ ከነመሓላልፎ ንደሊ መልእኽቲ እንታይ እዩ እንተደኣ ኢልና ቴክኖሎጂ ተጠቂምካ ዝግበሩ ነገራት ካብ ግዜ ናብ ግዜ እንዳዓበዩ ይኸዱ ስለ ዘለው ብፍላይ ናይ ኤኣይ መተግበሪታት እንዳተጠቀምካ ክትገብሮም ትኽእል እውን ካብ ግዜ ናብ ግዜ ብፍላይ ኣብ 2026 ኣብዘን ዝሓለፈ ውሕዳት ኣዋርሒ ዝመፁ ዓበይቲ ነገራት ምስ ምዃኖም ብዙሕ ነገር ክንርኢ ክኢልና ኣለና። እዛ ስዒበ ኣዳለያ ዘለኹ ሓፃር ፊልም እምበኣር ብእንግሊሽ ብትግርኛ እንዳሓዋወስኩ ቦታ እንዳሓዋወስኩ ወይ ካብ ቦታ እንዳቀያየርኩ እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ንምግባር ገለ ክፋላት ናይ ካቴድራልን ጎደና ሓርነትን ወሲደ ኣለኹ፣ ገለ ክፋላት ናይ ህንፃታት ኣስመራ ውን ወሲደ ኣለኹ። እዚ ንዝኾነ ይኹን ካልእ ዕላማ ደይኮነ ምናልባት እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ኮይኑ ምእንቲ ክርዳኣና ዳኣ እምበር ቦታታት ፍሉይ ቦታታት ንምምራፅ ኣይኮነን እዚ ክትርድኡለ ይደሊ። እምበኣርከስ እዛ ፊልም እዚኣ ብኸመያ ተሰሪሓ እንታይ ዝርዝራት ኣለዋ ፅንሕ ኢለ ክምለሶ እየ። ንሕጂ ግን ንሓደ 4 ደቂቕ ዝኸውን ሓንቲ

መጻፉ መጻፉ ዝወደይ ስሚዕካ ኣሎ ረዲእኒ ኣሎ መጻፉ ከድሕነካ የ ኸዓ

እዚ ክትካተሎ ፅናሕኩም ሙሉእ ብምሉእ ብመተግበሪታት ናይ ኤኣይ ዝተሰርሐ ፊልም እዩ። እምበኣር ከስ እቲ ድርሰት ኤኣይ ዝደርሶ እንተደኣ ኮይኑ ኮፍ ኢላ ኣብ ኮምፒዩተረይ ዝደለኹ ዓይነት ሰብ እንዳምፃኹ ኣዝዩ ዓብዪ ዓውዲ እዩ። ምናልባት ንምዕባል ናይ ኤኣይ ሞዴላት ብሃገር ደረጃ፣ ብኮሌጃት ደረጃ፣ ብኢንስቲትዩት ደረጃ ዝተሓዝ ክኸውን ከሎ ሶፍትዌራት ምምሃር ግን ሓደ ነገር እዩ። ንኣብነት ፎቶሾፕ እንተዳ ርኢና ወይ ፕራይመሪ ፕሮ እንተዳ ርኢና ወይ ዝኾነ ማይክሮሶፍት ኦፊስ እንተዳ ርኢና እቶም ዝሰርሕዎ ሰባት ውሑዳት እዮም። እቲ ዝጥቀመሉ ሰባት ግን ሚሊዮንስ እዮም። 10 ሰባት ብሰርሕዋ ሶፍትዌር ሓደ ቢልዮን ሰብ እዩ ዝጥቀመላ። ስለዚ እቲ ምምዕባል ናይ ኤኣይ ሶፍትዌራት ወይ ሞዴላት ንውሕዳት ሰባት፣ ትካላት፣ ሃገራት ወይ ኣዝዮም ኦርጋናይዝ ዝኾኑ ትካላት ክሰርሕዎ ከለዉ ተሰሪሑ ንዝመፀና ከምዚ ክትርከትለዎ ዝፀናሕኹም። ናይ ኤኣይ መተግበሪታት ግን ትማሊ ፎቶሾፕ ምምሃር የድልየና እንተ ደኣ ነይሩ፣ ትማሊ ማይክሮሶፍት ኦፊስ ምምሃር የድልየና እንተ ደኣ ነይሩ ኮይኑ ሎሚ መተግበሪታት ናይ ኤኣይ ክንምሃር ዘየድልየሉ ምክንያት ክህሉ ኣይክእልን እዩ። ምክንያቱ ብዙሓት ሰባት ኤኣይ ከምዚ ሶፍትዌር እሞ ባዕሉ ብሓንቲ ፕሮምፕት ወይ ብሓንቲ ቃል ጥራይ ዝሰርሕ ድመስሎም ብዙሓት ሰባት ኣለዉ። እዛ ክትከታተልዋ ፅናሕኩም ፊልም ናይ ፕሮምፕት ኢንጂነሪንግ ክእለት እንተዘይብልካ ፈፂምካ ክትሰርሓ ደይትኽእል ፊልም እያ። ስለዚ ፕሮምፕቲን ማለት ንኮምፒዩተር እንታይ ክትገብር ከም ዘለዎ ወይ ንኤኣይ እንታይ ክገብር ከም ዘለዎ ብሕጊ ምምሃር ማለት እዩ። መዓስ ክነጥር ኣለዎ፣ መዓስ እንታይ ክገብር ኣለዎ፣ መዓስ እንታይ ዓይነት ህርመት ክሃርም ኣለዎ። እዚ ወላ እኳ ኣዝዩ ዝርዝራዊ ኣይኹን ግን ክእለት ዘድልዮ ምስ ምዃኑ ሎም ማዓንቲ ስነ ጥበብ ዓለም ናበይ ይኸይድ ከም ዘሎ በዛ ሕፅር ዝበለት ናይ ኣክሽን ፊልም ገለ ተዓዚብኩም ተማሂርኩም ወይ ገለ ነገር ተረዲእኩም ከም ዝኸውን ተስፋ ገብር። ምናልባት ዝኾነ ይኹን ሕቶታት ምስ ዝህለወኩም ብናይ ወትሮ ኣድራሻና ክትሰድልና ትኽእል ኢኹም። ከምቲ ኣብ መእተዊ መደብና ዝጠቐስኮ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ብዕለ 7 ወርሒ 5 ማለት 5 መዓልቲ ኣብ ኮሌጅ ምህንድስና ማይ ነፍሒ ተኻይዱ ነይሩ። እዚ ብኣዝዩ ውዕውዕን ምዕሩግን ኣገባብ ዝተኻየደ ዓሚቕ ትሕዝቶታት ዘለዎም መደረታትን ምርኢታትን ዝነበሮ መዓልቲ ምህንድስና ከመይ ነይሩ፣ እንታይ ካብኡ ካብ ዝቐረቡ ኸ እንታይ ክንገልፅ ንኽእል ንሎሚ ተዳሊሎ። ምናልባት ኣነ ብወገነይ ኣብዚ መዓልቲ እዚ ተዓዲመ ዘቕረብክዎ ገለገለ ትሕዝቶታት ነይሩ፣ ብፍላይ ገለ መፅናዕታዊ ፅሑፍ ነይሩ። ነዚ ኣመልኪተ ውን ገለ ንሎሚ መእተው ዝኸውን ክንብል ኢና። ናብቲ ተዳልዩ ዘሎ ምሉእ መደብ ክብለኩም እየ። ሰናይ ምክትታል። ኣብዛ ብሳይንስን ቴክኖሎጂን ትምራሕ ዘላ ዓለም ኣበርክቶ ወፍሪ ኣብ ምምዕባል ዓቕሚ ሰብ ኣገዳስነቱ ተራእዩ ልዑል ግምት ተዋሂብዎን ብመንግስቲ ኣብ ምምዕበል ፀጋ ሰብ ዝግበር ዘሎ ገስጋስ ኣብ መዓልታዊ ህይወትና ንሪኦ ጥራይ ዘይኮነ በዚ ፀጋ ዘይሓለፈ መንእሰይ ዳርጋ ዘየሎ ኮይኑ ኣብ ዘሎ ግዜ እቲ ውፅኢት እውን ይረአን ምህርቲ ናይቲ ዝተገብረ ወፍሪ ኣብ ዝተፈላለዩ ፅላታት ኣብ ዝረኣየሉ ዘሎ ግዜ በፂሕና ኣለና። ኣብዚ ክርሳዕ ዘይብሉ ግን ንዓውዲ ምህንድስና ካብ ካልእ ዝፈልዮ እንተሎ ንሽግር መፍትሒ ዝረክብ ኣብ ክንዲ ስለምንታይ እዚ ኣጋጢሙ ነዚ ኣጋጢሙ ዘሎ ብኸመይ ይፈትሖ ኢሉ ዝሓስብን ኣብ ሕብረተሰብ ናይ ለውጢ ምዕባለ መንኮርኮር ዝዝውር ኣካል ሕብረተሰብ ምዃኑ እዩ። መሃንድስ ንሓሳባት ናብ ግብሪ ዘምፅእ ናይ ፅርግያ መንገድታት፣ ናይ ኤሌክትሮኒክ መሳርሒ፣ ናይ ህንፃ ማሽነሪታትን ኣብ ሆስፒታላትን ጠፈርን ዘሎ መሳርሒታት ብምህንዳስን ምፍጣርን ካብ ርእሱ ዘመንጩ ዜጋ እዩ። ኣብ ሓደ ሃገር ካብዞም ዝተጠቕሱ ገለ ጉድለታት ምስ ዝረኣዩ ብቐዳምነት ዝውቀስን ዝንቀፍን ድማ እቲ ብዋጋ ህዝብን መንግስትን ዝተማሃረ ዝፈረየን ዜጋ ዳኣ እምበር መሃንድስ ተገምጢሉ ህዝብን መንግስትን ፍታሕ ገብር ዝፅበ ኣይኮነን። ሰባት ብፅባሕ ክጭነቑ ይኽእሉ፣ መሃንድሳት ንፅባሕ የሃንፅዋ ዝብል ሓያል ኣባህል ኣሎ። ከምቲ ቴዎዶር ቮን ካርማን ሳይንቲስት ንዓለም ከም ዘላቶ የፅንዓ መሃንድስ ግን ይፈጥራ ዝበሎ ወይ እውን ኤሎን ማስክ ኣብዚ ዓለም ንማጂክ ዝቐረበ ፍጡር እንተሎ መሃንድስ እዩ ዝበሎ ኣብ መሃንድሳት ሃገርና ዘሎ ጾር ዘዘኻኽር እዩ። መዓልቲ ምህንድስና እውን ነዚ ዘዘኻኽረት ዕለት እያ ነይራ። ኣብዛ ንዛዝማ ዘለና ሰሙን ብሓሙስ ዕለት 7

ግንቦት 2026 እቲ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ወይ ኢንጂነሪንግ ደይ ኣብ ኮሌጅ ማይ ነፍሒ ተኻይዱ። ኣብዚ ኢኖቬሽን ፎር ናሽናል ዴቨሎፕመንት ዝብል ቴማ ሒዙ ካብ ሰዓት 7 ንጎ ክሳብ 6 ናይ ምሸት ዝተኻየደ ዝተፈላለዩ ብተምሃሩ ዝቐረቡ ምርሄታትን መግለፂታትን ብዕዱማት ተሳተፍቲ ዝቐረቡ ሰሚናራትን መፅናዕታዊ ፅሑፋትን ዝተዳለዉ ኣዝዩ መሳጢ ንሃገርና ብኩሉ መዳያዊ ናይ ምህንድስና ወገናቱ ዝጠመተ ኮይኑ ትረኽቦ። ከምቲ እቲ ቴማ ዝብሎ ድማ ቀንዲ ዕላማ ምህንድስናን መሃንድሳትን ኣብ ኣፍ ደገ ገዛኻ ጀሚርካ ኣብ ከባቢኻን ሕብረተሰብካን ዝረኣዩ መሃንድሳዊ መፍትሒ ዘድልዮም ኣብ ህዝብን መዓልታዊ ተጠቃምነቱን ኪንዮ ፍታሕ ዝኸዱ ኣገልግሎታት ምውሓስን ነቲ ብናፃ ብዘይ ዝኾነ ክፍሊት እኳ ደኣ መደቀሲኻን መግብኻን እናሓለየ ዘምሃረካ ህዝብን መንግስትን ፃማ ንኽፋል ኣነለኹ ኣብ ሃገረይን ህዝበይን ዝጎድል የለን ዝብል መሪሕ ዕላማ ብምሓዝ ኣብ ትሕቲ ቅርፂ ሕርሻ ሕክምናን ትምህርትን ካልኦት ፅላታትን መፍትሒ ምርካብ ምዃኑ ተምሃሮን መምህራንን ኮሌጅ ምህንድስና ማይ ነፍሒ በዛ መዓልቲ ዘረጋገፅዋን ብግብሪ ክሰርሑ ወይ ይሰርሑ ከም ዘለዉ ዘረጋግፁላን ገና ብዝሓየለ ንምትግባሩ ወፊሮም ኣብ ኣዝዩ ፍሉይን ኣገዳስን መዓላ ይውዕሉ ከም ዘለዉ ኩሉ ተሳታፋይ ዝምስክሮ እዩ ነይሩ። መሃንድስን ምህንድስናን ናይ ቃላት ዘይኮኑ ናይ ተግባር እዮም። ስቲቭ ጆብስ እቶም ህንጥዩነት ንዓለም ክቕይሩ ዝሓስቡ እቶም ዝገብሩ እዮም ኢሉ ነይሩ። ምህንድስና ናይ ወረቐትን ናይ ቁፅርን ዘይኮነ ናይ ግብርን ተግባርን እዩ። ቴዎዶር ሩዝቨልት ሓደ መሃንድስ መፍትሒ ከየቐመጠ ብዛዕባ ሽግራት ዝዛርብ እንተኮይኑ ምንኑ እዩ ኢሉ ነይሩ። መዓልቲ ምህንድስና ንምሩቓት መሃንድሳትን ተምሃሮ ምህንድስናን ዘዘኻኸረውን እዚ እዩ ነይሩ። ብወገነይ ኣብ ዝሓለፈ ዓመትን ሎሚ ዓመትን ኣብ መዓልቲ ምህንድስና ዘቕረብክዎ ክልተ ወረቓቕቲ ነይሩ። ኣብዚ ናይ ሎሚ ዓመት ዘቕረብክዎ ኣብ ሰለስተ ነገራት ተመርኪሰ እየ። እቲ ቐዳማይ ውፅኢት ናይቲ ኮሌጅ ብምዃነይ፣ ካልኣይ ንዝሓለፈ 10 ዓመታት ከም ኣዳለዊ መደብ ቴክ ኢንሳይትን ክኢላ ቴክኖሎጂን ንዝተዓዘብክዎ ኣብ ግምት ምእታው፣ ሳልሳይ ድማ ንዝሓለፉ 3 ዓመታት እግሪ እግሪ ዝምዕብል ዘሎ ናይ ኤኣይ ምዕባለታት እናተኸታተልኩን እናተምሃርኩን ከም ዝመጻኹ፣ ንምጾተይን ኮሌጀይን ገለ ኽብል ከም ዘለኒ ስለ ዝተረዳእንን ገለ ኽብል ስለ ዝተዓደምኩን እዩ። ኣብታ ኢንጂነርስ አንሊሽን ኤኣይ ትራንስፎርሚን ፓብሊክ ሰርቪስ ዊዝ ቴክኖሎጂ ትብል ዘቕረብኳ ጽሕፍቲ ድማ ፍርያት ኮሌጅ ምህንድስና ዝኾኑ መንስያት ንህዝብን መንግስትን ብፍላይ ኣብ መዓልታዊ ንህዝብታት ዘድሊ ፍታሕ ዘድልዮ ብቴክኖሎጂ ብሓፈሻ ድማ ኤኣይ ብፍላይ ተሓጊዝና ከነቕርቦ ብዛዕባ ዘለና ኣገልግሎታት ዝእምት እዩ ነይሩ። ንሕና ኤርትራውያን መንስያት ካብ መንግስቲ ነፃ ፍልጠት፣ ካብ ህዝቢ ድማ ልቦና ወይ ዊዝደም ዝዓጠቕና ኢና። እንተፈለጥና ናይ ህዝቢ እዩ፣ ኣገልግሎቱ ድማ ንህዝቢ። ፍልጠት ቴክኖሎጂ ብዘይ ልቦና ድማ ካብቲ ዝነበረ ዝለዓለ ናይ ጥፍኣት መሳርሒ ምዃኑ ማሕበራዊ መራኸቢታት ንዓለም ምሂሩ እዩ። እንሆ ድማ ኤኣይ ከም ክልተ ብልሒ ዘለዎ ሴፍ ኮይኑ መጺኡና። ተራ መሃንድሳትን ክኢላታት ቴክኖሎጂን እምበኣር ኣብ ካብቲ ዝጸንሐ ዝለዓለ እዩ ክኸውን ዘለዎ። እዚ እውን ናይ ሎሚ ዓመት መዓልቲ ምህንድስና ዝዳሰሶን መንእሰያት መሃንድሳት ኪንዮ ፍልጠት ኣብ ልቦናዊ ወገናት ቴክኖሎጂ ወይ ማይንድሰት ልቦናዊ ወገናቱ ኣተኩሮ ክህቡ መዘኻኸሪ ዝቐረበሉ እዩ። ብዓለም ደረጃ ክረአ ከሎ ኣብቲ ኣብ ምህናፅ ናይ ኤኣይ ትሕተ ቅርፂ ተመዲቡ ዘሎ ናይ 7 ትሪልዮን ባጀት እቲ 40 ሚእታዊት ብመሃንድሳትን ክኢላታት ቴክኖሎጂን ዝዕመም እዩ። እዚ እቲ ኣብ ዓበይቲ ኩባንያታት ዝትግበር ጥራይ ዘይኮነ ተራ ክኢላታት ቴክኖሎጂ ኣብ ዝመፅእ ዘሎ ዓመታት ዘግህድ እዩ። ኣብ ሕብረተሰብ ካብ ዝመፅእ ለውጢ እቲ 40 ሚእታዊት ብመን ምዃኑ ኣንፈት ዝህብ ካብ ኮነ እምበኣር ተራ መሃንድሳትን ክኢላታት ቴክኖሎጂን ኣብ ምምሃዝን ምፍጣርን ንቕሓትን ተጠቃምነትን ቴክኖሎጂ እቲ ዝለዓለ ወይ ዝዓበየ ምዃኑ ዘረዲ እዩ። እዚ ክኸውን እንተኮይኑ እምበኣር እቲ ፍልጠት ከም ዘለዎ ኮይኑ ቀዳማይ ፍርሒ ከይብሉኒ ወይ ከይመዝኑኒ፣ ካልኣይ ፍርሒ እንተ ተማሂረ ወይ ትምህርቲ እንተወሲኸን እንተ ሓቲተን ዘይፈልጥ ክመስሎም እዩ፣ ሳልሳይ ድማ ፍርሒ ጌጋ እንተ ተዛሪበ ሰብ ክመዝነኒ እዩ ተሪፉ ኣመልና መዓልታዊ ምምሃርን

0: ደጋጊምካ ንነብስኻ ከም ተምሃራይ ምፍላጥን ትፈልጦ ዘበለ ናብ ሕብረተሰብካ ናይ ምትሕላፍ ኣመል ምዕባይን ገለ ካብቲ ኣብታ ዝቐረበት ፅሕፍቲ ዘገለፅክዎ እዩ። ኩሉ ድማ ኣብ ቅድሚ ፍርያት ኮሌጅ ምህንድስና ዝኾኑ መንእሰያትን ኣብ ቦታ ኮሌጅ ምህንድስናን ምንባሩ ውፅኢታውን ፍሉይን ይገብሮ። ብወገነይ መምህራንን ሓለፍትን ኮሌጅ ምህንድስና ስለቲ ብሉፅ ውዳብን ኣቀራርቦኦምን እናመስገንኩ ኣብ ቀጻሊ ብዝሰፍሐ ክትግበር ንኹሎም ምርኢት ዘቕረቡ ተምሃሮን ሓሳባቶምን ድኻሞምን ልዕሊ ኩሉ ድማ ረኣያቶምን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እናመስገንኩ ንሎሚ ንገለ ካብቲ ዝቐረበ ፍርያት ናባኹም ከነብል።
1: ሽመይ ሳሙኤል ኣለም ኬሚካል ኢንጂን 5 ዓመት ናትና ፕሮዳክት ወልኩ ትበሃል። ጥቕንዲ ዕላማና ሕጂ ከም ፕላስሚ ኢንጂን ክተጠቅመና እዩ። እዚ ከዓ ካብ ተሰሪሕና ከልና ከዓ ካብ ኮራ ኣላይ ኮራ ከዓ ካብ ባፅዕ ደምፀና ኮራ ብተፈጥሮ እንታይ ኣለዎ ኮራን ካልሲም ካርቦኔት ኣለዎ። ካልሲም ካርቦኔት ሕጂ ንዓና ቤዝ ኮምፖነንታትና ካልሲም ኦክሳይድ ንተለና ላይም ኢና ንተለና ላይም ካ ከምታይ ንሰርሐ እንተለና ከዓ ካብ ኮራ ላ ንወስድ ዘለና ኮራ ካልሲም ዝገበርና እዚ ካልሲም ክንገብሮ ከዓ ኣብ 6 ዲግሪ ሴልሲየስ ሓደ ሰዓት ድኹን ካብ ገርና ላይም ንረክባና ማለት እዩ። ኩክ ላይም ንረክባና ኖራ ማለት ማለት እዩ። ኦኬ ኣብቲ ቤዚክ ፎርሙሌሽን ምስኣታና ሕጂ ላይም ከም ቤዚክ ኮምፖነንታት ንጥቀም ኣለና። መጀመርታ ነዳልዎ ሕጂ ማይኖራ ነዳልለና ማለት እዩ። ናራታይ ሕጂ በይኑ ሕጂ ክሕሰ ዘይክእል ንዑ ባይንድ ኤጀንት ክልልየና ማለት እዩ። ባይንድ ኤጀንት ንጥቀም ኣለና ባይንደር ከም ባይንደር ንጥቀመ ኣለካ ካብ ፕሮቲን ናይ ፀባ ኤክሳ ትገበርና ፕሮቲን ኣለና ማለት እዩ። ከም ባይንደር ክትገብረለና ማለት እዩ። ሕጂ ኖራታይ በይኑ ክንጥቀምቲ ኮይና ከዓ ኣዋጋካ ባሌብል ኣይኮነን ንዑ ንክትትእካ ማርብል ዳስ ከም ፊለር ንጥቀመና ነትናት ቮይ ኮምፖዚሽን ንዕኡ ንክመልእ ማለት እዩ። ንሱጣ ዘይኮነ ማርብል ዳስ ፃዕባ ምስ ምኳኑ ከዓ ነቲ ንጥቀመ ዘለና ሕብሪ ብድሕሪ ንክ ሕብሪ ናቱ ፕሪዘርቭ ናይ ምግባር ተወለሱ ዘለዎ ማርብል ዳስ ንጥቀም ኣለና ማለት እዩ። ኣብቲ ናትና ቤዚክ ኮንቨርሽን ሰኣታና ሕጂ እቲ መጀመርታ ንጥቀመ ዘለና ማይኖራ ማለት እዩ። ማይኖራ ዋን ስሬሽ ገናና እዳልዎ ደን ባይንደራ ደዳላይና ኣለና ላብ ግሬ ደን ደፊለር ኣለና ካብ ማይኖራ 30% ክንወስድ ከለና 10% ካብ ናትና ባይንደር ንወስድ ዝተረፈ ኮምፖዚሽን ከዓ በቲ ናትና ፊለር ንብሎ ዘለና ነቲ ማርብል ዳስ ገናካ ዝመሉ ኣለና ማለት እዩ። ሕጂ ጥቐንዲ ዕላማና እንተርእና ነዚ ንሓደ ገዛ ብወልኩት እንድሕር ከምፕላስን ኤጀንት ንጥቕመና ኢልና ብወልኩት ገና ንሸፊልናዮ ሓደ ካብ ክራክ ሬዚስታንት ትኾነና ኣሎ ዝኾነ ቀጢፉ ክራክ ነት ዎን ንሓደ ከዓ ነቲ ሕብሪ ዝለኸናዮ ከዓ ፕሪዘርቭ ናይ ግባት ተኽእሎ ኣለዎ ብብዝሒ ብውሕድ መጠን ገርና ሕብሪ ዝለኸናዮ ንውሕድ በለ ዓመታት ንውሕድ በለ ሰዓታት ንውሕድ በለ ዓመታት ክፀንሓልና ኽእል እቲ ንለኸ ሕብሪ ከዓ ብውሕድ በለ ሕብሪ ዝለኸናዮ ነዊሕ ዓመታት ክኽደልና ክእል ማለት እዩ። ኣብ ዝሰርየና ሕጂ ናቲ ስሙዝነስ ኣለዎ ስሙዝነስ ኢምፓርት ገበርና ዘለና ናይ ሕብሪካ ክንለኸ ንኽእል ማለት እዩ። ኣብ ሕብሪ ተመፂና ከዓ ነቲ ናትና ፕላስቲክ ኤጀንት ምስ ገበርናዮ እዚ ንምንቃዕ ሕግዘና ኢልና ቻልና እንታይ ክንውስኸሉ ንኽእል ሕብሪ ከዓ ምስ ኢንኮፕሬት ክንገብረሉ ከዓ ንኽእልና ማለት እዩ። ሕብሪ ኢንኮፕሬት ገርና እንተለኸልና ኸ ነዚ መስል ማለት እዩ። ሕብሪ ከዓ ረዚስ ገብረልና ማለት እዩ። ንውሕ ዝበለ ዓመታት ከዓ ሪዘርቭ ገብረልና ክእል ማለት እዩ። ድሓድ ካብ ዓብይኻ ክራክ ሬዚስታንስ ዝኾነኻ እቲ መንደቕናስ ንውሕ ዝበለ ዓመታት ክፀንሕ ክእል ማለት እዩ።
2: ሽመይ ጀሲካ ተለባል ተማሃሪት ኮምፒተር 5 ዓመት እየ። ንሰርሖ ዘለና ስራሕ ካ ብዛዕባ ኣስመራ ዲጂታል ትዊን ምፍጣር እዩ። እዚ ከዓ ከምንታይ ዝተበገሰ እዩ ቱሪዝም ናይ ኤርትራ ኣብዚ ሕጂ እዋን ስታቲክ ኢሜጅ ስራሕ እዮም ዘርእና ወይ ከዓ ቴክስት ስትራይ ማለት እዩ ውጪ ዝኾነ ኢመርሲቭ ዝኾነ ፊሊንግስ ዘይብሉ ወይ ድማ እቲ ሂስትሪ ዳይሬክት ዝኽርደና ዘይክእል ማለት እዩ። ሕጂ ግና ብዛዕባ ብምንታይ ገርና ኣለና ብዲጂታል ትዊን ሰሪሕና ኣለና ማለት እዩ። ንኣብነት ናይ ኣስመራ ኣልቤርጎ ሆቴል ነዚ መስል ስራሕና ማለት እዩ። ከምዚ ጌርናስ ናቪጌት ክንገብሮ ንኽእል ሓደ 3D ሞዴል ምስራሕ ይትዕላማ እዚ ከዓ ቀንዲ ብሰንኪ ወይዘር ዲግሬድ ዝኸውን ዘለዎ ኣርትሬኮ ቢልዲንግ ናይ ኣስመራ ኣብዚ ሕጂ ስቴት ዘለዎ ፕሪዘርቭ ምግባር ማለት እዩ። ንዝመፅእ ጀነሬሽን ሽዑ ነዚ መስል ነይሩ ኢልካስ ከተርዮም ካልኣይ ካኒ ነቲ ኣብዚ ሃገር መፂ ክርኢ ዘይከኣለ ብኦንላይን ጥራይ ነዚ ዌብሳይት ፈሎ ብምግባር ነቲ ኣርትሬኮ ቢልዲንግስ ናይ ኣስመራ ክርዮም ይኽኣል ማለት እዩ። ካልእ ድማ ንሆቴላት ኣብ ክንዲ ኣድቨርታይዝመንትናተን ኣብ ክንዲ ብኖርማል ዝኸውንቲ ብከምዚ ዓይነት 3D ሞዴል ገይሮም ነቶም ቱሪስትስ ብ3D ሪኦም ኦንላይን ቡክ ከም ዝገብሩ ይገብርዎም ማለት እዩ። ነዚ መስል ስራሕ እቲ ፊቸርስ ከዓኒ ዲፈረንት ፊቸርስ ኣለዎ እዚ ንኣብነት እቲ ዩዘር ንድሕዳ ዳርክ ሙድ ክርያ ደሊ ነዛ ፕሌይስ ከምዚ ገይሩ ይርዮ ንድሕዳ ብሳንሰት ሙድ ክርዮ ደሊካ ከምዚ እናገበረ ይርዮ ማለት እዩ ካልእ ድማ ኤክስሬይ ሙድ ኣለዎ ከምዚ ጌርና ክንሪኦ ንኽእል ኢና ፕላስ ከዓኒ ብቪኣር ጌርና ከዓ ክንሪኦ ንኽእል ኢና ኢንተር ቪኣር ሙድ ኢልና ከምዚ ጌርና ክንሪኦ ንኽእል እዚ መስል እቲ ቢልዲንግ ናይ ኣስመራ ማለት እዩ ናቪጌት ክንገብሮ ንኽእል ኢና ኣብ ክንዲ ብስእሊ ጥረ ኣልቤርጎ ነዚ ትመስል ዝብልናስ ብቪድዮ ንከሎይ ከምዚ ጌርና ክንሪኦ ምኽኣል
3: ነዛ ቪኣር ጌርና ሕጂ እንታይ ኢና ክንገብር ልክዕ ብዚ ዌብሳይት ክንሪኦ ዝፀናሕና ሲ ልክዕ ናቲ ቦታ ኢመርስ ኮይና ብኡ ንገልፅ ኣለና ማለት እዩ ሕጂ ልክዕ እዚኣ እሰብ ኣብ ዝኾነ ንኣብነት ሓደ ቱሪስት ንበል ብዛዕባ እታ ሆቴል ደልይዋ ዘሎ ኢፍኦል ኢንፎርሜሽን ምእንቲ ክረክብና ዕላማ ዘሎ ሽዑ ነዛ ቪኣር እዚኣ ነዛ ሄድሰብ እዚኣ ምስእተዋ ሕጂ ኣነ ልክዕ ነታ ደልያ ዘለኹ ቢል ልክዕዋ ኣለኹ ኣብታ ሩም ኣለኹ ማለት እዩ ልክዕ ኣብታ ቦታ ከም ዘለኹ ኮይኑ ንኹሉ ፓርት ናቪጌት እናገበርኩ ይርኢ ኣለኹ ማለት እዩ ሕዚ እዚ እቲ ዕላማ ማለት እዩ ናትና ክስታይሲ ኢመርስ ኮይኑ ትሰብ ልክዕ ናብቲ ቦታ ማ ፊዚካል ከይከደ ሲ ናብቲ ቦታ ከይከደ ንሱ ኢመርስ ኮይኑ ንክንሪኦ እዩ ማለት እዩ ድሕሪ ነቲ ቱሪስት ናይቲ ሃገር ዘሎ ኢንካሬጅ ንገብር ኣለና ማለት እዩ
4: ከመይ ወኢልኩም ስመይ ሩፍ ተዓረፋ ይነበሃል 5ሻ ዓመት ተማሃሪት ኮምፒተራዊት ነፍታትን ምህንድስና ኣብዚ ሎ ማዓንቲ ብምክንያት ኢንጂነሪንግ ደይ ኣዳሊናያ ዘለና ፕሮጀክት ድማ ንኮምፒተር ሳይንስን ኢንጂነሪንግ ወኪልና ደዘርት ሎክስ ብሪዲንግ ስዋርም ሙቭመንት ፕሪዲክሽን ሲስተም ትብል ሲስተም ኣዳሊና ኣለና እዛ ሲስተም እዚኣ እንታይ እያ ትገብር ብኤኣይ ዝተሓገዛ ሞዴላት ተሓጊዛ መፃኢ ናይ ኣንበጣ ኩነታት ኣቐዲማ ትንቢት ትነግረና ማለት እዩ ሕጂ ሓፈሻዊ ብዛዕባ ኣንበጣ ክንርኢ ንድሕር ኮይና ኣንበጣ ካብ ምዕራባዊ ክፋል ናይ ኣፍሪቃ ክሳብ በዓል ፓኪስታን ክሳብ በዓል ህንዲ ሓንሳብ ክሳብ በዓል ቻይና ይበፅሕ ትዝርግሑ ማለት እዩ እዚ ድማ ምችኡ ኩነታት ኣየር ወይ እውን እቲ ዓይነት ሓመድ ከምኡውን ካልኦት ኣከባብያዊ ፅልዋ ስለ ዘለዎ ማለት እዩ ኣብ ኤርትራ ንድሕር ተመልኪትና ድማ ከምዚ ንሪኦ ዘለና ኣብ ሰሜናዊ ክፋል ናይ ሰሜናዊ ቄሕ ባሕሪ በዓል ቃሮራ ኣብ ዓበት ሽዕብ ዝያዳ ተሪዮ ናይ ኣንበጣ ኣሎ ማለት እዩ ንምንታይ ኢና ሕጂ ንሕና ደዘርት ሎከስት መሪፅና ዘለና ወይ ኣንበጣ ምድረ በዳ መሪፅና ዘለና ምክንያቱ እዚ ኣንበጣ ምድረ በዳ ዝበሃል ካብ ኤፍኤኦ ከምኡውን ካብ ሚኒስትሪ ሕርሻ ብዝረከብናይ ሓበሬታ ተቐንዲ ሓደገኛ ዝኾነ ስለዝኾነ ማለት እዩ ምክንያቱ እዚ ንኣካል ዘጥቅዕ ኮይኑ ካልእ እውን ከምዚ ኣብዚ ስእሊ ንምልከቶ ዘለና ኣብ ሓደ ትርቢዒት ኪሎ ሜትር ክሳብ 80 ሚልዮን ዝኸውን ዕስለ ኣንበጣ ክዓስል ይኽእል ማለት እዩ እዞም 80 ሚልዮን ዕስለ ድማ ኣብ ውሽጢ 6ዱሽተ ሰዓት ዘይመልእ ግዜ ከባቢ ናይ 35,000 ህዝቢ መግቢ ከህልኹ ይኽእሉ ማለት እዩ ስለዚ ክሳብ ክንደይ ብመዓልታት ብሳምንቲ ንድሕርኢናዮ ክሳብ ክንደይ ኣዕናዊ ምዃኑ ክንምልከት ንኽእል ማለት እዩ ንሕና ሕጂ ከም ተምሃሮ ኮምፒተር ሳይንስን ኢንጂነሪንግ እንታይ ዓይነት ፍታሕ ኢና ንፅና ዘለና ኣብዚ ክንምልከት ንኽእል ኢና ሕጂ ከምዚ ንሪኦ ዘለና እዚ እቲ ስእላዊ መግለፂ ናይቲ ዳታና እዩ ኣብዚ ከዓ እቲ ዳታና ብከምዚ ዓይነት ኣገባብ ኣብቲ ዳታ ቤዝ ናኸና ሒዝና ኣለና ማለት እዩ ንምንታይ ዳታ ኣብ ዳታ ቤዝ ምትሓዝ የድልየና ምክንያቱ ሕጂ ኣብ ዘበነ ቴክኖሎጂ ዳታ ኣገዳሲ ስለ ዝኾነ እዚ ዳታና ንዝኾነ ንካልእ ዕላማታት ከምዚ ዓይነት ዝመሳሰል ሲስተም ክንሰርሕ ድሕ ኮይና ዳታና መሓዝ ከድልየና እዩ ማለት እዩ ኣሞ ዳታ ከመይ ጌርና ኢና ፕሪዲክት ንገብር ወይ ከመይ ጌርና ኢና ኩነታት ናይ መፃኢ ክንፈልጥ ንኽእል ኣብዚ ክንሪኦ ንኽእል ንኣብነት እዚ ብዙሓት ሃገራት ክንመርፅ ንኽእል ንምንታይ ኢና ናይ ብዙሓት ሃገራት ዳታ ሒዝና ዘለና ኣንበጣ ካብ ኢትዮጵያ ክመፃ ናኽእል ካብ ስዑዲ ክመፃ ናኽእል ካብ ምዕራቡን ካብ በዓል ናይጀርያ ክመፃና ስለዝኽእል ማለት እዩ ስለዚ ናይ ኩለን ዘን ሃገራት ዳታ ኣጣሚርና ሓደ ማእከላይ ዝኾነ ወይ ሲስተም ሰርሕና ኣለና ማለት እዩ ንኣብነት ናይ ኤርትራ ፕሬዲክት ገብር ንኣብነት ኣፍ ዓበት ካፍ ነክስት ትግላይ ማለት እዩ ሕጂ ዕለት ክመርፅ እየ ኣብ ዓበት ናይ መዓሰ ፕሬዲክት ገብር ደልየ ዘለኹ ኣብነት ዲሰምበር ቀንዲ ካብቲ ኣንበጣ ዝረኣየሉ ወቅቲ ስለዝኾነ ዲሰምበር ወይ ወርሒ 12 ዕለት 17 ክርእየ ማለት እዩ ነክስ ክብል እዚኣ ሳሰይቲ ገፅናትና ሕጂ ኢንተርነት ስለዘይብልና እምበር ምስ ኢንተርነት ዝተላገበት እያ እዚ ዳታና ናይ መፃኢ ዳታ ሕጂ ኣነ ክፈልጦ ኣይክእልን ግን ምዚ ዘሎ ቴክኖሎጂ ካብዘን ዓበይቲ ሳተላይት ናይ ዓድና ከነምፅኦ ንኽእል

0: ሰላምትና ትብፅሓኩም እትረይ መዋቅሩብ እንደጋኩም በርናምጅና ተባብዖ ዝህለየኩም ሓይሳብ መተቕበለትና ናዮም መውድዑና ኣው ፅበጥና ሓለት ዳርሰት ወለት ኣንሳይት ዝኸስስቱ ሰበቡ ዳርሰት ወለት ኣንሳይት ዲመሽተማዕ ለባቱ ዶር ዓብዪ ሰበቱ ወምስልና ከም ጋሻይትና እንሰር ለሃሌት መዓለመት ኸዲጃ ኣሕመድ ተጃርባ ወትላ ደረጃ ትላ ከፎክ ምስል በፅሐት መቃበለት ግንውደ ምስላቱ መታብዓትኩም እንስአ መዓለመት ኸዲጃ ኣሕመድ ኣወል እላ መቃበለት ላ ምስልና ግቲደይ ሰበት ሰማሕ ክግልና ክንሓምደኪ እንፈተ ወሊ ተጃርብኪ ግል ብዕዳት ትላ ደረጃ ትላ ለኢ በፅሓያ ብለትፈናት ኣስባብ ግሊ ግብእ ቀድር ክምሰለየኪ ትላ ደረጃ ትላ ግሊ ብፅሓ መሰል እንደገበአኪ ተጃርብኪ ግትሓኪ እግልና ሰበት ሓዘና ትባህለትላ ሃደፍ ካክም ሰኣል ክልዶል ሓተ ወለት ኣንሳይት ደረጀት እግትብፃሕ ለደረጀት ላእላ ትበፅሕ ዲብ ንእሽናሃ ለእስር ዲብካ ዲብ ንእሽናካ መናበረትካ ኣውሊታት ለመስል ሰበት ለእስር ዲብካ እንቲ ንእሽናኪ ክፉዓላ ክፉዕ ዓብየኪ እንደተንብቲ ባህለት ንእሽ እንደህለየኪ ለመናበረት ወሊታት ክፉዕ ዓለት
1: ዲብ ንእሽና ምን ንርአ ኣና ብክር ቤት ኣና ምስላ ብክር ግብኣቸ ዲብ ኩሉ ከማ ንርእዮ ብክር እንደተሓንቀቓት ዝዓበ ዲብ ቤት ወምስላ ዲባ ፍጋሪት ናይላ ድራሰት ወናይላ ልግባ ምንጋቤ ኣወል ዶርዓ ብላ ተለህ ዋልዴንቶም ዋልዴን ኣወል ኣብየ ናይ ሰብዒን ወክለ ምናድልቱ እቡ ሰበት ግብኣቱ ሂየኒ ግልየ ዓብዪ ዶር ዲባ ድሩስየ ተልሃ ባህለቱ ግላ ግላ እብትዳእየት ወላ ዲባ መንበረት ልግባእ ምንጋቢ ኣነ ኣብ ክሱስ መንበረት ናይ ሓያት ሓበት ለእሊ ወደይኮሆ የለብየኒ ኩሉ ከም ንኡሽ ለለዓብዮ ዓብኮ ከማ ንኡሽ በክት ድራሰት ግልርከብ ዲብ ለውቅት ልግባእ ውዕምር ልግባእ በክት ድራሰት እንደረከብኮ ዲብለ ደረጀት ላ በፅሓኮ ባህለቱ
0: እቲ እብትዳእየት ሄን እብትዳእየት እንደ ደርሲ ታዕሊም ክፉዓላ ክልዶል ዲብ ታዕሊም ለመናበረት ምስልናት ኣለት ገይስ ካ ዲብ እብትዳእየት እንቲ ክፎ ደረስኪ
1: እብትዳእየት ዲብ ቤት ምህሮ ሕድሪ ሰማእታት ምን ኣወላይ ስክ ሓምሳይ ፈስል ዲበ ደረስኮ ከማ ኣዘሌናሆ ኣዝለ ረውደት ኣትየት ኣናኒ ምን ኣወላይ ፈስል ኣነ ኣንበትኮ ለዕምር ለረውደት ግል ድረስ ዲቡ ለብየ ለኣኑ ዲብ ቤት ሰበት ትዳእየት ናይ ለድራሰት ዓለ ግሌ ቀደም መድረሰት እትየቸ ኣብ ዋልዴኒ ሕሩፍ ወገለ ለፀበጥኮ ዲቡ ወቅት ዓላ ቀደም ኣወላይ ፈስል ኣንበቶቸ ክንሰበት ዓላ ትክንድቤኮ ብይ ኣወላይ ፈስል ኣነ ኣንበትኮ ዲብ ኣወላይ ፈስል ጉሮም ፍገሪት እስክ ሓምሳይ በፅዕ ምስላ ምን ኣወላይ ስክ ሳልሳይ ለነስኦ ደረሰ ኣንዓልኮ እዘሊ ኩሉ ግሊ ግባእ ላኪን ካብ መለወቅት ለቤኮካ ዶር ናይ ዋልዴንቱ ዲብ መድረሰት ኣበላ ዲቡ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 16 ክሳብ ዕለት 29 ወርሒ 4 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ፀብጻብ ምስ ንጅምር ዝተመዝገበ ቁፅሪ ሓደጋታት 120 እዩ ነይሩ። መጠን ሞት 3፣ ከቢድ መጉዳእቲ 36፣ ፎክስ መጉዳእቲ ድማ 53 ተመዝጊቡሎ። ኣብ ንብረ ዝወረደ ዕንወት ምስ ንዕዘቦ ድማ 495250 ዝግመት ዕንወት ይወሪዱ። ምናልባት ምስቲ ቅድሚ ሕጂ ዝነበረ ስታስቲካዊ ፀብጻብ ኣገናዚብና ምስ ንዕዘቦ ኣብ ዝሓለፈ 2 ሰሙን ዝነበረ ሓደጋታት እቲ ቁፅሪ ብመጠኑ ጉድል ኢሉ፣ ከምኡ ውን ኣብ ንብረ ዝወረደ ዕንወት ብመጠኑ ጎዲሉ ንዕዘቦ ኣለና። ናብ ዞባታት ምስ ንኸይድ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 9፣ ፎክስ መጉዳእቲ ድማ 18 ተመዝጊቡሎም። ኣብ ንብረ ዝወረደ ዕንወት ከዓ 74,000 ናቕፋ ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ደቡብ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት 1፣ ከቢድ መጉዳእቲ 16፣ ፎክስ መጉዳእቲ 13፣ ኣብ ንብረ ዝወረደ ዕንወት ድማ 145,000 ምናልባት እቲ ዘጋጥም ዘሎ ቁፅሪ ሓደጋታት ምስቲ ኣብ ንብረ ዝወር ዘሎ ዕንወት ኣገናዚብና ምስሊ ንሪኦ እቶም ኣብ ዞባ ደቡብ ዝተኸስቱ ሓደጋታት ኣዕነውቲ ሓደጋታት ምንባሮም ዘረዳእና ስታስቲካዊ ፀብጻብ እዩ። ናብ ዞባ ዓንሰባ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 እዩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 3፣ ኣብ ንብረ ዝወረደ ዕንወት ድማ 133,750 ናቕፋ ዝግመት እዩ። እዚ ድማ ኣብ ዞባ ዓንሰባ ዝነበሩ ሓደጋታት ውን ኣዕነውቲ ሓደጋታት ምንባሮም እዚ ኣብ ንብረ ዝወረደ ዕንወት ገለ መረዳእታ ክህበና ክኢል ኣሎ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 18፣ ኣብ ንብረ ዝወረደ ዕንወት ከዓ 114,100 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነብል እውን ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት 1፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1፣ ኣብ ንብረ ዝወረደ ዕንወት ከዓ 28,400 ናቕፋ ዝግመት ዕንወት እዩ። ምስቲ ቅድሚ ሕጂ ዝመፀና ዝነበረ ፀብጻብ ናይ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነወዳድሮ ድማ ኣብ ንብረት ብዙሕ ዕንወት ክወርድ ኢና ንዕዘብ ነርና። ኣብዚ ዝሓለፈ 2 ሰሙን ግን ኣዝዩ ውሑድ ዝኾነ ኣብ ንብረ ዝወረደ ዕንወት ኢና ተዓዚምና። እዚ ድማ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ 2 ሰሙን ዝነበሩ ሓደጋታት ብተዛማዲ ዝሓሹ ሓደጋታት ምንባሮም ዘረዳኣና ሓደ ነጥቢ እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ነብል ድማ ሕጂ እውን እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብዘይ ኣገባብ ንድሕሪት ምምላስ 14፣ ኣዝዩ ተፀጊዕኻ ምሕላፍ 13፣ ንኣጋር ቀዳምነት ዘይምሃብ 13፣ ሓደገኛ ኣመራርሓ 17፣ ርሕቐትካ ዘይምሕላው 13፣ መስመርካ ዘይመሓዝ ድማ 11 ሓደጋታት ዝኸተሉ ዝዓበዩ ጠንቅታት ዝነበሩ ኣብ ዝሓለፈ 2 ሰሙን እዮም። ብስእላዊ መግለፂ ኣብ ዝሓለፈ ሰሙን ካብ ዝተኸስቱ ሓደጋታት ከም ኣብነት ክንጠቕሶም ንኽእል ሓደጋታት ምስ ንርኢ ድማ እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ ሽማንጉስ

ታይ ብዕለት 23 ወርሒ 4 2026 ዘጋጠመት ሓደጋ እያ። እቲ ጠንቂ ናይዚ ሓደጋ ድማ ክልተ ሰባት ብሽክለታ ተጎራቢቶም ነቲ ቁልቁለት ይወርድሉ ኣብ ዝነበሩ እዋን፣ እዛ ንዕዘባ ዘለና መኪና ድማ ብመስመራ ነቲ ዓቐብ ኣበት ድይበሉ ዝነበረት እዋን እዞም ተጎራቢቶም ዝነበሩ ክቆፃፅርዋ ብዘይምኽኣሎም ናብቲ መስመር ናይታ ተሽከርካሪት ወይ ናይዛ መኪና ብምእታው ተጋጮም ናብ ሓደጋ ዝሰዓበ እዩ። ጠንቂ ናይዚ ሓደጋ ድማ ብሽግለታ ምጉርባት ከምኡ ውን መስመርካ ዘይመሓዚና ክንጠቕሶ ንኽእል ኢና። ኣብ ተጎርባታይ ከቢድ ዕንወት ክወርድ እንከሎ ኣብቲ ኣጎራባታይ ድማ ቀሊል መጉዳእቲ ወሪድሎ። ብንብረት ኣብ ንዕዘቦ እውን ናያስታት 10,000 ናቕፋ ዝግመት ዕንወት ወሪዱ ተዓዚምና። እዚ ድማ ኩሉ ግዜ ብሽግለታ ክንጎራበት ከም ዘይብልና እዚ ዘጋጠመ ሓደጋ ሓደ ኣብነት ናይቲ ከጋጠም ዝኽእል ሳዕብየን እዩ። እዚ ጥራይ ዘይኮነ እውን እዛ ንዕዘባ ዘለና ሓደጋ እውን ብዕለት 7 ወርሒ 4 2026 ኣብ ሰዓ 8 ፍረቓን ናይ ንግሆ ኣብ ከባቢ ማይጨሆት ዘጋጠመት ሓደጋ እያ። ጠንቂ ናይዚ ሓደጋ ድማ ቀዳምነት ዘይምሃብን ስቶፕ ምጥሓስን እዩ። እዚ ንዕዘቦ ዘለና መራሒ ተሽከርካሪ ናብ ፅርግያ ኣብ ዝሕወሰሉ ዝነበረ እዋን ነዛ ተሓልፍ ዝነበረት ታክሲ ቀዳምነት ክህባ ነይርዎ። ቀዳምነት ከይሃበ ክሕወስ ኣብ ዝፈተነሉ ድማ እዚ ንዕዘቦ ዘለና ሓደጋ ኣጋጢሙ። ዋላ እኳ መጠን ሞት እንተዘይነበረ ኣብ ንብረት ግን ከቢድ ዕንወት ኣጋጢሙ ንዕዘቦ ኣለና። ስለዚ ኩሉ ግዜ ናብ ፅርግያ ኣብ እንሕወሰሉ እዋን ወይ ድማ ስቶፕ ዝብል ታቤላ ኣብ ዝፅንሓና ጠጠው ኢልና ቀዳምነት ሂብና ተኸታቲልና ናብ ፅርግያ ክንሕወስ ከም ዘለና ድማ ካብዚ ሓደጋ እዚ ክንምሃሮ እንኽእል ነጥቢ እዩ። እዚ ንዕዘቦ ዘለና ሓደጋ እውን ብዕለት 21 ወርሒ 3 2026 ሰዓት 5 ፍርቓን ናይ ንግሆ ኣብ ከባቢ መቓበር ሓርበኛታት ናይ እምባደርሆ ወይ ድማ ኣብ መላገሲ ናብ በዓል ገረሚ ገጽካ ዘጋጠመ ሓደጋ እዩ። ዓይነት ናይቲ ሓደጋ መኪና ምስ እንስሳ እዩ። ንእንስሳ ቀዳምነት ብዘይምሃቡ መራሒ እዛ ተሽከርካሪት ዘጋጠመ ሓደጋ እዩ። ስለዚ ኩሉ ግዜ ኣብ እንጓዓዘሉ እውን እንተ እንስሳታት ኣብቲ ከባቢ ኣለው ነቶም እንስሳታት ቀዳምነት ክንህቦም ግዴታና እዩ። ምክንያቱ እቶም እንስሳታት ማዕረ ሰባት ኮይኖም ንተሽከርከርትና ብግቡእ ክርድእዋ ስለ ዘይክእሉ ቀዳምነት ሂብናዮም ክንጓዓዝ ድማ ኣገዳሲ ነጥቢ እዩ። ስለዚ ኩሉ ግዜ እንስሳታት ኣብ ከባቢና ኣብ እንዕዘበሉ እዋን ነቶም እንስሳታት ቀዳምነት ሂብና ክንጓዓዝ ድማ በዚ ኣጋጣሚ መልእኽቲና ከነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶም እንከላኸል። ሰላም።

0: ዓርቢ 17 ሕዳር 2023 ሰዓት 7 ምሸት እዩ። ኩነታት ኣየር ከተማ ዓዲ ቀይሕ ኣዝዩ ጥዑም ስለ ዝነበረ ብዝሕ ዘለዎ ሰብ ኣብ ጎደናታት ንፋስ ክወስድ ይረአ ነበረ። ሓንቲ ጓል 9 ዓመት ቆልዓ እውን ምስ ወላዲታ ኣብ ምዉቕ ዕላል ሰጢመን ክንቀሳቐሳ ይረአያ ነበራ። ምስ ዓበየት ክትኮነላ እትደልዮ ናዕለለታ ወላዲታ ድማ ኣብኣ ዘለዋ ተስፋ እናገለጸትላየን ዝጓዓዛ ነይረን። እንተ ኤሪቴል ብድሕሪአን ገዲፈን ናብዑና ብርገፀን ጉዕዞን ቀጸላም። ኣብ መንጎ ግን እታ ቆልዓ ወላዲታ ገዲፋ ጽርግያ ክትሰግር ብግስ በለት። ናብ ጸሊም ጽርግያ ኣትያ ቁሩብ ስጉምታት ምስ ከደት ግና ብየማና ብፍጥነት እትመጽእ መኪና ተዓዘበት። ንመወዳእታ ግዜ ገጽ ወላዲታን ብርሃን ዓለምን ትርኢ ከም ዘላ ግዲ ትረዲእዋ ሰገጥ ኢላ ጠጠው በለት። ንገለ ካልኢታት ቅዝዝ ኢላ ኣብራኻን ፈጥፈጠሞም ክትቅድማ ብምሕሳብ ስጉማ ብንሃር ቀጸለት። ፈቲና ግን ክኾነላይ ከኣለን። እታ ተሽከርካሪት ብኽድር ፍጥነት መጽእ ብምንባራ ኣየላ በወታን።
1: እዚ ወዲ መርእ መኪና መሪሑ

0: ካብ ሹቅ ይድብገስ ነይሩ ናይ ሹቅ ፒያሳ ማለት እዩ ካብኡ ተበጊሱ ንላዕሊ እዩ ዝድይብ ነይሩ ሕጂ ናብ ናይ ወዲ ሓወቦ ይኣለኒ እዩ ዝብል ንሱ ናይ ወዲ ሓወቦ ሓሚሙ ዝነበረ ናብ እዩ ትርእሱ ኣቃኒዎ ነይሩ ማለት እዩ ናብኡ እንዳተበገሰ ከሎ ናህር ነይሩ ክቱር ናህር ነይርዎ ሕጂ ዋላ እዚ ኣብዚ ዝነበረ ተጓዓዛይ ማለት እዩ ኣጋር ተፀጊዑ ይሕሊፍዎ ሕጂ ናህር ስለ ዝነበሮ ምስ ኣዲኣ ትሰግር ዝነበረት ቆልዓ ናብዚ ታሕቲ ገፅያ ትሰግር ነራ ካብዚ ፅርግያ ወፃ ማለት እዩ ሕጂ ንሳ ናብዚ እንዳሰገረት ከላ እሱ ካ በስ መፅ ስለ ዝነበረ ናይ 3ለስተ ሚትሮ ካብ ኣዲኣ ፍንትት ኢላ እሱ ከዓ ናህር ስለ ዝነበሮ መፅኡ ብክቱር ናህር ማለት እዩ ገጪኡ ገጪዋ ማለት እዩ እ ናይ ሞት ሓደጋ ስዒቡላ እቲ ድምፂ ግን ብጣዕሚ ይረባሽ ነሩ ግብ ዝብል ድምፂ እዩ ነይሩ ሕጂ እታ ቆልዓ ዝወዲቀትላ ዝነበረት ሞታ ኣብዚያ ቦታ እዚኣ እያ ነራ እታ መኪና ካብ ርሒቓ ናይ 50 ሚትሮ እያ ደው ኢላ እ ካብታ ቆልዓ ዝነበረቶ እታ መኪናን ናይ 50 ሚትሮ ጋግ ነይርዎ ማለት እዩ እ ንሕና ምስ መፅእና እታ ቆልዓ ሆስፒታል እያ ከይዳ ፀኒሓትና ኣጋጣሚ ትመፅእ ዝነበረት ምስራሓት ከይድ ዝነበረት ሆስፒታል ኦምፕላንስ መፅያ ናብ ኣፅዒኖም ንሆስፒታል ወሲዶማ ማለት እዩ ሆስፒታል ከይደ እታ ቆልዓ ዓሪፋ ፀኒሓትኒ ንዓይ ዓሪፋ ፀኒሓትኒ ጅማሃርምቲ ነይርዋ እታ ቆልዓ ኣብዚ ሰለፋ ብጣዕሚ በቃ ክስተይ ተቢሉ ነሩ ተቐዲዱ ነይሩ ሰለፋ ሰለፋ ተቐዲዱ ኣብዚ ርእሳ እዚ እውን ምንቃዕቲ ነይርዋ እዚ መንጋጋ እዚ ተሰይሪ ዓቐቕ እዩ ዝብል ከምዚ ዓቐቕ ዓቐቕ እዩ ዝብል እጁ ደም ብእዝና ዛር ነይሩ ብርእሳ በዚ ኩሉ ነብሳ ማለት እዩ ኣብዚ ኣፍ ልባ ከዓ ልሕፃፅ ነይርዋ ከምዚ ሙሉእ ዝወደቐቶ ልሕፃፅ ነይርዋ ስታታ ማለት እዩ ድሕሪ ወዲና ንዓ ማለት እዩ ኣድራሻ ክወስደላ ኢለ ኣዲኣ ነይራ ምስኣ ነቲ ኣዲኣ ኣድራሻ ናይታ ቆልዓ ክበላ ኢለ በቃ ወላ ሓንቲ ክትብለን ኣይካኣለትን ወላ ትሽም ናይታ ቆልዓ ንክትነግረን ስ ኣይካኣለትን
1: ካብዚኣ ብያሳ ትበጊሰ ዓዳቂሕ ወ ኣብ ዓዳቂሕ ብያሳ ትበጊሰ እንዳክትኩ ተቃኢርተ ለያ እታ ሓደጋ ተጋጢማ ወዲ ሓቦ ሕሙም ነይሩ እንዳክድኩ በቃ ድሽምላ ገፀ እንዳክድኩ ተቃኢርተ ምስ በፃሕኩ ምስ ኣዲኣ ብሓንሳብ ንጓዓዝ ነርና እሶም በዚ ኮይኑ ኣነ ከዓ በዚ ፀቕዒ ኮይነ ንጓዓዝ ነርና ሽዑ ዓሊፈ ምስ በልኩ በቃ ጎህያ ኣትያትኒ ካብ ኣዳም ምልቓሲ ጎህያ ኣትያትኒ ሸዓ ንዓ ክድሕን ኢለ ናብዝን ናብዝን ከይደ ግን ኣትያትኒ እያ ምስ መፃኹ ኮይኑ ሕጂ ንዓ ከውፅ ኢለ ናብዚ ክኸይድ ኣዲኣ ፅኒሓ ተጣው ክብል ኣትያትኒ እያ ከቀብኣ ምንቅስቓስ ኣይነበረኒን ሸዓ መራፂ ኣይነበረኒን

ኣብ ምምራሕ ተሽከርካሪት ኣድህቦ ኣዝዩ ኣገዳሲ እዩ። ኣእምሮኻ ብኻልእ ተሰሪዑ እናሃለወ ተሽከርካሪት ክትመርሕ ብፍጹም ኣይግባአን። እታ ተሽከርካሪት ክትመርሓ ሓላፍነት ወሲድካ ክሳብ ዝሃለኻ ብምሉእ ኣድህቦ ናይ ብሓቂ ክትመርሓ እዩ ዘለካ። ኣድህቦኻ ዘጉድል ነገር ኣጋጢሙካ እንተሃልዩ ምዝዋር ኣቋረፅ ወይ እውን ናብ ንቡር ተመሊስካ ከም ዘለኻ ቅድም ኣረጋገጽ። ምኽንያቱ ናትካ ሸለልትነት ንብዙሓት ክልክም ስለ ዝኽእል ተሃዊ ኸባ ነዚኣ ኽርክብባ እናበልካ ኣእምሮኻ ብኻልእ ተሰሪቑ እናሃለወ ብፍጥነት ምምራሕ ከኣ እሞ ንጥፍኣት መንገዲ ምጥጣሕ ማለት እዩ። ብፍጥነት ምምራሕ ምልክት ክእለት ኮይኑ ዝስምዖም እውን ውሕዳት ኣይኮኑን። ናህሪ ብፍጹም ምልክት ክእለት ኣይኮነን ኮይኑ እውን ኣይፈለጥን። ክኢላ መራሒ ተሽከርካሪት ዝበሃል ብምሉእ ኣቓልቦ ዝመርሕ ፍጥነቱ ሓልዩ ብሕግታት ትራፊክ ዝምርሐን ድሕነት ነብሱን ህዝቡን ኣቐዲሙ ብሓላፍነት ዝመርሕ እዩ። ብፍጥነት መሪሑ ክኢላ ኮይኑ ዝስምዖ ሰብ ንነብሱ ዘታልል እዚ ሓላፍነታዊ እዩ። ኣብ ኣዋጅ ቁፅሪ 154 እዝባር 206 ኣዋጅ ትራፊክ ፅርግያ ምስ ፍጥነት ኣተኣሳሲሩ ኣስፊርዎ ዘሎ ዓንቀፃት እንተተወቂስና ዓንቀፅ 30 ንካብ ክሊ ከተማ ወፃኢ ክህሊ ዘለዎ ድረት ፍጥነት ብኸምዝ ስዕብ የነፅሮም። ሓደ ዝኾነ መራሒ ተሽከርካሪት ኣብ ዝኾነ ፅርግያ ናይ ገዛ ሞተር መኪና ወይ ሞተር ብሽግለታ ኣብ ሰዓት ካብ 100 ኪሎ ሜትር ንላዕሊ ክመርሓ ኣይፍቅድን። ክልተ መራሒ ናይ ንግዲ ተሽከርካሪት ኣብ ሰዓት ካብ 80 ኪሎ ሜትር ንላዕሊ ክመርሓ ኣይፍቅድን። ሰለስተ መራሒ ሕዋስ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢታን ሓውሶ ተሰሓቢታን ናይ ሕርሻ መሳርሒ ወይ ዝኾነ ካልእ ናይ ሞተር ተሽከርካሪት ኣብ ሰዓት ካብ 70 ኪሎ ሜትር ንላዕሊ ክመርሓ ይፍቀዶን። ከምኡውን ካብ ከተማ ወፃኢ ኣብ ድልድላት ኣብ ሰዓት ካብ 20 ኪሎ ሜትር ኣብ ዓድታት ድማ ኣብ ሰዓት ካብ 35 ኪሎ ሜትር ንላዕሊ ኣይመርሕን። ዓንቀፅ 31 ብግዲኡ መራሒ ተሽከርካሪት ኣብ ውሽጢ ክልል ከተማ ብዛዕባ ክህልዎ ዘለዎ ደረት ፍጥነት ብኸምዚ ዝስዕብ ኣስፊርዎ ይርከብ። ሓደ ዝኾነ መራሒ ናይ ገዛ ሞተር ተሽከርካሪ

0: ጋሪት ወይ ሞተር ብሽክለታ ኣብ ዝኾነ ጽርግያ ኣብ ሰዓት ካብ 60 ኪሎ ሜትር ንላዕሊ ደረት ፍጥነት ክምርሕ ኣይፍቅድን። ክልተ ዝኾነ መራሒ ናይ ንግዲ ተሽከርካሪት ዝለዓለ ዝፍቀድ ክብደታ ካብ 3500 ኪሎ ግራም ዘይዛይድ ወይ ናይ ህዝባዊ ኣገልግሎት ተሽከርካሪት ኣብ ሰዓት ካብ 40 ኪሎ ሜትር ንላዕሊ ኣይፍቅድን። ሰለስተ ዝኾነ መራሒ ናይ ንግዲ ተሽከርካሪት መጠን ክብደታ ካብ 3500 ንላዕሊ ዝኾነት ሕዋስ ናይ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢትን ሓውሲ ተሰሓቢትን ናይ ሕርሻ መሳርሒ ወይ ካልእ ሞተር ተሽከርካሪት ኣብ ሰዓት ካብ 30 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀድን። ብዘይካዚ መራሒ ተሽከርካሪት ናብ ከተማ፣ ዓዲ፣ ዕዳጋ፣ ቤት ትምህርቲ ወይ ሆስፒታል፣ ናብ ሰንጠቂት ጽርግያ፣ መሰጋገሪ ኣጋር፣ ኩርናዕ፣ ጸቢብ ድልድል ወይ ናብ ዝለዓለ ጫፍ ናይ ዓቐብ ወይ ናይ ቁልቁለት ክቐርብን ከሎም ወይ ኣብ ጸቢብ ድልድል፣ ጸቢብ ጥውይዋይ ጽርግያ ኣብ ዝመርሓሉ ግዜ ወይ ተረኣይነቱ ድሩት ኣብ ዝኾነሉ ኣብ ልዕሊ ኣጋርን ካልኦት ተጠቀምቲ ጽርግያን ፍሉይ ሓደጋ ክህሉ ኣብ ዝኽእለሉ ኩነታትን ናይ ተሽከርካሪት ፍጥነት ከም ዝጐድል ይገብር። ነዚ ክግለጽ ጸንሐ ደረት ፍጥነት ጥሒስካ ኣብ እትኸደሉ እዋን ግን ውፅኢቱ ሓደገኛ እዩ። እዚ ኣብ ዓዲ ቀይሕ ዝረኣናዮ ሓደጋ እምበኣር ነዚ ዘጉልሕ ኣብነት እዩ።
1: ጠንቂ ሓደጋ ሕጂ ናህር እዩ ናህር እዩ በቃ ኩቱር ናህር ነይርዎ። ምክንያቱ ኣብ ከተማ ከምኡ ዓይነት ናህር ክትከይድ ኣይፍቀድን እዩ። ክቱር ናህር ነይርዎ። ናይታ ቆልዓ እውን ነይሩ እዩ። ከመይ እንድሕሪ ኢልካኒ ኩሉ ግዜ ንመኪና ስኻ ኢኻ ትሕልዋ ትሕልወካ ኣለዋ እንዲ ኣውቲስታ ሕልወካ ኣለዎ ንስኻ ከዓ ትሕልዋ ማለት እዩ። መኪና ትመፅእ እንድሕር ኣላ ኮይና ቀዳምነት ትገብሮ ነገራት ኣሎ። ቀዳምነት ንኣገር ዋላ ዳ ይኹን እምበር ንስኻ ከዓ መኪና ትመፅእ እንድሕር ኣላ ኮይና ጎይኻ ክትኣትዋ የብልካን ክሰግራይ ክቅድማ እየ ክትብል የብልካን ሳ ናይ ቴክኒክ ክስታይ ስለ ዝኾነት ንሳ ክትቅድመካ ትኽእል እያ ክቅድማ እየ እንዳበልካ እጀዛ ቆልዓ ክቅድማ የላ ሰጊራ ክትከይድ ክትብል እያ ገጫታ ደላ ማለት እዩ። ስለዚ ኣጋር ሸለልትነት ክገብር የብሉ ኣብ ምንቅስቃሳት ውሲ ተጥንቃቐ ክህልዎ ክኽእል ኣለዎ። ብፍላይ ከዓ ኣብ ፅርግያ ማለት እዩ ትንሽተ ምስ ምዃና ቅልጣፍ እያ መኪና መፅያ እንታይ እያ ክትገብራ ክትክእል ሓክስታይ ሓሳብ የብላ ንሳ እጂ ክቕልጥፋ ኢላሳ ዋዒ እዩ ክቕልጥፋ ኢላሳ ብተግ ኢላ ስለደኸደት ንሳ ከዓ መፅያ ገጫታ ማለት እዩ። ስለዚ ጠንቂ ናይ መኪና ናህር ክንብሎ ከለና ጠንቂ ናይታ ቆልዓ ከዓ ተሃዋኺ
2: ዕሊ ሱሳ ክኸይድ ከዓ ኣብ ክል ከተማ ስለዝኾነ ኣይፍቀዶን እዩ። ንዝኾነ ድሕነት ከድሕን ስለዘይኽእል ተሽከርከርቲ ሰብ ዝሰርሖ እዩ። ጎማ ክነጥረካ ውይ ንኽእል እዩ ሃንደበት እኳ ፍሬኖ ውን ከዓ ኣብካ ክእል እዩ ሃንደበት ምስኣተወካ ሽዑ ናበይካ ክተብል ኣንፈትካ ካ ክስሕት ማለት ናብ ሓደጋ ትቃላዕ ኣለኻ።
0: ውፅኢት ሓደጋ ተጣዒስካ ዘይምለስ ክሳራ እዩ። ህይወት ሰብ ምስ ሓለፈ ንብረት ምስ ዓነወ ጣዕሳ ትርጉም የብሉን። ብሰንኪ ሓደጋ ኣብ ማሕበረ ቁጠባዊ መድያት ሕብረተሰብ ዝወረደ ሃስያ ቀሊል ኣይኮነን። ብዙሓት ስድራ ቤታት ብዘይ ጠዋሪ ይተርፋም፣ ኣብ ሕልሚ ዝነበሮም እውን ራእዮም ይኽለፍ፣ ብሚልዮናት ዝግመት ዕንወት ንብረት የጋጥም። ወላውካ ሓደጋ ወዝቢ እንተኾነ ብሸለልትነት ዘጋጥመሞ ከቢድ ሃስያ ዘውርዱ ሓደጋታት ግን ማእልያ ይብሎምን። እዚ ድማ ኣብ ተሽከርካሪት ደይምና ክንመርሕን ከለና ክንስከሞ ዘለና ሓላፍነት ከቢድ ምዃኑ ዘዘኻኽር እዩ። ኣጋር እውን ጽርግያ ኣብ ዝሳገረሉ እዋን ከባቢኡ ተቆጻጺሩ የማነ ጸጋሙ ተዓዚቡ ክሳገር ግዴታ ኣለዎም። ምክንያቱም ዋላ እውን ቀዳምነት ናትካ ኣብ ዝኾነሉ እዋን ኣብ መስርሕ ቴክኒክ መኪና ጸገም ከጋጥም ተኽእለሎም። ከምኡ እውን ኣተኩሮ ኣውዲሉ ዘሎ መራሒ ተሽከርካሪት ከጋጥመካ ስለ ዝኽእል ብምስትውዓል ምስጋር ውሕስነት እዩ። ብዘይካዚ ወለዲ ንደቅና ሓደገኛነት ጽርግያን ኣገዳስነት ብጥንቃቐ ምስጋርን ከንረድኦም ይጽናሓለይ ዘይበሃሉ ዕዮ ገዛ ምዃኑ እዚ ሓደጋ እያው ኣብነት እዩ። ቆልዑት ከጋጥም ዝኽእል ሓደጋታት ዘይክርድኦም ይኽእል እዩ። ብምኽርን ማዕዳን ንቕሓቶም ከነዕቢ ድማ ኣገዳሲ እዩ። እዚ ክንሪኦ ጸንሐና ሓደጋ ኣብነትን መምሃርን እዩ እሞ ህይወትና ክትወሓስ መጻኢና ክጽብቕ ሃየ ደኣ ኩልና እናተሓላለና ውሕስነት ብዘለዎ መንገዲ ጽርግያና ንጥቐመሉ።
1: ሕጂ ካብዚ ሓደጋ እዚ ብዙሕ ነገር ኢና ክንምሃር ንኽእል። ሓደ ኣካይዳና ክንዕርኽ ከም ዘለና ዘቆልዓ እዚኣ ክትሰግር ክትብል እያ ገጭዋ ናይ ሞት ሓደጋ ስዒብዋ ደሎ ማለት እዩ። ሕጂ ኣብ ኣካይዳና ብጣዕሚ ክቱር ጉያ ዝተሓወሶ ኣቓልቦካ ካሲኢልካ ብዛዕባካ እንዳዕለልካ ከለካ ገለገለ ሰብ ኣሎ ሕጂ ክላክ ይሩሉ ዋላ እውን ዘይሰምዕ ሰብ ኣሎ እንዳኸዳ ከለዋሲ ኣረጋውያን ኣለው ተምሃሮ ማለት እዩ። ዞም ህፃናት ከዓ ትሕቲ ዕድመ እዚኦም ሕጂ ኣቓልቦኦም ዳርጋ ኣብቲ ፀወታን ኣብትናይ ዓቤትካ ኣብቲ ዕቤት ንስለ ደሎ ዳርጋ ባዕሎም እዮም ቶም መራሕቲ መካይን ዝጎሲዎ ማለት እዩ። ሕጂ ኣነ ክብሎ ዝደሊ ኣጋር ኣጋራብ ፅርግያ ክኸዱ ክንቀሳቀሱ ክኸዱ ኣለዉሲ ነገዶም ሒዞም ክኸዱ ኣለዎም ሸበድ በድካ ዘይምባል ሕጂ እቲ ሓደ መኪና እዳበፀት ብታ መኪና ንድሕር በዝ ገፃ ትመፅላ በዝ ቆሪፁ ክኸይዱ ሸበድ በድ ይብሉ ትሪኦም ሕጂ ቢብ የብለልካ እዚ ወዲ ሕጂ ከስሒታ ኢለ ብዙሕ ናብዝን ተቃሊሰ እዩ ዝብል ሕጂ ደው ኢላ ተትኸውን ንሳ ወይ ንሱ ደው ኢሉ ነይሩ እንተዝኸውን ኣይሞ ሓደ ግን እንታይ እዩ ግን እዚ እንተታትም ድ ኣብ ሕሉፍ ኬንካ እንተ ክትብል ኣይትኽእልን ኢኸ ግን እጂ እዚኦም ኣጋር ብጣዕሚ ኣብ ፅርግያስ ካብ ኩሉ ክዕሾ ክፃወት የብሎም እዞም ህፃናት ዓበይቲ ኣረጋውያን እውን ከምኡ ብሓፈሻ ኣረጋውያን ንቆልዑ ጥራሕ ዘይኮነ ወላት መንእሰይ እውን ኣካይድኡስ ጥንቆቅ ክኸውን ክኽእል ኣለዎ
3: ዋ ሕጂ ሓደጋ ክልሻዕ ሓደጋ ወዝቢ እንድዩ ግን ወዝቢ ኢልካ ጥራይካ ዘይኮነስ ጥንቃቐን ኣብቲ ትንቀሳቀሰሉ እዋን ኣብ ግምት የቲካ ክትከይ ዝግብኣካ ሓደ ናህር የድልኒ ፃዕቂ ህዝቢ ዘለዎ ቦታታት መራሕቲ መካይን ተጠንቂቆም ክኸዱሉ ዝኽእሉ መንገዲ ከምዚ ምስ ዝግበሪቲ ድሕነትንቲ ሓደጋታትን ክግታእ ዝኽእል ስለዚ ነብሲ ወከፍ ኣሽከርካሪ ዝመርሕ ሰብ ኣብ ግዜ ዝንቀሳቀሰሉ እውን ኣድህቦን ኣብ ካልእ ከይገበረ ክንቀሳቀስን ክሰርሑን ከም ዘለዎ ይቲ ዝያለ ሓበሬታ ንህቦ ኣጋር ወይን ብመንገዲ ክሕዝ ከም ዘለዎ ናይ መካይን በየን እዩ ፈልጥ እዩ መብዛሕትኡ ሸለልትነት ኣለ መኪና ኣብ ፅርግያ ተኣኪብካ ምኻድ የጋጥም እዩ ካብ ከምዚ ዓይነት ክምሃሩን ወይ ከምኡ ዓይነት ሓደጋ ከየጋጥመ ኢ ከዓ ቀዲምካ ትጥንቀቕ ሓደጋ ምስ ኣጋጠመ ተጋጢሙ ወዲእካ ኢኸ ማለት እዩ ስለዚ ሓደጋ ቅድሚ ምፍፃሙ ወይ ግበን ቅድሚ ምፍፃሙ ኣቀዲምካ ነብስኻ ገቲእኻ ነታትካ ኣካይዳኻን ቅስቃስካን ተዋፅርካ ክትከይድ ከም ዘለካ ጥራይና ሓበሬታ ነመሓላልፍ
4: ኩቱር ናህሪ ካብ ኣውቲስትታት ዝመፅእ ትራፊክ ኣሎ የለን እንዳበልካ ሸለልትነት ርኢኻ ትራፊክ ንድሕር ኣሎ ቀስክ ንብል ትራፊክ ንድሕዘ የለ ከዓ ክንጎይ እዚ ኩሉ ሓደጋታት ዝፍፀም ዘሎ ብሰንኪ እዚ ናይ ትራፊክ ሸለልትነት ምርኣይና እዩ ኩቱር ናህሪ ናብ ሓደጋ እዩ ዘጋልፅ ኩቱር ናህሪ ምግባር ብጣዕሚ ሓደገኛ እዩ እዛ መኪና እዚኣ ሰብ እዩ ሰሪሕዋ ስለዚ ፍረይኖ ኣለኒ ኢልካ ክትጎይ እንስሳ ኣትወካ ሳይክል ተኣትወካ እግረኛ ኣቱ ዓባይ ሰበይት ተኣትወካ ዓበይቲ ሽማግለታት ኣትወካ ክእሉ እዚ ኩቱር ናህሪ ግን ሰብ ስለ ዝሰራሕ እዛ መኪና እዚኣ ፍረን ክትሕዝ ኣይትኽእልን ኢኻ ኣንሸራቲቱ ናብ ሓደጋ እዩ ዘቃልዓካ ኣብ መኪናን ኣብ ንብረትን ኣብ ሰብን ተምፀኦ ጉድኣት ከዓ ብጣዕሚ ከቢድ እዩ ስለዚ ኩሉ መራሒ መኪና ኣብዚ እዋን ዝጓዓዘሉ ዓቕምታቱ ርኡ ደሴት ርኡ ኣብ ዝኾነ ሓደገኛታት መንገዲ ንትራፊክ ከይተፀበና በዓልና እውን ክንርዳእ ኣለና
5: ሕጂ ብዝያዳ ኣብ መንእሰያት ኣነ ከተኩር ምልከት መኪና እንተ ኮይኑ ምልከት መኪና ማለት ስፒድ ኣይኮነን ወይ ፍጥነት ኣይኮነን ምልከት መኪና ቀሲ ኢልካ እንተኸድካ ኩሉ ግዜ ክተድሕን ትኽእል ኢኻ ክእለት ከዓ ኣብ ጉያ ኣይኮነን ካብ ጉያ ዝመፅእ በጀካ ክሳራ በጀካ ሓደጋ በጀካ ዘይተደለየ ክሳራታት ካልእ የለን ማለት እዩ ቀሲ ኢልካ እንተኸድካ ግን ሓደጋ ብመጠኑ ዋላ ወዝቢ እኳ እንተኾነ ሓደጋ ክትከላኸሎ ክተድሕኖስ ትኽእል ኢኻ ክተፍክሶ ትኽእል ኢኻ ካብቲ ዘጋጥም ኣዝኻ ስፒድ ንሕር ሃልዩካ ግን ዝኾነ ንኣብነት ካብዚ ገረብ ውፅእ ኢሉ ወይ ካብዚ ጎደና እዚ እቲው ኢሉ ንሕር ኣብዛ ጎደና ኣትዩ ብዘለካ ስፒድ ፍሬኖ እንተ ደኣ ሒዝካ ንዕኡ ክተሃርሞኢኻ ስኻ ውን ናይ ምግልባእ ተኽእለሎ ወይ ካልእ እውን ኣብ ካልእ ተሽከርከርቲ ውን ሓደጋ ክተብፅሕ ኢኻ ማለት እዩ
6: ሕድስ ዝኾነ ሰብ ተጠንቀቦ ከይድ ኣለዎ ክልዕትካ ክስተፍግሉ ኣለዎም ዝብል ዋላ ሓንቲ ፍትረፍቶ ክዱ ቀሲሎም ክኸዱ ኣለዎም ኣብ ሹቕ ማለት እዩ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፅጋታት ባሕርና ከመይ ቀኒኹም? ናይ ሎሚ መደብና ብዛዕባ ድሕረ ባይታ ትካል መፍረጫው ምፅዋዕ ኮይኑ ከምኡ ውን ድሕሩ ዝተመስረተ ትካል መፍረጫው ሓሊባይን ዝድህስስ መደብ ይክህልወና ሓቢርና ንከታተል።

0: ዝተበገስናሉ ግዜ ጸጥታ ዝሰፈነሉ ናይ ሰማይ ብርሃን ዝነገሰሉ ኣጋወጋሕታ እዩ ነይሩ። ቅድሚ ፀሓይ ክነኣቱ ኣንጊህና ኢና ተበጊስና። ኣንፈት ጉዕዞና ካብ ወደባዊት ከተማ ምፅዋዕ ንሸነኽ ሰሜን ኣስታት 43 ኪሎ ሜትር ርሒቓ እትርከብ ትካል መፍረጨው ሓሊባ እዩ። መንገድና ሰላም ዝዓሰሎ ዓድታትን በረሚ ወቒሮ ብየማን ብጸጋምን ገዲፍና ብገረብ ተምርሙሳት ዓጂብና ሕልፍ ሕልፍ ኢሉ እውን ቀላጥ ቦታ ይተሰኣነን። ሓሊባይ ክነኣቱ ገለ ኪሎ ሜትር ምስ ተረፈና ሓንሳ ወሪድኩም በፂሕኹምሞ ዘለኹምሞ ቦታ ኣስተማቕሩ ዝብል እንክመስል ዳሕረዋይ ጎማ ነፈሰ። ከባቢና ኣስተማቒርና ጎማና ቐይርና ሓሊባይ ደበኽበልና። ሓሊባይ ምስ ኣተና ሓደ ካብቶም ባህርያዊ ትዕድልቲ ዝኾነ ምንጪ ኩሉ ዓይነት መቐረት ኮይኑ ዝነብር ዶብ ዘይብሉ ትሕዝቶ ጸኒሕና። እዚ ብክልተ ባእታታት ሶድዮምን ክሎሪንን ብምውሃድ ዝፍጠር ማዕድን እዩ ጨው። ንድሕሪት ምልሲ ኢልና ምስ ንርኢ ጨው ካብ ጥንቲ ኣትሒዙ ኣብ መነባብሮ ወዲ ሰብ ንዝተፈላለየ መዓላ ዝውዕል ዝነበረን ዘሎን ኮይኑ ብተዛማዲ ኣብ ሃገርና መልፍዕ ቆርበትን ኣብ መግብን ንጥቀመሉ። ትካል መፍረጨው ሳሊና ካብ 1907 ኣትሒዙ ብቐጻሊ ፍርያምነት ሕርሻ ጨው ኣብ ሃገርና ንኽዓቢ እጃሙ ከበርክት ጸኒሕን ኣሎን። ሳሊና ትካል መፍረጨው ኣብ 1907 ብኢጣላውያን ገዛእቲ ካብ ዝምስረት ኣትሒዙ ጨው ዘፍሪ ዝነበረን ዘሎን ትካል እዩ።
1: ቅድሚ እዚ ትካል እዚ ምምስራቱ ግን ህዝቢ ኤርትራ ምስ ጨው ሌላ ነይርዎ እዩ። ምክንያቱ ኣብ ሓስመትን ኣብ ቡሬን ቦርደሊ ኣብኡ ዝፈሪ ጨው ኣብ ሕብረተሰብ ኤርትራ ብግማልን ብካልእ መጓዓዝያን እንዳተኸፋፈለ ህዝቢ ኤርትራ ካብቲ ፀጉ ይጥቀም ነይሩ እዩ። ዋላ ቀድሚ ዞም ጣልያውያን ምምስራቶም ነዚ እዚ ትካል ግን ብ1907 ብስም ሰንሽታ ኢታልያና ፐርለሳሊና ኤሪትሪየ ዝብል ስም እዩ ተመስሪቱ ማለት እዩ። ብኢጣልያውያን ዝተመስረተ ኩባንያ መፍረጨው ኤርትራ ብዝብል ስም እዩ ተመስሪቱ። ኣብቲ ዝተመስረተሉ ግዜ ኣቐዲሙ ስለ ዝኾነ ዝጥቀመሉ ዝነበረ መሳርሕታት ኣዝዩ ምዕቡል ኣይነበረን። ሓይሎም ከዓ ብጉልበት እዩ ነይሩ ስራሕ ብጉልበቲ ብባዴላ ብኣብራዛ ብሰንኬርሎ ብዓረብያ ብከምኡ ጌርካ እዩ ነይሩ ትጉዕዞ ማለት እዩ። 1950ታት ግን እቲ መሳርሒታት ምዕቡል ተኣታት እዩ። ሃርቨስተርስ፣ ሎደራት፣ ትሬለራት፣ ትራክተራት ዝኣመሰላ ተኣታት እየን። ምዕቡል መሳርሒ ስለ ዝተኣታተወ እቲ እቶት እንዳበርከተ ኸይዱ ማለት እዩ።

0: እዚ ኣብ ከተማ ምፅዋዕ ግራር ተደኪኑ ዝርከብ ትካል ምስ ምስፋሕ ወደባዊት ከተማ ምፅዋዕን ካልኦት ምኽንያትን ካብ ዝርከበሉ ኣከባቢ ንኽግዕዝ ኣብ 204 መደብ ወፂሉ ዝነበራ ግራውቲ ጨው ካብ ምፍራይ ደው ከም ዝበላ ይግለጽ።
1: መፍረጩ ምፅዋዕስ ካብዚ ቦታ ክለቅቕ ኣለዎ። ስለምንታይ ባፅዕ ትሰፍሐ ኣላ? እዚ ቦታ እውን ዞባና ፃዕዳ ዳርጋ ኮይኑ ከምዘ ናይ በዓል ዱባይ ናይ በዓል ጅቡቲ ገለ ብኣህጉራዊ መልክዕ ፅቡቅ ክከበ ክእል እዩ ተባሂሉ ተኣሚኑሉ ኣዋጅ ተኣዊጁ

0: እንዳታ ተስፋ ቆሪፅና ዝነበረ ብተሞክሮ ብዘዕለለና ኣብ ናይ ዓጊግ ዝነበሮ ግዜ እዩ። ኣብቲ ናይ ቀደም ኣብ ሜዳ ከሎ እዚ ሲ ከምዚ ለምባእ ለምባእ እንዳበለ ኣሸጊርና ምስ በልናዮ ሲ መስተንፈስ ክህልዎ ኣለዎ። መስተንፈስ እንድሕር ዘይገበርኩምሉ ከስራሓኩም ኣይክእልን ኢልና ብኤክስካቫተር ጌራ ንሕጂ ይኩዕታ ኣብ ጎና ማለት እዩ እታ ነታ መገዲ ናሓልፈላ ኣብ ጎና ከይደ ብኤክስካቫተር ጌረ ይኩዕት። ምስ ከዓትኩ እተን ኣብዚ ዝነበራ ማይ ብታሕቲ ኣክንዲ ዝመፃንስ ብጎን እየን ነቲዐን መፅአን። ሕጂ እቲ ማይ ኣብዚ ዘሸግረና ነበረ ናብኡ ነፊሱ መንፈሲ መስተንፈሲ ኢና ጌርና ኣሎ። ያ ሕጂ ዓባይ ታራያ ተፃዊቱ ንሕና ወዲና ኢና ነርና ህንፃ ሰዋ እውን ከምኡ ኣይንሰርሕን ኢና መኻይንና ዓንየ ናብዚ ክንስሕበን ንካልእ ዕላማ ንካልእ ስራሓት ዝፅበየን ዘሎ ሲ ኣብዚ ጥራይ ሰዓንየን ይሽከላ ሞ ክጎትዎ ከለዉ መሊሱ እቲ ሰልሚ ስለ ዝኾነ ይሸጉሮም ነይሩ። ሕጂ ክንደየ ቲ መስሓቢአን እቲ ናይ ባሊስትራት ናይ ገለግለ ክንደየን ተበላሽየን። ሕጂ ምስ ከምዚ ጠጠዋ ኣቢልና ኣለና እዚ ኢሎምና ኣብ መወዳእታ እዚኣ ዓይነት ተኣሽሙ ምስ መፀት ፅቡቕቲ ፍታሕ ተረኺባ
1: ነዚ ኩሉ ብድሆታት ሓሊፎም ናብዚ ደረጃ ዓወት ዘብፅሖም ጥበብ ተበላሕትነትን ሓቦን ተፀዋርነትን ኣብ ናሓድሕዶም እዩ። እዚ ትካል ኣብ ፅዑቕ ናይ ምሕፋስ ስራሕቲ ይጸኒሕና ነዚ ንምዕባይን ንምስፋሕን ናይዚ ትካል ዝግበር ዝተፈላለዩ ናይ ቅየሳ ስራሕቲ እዩ። እዚ ትካል ሓደ ካብቲ ዝዓበየ ብልጭኡ ኣብ ነበርቲ ናይዚ ከባቢ ዝኸፈቶ ናይ ስራሕ ዕድላት እዩ። በዚ መሰረት ነቶም ተቐማጦ እውን ንዝረኸቦ ረብሓን ኣገዳስነት ናይዚ ትካልን ኣዝዩ ዕዙዝ ይገብሮም።
0: ሕጂ መፂኦምና ደሎ ብፍላይ ንኣሹ 34 ዙርዮም ደቁ ቂሮ እውን ኣለውና ሓናፊፅና ኢና ነካይዶም ዘለና እቲ ስራሓት ድሮ ሶም ሒዞም እዮም ዘለዉ

0: ትካል መፍረጫው ሓሊባይ ትካል ጥራይ ዘይኮነ ቤት ትምህርቲ እውን እዩ ካብቶም ምስኦም ዝሰርሑ ሰራሕተኛታት ካብ ዝነበሮም ዓውድታት ካልእ ክእለት ሞያ ኣጥርዮም እዮም
1: ወላ ሓንቲ ዳርጋ ኣይፈልጡ ነይሮም ክብለካ ክእል ክመፁ ከሎ ሕጂ ግን ክኢሎሞስ መሊኾሞስ ነቶም ብፆቶም ኣብነታውያን ኮይኖም ክንደያ ሕጂ ሓደሽቲ መፅኦም ሳናንዝተቆፅሩ ኣለዉ ሕጂ ከም ኣብነት ኮይኖም ንዕኦም ስለ ዝረአዮ
0: ኣብ ኤርትራ ጨው ብክልተ መንገዲ ይፈሪ ሓደ ንጥዕና ወዲ ሰብ ውሕስነት ንኽህልዎን ንዝተፈላለዩ ነገራት ንኽንጥቀመሎም ዘየፀጉሙን ብስነ ፍልጠታዊ ኣገባብ ተኸትሉ ዝምስራሕ ትካል ኮይኑ እቲ ካልኣይ ድማ ብዝተፈላለዩ ግላውያን ዝፈሪ ዝግባእ ምስራሓት ስለ ዘይሓልፍ ንወዲ ሰብ ጎዳእቲ ዝኾኑ ባእታታት ካብዚ ጨው ስለ ዘይእለዩ ሃሳይ ይኸውን ስለዚ ዮም እምበኣር ዘመናውን ባህላውን ተባሂሎም ዝፍለዩ ብዘመናዊ ዝፈሪ ትካል መፍረጨው ሓሊባ እዩ
2: ዋላ ስታንዳርድ ምስክርሉ ሚኒስትሪ ጥዕና ምስክርሉ ዝኾነ ጨው ኣብ ኤርትራ ብዘይካ ዚ ናይ ሳሊና ጨው ንምግቢ ከገልግል ብቕዓት ዘለዎ ጨው ኣይፈርን
0: ጨው ከተፍሪ ሰለስተ ዓበይቲ ማይ ዝኽዝኑ ግራውቲ መስራሓት ትኽተል ነፍሲ ወከፎም ዝተፈላለየ ቀመማዊ ዕማም ይወሃቦም ነዚ ክትገብር ሓያል ጎኒ ናይ ቅየሳ መሬትን መሃንድስን ክኢላ ስነቐመምን ይሓትት
3: ጸጋታት ባሕርና

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ

0: ክከናውን ኣሎ ንኩሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተ ማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቑታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ፀጋታት ባሕርና
0: ኣብ 2 ሰሙናዊት መደብ ፀጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ፀጋታት ባሕርና
1: ኣብ ኤሪ ቲቪ
0: ፀጋታት ባሕርና

0: ብቕዓት እተፍርየ ጨው ብብዙሕ መለክዕታት እዩ ዝረጋገጽ። ኣብቲ ዝፈረየ ምህርቲ ጨው ዝርከቡ ትሕዝቶ መዓድናት ከም ቀንዲ መዐየሪ ይውሰድ። ንምግቢ ንጥቀመሉ ባእታ ጨው ሶድየም ክሎራይድ ጥራይ እዩ። እዚ ንዕዘቦ ዘለና ኩሉ ፃዕርታት እምባር ነዚ ባእታ ንበይኑ ከም ዝተርፍ ንምግባር እዩ። እንተኾነ እዞም ባእታታት ዝተፈላለየ ባህርያት ዘለዎም ብምዃኖም በብጠባዮም ካብዚ ማይ ከምዝእለዩ ምግባር ዝሓሸ መራፂ እዩ።
1: ጨው ንምፍራይ ብመጀመርያ ደረጃ እንታይ የድልየና? ሓሙሽተ ነገራት ክማሉ ይኽእሉ ኣለዎም። ቀዳማይ ብርታ ዝበለ ፀሓይ ማለት እዩ፣ ናይ ፀሓይ ፀዓት። ካልኣይ ባሕሪ ክህሉ ኣለዎ። ሳልሳይ እቲን ጋብላታት ትሰርሐን ማይ ዘይትሩቃ ክኸውን ኣለዎን። ሂሚዲቲ ወይ ከዓ ጠሊ መጠን ናይ ተኤር ትሕት ዝበለ ክኸውን ክኽእል ኣለዎ። ብርታ ዝበለ ንፋስ ካ ህሉ ኣለዎ። እዚአን እንዳር ተማልየን ጨው ክፈሪ ይኽእል እዩ ማለት እዩ።
0: ነዚ ካብ ባሕሪ ዝተጨንጉዐ ማይ ናብ ሰለስተ ጋብላታት ምቅያር ድማ ኣካል ናይዚ እዩ። ነቶም መዓድናትን ብዘፍታ ደሮናታት ዝመፁ ርስሓትን ዝሓቆፈ ማይ ባሕሪ ናብዚ ጋብላታት ተበጊሱሎም። ብቐዳምነት ዝኣትዋ መህፈፊ ጋብላ ኮይና ኣብዚ መስርሕ ካልሲየም ካርቦኔት ዝተባህለ ባእታ ይተርፍ። ኣብዚ መስርሕ ብቐጻሊ መጠን ሕፍሰት ናይዚ ኣብ ጋብላ ዝኣተወ ማይ ባሕሪ ይዕቅን። ቀዳሚቲ ጋብላ ናብታ መሕፈሲት ተባሂላ እትፅዋዕ ጋብላ ይሰግር። ኣብዚ እቲ ብጀሶ ዝብል ልምዳዊ ኣፃውዓ ዝፍለጥ ካልሲዮም ሳልፌት ዝግ ዝብለሉ ዓቐን ክሳብ ዝበፅሕ ይጸንሕ።
1: ጨው ወይ ካ ሶድየም ክሎራይድ ንኸተፍሪ እዞም ባእታታት ዘለዉ ክእለዩ ይኽእሉ ኣለዎም። ካብቲ ናይ ባሕሪ ማይ ማለት እዩ ክእለዩ ስለ ዘለዎም ክንኣልዮም ክንክል ኣለና ማለት እዩ። ሕጂ ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚኢታዊት ይበፅሕ ማለት እዩ። ሕብሰት ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚኢታዊት ይበፅሕ። ሕጂ እዚ ናይ ባሕሪ ማይ ፓምፕ ጌርካ ገሊልካ ብገለልቲ ማሽን ገለልቲ ኣለዋ ኣብዚ ናህና ነብሲ ወከፈን 2000 ኪቢክ ሜትር ኩቦ ማለት እዩ ኣብ ሰዓት ጭንጉዓ ማለት እዩ። ምስ ተጨንጉዖ እቲ ናይ ባሕሪ ማይ ናበይኣቱ ናብ መፈፊ ጨው ወይ ከዓ ኢቫፖሬተር። ሕጂ ተጨው ኣብቲ ናይ ጨው መስርሕ መጀመርያ እንታይ ና ንገብር? ሰለስተ ደረጃ ኣለና። እቲ መስርሕ ፍራክሽናል ክሪስታላይዜሽን ይበሃል፣ ምምቕቓል ማለት እዩ። እቲኦም ዘየድሉ ባእታ ንላዕለኻ ሶድየም ክሎራይድ ምፍራይ ማለት እዩ። ሕጂ ኣብ ሰለስተ ኢና ንመቕሎ። መህፈፊ ወይ ከዓ ኢቫፖሬተር ይበሃል ቀዳማይ። ብካልኣይ ደረጃ ንረኽቦ ከዓ መሕፈሲ ወይ ከዓ ኮንሰንትሬተር ይበሃል። ብሳልሳይ ደረጃ ነቐምጦ ከዓ መፍረይ ጨው ግራት ወይ ከዓ ጋብላ ወይ ከዓ ክሪስታላይዘር ተባሂሉ ይፅዋዕ ማለት እዩ።
0: ገረብ ምግራብ ንቐላጥ ቦታታት ከባብን ብዓይነቱን መልክዑን ሰሓቢ ይገብሮም። ብዓይንኻ ርኢኻ ከተስተማቕሮ ኣስተማቒርካ ጥቕሚ ገረብ ክትርዳእ ኣይትሽገርን። ብኡ ድማ ኣብ መናፈሻ ንጽባቐ ኣብ ትካላት ገረብ ምግራብ ብብዝሒ ዝረአ። ብፍላይ ኣብ መታሕትን ቈላን ሙቐት ዘለዎን ቦታታት ገረብ ብብዝሒ ኣብ ዝሰርሕሉን ስርሖም ወዲኦም ከጽልሉሉ ገረብ ይተኽሉ እዮም። ኣብዚ ትካል መፍረጮ ሓሊባይ እውን ገረብ ምትካልን ምክትታልን ኣካል ዕዮም እዩ።
2: እሞ ኣካል ስራሕና ደይ ንገብሮ እዚ ምግራብ ምስቲ ንጥፈታት ናይ ትጨው ምስኡ ኣካል ስራሕና ጌርና ደይ ንሕዞ ተባሂሉ ሚኒስተር እዩ ደፍርዮ ኣብ መንበሪ ገዝኡ በዓሉ ፍርዩ በዓሉ ብመኪንኡ ሒዝልና እዩ ድመፅእ። ዳሕራይ እንዳኸድና እውን በዓልና ክንወስድ ጀሚርና እዚ ትርእይዎ ዘለኹም

ኣግራብ ካብኡ እዩ ትመሰረቱ። ስለዚ እንዳዓበየ ምስ ከደ ሓደ ኣትክልተኛ ሞ ንግበር ነዚ ዝከታተሎ ኩላትና እቲ ምዱብ ስራሕና ስለ ዘለና ክጥዕመና ኣይክእልን እዩ። ስለዚ እሞ ሓደ ኣትክልተኛ ይገበር ተባሂሉ ንዋና ካየደ ስራሕ ሓደ ክቆፅረልና

0: መንእሰይ ኣፍራይን መሃዛይን ተበላሕታይን ሃናፅን ከም ምዃኑ መጠን ባይታ ክረክብ ግድን እዩ። ከዓይን ከበርክትን ወትሩ ረሃፁ ከይሓንስሰ ይዓይ ሽግ ብርሃን ድማ ይውልዕ። በዚ ድማ እዩ መንግስቲ ይፅንሓለይ ከይበለ ባይታ ብምፍጣር ሞያን ፍልጠትን ንምቕሳም ዝለዓለ ባጀት ሰሊዑ ኣሚሩን ዘምህርን ዘሎም። ብመንፅሩ ድማ ኣብ ዝተዋህቦም ስራሕ ዓብዪ ኣበርክቶ ዝገብሩ ዘለዉ ገለ ማሽናት ሒዞም ገለ እውን ዝተሰብረ ኤስካቫተር ኣብ ምፅጋን ብልሽት ኣብ ምስናዕን ይርከቡ። ኣባላት ትካል መፍረጫው ሓሊባይ ኣብ ቀረብ ጨው ዝገብርዎ ዘለዉ ብዘይፀዓድ ሓይሎም ቀሊል ዘይኮነ ኣበርክቶ ይገብሩ ኣለዉ።
1: ኣብቲ ስራሕ ዘሎ ኣበርክቶ ናይ ባሓቂ ንኡዳት እዮም ንኡዳት እዮም ንፉዓት ውፍያት እዮም ዝተባሃልዎ ወይ ኣብ ተመደበሉ ስራሕ ኩሉ ብዓወት እዮም ዝስርሕዎ ንፉዓት ከ ኣብቲ ናይ ዲስፕሊን ኣብቲ ናይ ምእዙዝነት እዚኣ ከምዚኣ ግበርዋ እዚኣ ከምዚኣ ግበርዋ ተልካዮም ወዲኻ ኣለካ ድሕሪዩ ተሰሪሓ ክፅንሓካ እምበር ተወንዚፋ ይፀርሕን እያ ታስራሕ ከምኡ እንዳበለ ዩ ሕጂ ካብቲ ዝነበረና ንኡስ ኣካይዳ ዝነበረና ድኹም ኣካይዳ ዝነበረና እሳቶም ብምምፃእ ከምዚ ዓይነት ውዳበ ምስ ፈጠርና ውድባት እዮም።
0: እዚ ኩሉ መስርሕ ምስ ሓለፈ በዘን ማሽነርታት በዞም ሓያላት ኣባላት የውህበካ ዘብል ክእለት ቅልጣፈ ይእዳዎም ነዘን ማሽናት ሸኹርተት ከብልዎን ክትርኢን ከለኻ ብምልከቶምን ክእለቶምን ትሕበን። ናውቲ ማሽናት ከም ናውቲ ነብሶም እዮም ዝፈልጥዎን ዝእዝዝዎን። በዚ ኸዓ ድንቂ ክእለት የብለካ።

ኣብ መወዳእታ ጨው ንብዙሕ መዓላታት ከም ዝውዕልን ከም ዝጠቕመናን ትካል መፍረት ጨው ሓሊባይ ካብ መጀመርታ ክሳብ መወዳእታ ብትስፍዋት መንእሰያት ብሕጉስ መንፈስ ገረብ እናተኸሉ ቦታ ሓሊባይ ናብ ለምለም ንምቕያር እኹል መፍረት ጨው ንምስሳን ብዘይፀዓድ ሓይሎም ይጓይ ኣለው።

ክቡራ ተኸታተልትና ከመይ ፀኒሕኩም? ሓፈሻዊ ብዛዕባ ትካል መፍረጫ ሓሊባይ ዝድስስ መደብ ይቐሪቡና ፀኒሖም ኣብዚ ምፅ መደብ ብካልእ ትሕዝቶ ክሳብ ንረኸብ ተስናዩ ንኽሉና

ምስጢር ዓወት ህዝቢ ኤርትራ እንታይ እዩ ዝብል ሕቶ ዘዕርፍ ኣይኮነን፣ ብቐሊሉ ኸዓ ዝግለጽ ኣይኮነን። ምኽንያቱ ሰውራ ኤርትራ ተዋጋእቲ ነፈርቲ ኣይነበሮኦን፣ ሓበርቲ ሳተላይት ካርታታት ኣይነበሮን፣ ከበድቲ ኣጽዋር ሒዙ እውን ኣይተበገሰን፣ ናይ ወጻኢ ሰራዊት ኣይዓሰበን። ካብ ምንታይ ደኣዩ እቲ ዅሉ ዓወት? ልዕሊ ሓይሊ ስለ ዝነበሮ ጽንዓት፣ ጽንዓት ብዝኾነ ሓይሊ ክመክኽን ክጠፍእን ኣይከኣለን። ነብሲ ወከፍ ተቓላሳይ ዝዓጠቖ ሓይሊ ንሱ እዩ ነይሩ። ጽንዓት ጽንዓት ብዝሃምም ድምፂ መዳፍዕ ኣይደሃልን። ሕጺጽን ምጺን ብዝብል ሕጭጭታ ኣጽዋር እውን ኣይርበሽን። ጽንዓት ሓይሊ እዩ ርግኣት ዝፈጥር፣ ልብን ኣእምሮን ኣካልን መንፈስን እዩ ዘበርትዕ። ጽንዓት ኣብ ኩሉ ሓይሊ ፈጢሩ። ጽንዓት ኣብ እምነት፣ ኣብ መትከል፣ ኣብ ዕላማ፣ ኣብ ራእይ፣ ኮታ ንዅሉ ምዕራፋት ጉዕዞ ቀሊሱ፣ ባህግን ሕልምን ክፈትሕ ክኢሉ። ብጽንዓት እቲ ክቕተል ክመውት ክጠፍእን ክጸንትን ዝተፈርደ ህዝቢ ንዅሉ ዘይከኣል ክኢሉ ናብ መድረኽ ዓወት በጺሑ። ምስጢር ዓወቱ ርእሲ ዅሎም ክብርታት ንዝኾነ ጽንዓት ስለ ዝወነነ እዩ።

ድሕሪ እቲ ፖለቲካዊ ዓሎቕ ዝተፈረደ መሰል ህዝቢ ኤርትራ ገዛእቲ ሓይልታት ብስውርን ቁሉዕን ፖለቲካዊ ሽርሒ ከድንንዎ ኣይከኣሎን። ብሓይሊ ብረት ፈቲኖም ኣይሰለጦምን። ብጅምላ ኤርትራዊ መንነት ንምጥፋእ ህዝቢ ንምጽናት ዘይዕርፍ ወፍሪ ተወፊሩ። ኣብ ልዕሊ ፍጡር ወዲ ኣዳም ክሕሰብ ዘይክእል ግፍዒ ተኻይዱ። ሃቐነ ጃምላዊ ህልቂት ተፈጺሙ። ዓድታት ናብ ሓሙኽሽቲ ተቐይረን። ብድሕሪአን ብዘይካ ትኪ ካልእ ዘይብለን ቁሸታት ተራእየን። ቈልዑ ዘኽቲሞም ዕላማ መግዛእታዊ ሓይሊ ኣብ ከብዲ ልቢ ኣእምሮን መንፈስን ህዝቢ ኤርትራ ዘይወፅእ ራዕዲ ምዝራእ ነበረ። በንጻሩ ግን ኣንጻር ማዕበል ዝውንጨፍ ሓይሊ ተፈጢሩ። ምስ መከራ ዝተርር ሕብረተሰብ ቀጺሉ ንብድሆታት ናብ ዕድላት ዝቕይር ወለዶ ሰሲኑ። ብዕላማን ብመትከልን ዝምራሕ መሪሕነት ገስጊሱ። ናብ ዓወት ብጽንዓት ዝበጽሕ ሰራዊት ተረኺቡ። እዚ ከባቢ ዘስተንፍስ ሰብ ጥዑም ዝምነ መንእሰይ ብስምዒቱ ክግዛእ ዕድሚኡ ዘገድዶ ጎበዝ ዓመታት ክነብር መን ይሓስቦ? ሰራዊት ሓቂ ካብ ምብራቕ ክሳብ ምዕራብ ፀሓይ ንዘይዕርፍ ደብዳብ ዝፃወር ሓይሊ ተፈጢሩ። ቦምባታት ብዘይዕርፍ ከም ዘይዕርፍ ይዘንብ። እቲ ኣብ ቅድሚኡ ብርሃን ናጽነት ዝጠመተ፣ እቲ ኪዳን ልቢ ዝኣሰረ፣ እቲ ብመትከል እምበር ብስምዒት ዘይምራሕ ተጋዳላይ ግን ኣብዚ ቃጸሎ እዚ ዓመታት ተቐሚጡ። ፍቕሪ ሃገሩን ህዝቡን ብግብሪ መስኪሩ፣ ንመሬቱ ዝግባእ ዋጋ ከፊ ኢሉ። እዚ ዛንታ ህዝቢ ኤርትራ ብቐሊሉ ዝግለጽ ታሪኽ ዓወት ኣይኮነን። እዚ መደብ እውን ዛንታ ጽንዓት ምስጢራዊ ዓወት እዩ ከንጸባረቕ።

ጉዕዞ ቃልሲ ህዝቢ ኤርትራ ጉዕዞ ጽንዓት እዩ ነይሩ። ሚዛን ናይቲ ጽንዓት እውን በቲ ክብደት ናይቲ ብድሆ ንምርዳእ ይከኣል። ትሪ ጽንዓት ሚዛን ስለ ዘለዎም ኣብቲ ዝያዳ ትሪ ዝሓትት ዝያዳ ጽንዓት ስለ ዝጠልብ እቲ ካብ 1961 ክሳብ 1991 ዝነበረ ጉዕዞ እውን ንባዕሉ እኹል ስእሊ እዩ ዝህብ። ንጉሳዊ ሓይሊ ወይ ሃፀያዊ ስርዓት ይኹን ወተሃድራዊ ስርዓት ኢትዮጵያ ኣንጻር ኤርትራ ዝተኸተልዎ መንገዲ ናይ በይኖም ናይ ዓቕሞምን ኣጀንዳ ጥፍኣትን ኣይነበረን።

ኩሉ እቲ ሽርሕን ብሓይሊ ክፍጸም ዘንቀደን መደባት ነቲ ሓርነቱ ንምጉንጻፍ ዝወፈረ ሰራዊት ሓቂ ዝዓለመ ይነበረን። እንታይ ደኣ ንመላእ ህዝቢ ኤርትራ ዕላማ ዝገበረ እዩ ነይሩ? ኩሉ ኣካል ሕብረተሰብ ኣብ ገጠርን ከተማን ኣብ ዓድን ቁሸትን ናይ ቅዝፈትን ህልቂትን ወፍሪ ኣየቋረጸን። ካብ ተራ ቦምብ ክሳብ ውጉዝ ኣጽዋር ኣብ ልዕሊ ሕብረተሰብ ኤርትራን መሬቱን ተኸስኪሱ። ኣብ ኩሉ ኩርናዓት ኤርትራ ደም ውሒዙ። ግን እቲ ደም እቲ ጽንዓት ሰሪቱ፣ እቲ ዓጽምቲ እቲ ሓያል ማእከል ቃልሲ ናይ ዓወት መንፈስን ዘይበርስ ሓይልን ሃኒጹ። ልዕሊ እቲ ዘባህርር ድምፂ መዳፍዕ መቓላሕ ዓወት ኣድሚጹ።

ሓደ መስከረም 1961 እቶም ብኣጻብዕ ዝቕጸሩ ጀመርቲ ሰውራ ናብ እምባ ኣዳል ደየቡ። እዞም ውሕዳት ተቓለስቲ ወታድራዊ ዕጥቅን ስንቅን ደገፍትን ናበይትን ኣይነበርዎምን። ሓደ እምነት ግን ነይርዎም። ውሑዳት ይጅምሩ፣ ብዙሓት ይስዕብዎም፣ ንሶም ይሓልፉ፣ ተካቲ ይቕጽልዎ። እቲ ንኡስ ዓብዪ፣ እቲ ውሑድ ብዙሕ፣ እቲ ሓይሊ ድማ ደርማስ ከም ዝኸውን ኣሚኖም። ዓእሞም ውሑድ ዘካይድዎ ስርሒት ንኡስ እንተነበረ ትእምርቲ ጽንዓት እዮም ኮይኖም ኣብ ታሪኽ ጽንዓት ፈልሲ ሓቂ ዘርኦም። ሰራዊት ኢትዮጵያ ሸፋቱ እናበሎም፣ ንሶም ግን ሰራዊት ሰውራ ተኺሎም። ከምኡ ክንዲ ዝኾነ ኣብ ውሽጢ ኣዋርሕ ድምፂ ሰውራ ኤርትራ ኣበሲሮም። ተመሃራይ ካብ ትምህርቱ፣ ሰራሕተኛ ካብ ስርሑ፣ ሓረስታይ ገዲፉ ነዊቱ፣ ኮታ ካብ ኩሉ ቀጸላ ሕብረተሰብ ናብ ሰውራ ኤርትራ ውሒዙ። ሓንቲ ብረት ንሓሙሽተ እናጸሩ ተጓዒዞም፣ መንገዲ ብጽንዓት፣ ጉዕዞ ብጽንዓት፣ ቃልሲ ብጽንዓት፣ ናብ ዓወት ከም ዝበጽሕ ቅንጣብ ጥርጣሪ ኣይሕደሮን።

ክፋል ማይ ተመክሮ ቃልሲ ተጋድሎ ሓርነት ኤርትራ ብዙሕ ብድሆታትን ጉድለታትን ነበሯ። ግን ንኡ ዝእርም ሓይሊ ክፍጠር ደሪኹ። 1970 ህዝባዊ ሓይልታት ተወሊዱ። እዞም ውሕዳት ግን ከዓ ንሓደን ሃገራዊ ዕላማን ዝተፈለዩ ተጋደልቲ ኣብ ቅድሚኦም ሓደ ሃገራዊ ዕላማ ኣቐሚጦም ውዳበ ምስጢር ዓወት ምዃኑ ኣሚኖም። ኣብ ተሪር ባይታ ደው ኢሎም ንብልሒ መላፀ ሰጊሮም ሰልፊ ናጽነት ንህዝቢ ኤርትራ ዳግማይ ተወሊዶም።

ህዝባዊ ሓይልታት ፕሮግራሙ ሲኢሉ ይነቒሉ እስትራቴጂካዊ መርሓ ጐደና ጽሒፉ ዕላምኡን መትከሉን ኣነጺሩ ሕመረት ናይ ክሉ ቃልሲ ጽንዓት ምዃኑ ኣርጊጹ ኣፍሊጡ ካብ ነገራዊ ሓይሊ ረቂቕ ሓይሊ ኣሚኑ ዝዓበየ ሰውራዊ ዕጥቂ ጥይት ከም ዘይኮነ መትከል ምዃኑ ኣነጺሩ ንሓድነት ልዕሊ ኩሉ ጽዒቱ ውዳበታት ዘርጊሑ ካብ መድረኽ ናብ መድረኽ እውን ብዕላማ ተጓዒዙ ህዝብን መሬትን በብቕሩብ ሓረ ምግባር ዝብል ሓሳብ ተግቢሩ መንእሰያት ካብ ውሽጥን ወፃእን ብኣሸሓት ተጸንቢሮም እቲ መደብ ብልክዕን ብስጡምን ቀጺሉ ኤርትራ ደው ከብሎ ኣይከኣለን ካብ ርእሳ ሓያላን ሓገዝ ሓቲቱ ኪዳን ቀይሩ እውን ናብ ብሕብረት ሶቪየትን መሻርክቱን ደኒኖ ዘይተኣደነ ኣጽዋር ጓሪቱ ኣጽዋር ጥራይ ዘይኮነ ብደረጃ ዓለም ኣብ ቅድሚ ዝስርዑ ወተሃደራውያን ሓንፅን መራሕትን ተዋሂቦ ብሕብረት ሶቪየትን መሻርክቱን ዝድገፍ ደርግ ብሚግ ከበቲ መዳፍዕን ብኩባ ዝምራሕ ሰራዊትን ንሰፊሕ ጸረ መጥቃዕቲ ተወዲቦ ሚዛን ሓይሊ ተቐያይሩ ህዝባዊ ግንባር ካብ ኣፍ ደገ ኣስመራን ካብ ጫፍ ሕንጻጽ ዓወትን ተመሊሱ።

0: እስትራቴጂካዊ ምዝላእ ብርድኢት ብፍልጠትን ብምኸተን ንጸላኢ ብምድኻም እዩ ተሰላሲሉ። ብዓብኡ ብጽንዓት፣ ጽኑዕ መሪሕነት፣ ጽኑዕ ተቓላሳይ፣ ጽኑዕ ህዝቢ። ብጽንዓት ኣሚኑ ሓንሳብ ናብቲ ገዲፍዎ ዝኸይድ ቦታ ከም ዝምለስን ንሓዋሩ ብዓወት ከም ዝቕጽልን ኣይተጠራጠረን። ኣብ ምዝላቕ ብጽንዓት ከቢድ ኩነታት ሓሊፉን ተሓሊፉን። ተጋዳላይ ምስቲ ክብደት ናይቲ ወራራት ክመሃይበለን ውዱብን ውዳበን ህዝባዊ ግንባር ኣይፈረሰን።
1: ኣርተላይ ንረኽቦ ዝነበርና ሓደ ሓደ ዓበይቲ ኣጥዋር ክሳዕ ናይ ታንኪ ደረጃ ናይ 122 ሒዝና ወይ ተማሪኹ ብህዝባዊ ሰራዊት ብኡ መሰረት ነቲ ዝካየድ ሓደ ሓደ ትምህርቲ ብዛዕባኡ ክንፈልጦ ንኽእል ብኸመይ ክንጥቀመሉ ኣብ ኩነታት ናይ ሰማር ታንኪታት ከም ተተጠቐምና ከምኡ ኣብዚ ናይ ካርነሽም ናይ በዓል በለ ዘፈተና ንገብረሉ ዝነበርና በዓል 122 ከም ዝተጠቐምና ጠቒሰ ነይረ። ድሕሪኡ ምዝላቕ መፂኡ ምስ ናይ ምዝላቕ ኩነታት ንሳሕል ተመዲስና ኣብ ሳሕል ምናልባት እቲ ዝነበረና ንብረት ይኹን ኣፅዋርን ታንክታትን ብኡ መሰረት ንሳሕል ድሕሪ ምምላስና ሓደሽ ኣወዛድባናትና ምስቲ ዘለና ኣፅዋር ናይ ፀላኢ ኣብ ናይ መካናይዝ ኩነታት ስለዝተቀየረ ብኡ መሰረት ንሕና ካብ ፀላኢ ዝረኸብናዮ ብኸመይ ዓይነት ከም ንጥቀመሉ ብምባል እቲ ናትና ንጥፈታት ትምህርትታትን ኣወዛድባ ኣብኡ ከም ዝኣተና ምናልባት ብሩህ እዩ። ብኡ መሰረት ኣብዚ ክሳዕ እዚ ናይ ጃልነት ናይ ናቕፋ ዝበፅሓሉ ኩነታት ፀላኢ ዝገብሮ ዝነበረ ወራራት ሳልሳይ ድዩ ራብዓይ ድዩ ሓምሻይ ወራር ድዩ ኣብኡ ብቲ ዝነበረና ኣፅዋር ንምክት ነርና ማለት እዩ። እቲ ካብ ሳሕል ሒዝናዩ ዝመፀና ካብ ሓረ ከተማታት ኮይኑ ሒዝናዩ ዝመፀና ማእኸላይ ቦታ ብሬታት ይኹን እቲ ዓበይቲ ኣፅዋር ብዓቅሚ ናይቲ ዝነበረና ትሕዝቶ ናይ ቦምባ ይኹን ጥኢት ይኹን ምስቲ ዓይነት ናይቲ ካብ ፀላኢ ንመርኮ ዝነበርና ካብኡ ዝረኸብናዮ ንጥቀመሉ ስለ ዝነበርና ብኡ መሰረት ከይድ ነርና።

ከምቲ ልሙድ ኩናት ንድሕሪት ምምላስ ከም ስዕረት እዩ ዝግለጽ። ዓቕምኻን ዓቕሚን ጸላኢኻን መዚንካን ዝውሰድ ስጉምቲ ግና ልቦና እዩ። ክልተ ስጉምቲ ንድሕሪት፣ ሓደ ስጉምቲ ንቕድሚት ምስጓም ዝብል ሓሳብ ከዓ ነቲ ተሪር መሊሱ ኣትረሮ፣ ነቲ ጽኑዕ መሊሱ ሕነኖ። ክብደት ናይቲ ጉዕዞ ቀሊል እኳ እንተዘይነበረ፣ ቅኑዕ መሪሕነትን ተባዕ ውሳኔን ምስ ጽንዓት ተጋደልቲ ግን ክውን ኮይኑ ብዅሉ ኣንፈት ብመሬትን ብሰማይን ንዘጋጠም ዝነበረ ደብዳብን ትኹል ውግኣትን እናገጠመን እናተዓወተን ሰቡን ኣጽዋሩን ዓቂቡ ናብ ኣኽራናት ሳሕል በጺሑ ጽኑዕ ደጀን ደኪኑ ኣብ ውሽጢ ጸላም ብርሃን ፈጢሩ ርእሱ ዝኽእለሉ ትካላት ሃኒጹ ብዓቢኡ ኣእምሮ ተጋደልቲ

0: ህዝባዊ ግንባር ካብ 1978 ክሳብ 1988 10 ዓመት 3650 መዓልታት ኣብ ከቢድ ቃልስን መኸተን እዩ ኣሕሊፍዎ። ነብሲ ወከፍ መዓልቲ ብደብዳብ ቦምባታት ትጅምርን ብደብዳብ ትዛዘምን ነይራ። ዘይዕርፍ ወራራት ካብ ቀዳማይ ክሳብ ሓሙሻይ ሓሊፉ
1: ኣጋር ከበድ ብረት ካብ መስርዕ ጀሚሮ ክሳብ በጣልዮን ተመዲቡ ኣብ ዝተፈላለየ እስትራቴጂ ሒዙ ነይሩ። ምሳሌ በጣልዮን ሓደ ኣብ ሰሜናዊ ምብራቅ ሳህል ነይራ። በጣልዮን ክልተ ምስ ኣብ ዝተኣሳሰረት ካብዛ ሰሜናዊ ምብራቅ ሳህል ነይራ። በጣልዮን ሰለስተ ኣብ ግንባር ናቕፋ እየን ነይረን። ብኡ መሰረት ኣሃዱታት ኣብቲ ዘቐረበ ቦታ ፀላኢ ምንቅስቃስ ክገብረሉ ዝኽእል ብረሻሽ ይኹን ቢተን ይኹን 75 ይኹን ሃውናት ብቢ ካብ 81 82 120 ምጥባራት ንጥቀመሉ ከም ዝነበርና

0: ነቲ ሕልፈት ዝሰግር ተጋዳላይ ኩሉ ገዛእ ርእሱ እናሃነፀ ሓሊፍዎ። ትካላት እውን ብዝለዓለ ጫፍ ሰሪሐን ኣብ ትሕቲ መሬት ሆስፒታላት ተሃኒፀን ሓካይም ብብርሃን ሽምዓ መጥባሕቲ የካይዶ ትንፋስ የድሕኑ።
1: እዞም ካብ ገጽ ንላዕሊ ዝተሃርሙ ብፍላይ ከዓ ናይ መንጋጋ ዝተሃርሙ ውጋኣት ንደገ እንዳ ሰደድካ እዩ ዝሕከም ነይሩ። ሕጂ ግን ከምቲ ዝገለጽክዎ ዝኾነ ይኹን መጥባሕቲ ዓፅሚ ካብ ጎሎ ውፂኢኻ ምትካእ ከንፈራ ፍንጫ ካብ ዝተፈላለየ ክፍለ ሰውነት ናይ ትሕሙም ወሲድካ ምስራሕ እዚ ፕላስቲክ ሰርጀሪ ዝበሃል ኮታስ ኣብዚ እዩ ዝግበር ዘሎ። ዳርጋ ኣብዚ ውሽጢ 5 ዓመት ሓደ 2 ንደገ ሰዲድና ንኸውን ተዘይኮይኑ ነብስኻ ክኢልካ ኣብዚ ኩሉ ይግበር። እቲ ናይ ስኒ ሕክምና ምስትህሉ ኩነታት ናይ ትኩናት ብካልኣዊ ደረጃ ኢና ንሪኦ። ምክንያቱ ትህሉ ናይ ትኩናት ይገዛእና ስለ ዝኾነ ዳርጋ ኣብቲ ናይ መውጋእቲ መጥባሕቲ ኣብኡና ነድህብ። ይኹን እምበር ብካልኣዊ ደረጃ እኳ ይካየድ እንተተባህለ እዚ ናይ ምትካእ ስኒ ከምኡ ውን ናይ ምውፃእ ናይ ምምላእ እውን ኣብዚ ነካየድ ኢና። ኣብዚ ኣሃዱ እዚ ኣብዚ ፊልድ ኦፍ ስፔሻሊቲ ዳርጋ 20 ዝኾነ ክኢላታት ኣማዕቢልና ኢና። ገሊኦም ኣብ ዝሰርሑ ኣለዉ፣ ገሊኦም ድሕሪ መስመር ጸላኢ። ነፍሲ ወከፍ ክፍለ ሰራዊትና ናይ ስኒ ሓኪም ኣለዎም። እዚኦም ክኢላታት እዚኣቶም ንኣሽቱ መጥባሕትታት የካይዱ። እዚ ናይ ስኒ ሕክምናዊ ስራሓት ነፍሶም ክኢሎም ኩሉ በይኖም ባዕሎም እዮም ዘካይዱ። ኩሉ ስራሓት እኳ ብሙሉእ ይካየድ እዩ እንተተባህለ ገለገለ ጸገማት ኣለና። ብፍላይ ከዓኒ ዋሕዲ ክኢላታት እኳ እንተደይ ተባህለ ዋሕዲ መሳርሒ ቅመማት ናይ ስኒ ከምኡ ውን ዋሕዲ መጠባብሒታት እዚታት ስለ ዘሎ ገለገለ ንኣሽቱ ጸገማት ኣይጠፍእን። ይኹን እምበር እዚ ጸገማት ኣሎ እዚ ተባሂሉ እቲ ስራሓት ብሸለልትነት ኣይሕለፍኒ። በቲ ዘለካ መሳርሒ በቲ ዘለካ ዓቕምን ኩሉ ከተማልእ ስለ ዝግባእካ እቲ ስራሕ ክሳብ ሕጂ ብግቡእ ይሰላሰላሉ ክብል ይኽእል።
2: ሕርሲ እውን ክሳብ ዝነውሐ 3 ሰሙን ግዜ ዝኸውን ሓንቲ ኣደ ኣብ ኣተኣላለያ ናይ ነብሳን ክንክን ምንቅስቃስ ናይ ሰብነታን ከምኡ ድማ ኣተኣላለያ ናይ ቆልዓኣን ብግቡእ ገይራ መሊኻ ትምህርታ ወሲዳ ካብዚ ቦታ እዚ ክሳብ ትፋኖ ኣብዚኢታት ዝግበረላ ክንክናት ኣሎ። እዚቲ ሓደ ምእላይ ናይ ጥኑሳትን ናይ ሓረሰትን ክኸውን ከሎ ብካልኣይ ንጥፈታት እነካይዶ ብሰንኪ እዚ ዘይንቡር ዝኾነ ኣገባባት ናይ ምሕራስ ዝመፅእ ሳዕቤናት ናይ ሕርሲ ንዕኡ ናይ ምእላያት እውን ኣለና። እዚ ብሓፈሹ ብእንግሊዝኛ ዝብሎ እዚ ናይ ጋይናኮሎጂ እዩ። ኣብ ሃገርና ኣብ ኣካል ናይ ሳልሳይ ዓለም ከም ምዃና መጠን ብዙሓት ደቂ ኣንስትዮ ኣብ እዋን ሕርሲ ዝጉዳኣ ኣለዋ። እዘን ብእዋን ሕርሲ ዝጉዳኣ እውን እቲ ኣገባባት ተኣላለያ ብልምዳውያን ምሕረስቲ ብስነ ፍልጠት ዘይኮነ ኣገባብ ስለ ዝኾነ እተን ብዙሓት ደቂ ኣንስትዮ ኣብ ፃዕሪ ነዊሕ ግዜ ምስፀንሓ እቲ ቆልዓ ይመውት። ንሳትን እውን እንተደኣ ከምሞት ክድሕና ኮይነን ናይ ሽንቲ ዘይምቁፀርን ናይ ቀልቀል ዘይምቁፀርን ማፅንን ደገ መውፃእን ኩሉ እቲ ኣካላዊ ናይ ስርዓተ ምፍራይ ብምሉኡ ተባላሽዩ ይመፃ። ኣብዚ ኣብ ዝመፃሉ ግዜ ከዓ እቲ ኣብዚ እንገግረለን ዝኾነ ማህፀነን ደገ ወፅ እንድሕር ኮይኑ ኣብ ናይ ምውላድ ዕድሚአን ክሳብ ዘለዋ ንውሽጢ እቲኻ ሰፊኻ ናይ ምውላድ ዕድለን ናይ ምሕላው እንተ ደኣ ናይ ምሻን ናይ ቅልቅል ምቁፃርን ፀገማት ኣልዮም ኮይኑ ንዕኡ ምዕራይ ገለ ናይ ዝተባላሸው ኣካልን ድሕርልዩ ንሱውን ከም ኣብ ዝኾነ ኣካል ዝግበር ሰፊኻ ወይ ካብ ካልእ ቦታ ወሳሲኽካ ናይ ምዕራይ ተግባራት ኣብ ዝነካይደለን እዚ ጥራይ ዘይኮነ ኣብዚ ናይ ጋይናኮሎጂ ጥረ ኣብ ማህፀንን ኣብኦም ኣብ ማህደረን ቋቑሑ ከምኡውን ናብ ፎሎፒያን ቲፍስ ዝበሃሉ ኣካላት ንዝህሉ ነዚ ምእላይ ናይ ዝኾነ ኣገባባት ወይ ነቲ ዝወፀ ጥረ ምውፃእ ወይ ከዓ ነቲ ኣካል ቆሪፅካ ንደገ ምውፃእ ሓፈሻዊ ኩነታት ጥዕንን ዝዕረየሉ ኣገባባት ወይ ድማ ሕክምና ንፍፅም

0: ፖለቲካውን ኣካዳሚውን ኣብያተ ትምህርቲ ይቕፅል። ኣብ ነብሲ ወከፍ ሰሙን ስለምንታይ ከም ዝቃለስ ፖለቲካዊ ትምህርቲ ይመሃር። ተጋደልቲ ከም ወተሃደራውያን መሃንድሳት ቃልሲ ተመልሚሎም ካብ ቦምባታት ከምኡውን ዝተማረኻ ታንክታት ክፍልታት ፅገና ዘፍርያ ንኣሽቱ ፋብሪካታት ተሃነፃ። ህንፀት ኣካላዊ ብቕዓት ዘየቋርፅ መስርሒ ነይሩ። ነብሲ ወከፍ ተጋዳላይ ኣካሉን ኣእምርኡን ይሃንፅ፣ 24 ሰዓት ኣብ ስራሕ ይሕልፎ። ጽንዓት ምጥንካር ጭዋዳ ኣይነበረን። እንታይ ደኣ ህንፀት ኣእምሮን መንፈስን ከምኡ ክንዲ ዝኾነ ካብ ቀዳማይ ክሳብ ሓሙሻይ ወራር ብዘደንቕ መኸታ ሓሊፍዎ። ብዓብኡ እቲ እውጅ ኩናት ወፍሪ ቀይሕ ክኸብ እውን ከም ኩሉ ወራራት ኣፍሺልዎ።
1: ሻድሻይ ኣብ ድሮ ሻድሻይ ወራር ፍልይ ዝበለ ካብ ዝተረኣየ ተርዮታት ናይ ከቢድ ብረት ደብዳባት ይኹን ብሄሊኮፕተራት ቅድሚቲ ግዜ ትርኢናን ዘይንፈልጥ ናይ ኣየር ብለይቲ ደብዳባት ነይሩ። ዝነበርናይ ድፋዕ ግሜ ከምኡ ናሳይታን ቁርን ስለ ዝነበረ ነዚ ብምጥቃም ግመ ጉልባ ብምግባር ጸላኢ ኣብ ድፋዕና ክጸጋጋ ይጅምር። ብወገና ነዚ ተዳሊናሉ ስለ ጸናሕና ንዝኾነ ይኹን ደብዳባት እውን ሓፂናዊ ዝኾነ ድፋዓት ጌርና ስለ ጸናሕና ዋላ ሓንቲ ዕጅብ ክብለና ኣይከኣለን። ስለዚ እቲ ዝተፈላለየ ንፍሒታት ይኹን ፕሮፓጋንዳዊ ዘመተታት ኣብ ግምት ከእተወ ተጋዳላይ ንቅድሚት ብምውንጫፍ ጸላኢ ኣብ ግምት ከእተወ ኣብ ዝመፀ እዋን ዓጠምጠም የብሎ ማለት እዩ። ጸላኢ ኣብዚ ግዜ እዚ በዚ ጥራይ ከይተወሰነ ማለት ግንባራት ብምምጣጥ ተጋደልቲ የብሉን ኢሉ ዘተኩረሉ ቦታታት ዝተፈላለየ ፈተናታት ይገብር። ንሕና ግን ማለት ዘድሊ ምውንጫፋት እናገበርና ነቲ ናይ ጸላኢ ዝተፈላለየ ተወግሶታት ዓጠምጠም ኣቢልና ጸላኢ ንድሕሪት ከም ዝምለስ ገይርና እዩ ማለት
2: ዕድና ክጥሕሳ ኣብ ዘይከኣለሉ እዋን ብዝተፈላለየ ካብዚ ዕርዲ ዘሎ ዕርድታትን ድፍዓትን ዘለዎ ግንባራት ንየማንን ንጸጋምን መጢጡ ንኻል ቦታ ንምርካብ ከም ዝመጠጠ ማለት እዩ። ኣብዚ ካሃጅን ከሎ ኣብቲ እዋናቲ ግመን ጸልማትን ስለ ዝነበረ ብለይቲ ይኹን ዋላ በቲ ግሜ ተተሸፊኑ ድፍዓትና ዋላ ንኻላት ረኺቡ ንምእታው ንምጥሓስ ፃዕርታት ከም ዘካየደ። ኣብዚ ግን ንሕና ኻን ካብቱ ንሱ ዝገብሮ ውጥናት ወይ ካብቱ ንሱ ንሕና ንዓና ንምድምሳስ ዘካይደ ነበረ